ሳትን ትልሂትን ትሽዓቲ እምብሄራት ኤርትራ ዘንጸባርቕ ኮይኑ ካብ ጎደና ሰማእታት ተበጊሱ ብጎደና ሓርነት ኣቢሉ ኣብ ሜዳ ባሕቲ መስከረም እዩ ተዛዚሞ። ኣብ ሜዳ ባሕቲ መስከረም ኣብ ዝተኻየደ ብስነ ጥበባውን ባህላውን መድባ ዝተሰነየ ስነ ስርዓት ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ማእከል ኣቶ ኣስመሮም ጸጋ ብርሃን ኣብ ዘስምዖ ቓል ብሓርበኛዊ ተጋድሎናን ብክቡር መስዋእትናን ዝረኸብናዮ ናጽነት ወላ እኳ ብፍቕዲ 35 ዓመታት እንተገበረት እቲ ንስላ ዝተኻየደ መሪር ገድልን ዝተኸፍለ መስዋእትን ግን ናይ ትማሊ ዘይርሳዕ ታሪኻዊ ፍጻሜ ከም ዝኾነ ብሪሁ ህዝቢ ዞባ ማእከል በዓል ናጽነቱ ብኽብ ዝበለ ድምቀት ንምብዓል ዘድሊ ምድላዋት ክገብር ምጽንሑ ዝሓበረ ተስመሮም ብተሳትፎ ልዕሊ 13,000 ህዝብን ኣስታት 2,000 መንእስያትን ዝቐረበ ምርኢት ባህላዊ ካርኒቫል ናይዚ መርኣያ ከም ዝኾነ ሓቢሩ። ኣብቲ ብትልሂት ዝተሰነየ ባህላዊ ምርኢት ገዳይምን መንእስያትን ስነ ጥበባውያን ዘቕርቦ ሓድሽን ድግማን ደርፍታት እውን ቀሪቦም። መደባት ናጽነት ኣብ ዞባ ጋሽባርካ ካብ 17 ጉንበት ኣብ ዞባ ደቡብ ድማ ካብ 15 ጉንበት ጀሚሩ ብፅቡቕ ይሰላስል ኣሎ። ወከልቲ ኤርና ቀዳዊ ተወልደን ፊልሞን ትካቦን ዝለኣኾ ትሕዝቶ ኣብ ሓደ ጸብጻብ ተዋሂድሎ ኣርሴ ማስመሮም ክተቕርቦ እያ።

ኣብ ዞባጋሽ ባርካ ፅንዓትና ዋሓስና ብዝብል ቴማ ዝተቃነየ ሰፊሕ ምድላዋት ዝተገብረሉ መደባትና ፅነት ካብ ምምሕዳር ከባቢ ክሳብ ዞባ ብፅቡቅ ይሰላሰል ከም ዘሎ ኣብ መንበር ሽማግለ በዓላት እቲ ዞባ ኣቶ እድሪስ ሳልሕ ገሊፁ ነኤሪና ኣብ ዝሃቦ ሓበሬታ ኣቶ እድሪስ ንተምሃሮን መንእሰያትን ማእከል ዝገበረ መደባት ምሽላም ጎደናታት ባህላዊ መሰናድኦታትን ሰልፊ ሰራዊትን ከም ዘጠቃልል ብምጥቃስ ድሮ ካብ 17 ግንቦት ጀሚሩ ይካየድ ከም ዘሎ ኣብርሂም ኣብ 14 ንኡስ ዞባታት ዝተካየደ ባህላዊ ውድድር ምምሕዳራት ከባቢ ቅነ ተምሃሮን መንእሰያትን ስፖርታዊ ውድድራት መደባት ላዛ ቆልዑ ከምኡ ውን ብፍሉይ ኣባርንቱ ዝተኣንገደ ቅድዲ ማፍራስ ኣካል ናይ ትቕንያት ናፅነት ንምድማቕ ዝተዳለወ መደባት እዮም ነበርቲ ኣብ ዝሃብዎ ርእቶ ቅንያት ናፅነት ፃማ ክቡር ዋጋ ስለ ዝኾነ ንምድማቑ ኩሉ ካብኣቶም ዝሕተት ከም ዘማልኡ ብምርግጋፅ ንተሳትፎ ኮምን ኣካላት መንግስትን ሞጊሶም ወግዓዊ ፅምብል መበል 35 ዓመት ናፅነት ኤርትራ ብደረጃ ዞባ ጋሽ ባርካ ዝመፅእ ሓሙስ 21 ግንቦት ኣብ ከተማ ባረንቱ ክካየድ ምዃኑ ካብ ኣዋሃዲ ሽማግለ በዓላት ዝተረኽበ ሓበሬታ የመልክት እዚ ከምዚ ኢል እንከሎ መደባት ፅምብል ናፅነት ኣብ ዞባ ደቡብ ካብ 15 ጉንበት ጀሚሩ ብድሙቕ ኣገባብ ይካየድ ከም ዘሎ ኣቦ ወንበር ኣዋሃድ ሽማግለ በዓላት ኣቶ ኣብርሃም ዮሃንስ ሓቢሮም ቅንያት ናፅነት ንምምዕራግ 12 ንኡስ ዞባታት ዝሳተፎ ውድድራት ሓፈሻዊ ፍልጠትን ቅፅበታዊ ግጥምን ምርኢት ጎደና ምርኢት ሰውራውን ሰነዳውን ፊልምታት ውድድር ቅብኣ ባህላዊ ንጥፈታት ቆልዑን ተምሃሮን ኮማዊ ዳሳት ከምኡ ውን ህዝባዊ ጓይላ ዘጠቃልል መሰናድኦታት በብዕለቱ ይቐርብ ከም ዘሎ ብምጥቃስ ምምሕዳራትን ወነንቲ ትካላትን ከተማታቶም ንምምዕራግ ንዘካይድዎ ዘለዉ ንጥፈታት መጊሱ ኣቶ ኣብርሃም ኣስዒቡ ብ22 ጉንበት ብደረጃ ዞባ ብስታድዩ መንደፈራ ኣብ ዝካየድ ወግዓዊ ፅምብል ልዕሊ 250 መንእሰያት ዝሳተፍዎ ስነ ጥበባዊ መደባት ድራማን ትልሂትን ከምኡ ውን ኣብ ሃገረ ቻይና ዝሰልጠኑ ኣባላት ሰርክስ ንኡስ ዞባ ማይምነን ሰንዓፈን ምርኢት ከቕርቡ ምዃኖም ሓቢሩ

0: ኣብ ዞባ ጋሽባርካ ጽላት ሕርሻ ብዓይነትን መጠንን ስለ ዝተመሓየሸ ኣብቲ ጽላት ርሕብ ናይ ወፍሪ ዕድላት ከም ተፈጥረ ተሓቢሮም ንጸብጻብ ወኪል ኤርና ቅዳው ተወልደ ሚካኤል ሓድጉ ከቕርቦ እዩ።
1: ኣብ ዞባ ጋሽባርካ ምቹ ናይ ስራሕን ወፍርን ባይታ ብምፍጣሩ ጽላት ሕርሻ ብዓይነትን ስፍሓትን ከም እተመሓይሸ ዋና ዳይረክተር ክፍሊ ሕርሻን መሬትን ኣቶ ኣቡበከር ዑስማን ሓቢሮም። እቲ ዞባ ንሕርሻን መጓሰን ዝኸውን ሰፊሕ መሬት እኳ እንተለዎ ቅድሚ ናጽነት ዜጋታት ረግኦም ዘልምዕሉ ባይታ ስለ ዘይነበረ ስፍሓት ብክርምታዊ ሕርሻ ዝለምዕ መሬት ክሳብ ጽባሕ ናጽነት 66,000 ሄክታር ጥራይ ምንባሩ፣ ድሕሪ ናጽነት ግና ቁጽሪ ናይቶም ኣብ ሕርሻ ዝዋፈሩ ዜጋታት ብምውሳኹን መንግስቲ ንሕርሻዊ ልምዓት ቀዳምነት ብምሃቡን ስፍሓት ዝሕርስ መሬት ናብ 290,000 ሄክታር፣ ስፍሓት መስናዊ ሕርሻ ድማ ካብ 1116 ሄክታር ናብ ልዕሊ 13,000 ሄክታር ክብ ከም ዝበላ ረድዮም።
2: ኣብ መጀመርቲ ሰዓታት ግዜ ናጽነት 6,000 ሄክታር ጥራሕ ብዝራእቲ ዝለምዕ ዝነበረ፣ ድሕሪ ናጽነት ግን

0: እንዳወሰኸ ኸይዱ እቲ ቀንዲ ምክንያት ከዓ ርግኣት መፅኡ ህዝቢ ቀሲኑ ክሓርስ ጀሚሩ ሕጂ ካብዚ 60,000 ሄክታር ኣብዚ እዋን እዚ ክሳብ 290,000 ሄክታር በፂሑ ኣሎ። እዚ ቀንዲ ናይዚ ከዓ ካብ ስደት ተመልሱ ነይሮም ነዚኦም ናይ ሕርሻ መሬት እንዳተዋህበ ከምኡውን ኣውፈርቲ ብዓቕሞም መሬት ናይ ምልማዕ ዕድል ተዋሂቦም ስለዚ ስፋት እንዳወሰኸ ይኸይዱ። ከምኡውን ካልእ ብረት ዓዋጋ ኣብ መጨረሻ ሰዓታት መንግስቲ ብርክት ዝበለ ትራክተራት ልቓሕ መልክዕን ሓረሶት ሂቡ ነይሩ። እዚ ኩሉ ተደማሚሩ እቲ ናይ ስፍሓት እንዳወሰኸ መፅኡ ማለት እዩ።
1: መንግስቲ ኤርትራ ኣብ ፅላት ሕርሻ ዝተኸተሎ ፖሊስን ዝገበሩ ወፍርን ንስፍሓ ዝሕረስ መሬት ንኣገባብን ዓይነትን ማሕረስ ንሜላታት መኻዕበቲ እቶትን ቅረብ ዘመናዊ ናውቲ ሕርሻን ስለ ዘመሓየሾ መጠን ሕርሻ እቶት ካብ ሄክታር ክሳብ 85 ኩንታል በፂሑ ምህላው ዝሓብር ኣቶ ኣቡበከር ምህርቲ ኣሕምልትን ፍረታትን እውን ብዓይነትን መጠንን ከም ዝወስኺ ሓቢሩ። ኣብ መዳይ ሃብቲ እንስሳን ዝተመዝገበ ዕቤት ኣመልኪቱ ድማ ኣብቲ 44,000 ካብ ጠቕላላ ቁፅሪ ጥሪት ሃገርና ዘእንግድ ዞባ ልዕሊ 3.7 ሚልዮን ሄክታር መጋጫ ልዕሊ 4.8 ሚልዮን ሜትሮ ክቦ ዝሕዛ 165 ንጥሪት ዘገልግላ ርሕታት ከምኡ ውን ንሰብ ንጥሪትን ንመጠነ ንኡስ መስናዊ ሕርሻን ዘገልግላ ብጠቕላላ 7.5 ሚልዮን ሜትሮ ክቦ ዝሕዛ 22 ንኣሽቱን 12 ማእከሎትን ዲጋታት ተሃኒፀን መሰርሖ ከም ዝፈጠራ ገሊፆም።
0: ሰፊሕ ዝበለ መጋጫታት እዩ ዘለና ኣብዚ ጋሽበርከ ካብ 3.7 ሚልዮን ሄክታር ዝግመት ናይ መጋጫ ኣሎ። ኣብዚ ግን ክፈልጣ ዘለና ከባቢ 44,000 ጥሪት ናይ ሃገርና ካብ ኩለን ዞባታት ካብ ለካቲት ክሳብ ሰነ ኣብዘን ዝመፃ ስለዚ እዚ መጋጫታት ብዝያዳ ምጥቀምሉ ማለት እዩ። ብሉፃት ዝኾነ ዓሌት ናይ ሳዕሪ ብምዝራእ እቲ መጋጫታት ከምዝህብትም ተገይሩ ምስኡ ከዓ እዚ ናይ ምህናፅ ጥሪት ዓይነማያት ማለት እዩ ራህያታት በሎ ንኣሽቱን ማእከሎትን ዲጋታት ከምዝስራሓ ተገይሩ ቀደም ማይ ንምርካብ ከባቢ 10 ኪሎ 7 ኪሎ ሜትር እየን ዝጓዓዛ ዝነበረ ሕጂ ግን ብርክት ዝበለ ራህያታት ተሰሪሐን ከባቢ 22 ራህያታትን 13 ዓበይቲ ድሪላት እዚ መጀመርያ ናፅነት ኣብ 95-96 ተሰሪሐን ሕጂ እዚአን ራህያታትን ራህያታት 65 ከባቢ 48 ሚልዮን ሜትር ኪብ ናይ መሓዝ ዓቕሚ ኣለዎን።
1: ጥዕና እንስሳታት ንምውሓስ ብዝተኸደ ፃዕሪ እውን ቁፅሪ ትካላት ጥዕና እንስሳ ካብ 3 ናብ 36 ቁፅሪ ሓካይም እንስሳ ድማ ካብ 15 ናብ 60 ክቢ ምባሉ ብጥቕላላ ኣሳት 17 ሚልዮንን 600,000 ጥሪት ሕክምናዊ ኣገልግሎት ክረኽባ ከለዋ ኣሳት 24 ሚልዮን ከም ትኽትባ ኣቶ ኣቡበከር ኣነፂሮም።
2: ሃገራዊ ምክልኻል ዑረት ምስ ጨንፈር ሚኒስትሪ ጥዕና ዞባ ደቡብ ብምውሃድ ኣብ ንኡ ዞባ ማይ ምነ ንልዕሊ 1,000 ዜጋታት ነፃ ኣገልግሎት ሕክምና ዓይኒ ሂቦም። ኣብዚ ብመልክዑ ፍርስ ዝተሰላሰለ መደብ ናይ ሓበላ ቅርኒብ ዓይንን ዓፅሚ ዓይንን ፀገማት ከም ዘለዎም ዝተለለዩ 152 ዜጋታት መጥባሕቲ ከም ተገብረሎም ኣብ መውከሲ ሆስፒታል ዞባ ደቡብ ክኢላ ሓኪም ዓይኒ ዶክተር መኮንን ኣብርሃለ ይሓቢሩ። ሓለፋ ኣገልግሎት ጥዕና ኣብቲ ንኡስ ዞባ ንርእሳ ስመሮም ኣስጎዶም ብወገኑ ካብቶም ሓፈሻዊ ምርምራ ዝገበሩ ወገናት 83 ናይ ሓበላ 35 ናይ ዓፅሚ ዓይኒ 10 ናይ ቅርኒብ ዓይኒ 24 ድማ ናይ ካልእ ፀገማት ዓይኒ መጥባሕቲ ከም ተገብረሎም ኣፍሊጦም። ብዘይካዚ ብኣማይት ንዝቆፀሩ ወገናት መድሃኒትን መነፅር ዓይንን ከም ተዋህቦም ዝሓበረ ንርእሳ ስመሮም ዓይኒ ተነቃፊት ህዋስ ብምዃና ብኽንክንን ፅሬትን ክትተሓዝ ብሰብ ሞያ ጥዕና ዝተኣዘዘ መድሃኒት ድማ ብግቡእ ክውሰድ ምዒዱ። ኣብ መወዳእታ እቲ መደብ ዕውት ንክኸውን ኣበርክቶ ንዝገበሩ ማሕደርቲ ከባብን ካልኦት ኣካላትን ድሕሪ ምምስጋን ከምዚ ዓይነት መደብ ቀጻልነት ክህልዎ ተላብዩ። መጥባሕቲ ዝተገብረሎም ዜጋታት ብወገኖም ሚኒስትሪ ጥዕና ናብ ርሑቕ ከባቢታት ኣትኩሮ በር ነቲ ኣገልግሎት ብቐረባ ዝረኽብሉ ኩነታት ምፍጣሩ ኣመስጊኖም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ማሕበራዊ ኣገልግሎት ትሕቲ ቅርፅን ካልእ ፅላታትን ዝተገብረ ወፍሪ ኣብ ሂወት ነበርቲ ዓብ ውፅኢት ከም ዘምፀ ዋና ዳይረክተር ክፍሊ ህንፃው ልምዓት ኣቶ ተስፋ ማርያም ዮሃንስ ሓቢሩ። ቁፅሪ ኣብያተ ትምህርቲ ካብ 6 ናብ 48 ክብ ከም ዝበለ ኣብ ጥዑና ፋንቦን ድማ ክልተ ኣካላይን ካልኣይን ደረጃ ሕደርቲ ኣብያተ ትምህርቲ ከም ተሰርሓ ብምጥቃስ እዚ ኣብ ዕቤት ተሳታፍነት ዜጋታት ኣብ ማኣዲ ትምህርቲ ፅልዋ ከም ዝፈጠረ ብርህቦም። ንኣገልግሎት ጥዕና ኣመልኪቱ ኣቶ ተስፋ ማርያም ቅድሚ ናፅነት ሓንቲ ሆስፒታል ኣብ ዓሰብ ጥራይ ከም ዝነበረት ብምዝካር ኣብዚ እዋን እዚ ኮማዊ ሆስፒታላት ኣብ ጢዖን ዕድን 9 መደበራት ጥዕና ምምሕዳራት ከባቢ ሓንቲ ማእከል ጥዕና ኣብ ዓሰብ ከምኡውን ዞባዊ መወከሶ ሆስፒታል

ካል ድሕቶም ዝርከቦ ብድምር 16 ትካላት ጥዕና ከም ተዋደደ ብሪሂቦም ብዛዕባ ቀረብ ማያ ብዝሃቦ ሓበሬታ ድማ ካብ 1991 ክሳብ 1995 ኣብ መላእ ዞባ ሰፊሕ መፅናዕትታት ከም ተኻየደን ልዕሊ 115 ዒላታት ከም ተኳዕታን 45 ናይ ኢድ ፖምፓታት ከም ተተኽለ ከምኡውን ልዕሊ 15 ትሕተ ባይታዊ ባስካታት ከም ተሰርሐ ብምግላፅ ተጠቃምነት ቀረብ ፅሩይ ስተማይ ብኣስታት 600ታዊት ከም ዝበፅሐ ሓቢሮም ኣብ መወዳእታ ንሕርሻዊ ትሕቲ ቅርፂ መልኪቱ ኣብ ዝሃቦ መብርሂ ምስራሕ መእለይ ውሓይዝ ጋሕሮን ይንከዓለን ከምኡውን ህንፀት ካብ 70,000 ክሳብ 300,000 ሜትሮ ክቦ ዝሕዛ ዲጋታት ኣብ ደባይ ሲማ ኣፋንቦን ሮሞዳን ካብቲ ቀንዲ ከም ዝኾነ ኣብርሑ ኣብ ከተማ ኸረን ንህፃናት ኣብ ግምት ዘእተዎ መደባት ናፅነት ኣብ ምስጋር ክብርታት ዕዙዝ ኣበርክቶ ስለ ዘሎ ክድፋኣሉ መዘኻኸር ቀሪቦም ብሚኒስትሪ ትምህርቲ ተወዲቡ ብ16 ጉንበት ኣብ ዝተዳለዎ ናብ ህፃናት ዝቐንዐ መዘናግዒ መድባ ዝተረኽበ መምሃራን ቅድመ ትምህርቲ ብዝሃቦ ርእቶ ተምሃሮ እናተዘናግዑ ንክምሃሩ በቲ ሓደ ኣብ ንኡስ ዕድሚኦም ትርጉም ናፅነት ንክሰርፆም ድማ በቲ ካልእ ኣገዳሲ ከም ዝኾነ ገሊፀን ኣብ ጨንፈር ትምህርቲ ዞባ ዓንሰባ ሓላፊ ተሃዱ ባህሊ ስፖርትን ጥዕናን መምህር ነጃ ተላእሚን ብወገና እቲ መደብ መቕፀልታ ናይ ተተረከብቲ ሃገር ህፃናት ኩለንትናዊ ዕቤቶም ንምርጋፅ ዝግበር ዘሎ ንጥፈታት ምዃኑ ብምሕባር ኣብ መጻኢ ክድፋኣሉ ዘኻኺራ ኣብቲ ስነ ጥበባዊ መደብ ኣብ ከተማ ኸረን ኣብ ዝርከባ 33 ትካላት ቅድመ ትምህርቲ ዝመሃሩ ቆልዑ ከም ተሳተፉ ወኪል ኤሪና ሓቢሩ ኣብ ንዞባ ሞልቂ ኣብ ሃገራዊ ምርመራ ሻም ናይ ክፍሊ ዓመት ትምህርቲ 2024-2025 ብሉፅ ውፅኢት ንዘመዝገቡ 18 ደቂ ኣንስትዮ ዝርከብኦም 63 ተምሃሮ ሽልማት ታንፌዳ ተዓዲሎም ንዕቡታት ተምሃሮ ዝወሃብ ሽልማት ቅዱስ ቅንኢ ብምፍጣር ብሉፃትን ተወዳደርትን ተምሃሮ ኣብ ምኩስኳስ ኣበርክቶ ይገብር ከም ዘሎ ዝሓበረ ሓላፊ ሃማመት እቲ ንዞባ መንእሰይ ሓይሊ ኣብ ምሕረት ኣብ ዕቡታት ተምሃሮ ንዘመዝግቦ ዓወት ብምዕቃብ ንዝበለፀ ውፅኢት ክፅዕሩ ተማሕፂኑ ኣብ ማሕዳር ንዞባ ሞልቂ ኣቶ ዘርኣይ በረህብ መወዳእታ ተረኺቡ ዘሎ ዓወት ውፅኢት ሓያል ስራሕን ድልዱል ስልሳዊ ዝምድናን ምዃኑ ብምብራህ ኣብ ሃገራዊ ምርምር 12 ክፍለ ክድገማ ዘኻኺሮም እዚ ከምዚ ኢሉ እንከሎ ካብ 1 ክሳብ 3 ዋርሕ ብሞያ ክስልጡኑ ዝፀንሑ 100 መንእስያት ከም ተመረቐ እውን ወኪል ኤሪና ሓቢሮም ዝስዕብ ዜና ሃገራት ወፃኢ ክቡራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ህዝባዊት ሪፐብሊክ ቻይናን ሩስያን ዝምድነ ንምድንፋዕ ዝሕግዝ ልዕሊ 4 ስምምዓት ከም ዝኸተማ ተቓሊሑ እዚ ስምምዓት እዚ ዝተበፅሐ ኣብ ህዝባዊት ሪፐብሊክ ቻይና ናይ 2 መዓልታት ዕደት ዝፍፅም ዘሎ ፕረዚደንት ቭላድሚር ፑቲን ትማሊ 19 ጉንበት ኣብ ከተማ ቤጂንግ ምስ ፕረዚደንት ሺጂፒንግ ኣብ ዘካይዶ ዝርብ እዩ እቲ ስምምዓት ፅላታት ንግዲ ፀዓት ፀጥታ ምክልኻል ቴክኖሎጂ ጠፈርን ካልእን ከም ዘጠቓልል ተገሊጹ ከም ኣካል እቲ ስምምዓት ቻይና ንመጠን ካብ ሩስያ ትሽምቶ ባህርያዊ ጋዝን ነዳድን ክብ ከተብሎ ምዃና ክግለጽ ከሎ ንዑ ንምስልሳል ዘገልግል ንመሬት ሳይበርያ ዝስንጥቕ 2600 ኪሎ ሜትር ዝንውሓቱ መስመር ባህርያዊ ጋዝ ካህንፃ ምዃነን ተፈሊጡ ኣሎ እቲ መስመር ዓመታዊ 50 ቢልዮን ሜትሮ ክቦ ባህርያዊ ጋዝ ናብ ቻይና ንምልኣኽ ዝኽእል ምዃኑ እውን ተገሊጹ ኣሎ ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ቅልውላዊ ዞባ ማእከላይ ምብራቕን ዩክሬን ከም ተዘራረቡን ተሓቢሮም ፕረዚደንት ቭላድሚር ፑቲን ሕጂ ንመበል 25 ግዜኡ ኣብ ቻይና ዑደት ይፍፅም ከም ዘሎ ፀብጻባት የረድኡ ዜና ንምዝዛም ኣርእስታት ክደግመልኩም መራሕቲ ሃገራትን መንግስትታትን ብምኽንያት በዓል ናፅነት ናይ ዮሃና መልእኽቲ ሰዲዶም ብምኽንያት በዓል ናፅነት ትማሊ ኣብ ቀንዲ ጎደናታት ኣስመራ ባህላዊ ካርኒቫል ቀሪቦ ኣብ ጋሽ ባርካ ኣብ ፅላት ሕርሻ ርሒድ ናይ ወፍሪ ዕድላት ተፈጢሩ ከም ዘሎ ተሓቢሩ ቻይናን ሩስያን ዝምድነ ንምድንፋዕ ዝሕግዝ ልዕሊ 4 ስምምዓት ከቲማ
ፈረንሳ ኒክለስ ኣውፅዋር ንምስፋሕ ተካይዶ ዘላ ምንቅስቃስ

ኣብ መልሲ ግብሪ ከም ዝወሃቦ ሩስያ ጠንቂቓ። ሰራዊት ናይጀርያን ኣሜሪካን ብዘካየድዎ ሓበራዊ ስርሒት 175 ሽብራውያን ከም ዝቐተሉ ሓቢሮም። ሓፈሻዊ ዜናታት ተዛዚሙሎም ዝተረፉ መድባትና ንሓድገኩም ብወገነይ ሰናይ መዓልቲ እዩ።

ሰላም ዝኸበርኩም ተዓዘብትና ከመይ ውዒልኩም? ዕለታዊ ዜና ስፖርት ሒዝና ቀድመ ኣለና። ንምክህታልኩም ብክብሪ ንዕድም። ዕጫ ዋንጫ መጻረይ ግጥማት ኣፍሪቃ 2027 ወዲቖም። ዕጫ ናይ መጻረይ ግጥማት ዋንጫ ኣፍሪቃ 2027 ትማል 3 ኣብ ሃገረ ግብፂ ከተማ ካይሮ ወዲቖም። ኣብዚ 48 ሃገራት ኣብ 12 ምድባት ተዳሊደናሉ ዘለዋ ውድድር ድሕሪ ነዊሕ እዋን ናብዚ ውድድር ተመይሳ ዘላ ሃገራዊት ጋንታ ኤርትራ ኣብ ምድብ 4 ክበፅሓን ከሎ ምስ ሃገራት ደቡብ ኣፍሪቃ፣ ጊነን ኬንያን ድማ ተመዲባላ። ኣብዚ ምድብ ዘላ ኬንያ ግናም ሓንቲ ካብተን 3 ኣሰናዳእቲ ሃገራት ምስ ታንዛንያን ኡጋንዳን ስለ ዝኾነት ብቐጥታያ ናብ ዋንጫ ኣፍሪቃ ክትሓልፍ። በዚ ድማ እታ ሓንቲ ኮታ ብኬንያ ብምሓዛም ካብ 3ቲኤን ዝተረፋ ሃገራት ሓንቲ ጥራያ ናዝቕፅል መድረኽ ክትሓልፍ። በዚ ከም ኣብ ቅድሚ መጻረዪ ንኢስዋቲኒም ኣትሪፋ ዝሓለፈት ሃገራዊት ጋንታ ኤርትራ ንፈለማ ግዜ ናብ ዋንጫ ኣፍሪቃ ክትሓልፍ እንተኮይና ንደቡብ ኣፍሪቃን ጊነን ክትበልፀን ኣለዋ። ጽቡቕ ዓድል ንኣግማል ቀይሕ ባሕሪ። ኣብ ንኡስ ዞባ ሓጋዝ ምክንያት ንበል 35 ዓመት መዓልት ናፅነት ሃገርና ንልዕሊ ሓደ ወርሒ ዝተኻየደ ቻምፒዮን ስፖርታዊ ንጥፈት ኩዕሶ እግሪት ንኡስ ዞባ ብቐዳም 16 ግንቦት ብልዕል ማዕርግ ተዛዚሙ። እቲ ኣምሓዳር ንኡስ ዞባ ሓጋዝ ኣቶ እድሪስ መሓመድ ሓመድ ሓለፍቲ ንኡስ ዞባን ሓለፍ ፈደረሽናትን ተወዳደርቲ ኣፍቀርትና ሰልጠን ተዘረኽቡ መዛዘምትን ስርዓት ውዕው መንፈስ ዝነበሮን ናይ ውድድር መንፈስ ዘበራበረን እዩ ነይሩ። ብመሰረንቲ ክካየድ ዝቐነ ውፅኢት ምስ ንርአ ድማ ኣብ ካልኣይ ዲቪዥን ኩዕሶ እግሪን ቀዳሚቲ ጋንታ ዓርኮብ ኮባይ፣ ካልኤቲ ጋንታ ደሴት፣ ከምኡ ድማ ሳልሴቲ ጋንታ ቢሻ ኮይነን ተዓዊተን። ኣብ ኩዕሶ መረብ ድማ ቀዳሚቲ ጋንታ ሰላም፣ ካልኤቲ ምሕዳር ከባቢ ኣሸራም፣ ከምኡ ድማ ሳልሴቲ ጋንታ ቢሻ ብምዃን ተዓዊተን። ኣብቲ ዝተኻየደ ስፖርታዊ ንጥፈት ልዕል ኣበርክቶን ዘካየዳ ምሕዳር ከባቢ ብኮሚሽን ባህልን ስፖርትን ትንኡስ ዞባ ናይ ምስጋና ወረቐት ክውሃብን እንከሎም ዕውታት ጋንታ ድማ ተዳለወለን ሽልማት ዕጥቅን ስፖርትን ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢለን። ትማል ምሸተ መድረኽ ፕሪምየር ሊግ እንግሊዝ ሕልሚ 22 ዓመት ናይ ኣርሰናል መሊሱ ማንሲቲ ምና ቦርሞዝ ተጓዒዛ ማዕረ ሓደ ብሓደ ድሕሪ ምፍልለያ እታ ካብ ዝግጥመ ስዕረት ወይ ድማ ማዕረ ናይ ማንሲቲ ትፅበ ዝነበረት ኣርሰናል ቻምፒዮን ዝዓመት ምዃና ኣረጋጊፃስ እንተፃወታን ደገፍታን ድማ ኣብ ጠፈር ኣሕዲራላ። እዚ ውፅኢት ንኣርሰናል ካብ ማንሲቲ ብ4 ነጥቢ ትሓልፍ ዝገበረ ኮይኑ ፅባሕ ሰንበት ዝካየደ ናይ መወዳእታ ግጥማ ኣብ ሰልኸርስ ፓርክ ምስ ክሪስታል ፓላስ ፃዊታ ድማ እታ 22 ዓመት ዝሃረፈታ ፅዋኣም ኣብዘይ ሜድኣ ክትወስደያ። ናይ ትማል ግጥም ማንሲቲ ጎኒ ጎንቲ ዝነበረ ውሳንነት ምውፅእ ኣጓር ኢላ ካብታ ጋንታ ተወሲኽዎ ገዚፍ ኣርእስቲ ሒዙ ክብገስ እንከሎ ወገን ቦርማውዝ እውን ኣብ ኤውሮጳዊ ውድድር ከእትዋ ዝኽእል ኣመናግዳሲ ግጥም እዩ ነይሩ። ቅድሚ ዝግጥመ ፐፕ ጓርዲዮላ ዝሃቦ መግለፂ ናይ ምስንባቶ ዝሕብር ዜና ንምድለዋቶም ኣብ ፀወታ ከምዘይፀልዎ ምኳን ተሓበረ፣ ፅልውኡ ግን ኣብ ኣጋር ተፃወቱ ብርእዩ ተመስኪሩ። እዚ ብዙሕ ሰሓብ ዘይነበረ ግጥም ኣብ መበል 39 ደቂቓ እቲ ብኣርሰናል ህደን ዘሎ ፀወታይ ቦርማዝ ክሮፒ ብልሽቶ ብምዝጋብ ክኸፍቶን ከሎ ነታ ውፅኢት ፅበ ዝነበረት ኣርሰናል ድማ ነዚ ፀወታይ መሊሳ ክደልዮ ገይርዎዩ ኣብቲ ሰዓት። ዘሸቶ ዝኸውን መልሲ ዘይነበሮም ፃወቲ ማንሲቲ ካብ ዝግጥም 3 ነጥቢ ምስ ዘይወስዱ ቻምፒዮን ዝዓመት ኣሕሊፎም ከም ዝህቡ ዝረስዑ ክመስሉ ኣመና ዝሒሎም ክፃወቱ ከለዉ ክሳብ ኣብ ውድ ግዜ ተወሳኺ ሰዓት 95 ደቂ ድማ ተመሪሐመም ቀፂሎም። ኣብቲ ውድብ ሰዓት ድማ ኤርሊንግ ሃላንድ ነዚ ግጥም እኮ ማዕረ ይግበሮ ማካይ ዳኛ ግን ግዜ ኣኺሉ ብምባል ፊስካ ብምንፍሑ ኣብ ቫይታሊቲ ስታዲየምን ኤማራትስን መዕቀኒ ዘይነበሮ ፅምብል ብኡን ብኡን ተኸፍቶም። ኣሰልጠንቲ ማንሲቲን ቦርማውዝን ክልቲኦም ኣብዚ ዓመት ምስተወደአት ከም ዝወፁም ኣረጋጊፆም ዝኣተውዎ ግጥም ክኸውን ከሎም ኢራዋላ ንቦርማውዝ ናይ ኤውሮጳዊ ድርኣትዩ ክፋነዋ ንከሎ ፔፕ ጓርዲዮላ ድማ ፅዋ ኤፍኤ ካፕን ካረባኦ ናምፂላ ፕሪምየር ሊግን ኣሕሊፉ ሰይድላ ይፋነዋሎም። 6 ፅዋ ፕሪምየር ሊግ ኣግዚም ዋ ዝፋኖ ዘሎ ጓርዲዮላ ኣብ ናይ ምስልጣን ዘመኑ ንፈለማ እዋን ኣብ 2 ተኸታተለ ዓመትን ቀዳማይ ደረጃ ተመንጢሎም ሕማቕ ታሪክ ኣብ ደብተሮም ኣፅሒፉሎም። እዚ ከምዚ ኢሉ እንከሎ ትማሊ ኣብዚ መድረኽ ካልእ ኣገዳሲ ናይ ደርቢ ግጥም ተሰርዐ ክኸውን እንከሎ ክብደቱ ግን ብፀወታ

0: ማንሲትን ቦርማውዝን ተዓቢሉም ተሸፊኑ ይሓሊፉ ኣብ ፀወታ ቸልሲ ካብ ክልተ ላቲናውያን ኤንዞ ፈርናንደዝን ኣንድሬስ ሳንቶስን ሸቶ ረኺባም ክልተ ባዶ ክትዕወትን ከላ ነታ ካብዚ ግጥም ነጥቢ ወሲዳ ምህላውነታ ክተውሕስ መዲባ ዝነበረ ቶተንሃም ንታሕቲ ደርብያ ድማ ናይ መደታ ግጥም ክትፅበ ፈሪዳት ኣላ። በዚ ድማ ቶተንሃም ኣብ ብሜድኣ ዝመፅእ ሰንበት ንኤቨርተን ዓዲማ ኣገዳሲ ግጥም ብምክያድ ህላውነታ ዝመፅእ ዓመት ምስ ዋጋ ዌስትሃምታ ሒዙ ክንፅር እዩ። ናብ መገዲ ዓወት ተመልሰት ቸልሲ ብወገና ድሕሪ ዝዓወት ናብ ሸናይ ደረጃ ብምድያብ ኣብ ኤውሮጳዊ ውድድር ዝመፅእ ዓመት ክትርአ ኣብ ጫፍ ረጊ ጸላም
1: ባርካ ሰወርኩም ተዓዘብትና ሎምታሕስና ዝምስሊ ነይሩ ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

0: ድሕረ ባይታ ናይ መብዛሕትኦም ስፖርተኛታት ከም ዝገልጾ እንተስ ብሰንኪ መነባብሮ እንተስ ኣብቲ ዝነጥፍሉ ዓውዲ ብተወፋይነት ንምስራሕ ዝበዝሑ ናይ ኣካዳሚ ትምህርቶም ኣቋሪፆም እዮም ናይ ስፖርት ጉዕዞኦም ክቕፅሉ ዝረኣዩ። ዘይምምሃሮም ካብ ዓወታት ምምዝጋብ ዘይዓግቶም እኳ ተኾነ ብሰንኪ ድሩት ኣካዳምያዊ ኣፍልጦኦም ግና ኣብ ዓለምለኻውያን ውድድራት መረዳድእ ቋንቋ ክጽገሙን ምስ ኣሰልጠንቶም ኮነ ማናጀራቶም ኣብ ዝገብርዎ ውዕላት ብሰንኪ ድሩት ኣፍልጦ ጌጋ ውሳነታት ክወስዱ ዝተራእዩ ስፖርተኛታት ብቕፅሪ ውሑዳት ኣይኮኑን።
1: ዳርጋ ሚት ካብ ሚት እቲ ኣትሌታትና ዝመፁ ካብቲ ናብያተ ትምህርቲ ካብ ሚኒስትሪ ትምህርትን ካብ መምሃራን ዝነበሩ እዮም ዝመፁና ሕጂ ኣብቲ ታሕቲ ዘይቃልኣለም ነቲ ዞባ ወኪሎም ክመፁ ኣብዚ ሃገራዊ ውድድራት ዝገብሩ ተምሃሮ እዮም። ናይ ሚኒስትሪ ትምህርቲ ውድድር ዝመፁ ተምሃሮ እዮም ንሶም እዮም። ኣብኡ ብዙሕ ፀገም ዘሎ ኢለ ኣይየብልን እየ። ንምንታይ እንተ ብሚኒስትሪ ትምህርቲ ድ ወላ ብፌደሬሽና ዝግበር ውድድራት ይመፁ ኣለዉ እዚኦም ቆልዑ እዚኣቶም ሕጂ ኣብ ስመራ ብፍሉይ ወይ እውን ኣብቲ ካልኦት ዞባታት ክለብ ዘለዋ ንሓሪኢኻዮም ንጎ ትምህርቶም ውዒሎም ናይ ምሸት ኣብቲ ክለቦም ከይዶም ትሬኒንም ይገብሩ ወይ እውን ንጎ ትሬኒንም ገይሮም ምሸት ኣብቲ ትምህርቶም ይወፍሩ ማለት እዩ። ሕጂ እዚ ብዙሕ ፀገም ዘለዎ ኣይመስለኒ ወይ እውን የብሉን ይብል። ኣብቲ ላዕሊ ምስ መፃኻ ግን ናብ እቲ ጉያ ከም ሓደ ፕሮፌሽን ክሕዞ እዩ እቲ ስፖርታዊ ዕድሜ 16-17 ምስ መፀ ሽዑ ያ ቀንዲ እቲ ናቱ ፕሮፌሽን ኣብ ጉያ ድዩ ኣብ ሳይክል ድዩ ኣብ ኩዕሶ ኢሉ ዝፍለየሉ ሽዑ ሕጂ ምስቲ ዝመሃሮ ትምህርቲ ሓደ ስፔሻል ፕሮግራም ጌርካ በዚ እቲ ትምህርቲ ብግቡእ ክውድእ ከም ዘለዎ በዚ ከዓ ነቲ ስፖርት ውን ብግቡእ ክሰርሕ ከም ዘለዎ ሓገዝ ዘድልየሉ እዩ። ሕጂ ኣብዚኣ ምናልባሽ ብዙሕ ግዜ ከምቲ ዝድለ ስነ ዘይንሕግዞ ነቲ ስፖርታዊ ግዲ ንዩ መጀመርታ ምርጫ ብስድራ ይኹን ወላ ብኩሉ ነገራቱ መጀመርታ ትምህርቲ ወዲኡ ኣገልግሎቱ ወዲኡ ክመፅእ ካ ትፅበዮ። ኣብዚኣ ግን ነዚ ሰብ እዚ ካብቲ ትምህርቲ እውን ካይተኣለየ ስትናቱ ኣገልግሎትን ብግቡእ ክገብር ኣብቲ ስፖርት እውን ካይተኣለየ ክንሕግዞ ኣብዚኣ ቅሩብ ሓገዝ ዘድልዮን ስራሕ ዘድልዮን ኢለ ኣምናነ
2: ወላዲ ክሕወሶ ኣለዎ ነዚ ድሕር ወላዲ ድሓር ቤት ትምህርቲ እንታይ ኣብ ተምሃሮ ከለዉ ኣብቲ ግራስሩት ክጅምሩ ስለ ንብል ዘለና ድሕር ተረዳድኦም ንሶም ጀሚሮሞ ልክዕ ብማዕረ እቲ ትምህርትን ስፖርትን ብማዕረ ስለ ዝኸይድ እቲ ቀጻልነት ናይቲ ትምህርቲ ምስ ስፖርት ብሓደ እዩ ዝዓቢ ማለት እዩ። እንድሕር ትምህርቲ ክቋርፁ ኮይኖም ግን ዕቤት ናይቶም ኣትሌታት ይቁረፅ ማለት እዩ። ንምንታይ ትምህርቲ ሕጂ ዝበዝሑ ተምሃሮ እቲ ናይ ትሬኒንግ ሰዓታትን እቲ ናይ ትምህርቲ ሰዓታትን ይዘናበሎም ሞ ትምህርቲ የቋርፅዎ። ሕጂ ብሓቂ ኣነ ዋላ ሕጂ ወላዲት ኮይኑ ኣለኹ ኣይቅበሎን ዝበዝሑ ወላዲ እውን ኣይቅበሎን። ግን ቅድም እንታይ ነይሩ ትምህርቲ ኣቋሪፆም ብስፖርት ደረጃ ታዕሊም ስለነበረ እቲ ስፖርት ኣይቁረፅን ነይሩ። ሕጂ ግን ተረዳዲኦም ኣነ ክላበዋ ክላ ይደሊ ማለት እዩ ልክ ኣብቲ ሳዋ ምስ በፅሑ ሲ ቀፃልነት ድሕር ናይ ምጥርናፍ ተኽእሎ ኮሌጃት ናይ ኮሌጅ ዕብይ ዝበለ ውድድር ከምዚ ናይ ኣትለቲክስ እዩ ናይ ሳይክል ኩሉ ዓይነት ስፖርት እንድሕር ገይሮም እቲ ስፖርት ኣይቆረፅን ማዕረ ማዕረ ምስቲ ትምህርቲ ኸይድ ማለት እዩ። ድሕር ማዳልያ ተምፅእ ኣለኻ እቲያ ምሽታ ናትካ መጻእሲ በታ ስፖርት ኮይና ትስምዓካ ሞ እቲ ናይ ትምህርቲ ምቁራፅ ዕብይ ይብል። ሕጂ ኣብዚ ግን ከምዚ እንዳቆረፁ እቲ ትምህርቲ ክመሃርዎ ይኽእሉ እዮም እዩ ዝብል ኣነ ጥራሕ ሓገዝ ናይ ውላድን ናይቲ ቤት ትምህርትን ብጣዕሚ እዩ ዘድሊ ማለት እዩ።
3: መንግስቲ ነዚ ኣብ ግምት ብምእታው ብድሕሪ ሕጂ ኣብቴን ዝሓለፋ 3 ዓመታት ጀሚርና ስፖርተኛ ዝኾነ ስፖርት ማለት እዩ ወይ ተምሃራይ ክኾን ኣለዎ ወይ ወታደር ክኾን ኣለዎ። ወታደር ማለት ትምህርቲ ወዲኡ ወፂእ ሎ ማለት እዩ። ሕጂ ግን ንሕና ኣብ መንእስያት ንሰርሕ ስለ ዘለና ተምሃራይ ክኸውን ኣለዎ። ስለዚ ናይ ግድን ክምሃር ኣለዎ። እቲ ፍልሊ ድመፅእ ዘሎ ግን እንታይ እዩ ተምሃራይ ማለት ቤት ትምህርቲ ምሃር ኣይኮነን። ኣብ ቤት ትምህርቲ ድማ ድህቦ ሂብካ ምክትታል እዩ ድሓር ይጠቕሞም እዩ ኣትሌታት ንድሕር ፈሊጦሞ ይጠቕሞም እዩ ኣሰልጣኒ እውን ከየድልዮም ይኽእል እዩ። ንኣብነት እዚኦም ፕሮፌሽናል ናይ ብሽክሌታ ጎየይቲ ኣብዚ ዓዲ ክመፅእ ከሎ ሲ ንዑም ዝበቅዕ ኣሰልጣኒ ዘሎ ኮይኑ ኣይስማዕኒን ኦልሬዲ እቲ ፍልጠት ሲ ሒዞሞ ይመፅኦም ልዕሊ ዝኾነ ኣሰልጣኒ ኣሰልጣኒ ናይ ምዃን ዕድል ኣለዎም ንፉዓት እዮም። ቅድሙን ብዛዕባ ምግቢ ክንዛረብ ነርና ሲ ንሕና ኣብ ኣትሌቲክ ዝጎዩ ፕሮፌሽናል ጎየይቲ ብዛዕባ ምግቢ ዘለዎም ኣፍልጦን ኣብ ብሽክሌታ ዘለዉ ጎየይቲ ብዛዕባ ምግቢ ዘሎም ኣፍልጦ ናይ ሰማይን ናይ መሬትን እዩ። እዚኦም ናይ ብሽክሌታ እቲያ እታ መፅሓፍ እንታይ ትብላላ ፅቡቅ ገይሩ ተረዲእዎም ብዓዮም ዝኸዱ ካብታ ወፃኢ ይኸዱን እዮም። ኣባና ግን ከብድኻ ከም ኣብ ኣትሌቲክስ ከብድኻ ከመይ ጌርካ ትመልእ ጥራሕ እዩ እቲ ዝያዳ ዝስራሓሉ ዘሎ እንታይ የድልየካ ብዙሕ ኣቕልቦ ብሕጂ እዩ ዝወሃቦ ዘሎ ሃገራዊ ፌደሬሽን ነዚ ኣብ ግምት ብምእታው ካብቲ ዝሓለፈ ዓመት ጀሚሩ ክልተ ዓመት ገይሩሎ ክኢላ ናይ ኒትሪሽን እንዳምፀሲ ኣስተምህሮ ይህብ ኣሎ። ሓደ ኣትሌት ክንዲዚ ኪሎ ሜትር እንድሕር ከይዱ ክንዲ ምንታይ ፀዓት የቃፅል ክንደይ ካሎሪ የቃፅል ነዚ ካሎሪ ብኸመይ ክመልሶ ይኽእል እንዳበልና እዚ ከምኡ ዓይነት ኣስተምህሮ ንኣሰልጠንቲ ንኣትሌታት ክንህብ ጀሚርና ኣለና። ግን ኣድህቦ ሂቡ ምስቲ ክኢላ ናይ ኒትሪሽን ንዓስካ ረዳእኒ ኢሉ ድሰዕበ ግን ብዙሕ ኣይረኣኹን ውሕዳት ኣለዉ ግን ብዙሓት ኣይረኣኹን ክኾን ዝግብኦ ግን ልክዕ ከምዚኦም ብሽክሌታ ንሪኦም ዘለና ቢንያም ግርማ ኣማኑኤል ግረዝጌር ኣጋጣሚ ምሶም ስለ ዝዕልል ማለት እዩ ኩሉ ኣካይዶም ሲ ሳይንስ እዩ ኩሉ ነገሮም ካብ ላዕሊ ስጋብ ታሕቲ ሳይንስ እዩ። ሕጂ ኣባና ከምኡ ኢለን እሱ ስጋብ ንገብር ቁሩብ ኣብ ኣትሌቲክስ እቲ ካብ ዓወት ክንረኸቕ ኢና እሱ ምስ ሓወስና ግን እቲ ዓወት ባዕሉ ክመፅ እዩ። ምክንያቱም እቲ ኣልቲቲዩድ እቲ ብራኸ ናይ ሃገርና ኣሎ እቲ ተፈጥሮ ዝሃበና ፀጋ ኣሎ ኩሉ ነገር ኣለና ሓንቲ ተሪፋ ዘላ እዚኣ ሳይንስ ከመይ ጌርካ ትሕውሳ እዩ ማእሲ ዕረፍ እንታይ ትበልዕ ስናእምሮ ከመይ ትዳለው እዚ ንድሕር ጌርና ሲ ናብ ዓወት ዘይ ንመፃሉ ምክንያት የለን።
0: ዓመታዊ ብሃገራዊ ፌደሬሽን ኣትለቲክስ ኤርትራን ዞባውያን ፌደሬሽናትን ተዳልዮም ዝካየዱ ውድድራት ኣትለቲክስ ኣለዉ። ብመንፅር ኣሰልጠንትን ኣካየትን ክርአ ከሎ እዞም ውድድራት እኹላት ድዮም። ንመወዳደሪ ቦታ ዝሕረ ቦታታት ከ ንኣትለታትና ዓቕሞምን ብቕዓቶምን ክመዝኑ ብሓቂ ዝምችእ ድዩ።
2: ውሕድ ይብል ንምንታይ እቲ ተወዳዳሪ ክትብል እንድሕር ኮይንካስ ኣብ ብዙሕ ውድድራት ብዝትገብሮ ልምምድ ኢኻ ሰዓትካ ትፈልጥ እቲ ናይ ተወዳዳርነት መንፈስ ተጥሪ ሕጂ ውድድር ብዝበዝሐ ኣትሌታት ይበዝሑ ማዕረ ማዕሪኡኻ ዕቤት ናይቶም ኣትሌታት ምልውዋጥ ሰዓታት ይመፅ እዩ። ስለዚ ውድድራት እቲ በብዕድሚኦም ተንሓሓንቲ ዓመታዊ ከላደር ኣለና ግን ክውሰኽ ፅቡቕ ነይሩ።
1: ንኣብነት ናይ ሲኒየር ንብሎም ካብ 20 ላዕሊ ዕድሚኦም ኣብ ዓመት ሓንቲ ትራክ እዩ ከም ሻምፒዮና ዝዳ

0: ኣልወሎም ኣብ መንጎ ከምዚ ናይ ግዜ ፈተነ ኢሉ ዝመፅእ ኣሎ ክልተ ግዜ ድዩ ሰለስተ ግዜ ድዩ ከምዚ ኦሎምፒክ ክቐርብ ከሎ ስለዚ እዚ ሰብ እዚ ኣብ ዓመት ሓንቲ ሻምፒዮና ዝገብር እንዳሃርኩ ናይ ሕማ ኣጋጠሞ ኮይኑ ኣብቲ ውድድር ምስ ቀረበ ወይ ሰዓል ሓሚም ወይ ናይ እግሪ መጉዳእቲ ኣጋጥሞ ወይ ብገለ ቴክኒክ ፀገማት ካብቲ ውፅኢት እንዳሃር ወፂኡ ንካልእ ሓደ ዓመት እዩ ክፅበ ማለት እዩ ሕጂ እዚታት ኣኻላይ ኮይኑ ትብል ናይ ትሕቲ ዕድመ ውድድራት ግን ኣዝዩ ፅቡቕ እዩ ዘሎ እቲ ዞባ ናቱ ውድድር ይገብር ሻምፒዮና ይገብር እግርግሩ ከዓ ማዕሪ ማዕሪኡ ከዓ ናይ ሃገራዊ ውድድር ከዓ ሻምፒዮና ይግበር ስለዚ እዚ ሰብ እዚ ኣብ ዞቡ እንተወዳዲሩ ኣብ ሃገር እውን ተወዳዲሩ እቲ ንሸይ ዕድመ ስለ ዝኾነ ከዓ ኣብ ማእከላይ ዕድመ ውን ክወዳደር ስለ ዝፍቀዶ እንደገና ናይ ዞባ ማእከላይ ዕድመ ይወዳደር ብናይ ሃገር ደረጃ ከዓ ማእከላይ ዕድመ ይወዳደር ብውሕዱስ ልዕሊ ኣርባዕተ ግዜስ ይወዳደር ኣሎ ማለት እዩ ሕጂ ነቲዮም ሲኒየር ግን ከምዚ ዓይነት ሓደ ሲስተም ክፍጥረሎም ይምረፅ ንምንታይ ኣብ ዓመት ሓንቲ ወይ ክልተ ውድድር ገይሩ እተን ተረፋ ዓሰርተ ኣዋርሒ እንሓርዳ ኣብ ትሬኒንግ ኣሎ ብዙሕ ከማዕብሎ ኣይክእል ንምንታይ ሓደ ኣትሌት ኣብ ዓመት ዓሰርተ ግዜ ወይ ልዕሉ ክወዳድር ኣለዎ ኣብ ሓደ እሱ ዝወዳድሮ ኤቨንት እዩ ዝብል እቲ ኣትለቲክስ ስለዚ ክልተ ግዜ ተወዳዲሩ ማለት የለን ማለት እዩ
1: ኩሉ ሰብ ንናቱ እንዲዩ እንታሽሙ ዝገብር ኣብ ኤርትራ ኣትሌቲክስ ብመንግስቲ ጥራሕ ተመዊሉ ዝኸይድ ስፖርት እዩ ኣብ ካልእ ዓለም ከም ኣይኮነን ከምኡ ስለ ዝኾነ ንሕና ከምቲያ ዝበልኩኻ ዓመታዊ 1ሰተ ውድድር ንገብር ኢና 1ሰተ ውድድር 1ሰተ ውድድር ሓደ ውድድር ተዋዕደ 300,000 ውዲ እዩ ከምዚ ኣስመራ ማራቶንን ናይ ምብራቕ ኣፍሪካ ፍርቂ ማራቶን ድማ ካብኡ ንላዕሊ ማለት እዩ እዚ ኩሉ ብናይ መንግስቲ ወፃኢታት ዝግበር ውድድር እዩ 1ሰተ ውድድር ድማ ንብል ኣለና እንታይ ማለት እዩ ዳርጋ ኣብ ወርሒሲ ሓንቲ ውድድር ኣለና ኣብ ወርሒስ ሓንቲ ውድድር ኣለና ሕጂ ግን እዚ ውድድር ምስ ካላንደር ድማ ተኣሳሲሩ ዝኸይድ እዩ ንስለ ውድድር ጥራሕ ኢልና ይንገብሮን ኢና ሕጂ እቲ እንታይ ሽሙ ደሪቬቲቭ እንድዩ ካብ ላዕሊ ንሕና ካብ ዓለማዊ ኣትሌቲክስ ምስ ወሰድናዮ ሽዑ ናይ ሃገር ካላንደር ምስ ኣውፃእና ዞባታት ድማ ናተን ካላንደር የውፅአን ኣጋጣሚ ኣነ ኣብ ዞባ ማእከሉን ፕሬዚዳንት ኮይነ ስለ ዘገልገልኩ እንታይ ና ንገብር ካብቲ ሃገራዊ ፌደሬሽን ዝመፀ መደብ ወሲርና ንሕና ድማ ናይ ውሽጥና ውድድር ነዳሉ ከምኡ ተገይሩ እዩ ድስራሕ ስለዚ እንታይ ማለት እቲ ውድድር ሲ ብደረጃ ዞባ ብደረጃ ሃገር ብደረጃ ዓለም ሓደ ሓደ ግዜ ድማ ብደረጃ ኣፍሪካ ውን ኣሎ ማለት እዩ ስለዚ ኣትሌት ብዙሕ ውድድር እዩ ዘለዎ ኣክቸዋሊ ንሕና ሕጂ ከቢድና ዘሎ ምስቲ ካልኦት ፌደሬሽናት ኣብ ግምት እንድሕርእቲ ኢኻ ንኣብነት ኣብ ብሽክሌታ 2 ወይ 3 ውድድር ይህሉ ኮኑ ዓመታዊ ንሕና ግን 1ሰተ ውድድር ንዓና ነቲ ፌደሬሽን ከቢድ እዩ ናይ ከባቢና ድማ ካላንደሩን ቸክ ንገብር እንዲና ኣብ ከባቢና ክንዳና ውድድር ዝሰርዕ ፌደሬሽን የለን ሕጂ ኣትሌቲክስ ካብ ትራክ ወፂኡ ናብ ፅርግያ ገፁ ይኸይድ ስለ ዘሎ ዝተፈላለዩ ቦታታት ውድድር ይካየድ እዩ ናይ ፅርግያ ውድድር ኣብ ካልኦት ከባቢታት ማለት እዩ ንሕና ግን ስቲል በቲ ኣቀባቢ ብዝኾነ ኣገባብ ከምቲ ቀደሙ ኢና ንኸይድ ካብኡ ኣይወፃናን እንታይ ማለት እየ መንደፈራ ናታ ውድድር ክተዳሉ ይግባእ እዩ ናይ ፅርግያ ናይ 1ሰተ ኪሎ ሜትር ናይ 5 ኪሎ ሜትር ናይ ፅርግያ ውድድር ደቂ ማሓሮም ከምኡ ክትገብር ትኽእል እያ ኣብ ዞባ ደቡብሲ ኣርባዕተ ቦታ ክንገብር ንኽእል ኢና ኣብ ዞባ ጋሽባርካ ኣብ ኣርባዕተ ቦታ ክግበር ውሽጣዊ ውድድር እዩ እቲ ሓያል ዝገብሮ ነቲ ሃገራዊ ፌደሬሽን እቲ ቀንዲ ስርሑ ውድድር ምስራዕ ኣይኮነን ኣትሌቲክስ ኣብ መላ ኤርትራ ብኸመይ ይዝርጋሕ ከመይ ተሳታፍነት ይረጋገፅ ንዑ እዩ ቀንዲ ስርሑ እምበር እዚ ኣብ ካልእ ቦታ ተሰሪሑ ንሕና ነዚኦም ኣብ ካልእ ቦታ ተሰርሑ ኣትሌታት ከመይ ጌርካ ናብቲ ዓለማዊ መድረኽ ተብፅሖም እዩ ንዑ ንምግባር ድማ እቲ ሓንቲ ውድድር እያ ተኣኽለና ኣብ ዞባታት ግን ኣይ ገደብ የብሉን እዚ ንጥራሕ ውድድር ኣካይዱ ኢሉ ሲ መምርሒ ብሃገራዊ ፌደሬሽን ዝተዋሃበ የለን ስለዚ ኣብነት ናይ ብሽክሌታ እንድሕር ወሲደልካ ኣብነት ናይ ኩዕሶ እግሪ እንድሕር ወሲደልካ ዞባ ማእኸል ሲ ዞባ ማእኸል ብሽክሌታ ዳርጋ ናይ ሃገር ውድድር ሲ ዘካይዶ ዘሎ ሃገራዊ ፌደሬሽን ብሽክሌታ እንታይ እዩ ዝገብር ሓንቲ ናይ ኤርትራ ሻምፒዮን ገይሩ ካብን ድማ ንሕሪቲ ጋንታ ዝኸውን ተፃወቲ ይእክብ ማለት እዩ እዚ ሃገራዊ ፌደሬሽን ኣትሌቲክስ ከምኡ ክኸውን ዝግብኦ ስራሕ ዞባ ግን ኣጋጣሚ ኮኑ ኣብ ዞባ ማእከል እዩ ዝበስዐ ስራሕ እምበር ኣብ ደቡብ ከምኡ ክኸውን ነይሮ ኣብ ጋሽባርካ ከምኡ ክኸውን ነይሮ ኣብ ኩለን ዞባታትና ከምኡ ክኸውን ነይሮ ሓያላት ተቀዳደምቲ ድማ መፁ

0: እጂ ኣብ ኣትሌቲክስ ከምኡ ክግበር ይከኣሉ ካብ ብሽክሌታ ዝሓሸ እዩ። ምክንያቱም ፅርግያ ኣይደሊን እዩ፣ ብሽክሌታ ኣይደሊን እዩ፣ እግርኻ ጥራሕ ዝደሊ ኣብኡ እንድሕር ክስራሕ ኮይኑ ዞባታት ድላዮም ውድድር ድላዮም ከም ድላዮም ማለት ሲ 5-10 ውድድር ሰሪዖም ሲ ነቲ ኣትሌት ኣብ ሲሮም ከምፅዎ ይግባእ እዩ። ሕጂ ግን ብመንፅር እዚ ሃገራዊ ፌደሬሽን ዘዳለወ ውድድር ግን ኣዝዩ ብዙሕ እዩ ብዙሕ ኢና 10 ውድድር ቀሊል ኣይኮነን። ነዚ 10 ውድድር ምስ ገበርና 10 ውድድር ድማ ምስ ው ዝኸይድ ናይ ደገ ምድለዋት ንገብር ኢና ኣብ ደገ ድማ ኬድና ንሳተፍ ኢና። ስለዚ ኣብ ዓመት ከባቢ 20 ውድድር ኣለና ማለት እዩ።
1: ኣመጋግባ ኣብ ዓወት ሓደ ስፖርታዊ ዓብ ተራ ከም ዘለዎ እዩ ዝጥቀስ። ገለገለ ኣትሌታት ዝወስድዎ ምግብን ፈሳስን ምስቲ ዓውዲ ኣትሌቲክስ ዝጠልቦ ዘይቃዶ ኮይኑ ንሪኦም። ንኣብነት ኣብ ልምምድን ውድድርን መጠን ማይ ብዝግባእ ዝወስዱ ኣትሌታት ውሑዳት እዮም። ካብቲ ክኾኖ ዝግባእ ንታሕቲ መጠን ማይ ብምውሳዶም ናይ ድርቀት ወይ ዲሃድሬሽን ፀገማት ከጋጥሞም ይረአም። ብተወሳኺ እውን መብዛሕትኦም ስፖርተኛታት ኣብ እዋን ልምምድ ኮነ ድሕሪ ውድድር ብቐጻሊ ፓስታ ምምጋብ የዘውትሩ። ፓስታ ሓይሊ ዘለዎ ምግቢ እኳ እንተኾነ ብክንደይ መጠን ክበልዕዎ ከም ዘለዎም ክግንዘቡ ጽቡቕ እዩ።
2: ሰዓቲ ወላ መደባት ናይ ደቂ ኣንስትዮ ዝመፅእ ኣሎ ኣብቲ ፌደሬሽናት ዘለዋ ናይ ምክትታል ደቂ ኣንስትዮ ናይ ኣመጋገባ ነገራት ናይ ጥዕና ነገራት ንደቂ ኣንስትዮ ወይ ብሓፈሻ ከዓ እቲ ፌደሬሽን ዝውድቦ ከም ሓውሲ ሰሚናር ኣስተምህሮታት ውን ይወሃብ እዩ። እዚ ሓደ ካብቲ ኣብቲ ክትስርሕ ዘለካ ነጥብታት እዩ። ከም ኣሰልጠንቲ እዚታት ግዲ እትን መሰረታውያን ንብለን ነገራት እዩ። ሓደ ኣትሌት ድሕሪ ስልጠና ድሕሪ ከቢድ ስልጠና ወይ ትሬኒንግ ክወስዶ ዘለዎ ነገራት ይንገሮ እዩ። ኣብቲ ኣቕሚ ብዘይገድስ ኣቕሙ ይገብር ይኽእል እዩ፣ ግን እንታይ እንታይ ክወሲድ ከም ዘለዎ መዓስ ክወሲድ ከም ዘለዎ ቀጻሊ እቲ ኣሰልጣኒ ይሕበር እዩ። እዚ ማለት ግን ኣኻሊ ኣይኮነን እኹል ኣይኮነን ንዕኡ ዝኸውን ሕጂ ኣብ ገሊዩ ቋንቋታት ወይ እውን ክትሪኦ ከለኻ ብናቶም ቋንቋ ወይ ብናይ ወፃእተኛታት ቋንቋ ተፃሒፉ ነቲ ሓደ ስፖርታዊ ናይ ሳይክል እንዳሃር ኮይኑ እንታይ ወሲድ ናይ ኩዕሶ እግሪ እንዳሃር ኮይኑ ናይ ጉያ ሕጂ ከምኡታት ነገራት እውን የድሊ እዩ። እምበር ብኣፍካ ምንጋር ከም ሰሚናር ምሃብ ከም ታሽሙ ምግባር በይኑ እኹል ኣይኮነን። ንሕና እውን ቀጻሊ ንህቦም ውን እኮ ስትል እኹል ኣይኮነን። ኣብ መወዳእታ እኮ ከይዱ ከይዱ ሎሚ ኣብቲ ቴክኖሎጂ ተኣሲርካ ትጎዮ ዘለካ ስማርት ዎች ክንደ ካሎሪ ከም ዘጥፋካ ይነግረካ እዩ። ክንዲኡ ካሎሪ ክትወስድ ኣለካ። ክንዲኡ ካሎሪ ምናልባሽ ኪሎ ቺዝ ድኻ ትበልዕ ፍርቂ ኪሎ ቺዝ ድኻ ትበልዕ ከብድኻ ክመልእ እዩ። ካብ ብከምኡ ብዝሒ ዘሎ ተወስዶ ግን ኣዝዩ እንታሽሙ ዝኾነን ዝያዳ ከዓ ትደልዮ ካሎሪ ዝሕዝ ዓይነት ሳፕሊመንት ከድልየካ እዩ ኣብቲ ኣመጋገባኻ ማለት እዩ። ስለዚ ምስቲ ዕብየት ደረጃ ኣቕሚ ናይቲ ስፖርታዊ ኣትሌት ኣብቲ ዝለዓለ ደረጃ ወይ ኤሊት ንብሎ ምስ በፅሐ ሕጂ እዚ ከምዚ ዓይነት ነገራት ኣዝዩ ወሳኒ እዩ። ኣብቲ ንኣሹ ወይ ማእከላይ ዕድመ ዘሎ ብዙሕ ንከምኡታት ዝኸይድ እውን የብሉን ስትል ግን እተን ክወስዶን ዘለዎን ነገራት ኩሉ ግዜ እቲ መሰረታዊ እውን ስለ ዝኾነ ቀጻሊ ሓበሬታ ኣፍልጦሲ ኣለዎም ይወሃብ እዩ።
0: ክንደይ ካሎሪ መሰጥ ባእኻ ሲ ክንደይ ካሎሪ ኢኻ ክትረክብ ዝግባእካ ነቲ ግን ካሎሪ እንታይ እንታይ መግበይን ድህበኻ እዚአን ዓበይቲ ክልተ መግብታት ኣለዋ እዚአ ማክሮኒትሪንስ ማይክሮኒትሪንስ እንብለን ሕጂ እቲ ማክሮኒትሪንስ እዚ ካርቦሃይድሬት ምስ ካርቦሃይድሬት ተኣሳሲረን ዘለዋ መግብታት ክትረክበን ቀሊል ካርቦሃይድሬት ፕሮቲን እቲ ዝቀለለ እቲ ማይክሮኒትሪንት እየን እቲን ከባድ እቲ ሚነራላት መን ዝያዳ ፖታሽየም የድልዮ መን ዝያዳ ማንጋኒዝ የድልዮ ማግኒዝየም የድልዮ ሲ እሰን ብሳይንስ እየን ዝርከባ። ካልእ ኣብዚ ሕጂ እዋን መፅኡ ዘሎ እቲ ምትእስሳር ኣትሌቲክስ ምስ ኣብ ኣካላትና ዝምንጩ ዘሎ ላክቲክ ኣሲድ ተኣሳሲሩ ዝኸይድ እዩ። ላክቲክ ኣሲድ ኣብ ገለ እዋን እግርኻ ብሙሉእ እዩ ዝኣሳስ ኣካላትካ ብሙሉእ ይኣስረ እዩ ክምንጩ ምስ ጀመረ። ሕጂ እቲ ሳይንስ መፅኡ ዘሎ ከመይ ጌርካ ነዚ ዝምንጩ ዘሎ ኣሲድ ናብ ረብሓኻ ትቐይሮ እዩ። ንዑ እንድሕር ቀይርካ ጥራሕ እዩ እቲ እቲ ዓወት ድመፅእ ምክንያቱ ኩሉ ከድካ ኣብ መወዳእታ ምስ ቀረብካ እግርካ ይኣብየካ ብኢድካ ጥራሕካ ክትከይድ ትደሊ እሳ ላክቲካሲድ እያ እዚኣ እንታይም ዝገብርዋ ንጎ ንጎ ትዕቀን ላክቲካሲድ መዕቀን እዩ መፅእ ሎ ኣብ ኤርትራ ገና ይኣተውን ንሕሪቲ ጋንታ ሓደ ግዜ ምስ ናይ ወፀተኛታት ኣሰልጠንቲ ባህንሳ ክነሰልጥና ምስ ጀመርና ኢና ርኢና እሳቶም እንታይ ዮም ዝገብሩ መፅኦም ኣብ እዝንኻ ካብ እዝንኻ ቁሩብ ደም ይወስዱ እቲ ኣብ ኣካላትካ ዘሎ ላክቲካሲድ ፈሊጦም ሸዓዮም ትሬኒንግ ፕሮግራም ዘውፅኡልካ ዝያዳ እንድሕር ኣለካ እንታይ ዓይነት ትሬኒንግ ትገብር ዋሕዲ እንድሕር ኣለዎ ኮይኑ እንታይ ዓይነት ትሬኒንግ ትገብር ይነግሩካ ኣብታ ውድድር መዓልቲ ግን ከይተሸገርካ ውድድር ንክትውድእ ይሕግዙካ እዩ
1: ተሳታፍነት ደቂ ኣንስትዮ ኣብ ዓውዲ ኣትለቲክስ ኣብ ፈለማ እቲ ቁፅሪ ዝተዓፃፀፈ እዩ እንተኾነ ግና ምስ ግዜ ዕድመና ወሰኻ ኣብ ዝኽእዳሉ በንጻሩ እቲ ቁፅሪ ከንቆልቆል ይርአ እዚ ድማ ገዳይም ኣትለታት ብውልዶ ኣትለታት ናይ ምትኽኻእ ሰንሰለት ኣብ ምልክት ሕቶ የእትዎም
3: ብጣዕሚ ኢኻ ተሓዝን ማለት ኣብቲ ግራስሩት ከሎ ብማዕር እዮም ዝዓብዩ ድሓር ኣብቲ ናይ ጁኒየር ዕድመ ወይ ክል 18 ዕድመ ምስ በፅሑ ብፍርቂ ይጎድላ ተናዋልድ ማለት እዩ ኣብ ሲነርካ በቃ የለዋን ክንብል ንኽእል ንምንታይ እቲ ቁፅርስ ዳርጋ ብ1ሰ ብ9ስዓ እንዳኾነ እዩ ዝኸይድ እዚ ሕጂ ከምዚ እንዳ ዓበኻ ምስከትካ እቲ ደቂ ኣንስትዮት ናይ ባህሊ ናይቲ ሕብረተሰብ ተራ ስለ ዘለዎ ትምህርተን ክገብር ኣለወን ዕብተ ኢለን ከዓ ስድረአን ክሕግዝ ኣለወን ሕጂ ኣብዚ ቆላሕታን ደቂ ኣንስትዮ ዝያዳ ተዝግበር ብዙሕ ዝበላ ደቂ ኣንስትዮ ክንረክብ ምስከኣል
0: ኣትለቲክስ እንታይ ሽሙ እዩ ከቢድ ስፖርት እዩ ናይ ውልቂ ስፖርት እዩ ድማ ካልእ ከም ካልእ ስፖርት ድማ ህቡብ ኣይኮነን ሕጂ ንኣብነት ብሽክሌታ ህቡብ ስፖርት እዩ ሰረት ዝፀንሐ እዩ ኩሉ ቆልዓ ተስኡ ወዲ ጓሉ ብሽክሌታ ክዝውር ክትርኢ ከለካ ባህ ይብለካ ኣትሌቲክስ ግን ከምኡ ኣይኮነ ኣትሌቲክስ የድክም እዩ ብጣዕሚ እዩ ዘድክም ብሽክሌታ ውን የድክም እዩ ግን እዚ ኣድኪሞካ ህቡብነት ግን ኣይውስኸልካ እዩ ስለዘ ይውስኸልካ ብዙሕ ግዜ እንታይ ና ንርኢ ደቂ ኣንስትዮ ኣብቲ ፎርማቲቭ ኤጅ ኣብቲ ክብገሱ ከለዉሲ ካብ 12 ስጋብ 16 17 ኣብ ስቴድዮም እንድሕር ከድና ርኢናዮን ዳርጋ ማዕር ኣወዳት ኣለዋ ሕጂ 17 ምስ ኮነት እንታይ እያ ተጥፍቕን ዘላ እንታይ እያ ተጥፍቕን ዘላ ሲ እንታይ እያ ከምዚ ብዙሕ ነገር ክንዛረብ ንኽእል ኢና ኩነታት ትምህርቲ ኩነታት ሃገራዊ ኣገልግሎት ኩነታት መርዓ ኩነታት ምስካፍ ናይ ስድራ እታ ጓል እንዳጎበዘት ክትመፅእ ኮላ እቲ ስድራ ከምቲ ቆልዓ ዝነበረቶ ኣይኮነን ካብኡ ምጥንቃቅ ይጅምር እዩ ምጥንቃቅ ክጅምር ድማ ናብ ውሽጢ ገፁ እዩ ድስሕብ ሕጂ እዚ ኩሉ ኣለዎ ተደማሚሩ ካልኣይ ነገር ድማ ገሌን ድወፅ ኣለዋ ማለት እሲ ፅቡቅ ደረጃ ድበፅሓ ብዝተፈላለዩ ምክንያት ድማ ኣይትርአኒ ኢኻ ልክዕ እቲ በፂሒኖ ምስ በልካ በቃ እዚ ንሃገር ክተሰሚ ተኽእል እያ እንዳበልካ ከለካ ሲ ሓንደበት ድማ ካብቲ ዓውዲ ክእለያ ትርአኒ ሞ ዝተፈላለዩ ምክንያት ክህልዎ ክእል እዩ ሕጂ እሰን ከምዚ እንታሽሙ ሮል ሜድ ኣብነታዊ ናይ ፅቡቅ ኣብነሲ ኣይ ብዙሕ ኣይረኸብናን እቲን ዝርከበ ናዝሬት ኣላትና ነቢያት ኣላትና ናፅነት ኣላትና እዜን ዝርከበን ማለት እዩ እቲን ካልኦት ግን ኣብ ጭዕናይን እንዳበልና ሲ ኣብ መንጎ ከምዚ ይሃፋ ጥፍእ እየን ዝብላ እዚኣ መፅእ ኣሎ በቃ እዚኣ ናይ ዓለም ሻምፒዮን ክትከውን እያ ገለመለልካ ኩሉ ምድለዋትካ ጌርካ ከለካ ሲ ኣበየላ ምስ በልካ ሽዑ ተመሪዓ ኣበየላ ምስ በልካ ኣንድዒ እጅስ እሱ ኣሎ ማለት እዩ ከምዚ እቲ ብድሆታት ናይ ደቂ ኣንስትዮ ከም ናይ ደቂ ተባዕትዮ ኣይኮነ እምበር ኣብቲ ናይ መንእሰያት ክትሪአን ከለካ ሲ ፅቡቅ የን መፅአን ዘለዋ ኣጋጣሚ ኮይኑ ሕጂ ውን እሰን እየን ዘለዋ እተን መንእሰያት ኣብ ኩሉ ውድድር እሰን እየን ዝሳተፋ ዘለዋ ብብዙሕ ድማ ኣለዋ ክቅፅላ ድ ናይ ቅፅላን ግን እቲ ሕቶ ማለት ሲ ንኩሉ ስፖርት ማሕበረሰብ ስፖርት ዝምልከት እዩ
2: ሓደ እቲ ዋሕዲ ናይ ደቂ ኣንስትዮ ኣብቲ ሙያ ወይ ዓይነት ስፖርት ብዓብዩ ኣሎ ስለዚ ኣብ ብዙሕ ኢኻ ዝሓሸ ዓይነት እውን ትረክበሉ ኣብ ዋሕዲ ከዓ ከምኡ እዩ እቲ ዓይነት ሰብካ ክውሕደና ግድን እዩ ኮይኑ ግን መንፅርናታተን ብዙሒ ክትሪኦ ከለካ ምስ ኣወዳትካ ይወዳድርና መንፅርናታተን ብዙሒ ክነወዳድረን ከለና ድሓን ኢና ንብል በርከ ክንደይ ደቂ ተባዕትዮ ምዝጉባት ኣለዉ ኣትሌታት እንዳሃርልናን ክንደይ ደቂ ኣንስትዮ ምዝጉባት ኣለዉ ኣትሌታት ኣብዚ ሃገርና እንዳሃርልናን ናይ ሰማይን ምድርን ፍልል ኣለዎ ስለዚ ኣብ ውሕዳት ዝመፅእ ዓይነት ኣብ ብዙሒ ዝመፅእ ዓይነት ንባዕሉ ፍልል ስለ ዘለዎ ማለት እዩ እምበር ኣብ ዓይነት ድዩ ኣብ

0: ብዙሕ እዩ ትሕቲ ናይ ደቂ ሰባት እዮም ምዃኑ እዚ ርዱ እዩ ከይዱ ከይዱ ግን ሓደ ግዜ ኣብ 2223 ዝነበ ውፅኢት ናይ ኣትሌታትና ክትሪኢ ከለካ ናይ ደቂ ኣንስትዮ ልዕሊ ናይ ደቂ ሰባትዮ ዝነበረሉ ግዜ እዩ ነይሩ እዚ ኦሪጎን ናይ ዓለምለኻዊ ሻምፒዮና 4/5 ወፅአን ደቂ ኣንስትዮ ኣብ ማራቶንን ኣብ 10,000 ናይ ደቂ ተባዕትዮ ውፅኢት ክንሪኢ ከለና ሽዑ እቲዝሓሸ መበል 15 እዩ ወፅኡ ሓደ ኣብ ስቲፕልቸዝ 50 ወፅኡ እምበር ብድሕሪ 15 እዩ ብድሕሪ ዮና ንሪዮ ከይዱ ኣብ 2023 እውን ኣብ ቡዳፐስት ዝነበረ ናይ ዓለም ሻምፒዮና እውን ተመሳሳሊ እዩ 8/10 እየ ወፅአን እተን ደቂ ኣንስትዮና ደቂ ተባዕትዮ ውፅኢት ክትረኢ ከለካ ግን ኣብቲ ዕስራታት እዩ ደይቡ ስለዚ ንቁሩብ ግዜ ስጋብ 2024 እውን ነይሩ እዩ ኣብ ፖዲየም እውን ንሪአን ነርና ኢና ኣብ ዝተፈላለየ ዓለም ለኻዊ ውድድራት ንዓለም ሻምፒዮና ዘይኮነ ዓለም ለኻዊ ዝግበር ውድድራት ናይ ማራቶን ዶልሺ ኣብ ኣምስተርዳም ዝነበረ ውድድራት ሮተርዳም ሶሪ ኣብኡ ሃንሳብ ካልኣይቲ ሳልሳይቲ ሃንሳብ ራብዓይቲ ገለ ዝወፃትሉ ናዝረት ከምኡ ኣብ በዓል ቪየና ቀዳማይቲ ዝወፃትሉ ኣብ ቦስቶን ሻትሻይቲ እቲ ሜጀር ማራቶን ከምኡ ንርኢ ኢና ከይዱ ናብ 2024 እውን ናይ 2 ውፅኢት ከምኡ ይኸይድ ነይሩ እዩ ሕጂ ግን እዚ ምስትናታትን ዋሕድን ኢና ኣወዳድና ዘለና ኣነ ሕጂ እንታይ እምበልኩ ኣወዳት ካብ ምውድዳር ዝያዳ ኣዋሊት ምስቲ ብዝሐን እንተነወዳድሮ እቲ ውፅኢት ስትል ሕማቕ ኣይኮነን ይብል
1: ፍትሓዊ ፀወታ ሓደ ካብቲ ብስፖርተኛታት ክትግበር ዘለዎ ክብርታት ምዃኑ ማሕበረሰብ ስፖርት ዓለም ብቐጻሊ ዝግስግስሉ ሓቅታት እዩ ሜዳ ስፖርት ንሰላም ምሕዝነት ውሕስነትን ምዕባልን ክውዕል ከዓ ብዘይ ዕረፍቲ ይስርሓሉ ስምዒት ኣልዚቡ ስፖርታዊ ጭውነት ንምርኣይ ከዓ ሓያል ዲስፕሊን ይሓትት ኣብ ዝቐረባ ዓመታት መርዚ ስፖርት ዝኾነ ሓይሊ ዝህብ መድሃኒት ወይ ዶፒንግ ትቀላቐል ጀሚሩሎም ብፍላይ ድማ ኣብ ዓውዲ ኣትለቲክስ ኣብ ዘን ዝሓለፉ ቀረባ ዓመታት እንተስ ብፍላጥ እንተስ ብዘይፍላጥ ኣትለታትና በዚ ጉዳይ ክሕመዩን ኣደዳ ከቢድ መቕፃዕትን ማሕበራዊ ተነፅሎን ክኾኑን ተራእዮም እዮም
2: ዝሓለፈ 3 ዓመት ምስተ መምህር ፋርማሲስት ኣስመሮም በራኺ ነዚ ዝምልከት ካባቢ 6 ግዜ ዝኸውን ኣስተምህሮ ተዋሂቡሎ ኣብ ዝተፈላለየ እዋን ማለት እዩ ንኣትሌታትን ንኣሰልጣንትን ሕጂ ኣስተምህሮ ተዋሂቢና ንብል ዘለና ግን ብዛዕባ ሕጊ ድማ ንዛረብ ኣለና ሕጊ እንታይ እዩ ዝብል ዘይምፍላጥ ካብ ታሕታትነት ኣይድሕነካን ኣነ ስለ ዘይፈለጥኮየ ኢልካ ካብ ታሕታትነት ኣይትድሕን ኢኻ ቀፃሊ ክትፈልጥ ኣለካ ስራሕኻ እዩ ስራሕኻ እንድሕር ኮይኑ ኩሉ ኣትሌት ወላ እቲ ኣብ መንእሰይ ተጠርኒፉ ዘሎ ኣትሌት ትሕቲ 18 ንብሎ ኣትሌት ክፈልጥ ይግባእ እዩ ኣይፈለጥኩ እንድሕር ኢልካ ማለት ኣሸላሸል ኣይግበረልካን ስለዚ እቲ ንሕና እንታይ ንብል እቲ ኣስተምህሮ ንህብ ኣለና ኣብ ኣፌ ንዝኣቱ ኣነ የተሓታታይ ካልእ ሰብ ብሓይሊ ሲ ኣብ ኣፌ ዝውትፈለ የለን ባዕለየ ዘእትዎ ስለዚ ኣብ ኣፍና ንእትዎ ባዕልና ንሕተተሉ ካብ ኮናሲ ኣነ ምጥንቃቕ እየ ዝብሎ ናይ ሓበሬታ ሕፅረት ኣሎ ኢለ ኣይኣምን እየ ኣፍኮርስ ሓደሽቲ መምርሒታት ዓመታዊ መፅኦም ናይ 2026 ንኣብነት ቅድሚ 3 ሰሙን ኣስተምሮ ሂብና ኣለና ሓደሽቲ መድሃኒታት ኣፋውስ እንታይ ኣለዋ ዝተወሰኻ ሓደ ግዜ ሓደ ኣትሌት ኤርትራዊ ኣትሌት ኣብ ጥልያን ቀቅድሚ ውድድር ሲ ይዕበስ ምልክት ናይ ኣዝማ ነይርዎ ሽዑ ነቲ ጥቕኡ ዝነበረ ናይ ካልእ ሃገር ኣትሌት ኣዝማ ዝሓመመ እዚኣ እስከ ትሕግዘካ ትኸውን ኢለዎ ይስሕባ ሞ ትኸፍተሉ ገረሩ ይኽፈት ይወዳደር ምስ ተወዳደረ ቀዳማይ ወፅእ ይምርመር ዶፒንግ ወሲድካ ይበሃል ናይ ኣዝማ ፎሴ ድዛረብ ዘለኹ ሽዑ ከመይ ገይሩ ሽዑ ይነግርዎ ቀቅድሚ 3 መዓልቲ እቲያ ፎሲሲ ናብቲ እንታ ሽሙ ኣትያ ናብቲ መምርሒታት ኣትያ ከም ብሓድሽ ሕጂ እንታይ

0: ማለት ኣብ ቱዴት ክትከውን ኣለካ መዓልታዊ ክትወዳደር ክትከይድ ትሬን ክትገብር ከለካ ሂወትካዩ እንጌራካዩ ብኡኢኻ ክትናበር ተሓስብ። ስለዚ ኣትሌት ሓላፍነት እዩ። ሃገራዊ ፌደሬሽን ድማ ኣብ ትሕትኡ ከምዚ ዓይነት ነገር ከይፍጠር ቀፃሊ ኣስተምህሮ ይውድብ እዩ። ናይ ድሮ ናይ ዝሎም ዓመት ቀዳሜቲ ኣስተምህሮ ሂብና ኣለና። ብሕጂ ክልተ መደብ ክህልወና እዩ ማለት እዩ ናይ 2026 ሕጂ ግን ኣነ ብናተይ በዚ ሓፂር ግዜ ዝረኸቦ ከምቲ ሕቶ ዘነፅሮ ይቀላቐል ኣለዎ እንዲና ንብል ዘለና ኣዎ ይቀላቐል ነ ይቀላቐል ኣለዎ። ኤርትራ ካታጎሪ ሲ እያ ትበሃል። ካታጎሪ ሲ ማለት ድማ ወላ ሓንቲ ተርእዮ ዘይብሉ ሃገር እዩ ነይሩ። ሕጂ ናብ ካታጎሪ ቢ ንድይብ ኣለና። ክልተ ሰለስተ ጉዳያት ስለተረኽበልና ማለት እዩ መሊሱ ሰለስተ ኣርባዕተ እንድሕር ወሲኽና ናብ ካታጎሪ ኤ ክንከይድ ኢና። ሽዑ ኤርትራዊ ኣብ ዝኾነ ቦታ ክምርመር ኣለዎ ክበሃል እዩ። እቲ ምርመራ ድማ ብጣዕሚ ክቡር እዩ። ብፍላይ ንዓና ብጣዕሚ ክቡር እዩ። ብዓቕሚ ሃገራዊ ፌደሬሽን ብዓቕሚ መንግስቲ ትገብሮ ዝከኣል ኣይኮነ። ንሓደ ሰብ ካብ 5 ካብ 2 ካብ 5 ዶላር ይውድእ። እቲ ምምሕዳሩ ደም ወሲድካ እቲ ደም 10 ዓመት ክዕቀብ እዩ ገለመለ ሕጂ ነዚን ኩሉ ብምግባር ሲ እቲ መልእክቲ ናይ ሃገራዊ ፌደሬሽን መልእክቲ ናይ ኩሉ ኣብ ስፖርት ኮሚኒቲ ዘሎ ሓደሓደ ግዜ እንታይ ንብል እዚኦም ድቕሽሹ ኣይስዕሩን እዮም ቀሸሽቲ ኣይስዕሩን እዮም ቀሸሽቲ ኣይስዕሩን እዮም ብስዕሩ ድማ ኣይቀሽሹን እዮም። ስለዚ እዚኣ እቲያ መልእክትና ኣይትቐሽሽ ንመን ኢኻ ሞ ትቐሽሽ ማለት ናይ መዓልቲ ጉዳይ እዩ። ስለዚ ኩሉ ኣትሌት ብፍላይ ድማ ምስቲ ኣትሌት ተኣሳሲሩ ናይዚ ጉዳይ ኣፍልጦ ዘለዎም ሰባት እንድሕር ኣለ ኮይኖም ነዚ ነገር እዚ ብዕቱብ ተኸታቲሎም ኣብ መወዳእታ እቲ ዝህሰ እቲ ኣትሌት ጥራሕ ኣይኮነን ምስሊ ሃገሩን ይድውን ስለ ዘሎ ሲ ኩሉ ኣብ ከምዚ ዓይነት ዝነጥፍ ኣትሌት ክጥንቀቐሉ በዚ ኣጋጣሚ ሲ መልእክተ ከመሓላልፍ ፈቱ።
1: ኣብ ዓውዲ ስፖርት ኣትለቲክስ ይኹን ካልኦት ዓውድታት ተፈጢሩ ብዘሎ ጥጡሕ ባይታ ኤርትራ ኣብ ዓበይቲ ዓለም ለኻዋን መድረኻት ስፖርት ኣብ ቅድሚት ክትስራዕ በቂዓ እያ። እዚ ዝተመዝገበ ዓወት እምበኣር ብልዑል ምትሕብባር ኮሚሽን ባህልን ስፖርትን ኤርትራ፣ ሃገራውያን ፌደሬሽናት፣ ምምሕዳር ዞባታት፣ ሚኒስትርታት፣ ናይ ውልቂ ትካላት ብዓብዩ ከዓ ልዑል ሱታፌ ህዝቢ ዝተበፅሐ ብምዃኑ ሞሳ ይግብኦም። እንተኾነ ግና ደረጃ ብቕዓት ስፖርተኛታትን ዓይነት ስፖርታዊ ግጥማትን ናብ ዝለዓለ ብራኸ ክድይብ ናይ ሓባር ስራሕ ከም ዝሓትት ኣየጠራጥርን። ነፍሲ ወከፍ ኣካል ሕብረተሰብ ከዓ ነዚ ዓውዲ ንምዕባዩን ንምውዕውዑን ክሰርሕ ከም ዝግባእ ለበዋ ዘድልዮ ኣይኮነን።
2: ካብቲ ዝጀመርናሉ ሰዓት ማለት እዩ ኣብቲ 2002 ክሳብ 2017-18 ካብ ተሳታፍነት ናብ ተወዳዳርነት ኢና መፂና። ንምንታይ ማዳልያ ብዘርእሰና ይጀመረ ኤርትራ ሲ ምስተን ቶፕ 3 ወይ ከዓ ሰለስተ ላዕለወት ሃገራት ኬንያ፣ ኢትዮጵያ ተሰሪዓ ነይራ። ኣብ ፅቡቅ ቁመና በፂሕና ነርና። ድሒሩ ግን ካብዚ 2019-20 ክሳብ ሕጂ ዘለናዮ ግና ተገምጢላ ማለት እዩ ታ ተሳተፍቲ ናብ ምዃን መፂና ኣለና። ምንታይ ኣብዚአን 5-6 ዓመታት ዝመፀ ማዳልያ የለን። ዋላ ብብቕዓት ደረጃ እንድሕር ሪኢኻዮ እቲ ዋሕዲ ዳመፀ ኮይኑ ሓደ ካብቲ ጠንቅታት ከም ዝበልኩ ካብቲ ሳዋ ምስ ከዱት ናይ ምምላስ ተኽእሎ ፅብብብል ትምህርቲ እንድሕር ተገዲሶም ካብቲ ስፖርት እሉ ይብሉ ካልእ ካልእ ማለት እዩ። ስለዚ ጎዲልና እየ ዝብል ኣሎ ከምቲ ዝነበረ ሳይነበረ ንሕና ወላ ሓንቲ ዘየሎ ከሎ ብኮንጎ ኣብ ሓመድ እንዳሰራሕና ኢና ብደረጃ ዕቢልና ማለት እዩ። እቶም ብድሕሪና ዝነበሩ ከዓ ኩሉ ፋሲሊቲ እኳ ተዘይበልኩስ ብዝከኣል ትንዕኦም ዝመስል ረኪቦም ግን ኣብ ፅቡቅ ቁመና ነይሮም። እዞም ናይ ሕጂ ግን ኣብ ዕድ በፂኻ ኣብ ኣመጋግባ ሳይንስ ኮይኑ ንብል ኣለና ኩሉ በፂሖም እዮም ግን ውሕድ ኢሉ ትቁፅሪ። ስለዚ ክንሰርሓሉ ቆላሕታ ክግበረሉ
3: ከም ኣሰልጠንቲ እውን ስትል ስራሕና ንሰርሕ ኣለና ነሰልጥና ኣለና ቀፃሊ ሓደ ይመፅእ ሓደ ይኸይድ ሓደ ይመፅእ እቲ መስርሕ ኣሎ። ከም ፌደሬሽን እውን ቀፃሊ ኣብ 4 ዓመት ሓደሽቲ መፁ ወይ ዝነበሩ ደግሞ ስራሕ ይኸይድ ኣሎ። ብዓብዩ እቲ መንግስቲ እውን እቲ ደገ ዝግበር ውድድራት እውን ብናቱ መገዲ ናይ ትራንስፖርቴሽን ናይ ሆቴሎም ኣትሌታት ኣብ ናና ኣብ ኣህጉርና ኣብ ዓለምለኻዊ ውድድራት እውን ወኪላት ወይ ተወዳደርቲ ይሰድድ ኣሎ። እቲ መስርሕ ኣቦትኡ ኣሎ ማለት እዩ። ጥራሕ ከምታ እንተወ ዝገለፅናዮ ኣብ ዓይነት ሰብን ኣብቲ ውህደትን ቁሩብ ጎድለና ዘሎ ኮይኑ ስማዕኒ ዝበልኩኻ ሕጂ ግን ካብቲ ዘለዎ ቅድሚ 10 ዓመታት እንዳሓዳ ከምዚ ውፅኢት ኣብ ማራቶን ጎልድ መዳልስቲ ኮይና፣ ኣብ ክሮስ ሲልቨር ብሮንዝ መዳልስቲ ኮይና፣ ኣብ ክሮስ ጎልድ መዳልስቲ፣ ኣብ ሮድረስ ወይ ናይ በዓል ዘርሰናይ 4-5 መዳልያታት ዘለና ድሕሪ 10ታት ዓመታት እንዳሓዳ ውፅኢት የለን ወይ እውን እዚ ተሪኦታት ንሪኦ የለናን ማለት ጎዲልና ኣለና ማለት እዩ። ስለዚ ብሕጂ ክንሰርሖ ዘለና

0: ሓስድና ክንዛረብ ክንዲዚ ነይሩ ክንዚ ክንብል ብኮታ ድና ክንዛረብ ሕጂ ብኩሉ ነገራት እዩ። ሓንቲ ዘይጠቕስናዮ ኣብ ናይ ጁኒየር ኣብ ማእከላይ ዕድመ ንብሎም ብዙሕ መዳልያታት ነይሩ፣ ናይ በዓል ኣሮን፣ ናይ በዓል የማኔ፣ ናይ በዓል ሃብቶም መርሃዊ፣ ቅድሚኡ ዝነበረ ናይ በዓል ኣብራር፣ ናይ በዓል ተኽሊት ብዙሕ ነይሩ፣ ናይ በዓሎም ተኽለ ማርያም። ሕጂ ንሕና ኣብቲ ንኣሹ ሰሪሕና ድሕሪ ናብ ማእከላይ ዕድማ ምፅና እንዳሕር ሰሪሕና ነቲ ዓብዪ ወይ እቶም ኤሊት ኣትሌታት ንብሎም በዓሎም እዮም ክመፁና። ሕጂ ኣበይና ተጠውልና እንዳሃልና ኣብቲ ናይ ንኣሹ ከምቲ ዝድለ ብዙሕ ዘይምኻት ዘይምስጓም ዘይምስራሕ ኣሎ። ስለዚ ዳስዋ እዩ ካ ሕጂ ኣብ ሰዓት ኮይና ክንሪኢ ከለና ዓበይቲ ኣትሌታት ክንስእን ብዝያዳ ኸ ናብቲ ፅርግያ ይኸዱኻ ኣብቲ ባይታ ምስኣኑ ኣብቲ ከምቲ ዝድለ ውድድራት ምስ ዋሓዶም ማለት እዩ። እምበር ምስቲ ሽዑን ሕጂ ክነወዳድሮ ከለና ሓቂ እዩ ሕጂ ምስቲ ሽዑ ወይ ድሕሪ ቅድሚ ዓሰርተታት ዓመታት ዝነበረ ውፅኢትና ሕጂ የለን ክንብል ንኽእል ኢና። ብሓፈሻ ግን ኣብዚ 35 ዓመታት ብፍላይ ኣብተን 25 ዓመታት ዝነበረ ናይ ኣትሌቲክስ ሃገርና ብደረጃ ሃጉር ዘይኮነ ንሕና ንዛረበሉ ምስጋ ብ 3-4 ዓመት ናይ ዘርሰናይ ናይ ዓለም ክብረ ወሰን ናይ ፍርቂ ማራቶን ልዕሊ 10 ዓመት እዩ ገይሩ። እዚ ቀሊል ኣይኮነን። ዘርሰናይ ማለት ናህና እዩ ናይ ኤርትራውያን እንታሽም እዩ ማለት እዩ ክብሪ እዩ ምንታይ ናሕና ሪከርድ ስለ ዝነበረ። ስለዚ እቲ ኣትሌቲክስ ኣብ ዓለም ስጋብ ክንዱ ደረጃ እዩ ፀኒሑ። ስለዚ ሕጂ እቲ ሽዑ ዝነበረ ስራሕ ናይ ብሓቂ ተኣሚር ነይሩ። ኩሉ ነገራቱ ስትል እቲ ስራሕ ይኸይድ ኣሎ፣ ግን ኣበይነይ ከባቢ ተበላሽዮ ከም ዘሎ ሕጂ ምርኣይ ከድሊ እዩ። ከምዚ ናይ ሓባር ስራሕ እውን ከድሊ እዩ፣ ቁሩብ ምብርባር እውን ከድልየና እዩ።
1: ኣብዘን ዝሓለፋ 35 ዓመት እቲ ተሰሪሑ ዘሎ ብዙሕ እዩ በዚሑ ክንብል ከሎና ግን እቲ ዝግብኦ ኩሉ ተሰሪሑሎ ዝብል እምነት የብለይ ኣብ መስርሕ እዩ ዘሎ ኩሉ ሻ ከምዚ እዚ ድብፃሕ እንድሕር ኢልና እቲ ሕልምታትና ሓፂሩ ነይሩ ማለት እዩ። እቲ ሕልሚ ናይ ኤርትራ ዓወት እዩ። ሓንቲ ዓወት ምስ ረኸብና ግን ሓንቲ ኣይተኣከን ክልተ ምስ ገበርና ድማ ክልተ ውን ኣይኣክለና ኣብ 3-4-5 እንዳበልና ሲ ነዚ ኣትሌቲክስ ከመይ ጌርና ንዕብልሎ እዩ እቲ ባህጊ ብምሉእ ነዚ ክውን ንምግባር ዝተፈላለየ ስራሕ ይስራሕ ኣሎ። ኣቐዲመ ከም ዝበልክዎ ነዚኦም ኣሰልጠንቲ ደረጃኦም ንምብራኽ ኣብ ዝሓፀረ እዋን ሓደ ክኢላ ክመፅ እዩ። እዚ ናይ ኣስመራ ማራቶን ኣባፀን ነካይዶ ናይ ምብራቕ ኣፍሪቃ ፍርቂ ማራቶን ደረጅኡ ዝሓለወ ኣፍልጦ ዘለዎ ንምግባሩ እቲ ዝዓበየ መስርሕ ዝነበረ ክዕቀን ነይርዎ። ምዕቀን ንዓና ቀሊል እዩ ነይሩ፣ ምክንያቱም ዓቂድናስ ውድድር ነካይድ ነርና። እዚ ክኢላ ካብ ዓለማዊ ኣትሌቲክስ መፅኡ ምሳና ኣብ ዝሓለፈ 2 ቀነ ምሳና ገይሩ ኣብ ዝረኣናዮ ስራሕ ግን እቲ ስራሕ ሕጂ እውን ሳይንስ ክንዲምንታይ ኣገዳሲ ምዃኑ ምሂሩና እዩ። እዚ ጂፒኤስ ጥራሕ ከይኮነሲ ጂፒኤስን ከመይ ጌርካ ኣብ ኣየር ዘሎ ምስ መሬት እቲ ምትእስሳር ትፈጥር ሲ ምሂሩና እዩ። ብኡ መሰረት ኣብ ኣስመራ ናይ ኣስመራ ማራቶን ናይ መወዳእታ ቅርፂ ኣትሒዙልና እዩ። እቲ ዓቐን ተወዲኡ ኣሎ። ኣባፅዑን ከድና እቲ ኣባፅዕ ዘሎ ናይ ውድድር መስመር ከም ብሓድሽ ተዐቂኑ እቲ እንታሽሙ ተወዲኡ ኣሎ ማለት እዩ። ሕጂ እንታይ እዩ ናይዚ ፅቡቅ ነገሩ ንሕማቅ ነገሩ ንድሕልና እቲ ፅቡቅ ነገሩ ፈሊጥና ኣለና እንታይ ከም ንሰርሕ። እቲ ናቱ ኣሉታዊ ሸነኩ ግን ቅድሚ ሕጂ ሪኮርድ ኢልና ዳሓዝናዮ ሲ ካብቲ ዝነበረስ እቲ ውድድር ከባቢ 400 ሜትሮ ዝኸውን ጎዲሉ ስለ ዘሎ እቲ ሰዓት ትክክል ኣይነበረን ማለት እዩ። 42.195 ሜትሮስ ኣይከዱን እቲዮም ኣትሌታት ጎደሎ እዮም ከይዶም። ስለዚ ብዙሕ ስራሕ ኣለዎ ማለት እዩ። ስለዚ እቲ ሃገራዊ ፌደሬሽን ከምቲያ ዝብልናዮ ኣብዘን ዝሓለፈ 35 ዓመት ብዙሕ ሰጊሙሎ። እዚ መፃኢ መደባትና ግን ነዜን 35 ዓመት ዝወሰደና ሲ ኣብዘን ዝመፅ 5-6 ዓመታት ሲ ብዙሕ ነገር ናይዘን 35 ዓመት ዝወሰደና ሲ ኣብዘን ዝመፅ 5-6 ዓመታት ከመይ ጌርና ብዙሕ ዓወታት ነዚ ህዝቢ ምክንያቱም ኣብ መወዳእታ ህዝቢ እዩ ዝምውሎ ነዚ ስፖርት ብህዝቢ ዝካየድ ዘሎ ህዝቢ ድማ መስኡ ዓወት እዩ

ኣብ ዝሓለፈ መደብና ንኣመሰረርታ ኣሃዱ መጓዓዝያ ህዝባዊ ሓይልታት ኣብ ዝምልከት ትሕዝቶና እቲ በግማል ጥራይ ተወሲኑ ዝነበረ ምጓዓዝ ስንቂ ብትራክተራት ቀጺሉ መርሰደስ ዓይነትን መካይን ብምትእትታው ቀስ ብቐስ ክንቀሳቐስ ከም ጀመረ ምስ ምሕራር ከተማታት ቃሮራድ ናቕፋን ብዝሒ ወታደራዊ መካይን ብምምራኽን ቁፅሪ ተሽከርከርቲ ከም ዝዛየደ ምስ ዝርግሐ ቦታት ውድብ ድማ መጓዓዝያ ኣብ ሳሕል ከምኡውን ኣብ ፍልፍል ጨናፍር ብምኽባት ዝህቦ ኣገልግሎት ብኡ መጠን እናዓበየ ድሕሪ ምምፁ ኣብ 1978 ብዘጋጥመ እስትራቴጃዊ ምዝላቕ ሳሕል ከም ደጀን ክኸውን ብምምራፁ ኩሉ ቦታታት ሳሕል ናብ ዕርድታትን ትካላትን ስለ ዝተቐየረ ኣብ መመስራት ተሓደስቲ ቦታታት መጓዓዝያ ዝለዓለ እጃም ከም ዝነበሮ ርኢና። ኣብ ናይ ሎሚ መደብና ድማ መጓዓዝያ ድሕሪ ምዝላቕ ዝነበሮ ተራ ከመይ ይመስል ከም ዝነበረ ክንርኢና።

ኩሉ ዓቕሚ ህዝባዊ ግንባር ዳግማይ ኣብ ሰሓል ድሕሪ ምስፋሩ ክፍሊ መጓዓዝያ እውን ብመጠን ዝርግሐ ናይቲ ደጀንን ግንባራትን ከም ኩሉ ትካላት ህዝባዊ ግንባር ብትሕዝቶ ኣወዳድባን ዓቕምን እናዓበየ ይመጽኡ። ኣብ ሜዳ ከም ዓራክ፣ ሓሊበት፣ ሂምቦል፣ ዓምበርበብ፣ ዓራርብ፣ ነቕፋን

0: ሳራን ኣብ ሱዳን ድማ መራፊትን ስዋኪንን ዝኣመሰሉ ዓበይቲ ጨናፍራት ብምኽፋት ንኹሉ ጠለባት ኣብ ምቕራብን ምጓዓዝን እጃሙ ኣበርኪቱ።
1: ሬቶ ቃልየን ወድጋን ቀይሕ መሬት ማኺመት መልክት ሩባኣ ቐብሪ ወእት ዒላ ፃዕዳ እግር ካባታሃት ናይ ሽግለት ስትራተጂ ዓረር ሜዳኣታት ሓሊበት ኣሃ መስርሕ ቃልሲ ናይ ታሪክ ስፍራ ንኸዓት ዘረግር ኣስመራ
0: ድሕሪ ምዝላቕ ጸላኢ ትንፋስ ሰውራ ንምሕናቕ ሓደ ካብ ዝጥቀመሉ ዝነበረ ሜላ ቀጻሊ ደብዳብ ብምክያድ ብቐትሪ ተሽከርከርቲ ከምዘይንቀሳቐሳ ብምግባር መስመራት ህዝባዊ ግንባር ምዕጻዊ ነይሩ። ካብቲ ቐንዲ ዘተኰረሉ ድማ ብምሉእ እቲ ውድብ ዝጥቀመሉ ዝነበረ ብመገዲ ጐላጉል መራፊት ቶከር ዝሓልፍ መስመር ሳሕል ሱዳን ምሕናቕ እዩ ነይሩ። ነዚ ቐንዲ መስመር ምዕጻው ግን ንመራሕቲ መኻይን ይኹን ነቲ ውድብ ኣየተሰናድበደን። ብተዓጻጻፍነት ሓደስቲ ጽርግያታት ብምህናጹ መጓዓዝያ ካብ ስርሑ ትጐናደበን። ንዘይተሰዓርነት ሰውራ ዘንጸባርቑ ከም ኣይንምብርከኽን ብድሆን ዝኣመሰሉ ጽርግያታት ድማ ተኻኒጾም።
2: ቅድሚ ሻድሻይ ወራርዊድ ካብ መራፊት መንገዲ ዓፂና እዩ ነይሩ። ኣብቲ ናይ ምዝላቕ ግዜ መንገዲ ዓፂና እዩ ነይሩ። እቲ ናይ ሻድሻይ ወራር ዋላ ቅድሚኡ እውን መንገዲ ቐሮ ዓፂና እዩ ነይሩ። ሱዳን ብኡ ዕድል ስለ ዝሃቦም ሕጂ ምንታይ ነዚ ግን ኣቐዲሙ ሓሲቦ ስለ ዝፀንሐ ትውድብ በዚ ናይ ጥሩቕሩቕ መንገዲ ከም ዝፅረግ ተገርና ዓራግ ዝኣቱ ኣብ መዓት ጉልበት ይፈሲሱ ናይ ብሓቂ መዓት ፃዕሪ ተኻይዱ መዓት ህንፃፃት እዩ ተሓንፂፁ በቶም መሃንድሳት ነዚ ኩሉ ዝተዘሊቑ መብራህቲ ኣጥፊኢኻ እዚ ኩሉ መንገዲ ስጋዕ ዓራግ ተንቆልቁል መብራህቲ ትውልዕኒ ኢኻ ነርካ መዓልዶም በቤት ብምልኡ ስለዝነበረ እቲ ብርሃን ባናታት ስለነበረ ባና እንተሪአን ትኩሳ ስለዝነበራ መብራህቲ ጥፊኻ ክትኸይድ ሓንቲ ማኪና ትሪያ ሕጂ ነቲ መብራህቲ እንታይ ንገብረሉ ላሜራ ከምዚ ከም ዝኾን እቲ መብራህቲ ናብዚ ከም ዝኸውን ከምዘይወቅዕ ንዓኻ ከዓኒ ካብ ሜትሮን ፈረቓን ዘይሓልፍ ከም ዘርእካ ጭልብ ዝበለ ጌርካ ብላሜራ ገሮም ቶም ጋራጅ ምሂዞም ከም ዝነገብሩ ብከምኡ ትኸይድ ሽዑብቲ ናይ ዓራጋ ንቆልቁል ምሰበልካ መብራህትካ ወሊዕኻ ናብቲ ጎቦታ ስለ ዘሎ ነቲ ደልየ ቦታታት ትበፅሖ
3: ናይ በዓል ጥሩቕሩቕ ሕጂ ሲ ኣይኮነን ከም ውድብ ኮንካ ክትሰርሖ ከምተን ዝለዕለ ሃገራት ኮንካ ክትሰርሖ ብጣዕሚ ሓያል ነገር እዩ። ከም ማካይን ከዓ መብራህቲ ፊእካ እዩ ዝኽየድ ነይሩ። እዚ ዓቐበት ናይ ጥሩቕሩቕ 24 ሰዓት ማይ ጅልም እዩ ዝብል ጭቃ እዩ ኣብ ልዕሊ ጭቃ ምዃኑ ዓቐበት ትሪር እዩ። ሕጂ ፀቢብ ፅርግያ ይውን ማለት ክልተ ማኪና ስከመሓላልፍ ደርጋ ኣይክእልኒ እዩ። ብዝኾነ ብኡ መብራህቲ ጥፊእካ ክየድ ነይሩ። ሕጂ ኣብቲ ገለገለ ዝፀገመ ቦታታት ከም ላምበሪና ቁልቁል ኣፍ ደፊእካ ቁሩ እምበር ክትመፀካ ከላታ ማኪናስ ከምዚ ሓደ ፀሊም ነገር ዝመፀካ ደሎ ኮይና ትስማዓካኒ ከሎ ሕጂ ትጥንቀቕ ስኻ ስውን ከምኡ ይርድኦ ቢባይ ትብል ኢኻ መብራህቲ ምልክት ኣይትገብር ኒኻ ክልቲኻ ደው ትብል ሽዑ ወሪድካ ቦታ ፅኒዕካ ከመይ ጌርካ ንዓ ትሕልፋ ወይ ሱ ንዓ ከመይ ጌር ሕልፈካ ተረዳዲእካ ትሓልፍ ማለት እዩ።

0: ሓደስቲ ጽርግያታት ተሃኒፆም ግን ኩሉ ብለይቲ ክኽየድ ነይርዎ። ከም ብድሆ፣ ጥሩሮ፣ ሕሽክብ፣ ሸንኮለት፣ ሓምድ በላይ ዝኣመሰሉ ጽርግያታት ኣሽንኳይዶ ብለይቲ እሞ ኸዓ መብራህቲ ጥፊእካ ክትጓዓዘሎም ይትረፍ፣ ብቐትሪ እኳ ዓይንኻ መሊእካ ክትርእዮም ዘድፍሩ ይነበሩን። ኣብቲ መድረኽ ግን እቶም ዝበለጹ ጽርግያታት እዩ ነይሮም እተተባህለ ዝጋነን ኣይኮነን። ንመራሕቲ መካይን ከዓ ብዘይዝኾነ ሽግርን ሓደጋን ለይቲ ለይቲ በዞም ጽርግያታት ምጓዓዓዝ ምድብ ስርሖም እዩ ነይሩ።
1: ብድሆ ኣብቲ መድረኽ ክትርእዮ ከለኻ ነቲ ዝነበረ ኩነታት ናይ ሰውራና ኣዕዊትዎ እዩ። ብልክዕ ኣስታት ናይ 30 ገለን ኩርናዕ ኣለዎ። ከምቲ ትብሎ ፀናሕኻዊ ነተን መካይን ንባዕለን ብቕዓት ኣብቲ እዋንቲ ምስቲ ስፔር ደይምንባር ከም ድላይካ ዘይትረክበሉ ፅገናታት ውን ንባዕሉ ኣኻል ስለ ዘይነበረ ንሰን ውን ኣይተኣማምናኻን እየን። ግን ድፍረት ጥራሕ እዩ ኩሉ በቲ ቆራፅነት ተወስዶ ናተይልካ ስለ ትሕዞ ንሱ ጥራሕ እዩ ድዕውተካ። ብድሆ እዚ ኣብቲ መጀመርታ ተፀርገሉ ንባዕለ ያነ ፈቲነዮ። መጀመርታ ግዜ ብታሕቲ ፈቲነ እቲ ፅርግያታት ኩሉ ኩርናዓት ታሽሙ። ግን ብዙሕ ደሸግር ኣይነበረን። ናብ ሓንጎል ናይ ነብሰከፍ ክትሪኦ ከለካ ካባይ ጀሚርካ ብዙሕ ንስከፈሉ ይነበርና ሓያል እዩ ነይሩ። ምዚ ሕጂ ክትሪኦ ከለካ ብድሆ ቀሊል ኣይኮነን። ኣብቲ እዋንቲ ግን ንሕና ብዝተዋሃበና ተወፋይነት ናህና ኢልና ጉቡእ ና ኢልና ስለንወስዶ ነበርና እንተደይ ኮይኑ ሓያል እዩ እቲ ቦታ። ከም ፈተኒ ወይ ክንፍትነ ከለና መጀመርታ ግዜ እንታይ ሽም እዩ ብላዕሊ ብፍላይ ክትወርድ ከለካ ብዓንበርበብሲ ኣበይካ ተዓልብ ኣይርዳእካ። ግን ብዙሕ ኣይግድሸካን እዩ ንባዕሉ እቲ ድፍረት ነይሩ ኣይፅግመና እዩ ነይሩ። ብድኾነ ይኹን መንገዲ ኣነ ኹን ዋላ ብፆታይ
2: እርግያታትና ኩሉ ግዜ ብልሽው እዩ። ብልሽው ስለ ዝኾነ ምክንያቱ ንኩሉ ኣጣጢሕካ ክትከይድ ኣይትቕልና። ምክንያቱ ሓንቲ መኪና ወፊራ ሳብ ገላጅ ናይ ግድን እያ ክትኣቱ፣ ገለ ቕሓ ጉዲላ እያ ክትኣቱ። ምክንያቱ እቲ መስመር ብምሉኡ ሕማቕ ስለ ዝኾነ እዚ መስመራት እዚ ሕማቕ ከሎ ስለ ዝፈለጥ ግን ኣውቲሽታ ዝኾነ ይኹን እቲ ሕማቕ መገዲ ከመይ ገይሩ ዝሓልፎ መኪንኡ ከይትበላሸዎን ክሳብ ክንደይ ጥንቃቕ ኣሎ። እተን ዝበላሸዋ እውን ብናይ ቴክኒክ ለይትን መዓልትን ሕጂ ኣብዚ ዝዝክር ብመካይን ብልሽዋት ከምዘን ከምዘን ኣለዋ ድሕሪ ትበሃላ ድሕሪ ኮይነን ለይቲ ሰብ ክድቅስ የብሉን ተባሂሉ ዝሰርሐሉ እውን እዋናት ነይሩ። ብደይ ዕርፍቲ እዘን መካይን እዚአን ክሳብ ዝፅገና ዝሰርሑ ኣለኩም ዝበሃል ከም መደብ ዋሃቡ ነይሮም ፍሉያት ሰባት ኣዋፂእካ እዘን መካይን እዚአን ቀልጢፈን ክመሓይሽ ወይ ድማ ክዝፅገናሉ ዝኽእላ መገድታት ከም መደብ ዋሃብ ነይሩ። በዚ መሰረት እዚ እውን ዝሳለጥ ነይሩ ትስራሕ መስመራህና ከዓ ኣዝዩ ሕማቕ። ብፍላይ ኣብ ግዜ ክራማት ማይ ዝሃርመሉ ቀልጢፍካ እውን ከምቲ ድለ ናይ ዶዘራት ኹን ናይ ጉልበት ዘደ ኮይኑ ናብ ተወከፍ እቲ ክፍታሕ ትኽእል ወይ ድማ ነስፅርግያ ክትፅጉነ ትኽእል ኩለን ኣሓዶታት ኣብ ከከባቢአን ዘላ ፅርግያ ክዕርያ ከም ዘለአን መደብ ውሃብ ብከምኡ መሰረት ጥራይ ዝፅገር ነይሩ እምበር ማሽናት ኣምፅኢካ ዝፅረ ከምና ኢሎም ኣይኮነ ትትረ ሕጂ በዓል ብድሎ በዓል ሕሽክብ ከምኡውን ንዓራርብ ክወስዶ እዚ ተኣዝዩ ተኣፋፊ መገዲ እዩ። እዚ መገዲ እዚ ሕጂ ሓንቲ መኪና ብፅዕነታ እውን ትፍልጦ ናብዚ ቦታ ዝኸይ ንድሕር ኮይኑ ክንደያ ክትፅዕን ትኽእል እዚ ግምት እቲኻ ክዱ ትኽእል ዓይነይቲ መኪና ኸ ነዚ ክድይቦ ትኽእል ዓይነት ኣውቲሽቲ እዮም ነዚ ክኸድዎ ዝኽእሉ ተባሂሉ ተመሪፆም ኣብ በዓል ብድሆ ዝኸድሉ ሰባት ነይሮም። ኣብቲ መጀመርታ ብፍላይ ኩሉ ሰብ ሰብኦ ስለ ዝነበረ እዚኦም ፍሉጣት ኣውቲሽቲን ከምኡ ከዓ ነተን መካይን እውን ጥዕንአን ቁርብ ካብተን ካልኦ ዝሒሻ ተባሂሉ ዝስደዳ እዩ ነይሩ። እዚ ናይ መስመር ናይ ናቕፋ ዝነበረ ናሕራይ ከይተፀርበ ከሎ እዚ ናይ መድሓኒት ተኺልካ ድእቱ መሓመድ ዲቤላይ ከሎ መሓመድ ዲቤላይ ተኣዝዩ ኣፀጋሚ ዝነበረ እዩ። መሓመድ ዲቤላይ ሲ ንድሕሪት ንቕልሚት እንዳበልካ ይስገር ነይሩ። ሕጂ እዚ ቦታ እዚ እውን ኣዝዩ ፀቢብ ስለዝነበረ ብዙሕ ሓደጋታት እውን ከምኡ የጋጥም ገለገለ ስለዝነበረ ምስ ፍሬኖ ዘይምህላው ሓዲ መኪና ሒዛ ትካ ክትከይድ ስለ ትኽእል እዚ ሽግራት እዚ ኩሉ ግዜ ንመራሕቲ መካይን ሓደ ካብቲ መንክኢላ ናብ ዝኸደሎም መንክዕ ነዚ መኪና እዚኣ ክሕዝ ኣለዎ ኣብ ዓይነት ናይ መካይን እንዳተገብረ ወይ እንዳተመመየ ዝኽየድ ነይሩ። ስለዚ እቲ መስመራት ናይ ሜዳ ኩሉ ሰፊሕ ጣ ይኹን እምበር ኩሉ ዝተበላሸወ እዩ ስለ ዝነበረ ሕማቅ ቦታታት እዩ ብዘራ ዓሰርተ ክድይብ ብንገልጠም ክድይብ እዚ መስመራት እዚ ሙሉ እምኒ እንዳተሰገርካ ወይ ድማ እንዳተሸኸልካ እንደደይ ኮይንካ ኣይከየድኒ ነይሩ

ንመራሕቲ መካይን ዘጋጥም ዝነበረ ዕንቅፋት በቶም ከበድቲ ጽርግያታትን ብለይትን ምጓዓዝ ጥራይ ኣይነበራን። ባህርያዊ ሽግራት እውን ቀንዲ ተጻባእዮም ነይሩ። ብፍላይ ኣብ ግዜ ክራማቱ ሓይዝ ስለ ዝመልኡን መብዝሕትኡ መንገድታት ድማ ሩባታትን ስንጭሮታትን እናሰንጠቕካ ይሕለፍ ምንባሩ እቲ ዝኸፍእ ዕንቅፋት እዝዩ ነይሩ። እንተኾነ እዚ እውን ከም ኩሉ ሽግራት ተሰጊሩ መራሕቲ መካይን ከም ቀሊል ወሲዶም ኣብ ግዜ ጸገም ጭቃን ሕፃን ተባዒጦም ግድላት ምፍታሕ መካይኖም ኣብ ዝግባእ ቦትአን ኣብ ምብጻሕ ከይተሓለሉ ሰሪሖም መኪና ተሸኺላትኒ ውሕጅ ዓጊቱኒ ኢሉ ደቂሱ ዝሓድር መራሕ መኪና ይትረአየን። ብዝገበረ ገይሩ ሽግሩ ምስ መጓዓዝቱ በዕሉ ክፈትሕ ነይርዎ። መራሕቲ መካይን ዝተውሃቦም ዕማም ንምፍጻም ምስ ምጸልማት እዮም ተቐዳዲሞም። ፀሓይ ዓራርቦ መካይን ካብታ ዕሽገናሉ ዝወዓላ ሰናጭሮን ኣግራብን መሰስ ይብላ። ሙሉእ ለይቲ ኣብ ጉዕዞ ይሓድራ። ኣብዚ ናይ ለይቲ ሰዓታት ድቃስ ዕረፍቲ ዝሕሰብ ኣይነበረን። ሓንቲ መኪና ኩሉ ጉዕዞኣ ብለይቲ ክትፍጽም ነይርዋ። ምኽንያቱ እንትርፎብ ግዜ ኩናት ብቐትሪ ምኻድ ኣደዳ ነፈርቲ ኩናት ዝገብር ስለ ዝነበረ ዘይሕሰብ እዩ ነይሩ። ኣብ ሜዳ ንመራሕቲ መካይን በንጻር ባህርያዊ ተፈጥሮ ብለይቲ ፀሓይ ዝበርቀሎም ዝነበረ

0: መብዛሕትኡ እቲ ናይ ለይቲ እንዲ ምንቅስቃስና ምስ ናይ ፀላዊ ኩነታት ናይ ቀትሪ ናይ ነፈርቲ ፀገም ስለ ዝነበረና ሰዓት 7 ምስ መስልካ ፅልግልግ ምስ በለ ትጅምር ዋላ ንበሎ ከመበገሲ ካብ ደጀን ትመፅእ ካብ ደጀን ከም መበገሲ ኮይኑ ንበሎ ካብ ሂምበል ንበሎ ካብ ሂምበል ተበጊስካ ሰዓት 7 6 ፍራቃን ተበጊስካ ናቕፋሲ ሰዓት 10 ኣቢልካ ታኣቱ ሰዓት 10 ኣቢልካ ምሳእትኻ ኣራጊፍካ ወይኑ ትኺልካ ንውሽጢ ናይ ድፋዕ ናይ መካይን ዋሕዲ ስለ ዝነበረ ነተን ኣብቲ ግንባር ዋላ ተመደባ መካይን ነይረን ግን ከም ሓገዝ ኩሉ ግዜ ካብቲ ደጀን ዝመፅእ ሓገዛት ናይተን መካይን እውን ክህሉ ከም መደብ ስለ ድተሓ ዝነበረ መጓዕእዝያ ተኺልካ ውን ንውሽጢ ድፋዕ ይኸታኣቱ ውን ጉንዲ ሕሽካ ተኣቱ ወይ ከዓ መግቢ ሕሽካ ተኣቱ ካልእ ናይ ውጓኣት ኩነታት ተልዩ ውን ንባዕሉ ኣቲኻ ውሽጢ ኸታኣቱ ውሽጢ ኣቲኻ ተደኣ ውጋኣት ኣጋጣሚ ውጋእ ሃልዩ ኮይኑ እቶም ክሓልፉ ዝኽእሉ ይሓልፉን ዓራርብ ድዮም ዋላ ዚ ናይ በዓል ዓምርበብ ድዩ እቶም ዘይሓልፉ ውን ኣብቲ ግንባር ናይ ቀዳማይ ክስታይ ይግበረሎም ንስኻ ሕጂ ክዕረፍካ ሙሉእ ለይቲ ሰዓ 7 ንበዓል ንበሎ ድሓን ብቀረባ ንበዓል ዓምብርበብ ሰዓ 7 ተኣቱ ናይ ንግሆ ሰዓ 7 ተበጊስካ ናይ ምሸት ንበሎ ካብ ሂምበልሲ ኣቲኻ ነቲ ደድልየካ ኣራጊፍካ ኣብ ውይ እንተኣዚዝካ ንውሽጢ ስለ ተኣቱ ኣብቲ ግንባር ውን ሓለፍቲ ናይ መጓዕእዝያ ስለ ዘለዉ ውሽጢ ኣቲኻ ኸ ንውጉኣት ንገለን ክሳይ ኣቢልካ ሰዓ 7 ዓሊበት ትምለስ እዚ ንባዕሉ እንታይ ሽም እዩ እቲ ዝኸፍአ ማለት ብትኽስ ናይ ውልቅኻ ተምፆ ሳዕብየን ኣብቲ ውድብ ሓያል እዩ እዚ ከይመፅእ ኢልካ ትጥንቀቀሉ ብዙሕ ነገር ኣሎ ቁርብ ኣብቲ ዕድላት ተረኸብካ ብቲ ናይ ቀትሪ ክትድቅስ ኢልካ ኢኻ ክትፍትን ስለዚ ኣብዛ ናይ ለይቲ ግን ከም መደብ ስለትሕዛ ኣብ ድኾን ይኹን ናይ ትኻስ ጋጠመካ ይኸም ኣጋጣሚ ግን ክትባረበረሉ ትኽእል መንገዲ ኢኻ ትምህዝ እምበር ኣጋጠሚ እቲ ናይ ትኽስ እንዳኸትካ ውን ትፈዝዝ ትኽእል ኢኻ ውርድ ኢልካ ግን ናይ ማይ ምሕፃብ ድዩ ካልእ ገለ ሲስተም ትፈጥር ኢኻ ክትከደሉ ትኽእል ክትቆፅለሉ ትኽእል ስለዚ ከምዚ እንዳገበርካ ንስኻ ነታ ተዋሃበትካ መደብ ክትዓምም ትፍትን እምበር ጋጠሚ እዚ ናይ ትኽስ ግን ብትኽስ ተጋጢሙ ብዙሕ ሓደጋ ተጓንፈ ኣነ ቅርቡ ሳየብለላ ነ
1: ሰዓ 6ዱሽተ ንማካይልካ መዕሸግ ዝወፅእ ኣብእዚ ሕጂ ኣብ ምንታይ እዩ ኩናት ቁርብ ኣብ ዝዓርፈሉ እዋን ሰዓ 6ዱሽተ ካብ መዕሸግ ይወፅእ ሕጂ ኣብቲ ተዋህበካ ቦታ ኣብ ዓቃቢ ብረት ድዩ ኣብ ስም እንዳ ስንቅ ከድካ ድዩ ኣብ እንዳ ህንፃ ድዩ ሕርሻ ከድካ ኮታስ ክትፅዕን ትኸይድ ሕጂ ስጋዕ ሰዓ 8 ሰዓ 9 ኣብ ምፅዓን ኣለኻ ብድሕሪኡ ኢኻ ጉዕዞ ትጅምር ሕጂ ንናቕፋ ንድሕር ኮይንካ ሰዓት 10 ንድሕር ተበጊስካ ሲ ሰዓ 6ዱሽተ እዩ ድኸውን ስከዓ ናቕፋ ትበፅሕ ምክንያቱ መገድስ ከምቲ ትፈልጦ እዩ ፅሩይ መገዲ ስለዘይነበረ ሙሉእ ለይቲ ኢኻ ትሓድር ን7 ኪሎ ሜትር ክትከይሲ ሎሚ 500 ኪሎ ሜትር ንምሳሌ ተሰነይሲ ኣብ ሓደ መዓልቲ ፈረቓን ንኣትዎ ኣለና ማለት እዩ ሽዑ ግን 7 ኪሎ ሜትር እዩ በዓል ሓስታት 30 ኪሎ ሜትር እዩ ነይሩ ነዚ ክትበፅሐ ግን ሙሉእ ለይቲ ሕድረካ ነይሩ ሕጂ ትኸስ እንዳልካ ትኸዶ በዝሕ ካብቲ እንዳሰማዕካ ትኸዶ ኣፍንጫኻ እንዳሰርሰርካ ህንጥሸው ትብል ወሪድካ ማይ ትሕፀብ ሓደ ሓደ ግዜ 3 እግራ

ላ ሻሂ ሓደ ሓደ ግዜ ንዓኻትኩም ከማ መገዲ ሳይ ንገብር ኢና ኣብ ጦፍ ኩሉ ግዜ ስለምታኸ ማለት እዩ ንዓ ተኺልካ ፃበት ማለት እዩ ትሰሓቅ ትቃለስ ኣብኡ ሕልኮ ትፃተትው ትቃለስ ኣብኡ ምክንያቱ ዘይ ክትባራበር ትደሊ ካልኣይ ነገርቲ ናይ ተጋደላይ ሂወት ብከምኡ ስለ ዝሓልፍ ከምዚ እናገበርካ ትኸይድ ኣብ ግዜ ኩነታት እንድሕር ኮይኑ ግን ሓደ ግዜ እዚ ናይ ሻድሻይ ወራር ዝነበረሉ ግዜ ዳርጋ ልዕሊ 30 ሰዓት ገፁ ይኸውን እዩ ተጓዓዝና የዝከረና ምክንያቱ ካብ ዛራ ንኩርዲባ ካብ ኩርዲባ ጌርካ ንገበይ ፃዕዳ ብገበይ ፃዕዳ ቢልካ ንኣስማጥ ንሓልሓል ማለት እዩ ሕጂ ብጣዕሚ ሓያል ነገር እዩ ዳርጋ እቲ ክሳይ ስርሶሳ ዘይትቆፃፀረሉ ደረጃ ዝበፅሓሉ ሰዓት ነይሩ ማለት እዩ ግዜ እ ሕጂ ትገርመካ ዋላ ድኻም ሃሉ ፃዕሪ ይሃሉ እምበር ኣነ ዋላ ኣብ ጉዕዞስ እንዳተጓዓዝና ንእግሪ መገድና እንዳኸልና ከለና ዋላ ድቃስ ከቢድናስ ተገምጠለህና ማኪና ተጎድኣና ሰብ ዳርጋ ኣይዝከረንን ብሰላም ንበፅሕ ነርና ማለት እዩ

0: ኣብ ታሪክ መጓዓዝያ ካብ ኣእምሮ ብዙሓት ዝሃስስ መስመር ሳሕል ሱዳን እዩ። እዚ መስመር እዚ ካብቲ ግድነት ክኽየድ ዝነበሮ መጋቢ መስመር ህዝባዊ ግንባር ብምንባሩ ምንቅስቓስ መካይን ኣቋሪፁ ይፈልጥን። እንተኾነ እዚ መስመር እዚ እቲ ኣዝዩ ዝፀንከረን ንመራሕቲ መካይን ዝፈታትን ዝነበረን መስመር እዩ።
1: ሕጂ እዚ ሳጃ ከምቲ ዝበልናዮ ሓደ ዓብዪ ፀገማት ኣብቲ ባህሪ ተፃወቕታት ነይሩ። ንስኻ እንታይ እዩ እዚ ካብ ደጀን ንሱዳን ገፅካ ተኸደሉ እዋን ነይሩ? ከምዚ ዝበልኩካ ኣብቲ ወታደራዊ ኩነታት ነፍሰ ከፍ ኣብቲ ግንባር ይፀንሕ። ኣብ ተዛማዲ ናይ ሰላም ኩናት ዳዓርፈሉ ከዓኒ ንሱዳን ከይድካይ ከዓ መግቢ ከተምፅእ ትኸይድ ስንቂ ማለት እዩ ብሓፈሻ። ሕጂ ኣብዚ ናይ ሱዳንና እትወሉ ነበርና ግዜ ከዓ እቲ ዛዕበ ፀገማት ድጓነፍ ነይሩ እዚ ሳጃ ዝበሃል። ሳጃ ንበሎ ቅድሚ ብክልተ መዳይና ንኸይድ ነርና። ብፍላይ በዚ ብብድሆ ጌርካ ብዓራ ጌርካ ብሓወልዕ ጌርካ ዓይተዋይ ጌርካ መራፊት ተኣትወሉ ብኡ ጌርካ ንተኮር ዝበሃል ኣሎ ንሱዳን ተኣትወሉ እዚ እቲ ዝኸፈአ ናይ ባህሪ ነይርዎ ፀሓይ እዩ ደማ እቲ ፀሓይ ሳጃ ናይ 12 ሰዓት 15 ሰዓት ዝወስደና እዋን ነይሩ። ብፍላይ ኣብዚ ናይ በዓል ጥቃ ዓይተርባ ትበሃል ዓይተዋይ ትበሃል ቦታ ኣብኡ ኣብቲ ናይ መጀመርታ ግዜ ብዚ 81 ንብለካ ዘለኹ ድሕሪ ናይ ምዝላቅ ኩነታት ብኡ ገፅና ክሳብ ክነብል ከለና ሳጃ ሙሉእ ለይቲ ሙሉእ መዓልቲ ንውዕለሉ እዋን ነይሩ። እዚ ክብለካ ከለኹ ግን እዚ ኩሉ ድኻም ከሎ ኣይርዳእናኒ ነይሩ ኣይፍለጠና ነ ከም ሓቂ እየ ዝብለካ ሓደ ምትሕባር ነይሩ። ብደረጃ መሳርዒ ኢና ንኸይድ ነርና። እዚ ደረጃ መሳርዒ ሕጂ ኩሉ እቲ ጉልበት ናይ ሓባር ተሽሚና ንብድሆ ነርና ነቲ ድመፀና ባህሪ ዝፀገማት ሳጃ ዓበይቲ ጉናድ እዩ እዚ ቀላቢጦስ እዩ ቀደም ኣብ ሓራ ክሳይ ተረኸበ ብድሕሪኡ ቆሪፅካ ብዚ ናይ ደጀናት ዝነበረ ቦታታት ዓበይቲ ግራቢካ ሕሽካ ትኸይድ ነዚ ሳጃ እዚ ሕጂ ተሪኢልካ ኢኻ ክሳይ ትግብር ተሪኢልካ ንሓንቲ መኪና በዝን በዝን ብክልተ ጎኒ ደድልያ ብክልተ ጎኒ ብመሳርዕ ክሳይ ጌርካ ብኡ እንዳበልካ ንሓንቲ መኪና ተውፅእ 8-9 መካይን ሓንሳብ 10 መካይን ብሓንሳብ ኢና ክሳይ ነውፅእ። ከምኡ ኢልና ምስ ከድና ናይ 5-6 ሰዓት ምስ ሰራሕና ከይድና ከዓ ከምኡ ዝጋጠመና ሓሊፍና ከዓ ኣብ በዓል ከባቢ መራፊት ካ ኣጋጠመና ከም ኢሉ ካብኡ ምስ ሓለፍና ወይ ኣብ በዓል ተኮር ኣጋጠመና ከምኡ ኢልና ስጋብ ሰዋኪን ንኣቱ ናይ 20 ሰዓት ሰሪሕና ንኣቱ 20 ሰዓት ክብለካ እዚ እውን ኣብ ሓደሓደ እዋን ክዛይድ ክእል እዩ ደውሑ ደው ኢና ኣለኹ ከምዚ ዓይነት እዚ ሰሪሕካ ተኣቱ እቲ ሽግራት ዝኽሎ ከምኡ ኢልካ ኣቲኻ ኣብቲ ዝኣተኸያዊ ቦታ ናይ ደጀን ሱዳን ኣብኡ ነቲ ተዋህበካ ናይቲ ሜዳ ኩነታት ስለ ትርዳእ ግዜ ይትወስድ ኢኻ ኣይትዕርፍ ኢኻ ፅዒንካ ውን ከምአን ከም ንጓናፈካ ትፈልጥ ኢኻ ነቲ ዘለካ ፀገማት ግን ስንቅን ገለን ጥራሕቲ ማላ ዝፀባ ገለመለ ትወሃብ ካብቲ ስንቂ ገለመለ ከምኡ ጌርና ኣቲና ከዓኒ ዝያዳ ነቲ ተልእኮ ንፍፅም። ስለዚ ከምዚ ዓይነት ናይ ሳጃ

0: ሓደ ፍሉይ ታሪክ ዘለዎ እዩ ንባዕሉ ትሳጃ
1: ቀንዲ ፅንኩር ዝነበረ መንጎ ተኮርን ኣብ መንጎ መራፊት በዚ ክዝለቕ ኢልካ ዘይተሓስቦ እሞ ሎሚ መንገዲ ኮይኑ ፀንሐካ ፅባሕ ጎቦ ኮይኑ ፀንሐካ ሎሚ በዚኣ ዕድር ረኺበ ኢልካ መንገዲ ብኣ ክትሓልፍ ፅኒሕ ኢልካ ድሕሪ ምልስ ምሰልካ ንፅባሒቱ መንገዲ ተቐይሩ ፀንሐካ ሕጂ በቲ ሓንሳእ ክሳይ ዝወሰድካላ ታርጌት ግን እቶም ኣብኡ ብፍላይ ኣብኡ ንመላለስ ነበርና መንገዲ ስለ ዝወሰድናሉ ኣነ ሒዚያ ነበርኩ ሪዶታ ነይርዋ ማርቸደስ እያ ካብ ፀላእ ተሰልበት እያ ሓደ 120 ኩንታል እያ ትስከም እሳ እንድሕር ፅሒሰ ኣለና ንብቅድሚ እንድሕር ከይደ ዳርጋ እስዕባን ኣለዋ ኢኻ ትብል ቁሊሕ እንተብልካ ከዓ ማኪና ኣይትርእን ኣበይ ዳ ተሪፋ እዛ ማኪና ኣበይ ኣለዋ ዘንኮለኛ ድሕሪ ኣብኡ መሽካ ሳጃን ትንፋሶም ክመልኩ ይፀንሑካ መሊሶም ኣብኡ ብሳጃን ከም ዝብለካ መስሓቢ ነበረ እዚ ታኻ ትብሎ ሳጃታት ስለ ዝበርትዐ ነቲ ዕንጨይቲ ምስካም እውን ኣብ ገለ ድኻም ይመፅእ ሕጂ እሞኸ ጠጠው ድን ክብላ ኣይብላ እንታይ ዳ ንፅዓር ንቀለስ እቲ ሓንቲ እታ ውፅእ ዝበለት ቁሩብ ነቲኣ ትስሕባ እታ ውፅእ ዝበለት ሓንቲ ነቲኣ ትስሕባ ከምኡ እንዳለ እቲ መንገዲ ሕጂ ካብ ክቱር ምምልላስ ቁሩብ ናይ ምድግዳግ ዓይነት ክገብረና ጀሚሩ ሕጂ ምስቲ ምስላቅ እንታይ ከዓ ረኺብና እዘን ኦራል ዝበሃላ ናይ ሶቪየት ከዓ እሳ ከዓ ናብ ካልእ ቦታታት እኳ ዘይኮነ እዚኣ ናብታ ሩባ ናይ ተኮር ኣብኡ ዓብዪ ክስያ ተፃዊታታ እቲ ሩባ ናይ ስዋኪን ናይ ተኮርሲ ናይ ብሓቂ ዳርጋ 300 ሜትር ይኸውን ከምዚ ንጎኑ ክትስንጥቆ ንድሕር ኮንካ ላ 200 ሜትር ኣሎ ገኒኡ ኣብ ገኒኡ ፅብብ ብል ከምዚ እዩ ሕጂ ኣብኡ ማይ ንድሕር ቁሩብ ፀኒሕዎ ተን ማርቸደሳት ምስ በላ ናብ መንጎ ሽምም ትብል ሓንቲ ተር ምስ በላ ሕጂ ከምዚአን ኮይኑ ከፀንሐን ሕጂ እታ ሎሪ ተኣቱ እንታይካ ትብላ ኦራል ትመፅእ መመንጢላ ተውፅአን ምትግተር እያ ፅዕነታ ውሑድ እያ ትፅዕን እምበር ንክትስሕብ ዓቕሚ ካልእ ነገር እያ እታ ኦራል ብከምዚ ዓይነት ኣብኡ ባህላ ሞ ጭቃ እናወስኩ እምኒ እንዳወሰኩ ለንዐአን በቲ ዘለለዎም ዕንጨይትታት እናእተዉ ምስአን ኣብኡ ጨፈቕፈ ትብል ኣይተለለን ኢኻ መኒ ክሻ መኒ ሰብ ኣይተለልዮን ኢኻ ናብኡ ኣብቲ ናይ ፍላይ ሩባ ተኮር ዝፀንከረ መንገዲ ከም ሩባ ተኮር ኣይነበረን

0: ብዘይካተን ካብ ሜዳን ሱዳን ኣብ ዝኣንፈተ መስመር ዝጓዓዛ ዝነበራ ንቁጠባዊ ንጥፈታት ንኸገልግላ ተባሂሉ ኣብ ውሽጢ ሱዳን ዝስራሓ መካይን እውን ነይረን እየን። እቲ ጉዕዞ ካብ ፖርት ሱዳን ንካርቱም ኮይኑ ኣብኡ ተመዲቦም ዝነበሩ ተጋደልቲ መራሕቲ መካይን ጉዕዞኦም ይኹን ኣወዳድብኦም ልክዕ ከምቲ ናይ ሜዳ ብዘይ ዕረፍትን ብዘይ ዝኾነ ሓለፋን ምስራሕ እዩ ነይሩ።
1: ካብ ፖርት ሱዳን ንካርቱም ኢና ንኸይድ ከም ሲቪል ኢና ኸባ ንግለፅ ነርና። ፓቴንትና ከም ፍሉይ ክታይ ሽሙ ኮይኑ ንስቲ ከባቢ ዘንፀባርቕ ኣብ ካልእ ቦታታት እውን ከም ሓፈሻዊ ነቲ ኣሰራርሓ ዕላማታት ነይርዎ። ሕጂ እዚ ካርቱም ክንመላለስ ከለና መብዛሕትኡ ትርክብና ምስ ስቢል እዩ ነይሩ። እዚ ዝነበረ ኩነታት ናይቲ ካልእ ተጋድልቲ ዋላ ነይሮም ኣብኡ ኣትዮም መናብሮም ከምዚኦም ገይሮም ኢልና ኣይ ድታልል መብዛሕትኡ ኣይነበረን ተጋዳላይ ብትኾነ ይኹን ከማን እቶም ኣብኡ ዝነበረ ዳርጋ ክልተ መሳርዕ ብጥርንፋት ነርና። ካብዘን ጥርንፋት መሳርዕ ካባና ነቲ መናብሮ ዝነበረ ኣንፀባሪቆም ካባና ክሳይ ትገብሩ ሰባት ኣይነበሩን።
2: ተራ ናይ መራሕቲ መካይን ኣዝዩ ከቢድ እዩ። ምክንያቱ መራሕቲ መካይን ኣብቲ እዋንቲ ዝነበሩ ምስ ኣሰራርሖም ምስ ሓፈሻዊ ረዳድኦም ንክትዛረበሉ ኣዝዩ ናልባሻና ክንቆልፆ ይኽእል ንኸውን። ምክንያቱ ኣብ ውሽጢ ኣነ ዝምዝሑ ኣብ ውሽጢ ሱዳን ነይረ። ኣብ ውሽጢ ሱዳን ስለ ዝነበርኩ ከዓ ንሜዳ ዳኣትዋ ኮና ካብ ፖርት ሱዳን ካርቱም ዝመላለሳ መካይን ብዙሓት ነይረናና። ኣብ ቦጣት ኹን ኣብ ካሶኒ እቲ ዝፅንከረ ከዓ እዚ መስመር እዚ እዩ ነይሩ። ብፍላይ ኣታዊታትና ንቅቢ ተባሂሉ ምስ ዝነበረ እናትሕዝቶ ንመስመር ሱዳን መኪና ርሜርኬ

0: ዘለና ካሶኒ ቦጣት እውን ነረናና ኣብዚ ዝሕላፍ ዝነበረ እዋናት ኣዝዩ ፅንኩር እዩ። ምክንያቱ በዚ ስርዓት ኣብ ልዕልና ቁሩብ ሕማቅ ራእያታት ስለ ዝነበሩ ሓበሽ ከም ዶ እናበልካ እንዳተፀርፉ እንዳተሃርሙ እዮም ተሓልፍዎ ነሮም ትዋንቲ። ምክንያቱ ሓደ ሰብ እንዳሃረመካ እንዳኸባኻ ዘይርብሕ ንሓደ ስኡልካ ክትህረም ሓደ ኣይትፃውሮን ኢኻ። ግን ዕላማ ስለ ዝነበረና ነብሲ ወከፍ ሰብካ መቲ ዕላምኡ ዕንቅፋት መታን ከይፈጥር እቲ ዘጋጥሞ ኩነታት ተሰኪሙ ጥራይ ንኸይድ ነይሩ። ነዚ ሽግራት እዚ ምናልባሽ ከምሽዑ ክተቕሶ ዝፀናሕ ክኡ ገለ ንሽግራት መፍትሒ ተባሂሉ ምስ መርሓት መሳርዕ ዝተሓዝ ገንዘብ ነይሩ እውን ከምኡ ገገሮም ከዓ ነቲ ስራሕ የቃልልዎ ነይሮም። እዚ ሕጂ ካብ ካርቱም ተበግሶም ንቦርሱዛ ናብ ካልኣይ መዓልቲ ምናልባሽ ኣቱ ነይሮም ለይትን መዓልቲ ንኸዱ ነይሮም። ዕርፍቲ ዘይብሉ ብትኽስ እንዳበሉ ተሓገዝቲ ዋላ ይሃልዎም ዝኣምርቶም ተሓገዝቶም ብቕዓት ስለ ዘይብሎም ገሊኦም ምናልባሽ ከብሪቦም ዘይክእሉ ሰባት ነይሮም። ዝተሰውኡ እውን ነይሮም ብትኽስ ኣብቲ እዋንቲ ዝክሮም ኣልኦ ዳሓትናይ ለይቲ ሓንቲ መኪና ጠጠው ኢላ ከላ ንኣ ኣትዋ ተሰው እዩ። ካልኦት እውን ምልክዕኹም በዓል ጀሪካን ተክለ ጀሪካን ዝበሃል ዝተሰውኡ ኣሎ።
1: ካብ ፕረዚዳንት ድሕሪ ተበጊስና ኣብ በዓል ኣሮማ ዴርደብ ዝበሃል ኢና ንሓድር ዕጅብታ ዳሓደርና ኣላ ክብ ኢልና ኢና ንሓድር በረኻ ዩ ድሪ ፅርግያ ውስን ኢልና ንሓድር ስልጠና ኢና ንማላእ ስልጠና ጌርና ብሓባር ከምዚ ናይ ሜዳ ሓባር ክሳ ጌርካ እንዳስሓቅካ እንዳበልካን ሻሂውኡ ነፍልሕ ካብኡ ጌርና ኣብ መገዲ ንጎሆ ተበጊስና ገዳርፍ ንኣቱ ገዳርፍ ንጎሆ ምሳእተና ቢፅሕፈት ኣለና ናይ ገዳርፍ ንዓናክሳ ይደብሉ ኣብኡ መናባብረና ፅቡቅ እንታይ ሽሙ የብሉልናዮ ምፅትና ኣብኡ ውዒልና ገለ ናይ ምሸት ተበጊስና ከዓ ከርቱም ንኣቱ መብዛሕትኡ ግን ኣብቲ በረኻ ንሓድሮ ይበዝሕ ኣብቲ በረኻ ክንሓድር ከለና ሕጂ እቲ መናባብረና ከም ናይ ሜዳ ኢና ንኸይድ ስልጠና ኣለና ብዓደስ ክሳይ ዝኾነ ተዓደስ ውን ነራ ያው እቲ ናይ ሱዳን ውስን እዋን እዩ እቲ ሕምልቲ ምስቲ ናይቲ ከባቢ ተብለሉ እምበር መብዛሕትኡ ተዓደስቲ ናይ ሜዳ መናባብረና ጌርና ኢና ንኸይድ ነርና ካልእ ፍሉይ ክሳይ
2: ስራሕኩም መሻርፍት ገንዘብ ዝበሃላ ኣብ መገዲ ክትውዕሉ ኣይዋሃበኩም ነሩ
1: ኣርባዕተ ጂንየ ዝበሃላ ነረናና ኣብታ መድረኻ ነዝፈልጠን እዘን ኣርባዕተ ጂንየ ካብ ፕረዚዳን ተበጊስካ ንኸርቱም ሽሕን ገለመለን ኪሎሜተር ሰንከዓ ሓደጋ ከይጓነፋኻ ገለ ኣብ እንታይ ሽሙ ንሻሂ ኢልካ ኣርባዕተ ጂንየን ካብኡ የለን በቲ መሻርፍ ናይቲ ከምቲ ናይ ሜዳ ኢና ንኸይድ ካልእ ዝበሃል ትሕዝቶ ብሓለፋ ኣብ ከተማ ሰፊርኩም ገለ ተባሂሉ ድዋሃብ ኣይነበረን።
3: ኣብ ግዜ ሻድሻይ ወራር ኣብ ሜዳ ይኹን ኣብ ውሽ ሱዳን ዝነበሩ መራሕቲ መካይን ኣብ ርእሲቲ ዝነበሮም ፅንኩር ስራሕ ካልእ ዝፀንከረ ኩነታት እዩ ጋጢምዎም። ነቲ ብለይቲ ዝጓዓዝሉ ዝነበሩ ኩነታት ከይተረፈ ፅላኢ ክቆፃፀሮ ፍቲኖ ነቶም ኣብ ሱዳን ዝንቀሳቐሱ ዝነበሩ እውን መስቲ ዝነበረ ዝምድና ሱዳንን ኢትዮጵያን እቲ መስመር ከም ዝዕፀተ ገይሩ ግን ኣብዚ እውን ከይተሓለሉ ኩሉ ዘዋፅኦም ብልሓታት ተጠቒሞም ነቲ ፅንኩር ኩነታት ሰጊሮሞ።
4: ቅድሚ ሻልሻይ ወራር ምጅማሩ በቲ ዋና ፀሓፈ ናይቲ ግዜ ሰሚናር ካየድ ነይሩ ፀላኢ ወተሃደራዊ ኮይናት ተወዲቦ ስነ ኣእምራዊ ኮይናት ኣትዩ ዘሎ ሕጂ ንዓና ንእምሮና ክሳብ ክገብር ዝኽእል ብዙሕ ነገር ብላዕሊ መብራህትታት ዝመስል ገለ ብሪምሪም ገለ ክድርብ እዩ ንሕና ክንጭንቕ የብልናን እዚ ከዓ ነቲ መጓዓዝያና ምትዕንቓፍ ድወሰዶ ስጉምቲ እዩ ንሕና ውን ነዚ ነቒሕና ኣሎ ክንፀንሕ ከም ዘለና ካብቲ ዝሃቦ ሰሚናር ሓደ እዚ ነይሩ ማለት እዩ። ሕጂ ካብ ሓልሓል ሰራዊት ፅኤና ሻድሻይ ወራር እዩ ንኣብ ጨዋይ ከይድና ንኣብ ጨዋይ ክንከይድ ከለና ካብ በዓል ስማት ጀሚሩ እዚ ብላዕሊ ድርበምሽና ታለ ድመስል ነርካ እንዳወደቐብቀ ቅድሜና እዚአን ኒን ድመስላ እንዳ ደርባ ብፍላይ ብዛዓቐብ ሒሽክብ ዛዓቐብ ሒሽክብ ግደፋኡ ተተኩሽካስ ብፀሓይ ክትከዶ ከለካ እውን ሕጂ ዝኾነ ሰብ ሓቂ ነይሩ ዘረባ ዝክብሎ እውን ኣይክእልን እዩ ሕጂ እንዳተተኮሰካ ኣብኡ ገፂሕና
5: ኣብ ፍላይ ኣብ ሻድሻይ ወራር ዝነበረ ሽግር ሱዳን ምስ ንመሪ ተሰማሚዑ መንሃትሎ መንግስቱ መንገዲ ዓፅወና ዳርጋ ምስቲ ከምቲ ዝብለካ ከም ምዝላቅ ብዙሕ ምስ መፃተን ማካይን ካብ ሳዕል ምስ ወረዳ ካብ ከበሳን ሳዕል ምስ ወረዳ ብብዝሒ ስለዝነበራ እንታይ ሞ ብዝሒ እንዳ ኣብዘ ኮፍኩላዶ ኮይነን ገለ ሲ ስራሓ ተባሂሉ ኣብ ሱዳን ኣትዋ ሓደ 30 ማኪና ዝኾና ማኪና ሪሞርኪ ኣትዋ

ሰባት ንዕአን ዝስዕቡ ክተጋደልቲ እውን ምስአን ይኣትዉ ኣብዚ እንታይ መፅእ ኣብቲ መንጎ እዛ ናይ ሻድሻይ ወራር ትመፅእ ምንቅስቓስ ይፀበና ዳርጋ እኽልና እውን ኣብ ሰዋኪን ጠጦ ከም ዝብል ገይርዎ ኣብ መራፊት እውን ጠጦ ከም ዝብል ገይርዎ ሕጂ ነዚ እኽሊ እዚ ንድሕሪ ዘይንረክብ ኮይና ሽግር ን ክፈጥረልና እዩ ሜዳ ቀለብ እዩ ቀሊል ኣይኮነ ከዓ ሸዓተ ኩንታል ኣብ ሓደ መክዘን 45,000 ናብ መራፊት ሓደ 78,000 ኣብ ሰዋኪን ዝተኣከበ እኽሊ ነይሩ ነዚ ብምንታይ ዝለቕ ተባሂሉ በቲ ንፉዓት ነይሮም ኣብኡ ተዋሳእቲ ናብቲ ናይ ሱዳን ሰባት ብዝገበሩ ገይሮም መቸብ ምስቶም ናይ ሱዳን ተሰማሚዖም ዕድል ከምዝፅዕን ገይሮምልና ሕጂ ብዘይ መብራህቲ ስጋዕ ክልተ ሰዓት ዝኣክል ትጎላኩን ፃዕዳ በታ ፃዕዳ ናይ ዝረግፃ ሰብ ንዓ እንዳጠመትካ ክልተ ሰዓት ዝኣክል መብራህትከ ይብራህካ ትኸይቲ ለይቲ ንኩሉ ማኪና መርቸደስ ፅዒነ ንኸታ ኣበይ ሽግር መፅ ሕጂ ናብ በዓል ተኮር ሩባ ተኮር ከዓ ብኸመይ ዘለቕ ኣብዚ ከዓ ፀገም ኮይኑ እቲ እኽሊ በተን ገሊአን ሕጂ ብብዙሕ ፃዕሪ ተሳሒበን ከምዚ ሓልፋ ተገይረን ናይ ሱዳን ብሙልአን መሊቆን ኣይንቀሳቐሳ ዩ ተባሂሉ ነይሩ ዝገበሩ ገይሮም ግን ሳላ መንፍዓት ናይ ብፆት ከምዚ ሓልፋ ገይሮምን ሓቢኦም መንገዲ ተኮረን ከምዝበፅሓ ገይሮምን ሩባ ተኮር ሕጂ ተን ፍርቀን ሰጊረን ተማዊቶም ኣስጊሮመን ካብ ሩባ ተኮር ተንገሊአን በዚ ተሪፈን ሕጂ ተንገሊአን ካብ ስዋኪን ፅዒነን ስጋዕ ድሩባ ተኮር ኣብዚ ይበፅሓ ተንገሊአን ሰጊረን ስለ ዝፀንሓ በዚ ኮይነን ፅዒነን ከዓ ንሜዳ ከምዝኸዳ ተገይሩ ሕጂ ናብዚ እቲ ሓደ ከም መስተንክር ዝተረእየ ናይ ተገይሩ ክዝብሎ ዘይትኽእል ኣብ ዓለም ኢኖ ፍልስፍ እቲ ሽግር ዘይምህረካ ነገር የለን ጀነረተር ኣምፅኦም ምህዞ ናይ መጓዓዝያ እዩ እዚ ጀነረተር ኣብዚ ስግር እዚ ንበሎት ሩባ ጀነረተር ኣብዚ ኮይና ቱቡ ካብዚ ተዘርጊሑ ናበይ ይኸይድ ንሩባ ሰጊሩ ናብቲ ሓደ ስግር ይኸይድ ኣብቲ ስግርቲ ሩባ እዚ ውሕጂ ሓልፎ ዘለኩማይ ብልዕሊ እዩ ዘሎ እዚ እቲ ነዳዲ ካብዛ ቦጥ እዚኣ ተሲሒቡ ኣብታ ማኪና እቲ ኣይመልእ ምክንያቱ ሽግር እዩ በቲ ልዕሊ ውሕጅ ብኡ ገይሩ ነታ ማኪና ከም ትመልእ ይገብሩ ማኪና ኣብ ሱዳን ምንቅስቃስ ኣይነበረናን ሓንቲ ንእሽተይ ማኪና ናይ ሓምሳ ፍስቶ ትኸውን ኣብኡ ተወሲና ኣብኡ ንተሓፋሽ ድዋዊት እውን ናብ ሓቂ ፅቡቅ እዮም ተዋስኡ ነሮም ብጀሪካን ኹን ብታኒካ ኹን ብገለ ይኹን እናምፅኡ ኣብኡ ይእክቡልና ካብኡን ስዋኪን የምፅዎ ማኪና ዓባይ ፅዒና ኣብ ስዋኪን ካብ ብፀልማት ከምዝብለ ካብ ተኮርቶ ብፅሖ እዚካብ ዝተገሊሉ ከዓ ናብታ ኒወይቲ ቦጥ ይኸይድ ብከምዚ ዓይነት ሻወራር ሽዑ እንታይ እቲ ፀገም ነይሩ እተን ናይ ኣሜሪካን ንብራ ታንኪ ብንዚን ንሰት እያ ሕጂ በንዚን ስለዝኾነ ኣድላይ ስለዝኾነ ከዓ ብዘይ በንዚን ከዓ ንቀሳቀሳ ይክእላን እየ ንሳተን ሕጂ ነዚ ሽግር ተባሂሉ ክዝለቕ ኣለው ተባሂሉ ብዝከኣሉ መጠን መቸም እቲ ክፍሊ ናይ መጓዓዝያ ብዝከኣሉ ተቃሊሱ እዚ ሽግራት እዚ እውን ከምዚ ዝለቕ ኮይኑ ማለት እዩ

0: ክፍሊ መጓዓዝያ ህዝባዊ ግንባር ይኹን መራሕቲ መካይን ንሰራዊት ኣብ ምግልጋል ጥራይ ዝተሓፅሩ ይነበሩን ካብ 1984 ጀሚሩ ኣብ ህዝቢ ወሪዱ ንዝነበረ ደርቅን ምፍታሕ እኽሊ ረድኤት ኣብ ምምልላስን ህይወት ህዝቢ ኣብ ምድሓንን ዝገበርዎ ፃዕሪ ብቐሊሉ ዝረአ ይነበረን ሽዑ ሙሉእ ዓቕሚ ህዝባዊ ግንባር ኣብ ዝዕማም እዙ ተዋፊሩ ነይሩ እቲ ረድኤት ኣብ ተቐጻሊ ጸላኢ ዝቈጻጸሮ ቦታታት ከይተረፈ ክበጽሕ ስለ ዝነበሮ ነቲ ዘጋጽም ሓደጋ ግምት ከይሃቡ ኣብ ውሽጢ ድብያ ጸላኢ ከይተረፈ ብምእታው ህዝቦም ረድኦም
1: ልክዕዩ ናይ ባሓቂ ምዝ ሓድሽ ረድኤታት ዝግበር ዘሎ ብናይ ጥርቂ ተጠቂዑ ዘሎ ህዝብና መፍትሒ ንምዃን ብወገን መራሕቲ መኪና ዘይበሃል ፃዕርታት ይካየድ ከም ዘሎ ካብዚ ብምብጋስ ከማ ብወገንና እንድሕር ኮይኑ ማለት ካብ ደስታ ዝወፀ ደኺመ ኸይበለ ሙሉእ ለይቲ ክጓዓዝ ይሓድር ብተወሳኺ ከማን ካልእ ዘለዎ ሰዓታት ካብ ትሕልፍ ናይ ክድቅሶ ዝግብኦ ከበርክት ከም ዘሎ እናገበረ ስጋዕ ሕጂ ቃልሶታቱ የካይዳ ኣሎ ብፍላይ እንድሕር ኮይኑ ኣብዚ ሳጃታት ፃዕቂ ድኻ

0: ማ ዘለዎን ከምኡ ከማን ጎደጉድ ዓሚቑን በሪኹን ዘሎ ዝጓዓዞ ናይ መካይን መስበርትታት ብዙሕ ኣብቲ ናይ መጀመርታታት ይጋጥመና ነይሩ። ብፍላይ ምዝሕቲ ሓደሽቲ መካይን ዝተተከኣሉ እዋን እንድሕር ኮይኑ ግን ናይ ብሓቂ ክረአ እንድሕር ኮይኑ እቲ መስበርቲ ወላ ካልእ ከምኡ ዝኣመሰለ ካልእ ጉድለታት ናይ መካይን እንዳተቃለለ ከም ዝኸደ በንፃሪ ኸማን ስራሕ እንዳበለልና ከይድ ከም ዘሎ ማለት ፅቡቕ ንጥፈታት ከይድ ከም ዘሎ ናይ ብሓቂ ይረአየና ብወገና
1: ሓፈሻዊ ብዛዕባ ዝግብር ዘሎ ጉዕዞ ከዓ ልክዕ እዩ። ብብዙሕ ሰዓታት ኢና ንጓዓዝ ዘለና ማለት እዩ። ንሱ እንተደኣ ኮይኑ ልክዕ እቲ ጉዕዞና ዋላ ብሰንኪ ቁሩብ ቁሩብ ሓደ ናይ ነፋሪት እኳ እንተኾነ እቲ ጉዕዞና ዋላ ብለይቲ ድኣ ይኹን እምበር ርብሕ ዝበለ ሰዓት ማለት ክሳብ 13-14 ዝግመት ሰዓት በፂሐን ይመፅ ኣለዋ ዘን መካይድና። እዚ ኸማን ዝተፈላለየ ቦታ ኣባርካ ማለት እዩ እቲ ዝተፈላለየ ቦታ ዳርጋ ፅቡቅ ነትፈታትን የሳልጥ ኣለዋ ነቲ ዝድለ እውን ደኺምና ከይበሉ መራሕቲ መካይን ዋላ መካይንና ኸማን ክንደይ ሕፃን ገለ እንዳኸዳ የብፃሓሎም ኣለዋ ፅቡቅ ንጥፈታት ብጣዕሚ ይርአ ኣሎ።
2: ኣብነት ካብ መስመር ናይ ምዕራብ ተኸፊትሎ ዝነበረ ካብ በዓል ግርማይ ካኒ ምዕራብ ዝእቶ ዝነበረ ኩሉ ናይ ፀላእን ኣብ መንጎ ፀላእን ኣብ መንጎ እቲ ዝነበረ መስመራት እውን ኣዝዩ ሓደገኛ ስለ ዝነበረ እዚ መሰናኸላት እዚ ናይ ምሽካል ድዩ ናይ ፈንጅታት ድዩ ናይ ፀላእይ ጥራይ ዘይኮነ ፀላእ ናይ ደርጊ እዩ እዚ ሓደ ካብቲ ጭቡድ እዩ። ካልእ ግን ዝተፈላለየ ናይ ውድባት እውን ሓደ ካብቲ ዕንቅፋት ዝነበረና ጉዳይ እውን ስለዝኾነ እዚ ዕንቅፋታት እዚ ከሎ ኩሉ ክስገር ክኣል ነይሩ ትዋንቲ ሕጅቲ ፀንከረ ቦታ ወይ ድማ እቲ ቦታ ትሲ ንዝኾነ ይኹን ሓደገኛታት ሓደጋ ክጋጥመካ ከም ዝኽእል ኢካ ፈሊጥካ ክትሰርሕ ነይሩ። መን ኣነ ቅድሚት ክኸውን ኣለን ዝብል ኣነይ ቅድሚት ዝኾውን ኣነይ ቅድሚት ዝኸውን እዮም ድብሉ። ምክንያቱ ተቐዳሚቲ ዝረኸበ ስነቲ ሰብ ክትረክብ ንሓደ ጥራይ ረኺባ ሰብ ክትብል ማለት እዩ። ካብ ኣከለሳናይ ሓይሽ እንዳተባሃልካ እቲ መንኪና ምምራሕ ዝነበረ ንቅድሚት ምምራሕ ምክንያቱ እቲኣስ ጣሓሲስ ስለ ዝኾነ ነቲ ሓደጋ ቀዳማይ ሓደጋ እውን ሳተ ጋጥሞ ነይሩ። ሕጂ እዚ ኩነታት እዚ ስለ ዝነበረ ናይ ምዕራብ ኣዝዩ ተኣፋፊ ሕማቅ ኩነታት እውን ስለ ዝነበረ ምስ ኩነታት ናይ ፀላእዮ ዝወፍረሉ እውን መካይን በትን በትን ክተውፀና ኣይትኽእልና ክሳብ ኣብ ትሕቲ መሬት ደፊኖም ዝወፅሉ ወይ ድማ ደፊኖምን ዝእለኢሉ እዋናት እውን ነይሩ።
3: መራሕቲ መካይን ከም ኩሉ ተጋዳላይ ተዋፊሮምሉን ዝነበሩ ዕማም ንምፍጻም ወትሩ ድልዋት እዮም ነይሮም። ኣብ ትሕቲ ጽንኩር ወተሃደራዊ ኩነታት ሰራዊትን ዕጥቅን ጽዒኖም ኣብ ኩናት ይኣትዉ፣ ካብ ኩናት ውግኣትን ንብረትን ድማ የውፁ። ኣብ ከምዚ ህሞት ብመስዋእቲ ዝሓለፉን ዝሰንከሉን ኣዝዮም ብዙሓት እዮም።
4: መስዋእቲ ደኣ መሊ ዝጋጠም ነይሩ ብናይ መጓዓዝያ ኣባላት ብዙሓት እዮም ከዓ እንተሰው እዮም ብዙሓት ናይ ነፈርቲ መብዛሕትኡ እዚ ናይ ድሕሪ መስመር እዩ። ኣብዚ ድሕሪ መስመር ንኸደሉ ነበርና ሓደ ናይ ፀላኢ እዞም ቀኝ ዝበሃሉ ነይሮም ኮንፍሊ መደብ ሒዞም ነዚ መስመር ንሕና ንጥቀመሉ ፅርግያታት ፈንጅታት ዝገብሩ ነይሮም። ገፊሕ ስለ ዝኾነ ናይ ድሕሪ መስመር ከዓኒ ወላ ኣብዚኣ ገይሮም በቲ ሓለዋ ከለዉ ናህና ሰራዊት ቶም ገለ ምዝምግዓት ነይሩ። ኣብዚ ሕጂ ብዙሓት ተሰው ፀትና ኣለዉ ናይ ኣባላት መጓዓዝያ ሓደ በዓል ኣኢሎም ባይራ ጋብር ዝበሃሉ ኹም በዓል ኣነንያ ዝበሃሉ ብዙሓት እዮም። ኣብ ድሕሪ መስመር ስክዝክሮም ስለ ዘይክእል ከም ኣምነት እየ ዝብለካ እዚኣቶም። ኣብ ናይ ፈንጂ ብዙሕ ድጓነፈና ነይሩ ዘይስውኡ ውን ነተን መካይን ዕንወት ጥራሕ ክሳጌይረን ኣብቶም ኣባላት ዳሓን ዝወፅ ውን ነይሮምና። ብፍላይ ግን ናይ ኤሎም ወይራ ጋብሪ ድብሎ ፃኢና ክሳዮ ከማ ናይ ተረኽበን ሓያል ኣብ ዳሓር ኣብ ብርቱዕ ኣብ ከውሒ ዓይነት እየን ዝገብርኦ ኣብቲ ፅርግያ ወይ ንባዕሉ ክሰነንበይኑ ክሳይ ኣለዎ እንዲ ተሪር እንድሕሪ ኮይኑ ኣይ ነታ መኪና ኹን ዋላ ኣብኡ ዘሎ ሰብሲ ዳርጋ ኣብ ክሳራ ክሳይ ገብረልካ እዩ ኣብ ገለገለ ምሳሃታሃታያን ቅርቡ ስታይሽ ፎኪስቶ ኮይኑ ነቲ ሮታ ጥራሕ ክሳይ ገይረን ዘብላ። ስለዚ ብዚ ናይ ፈንጂ ብፍላይ ኣብዚ ናይ ድሕሪ መስመር ብዙሕ ኢና ከሲርና ብኣባላት ናይ መጓዓዝያ መስዋእቲ
5: ካብ በዓል ዓዲ ሃኪም ካብ መረብ ሽላሎ ሓደ መብዛሕትኡ መብራህቲ ጥፊቃ ትኸዶ እዩ። ካልኣይ ነገር ከዓ ናይ ድብያን ናይ ፈንጅን ቦታታት እዩ።

0: ከም ኣብነት ኣብ ናይ ቤት መክሰውራ ቆልዑ ብዙሕ ሽግር ከም ዘጋጠሞም እውን ዝኾነ እዋን ግለፅ እዩ። ሕጂ ተን ማካይን ኣብኡ ስለ ዝንቀሳቀሳ ውን ብዙሓት ብፈንጂ ከምኡ ኢሎም እግሮም ተቆርፁ ኣብኡ ተሰብኡ ኣለው። እግሮም ተቆርፁ ከም በዓል ወዲ ቤት ረስ ኣለው፣ ከም በዓል ሃብቲ ክኤል ቀሺ ኣለው፣ ከም በዓል ኣማኒኤል ሓይሊ ኣብ ኣለው። እግሮም ተቆርፁ ብፈንጂ ተቆርፁ ተሰብኡ ከዓ ከም በዓል ኣለም ባይላ ጋብሪ ኩለካ ፀናሕኩ ከም በዓል ኣነንያ ድበሃሉ ክያር ንብሎ ዋ ከም በዓል ክያር ንብሎ ከም በዓል ላሽ መላሽ ወድንባየ ንብሎም ተሰብኡ ከዓ ኣለው። ሕጂ ንክበሉ ክዝክሮ ስለ ዘይከኣልኩ ሓደሓደ ክጠቅስ ስለ ዝደለኸ እየ እምበር ብዙሕ ሽግራት እዩ ነይሩ። ሰጋእ መጋእ ዝበሃል ነገር የለን። እቲ ተዋበካ መምርሒ ኣብ ቦትኡ ክተብፅሐለካ ካብ መስዋእቲ ዝኾነ ተጋዳላይ ድሕር ስለዘይብል እምበሺ እንትደይ ተዓዊትካሉ ነቲ ነገር ጥራይኻ ዘይትሕጎስ እምበር ክሳይ ስለ ዝሰሓተካ ድብያ ኣለዎ ስለ ዝተባህለ በዓል ሃይለ ሳእላይ ብቅዱስ ማሊ ኣብዚ ተሃሪሞም እሞ ፅባሕ ከዓ ሕጂ ንዓና ክደግመናይ ድብለዎ ክሳይ ክንደይ ጀጋኑ ጠፍኦም ተሃሪሞም ኣብኡ ትሰው እዮም። ሕጂ ንዓይ እውን ፅባሕ ከምኣያ ድበሃል ነገር የለን። በዚ ሓደ ጎማ ተሃሪሙ ከሎ በዚ ድዳሓነ ምራሕ ማኪና ነይሮም ብዙሓት። ሕጂ ትምእሎም በዚ ተሃሪመስ ፅባሕ ካዓ ዝተደገመነት ክገብር የድበለ የለን። እቲ ጉዕዞሲ እንድሕር ማካይን ጠጠው ኢለን እንድሕር ኣብ ድፋዕ ደሎ ሰብ ፀላይ መፂኡ ክሳ ከይገብረኒ ዝብል ስጋኣት ሕዲ ርዳእት ቃልሲ ክቅፅል ስለ ዘይክእል ቅቡል እዩ ነይሩ። ቀትሪ ተበገስ እንድሕር ተባሂልካ ክትብገስ ኣለካ ምሽ ተበገስ ተባሂልካ ናትካ ክሳይ እውን ሕጂ ስማይ ፅምኢ ተወዲኦም ህሉ እዮም ሕጂ ስምግቢ ከምዚ ኮይኖም ህሉ እዮም ዝኩሉ ኩናት ክሳይ እንዳተካየደ ከሎ ኢልካ ተኣትወሉ ነገር ኣሎ።
1: ተፈንጂ ከምኡ ኣብ ጉዕዞ ሕጂ መንገዲ ባርካ ክኾን ከሎ እዚ ንምዕራብ ፈንጂ እጋሮም ተቆርፁ ነይሮም ሓያለውን ተሰውኡን ኣለው። ብፍሉይነት ካብ ዓይነይ ዘይትኸይድ ሓደ ብፃይ ውሕጅ ኣብ መንገዲ ረኺብዎ ማኪና ተሸኺላ እታ ማኪና ሕጂ ድሓን ኢሎሞ ንክድሕን እስኻ ውፅኣ እምበሪ እዛ ማኪና ሕጂ ኣይትወፅን እያ ነፍስኻ ድሕን ኢሎሞ ወፅኡ ደገ ካላሽን ረሲዕዋ ኣብታ ማኪና ረሲዕዋ ካላሽን ንዓታ ንዓ እንዳልካ እናኸደ ከምፃ እየ ካላሽን እያ ማኪና እያ ዘላ ከምፃ እየ ንብል ድቕድቕ ይብል ሓድሽ ውሕጅ ሒዙ መፅ ዕር ስታ ካላሽን እቲ ኣነ ዝብል ጎበዝን ኣነ ዝብል ኣውቲስታን ካብቶም ብፅትና ዝነበሩ ማለት እዩ። ናይ ብሓቂ እዚ ዝሓልፍ ከም ሓዘን ተሰማዕትኒ መዓልቲ ካብኣ ንላዕሊ የላን ካላሽን ውድብ ናይ ውድብ ማንታሽ ካላሽን ከድሕን ክብል ሂወቱ ምስኣ ተሰው ይኸይዱ። እዚ ናይ ፈንጂ ብዙሓት እዮም ተሰው ብዙሓት ኣለው እጋሮም ተቆርፁ እውን ትርእዎም ኣለኹም ብዙሓት እዮም።
2: ኣብ ሶራ ኩሉ ምንቅስቃስ ተሽከርከርቲ ብኣዝዩ ተኣፋፍን ዘይምችኡ መገዲ ዝካየድን ሓለክልኪ ዝመልኦን ስራሕ እኳ እንተነበረ ብሰንኪ ድኻምን ሸለልትነትን መራሕቲ መካይን ዝተፈፀመ ሓደጋን ዘጋጠመ ክሳራን ነይሩ ክበሃል ኣይከኣለን።
1: እቲ ብሓቂ ዘገርመኒ ወይናነ ምዝ ናይ ሎሚ ክሪኦ ከለኹ ምስቲ እሞ ኣብ ጥራይ ጎልጎል ከምዚ ዓይነት ዕንወትን ከምዚ ዓይነት ክሳራን ክትሪኦ ከለካ ኣብዚ እዋን እዚ ምልስ ኢልካ ናብቲ እዋን እቲ ክትሪኦ ከለካ ማኪና ፀዲፋ ማኪና ፅዕነት ከምዚ ኮይኑ ንክትሰምዕ ከም ሕልሚ እዩ ንቆፀራእተን ማኪና ሓንቲ ማኪና ናብ ምናልባት ኣብ ጥሩቕሩቕ መንገዲ ናብኡ ከም ገለ ሸተት ኢላ ኢና ንርኢ እምበሪ ማኪና ፀዲፋትና ኣብ ጉዕዞስ ማኪና ፀዲፋ ዝብል ኣብ ሰውራ ዳርጋ ኣይተረኣየኒ ክብለካ ተሃሉ ኣብ ምስታ መዝላቕ ኣብ 78 ሓደ ክልተ ማኪና ምስ ነበረሃተሃታ ኣብኡ ርኢና ኢና ካልእ ዝብለካ ኩሉ ብጥንቃቕን ዝኩሉ ድኻማት ምስ ዝኩሉ ፃዕሪ ኣውቲስታ ናይ ብሓቂ ውፍያት ኣውቲስታታት ስለ ዝነበሩ እሞ ጥንቃቐ ከዓ እታ ማኪና ድማ ልክዕ ከም ሂወቱ ገይሩ ስለ ዝርያ ጉድኣት ናብ ማኪና ማኪናስ ኣውቲስታ ጥቃስ ወሲድዎ ፀዲፉ ወይ ደኺሙ ከምዚ ኮይንዎ ዝብል ኣይነበረን። ናይ ጥንቃቐ ተሓዘ ማኪና ውን ነይሩ እንታይ የድልያ እታ ማኪና ውን ቀትሪ ስለ ዝርዳእ እንድሕሪ ሓደ ነገር ትስምዖ ኣለያ ሓቢሩ ዝኽእሎ በዕሉ ገብራ ዘይክእሎ ተኮይኑ ነቶም ጋራጃት ሓቢሩ ቅድሚ ምንቃላ ኣብ መሓይሽ ስለዝወፅእ ማኪና ፀዲፋ ዝኩሉ ፀልማት እናኸድና ዝኩሉ ድፍዓት እናኸድና ዝኩሉ

0: መብራህቲ ከም ዝብለካ ሓደ ሓደ እዋን ፃዕዳ ነፀላ ኣብ ቅድሜና ጌርና ንኸደሉ እዋናት ነይሩ፣ ፃዕዳ ነፀላ ንኸደሉ እዋናት ነይሩ። ሓደጋ ዝበሃል ኣይርእየና፣ ሓደጋ ዝበሃል ኣይርእየና። መኪና እታ ነፀላ ሕጂ ብቅድሜኻ እንታይ ትገብራ? ፃዕዳ ሰብ ሒዝዋ ከይድ ብቅድሜኻ ንዑ እንዳርኢኻ እታሽሙ ትኸይድ
1: ተራ መራሕቲ መካይንን ተራ ክፍሊ መጓዓዝያን በዚ ዝተጠቕሰ ዝውዳእ ኣይኮነን። ኣብ ሶራ ርእሱ ዝኽኣለ ዓብዪ ታሪኽ ስለ ዘለዎ ብዘይካዚ ግን ኩለን መካይን ህዝባዊ ግንባር ንኽንቀሳቐሳ ከም ቀንዲ ረቑሒ ዝገልገለ ጋራጅ እዩ ነይሩ። ብዛዕባ እዚ ኣብ ዝቕፅል መደና

0: ሰውራ ኤርትራ ሲ በዓል ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስራ ክፍለ ዘበን እዩ።
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን።
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣረኣያ ብሒዝቢ ምባል ማለት እዩ።
3: ህዝቢ ሲ ጠበንጃ ዝኣሓደቐ ወተሃደር እዩ።
4: ስንቁ ንህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳ መለብስ
5: ተራ ናይ ህዝቢ ክትገልፆ ኹምን ከቢድ እዩ። ኣቃላት ሓፅረካ እዩ።
6: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕት ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ እዩ።
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደንድሕ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ዮብፅሖም ኳ ንስኻ ከዓ ነፍኦም ከምኡ ዳብዛ
9: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ።

0: እሽ ግንባር ንዓድረሶ ክሳብ ጊንዳዕ ሰንጢቑ ንምራራ ሰሜን ካብ ኣስመራ ዝዝርጋሕ ሓድሽ ግንባር ከፊቱ። ኣብዚ ግንባር እዚ 7 ክፍላተ ሰራዊትን ካልኦት ተደረብቲ ኣህዱታትን ኣሰሊፉ ን20 መዓልትታት ተደጋጋቢ መጥቃዕ ተፈንዩ። እቲ ውግእ ብርእሰ ቅትለታዊ ፈተነታት ክስመ ዝኽእል ናይ መበል 17 18 19 ክፍላተ ሰራዊት ዝተሳተፍዎ እዩ።
1: ሓደ ንዝኾነ ይኹን ወገን ዘየጠራጥር ዕላማ ናይዞም ደብዳባት እዚኣቶም ብቐጥታ ምስቶም ኣብ ከባቢ ግንዳዕ ክካየዱ ዝፀንሑ ወታሃደራዊ መደባት ወይ መጥቃዕትታት ናይቲ ስርዓት ዝተኣሳሰሩ እዮም። ባፅዕ ኣብ ትሕቲ ምቁፅፃር ህዝባዊ ግንባር ካብ ተኣቱ ጀሚራ እቲ ስርዓት ባፅዕ ደጊሙ ኣብ ትሕቲ ምቁፅፃሩ ንምእታው ዘሎ ዓቕሚ ሰቡ ዘሎ ወታሃደራዊ ካልእ ናይ ንዋትን ናይ ኣፅዋርን ዓቕሙ ካብኡ ሰጊሩ እውን ህዝቢ ኢትዮጵያ ብምሉ ኣጎሳጒሱ ህዝባዊ ግንባር ንምስዓርን ንድሕሪት ንምምላስ ነቲ ወደብ ዳግም ንምቁፅፃር ክሰርሕ ፀኒሑ እዚ ስራሕ እዚ ንምክያድ ብናይ ኣጋር ሰራዊት ብናይ መካናይዝ ኣሃቱታቱ ጥራይ ዘይኮነ ናይ ኣየር ፀብለልትነቱ ተጠቒሙ ባርባራዊ ዝኾነ ደብዳባት ክካይድ ፀኒሑ።
2: ካብ ተፈላለየ ከባቢታት ዝነበረ ኣህድታት ካብ ከረን 16 ሰንጠቅ ድዩ 18 ክፍሎ ጦር ድዩ ካብ ዝባውንቲ ናይ ሓማሴን ከዓኒ በዓል 301 ድዮም 303 ድዩ ካብ ኢትዮጵያ ከይተረፈ እዞም ስፓርታክያ ዝፍለጡ ክልተ ብርጌዳት 17 ክፍሎ ጦራት ከዓ ተወሳኺ ቀልጢፉ ደሪቡ። እዚ እንታይ ገበር እዩ ነዛ መስኮት ናይ ገሓያትን ናይ ሓመልማልን ንዓዓ ከፊቱ ተኽኢሉ በታ ፅላም ግፅርያ ገሩ ንጋሕቴላ ይክወርድ ዛዕትል እዚ ኣይረኸባን።

0: ብፅዋዕ ንምምላስ ሰፊሕን ብኩሉ ኣንፈት ዝተፈላለየ ወተሃድራዊ መጥቃዕ ተካይዱ። ብዓብኡ ብጸሊም ጽርግያ ጌንዳዕ ሰንጢቑ ክሓልፍ ዘለዎ ዓቕሚ ኣሰሊፉ። እቲ ንድሕሪ 10 ልካቲት ጋሕያትን ሓመልማልን ንምቁፅጻር ዝተካየደ ፈተናታት ኣዝዩ ሓያል ነይሩ። ወተሃድራዊ ስርዓት ደርግ ብቕልጡፍ ረዳትን ተደራረበ ዓቕሚ ኣብ ኣዝዩ ገዛኢ ቦታን እዩ ኮፍ ኢሉ።
1: እምበር ጊንዳዕ ሓደ ካብቲ ከቢድ ዝገብሩ ወይ ከዓ ቡርትዕ ዝገብሩ ከዓ ንስ ነይሩ። ኣብ ሳሕል ክዋጋእ ከሎ ፀላእ ንመጥቃዕቲ ደጀናትናትና ምፍራስ ገለ እዩ። ኣብ ጊንዳዕ ክዋጋእ ከሎ ፀላእ ግን ምእንትናት ህላወ እዩ፣ ናይ መወዳእታ ህላወናት እዩ። እዚ ናይ ህላወ ገድሊ ናይ ፀላእ ኣብ ግንባር ጊንዳዕ እዩ ተጀሚሩ። ንህላወ ትገብሮ ምክልኻል ሓቂ እዩ። ትከላኸል ትኽእል ኢኻ። ኣብ ዝኾነ እዋን ኣብ ሳሕል ከሎ እውን ከላኸል ነይሩ ካብ ናትና መጥቃዕቲ። እዚ ግን ፍሉይ ዓይነት እዩ ንናትካ መፃኢ ናትካ ህወት ትገብሮ ውግ እዩ ግንባር ጌንዳ
2: መታ ብራኸ ተቋፂራታ ብጥሩኒ ታብራኸ ክትቋፅራ እንታይ ግዜ ይወስድኒ መእለያ ዘይብሉ ሰራዊትን ኣፅዋር ናብ ፀኒሑ ሮማዕ እብላ ትለቀቕ እንደገና ካናትናካኹም ምርብራብ ኮይኑ ምማዓል
3: ዝበፃሕናያ ቦታ ከይንኸስራ ካብኣ ምቕፅፃል ተዘይኮይኑ ድሕሪት የለን ጋሓያት ኩልኹም ትፈልጥዋ ትኮይኑ ካብ ጋሓያት ወሪድና ኣበይ ናንክስ ድግድግታድና ክንከይዳ ድግድግታዊን ፀላእ ከምዚ ትሕትኡ ክርእየና ስለዚ ሓደጋ እዩ ናዓና። ስለዚ ካብኡ ንቅድሚ እንተዘይኮይኑ ካብኡ ንድሕሪት ኣይተመርፀን ክንገብሮ ውና ንኽእልን። ዝሓሸ ቦታ ንምግባር ከዓኒ ክሳብ እምባትካላ በዓል ቢዜን እንድሕሪና ገርና ክንሕዞ ኢልና መጥቃዕቲ ዕለት 22 ወርሒ 2 ኣህብታት ወሲኽና መጥቃዕቲ ፈቲና ንርና ኢና።
4: ባሕሪ እውን ነይሩ እዩ ምሳና ዝዋግኣና ሳዕርታት ነይሩ ማዕርቑ መትካ ዝተሰርዐ ኣቑፅልቲ ነይሩ ኣግራብ ነይሩ እዚ ናይ ፋጎት ዝትኮስ ቀጢን ስልኪ ነይሩ ምሕላፍን ምስራሕን ዝኽእልኣና ውሽጣ እቲኻ ብለይቲ ክሰርሕ ከለኻ ኣዝዩ ኣፀጋሚ
5: ብላዕሊ ሓዊ ብታሕቲ ሓዊ ብድሕሪኡ ረሻሽ ናይ ፀላኢ እቶ ዝብል ግባ ዝብል ማለት እዩ። ብዝኾነ ኣብ ሓዊ ዝጥበሰሉ ሙሉእ ክፍለ ሰራዊት ተጠጢቑስ ዝበሰለሉ ውግእ እዩ ነይሩ።

0: እቲ ናይ ውግእ ቦታን ኣቃውማን ንወተሃደራዊ ስርዓት ደርግውን ፀብለልታ ዝሃቦ ጋሕያትን ሓመልማልን ናይ ገዛእ ርእሱ ናይ ተፈጥሮ ኩነታትን መልክዕ ነበሮ። እቲ ከባቢ ፃዕቂ ኣግራብ ግመ እውን ስለ ዝሸፈኖ ዘይካዚ እተን ናብቲ ቦታ ዝበፅሐ ኣሃዱታት ምስቲ ቦታ ሌላ ኣይነበረንን።
1: ዜሮ ሰዓት ኣክል በጠሎኒ ኣተወት እንታት መፀና ተባሃለ ልክዕ ተኽሶ ክንጀምርን እታ በጠሎ መውታእትን ሓንቲ ኮይኑ ኣዚሮ ሰዓት ኣኢላ ብዝኾነ ይኹን ክንጀምር ኣለና ኣኺል ያታ ዜሮ ሰዓት ሻዕ መፅያ ኣክል ኣተወት ተባሂላ
2: ታንክታት ከምኡ ዓይነት ዕደል ከህልዎ ይክእል እዩ። ገለገለ ሓይልታት ናብ 1 ናብ 5 ናብ 20 ዝወርዳሉ ኮ ነይረን ግን ልክዕ ከምቲ መበገሲ ኣእመን ሒዘን ዝተኸስኦ ዝነበራ እቶም ድተረፉ መኩቶሞ ይፀንዑ ስጋዕቲ ውግኣቶም ድመፅእን ካልእን ካልእን ማለት እዩ።
3: እቲ ድሓየለ ውግእ ኣብ ግንዳር ኣብ ግንባር ግንዳ እዩ ተኸይዱ እቲ ኩናት ማዕረ ክንደይ ከቢድ ምዃኑን ስትራቴጂካዊ ቦታ ምዃኑ ኣብ ግምት እቲኻ ንዕኡ ክመለስ ዘይተኣደነ ከበድቲ ውግኣት ይካይዱ።
0: ውግእ ሮራ እቲ 11/1990 ብህዝባዊ ግንባር ዝተወስደ ስጉምቲ እዩ።
4: ብሓፈሻ እቲ ግንባር ድሕሪ ብድምሳስ እዝናደው እንድዩ ግንባር ከረ ንመፅ እዩ ኣብቲ ግዜ እቲ እቲ ግንባር ኣዝዩ ገፊሕ ሰፊሕ ብዙሕ ሰራዊት ዝነበሮ ፅወራትና ውንቲ ዝበዝሕ ነቲ ቦታ እዩ ነይሩ።
5: ንሕና ውን ፀረ መጥቃዕቲ 2 ግዜ ኣካይድና ነይሩ ንኸረ ንመሓዝ ዝገበርናዮ ፈተነታት ከምቲ ዝለይ ኣይተዓወተን ግን ኣብ ልዕሊ ፀላኢ ከቢድ ስምራት ዘለዎ ስራሕ ተሰሪሑ ፀላኡ ብተደጋጋሚ ነዚ ግንባር ዝንምፍራስ ቐፃዲ ፍተኔታት ትገብር ነይሩ። 2 ዓመት ሙሉእ ሲ ዕርፍቲ ነይርዎ ክትበላይ ትኽእል ኒሃ እቲ ተዛማድናቱ ዝብሎ ድፋዕ ምስራሕ ገለ ምግባር ትድ ኮይኑስ ዕሪፉ ትብሎኒ ኻቲ ሰራዊት

0: ኣብቲ ግንባር ሒዝና ዝነበርና ፅዋራ እዚ ውሕዲ እሱ ጥራሕ ደይኮነኻ እቲ ግንባር ዝነበሮ ተዋጋ ዓቕም ሰብ እውን ብመጠና እዚ ድሩት ኣብቲ ቦታ እ ኣብቲ እዋንቲ ዝነበረ ዓቕሚ ድሕር ክንሪኦ ኮይና ክፍለ ሰራዊት ተስዓ እንዲ ብቲ ቦታ ነይሩ ስለዝተናህታት ናይ እንዳ ተስዓ 38 39 40 ባህላ ኣብታ ግንባር በይና ተሪፋ ዝነበረት ግን 38 ጥራሕ ኣብቲ መጀመርታት ክፍታት ነረ ዳሃር ግን ሳተኑ ገሌና ግንባር ትንዳዕ ገለ ክፋል ናይ ተኣህዱ ንዳርበዓ ንዓሰብ ይኸይዱ ሕጂ ምስ ከምዚ ዳርጋ እቲኣታሓሕዛ ካብ ሓላሓል ጀሚርካ መለብሶ ስጋዚ ዝበዓል ኣጀነዳ ናይ በዓል መንሳዕ ማለት እዩ ኣዝዩ ገፊሕ ሰፊሕ ብውሑድ ኣህቶት ተሓዙ ነ
1: ባሕሪ ዝፈኸሰ እዩ ስለ ዝግመት ብ ተንፂጉ ኣገደስቲ ብራኸታት መዘገስቲ ክኾንዎ ዝኮኑ ከም በዓል ዕላ ዕሮ ኣብ ግርግር ዕለቲ ሃውስ ዝኣምሰሉ ነዚኣቶም ከም መበገሲ ብምሓዝ ካብኡ ንጎልጎል ንዘለዎ ናይ መቕፃል ዕላማ ምምላእ ወይ ብውሕዱ ነቲ ኣብ ጎልጎል ዝነበረ ታንክታት ናዳተዓትና ካብ ውፅኢታዊ ርሕቀት ንምርሓቕ ዝዓለመ እዩ ክበሃልካ

0: ወተሃደራዊ ስርዓት ኢትዮጵያ ተደራበ አሃዱ ከይወስኽን ኣብቲ ከባቢ ጸቕጢ ንምፍጣርን ዝነበረ ዘይካዚ ንመጻኢ መንጠር ባይታ ዝኸውን ሓደ ግንባር መምስራት ስለ ዝነበረ ግንባር ከረን ተፈጢሩ
1: ከም ቦታ መበገሲ ቦታ ዘላ ኣዝዩ ገዛኢ ቦታ እዩ ነይሩ በዓል ምራራ ፍልፍል ብሪ ከንቲባ ዝተባሃለ ቦታ ብዛዕባ ኣፅዋር ዝመፀው
2: ቀፃሊ ፅቡቕ እዩ ነይሩ እቲ ዝርከብ እውን ካብ ፀላኢ ቡንባታት ብመጠናቱ ይሃልኽ ነይሩ ሃልኪ ስለ ዘለካ ግብሪ መልሲ ክትህብ ስለ ዘለካ ናይ ግድን እዩ ትሕዝቶ ከዓ ኣብ ምቁጣብ ክትኣቱ ንሕነ ማዕሪ ፀላኢ ክንዳረጋ ንክእልን ኢና
0: ክፍላተ ሰራዊት 96-52 እተን ናብቲ ውግእ ዝኣተወ ኣህዱታት ህዝባዊ ግንባር እየን እዞን ኣህዱታት እዚአን ኣብ ሓፂር እዋን ብዘይእኹል ናይ መፅናዕቲ ግዜ ምስቲ ዝጥቃዕ ሓይሊ ዝመጣጠን ዓቕሚ ኣይነበረንን ብዓብዩ እቲ ብወተሃደራዊ ስርዓት ኢትዮጵያ ዝተታሕዘ ቦታታት ዱልዱል ዕርዲ ዝነበሮ ብንተውክቲ ዝተሓፅረን ነበረ እቲ ውግእ ናቱ ፅልዋ ፈጢሩ እዩ ምርብራብ ግንባር ሰሜናዊ ባሕሪ እውን መቐፀልታ ውግእ ሮራ መንሳዕ ኮይኑ ይስዒቡ
3: እዛ እስትራቴጂ እዚ ሓደገኛ ንዓና ንወገን ምክንያቱ ብርእሲ ዓዲ ቢልካ ግራታ ውሪዕ ወሪትካ ብርእሲ እምባደረሆ ክዛዳልገን ጌርካ ብሮ ዓር እንድሕሪ ሒዝከያ ካብኡ ንምትካል ኣብየት እንድሕሪ ወሪትካስ እቲ ግንባር ብድሕሪት ተሓኒቑሎ ማለት እዩ ሕጂናትካ ኣማራፂ ጎልጎል እኒኦ ክትከይድ ባፅዕ ኣቲኻ ንጎልጎል ገምገም ባሕሪ ክትከይድ እንተዘይኮይኑ እዚ እውን ኣዝዩ ገለ ሚእታዊ ጥራይ ናይ ድሕነት ዘለዎ ካልእ ካ ንደንከል ገፅካ ትከይድ ዘይኮይኑ ካልእ ኣማራፂ የለን ወይ ድሕሪ መስመር ሕጂታ እስትራቴጂ ፀላኢ ዝሓሰባ ውጥን ኣዝያ ሓደገኛ ኣብኡ ካብ ዕለት 17 ስጋብ ዕለት 25 ኣከባቢ ብፍኩስ ዝበለ መልክዕን ከቢድ ውግእ ዝነብረሉ ብፍላይ 4 መዓልቲ 24 ሰዓት ዋላ መግቢ እውን ክትበልዕ ኣብዘይ ትኽእለሉ ደረጃ እዩ
4: ምናተይ ግምጋም ግምዕ ግምዕ ፍን ንሕር ኣቢልካ ሓድጊ ሰማይ ትሪኦ ይብልካ ገሌ ይብልካ ምምራእ ዝሃጥሙ ዘለካ ንምዕረብ ኣይትፈልጥን ኣዝዩ እዚ ከም ኣፃብዒ ዕዳውካ ትፈልጦ ቦታ እንተዘይኮይኑ ፈፂምካ ከምኡ ዘደናግር ነገር የለን

እቲ ካብ 19 ለካቲት ክሳብ 27 ለካቲት 1990 ኣብ ግራታ ውሊዕ ርእሲ እምባ ደርሆን ዝተኻየደ ውግእ ናይ ጸላኢ ጸረ መጥቃዕቲ መከላኸሊ መስመር ንምሕያል ዝተኻየደ ውግእ እዩ። ኣብቲ ኩናት ዝተሳተፈ ኣሃዱታት ህዝባዊ ግንባር ክፍላተ ሰራዊት 52-96 ኣብ ዘይተላለየዎ ቦታ ውግኣት ምቅጣሞምን ኣብ ቀጻልን ከም ረዳትን ተንቀሳቐስን ቀዋምን ውግእ ብምእታውብን ብኣብነት ዝጥቀስ ውግእ ክበሃል ኣይከኣልን። እቲ ከባቢ ንናይ መከላኸሊ መስመር ዝጠቕሙ መዋግዕ ዕርድታትን ምዕቆብ ቦታታትን ኣይነበሮምን። በዚ ድማ ኣብ ቀጻሊ ደብዳብን ናይ ምስንጣቕ ጸረ መጥቃዕትን ክጽመዱ ተገዲዶም። እዚ ማለት እተን ኣሃዱታት ብዘይእኹል ቦምባ ምርታርን ኣብ ሰፊሕን ገዛእቲ ቦታታት ተቆጻጺሩ ምስ ዝነበረ ሰራዊት የንገጢመን። እዚ ድማ ንናይ ለይቲ ውግእን ዘይዕርፍ መጥቃዕትን ክትጻወራ ይግደዳ ነይረን። እዚ ውግእ እዚ ሙሉእ ብምሉእ ዘፍ ከይበለ ውግእ ሩባ ጋዓብን ማራትን እግሪ እግሪ ስዒቡ።

0: ውግእ ርባግ ዓብን ማራትን ንሰለስተ መዓልቲ ይቐፂሉ ካብ 28 መጋቢት ክሳብ 31 መጋቢት 1990 እዚ ውግእ እዚ እውን መቐፀልታ ናይቲ ሚዛን ሓይሊ ወተሃደራዊ ስርዓት ኢትዮጵያ ንምግምማዕን ፀቕጢ ምክልኻል ንምፍጣርን እዩ ዝነበረ
1: ኣብ ግንባር ግንዳ ኣብ ምክልኻል ክኣቱ ከሎ ኣፀቢቑኹም ዝኸብዶ ተፈልጠ እዩ ግን እቲ ዝፈጠሮ ወተሃደራዊ ትካል ኣዝዩ ሓያል እዩ ነሩ ብኩሉ መዐቀኒታት ናቶ ኣብ ዓይነቱ ኣብ ወዳድብኡ ኣብ እዝን ቁፅፅር ናቶ ነዚ እንታይ ክትውስኮለካ ሕጂ ዝኣክል ታንክታት ኣለዎ ዝኣክል ክኣፅዋር ኣለዎ ስለዚ ስትራተጂ ናይ ህዝባዊ ግንባር ተቐዳማይ እንታይ እዩ ነሩ ቲ እዋንቲ ተቐዳማይቲ

0: መልክዕ ወይ ባህሪ ናይቲ ውግእ ምቕያር እዩ። ቀደም ፀላእ ዝፈልጦ ውግእ ናይ ህዝባዊ ግንባር ብሓድሽ መንገዲ ምቕያር እዩ። እዚ ኣብቲ ምክልኻል እንታይ ኢና ንብሎ ነርና? ኣብቲ እዋንቲ ስልቲ ባርዕ ኢና ንብሎ ነርና።
1: ዘጥቃዕሉ ከባቢ ስጋዕቲ መበንገሲ እዩ መስመር እውን ፀረ መጥቃዕቲ ምውሳድ ዘድሊ ክሳራታት ምብፃሕ ንፀላእ ናብቲ ዝነበረ መንግስቲ ቦታ ክን ከም ዝምለስ ክንገብሮ ክእልና። ኣብዚ ከባቢ እዚ ከም ናእሽቱ ኣብ መንጎ ዝነበረ ቦታ ተዘይክሉ ፀላእ ከምቲ መደቡ ከምቲ ሓሳባቱ ከንፂቡ ወይ ክንጢሱ ንክሓልፍ ኣይከኣለን።
2: እቲ ከባቢ እቲ ቅድሚቲ እዋን ኣህዱታት ህዝባዊ ግንባር ዘይዓረዳሉን ኣዝዩ ገፊሕን ጫካ ዝበዝሖ ካብ መበገሲ ፀላኢ ተገዝአን እዩ ነይሩ።
3: እቲ ቅርፂ መሬት ሓጋዝ እውን ኣይነበረነቲ ንምክልኻል። ምክንያቱ ሰሜናዊ ባሕሪ ከምቲ ኩላህና ንፈልጦስ ክትናፈስሉ እምበር ክትዋጋሉ ዝምችእ ቅርፂ መሬት ይብሉ ብዝኾነ እቲ ናህና መዳፍዕን እቲ ኣጋር ናህና እናዋሃትካ ፀላእ ካ ብቐፃሊ ክቢት ፅቕጢ እናገበረ ካብ መማግም ወከዛግር ስጋብ ኳዜ ንዝበፅሕ መዳፍዑ ታንክታቱ ዳርጋ ኣጋዲሞ ዩ ዋላ ብርእሲ ዓዲ ዝባን ታንክታት ገይሩ በቲ መንበስ በስታኻ እዩ ትጉይ ሳይ ዳሃርማካ
1: ከም ብዝሒ ሰራዊት ዋላ ተቆፃፂርዎ ዝነበረ እስትራቴጂ ዋላ ካብቲ ናይ ኣፅዋር ዓቕሚ ናህና ናይ ፀላእን ኣብቲ ናይ ከቢድ ኣፅዋራት ፍልል ተነበሩ ብካልእ ሸነ ከምዝጠቕሶ ፅናሕኩ ብልጫታት ፀላእ ነይሩ
4: ውሕድ ዓቕሚ ሕዚ እዩ ተመሊሱ ናብ ሓቂ ናብኡ ኮፍ ኢሉ ድሕሪ ኡ ሰሜናዊ ባሕሪ ዘፍ ኢሉ ጉዳይ ናይ ደቡብ ብመፅእ መጥቃዕቲ ብሸነካ ኩበይ ንፀጋም ከዓ ንዓላ ገፅካ ምድፋእ መፅእ ምክንያቱ ኩሉ ግዜ እንታይ እዩ ነሩ ተፃዕሪ ሽዑ ካብቲ ሕዚ እንዳቐረብናሲ እቲ እስትራቴጂያዊ ኣፅዋር ሚእትን 30 ብፍላይ ነስመራ ከጥቃዕሉ ዝኽእል ኩነታት ንምፍጣር ክንፍፉግ ኣለና ንቅድሚት
5: ኩሉ ኩሉ እዚ እቲ ንመሓዝ ናይዚ ግንባር እዚ ንፀላኢ ኣብ ትሕቲ ከበባ ምእታው ልዕሊ ኩሉ ልዕሊ ኩሉ ናይ ዓድረሶ ግንባር ክንምስርት ኣብቲ መጀመርታ ዘገደደና ግን ከነስፋሕፍሕ ክሳይ ዝገበርና ኣብ ከባቢ ዓድረሶ ኮይንና ንከባቢ ናይ ኤርፖርት ከመይ ገርና ክንቋፃፀሮ ንክእል ኣብቲ መጀመርታ ኣብ ግንባር ጊንዳዕ ብማይ ውዒ 130 ተኺልና እኳ ንትኩስ ዝተነበርና እቲ ርሕቀቱ ኣብ መንጎ ማይ ውዒን ኤርፖርትን ዝነበረ ኣዝዩ ጋግ ስለ ዝነበሮ ከም ቀዳማይ ተበግሶ ካብ በዓል ኩበይ ካብ በዓል ቦኑስ ቢሮ ተመጢጡ ንዓድረሶ ክወርድ ኣለዎ ኣብኡ ከዓ ብውሕዱ 130 ተኺልና ንናይ ኤርፖርት ኩነታት ናይ ፀላእ ክንቋፃፀር ኣለና ዝብል እቲ ኣተሓሳስባ ነይሩ። እዚ ሓደ ስራሕ ተኻይዱ እቲ ስራሕ እውን ብፅፉፍ ተወዲኡ 130 ተኺልና እውን ናይ ኤርፖርት ንድብድም ነርና ኣብ ከባቢ ናይ ዓድረሶ ማለት እዩ እንኩዒላ ዝበሃል ቦታ።

0: ነቲ ወታደራዊ ስርዓት ኢትዮጵያ ካብ ማእከል ሃገሩ ዘምፀ ክልተ ክፍላተ ሰራዊትን ሓደ ብሪጌድን ናብቲ ግንባር ቅድሚ ምብፅሑ ኣብ ቢዘን ንምዕጋትን ብ22 ለካቲት 1990 ዝተካየደ ውግእ ነይሩ። ኣብቲ መጥቃዕቲ ክፍሊ ሰራዊት 70 ክልተ በራጊድ ናይ ክፍሊ ሰራዊት 96 ተሳቲፈን
1: ብርዎ ማየትኩም ካብ ታርዎ ማየትኩም ንፀጋም ክሳብ እግሪ ቢዘን ዘሎ ከጥቅዑ እንዳ 70 ክሳብ ላዕሊ ቢዘን ካብኡ ቀፂሉ ካብ ርዎ ማየትኩም እውን የማን ከ ሓንቲ ብሪጌድና 85 ንቁ ነራ እዚ እንድሕር ደፊኡ ሕጂ እቲ ግንባር የለን እቲ ገሓያት ትብሎ ዋላ እዚ ቡኑስ ቢሮ 2 ገለ ዝበሃል ናሓደ ዝነበሩ የለን ማለት እዩ ብድሕሪኡ ካ ትመፁ
2: ምውሃሃድ ኣብ ላዕለዋይ ኣካል ከዓ ቀፃሊ ኮንታክት መዓልታዊ ወላ ካብ ሰዓት ናብ ሰዓት ተበልካ እውን ምግናን ኣይኮነን ኮንታክት ይገብር ስለ ዝነበረ ዝኾነ ሓበሬታ ብእዋኑን ኣብዚ ሓፀሪ ግዜ ስለ ዝመፃካ ነቲ ኮነታት ፈሊጥካ ከዓ ንስኻ ትወስዶ ስጉምቲ ቁልጡፍ

0: ነቲ ኾነታት ብሰንኪ ናትካ ክቕይር ዘይኽእል ባይታ ክትፈጥር ትግደድ ማለት እዩ።
1: ህዝባዊ ግንባር ካብ ቢዘን ንድሕሪታን ሰሒቡ ክዓርድ ወሲኑ ብነጥቢ ብራኸ 1850 ታባ ኩበይ ብ11 መጋቢት 1909 ድሕሪ ሓያል ምርብራብያ ተታሒዛ
2: ዘይበሃል ውግእ ዘይበሃል ውግእ ንኩበይ መንተቋያፅረ ኣብዚ ዝገሽኣሉ ዝኾነ ውግእ ተኻይዱ ብታሰስን ካልእ ኣግራብን ኣፍሮ ዝነበረቲ ርእሲ ናይታ ኩበይ ትበሃል ቀላጥ እምዛ ገረብ ዘይነበረታ እያ ተሪፋ ናትና ድብድብ ናይ ፀላእ ድብድብ ንሕና ንደፍእ እሱ ደፍእ ኣብ መወዳእታ ግን ኣብ መልቆ ዝፅ
1: እቲ ግንባር ጊንዳዕ ተመስሪቱ ክፍሊ ሰራዊት 70 52 85 16 61 በቢግዜኡ ነቲ ኣብቲ ግንባር ዝውሰድ ዝነበረ ምጥቃዕቲ ብኩሉ ሸንኻቱ ተረባሪበን እየን።
0: እዛ ጋሓየት ክንግርፋ የብልና ዕንጨት የተወዲኡ ኣግራብ ተሳኢኑ ምእንቲ ግራቡል ኮይንቆርፅ መገዲ ባቡር ካብ ሱዳን ይመፅና ካብ ኣትባራ መኻይን ተፃዒነን መገዲ ባቡር መፅአና ድፋዕ ሰሪሕና ሕጂ ምፀላኢ ናይ 50 ሜትሮ እዩ ግ ትርሕቀቱ ናይ 50 ሜትሮ ወንበዴ ክራራይ ታሃርም ዲኻ ፃወተናባ ገለብልኻ ዘይንሕዶም ይዕልሉ ከምዛት ይነሩ ደምዳም ሽኦል እዩ
3: እቲ ቀማምጣ ወይ ከዓ እቲ መከላኸሊ መስመር ናህናን እቲ መከላኸሊ መስመር ናይ ጨላእ ንሰ ንሃና ታሕቲ ናይ ጨላእካ ላዕሊ ኣብ ታሕቲ ኮይኑ ዩ ሕጂ ዝራባረብ ዘሎ ትስራ ንስኻ መከላኸሊ መስመር ምስ ደኸመ መከላኸሊ መስመር ምስ ሰርዓት ጥራሕ ኮንካ ክትሪኦ ዘለካ መከላኸሊ መስመር ኣብ ዘይነበረሉ ዳሓራካ እፍሊ ደናጎላን ዓበይቲ እማንን ኣሃውሑን ዘለዎ ቦታ እዩ ከም ቅርፂ መሬት ክትሪኦ እንዳዕር ኮንካ ሕጂ እቲ ሰራዊ ኣብኡ ዩ ቡምባኢ ድዳራበ ዳሓራይ ቡምባኢ ድ እምበር ናይ ጥይት የለና ቀረባ እዩ እንድሕር ተፈንቲትካ ዝያዳ ክትጥቃዕኻ ንምንያቱ ኣብቲ ኣብ በሪኽ ስለ ዘሎ ሳኻ ዓሚቕ ስለ ዘለካ ስለዚ ንምንታይ ታ ክትገብር ኣለካ ክትለግብ ኣለካ ልክዕ ከምዝጠበቕ ረሓ ኣለይ እናበልካ ድዝረብ ኣብቲ ጭርቃን ናይ ሰራዊትና ቀደም ኣብ ግዜ ሓደነታዊ ዓልሲ ከምኡ እዩ ተሕጊሉ እዩ ምስኡ ቀረባ ስለዚ ኣብዚ እቲ ፅንዓት እቲ ተወፋይነት እቲ ቆራፅነት እቲ እምነት ንትእምማን እቲ ፀጋ ሞራል ናይቲ ሰራዊት ክትሪኦ ከለካ ምዕቀን ይነበሩ
4: ንዕኡ መሰው ሓስናጊ ብኩሉ መኣዝናት ናይ ኤሪትራ መጥቃዕቲ ክንገብር ተወግሶታት ኣልጊድና ክትጨበጥና ፀላኢ ብኩሉ መኣዝኑን ኣንፍታቱን ዝያዳ እንዳተደኸመ ስለ ዝኸደ ነቲ ዝገበርናዮ ስራሕ ናይ ሓደ ዓመት ኣብ መወዳእታ ብግንባር ናይ ጊንዳዕ ከመይ ጌርና ናይ ዓድረሶ ግንባር ተነስርሐ ነበ ብግንባር ደቡብ ዝባዕሉ ከባቢ ዓዲ ቀይሕ ጌርካ ከመይ ጌርካ ኢኻ ዓዲ ቀይሕ ሰገነይቲ ስጋም ናይ ከባቢ ደቀ ምሕሪ ክትበፅሓሉ ትኽእል ኩነታት ምግባር ዝዓብየ ስራሕ ኣብቲ ዓመት እተተኻይዱ ዝዓብየ ምርብራብ ከዓ ጌርና ክንብል ንኽእል ኢና
5: ኩሉ እቲ መጓዓዝያ ክበሃል ከሎ ምውፋሩ ጋራጁ ነዳዲኡ ወዘተ ዘጠቓልል ሓደ ዞባ ማለት እዩ ብካልኣይ ምብራቅ ዝበሃል እዚ ምብራቅ እዚ ከዓ ኣብ ዓወት መበገሲ ኮይኑ ናይ ባፅዕን ናይ ደንከልን ስጋዕ ርባ ሓዳስ ጌርካ ንዓዲ ቀይሕን ዘማልእ ሓደ ናይ መጓዓዝያ ዞባ ቆይሙ
6: እቲ ኩነታት እውን ፀላእ እውን እቲ ኩነታት ስለዝፈለጦ እቲ ስፍሓት ናይቲ ኣተሓሕዛና ገፊሕ ነይሩ ክሳብ በዓል ወደይቲ እንዳ ሰብዓ በበዓል ወደይቲ ቢሉ ኣብ ማእከል ናይ ሓምሳን ዞም 16 ሸነክ ፀጋም እንዳ 52 ኩሉ እቲ ሰራዊት ምስ መፀ እቲ ኣመጋግባ ናይቲ ሰራዊት ናይ ግድን ሓደ ነገር ክፍጠር ኣለዎ ስለ ዘለና ከዓ ካብ ባፅሕ ዝነበረና ፈርኖታት

0: ነዚ ኩሉ ዝኣክል ብሩባ ሓዳስ ኣብ መወዳእታ ናይ ወርሒ 8 ኣቢሉ ፈርኖታት ዝኣኽላ ምስ መፃ እዘን ፈርኖታት እዚኣተን ነቲ ኣብ ግንባር ዘሎ ሰራዊት ብምልኡ ምግቢ ክሸፍናሉ ክኢለን ማለት እዩ።
1: እዚአን ከዓ ደሴታት ዝሃላክ ናኸራ ብዝነት ልካ ሶቪየት እዚኣ ውሽጢ ማይ እዚኣ ጉቤት ምስ ነፊት ብልዋ ኣብዚኦም ሶቪየታውያን ነይሮም ተዓቕሚ ፀላ እውን ኣጥቂዑ ናብዚኦም ዝኣቱ ነሩ በዚኣ ማዕፀላ ደቃ ወይና እምበር በዚኣ ማዕፀ ተኣትላ ማለት እዩ። ሕጂ ኣብዚ እቲ ኣየርፖርት ኣሎ ፀላኢ ባፅዕ ምስተታሓዘት ኣብዚ እንዳራገፈ እዩ ንዓሰብን ከባቢኡን ዘወስድ ነሩ ማለት እዩ እቲ ኣየርፖርት። ሕጂ እዚኣ ካብዚ እንዳተበገሳ ምሸት ምሸት ንባፅዕና ኣብዚ ማይ እዚ ኢና ምስኣቶም ኩሉ ግዜ ግጭት ዝፍጠር ዝነበረ ኩናት ዝፍጠር ዝነበረ ናይ ባሕሪ ማለት እዩ። ድሕሪ ምውዳእ ናይ ባፅዕ ልክዕ ነዚኣ ኣብ ዲሴ 4 ፈጣናትና ሓለዋ ነዚኣ ገዲፍና ኣላኽኢልና ማለት እዩ። ንሕና ወፂና ኢና ንባፅዕ መፂና ማለት እዩ።

0: ሰውሩ ኤርትራ ሲ በዓሉ ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስራ ክፍለ ዘበን እዩ።
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን።
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣረኣያ ብሒዝ
3: ህዝቢ ሲ ጠበንጃ ዝኣሓደረ ወተሃደር እዩ። ስንቁ ንህዝቢ መፀ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳ መለብስ
4: ተራ ናይ ህዝቢ ሞ ክትገልፆ ኹማን ከቢድ እዩ እ ኣጣላት ሓፅረካ እዩ።
5: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ
6: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
7: ነዚ ከዓ ንስኻ ነቶም ደደህብ ዝመፁ እቶም ተቐበሉካ ንዓኸኹም ወፅሖም ኳ ንስኻ ነትኦምኩም እዳብዛ
8: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ።

0: ድል ሙሉጌታ ወርኦምና እግል ሕርያት ለናደለው ገዳይም ምናድሌንቱ ክህቱብ ክሱስ ንዳል ሕርያት ዲብልትሃጌ ክና ልብል
1: ናይዋ ኣና 1978 ወዲ 14 ሰነት ገለ ፈገርና ሰውረት ዘየተ ክንደቤልና ብኣጋርታ ብል ናይ ሰሎምና ገበይና ኩሉ ስክ ኣፍ ዓበት ብኣጋርታ ኣቴና ምን ኣፍ ዓበት ዓረቤት መፀያና ዓረቤትና ፃመንተብሎ ብሊቓት ብሊቓት ገለ ምስለና ዋልድ ኣልና ምን ብሊቓት ኣለን ካብ ወዲያ ለልበሃላ ናይ ደቡብ ሓቆም መፀያ ፊተውራሪ ንሕና ማህሚመት ገስና ማህሚመት ዓሊምና እንተላለን ደህለና ኣሊ ናይ ወራር ናይ ማርሳ ጉልብብሮ ናይ ማርሳ ተኽላይ ቦ ትመፃ ንሕና ኣይዋ ኣቦ ምን ሰሓብ ሸነኽ ሓሊበት ገለ ወዴና ምን ሓሊበት ሄኒ ኣራግ በፃሕና ዲብል ወቅትሊ ጀፈት ሻዕብት ናይ ጀፈት ታሕሪር ትልዓላህትል ኣካናት ኣዘ ንሕና ሎም ናይ መነመንተን ኢናኣምረን ላኪን ሓተ ወጠለን ገለብ ትበሃል ምኒና ከማን ገለ ዝፈግሮ ኣለዎ ጌሶው ምስሎም ተሓበረው ዲቡ ንድህለና መስላሓት መንደቕና ወክፉፍ መፅአና ገለገለ ዕብል ኣበሎው ዓጠቕና ወላ ናይ ወጠለን ገለ ወብዕዳን ክማን ኣለዎ ገብእ ህተን ምስሊ ጀብሃት ተሕሪር እንዳተሓረበው ጌስ ንህለው ናሀ ኣሰሮም ፅርግያ ንሸካ ኣልና

ኣሰክን እንደበልና ሰክ ኣራግ ሓሊበት በፃሕና ሓሊበት ሓቆ በፃሕና ሓሊበት እንደህለናየ እግል ወራር ናይ ድፋዕ ገብእ ዕጨይ ሙሉእ ትልዓላ ኣሊ ሓሊበት ምኑ ንፈረር ክለ መረት ጅምዕል ንፈረር ዓረቤት መፃና ወንፅእን ወለናባልት ካምቦድያ ሂኒ ትሓት ንዓለያ ህተን ወናብራ ገለ ወድያ ንዓላ ህተን ክን እንደቤልና ሃር ምን ሓሊበት ኣራግ ኣራግ ብዙሕ ገሴና ሓቆኹ ምን ኣራግ ተውዚዕ መፀት ለን ናይ ቪየትናም ሓቆ ወዛዓ ወንሕና ከማ ንወዛዕ እንደቤልና መፀውና ብዓልፎ ዘይሓሽም ሓምስ ነፈርቶም በሉ ሓቆ ብግሳም ቤት ምሰውራ ቤሎምና ላብ ተረፍና ውሕዳት ቶም ተረፍና ልዓልና ዲቡ ላኪን ቤት ምሰውራይ ንኣተ ንቤልና ሓይልታት ምስለን ንደቤልናኹም ብል ኣዘይ ብድሆ ትበሃል ህለት ኣዘይ ገበይ ዓለታኒ ኣቦ ሸነኽ ናቕፋና መፃና ሳሕል ለገይስ ሳሕል ወናቕፋ ለገይስ ናቕፋ ኣና ሄኒ ብርጌድ ሰብዒን ወሰውዕ ዳርጋ ከም ነፈርቶም በፅሐና ዲቡ ናቕፋ ጓል ደንደን በፅሐኒ ብርጌድ ሰብዒን ወሰውዕ ብርጌድ ሰብዒን ወሰብዕ ኣክር ሰብዒን ወስዕታ ናይ ተወግሶ ናይ ናቕፋስ ቁሩብታ ፀናሓናሃንዲ ኮን ተወግሶ ናቕፋታ

ጥረን ኣይታን ከዕላ እግሉ መራ ዘቦጦ በደባበት ውሕና ንሪዮ ምንክን ንሪዮ ከላስ ዘይሃላ ምሉእ ዋን ሓሪ ዝዘበጥ እዚ ዲቦም ከረው ምንወከየን ካ ክንዲ ንሪኢ ኣለና ምናወከየን ጠዋል ግለና ይና ቀልውዎም በለቱ ሕና ምን መዓደይ መሓዝ ኣስካ ንስአ ጠዋል ርዳእ ርዳእ ንትበሉ ዲባ መፂ ዲባ ሕና እዚ እምበልሶም ግለዎም ወዲብ እላ መረት እላ ለጋዝ ብዙሕ ኣልይኮ ንድኦም ጋዝ ለክፈ ውዲብና ወዲባ ጋዝ ማስኬራ ዋድያ ማዓና ናይ ፍሓም ያለ ማስኬራኩም ውደው ባሃልና ማስኬራ ወዴና ላኪን ርባ ኣቕለሎዩ ብዙሕ ናይ እልለ ግል ተምሃሮ ወድዎ ትመስለኒ ቃሸቦም ግል ደርጊ ቃሸቦ ሶቪየት ኣሊ ጠዋሪ ሸማማ ወዴኩም ልትበሃል ዓላ ላኪን ሕና ናይ እለ ግል ተምሃሮ ናብ ቤዕ ወገለ ግኣካ ድሓን ግኣና ኮያለ ዲባ ግድም ሸፋፍና እቶም መፅውና ውሕና እዚ ሕና ፍርሰት ረከብና ዝደብሪ ፀባቕና ወይ ምክልካል ትሕና ዘህጁም ኣለብናኒ ንከላከል ዲባ ተግሪባን ሸሃር ገብእ ወላ ሰለስተ ኣስቡዕ ስካብ ኣለብና ላሊ ሰዓት ክልአ ክልአ ለህጅሙና ዲባ ውሕና ዲባ ዝፋዕሕና ላኪን ኣኬነት ክኒ ከምሰልላ ስከት ኣኬነት ብና ኣይተ ዲቦም ዲባ ንእቴ ተገሎም ግኒና ንገቢ ናቐብል ምና ላመ ከም መፀናፀኒት ግሊ ዝፃግዖ ዲባ ወገለ ኣሎም ወዲ እዚ ኣብርሃም ሮንኬት ብሎ ኣብርሃም የማንል ክበሃል ኣብርሃም መስርዐና ዓላ ዲባ መራ ፋርስቱ ጣልገ ዘብጥ ይመስል ዲቡ ካ ወኩል ዶል እዚ ዲባ ዶላ ምንኬን ንረዳት መፀና ኣርበጂ ገለምንኦሮ እቲ መራ መስርዕቱ ኣርበጂና ሰኣ ወዛብጥ ዶል ዛብጣ ፍሁ ይፈትሓኒ ምስላ ሰዓይ ወገል ዓላፉ ዳብድ እንቱ ዛብጣ ዘንደን በይረምኒ

ክንቲ ኩሉ መስርዕ ኣለው ጋድም መስርዕ ገቡ ከላስ እዘ ፀጋዓው ዲብኩም ዋእካና ምንታት ባልቀተ እይተርአየኒ ወይ ማ ጉሩም ይተፈግርትናኒ ከላስ እባ ኣናብላ ለክፍ እዚ ዛሃራ ብርሃ ፍትሒ ግልየ ሄኒ ፍትሒ የ ዘህቱ ለእካን መራ ልይታ ረያምታ ወድህርታ ግልልካ ህቢን ግል የልብለኒ ኣዳሊ የልብለኒ ኣዳልሉ ወለክፉ ወጠዋል ዲባ እዚ እንትልፋፍ ድማና ድገለብና ግለተልፉፈ ዲብና ሓዘው ብለልፈዋ ውሕና ቅዱማ ሕና ምና ጀማዓትና ከላ ዛርእ ለጥለቅ ብላ ሰምዐሉየኮ ፍገሮ ብሂሎም ብልብለኒ ግለ ድማናይ ፍገሮ ብሂሎም ብሂሎኒ ኣስአልኮ መፀኮ ካልእ ዶል ግለ ድገለ ብሂለኒ ኣስአልኮ ሃየ ንፍገር ንፍገር ህቱ ከላስ ንፍገር ከበጋኒ ብሎ ንፈግር ግናይ ዝበጥ ጀማዓትና ምንሓርና ኣለው ግልባብ ደው ነግበሎም ቱ ብል ስዕት ቢልኮ ኣይ ወሰኒ ውደኪ እስዔ ውግላ ምንሓርና ኣለዎ ስእል ህቱ የተርፍ እታእካ ምስለ ጀማዓትና ይመፃኒ ይኸው ከልመፀለ ጀማዓትና ኣቀምቶም ይመፃም ስሎም ከወዳ ኮንደ ይፈግራም ስናኒ ከላስ ይኸው ኣ ነገልቡ ብሉ ድማ ንድገለብሉ ካ ንሕና ኣነዲባ እቲ ዝበወጣ ድማ ንድገለብ ንዝባጥሉ ወገለ ምብል እባ ዝዛበጥሉ ኣክር ቅምብለት ባኮ ትትከሬ ቅምብለት ባኮ ደወልከሬ ተሓስባ እዚ እንደ ጀርሕ ኮ እንደ ፃብጠውኒ ከዚ ኣስመራ እተሻዕሪ ኣስመራ ግል ዝሓብውኒ ንብል ወመፅአና ወከላስ ሚቱ ንተይረሮ ፈጅር ንብል ዲኮን ለደወለ ፍርሰት ኣለብናኒ እትላ ውቃት ላ ትመስለኒ ዋላ ንሃራ ቀዳሚት ማዕርፍ ላዓከሳ ጥለግ ናይ 8 ሓተ 81 ንምብላ ምን 40 ጋፅ ለዓል ምን 40 እስ ከምሲን ላዓከሳ ፈቐትቱሉ ለይት ዘባጣትሉ ወስብሓናላ እተባክና ልከረ ለላዓክስ ወምንሓርና ልኦው ቀዳምና ልከረ ዘብጥ ወእተባክና ዲብ ሓተ ላሊ ብላካ ዲብ ሓተ ላሊ ሓስቱ ክኒ ዲብ ንዓልበን እዘ ንዓልበን እትራስና ከረየ ዲኡ ምብል ጥሽ ትብል ሓተ ኪልኤ ንዓልብ ከላስ ክኒ ባፅሓብ ኣይ መወስታቱ ዘንም ዲብና እዘ ዲብ ካለ ትመፅእ ተምራ እትና መፅእ ለየ ትምብል ከየንትለይ ኣህዱ ለይ ለመፅእ ተምራ ጠዋሊ ክኒ ወደ ዲብ እላ ዲብ እላ እዘ ገድም ምን እላ ዲብ እላ ዳርጋ እንታ በሎቱ ዲኢለ ሕና ፈልከት እንደ ይምብል ምንላእካያና ሕና ግንላከይ እወል ሽዋ ያቀቡ ብሕድ ሕና ካልእ ልክርን ወለድ ቀጣ እንታይኮን ተኣጋድና ግሊንንቀም ኣዋል ክሱሰን ግሊንላከ ምልብሉና ልጃገረድ ነው ኣለይ ኣዋልድ ወእጀኒቶም ዝሃለው ሓብል ክነፈር ለማረክናሆም ወላ ዛባጠው ለመወተው ሰልሰለስ ሓብል ዋድያም ድንቶም መፁና ኣጀኒት ወፊ ተውራሪቶም ግላኣስሩና እንደበሎ ከላስ እዚ ኣዋልድ ኣ ነፈር ኣዋል ኩሉ ማምኖዕ ልካየት ውክሱሰን ኣዋልድ ላሓዛ ልምፃእ ወክኒ ክኒ ልበ ላሓሸክሽ ወከላስ ክኒ ዲብሕና ዲብ እላ ሱሳይ ወራር ሽወያ ደዓፋ

0: ቋርሻቻ ወራራ ዘታን አትያል ህለና ለድፋዓት መድረሳት አድሃ ሰዓት 10 መጻ መጻ በለውና ወድፋዓትና ጸበጥና ሰበሸቀን ሐላልና አዘዲብና ድሃንት ቀሊል ትላላላ ሰራዎች ለመጻ አባት አበቱ ወብራሸቶቱ ማይ አለቦ ገለታት ሐር ሐወሬና ሆሽን ለመልአው ገለታት ለዓላ እላ ንዓዳይተ ለናይ መንቱለ ላኪን ገበይ ህታም ተምርገድ 23 አለው ላሉ ወምዕል 4 ምዕልተም 5 ምዕል በልዕረ ላሉ ወምዕልተን ለዓረቤታት ኩለን ስርዓተ ናይ ኣምሓራ ዲወላኣታያ ላድሽ ኩሉ ቦት ላዓላ እል ሓኦ ከለስና ፀረ መጥካዕቲ ኣንበትና ሓኦ 3-4 እዮም እዮም 15 ሸርክልኤቶ ወራር ናይ ሻቸ ወራር ኣንበታ ብላሸ ንክባርካ ኣዘ ሓኦ 4 ምዕል 5 ምዕል ሀ ንሕና ፀረ መጥካዕቲ ወደና ማን ትብሎ ወደና ነፃ ወደና ላ ቀድሜና ኣይዋ ዓስር ሰማንሀ ናይ ሓልሓል እላ ሓቆብሸና ንሕና እላ ወጠለን 74 እንታ ትበሃል ዓለትናሕና መን ትብሎ ፈገርና እሊ ናቕፋ ታታ እላ ታባ ውፍያት ወገለ ትበሃል ምናምንታሓታ ንሕና እንደመፃና ተኽ እንደቤልና ናይ መሰ ሰበት መፃና ሆ ኣቴና ፍጋር ኣለብካ ገል ኣለብካ ሻሻ ወራራ ዘዲቡ እኪታ ልዓለት ናሕና ኣካል ዲብራሾካ ትሸይን ናብራኻ ሰዓት 8 እርድ ሓቆፀል መተታተኣትየካ ዲባ ትውዕል ወትመየ ዋልሓበት ምስል ሬሳታት ናይ ኣምሓራ ሀ ሙሉእ ትህቱ ናይ ትክሰ ብላ ናይ ትክሰት ኣልዓልና ኣዘ ህቱ ሙሉእ ትልዓላ ኣዘ ከም ጨርቃን ስካብ ኣለፍካ ንላለ ክን እንደቤልካታ ተረተርቶም ወዲብና ናይ ማንቶም ከማን ናብራ ገበይ እንደሰሓተው ዲባ ኣምሓራ ኣተው ፀብጠዋል ለምስል ናብርሆም ላኪን መራሕ ጋንታ ወዲ ገሬ ንብሎ ኦሮም እንሎም ኣምሓራ ላማይት ክን ሰክባ ሰበት ዓላ ህቲ ናሕና መስለዩ ቅነፅ ቅነፅ ቤለዩ ክን እንደቤለ ተምተመዩ ወህቶ ሓርሓ ቆርአዩ ኣምሓራ ጋባ ክን ከምሰለለይ ተመን ትብለ ብላ ሰበት ዘበታ ማይት ዓላ ወክንታት ዓልዓለት ኣዘ ዲባ 6 ምዕል 5 ምዕል ሓቆ ደኩ ኣና ከም ጀዲድ መን ትብለላ ዘበጥኩ ምና ፈገድና ላሊ
1: ሓቆ ሳድስ ወራር ለመፃ ስቱር ወራርቶ እሊ ደርጊ ካልኣይ ገፅ ሳድስ ወራር ልብሉ ላዕላ ወምናድሊን ሳብዓይ ኣው ስቱር ወራር ልብሉ ላዓለውቶ ወዝያደት ህየ ዲብ ድማ ናይ ጀብሃት ናቕፋ ወሓልሓል ገባዕላ እተወክድ ልሀይ ውሕደት ካራ ዛህራ ዲብ እልባካት እሊ ሰበት ዓለው እቤክሱ ስቱር ወራር ዲብ ትተሃገ ዛህራ ክና ትብል
2: ሳልሓተ ከማን ሳልሓተ ሕና ከየን ዓና ምንሳሕል ዓና ምንሳሕል ግረዳት መፃና ዮም ክልኤ ሸር 7/83 ምን ዜሮ ንፅዓን መካይን መሓዝዓን ሰባ መፅእ ሓፃን ሰባ መፂ እትላ እትጃ ማዓርፍ ኣለመሓል ናይ ዘራ እተየና መስለና ነዘን ብዙሕ ምረይ ኣኮን ርኢ ብዘራ እተየና ወእቡን እተ ዮም 7 ትመስለኒ ኣካን ሓተን እተ ዲባ ድማና ወድገለብና ሓርብ ዋሕና ኣካን ሕና እተየና ኣባ ለሊፈህመዎ ላንስዕበምን ኢና በለቱ ምና ባልና ብለ ትጃ ኩር ልባር ሓርብ ኣፅሕናዊ ኩር ላኪን ኣካና ስሜታ የምኒ ዲባ ሓርብ ተጊል ወደና ብዙሓ መስተሸደውምን ኢና ወምና ቂለን እዘቶም ሓቆሓተ ዶልሰ በራይ ለተክሎት ከኒ ጠዋል ምና ንሃር ሙሉእ እስሮም ድንስዐ ከልኣና ዲባ ኩር እምባፅሕ ትጃበርካት መስለኒ ኩር ሓቆ ባፅሕና ዲባ ማራ ሸዲድ ሓርብ ገቢ እዘ ምን ኢና ዝተፋገሮ ገሌታይ ውሕና ጃሪሒን ወሻሃዳ ብዲብና ናቓስና ሕናማ ከላስ

0: behind. Big opportunity here from Gerben Tyson. I think it's fair to say so many runs in have been compromised here.
1: Sean's in the good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back, is a great place to be with this.
0: Lotto in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Billy and Gamay wins it for Intermarché. 1-2.
2: ኣብ 1991 ኤርትራ ካብ ገዛኢ ስርዓት ኢትዮጵያ ሓራ ድሕሪ ምውፃእ ኩሉ ዓውርታት ስፖርት ብሓፈሻ ቅድም ብሽክለታ ድማ ብፍላይ ኣብ ውሽጢ ሓፂር ግዜ ውዳበኡ ኣዕርዩ ንጥፈታቱ ጀሚሩ ኣብ ትሕቲ መግዛእቲ ክካየድ ንፀንሐ ውዳበታት ቅድም ብሽክለታ ናይ ምሕደራ ኣድላይ ምትዕራይ ብምክያድ ብዝለዓለ ውዳበ ዝቕፅለሉ ባይታ ተፈጢሩ ድምና ጽነት ኣብ ትሕቲ መግዛእቲ ስርዓት ኢትዮጵያ ዝካየዱ ዝነበሩ ውድድራት ኣብ ኣስመራ ዝተሓፅሩ ብምንባሮም ድሕርና ጽነት እውን ውድድራት ብሽክለታ ኣብ ኣስመራዩ ስሩዕ ቅርፂ ሒዙ ውድድራቱ ፈሊሙ ንመጀመርያ እዋን ዝተካየደ ውድድር ድማ ብስምባሕቲ መስከረም ዝተሰሜም ኣብ ራብዓይ ወርሒ ድሕርና ጽነት ዝተካየደ ቅድድም ብሽክለታ እዩ።
3: ቅድድም ብሽክለታ ኣብ ሃገርና ብፍላይ ካብ ድሕርና ጽነት ኣብቲ 91 ከባቢኡ ጀሚሩ ናይ ውሽጢ ሃገር ጀሚሩ ማለት እዩ። ስለዚ ኣዝዩ ውዕውዕ ኩነታት ምስ መጀመርያ ናፅነት ሰብ ብምንባሩ መጠን ኩሉ ሓራ ኮይኑ እቲ ህዝቢ ነፃወፅ እዩ። ኢቨን ዋላ ተቃዳደምቲ ንሕና እውን ተቃዳደምቲ ኢና ነርና ኣብቲ ግዜ እቲ ናፅነት ተሰሚዕና። ምክንያቱ ቅድሚ መግዛእቲ ዝነበረ ዋላ ልምምድ ክንገብር ኣዝዩ ኣሸጋሪ ይሕለፍ ዝበሃል ወረቀት ጌርካ ትኸይድ ጫማካ ትፍተሽ ገለ ትፍተሽ ኣብ 90 ከምኡ 89 90 ከምኡ ነርናስ ኣብ 91 ሙሉእ ናፅነት ተረኺብና ነፃ ኮይና ክንወዳደር ኮልና ንዓና ዓብ ሞራል ነይሩ። ነቲ ህዝቢ ምስ ናፅነት ተደማሚሩ ኣዝዩ ናፅነት ዝነበሮ ናይ ብሓቂ ኣዝዩ ውዕውዕ ውድድር እዩ ነይሩ ማለት እዩ። ድሕሪ ናፅነት ንክንገልፆ ከለኹ
4: ካብቲ ዝገርመካ ቅድድም ብሽክለታ ካብታ ናፅነት ዝተባሃለትላ መዓልቲ 91 ሃይሉ ብቁልጡፍ ናህሪ ዝተበገሰ እዩ። ናህሩ ከይጎደለ ከዓ ስጋ ሕጂ ዝቕፅል ዘሎ ዓውዲ ስፖርት ኣብ ኤርትራ እቲ ቀዳማይ ኣብ ቀዳማይ ደረጃ ዝስራዕ ቅድድም ብሽክለታ እዩ። 91 ናብቲ መጨረሻ ስኮርሶ ቅድድም ብሽክለታ ጀሚርና እቲ ናፅነት ከሎ ጌና ኩሉ ነገር ከይተዋሃደ ከሎ ኩሉ ነገር ስዕዩኡ ከይጀመረ ከሎስ ቅድድም ብሽክለታ እዩ ጀሚሩ ነይሩ። ምክንያቱ ሓያላት ኣፍቀርቲ ቅድድም ብሽክለታ ስለ ዘለዉ ሓያላት ደገፍቲ ስለ ዘለዉ ቀልጢፍ እዩ ብናህሪ ጀሚሩ። ከም ውፅኢቱ ከዓ ኣብ 92 መጀመርታ 92 ንመጀመርታ ግዜስ በኽሪ ፕሮፌሽናል ፀወታ ኣካይድና ኣብ 93 ኣብ ውሽጢ ሃገር ንግብፂ ዓዲምና ቅድድም ብሽክለታ ኣካይድና 92 ከዓ ኣብ ሱዳን ከይድና ተፃዊትና። ስለዚ እቲ ናህሪ ናይ ቅድድም ብሽክለታ ዝነበረ ናይ ብሓቂ ዘሕጉስ እዩ። ፍረናቱ ከዓ እዩ ስጋ ሕጂ ብናህርን ብዕብትን እናቐፀለ ዝኸይደሎ።
2: ኣብ ኤርትራ ቅድም ብሽክለታ ደቂ ኣንስትዮ ኣብ 50ታት ከም ዝጀመረ መዛግብቲ ታሪክ ይሕብሩ። ድሕሪ ናፅነት ድማ ምስቲ ህዝባዊ ግንባር ኣብ ግዜ ቃልሲ ዘተኣተዎ ፀውታዊ ማዕርነት ኩሉ መድያዊ ሱታፌ ደቂ ኣንስትዮ ዝተባባዕ ብምንባሩ ቅድም ብሽክለታ ኣብ ነፃ ኤርትራ ቀልጢፉ ክጅምር ክኢሉ ደቂ ኣንስትዮ ተቀዳደምቲ ንብሽክለታ ከም ምንጪ መጓዓዝያ ብብዙሕ ክጥቀማላ ስለ ዝጀመራ ቅድም ብሽክለታ ንምጅማር ምቹእ ኩነታት እዩ ተፈጢሩ። ቅድድም ብሽክለታ ኣብ ፈለማ ዓመታት ናፅነት ብቕልጡፍ ይዓቢ እኳ እንተነበረ መብዛሕትኡ ዓበይቲ ውድድራት ከምቲ ኣብ ግዜ መግዛእቲ ኢትዮጵያ ኣብ ከተማ ኣስመራ ዝተሓፅረ ክኸውን ግድን እዩ። ካብ ኣስመራ ወፃኢ ዘለዋ ከተማታት ኤርትራ ነቲ ነዊሕ ዓመታት ዝተረስዐ ውድድር ካብ ባሮ ተበጊሰን ዳግም ንምህናፁ ዓብ ስራሕ ይፅበየን ነይሩ። ምስ ግዜ ውድድራት ብሽክለታ ኣብ ዝተፈላለዩ ከተማታት እኳ እንተጀመረ ደረጅኡ ክሳብ ዝመዓረ ግን ግዜ ክወስድ ግድን ነይሩ። ህዝቢ ዝሰረቱ ስፖርት ቁልጡፍ ዕብየት ከንፀባርቕ ግድነታዊ እዩ። ደገፍቲ ቅድም ብሽክለታ ኤርትራ ብዝነበሮም ልዑል ፍቕሪ ንውድድራት ድምቀት ኣብ ምውሳኽን ምዉቕ ኮይኑ ንክካየድን ልዑል ግደ ተፃዊቶም። ብዘይ ካብቶም ተፃወቲ ዝድግፉን ፍናንን ሞራልን ዝህቡ ዝነበሩ ተዓዘብቲ ንድምቀትን ምቆትን ናይቲ ውድድር ናብ ዝለዓለ

0: ክግበሮ ነሮ ምክልኻን
1: ፀወት ምዕባል
0: ካብ ዝኾነ ናይ ጎዳኢ ቦታ ንኸይከዱ ምቁፃር ስጋዓው ቋፅሮም ነይሮም ማለት ኣብ ትሽዑ ግዜ ዝነበረሉ ግዜ ኣብ ዝተፈላለዩ ቦታ ንኸይከዱ ድሕርከይ ይስከፍቲ ፀወታይ ባል ከምዚ ጌርካ ገብሮ እንድሕር ዛ ሓደ ንያላ ሆቴል ከምዚ ሳዕስዑ ገለ ንድሕር ተባሂሉ ከምዚ ምሳሎ እቶም ደገፍቲ ዝፀልእዎ ከምኡ ስጋዕ ከምኡ ነቲ ደገፍ ሓይሉ ነይሮ ማለት እዩ ስለዚ ምቁፃ ናይቲ ንስፖርት ከማ ደገፍ ዓብሃሉ ነይርዎ ኣብ ትሽዑ ንሕና ዝነበርናሉ ግዜ ደገፍቲ ከዓ ስጋዕ ገዝኦም ኢና ንኸይድ እቶም ፀዋት ስጋዕ ገዝኦ ብሽከታ ሕፀባ ገለና ጠጠው ኢልና ንሪኢ ንሕልዎን እቶም ብሽከታ ከ ንሕልዋ ነረ ብሽከታ ከይስበራ ብሽከታ ገለ ከይኮና ሓፋ ኣቢልካ ኢና ዚ ብሽከታ ሓላው ተገብረና ሕጂ እቶም ደገፍቲ ብጉቢኦም ዝኸዱ ነርና ማለት እየ
2: ደገፍቲ ቅድም ሸታ ናይ ኤርትራ ፍሉይ ትርጉም ኣለዎ ኣብ ውሽጡ ይኹን ኣብ ደገ ክንከይድ ከለና ማለት እዩ እቲ ደገ ክንከይድ ከለና ንሕና ስለናትና ዝኾነ ብዙሕ ርዝነቱ ትዕቤቱ ኣይረአየካን እዩ ብቶም ካልኦት ሃገራት ክግለፅ ከሎ ብካልኦት ጋዜጠኛታት ናይቲ ኣውዲ ስፖርት ክከታተሉ ዝመፁ ክስንዱ ዝመፁ ክረአዩ ከሎ ትርጉሙ ይርዳእካ ማለት እዩ ኣብናትና ከ እንድሕር ኮይኑ ናይ ባሓቂ ዓብ ተራእዩ ዘለዎ ካብ ዝኽርታተይ ንድሕር ክመፅእ ኮይነ ኣነ ተቃዳማይ ዝነበርኩሉ ንድሕር ክዛረብ ኮይነ ዳርጋ እቲ ውድድር ክሪኦ ንድሕር ኮይነስ ካብ ከይሓስኩ ካብ ተዓዘብቲ እየ ዘንብቦ ነይረ ምክንያቱ ኣለዉ ገሊኦም ተዓዘብቲ ፍሉያት ብንግህኡ ከምዚ ናይ ሕጂ ኣይንረኣዮ እቶም ቦታ ወሰናስን ዝነበራስ ንኸይተሓዛ ኣንጊሆም ወፍሩ ምክንያቱ ክሪኦ ከለዎም ቅድሚት ናይ ሽዑ ፅርግያ ትማርሻ በዲ ይመልእ ነይሩ ንድሕሪት እቲ ቅድሚት ቦታ ንኸይተሓስ ቅድሚት ንጉ ክትመፅእ ኣለካ ኣነውን ዓዛባይ ከለኹ ከምኡ ነረ ማለት እዩ ሕጂ ክትሪኦ ከለካ ካብ ናቶም ፋሻል ኤክስፕሬሽን ከይተረፈ እቲ ውድድር ተንብቦ እቶም ዕሉላት ደገፍቲ እንድሕር ብፍላይ ርኢኸዮም ልካ እቲ ፀወታ ኮፍ ኣቢሎዮም ዝነብሩኻ ብመንፅር ኣነ ሕጂ ናይ መወዳደርተይ ደገፍቲ ኮይኖም ክሪኦም ከለኹ እዩ እሶም ንዓና ከዓ ከም ደገፍቲ ኮይኖም ዝህቡካ ሞራልካ ናይ ባሓቂ ዓብ ተራእዩ ዘለዎ ብዘይ ቃልዓለም ማለት እዩ ምክንያቱ ኣብቲ ናትካ ትገብሮ ምንቅስቃስ እዚ ናትና ሕጂ ሰርኪት ብልምልል ነዊሕ እዋን ተፃወትናሉ ነይሩ ከመይ ዓይነት እዩ ዝኸይድ ነሩ ርኢናዮ ኣብ ናይ በረኻታት እውን ክንፃወት ከለና ብናይ መገዲ ባፅዕቲ ኮይኑ ስጋብ ታሕቲ ወሪዶም ዝቕበሉና ነይሮም ብናይ መገዲ ኸረንቲ ኮይኑ እውን ከምኡ ስጋብ ዓደከሎም በፂሖም እዮም ዝቕበሉና ነይሮም ሕጂ ምስቲ ፀናሕካዮ ከምቲ ኣዳዳማይ ኮንካ ፀናሕካዮ ሞራል ብፊዚካል ናትካ ፊትነስ ዋላ ካሊእ ንዓቶም እዳረእኻ በብቕሩብ እንዳበዝሑ ክመፁ ከለዎ ስጋ ብብታ ናይ መወዳእታ ሕንፃፅ ፍሉይ ስምዒት ኣለዎ እቲ ድርኺት ዝፈጥረልካ ከዓ ብጣዕሚ ፍሉይ እዩ ደገፍቲ ማለት ኣካል ናይቲ ውድድር ብሓፈሻ ኮይኖም ጎኒ ጎኒ ኣላይኻ ሰልጣኒ ኮይኖም ዘቕልቡኻ ኩሉ ዘስንቑኸ እዮም ኣነ ልካ ክትርጉሞ እንድሕር ኮይኖ ማለት እዩ ተርኦም ብቐሊል ኣይግመትን እዩ
0: ብሕልፊ ብቲ ዝነበርናሉ ግዜ ናይ 91 እናድከንዕል ኮይና ነብሲር የማነት ክሰል ሕጂ ከም በዓል የናዚካት ዋላውዲ ነጋሽ ስጋ ኣባጊዕ ኩንታል ጣፍ ኩንታል ዕንጨይቲ ገለ ወፍያ ነይሩ ወፍ መተባብዒ ማለት ደርሆ ደርሆ ከማ ትመፅ ያ በጊዕ ትመፅ ነ ኣብ እና ማርያም ኣብ ሞኖፖሊ ትመፅ ኣብ ሲኔማ ሮማ መፅ ነ በጊዕ ትመፅ ነ ወዲ ነጋሽ ፀላም ከብዲ ሓሚ ይብሉ ሬገን ዝብሎ ካብ መንደፈራ ፀላም ከብዲ ሒዙሉ መፅ ምክንያቱ ሓሳኻ ገይሩ ኢሉ ሬገን ዝብሎ ደጋፊ እዩ ወዲ ነጋሽ እ ስጋ ክደይ ተፍቶት ማለት እዩ እታ ፀላም ከብዲ ሓሳኻ ስለዝገብር ነቲ ኣንቤባ ክንኸጥፎ ኣንቤባ ሓሚ ተባሂሉ ወዲ ነጋሽ ካብ መንደፈራ ይብለካ ኣለኹ ስጋ ከምኡ ደገብ ዝገብርሎ ነሮም እቲ ደገብ ዝገብሩ እቲ ደገብ ዝብለካ ዘለኹ ግን ብዙሓት እዩ በዕሉ ወዲ ቀሺ መሓር ነይሮም ሕጂ ጅባን ስረን ናይ ላዕሊ ናይ ታሕትን ንሸውዓተ ኹም ተፃወቲ ገል ባሉ ወፍ እዮም ሪስቶራንት ናብ ሪስቶራንት ካስቴሎ ካስቴሎ ምዕባለ መፅ እዩ ኣብ ካስቴሎ ምሳሕ ድራር ንዝኩሉካ ፀዋተ ዋላ ንቲ ደጋፋ ከይተረፈ ስጋ ከምኡ ደገፍ ዝህቡን እዩ ደገፍ ትገብሩ ነሮም እዩ ኣብ ትሽዑ ግዜ ኣነ ዘጋጠመት እናደገፍኩ ከለኹ ኣስመራ ዓዲ ቀይሕ ኣስመራ ነ ኮርሳ ቆሪፆማ ኸይዶም የናስን ሳምሶምን ወዲያርን ሳምሶምን ቆሪፆማ ኸይዶም የናስን ወዲ ነጋሽን ደሳርን ከርክቦም እዳጎዩ ከለዉ ተጠብዮም ክምለሱ ከለዉ የናስ ወዲቑ እዚ ብርክት ተቆርፆ ኮይኑ ስምዓና ኣነ ስብሑ ተርአ የናስ እዚ ኣጉር እዚያ ካብኣ ድበኸኹ ደቂ ማሓር ሕክምና ኣትዩ ኣብኡውን ምስኡ በኸየ ማለት እዩ ስጋ ኣስመራ ኣቱ ከምዝተቆርፀት ኮይኑ ሰሚዐኒ ሳብ ኮርሰት እያ ኸማን ወዲ ንሳምሶም ይስዕርዋ እቲ ስጋ ሳምሶም ይስዕርዋ

0: ዝሓወሰት እያ በቃ ከምዚ ተሕማቕታ ሽ ሰሚዐና ኣብሉ ዘገጥመኒ ማለት እዩ።
1: እቲ ኣብ ከተማ ኣስመራ ዝካየዱ ዝነበሩ ውድድራት ብዙሓት ምኩራት ተቃዳደምትን ጭቡጥ ምወላ ዝነበረን ክለባትን ሒዙ ዝያዳ ሰሓብን ተጠማትን ጥራይ ዘይኮነ ኣብ ቀጻሊ ልምምድን ውድድርን ስለ ዝነበረ ናብ ኣህጉራዊ ውድድር ዝሳተፉ ብቑዓት ተቃዳደምቲ ንምቕራብ እውን ቀንዲ ምንጭ ነይሩ ክበሃል ይከኣል። እቲ ኣብ ናይ ከተማ ዝውደብ ውድድር ካብ ከተማ ወፃእን ኣብ በረኻን ዝስራዕ ውድድር ካብ ዓመት ናብ ዓመት ኣብ ዝዓበየሉ ዝነበረ እዋን ካልእ ንዕቤት እቲ ስፖርት ዘማዕብል ኣወዳድባ እውን ተፈጢሩ። ብምሕዝነታዊ ውድድር ምስ ጎረባብቲ ሃገራት ዝተጀመረ ተመክሮ ናይ ምልዋጥ ዕማም ናብ ኣህጉራዊ ውድድር ኣብፂሑ። ኤርትራውያን ተቀዳደምቲ ድማ ኣብ ነንበይኑ ውድድራት ስሞምን ስም ሃገሮምን ከፀውዑ ተራእዮም።
2: ናይ ብሓቂ መጀመርያ ኣብ ናይ ግብፂ ዓዲ ምና ዝፃዊትና ርና ውሽጢ ዓዲ ብድሕሪኡ ቅፂልና ናብ ሱዳን ኢና ከድና 92 ኣዝዩ ፅቡቅ ውፅኢት መፂ ማለት ካብ ዝተበገሰ ድማ ንሕና ሞራል ጌርና ቶም ትሕተና ዝነበሩ ሰንሰለት ኣሰርናትና ሒዞም እንዳተወራርሰት ቅድም ሽክታ ንክዓቢ ኣዝዩ ፀላዊ ነይሩ ማለት እዩ። ናይ ሽዑ መገሻታት ብፍላይ 92 93 94 ብዙሕ መገሻታት ነይሩ ክሳብ ዱበይ ነይሩ ዓደ ጥልያን ዝኸድናሉ እዋናት ነይሩ። ስለዚ እዚ ናይ ብሓቂ ነቲ ቅድም ሽክታ ድሕርና ፅነት ሃይሉ ንቅድሚት ክስጉም ወይ ክሳብ ዚ ደረጃ እዚ ንክበፅሕ ዓብ ተራ ነይርዎ ኢሉ ኣነ ክገልፆ ክእል በዚ ጋ
3: ኣብቲ መጀመርያ ተስዓታት ናፅነት ኮይኑ ምስ መፀ ዝገለፅከያ እዩ ከም ሃገራዊት ጋንታ ከይዳ ተኸዶ ነበረቲ ኣብ ዘንጎረባብትን መጀመርያት ናፅነት ምስ ኮነ ናብ ኢትዮጵያ ሱዳን እናኸትካ ነይሩ ዳሓሪ ኣነት ዝብለኒ ናብዚ ዝመፁ ነይሮም ጋንታታት ማለት እዩ ናትናው ንኸዱ ነይሮም ብዝተወሰነ ውሑድ ቁፅሪ እዩ። ብሓፈሻ እቲ ናይ ናሽናል ቲም ዝበሃል ስእሊ ዝያዳ ዝርዳእኒ ግን ከከይዶም ናብዚ ከባቢ ውፅእ ኢሎም ናብ ቱር ንምፅዋት ናይ በዓል ግብፂ ነይሩ ኣብቲ ሸዑ እዋን እቲ ዝገርመካ ሓንቲ ኣብ ዓመት ነራ መገሻ ናይ ቱር ኢጅፕት ዝያዳ ደሚቓ ትረአይ ነበረት። ኣብዚ ሕጂ እዋን መፂና ክንሪኦ ከለና ከዓ እቲ ታይም ፍሬም ናይ ክንደ ይኮን ኣሎ ናይ 32 ዓመት ንፁር ክኮነና ካብኡ ንድሕር ሒዝከያ ከዓኒ እንታይ ይመስል ኣሎ ርአየ ከትካ ክትፃወት ከለካ እቲ መገሻ ጥራሕ ዘይኮነ ዝረአይ ኣብኡ ትቐስሞ ትምህርቲ ብዙሕ ምክንያቱ ናብቲ ዓለም ትሕወስ ኣለኻ ናብቲ ዓለም ክትሕወስ ከለካ ከዓ ብዙሕ ዓይነት ትምህርቲ ኢኻ ትቐስም ከም ተቐዳዳማይ ከም ኣሰልጣኒ ዋላ ከም ኣለይ ኦፊሻል ተባሂሎም ዝኸዱ ኣለዎምሽ እሶምን ዝያዳ ብዙሕ ሓሳባት ዝእክብሉ ትምህርቲ ዝቐስሙሉ እዩ። እዚ ናይ መገሻ ክትሪኦ ከለካ ሕጂ ከም ተቐዳደምቲ እውን ሕጂ ዝኸድዎ ዘሎ ከም ፕሮፌሽናል ብዝሒ ድሕር ርኢኻ ኣካል ናቱ እዩ እናተሰርዐ ዝመፀ ትመሳለልሲ ድሕር ነዲቕንዮ ዓመት ብዓመት ዓመት ብዓመት ዳኸድና ንእክበን እተን ዲኬድ ንሕዘን ማለት እዩ። ሓደ ዕቑድ እንታይ ሒዝልና መፂ ካልኣይ ዕቑድ እንታይ ኣብቲ ሳልሳይ ዕቑድ ከዓኒ ናይ በዓል ቢንያም ረኪብና ኣለና ማለት እዩ። እዚ ተኣምር ነገር እዩ። ምክንያቱ ቢንያም ከም ቢንያም ዝወሰደሉ ግዜ ርኢና ኣለና ክብገስ ከሎ ኣዘ ፓዮኒር እንድሕር ርኢና ዳንኤል ናይ ዳንኤል ነበረ እዋን ስጋብ ኣብዛ ናይ ቢንያም ዝበፃሕነየ ዳንኤል ዝፈለሞ ዝዓበየ ስእል ብሽክለታ ኤርትራ ኣብ መድረኽ ዓለማዊ መድረኽ ኣብዚ ናይ ቢንያም በፂሕዎ ዘሎ ድሕር ርኢናዮ እቲ ስእሊ ዝኾነ ዜጋ ተገንዚቡ ሲ ኣብ ኣእምሩኡ ሰሪፁ ዘሎ እዩ።

0: ኣብ 98 ብምኽንያት ውራር ወያነ ዝዓበ ዕንቅፋታት ንገስጋስ ስፖርት ሃገርና ዘሰናኽል ፍጻመ እኳ እንተነበረ ቅድድም ብሽክለታ ገስጋሱ ብምቕጻል ናብ ኩሉ ኩርናዓት ምስፍሕፍሑ ኣይቋረፀን። ኣብ 2001 ብምኽንያት 10 ዓመት ናጽነት ኤርትራ ዙር ኤርትራ ከም ዝተኣቶ ስለዝተገብረ ተሳታፍነት ዝተፈላለያ ዞባታትን ከተማታትን እናዓበየ መጺኡ። ብዝያዳ ተቐዳማይ ዞባ ደቡብ ኦሎምፒካዊ ዳንኤል ተክለ ሃይማኖት ዞዲ ሻምፒዮን ኤርትራ ምስ ደፍአ ዞባታት ብዓቢ ሞራል ልዑል ናህርን ዝግዝግሳሉ መድረኽ ተኸፊቱለን። ካብ 2009 ጀሚሩ ድማ ኣብ ዘቤታውያን ተቐዳምቲ ጥራይ ተሓጺሩ ዝነበረ ዙር ኤርትራ ኣፍሪቃውያን ሃገራት ብምዕዳም ብማሕበር ቅድም ምሽክለት ዓለም UCI ናይ 2.2 መልክዕ ሒዙ ናይ ኣህጉራዊ ውድድር መልክዕ ክሕዝ ክኢሉ። ቅድድም ብሽክለታ ኤርትራ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንክበፅሕ ድማ ዙር ኤርትራ ዘይነዓቕ ኣበርክቶ ዝነበሮ ውድድር እዩ።
1: እዚኣ እቲ ኩሉ ግዜ ንሓስቦ እዩ። ናይ ኣጋጣሚ ኮይኑ ኣብ ፈላሚ ዙር ኤርትራ ኣብ 2001 ስለ ዝነበርኩ ኣብቲ ዝውድኣሉ ነበረ እውን እቲ ናይ ዙር ኤርትራ ማለት እዩ ናይ ውሽጢ ሃገር ሎካል ራይደርስ ጥራሕ ዘሳትፍ ነበረ ዳርጋ ብዙሕ ተሳቲፍ እየ ኩሉ እቲ ናይ ሽዑኡ ዝነበሮ ፅልዋ ምክንያቱ ከም ዙር ኤርትራ ታሽሙ ንሪአ ኣብ መላእ ሃገር ፅልዋ ሕድር ነይሩ ኣብቲ ቀዳደምቲ ኣብቲ ሕብረተሰብ ውን ንቕሓቱ ኣብ ስፖርት ብዙሕ ተራእዩ ተፃዊቱ ሕጂ ሱ ምትራፉ እቲ ፅልውኡ ንሪኦ ኣለና ብዙሕ ጎዳይ እዩ እቲ ዓለምለኻዊ መልክዕ ሒዙ ከይድሉ ኣብ ዝነበረ እውን ኣብቲ መጀመርያ ናይ 2009 ከም ናይ UCI ውድድር ተመዝጊቡ ዝተካየደሉ እንድሕር ርኢና ኢኸ ፅቡቅ ነገር እዩ ምክንያቱ ዕድማት ጋንታታት ሃገራት መፅአን ዝሳተፍዎ ስለ ዝኾነ ቀንዲ ቀንዲ ግን ብንኡስ ኣቕምና ከነካይዶ ንኽእል ውድድር ክንሱ እቲ ናቱ ኣድቫንቴጅ ዝዓቢ ክንሱ ኣብዚ ሕጂ እዋን ዘይምክያዱ ኣብ ብሽክለታ ኤርትራ ሃስያ ኣኽእትሉ እየ ዝብል
2: ብሓፈሽ እቲ ውድድራት ሽዑ ክዝክሮ ከለኹን ሕጂ ዘሎ ውድድራት ንኣዝዩ ሰማይን መሬትኒ ፍልለይ ኣለዎ ምክንያቱ ለኳል ዝበሃል ናይ ዙር ኤርትራ ነርና ኣዝዩ ከቢድ ውድድራት ካብ ኣስመራ ክሳብ ባሮንቱ ዝበዝሕ ዘርጋሕ ባዕሉ ኣስመራ ዓዲ ኋላ ባፃ ኣስመራ ኣብ ሰዓት ስለ ዘየለ ብዙሕ ክዛረበሉ ናይ ደፍርኒ ሽዑ ግን ኣዝዩ ንዓና ነቶም ሽዑ ተቃደምቲ ነበርና ምስ ዕድሜና ዝነበረን ነቲ ደገ ወፂኢኻ ንክትፃወትን ኣዝዩ ሓጋዝ ነይሩ ምክንያቱ ኣብ ዓድና ኣዝዩ ከበድቲ ውድድራት ፈታን ውድድራት ስለዝነበረ ምስ ዘሎ ናይ ሃገርና ቀማምጣ እውን ናብ ካልእ ሃገራት ከድና ኣብ ንፃወተሉ ግዜ ኣዝዩ ሓጋዝ ከም ዝነበረ ኩሉ ተቃዳማይ ዝፈልጦ እዩ ስለዚ ዙር ኤርትራ ናይ ብሓቂ ነቲ ዝነበረ መገሻታት እውን ዓብ ድርዒ ኮይኑ ወይ ዝብል ኣነ
0: ማሕበር ቅድም ምሽክለታ ዓለም UCI ንዕቤትን ፅልዋን ኤርትራ ኣብ ቅድም ምሽክለታ ኣብ ግምት ብምእታው ኣብ ውሽጢ ሃገር ደሚቆም ንዝወፁ ተቀዳምትን ኣሰልጥንትን ኣብ ማእከል መሰልጠኒኡ ናይ ማህደረ ስልጠና ዕድል ዝረኽብሉ ኣጋጣሚ ፈጢሩ ከም ውፅኢት ናይዚ ኤርትራውያን ተቀዳምቲ ካብ ሃገር ወፂኦም ምስ ኣብ ዓለማዊ ዙር ምዝነጥፋ ክለባት ናይ ምፅዋት ዕድል ዝረኽብሉ ባይታ ተፈጢሩ ምስ ኣውስትራልያዊት ክለብ ኦሬካ ግሪንጅ ክፅምበር ዝኽኣለ ዳንኤል ተክለ ሃይማኖት ናይ ፈለማ ኤርትራዊ ፕሮፌሽናል ተቀዳማይ ውን በቂዑ ኣብ 2012 ኣብ ቮልታ ስጳኛ ዝተወዳደረ ዳንኤል ተክለ ሃይማኖት ናይ ፈለማ ፀሊም ኣፍሪቃዊ ኣብ ናይ ግራንቱ ውድድር ዝተኻፈለ ብምዃን ታሪክ ሰሪሑ
3: ማለት ፅቡቅ ዕድል እንድዩ ኣጋጢሙ ኣብ ዝተፈላለየ መዓልቲ ኣብ ዝተፈላለየ ዓመታት ማለት እዩ ቅድሚና ዝነበሩ ውን ነሮም እዮም ኣብ ጋንታታት እቲ ናይ ሲኣይ ዕድል ግን ብኣይ ጀሚሩ ብኡ መጠን ከዓ እቲ ትምህርተይ ወዲአን 3ለስተ ዓመት ኣብቲ ዝብፃሕ በፅሐሎ ማለት እዩ ስለዚ ብዙሕ ፃዕሪ ድኻም ኣሕሊፈ ቅድሚኡ ኮይኑ ወይን ኣብዊ ናይ ሓመኩን ብዙሕ ቀሲመ ቲ መድረኽ ዝትምንዮ ዝነበርኩ ስለ ዝበፅሕኹ ናይ ባሓቂ ዓብ ዕድል ፈጢርለኢና
4: ብዝተፈላለየ ምክንያት ክወፁ ክገሹ ገለ ይኽእሉ ነይሮም እዮም እቲ ናቱ ዕቤት ወይ ከዓ እቲ ናቱ ፅልዋ ግን ብቕልጡፍ ክረአ ኣይከኣለን ነቲ መርሖ ወይ ከዓ ነቲ ባብ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት ኣብ ቻምፒዮን ኤርትራ ኣብ ዝተገብረ ንበረኸት የማነ ኣብ ሰዓረሉ ነቲ ዕድል ተጠቂሙ ነቲ ማህደረ ትምህርቲ ክረኽቦ ክኢሉ ማለት እዩ ነቲ ማህደረ ትምህርቲ ድማ ብዘይተሓላልነት ብዓቕሊ ብትዕግስቲ ምስ ብዙሕ መሰናኽሉ ምስ ብዙሕ ብድህታቱ ከባቢ ንክልተ ዓመት ኣብኡ ድሕሪ ምጓዓዙ ናብ ዝተፈላለየ ጋንታታት ወይ ከዓ ብዝተፈላለየ ጋንታታት ናይ ጠመተ ክረክብ ክኢሉ ማለት እዩ። ስለዚ እሱ ዝኸፈቶ ወይ ከዓ ነቲ መርሖ ዘምፅኦ ዳንኤል ተክለ ሃይማኖት ኣሰሩ ብድሕሪ እዩ ከም በዓል ናትናኤል ብርሃነ ከምኡ ውን ኦሎምፒካዊ ተቀዳዳማይ ከዓ መርሃዊ ቅዱስ ክኽተልዎ ክኢሎም። ስለዚ በቲ ኣብቲ እዋነቲ ዝረኸብዎ ስልጠና በቲ ኣብቲ እዋነቲ ዝረኸብዎ ዕድል ናብ ካልኦ ጋንታታት ናይ ጠመተ ወይ ድማ ናይ ምእታው ዕድል ረኺቦም ብቕዓቶም ከዓ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እናመስከሩ ተረኣይነቶም ድማ ኣብ ቅድሚት እናጎልሐ ክመፅእ ክኢሉ ኪኖቱ ተረኣይነቶም ከዓ ኣብ ፀወታ ኣብ ምንቅስቃስ ይኹን ፀወታ ብቕዓቶም ኣብ ምምፅራቕ ይኹን ከዓ ዝያዳ ዕዙዝ ተራ ነይርዎ። ብሓፈሻ እቲ ማሕበር ቅድድም ብሽለታ ዝበሃል ኣብ ኢግል ዝርከብ ማለት እዩ ኣብ ስዊዘርላንድ ናይ ብሓቂ ኣብቲ እዋነቲ ብፍላይ ቅድሚ 7-8 ዓመታት ኣዝዩ ኣርባሕን ኣገዳስነትን ነይርዎ።
5: ናሽናል ቲም ተመሪፅካ እዚ ቀረባ ከባቢታ እዚ ናይ ኣፍሪቃ ሰሜን ኣፍሪካ ድ ዋላ ደቡብ ኣፍሪካ እዚ ናይ ዚምባብዌ ዋላ ደቡብ ኣፍሪካ ዝኸዶ ነበሩ ኣብ ኣልጀርያ ዝተኻይደ ውድራት ነይሩ ናይጀርያ ካልእ መገዲ ነበረን ብዓይኒ ዩስያይ ክረአ ከሎ እውን ዩስያይ እዚ ሕጂ ዘለዎ ኣቃወም ኣይነበሮም ሽዑ ካብ ካልእ ኣህጉር ብፍላይ ካብ ኣፍሪቃ ካብ ኤዥያ ዝረአናዮም ኣይነበሩ ሓደ ነይሩ ጃፓኒዝ ኣቃወም ኣይነበሩ ንኸምኡ ካብ ካልእ ኣህጉር ኣምፅኡ ንስልጠና ዕድል ረኺቦም ኣብ ዓመዲ 2 ዓመት ተመልሚሎም ብደረጃ ውርቱር ዝሳተፋ ጋንታታት ከምኡ ዓይነት ኣቃወም ኣይነበሮም። ሕጂ ብንሃና ጥራሕ ዋላ ዘይኮነ ሲ እቲ ናይ ዩሲይ ኣቃወማን ከምኡ ይነበረን ከምዚ እዚ ሕጂ ዘለዎ ዕድላት ክህብ ከምኡ ይነበረን። ብኻልእ ውዳቤ ተወዲቡ ምስ ናይ ኣህጉራት ፌደሬሽን ኣሎ ናይ ኣፍሪካ ናይ ገለ ናይ ገንዳልካ ተኸዶ ዝንድናታት ተፈጢሩ ናሽናል ቻምፒዮን ዝኾኑ ድዮም ኣብ ኣፍሪካ ሰራዊት ተቐዳድምቲ ናይ ስልጠና ዓድል ረኺቦም ንኸዱ ዝጀመሩ ግዜ ካብዚ ንብሎ ዘለና ግዜ እዩ
6: ወሱ ሳነ ዓባይ ነጥቢ ኢካልዒልካ ምክንያቱ ንሕና ሰልጥንቲ ኢልና ከምዝጅምር ብፍላይ ጅምር ከለኹ ካብ 2000 ጅምር ከለኹ ከም ልምዲ ወይ ብተመክሮ ኢልካ ኢኻ ትጅምር ካብ 2004 ናትሒዝናቲ ኩርሳት 2007 ሚልና 2009 ካብኡ ሓሊፉ እውን ክሳብ ስዊዘርላንድ ስልጠና ምስ ረኸብና ኣብቲ ቅድም ሽከታ ብፍላይ ብነብሰይ ኣነ ክግምቶ ከለኹ ናይቶም ካልኦት ብፆት እውን ከምኡ ልክዐ ገይረ ዳኣምን ማለት እዩ ኣዝዩ ደይፈልጦ ዝነበርኩ ዓይነት ኣገባብ ልምምዳት ብዙሕ ዲስፕሊን ናይቲ ብሽክለታ እቲ ፕሪንሲፕል ዝበሃል ኣዝዩ ኣብኣትካ ሕጂ ክትንትኖ ነዊሕ እዩ ኣዝዩ ንዓይ ዓብዪ መቀየሩ እዩ ገርለ ኣብ ስልጠና ኣብቶም ተፃወትና ዝነበሩ እዋን ድማ ካብቲ ዝነበረ ልምምድ እንዳለወጥኩ ብፍላይ ካብቲ ትምህርቲ ተበጊሰ ናይ ብሓቂ ርኡይ ዝኾነ ለውጥታት ተገይሩ ማለት እዩ። ስለዚ ናይ ብሓቂ ከምዚ ዝበልካዮ እቲ ማህደረ ትምህርቲ ናይ ስልጠና ናይ ስልጠንቲ ብምምፅኡ ብፍላይ ዝለዓለ ደረጃ ኣብ ልዕሊ ምውሳድና እቲ ቅድም ሽከታ ኣዝዩ ካብ ግዜ ናብ ግዜ እንዳዓበየ ከይድ ክኢሉ እቶም ተቃረድንቲ እውን ዘይፈልጥዎ ዝነበሩ ልምምድ ካብ ሰልጠንቲ ተበጊስካ ትኩሉ መግድታት እንዳረእኻ ክትከደም ከለካ ነዚ ፕሮፌሽናል ደረጃ እዚ ክወፅዖ ክኢሎም ምናልባት ቅድሚኡ ዝነበረ ቁሩብቲ ስልጠና ከምቲ ዝድለ ኣይነበረን ውን ኣይነበረን እዳርጋ ወላ ሓንቲ ኣይነበረን ኢና ክንዛረብ ንክእል ኢና። ብሓፈሻ ግን እዚ ናይ ስልጠና ኣሰልጠንቲ ምስ መፀ ግን ኣብ ልዕሊ ተፃወቲ ኣዝዩ ምክንያቱ ዳርጋቲ 50 ሚእታዊ ሲ ካብዚ እዮም ወዲኦሞ ዝኸዱ እቲ ብቕዓቶም ተበላስ ምግና ናይኮኑ ኣብኡ ምስ ከዱ እቲ ዝለዓለ ስልጠና ሳይንሳዊ ብስነ ፍልጠት ኩሉ ዝኸይድ ዕድላት ውድድር ብብዝሒ እናተወዳደሩ ነቲ ዝነበሮም ታለንት ዝነበሮም ተውህቦ እንዳዓበዩ ኣብቲ ቅድም ሽከታ ድማ ክሳብቲ ዝለዓለ ጥርሲ ናይ ዓለምና ግራንድ ቱር ተባሂሉ ዝጥቀስ ሰለስተ ውድድራት ክሳብኡ ክመፁ ክኢሎም። ስለዚ እዚ ማህደር ትምህርቲ ናይ ስልጠና ናይ ኣሰልጠንቲ ኣዝዩ ነቲ ቅድም ሽከታ ናይ ሃገርና ብዝለዓለ ቀይርዎ ኢለ ኣነ ይኣምን ማለት እዩ።
5: ናይ ቢንያም ግርማይ ስኒ ኣብ ዝኾነ እዋን ዋላ ዝኾነ ሰብ ኢንተርነት ኣትዩ ቀዳመይ ትሕቶ ሁ ኢዝ ቢንያም ግርማይ ኢልካ ሕተት ብፍላይ ክሳብ ገለ እዋን ማለት እዩ መልሲ እንታይ ነራ ዶ ኦንሊ ራይደር እቲ እንኮ ተቀዳዳማይ ንሬንኮ ኢቨኖፕል ዝሰዕሮ ይብለካ ክልቲኦም ኣብ ዩሳይ ሰንተር ከለዉ እዩ ሬንኮ ኢቨኖፕል ስኒ መሳት እዮም ኣብ ሓደ እዋን ኣብቲ ሰንተር ነበሩ እዮም ማስኒ ይራኸቡ ነይረን ዶ ኦንሊ ራይደር እዩ ዝብሎ ንሬምኮ ኢቨኖፕል ኣብቲ ዝነበረ እዋን ዝሰዕሮ እንኮ ተቐላለማይ ቢንያም ግርማይ እዩ
7: እዚ ሓደ ተፃዋታይ ኣይኮና ንዩሲኣይ ክንሰደልና ክልተ ተፃዋታይ ዳር 10 ብሉፃት ኣለና ዩሲ ኣይደለያቶም 10 ትወዞም ዩሲ ኣይደለይቶም ከዓ 10 ብሉፃት ኣለውና ጋንታታት ትወዞም ናይ ግድን ኣይኮነን ንሕና ብመገዲ ዩሲ ኣይ ክንሓልፍ ኣንደርስ 23 ተፃወትና ጥራሕ ኒ ዩሲ ኣይ ክንሰድድ ቶም ኤሊት ከ ብዓለም ኣፍሪካ ፕሮፌሽናላት ተፃወቲ ኣምፅአን ክወዳደራ ከለዋ ንሕና 3-4 ተፃወቲ ቶም ዝበዝሐ ዮ ናይ ውሽጢ ሃገር ተፃወቲ ጌርና ድሕሪ ተፃዊትና በዓል ተስፎም ዝሰዕርዎ ኮ ይበዝሕ ነ ፕሮፌሽናል ከይኮኑ ከሎ ሻምፒዮን ኣፍሪካ ነቶም ፕሮፌሽናላት ተፃወት ናይ ደቡብ ኣፍሪካ ስዒሮሞም ከ እንዳሕር እዚኦም ተፃወት እዚኦም ኣለውና ዋይ እንዳሕር ኣብዚ ስዒሮሞ ኣብ ቱር ደ ፍራንስ ከይዶም ዘይስዕርሎም ምክንያት እንታይ እዩ ወይ ኣብቲ ካልእ ዓበይቲ ውድድራት ከይዶም ዘይስዕርሎም ምክንያት እንታይ እዩ ስለዚ እንዳሕር ከምዚ ኮይና እዚ ከዓ ብተግባር እየ ዝዛረበካ ኣለኹ ሓደሓደ ግዜ ሲ ዕድመ ዝሰርቕ ተፃወተ ኣለ ሓደ ዓመት ክልተ ዓመት ንድሕሪት ይምለስ እንታይ እዩ ምክንያቱ እታ ኣንደር 20 ንኸይትኸይዲ ታዕድልቲ ያ ንኸይረኸባ ከሎስ ሕጂ ኣብዚ ገለ ነገር ተዋስኦታት ትግበር ተረዲካ ሕጂ ወዲ 24 ዓመት ከሎ ወይ ወዲ 25 ዓመት ከሎ ወዲ 23 ዓመት ኢልካ እቲ ኸ እንዳር ተዓዊቱ ሰብዚ

0: ኤሊት ኮይኑ ውን ክዕወት እዩ እስያታ በቕዓቱ። ስለዚ ኤሊት ኮይኑ እውን ፕሮፌሽናል ክኸውን ይኽእል እዩ ዝሰብዚ ማለት እዩ። ስለ ሕዚ ናይ ግድን ኣይኮነን ንሕና ነተን ዘይቡቕዓት ሃገራት ኣንደር 20 ወስዝለን ከም ኣንደር 20 ሽዕ ብዓለም ይዕብይዎም በቲ ናቶም ሲስተም መልሚሎም ይዕብዮም ማለት እዩ። ንሕና ግን ተፃወትና ሙልሙላት ኣብ ዝኸዱ ከይዶም ኣብነታት ኣለዉና። በዓል መክሰብ ደበሰ መክሰብ ሲ ኣንደር 20 ይኮነ ንወፅ ካ ዓዲ ኤሊት ምስ ኮነ ፕሮፌሽናል ተፃወት ኣይኮይኑ። ስለዚ ኣብነታት ኣለና ንዓ በዓል ኣማኒኤል ገረዝ ግሄር ኣብነታት ኣለዉና። ዳንኤል ብሰንተር ሓሊፉ ክኸውን መድሃዊ ቅዱስ ብሰንተር ሓሊፉ ክኸውን ይኽእል ናትናኤል ብሰንተር ሓሊፉ ክኸውን ካልኦት ተፃወትና ዝበዝሖ ግን ብሰንተር ይሓልፍ ወይ ዞም ንኣሽ ተፃወትና ሰንተር ኣትዮም ይኹን ሰንተር ከ ኣተው ውፅኢት ዞም ተፃወቲ ግን ኣለዉና። ንሕና ሕጂ ነዚኦም ኢና ክንርኢ ዘለና ሰንተር ኣትዮም ኣይኮኑ ተሰሪሖም። እቶም ካብ ሰንተር ከ ኣተው ዝተሰርሑ ተፃወቲ ኸ ብቕዓት ተፃወት እዮም። ስለዚ ብምሉኦም ተፃወትና ንሕና ብቕዓት እዮም ኣብ ዝኾነ ቦታ ከይዶም ከድምዑ ይኽእሉ እዮም።
1: ስምን ዓወታትን ኤርትራውያን ተቐዳደምቲ ካብ ግዜ ናብ ግዜ እናበረኸ ኣብ ዝኸደሉ ዓብላልነት ኤርትራ ኣብ ኣህጉር ኣፍሪቃ ካብ ግዜ ናብ ግዜ እናዓበየ መጺኡ። ኣብ 1999 ኣብ ደቡብ ኣፍሪቃ ብዝተኻየደ መላእ ውድድራት ኣፍሪቃ ኤርትራ ብደረጃ ሃገር ራብዓይ ደረጃ ሒዛ፣ ኣብ 2003 ኣብ ናይጀርያ ኣብ ዝተኻየደ ውድድር ድማ ብጋንታ ሳልሳይ ደረጃ ሒዛ። እዚ ዘገምታዊ ዕብየት ደረጃ ቅድም ብሽክለታ ኤርትራ ካብ ዓመት ናብ ዓመት ተሳታፍነታ በብቕሩብ ኣድማዕና ኾነ ይስጉም ምንባሩ ዘመልከተ ፍጻሜታት እዩ። ኣብ 2006 ኣብ ኬንያ ዝተኻየደ ውድድር ኣኖካ ብሙሴ ኣሴል ተመሪሓ ኣብቲ ውድድር ዝኣተወት ሃገራዊት ጋንታ ብሽክለታ ኤርትራ ብጋንታ ቀዳሚት ኮይና ተዓዊታ። ኣብ 2007 ኣብ ኣልጀርያ ብዝተኻየደ ፀወታታት መላእ ኣፍሪቃ ካብ ዝተኻፈሉ ተቐዳደምቲ ፍረቃልሲ ደበሳይ ብሩር መዳልያ፣ መርሃዊ ግብሪ ወድ ድማ ኣብ ናይ ትሕቲ ዕድመ ንሓስ መዳልያ ስለ ዝዓተሩ ኤርትራ ብሃገረ ደረጃ ቀዳማይ ተርታ ብምሓዝ ተሸላሚት ወርቅ መዳልያ ክትከውን በቂዓ። ካብ 2010 ጀሚሩ ብስሩዕ ኣብ ሻምፒዮን ኣፍሪቃ ክትሳተፍ ዝጀመረት ኤርትራ ሃገራት ዓለም ኣብ ዝርከባሉ ኣህጉር ሻምፒዮን ዝደፍኣ እኳ እንትኾና ናይታ ሉላዊት ሃገር ካብ እትኸውን ሓፂር ዕድመ ዝነበራ ኤርትራ ኣብ ኣህጉራ ዝነበረ ዓብላልነት ግን ሓለፋ ነይርዎም። ካብ 2010 ክሳብ 2025 ኣብ ዝተኸየዱ ውድድራት ሻምፒዮን ኣፍሪቃ ብመንገዲ 7 ተቐዳደምታ ነቲ ውድድር 11 ግዜ ተዓዊታ ዘሎ። ኣብቶም ደረጃ ኣፍሪቃ ልዑል ደረጃን ሚዛንን ዝወሃቦም ዞሩዋንዳን ዞሩጋቦን ላትሮፒካል ኣሚሳ ቦንጎን ብመንገዲ ዝተፈላለዩ ተቐዳደምታ ኣኽሊል ዓወታ ዝደፍአትሉ ግዜ እውን ውሑድ ኣይኮነን።
2: ሓደ እዚ ብደይ ምግናን ተሰሪሕሉ እዩ ኩሉ ኣካል ማለት እዩ። ደጋፊ በል፣ ተቐዳዳማይ በል፣ ፌደሬሽን በል፣ ፀባ ማእኸል በል፣ ኣሰልጠንቲ በል፣ ኩሉ እዚ ተሰሪሕሉ እዩ። ልክዕ እዮ 2006 ንመጀመርያ ኣነ ከም ሃገራዊ ኣሰልጣን ኮይደ ነይረው ኣብቲ ዝነበረ ውድድር ንኩሉ ኢና ተዓዊትናሉ ንኩሉ ተዓዊትናሉ። ብድሕሪ እውን 2007 ከዓ ኣብ ኣልጀርያ ኦል ኣፍሪካን ጌምስ ተዓዊትና ኢና መፅና። እቲ ባብ ሽዑ ይራሕ ማለት እዩ ሽዑ ይተራሕዩ ብፍላይ ኣብ ኣኖካ ኣብ ዝነበርናሉ እዋን ብኩሉ መምዘኒታት ዝነበረና ረቑሒ ኣዝዩ ትሑት እዩ ነይሩ። ቀዳደም ብሽክለታ ናበሎ ዋላቲ ዕጥቂ በሎ ቋሚ ዕጥቂ ከምዚ ናይ ሕጂ ናይ ሃገራዊት ጋንታ ይነበረን እቲ መንፈስን እቲ በቕዓት ናይቶም ተቐዳድምትን ግን ኣብኡ ነይሩ። እዞም ሕጂ ፕሮፌሽናል መብዛሕቶም ኮይኖም ዝነበሩ ኩሎም በዓል ዳንኤል፣ በዓል ፍረቓልሲ፣ በዓል ዳዊት ካንቻ፣ በዓል በረኸት የማ እዚኣቶም እዮም ነይሮም እቶም ሽዑ ኣብቲ ውድድር ተሳተፉ ማለት እዩ። ስለዚ እታ ማዕፆ ሽዑ ተኸፊታ ዋላ ተኸፊታ ከላ ግን ክሳብ 2011 ሻምፒዮን ኤርትራ ከነምፅእ ሕልሚ እዩ ነይሩ። ከምዚ ነቶም ሽዑ ሻምፒዮኖን 8 ዓመት ኮይኖም ዘለዉ ንኤርትራ ሕጂ ካብ ኤርትራ ሻምፒዮን ኣፍሪቃ ክኾኑ ክምንጥልዋ ሕልሚ ኮይኑዎም ዘሎ ልክዕ ከምኡ እዩ ነይሩ። ንዓና ሕልሚ ዘይከኣል ነገር እዩ ነይሩ በተሓሳስባ ማለት እዩ። ዳሕራይ ግን ቲማዕፆ ምስ ተኸፍተ ተዓወታት ምስ መፀ 2011 እንድሕር ርኢናዮ ኮይና ቅድሚ እዩ ዝነበረ እዋናት መብዛሕትኡ ግዜ ከድካ ትሳተፍ ሻብናይ ታሽዓይ ገለገለ ፐርሰናሊ ማለት እዩ። እንተዘይኮይኑ ከምዚ ዓይነት ሕጂ ዕብለላ ኣይነበረን። ልክዕ ሽዑ ካብ 2006 ከም ዝበልኩ 2008 ኦል ኣፍሪካን ጌምስ ሸርናዮ ብድሕሪኡ ኣብ ሩዋንዳ 2010 ኤርትራ ስዒራ ካብ ሽዑ ንንዮ እቲ ንሕና ክንስዕሮ ንግምቶ ዘይነበርና ቲመንቋዕ ኳሕታ ግን ኣብ ከባቢ 2008 ካብ 2007 ኦል ኣፍሪካን ጌምስ ምስ ሰዓርና ብድሕሪኡ ተዓቕሚ ከም ዘሎ ካብ ዝገርመካ ልዑል ኣበርክቶ ዝገበሩ ኣብተን ክልተ ዓወታት ከዓ ካብቶም ኣነኳ ዝተበገሱ ሰባት እዩ። እዚ ዓይነት ዓወታት ምስ መፅእ ክንገብር ከም ንኽእል ርዱእ እናኾነ መፅ ማለት እዩ። ብድሕሪኡ ሃገራዊ ፌደሬሽን እውን ካብ ስራሕ ኣየብኩረን ማለት እዩ። ምትዕርራይ ውሽጡ ዝነበረ ምትዕርራይ ብምግባር ናይ ደገ ውድድራት እውን ኣብ ዙራት ምስታፍ ኣብ ሻምፒዮን ኣፍሪቃ ምስታፍ ድዩ ኣብ ውሕዳት ዓመታት እየን ዘይመፃተን ደረጃታት ሽዑ ኣብ 2008 ኣነ ሒዘን ከይደ ሻምፒዮን ኣፍሪቃ በረኸት የማነ ኣብ ክሮኖሜትሮ 4 ሳልሳይ ዝኣተወላ ማለት እዩ። ብድሕሪኡ እዩ እንዳ በርትዕ መፅ ማለት እዩ ደረጃ ናይ ኤርት
3: ውሓነ ምናልባት እቲ ቅድም ሽከታ ኣብ ቀደማት ሒዝካ ካብ መግዛእቲ ዝሒዙሰን ስለ ዝነበሩ እዩ። ብፍላይ ካብ ድሕሪ ናፅነት ግን ካብ ግዜ ናብ ግዜ እቲ ንደገ ወፂእካ ዕድላት ናይ መገሻ ሃገራዊት ጋንታ ብደረጃ ጋንታ እውን ከይተረፈ መገሻታት ዝተፈላለየ ዕድላት ስለተፈጥረ እቲ መንቋቋሕታ ናይ ቅድም ሽከታ ካባኻ ዝሕይሉ ተቃደምቲ ኣብ ደገ ወፂእካ ተወዳደር ብምብቅዑ ደረጃ ካበይ ኣሎ ፈሊጥካ ዝያዳ ፃዕሪ ዝያዳ ስራሕ ከም ዘለካ ፍሊጥካ እቲ ልምምድ እውን ከም ዝልበልኩ ከምዚ ስልጠና ተኣሰር እናተቀይረ ከም ምኳዱን መጠን እቲ ለውጡ ክመፅእ ክኢሉ። ስለዚ እቲ ናይ መጀመርያ ጋብ ዝረከብናዮ ኣብ 2006/7 ናይ ኣኖካ ብዞን ማለት እዩ ናይ ተወሰነ ናይ ኣፍሪካ ክፋል ብዞን ተገብረ ናይ ጁኒየር ዩኒየር ማለት እዩ እሱ ሓደ ኣንፈታርኢና ማለት እዩ። እቲ ብዝያዳ ብፍሉይ ንቅድም ምሽከታ ድማ ዝለዓለ መጀመርያ ግዜ ሻምፒዮን ኣፍሪካ ናይ ሙሉእ ኣፍሪካ ዝኮናሉ ድማ ኣብ 2010 ናብ ሩዋንዳ ተገብረ ኣብ ሃገርና እውን ኣብ 2011 ዝተኣንገደ እዚ ነቲ ቅድም ምሽከታ ናይ ሃገርና ዝለዓለ ሞራል እቶም ፕሮፌሽናል ክፍሪ ዝኽእሉ ኣብ ዓወት ኣምፅዎ ክሳብ ሰዓት እዚ ድማ ዳርጋ ትዕብላል ናይ ኤርትራ ንቀፃል ንመቱ ካብዚ ብምብጋስ እዩ እቲ ዕብላል ኣብ ኤርትራ ኣብ ቅድም ምሽከታ ኣፍሪቃ ክኸውን ዝኽኣለ ኢሉ ኣነ ይግምግም ማለት እዩ።
1: ሻምፒዮን ኣፍሪቃ 2011 ኣብ ኤርትራ ተኻይዱ ኣብቲ ኤርትራውያን ኣብ ዓዶም ዝደመቕሉ ውድድር ናይቲ ግዜ ፕሬዚደንት ማሕበር ቅድም ብሽክለት ዓለም ዝነበረ ኣየርላንዳዊ ፓት ማኬድ ነቲ ናይ ግዜ ውድድር ብኣካል ተረኺቡ ድሕሪ ምዕዛቡ ተዓዘብትን ደገፍትን ህዝቢ ኣብ ቅድም ብሽክለታ ድሕሪ ምግምጋሙ ኤርትራዊ ብሽክለታዩ ሂወቱ ዝብል ተዘካሪ ምስክርነት ገዲፉ።
3: እዚ ፍሉይ እዩ ኣነ ማለት እዩ ምናልባት ኤርትራ ቅድሚ ሕጂ ከም ዝርበልኩ ካብዚ ከም ናይ በዓል ግብፂ ካልኦት ካልኦት ሃገራት ጥልያን እውን ብደረጃ ጋንታ ምፅያ ትዕድም ነራ እያ። ብዝያዳ ግን ኩሉ እቲ ኣፍቃር ስፖርት ኮን ተቃዳዳማይ ውሽ ሃገር ዘሎ ሻምፒዮን ኣፍሪካ ከመይ እዩ ኣብ ደገ ከከድና ንዋድር ስለ ዝነበርና 2011 ግን ኤርትራ ኣብ ውሽ ሃገር ባዕላ ዓዲማ ክተእንግዶ ብማእካላ ነቲ ህዝቢ ኤርትራ ማለት እዩ ብፍላይ ውሽጡ ዘሎ ኣብ ቅድሚ ዓይኑ ነቲ ሻምፒዮን ኣፍሪካ እንታይ ይመስል እንታይ ዓይነት ተቐዳደምቲ ንመስሉ ሓያልነት ወይ ክብደት ርዝነት ናይቲ ውድድር ማዕርክ እንዳይ ኣብ ቅድሚ ዓይኖም ዝረኣይዎ ከም ምዃኑ መጠን ናይ ብሓቂ ኣዝዩ ፀላው ነይሩ ወይ ዓብ ነገር ኢልና ክንጠቅስ ንኽእል። ልዕሊ ኩሉ ድማ ብዓብላሊ ተዓዊትና ፍቲ ግዜት እዚ ብምውፃና ነቲ ውድድር ወይ ብምዛምና ድማ ብፍላይ ነቶም ኣብ ውሽጢ ሃገር ዘለዎ ብፍላይ ቶም ካብ ግዜ ናብ ግዜ ተክእቲ ዝበሃሉ ተቐዳደምቲ ሓደሽ ጀምርቲ ከማነይ ዝያዳ ድፊኢት ዝፈጠረ እዚ ውድድር ናይ 2011 እሞ ስለዚ ኣዝዩ ኣብ ቅድም ምሽከታ ፀላው ነይሩ ናይ 2011 ሻምፒዮን ኣፍሪካ ክብል ይኽእል።
4: ሓደ መጀመርያ ናይ ሽዑ እዋን ዝተኸየደ ውድድር ምስሊ ብሽክለታ ኤርትራ ዘንፀባረቐ እዩ። ድሕሪ ኢነ ክንመካሒልና ይኮናን ንኣወዳድብኡ ዲኻ ክትብል ዋላ እቲ ዝተኸየደ ውድድር ኣብ መወዳእታ ተዓወት ምስ መፀ ብደገፍትን እቲ ሕብረተሰብ ዝነበረ ዝረኸቦ ፀጋንሲ ሓደ ዓብ ስእሊ እዩ። ሕጂ ረሳዕቲ እንዳኾንና እዩ ትሽግር እምበር ምልስ ኢልካ ከም ሞያውያ ንስኹም ክትንድዎ ከለኹም እቲ ዝነበረ ኩነታት ድሕሪ ኢናዮ እቲ ውድድር ናይ ባሓቂ ብርቶ ውድድር እዩ ነይሩ። ምክንያት ብፍላይ ኣብተን ናይ መወዳእታ ኪሎሜትራት ድሕሪ ዘኪርናዮ ሲ ዳርጋ ኩላትና ካብቶም ተቀዳደምቲ ካብቶም ኣብ ደገ ኮይና ኣባላት ነርና ናይ ናሽናል ቲም ሪዘርቭ ተታሒዝናን ኣሰልጠንትን ደጋፊ ከዓ ብሓፈሻ ብኩሉ ዳርጋ እንታይ ከምዚ ከብዳ ከቂፍካስ ብህንጢነት ተፀበዩ ነይሩ። ብርቂ ዓወት ከዓ ተመዝጊበ ሸ ሕጂ እቲ ምስሊ ኤርትራ ናይ ብሽክለታ ዝተገለፀሉ እዋን ከም ዝነበረ ርግፀኛ ኮይነ የብል የምስክር ማለት እዩ።
5: እወ ናይ 2011 ሻምፒዮን ኤርትራ ሻምፒዮን ኣፍሪካ ኣብ ኤርትራ ዝተካየደሉ

0: ከም ኩሉ ሰብ ዝረኣዮ እቲ ዝበለፀ ውድድር ኣብ ኣፍሪቃ ክብል ገልፆ እየ። ምክንያቱ ምስ ብዙሕ ተዓዘብቱን ምስ ብዙሕ ከቲ ዝነበረ ፅፈት ኣካይዳን ዝበለፀ ኮይኑ ኢና ዓይድረኣየኒ። ምክንያቱ ኣብ ብዙሓት ሃገራት ርኢና ኢና፣ ግን ኣብ ሃገርና ዝተካየደ ሻምፒዮን ኣፍሪካ ዝበለፀ እሞ ከዓ ንኤርትራ ኣብ ሜዳ ምስ ብዙሕ ደገፍታ ዝነበረ ዓወት ኣዝዩ ንቶም ንኣሽቶ ኣረቡ ፍናን ዝሃበ ኤርትራ እውን ካልእ ውድድራት እንግዲ ምኳና መድረክ ዝከፈተ ኮይኑ ዝረኣየኒ። እቲ ዝነበረ ፀወታት ዝነበረ ውድድር ክሪኦ ከለ ከዓ ኣዝዩ ፅቡቅ ፈታን ውድድር ወላ ቅርፂ መሬት ውን ንባዕሉ ፅቡቅ ክሳየሮ ማለት እዩ። ብሓፈሽኡ እቲ ናይ 2011 ሻምፒዮን ኣፍሪካ ንኤርትራ ሓደ ዓብዪ ዝላ እዩ ንቅድሚት። ምክንያቱ ኩሉ እቲ ዝነበረ ክረአ እንከሎ ክሳብ ከምኡ ድያ ተሃገር ትእንግ ተባሂሉ እውን ብዙሕ ንኣዳ ዝረክበትሉ መድረክ ስለዝኮነ ብሕጂ እውን ካብኡ ሰፊሑ ክርእየ ዘሎ። ምክንያቱ ዝሒልና ና ኦሮፓን ተጋገ ካልእ ካልእ ውድራት ሻምፒዮን ዓለም ክተካየድ እውን ትኽእል ኮይና ዝስማዓኒ። ምክንያቱ ምስ ዘለና ቅርፂ መሬት ኩሉ ኤርትራስ ሓደ ዓብ መድረክ ከፊታ 2011 ናይ በዓል ሩዋንዳ እውን ተመክሮ ክኮነና ክእል እዩ። ስለዚ እቲ ዝነበረ ኣብ ኤርትራ ኣዝዩ ነቲ ህዝቢ ንባዕሉ እውን ኣብ ስምዒት እትዩ ንስድራ ቤት ናይ ቅድም ሸታ ኣባላት ናይቶም ስድራ ጀመር ጠቃለምቲ እውን ዓብ ድፊኢት ዝገበረ ኮይኑ ዝስማዓና።
1: ሱታፈ ኤርትራውያን ተቀዳምቲ ኣብ ዓለምለኻዊ ውድድራት ኦሎምፒክ ነዊሕ ስረት ዘለዎ እዩ። ኤርትራውያን ተቀዳምቲ ፀሓየ ባህታን መስፍን ተስፋይን ኣብ ሜልበርን 1956 ኣልኣዛር ክፍሉን ጆቫኒ ማሶላ ኣብ ሮማ 1960 ፍስሓ ፅዮን ገብረ የሱስ ሰላምቢኒ ካርሜሎ ሰለሞን እምባየን የማነ ነጋስን ኣብ ቶኪዮ 1964 ተኸስተ ወልዱ የማነ ነጋሲ ሰላምቢኒ ካርሜሎ ፍስሓ ፅዮን ገብረ የሱስ ማሓረ ዕቧ ሚካኤልን ኣብ ሜክሲኮ ሲቲ ተኸስተ ወልዱ ፍስሓ ፅዮን ገብረ የሱስ ርእሶም ገብረ መስቀል ማሓሪ ዕቧ ሚካኤል ሱሌማን ዓብዱራሕማን ኣብ ሙኒክ 1972 ዝርእጋብር ገብሪ ሂወት ኣብ ሞስኮ 1980 ተሳቲፎም። ድሕርና ፅነ ዳንኤል ፍስሓየን ተኪ ሃይለ ሚካኤልን ኣብ ባርሴሎና ዝተካየደ ውርድራት ኦሎምፒክ ተሳቲፎም እዮም። ይኹን ግን ኣብ እዋኑ ንኢትዮጵያ ወኪሎም እዮም ተወዳዲሮም። ዳንኤል ተክለ ሃይማኖት ኣብ 2008 ኣብ ቤጂንግ ኣብ ዝተካየደ ውርድር ኦሎምፒክ ድሕርና ፅነት እቲ ናይ ፈለማ ንኤርትራ ኣብቲ ዓብዪ ውድድር ዝወከለ ተቃዳማይ ክኸውን ክኢሉ። ብወገን ደቂ ኣንስትዮ ኣብ 2018 ብኹሪ ኤርትራዊት ፕሮፌሽናል ተቃዳሚት ክትከውን ዝበቅዐት መወሳና ደበሳይ ኣብ 2020 ቶኪዮ ጃፓን ናይ ፈለማ ኤርትራዊት ጓል ኣንስተይቲ ተሳታፊት ኦሎምፒክ ክትከውን በቂዓ።
2: Big opportunity here from Gerben Tyson. I think it's fair to say so many runs in have been compromised here.
3: Sure. In a good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position maybe a bit further back is a great place to be with this.
2: Lotto in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Wins it for Intermarché 1-2.

0: ሃራይ ብመጀመርያ ነዚ በዓል እዚ ነዚ ክቡር በዓልና መልእኽቲ ክህበና ኣዛዚ ፖሊስ ኤርትራ ኮነሬል መሓል ፀጋይ ናብ መድረኽ ንዕድም።
1: ዝኸበርኩምን ዝኸበርክንን ተሳተፍቲ ናይዚ በዓል ሎሚ ነቲ ብሓበንን ኩርዓትን እነኽብሮ በዓል ናፅነትና ንምኽባር ናብዚ ተረኺብና ዘለና። በዛ ኣጋጣሚ ድማ እንኳዕ ናብ መበል 35 ዓመት ናፅነትና ኣብፀሓናን ደስ በለናን ክብል ፈቱ። ናይ ሎሚ ዓመት በዓል ናፅነትና ፅንዓትና ዋሕስና ብዝብል ቴማ ኣብ ዝበዓለሉ ዘሎ ህሞት ውፅኢት ናይ ፅንዓትና ዝኾነ ትስፉ መድረኽ ረጊፅና ኣብ ዘለናሉ ሃዋህወይ በዓል ምህላው ከዓ ንሓጎስና ድርብ ይገብሮ። ንዘጋጥሙና ብድሆታት ንምግጣም እዛ ብድምቀት እነብዕላ ዘለና ሓንቲ መዓልቲ ናፅነትና ኣብተን ዝተረፋ 364 መዓልትታት ንዝህልወና ኣበርክቶ ድርኺት ትፈጥር ምእንቲ ክትከውን ዕቱብ ነፍሰ ገምጋም ንገብረላን ድልውነትና ንኹሉ እንተታት ነረጋግፀላን ክትከውን ይግባእ። ስለዚ ኩልና ኣብዚ ዝተዋፈርናሉ ናይ ስራሕ መደብ ብተወፋይነት ትዕግስትን ተፃዋርነትን ክነሰላስል እላቦ ዘለኣለማዊ ዝኽርን ክብርን ሰማእታትና ዕድመ ን24 ግንቦት መዓልቲ ናፅነት ኤርትራ ዓወት ንሓፋሽ።
0: ሃራይ የቐኒልና ኣዛዚ ፖሊስ ኤርትራ ኮነረ መሓልቲ ፀጋይ። ካብዚ ብምቕፃል እቲ ብምኽንያት 24 ጉንበት ጉጅለና ጉጅለ ባህሊ ፖሊስ ኤርትራ ቀሪባቶ ዘላ መደብ ናብኡ ክንሰግር ኢና። ብመጀመርያ መዝሙር ብ6 ድምፃውያን እትቐርብ ዓደይ ፅገሬዳ እንዳበሉ ክመፅኦም፣ ግጥሚ ብኣብርሃም ሽመንዲ፣ ዜማ ብኣብርሃም ሽመንዲ፣ ብድሕሪኡ ኣስዒብና ሙሴ ዘካርያስ ሃገረይ እንዳበለ ክመፅዩ፣ ግጥሚ ኣኽሊሉ ተስፋፅን፣ ዜማ ሙሴ ዘካርያስ፣ ብድሕሪኡ ድማ ሓንቲ ብቋንቋ ዓረብ ሰምሃር ገረሱስ ኤርትርያ ኣቐኒክ ኢላ ክትመፅያ፣ ገጥሚ እስታዝ መሓመድ አልሓጅ ሙሳ፣ ዜማ ፊልሞን ተስፋ ዓለም፣ ብድሕሪ ኣስዕባ ቢልና ድማ ሓንቲ ሙዚቃዊት ድራማ ጓል ዓራዶ እትብል ከነቕርባ ኢና። ደራሲ ናይዛ ሙዚቃዊት ድራማ ደራሲ ኣብርሃም ሽመንዲ፣ ኣላይ ዓብድራሕማን መሓመድ ዓሊ። ኣብተን ዜማታት ካኣለወን 2 ዜማታት ኤርትርየውን እትብል ግጥምን ዜማን ብቋንቋ ትግሪ ኣሕመድ እድሪስ ዓፋ፣ እታ ካልአይቲ ብትግርኛ ድማ ኡፍኡፍ እትብል እያ፣ ግጥሚ ብበረኸት ብርሃነ ወታዕረ፣ ዜማ ድማ ብበረኸት ብርሃነ እዩ። ሃራይ ናፍቲ መደብ የስግረኩም።

0: ርእኻስ ብጥርጣረ ይዝረብን እዩ።
1: ጓል ኣራዶኸ ክብተሽ ዓበልዕ እምበር ክብተሽ ኣይዛርምኒ ዝጠርጠርክዎ ሰብ ኣለኒ ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጦ ኣሎ ፈርሱ መሰውፃኽዎ ሽዑኹም ትፈልጡ ወለድኹም እኮ ነዛ ዘለናዮ መሬት ንኸምፁ ኣብ ልዕሊ ኣራዊትን ተመንን ተነፂፎም እዮም ዝሓድሩ ነይሮም። ድሓንካ ተፋሊጥና ኣለና ናባይ ግደፍዎ ወልማጥን ቆልማጥን ዘይበት ኮሎ ዓዲ
2: ኣደ ፀላይና ክንፈልጥ ዘይትነግርና
0: ሓቂ እዩ። በረከት ሓወይ ንገረኒና ኣባደ
1: ብጎረሩ ሒዘ ፈረቅ መሰበልክዎ ሽዑ ዝነግረኩም ካብ ነኳል ዳስን ሰነፍ ንፋስን የድሕነና እዩ ዘብል በዓል ኣመል ኣመል ይገድፍኒ ሃየ ሕጂ ንዕናይ ናብ ስራሕና ዞም ደቀይ
2: ራይናነያዳ

ወይለይ እዛ ሰበይቲ ትስካሕ ኣይኮነትን። ምርዳእ ካብ ኣበኺ ኣነ ዘደ ይገድል። ዘይሓልፈላ ጭሩስ መስከረም ተዓውር ከም ዝበሃል ርኢ ዝኸረምክዮን ዘርኢ ኣማየእትየ ጨው ከም ዝዘርአ ክገብረኒ ኣነ ዘደይ ጨና እኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉንን ተነፂፋ ክትሓድር ኣቶም ሰብኣ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ? ዘደይሲ ሓንቲ ለይቲ እኳ ሰለማ የብልን። እዛ ኩላ ትገብር ዘላ እዛ ዓይኒ ማይ እዚኣ እያ። ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ይውዕልኩም?
1: ደሓን ደው ዒልኩም ዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን ማይ ፈዳይና ኣቦይ ዘደይ።
1: ወይለ ወይለ ናብ ስራሕኩም ዲኹም? በሉ ጥዑም መዓልቲ በሮ።
0: ኣብየ ንኽለና ኣራይ ውሮኹ መዓልቲ
2: ሰናይ መዓልቲ ይቡ
1: ኪዳ ጥራ ገፅ ሓምለሰኒ ክትመስላ ኢኻ። ክትበኽያ ዲኽን ክትሰቃሲ ረማሲተ የመፅ ኣለኹ ኣነ ዘደይ ዋያፅኻ ከይመስለካ ግራት ኣለኒ ኢላ ኣለኒ ውርሻ እዩ ከ ኣባሃለለይ።
0: እዋይ እዋይ እዋይ ኣታ ሓጂ ከዓ ተማሒ ፀኒሕና ኣንታ እንታ ኢና ንገብሮ?
2: ወላይ ኣደ ሓቀ እያ እዚ ሰብኣይ ከይኮነስ ኣይተርፎን እዩ።
0: ሓሰን ኣደ ኮ ኣቦይ ዘደያ ይበለትና።
2: ኣቦይ ዘደይ ኮ ቁኑዕ ድዩ ወይስ ግዳ ዝዛርበነ ደልያ?
0: እንድዕ ወደይ ኣቦይ ዘደይ እዚ መዓረ ክንዲ ዝኽጭክን ይረይ ሓፎን።
2: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንዑ ሕተቶ። ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ። ሬ ባ ሬ ንዝስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቂኸ እሞ ንኺድ ዶ ነደይ ንገረ
2: ንኽድ ንገራ
1: ኣንታ ዳዓበየ እንደ ዳኣ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምንማዓ ይትጎድፎን ኣበይ ሎ ሞት ክርቢት
3: ረኸብኩኻ ዘተኣከይ
2: እውይ እውይ እውይ ግደፍዮ ኣዴ ግደፍዮ በዕለይ ኣለኽዎ ብትን ከብሎ የ
0: ኣደይ እኳ ሓቀያ ነይራ
3: እዞም ደቀይ በዕለይ ኣለኽዎ እቲ ደም ኣባይ ይብቅዕ ንስኻ ምዃንካሲ ኣይጠፋኣንን ነይሩ ንእከይ ኮነልካ እንዲኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ኣባሓጎታትካን እዩ ሓሳድ እንከሎስ ከመይ ቢልካ ፅሩማይ ክስንተንታ
2: ተጋጌ ተጋጌ ጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሙት ፀዊዒኻ የምለስ ኮይኑኒ ይነገሩ
3: ምስ ዘለዉ ዲኻ ዋላ ምስ ዝመቱ ከምቲ ጀርጂነ ዝሓመልካዮ ካሓምለካ ኣይመፅ ሃየ ዞም ደቀይ
2: ሕለፍ ሕለፍ ሕለፍ ሕለፍ ትንፋት ሕለፍ

ከመይ ኣሎ መደብና? ሕጂ ነቕርበልኩም ደርፊ ብድምፃዊ ዮሃንስ ተስፋይን ራሂል ኣማንኤልን ሕላገትና ሕላገት ኣለና እትብል ግጥሚ ኣብርሃም ሽመንዲ ዜማ ሙሴ ዘካርያስ ብድሕሪኡ ኣስዕብ ኣቢልና ብቋንቋ ናራ ዑስማን ዑመር ክመፀናዩ ኢንቶኒ ኣሜል ናበለ ብቋንቋ ኣረብ ግጥምን ዜማ እናቱ እዩ ዑስማን ዑመር። ብድሕሪ ኣስዒብና ድማ ግጥሚ ብቋንቋ ትግረ ባቅዕ እትብል ግጥሚ ባዕሉ እዩ ዑስማን። ብድሕሪ ኣስዕብ ኣቢልና ድማ ጀዚራ ሓሰን ብቋንቋ ትግረ ክትመፀናያ ሕሬት እናበለት ግጥሚ እስታዝ ኣልኣሚን ክነኒ ዜማ ስውእ መምህር ሱሌማን ዳውድ እዮም ናብ መደብና ክስግረኩም የቐኒየለይ።

0: ተፋሲሉ ርእስ ጅምሁርት ቻይና ሺ ጂፒንግ ወርእስ ጅምሁርት ቱርክያ ረጀብ ጠይብ ኦርዶጋን ብመናሰበ 35 ሰነት ዒድ ሕርየት ኤርትርያ እስከ ሻዕብዋ ሕኩመት ኤርትርያ ልኮታ ተሰናይ ነደው ለመርሓት እታብ ስሜት ሻዕቦም ወሕኩማቶም ለነደኡ ልኮታት እግል ርእስ ስያስ ኣፈወርቂ ዓፍየት ታመት ወግል ኤርትርያ ወሻዕባ ህየ ሰላም ወማትቀዳም ተምነው ርእስ ጅምሁርት ቻይና ሺ ጂፒንግ ዲብ ልከቱ እቲ ሓሸሞት ሕድ ወሰዳይት ላትነደቀት ታሪካይት ወናይ ሕውትነት ዕላቀት ኤርትርያ ወቻይና ዲብ ሸርሕ እቲ ሓልፈያ 35 ሰነት ሸዓብ ኤርትርያ ዲብ መብዳእ መተንካብት ኖስ እንደ ሳብታ እቲ ዓማር ወጠኑ ላተባዕያ ዓባይ ገበይ ዋላ ሰርገለዩ ዓውቴታት ሓምደ ለወጅብኩም ሰልቲ ዲብለፍም ግረአላ እተለትሻቀ በራምጅ ዓማር ዓውቴ ታምና ርእስ ረጀብ ጠይብ ኦርዶጋን እብጀህቱ መዓወነት ክልኢተን ኤርትርያ ወቱርክያ ዲብ መስተቅበል እግል ክልኢቱ ገባይል እባላ ተከስብ እትለት ፈናተ መጃላት እብልሔሳ እግል ትትደቀብ ወተርሓብ ለቡ ተሳየት ሸርሓ እቲ ኣቕሊም ምግብ እቲ ሓልፈያ ሰኖታት ሕርየት ዲብ መጃል ተዕሊም እበገበት ፊራሮም ኣትመዳድ ምን ረውደ ተስካልይት ደረጀት ላሃላ ማእሰሳት ተዕሊም እብ 78 ምእታይት ዕልብ ደረሳ ህየ እብ 4 ምእታይት ክምሰል ዜዳ ትሸርሓ ዝያድ ተፋሲል ልከበር ምን ሓምድ ኣቡበከር
1: እቲ እቕሊም ምግብ እተሓልፈ ሰኖታት ሕርየት እቲ መጃል ተዕሊም እበገአ ፊራሮም ዕልብ መትመዳት መንራውዳት ኣስካልኣይት ደረጃት እብ 78 ምእታይት ዕልብ ደረሰህየ እብ 4 ምእታይት ክምሰል ዜዳ ሸርሓ መስኡል ፈርዕ ተዕሊም እሳዝ በላይ ሃብ ተጋብር ግልኤሪና እተኣልሃብ ሓብሬም እሰነት ኣልፍ ስዕ ምእሰዓ ወሓቴ እቲ መዲናት ለተሓዳዳ መንራውዳት ኣስካልኣይት ደረጃት ምእት 78 መድረሰት ሌጠክም ዓላም ሓቁ ሕርየት በጋጀት እየ ለዕልብ እቲ 353 ክምሰል ዜዳ መጆብ እሊህየ ዕልብ ደረሳ መን 120,000 እቲ 168,000 ክምሰል ዜዳ ወድሓ እፍንቱይ እቲ ሙኣሰሳት ረውዳት ወካለይ ደረጀት በጋአ መትሓሳር ረውዳት ምን 37 እቲ 175 መዳርስ ካልኣይ ደረጀት እየ መን 11 እቲ 20 ወክልኤ ክምሰል ዜዳ እሸርሕ 78 እብሕኩመት 77 ህየ እብሕታ መናለለት መቃርሓ ረውዳት ለ40 ምእታይት እቲ መዲናት ለ60 ምእታይት እየ እቲ ብሩር ክምሃለያ ሓበራ ለበዝሓ መዳርስ ኣወለይ ደረጃት ሓቁ ሕርያት ምስል ብዝሐ ደረሰ እቲ ምግበይት ደረጃት ክምተዓዳ ለሸርሓ እሳዝ በላይ 51.5 ምእታይት እቲ ብሩር ኩም ልትረከብ ሸርሓ እምበርሊ እቲ በራምጅ ኣብደዮት ቅዌት በሰር ገላ ጅህትሩ ዝያ 75 ምእታይት ምንሱካን ቅዌት ለኣብደውኩምቶም ኣትኣመራ መስኡል ፈርዕ ተዓሊም እቕሊም ምግብ እስታዝ በላይ ሃብተጋብሪ ደንጎባ ጸማይም ሕጁባም ወብዕዳም ምስኩናም ምዋጥኒን እግሊ ድረሶ እፍንቱይ እግሎም ለከድመ መዳርስ ክምሰል ከሰተያ እሸርሕ በቃዓት ተዕሊም እብዓመት በቃዓት መጃገረት ደረሳ ህየ እፍንቱይ ናይ ኩሉ ክፋል ሙጅተማዕ ሰበጠልብ መጋድዕ መዳርስ እግሊ ርሄ እብ ደረጃት ማዕያ ገብልህለ ጅህድ ሓመዳ
0: ሓምደካ ሓምድ ኣቡበከር እቲ ቤት ከበር ምንታደ ጋሽ ባርካ ወግብለት እቲ ኣቕሊም ጋሽ ባርካ ሰባትና ደማናትና በትብል ስቅራት መዳሊት ርሒብ ገብግሉ ለሃላ ዒድ ሕርየት ምን እዳረት ደዋይሕ እስክ ኣቕሊም ሰኒ ልሰርገል ክምሰልሃላ ርእስ ልጅነት ዓያድ እቲ ኣቕሊም እሰይድ እድሪስ ሳልሕ ሸርሓ እሰይድ እድሪስ ግሌሪና እተላህበይ ሓብሬ ደረሳ ወሸባብ እቶም ለኣተንከባ በራምጅ ሰርገዮት ሸዋሬ ጽበጥፈን ወሴራርዴሽ ክምሰል ሸምል ዲብ ወድሕ من يوم 17 مايو عند امباتا قبل كم سال هلا وضحا ات 14 مديريه لقاء جغرافن ادارات دوايه سامن درسه وشباب جغرا ريادتكم سلهما دي بارن طلقبا بدرا ابقول كفال نايلا اقل جمال عيد حريات لا دال برامجكم سل تتوضحا سكان التهبوا راي حرياتنا كم سريك باي ان ثبتنا قبا اقل تجمل دلا منهم لا تطلبكم سل اتم دي بلاكدو مشاركة معايا وأجهزة حكومة حمدو احتفال رسمي 53 سنة عيد حرية إريتريا بدرجة أقليم غاش باركاف فجر 11 مايو دي بمدينة بارنتو اقلق باكم سلطو من لجنة عياده

0: ፈለሰርሕ
1: ዕረፍቲ ንበሩ ዝኸበርኩምን ዝኸበርክንን ፅንዓትና ዋሕስና ብዝብል ሃገራዊ ቴማ ዝፅምበል ዘሎ እቲ ዓብን ቀንድን ሃገራዊ በዓልና ትማሊ ኣባሕቲ መስከረም ጀሚሩ ሎም ምሸት እውን ኣብዚ ኣብ ሲኔማ ሮማ ክንቅፅሎ ኢና እሞ የውሃና የውሃና እንቋዕ ሓጎሰና እንቋዕ ንመበል 35 ዓመት ዕለተ ልደት ናፅነትና ኣብ ቃዓና እናበልና የውሃና ንመላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ከምኡውን የውሃና ነቲ ሓርበኛ ሓይልታት ምክልኻል ኤርትራ

Thank you. Thank you.

ኣይርስዑን ኣይጀጋን ምድሪ እቐሊስም ዝወድቕ

0: ብርቂ ዝወደበል እዚ በርቂ እዩ በርቂ
1: በርቂ ኮነልካ
2: ፋዚ ከመይ ከመይ ለካ ዝወደይ ፅቡቕ ማዝኸ ከመይ ትኮና ብጣዕሚ ፅቡቕ ኣላ ሕጂ ነጥቢ ከመይ ኣምፂኻ ጥራይ ነገረኒ
1: ያ ፋዚ ትግጥመኒ ዲኻ ንዓይና ሞ
2: ይግጥመካ ወ ክንዲ ኣምፂኻ ዝወደይ
1: ሙሉእ በርቂ
3: ሳሓሊ ነነ ቅዱስ ሰማ ሳሓሊ ነነ ሳሓሊ ነነ ሳሓሊ ነነ
2: ድኸንኮራ ሳሃለነ ትብል
3: ከም ልምዲ በርቂ ክመፅእ ከሎ ሳሃሊ ነነ እይኮ ድበሃል
2: ኣነስ ዝወደይ ሙሉእ ስለ ደምፀየ
3: ዋ ምኸም ጌይርኩም ልቢ ሰብቲ ምንሽቱ ሰላም በለኒ
2: ሰላም በሎ በሎ ሰላም በሎ
1: እንኳዕ ኩሎም ሓደ ይኮኑ ኢልካ ንፉዕ ንፉዕ ንፉዕ ንፉዕ ንፉዕ ኣርባዕተ ሙሉእ ደምፂኻ
4: እንታይ ኣርባዕተ
1: ኣርባዕተ ነጥቢ
2: ደሺ
1: ደሺ ደሺ ዳ እንታይ ዲኻ ተፈቲንካ
2: ተኽሲ
1: ተኽሲ ተኽሲ
2: ተኽሲ
1: ዋይ ኣታ ሰብኣይ ስፍሪ እዩ ሓደኹም ኮላሲ ሓደኹም ተኳሲ ዋይ
2: ክገርመካ ፋዚ ካብ ማዓስከር ሙሉእ በይነ የ ሙሉእ ኣምፅ ወላ ሓንቲ ፃዕዳ ትበሃል ከማ ናይሃርምኩም ብምሉእ ፀሊም ተገግ
1: በልሰብ ከይትውድእ እታ ኣለ ጥራሕ ርኢናልካ ኣለና ኣቱም ስድራ ጥዑያ ኣዲኹም ሕሙማት ዘይተሓተትኩምሞ ትምልሱ ንሕናስ ነጥቢና ሓቲትናካ እምበር ተኽሲ ሓተትናካን
2: ነጥቢና ኣምፅ እንዴ
3: ክንደይ ኣምፂኻ
2: ናማሙዝእትወን ንምፅ ኣለኹ በርቂ ሰሚዕኻ ነብሲ
1: እወ
2: ፋግሮ ዶ ይኸውን
1: ግርም
2: ፍለኛሞ ዶ ይኸውን
1: ንዓኻ ኣሸካ
2: ካርፔንተር ዶ ይኸውን
1: ሕራይ
2: ንዘል ኣለም ዘናብረኒሞያ ክሕዜ ሰይ ዝወደይ

ርእሶኦምን መስተውዓሊ ፍጥረ የለንና ተባሃልካ ደሚቕካ ልዕሊኦም ተሓሕን ክብሉኻ ፈሪኻ ዝያድኦም ዘይእመን ታሪኽካ ዓለም መዝጊባቶ ዕረና ጣዕማ እንሆ ይዝቶ ዘይከውን ኮይኑዋ በቕለርዒማቶ ሕጂውን ሕጂውን እንተ ዳሃንደስልካ ናይ ጥፋኣት ህጁማት ድንብርት ዘይብለካ ትወፆም ብንቕሓት እንከይተኣመልካ በትናትካ ብልሒ ሰዊድካ ትሕድር ትደምቕ ከም ወርሒ እንሆ ድማ ጩራ ምዕባለ ተራእዩ ሳላተ ዓቕልኻ ባብ ሰላም ተራሕዩ ንዂሉ ጥሒስካ ብሚዛነ ርትዒ ባህታኻ ኽሰምር ጀሚሩ ብወግዒ ግርህ ኢልካ ዘይትዕሾ ወዝቢ ከም ርዝነትካ ልቦናኻ ዓብዪ እንከይወፈርካ ኸይፈተንካ ሃድን ኣናፍራ ቆቓሕ ሻዒልካ ትትንትን እዚ ዋርሳ የኣርባዕተ ዝመሓውሩ ቃል መርሃዊ ከይወድቕ እናበለ ሽሩሩ ታሪኹን ቃልሱን ዘለዓለም ክነብር ኣባ ጎብየ ኣብ ቀስታኻ ናህሪ እናፈጠርካ ኣብ ስምታኻ ሓይሊ ዝወሰኽካ ኳዕናን ፍጡር በዓል ድፍድፍ ዓቕሊ

0: ቃላት ዝብል ምስላ እኒዮም ኣይ ኣብ ነሶም ከርዩና ደልዮም ቆፎ ከዓ ምስራሕ ጀሚሮም ኢሎም ኹ
1: እንታይ ቆፎ እንቲ ሕጂ ከዓ ቆፎ
2: ጠጥዑሙ ምምናይ እሞ መዓሲ ፅላእ ኮይኑ
0: ኣንተ ቆልዓ ነዘረባዶ ምንጥል ምንጥል ኣይተብሉ ተሓስካ ዘይብልካ ሕልም ውዒልካ ሕልም ተሓደርካ እሞ ኣፍካ ማይ ካብ ምብላዕ ሓሊፉ እንጀራ ደመልእ እተን ፀማማት ኣንስተ ዓድና ከዓ ኣብቲ ደንበናይ ተስፋ ማርያም ተኣኻኺበን ዝዕበአን ዝውዕላ ዘለዋ ኢሉ እምበር ይህ ንኣኽል ከይተዘረ ከጋዕጋዕ ክትብል እንድያ
1: ቆፎዳ እንታይ ኸ ክገብረሎም ሕጂ ኸ ቆፎ

0: ዓይነት ቦታ ይወደ ይዚ ጽላአከ ጎልጎል ከምተ ሰአነስ ናብዚ መኒኻ ሽምካ ዝሓወይ
1: እድሪስ እድሪስ ወንታ ማንታ ስሜየትካ
0: ኣይ ሓስኩኻን
1: ሽምካ ሽምካ
0: ጨና ብሉኒ
1: ጨና ጨና
0: ኖኖ ጨና ኣባይ ትበሎ ጨና
1: ዕጡር ዕጡር ወንሕና ዕጡር ንብሎ
0: መንዓይ ዕጡር ጃኻ ክትብለ እንደለኻ
1: ላላ ላላ በስ ኩሉ ሓተ ዕጡር ጨና
0: ካበይኻ ኸ መጺኻ
1: ምን ሰምሃር መጢኢኮ ጋሽ ባርካ ኸማ ንፈልጣ ዓደይ ዓደይ ዓጀ
0: እሞ እዚ ኸባቢ ዝደለናዮ ሲ ጽቡቕ ጌርካ ትፈልጦ ኢኻ ማለት እዩ
1: ጥቡቕ ገይረ ፈልጦ ጥቡቕ
0: ስማዕ እንደኻ ሓተካ ብወረዲ ብገለ ኣይፈለጥኩን ግን እዚ ቦታ ሲ ከምዚ ተመን ገለ ኣሎ
1: ዝኣዑዝ ቢላ ኣዑዝ ቢላ ንምንታይ ዘኪርካዮ ኣብዚ ቦታ ብዙሕ ብዙሕ ኣትማን ኣሎ ብዙሕ
0: እንታይ ትብል
1: ኣትማን ብዙሕ ወኸማን ጋበል ኣሎ
0: ኣቤት
1: ጋባል
0: በልኣኽለካ ስቕበል ሕጂ ድሓን ውይ
1: ኣሰለት ይፈልጣ ኣሰለት
0: ኣሰለት ከጓል መን እያ
1: ኣሰለት ሓፍታ ንጋባል
0: ምስኦ እንታይ ትገብር እዚኣኸታ
1: ኣሰለት ምርእ እግርካ ጀሚራ ኣብዚ ነፍስኻ ኩላ ተጠባሊላ ተጠባሊላ ኣብዚ ክሳትካ እንደወደየት ኣንፍካ ኣብኡ ተኣቱ ኣፍንጫካ ወዳምካ መጢያ መጢያ በስ ኬን መትሜትሮ ኣብኡ ትድርብያካ ኣሰለት በስ መስኪን
0: መስኪን
1: መስኪን
0: ከምዚ ንድሕር ጌራትካ ዳ እንታይ መስኪን
1: ካል ወላሓይ ትገብርን በስ መስኪን ትለምዶ
0: ዋ
1: ወንሕና እውን ለሚድናዮ
0: ዋ ዋ ሃሊላ ሃሊላ ደሎ ኣብዚ መፅ ወደይ በዕለይ ዋ
1: ኣፍዑት ይፈልጦ
0: መን ኢኻ እዚ
1: ኣፍዑት እውን ካብኦም ካብኦም
0: ግደፈኒባ ዝሓወይ ግደፈኒባ በጃኻ ኣብዘይ ንዘይጠቕማ ደቃይቕ ስክንዲ ዝለመምትላል ኢኻኒ ዋ
2: ኣብሩኽ ጀመረት ሽግር
0: እታ እንታይ ሰሚዕኹም ኣታ እንታይ ሰሚዕኹም ኮፍ ኢልኩም
2: ኣብሩኽ ሃፍበል
3: ሀይ ሀይ ኣታ ናበይ ደሊኻ
0: ሃፍበል ደልካ ናሓቀይ
3: መስርዕ ኻ ስክእቶ መስርዕ ኻቶ ተጠወታ ናብ ዝብል ሕራይ እምባር እንቋዳሓን መጻኹም
4: እንቋዳሓን
3: መንገዲ ኸመይ ነይሩ

ዝኸበርኩም ተኸታተልትና ህዝቢ ኤርትራ ረፍረንደም ኣብ ዘድምፀሉ ዝነበረ እዋን በቲ ናይ ሽዑ ዝነበረ ምምሕዳራዊ ቅርፂ ኣብ ነፍሲ ወከፍ ኣውራጃ ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል በብክፋሉ ናብኹም ክነብሎ ቀኒና። ንሎሚ ድማ ዝኸበርኩም ተኸታተልትና ካብ ኣርካይቭና ተወኪስና ኣብ ኣስመራ ዝነበረ ስምዒታት ናይ ህዝቢ ክነቅርበልኩም ኢና። ኣብቲ ኣብ ኣስመራ ዝተካየደ ናይ ረፍረንደም ስነስርዓት ድማ ፕሬዚደንት ኢሳያስ ኣፈወርቂ መራሕቲ ሃይማኖት ከምኡውን ሓርበኛ ኣቦና ወልድኣብ ወልደ ማርያምን ካልኦትን ዝተሳተፍሉ ኣጋጣሚ ነይሩ። እቲ ስምዒት እንታይ እዩ ዝመስል? ኣብኡ ዝነበረ ክቱር ሸውሃትና ፅነት እንታይ እዩ ዝመስል? ኣብዛ ስዒባ ትቐርብ ቪድዮ ናብኹም ክነብሎ ኢና። ሰናይ ምክትታል።

ህዝቢ ኤርትራ መሲ ርእሰ ውሳኒኡ ንምርጋጽ መጻኢ ዕድሉ ባዕሉ ብድልየቱ ብዘይጸቕጢ ንምሕንጻጽ ከይሰልከየ ንልዕሊ ሓደ ወለዶ ተጋዲሉ ዓሰርታት ሸሓት ብሉፃት ደቂ ኸፍ ኢሉ ኣንጻር ግዙፋት ንልዕሊ ዓቕሚ ዝኾኑን ተጻረርቲ ተቓሊሱ እዩ። ኣብ መወዳእቱ ድማ መወዳድርቲ ብዘይርከቦ ጽንዓትን ተወፋይነትን ሃንቀውቱ ስዒሩ ብመንገዲ ረፈረንድም ድልየቱ ባዕሉ ናይ ምውሳን ሃንቀውታ ረፈረንድም ኤርትራ ብዘየዋጥጥ ሕጋዊ መደምደምታ ንኽግበረሉን ናጻነት ዓውን ምዃኑ ንምርጋጽን ኣብ ቅድሚ ኣህጉራውያን ተዓዘብቲ ንኽካየዱ እዩ ተመሪጹ። በዚ መሰረት ድማ ቅድሚ 23 መያዝያ ብዝነበረ ቅንያት ካብ ሓያሉ ሃገራት ብዙሓት ወከልቲ መንግስታት፣ ሕቡራት ሃገራት፣ ውድብ ሓድነት ኣፍሪቃ፣ ማሕበር ሃገራት ዓረብ፣ ዘይሻርነታዊ ምንቅስቃስ ከምኡ ውን ወከልቲ ማሕበራትን ውድባትን ካልኦት ኣገደስቲ ውልቀ ሰባትን ኣስመራ ብምእታው

ንስርሖም ንምስላእ ዘድሊ ቅጥዕታት ኣማልኦም።

እቲ ብመንገዲ ቓልሱ ድሌቱ ኣቐዲሙ ዘረጋገፀ ህዝቢ ድማ ውፅኢት ምስ ተነግሮ ንዝገብሮ በዓል ኣቐዲሙ ብፍሱህ መንፈስ ምድላዋት ጀሚሩ ኣብ ጎደናታት እናወፀ ድማ ስምዒቱ ደርጊሑ።

0: ተጋደልቲ ኣብ ማዓስከራቶም ኣቐዲሞም ኣድሚፆም ስለ ዝነበሩ እቲ መስርሕ ብቐንዱ ኣብ ሲቪል ህዝቢ ዝቐንዓዩ ነይሩ። ቀይሕ ዶስ ሰማያውን ዝብል ሕቶ ድማ ቆልዑ ከይተረፍዮም ጎስጊሶምሉ።
1: Referendum, referendum, referendum. Take the blue one for your freedom. Don't take the red one, 'cause it's bad. If you take it, you'll go mad. Kids, guys, everyone get ready. Take the blue one and we'll get friendly. You know that Eritrea is a poor country. If you cooperate, it will be lovely. If you want your country to be good and nice, you have to cooperate like the other guys. Return to the mask.
0: ዕለተ ምድማቕ 23 ሚያዝያ ህዝቢ ብእዋኑ ሃንቀውትኡ ምእንቲ ክገልጽ ብለይቲ ገስጊስ እዩ ኣብ ዘዘቡ ኣብ ዝርከብ መድመፂ ነቕጣታት ተረኺቦ። ዋና ፀሓፊ ግዜያዊ መንግስቲ ኤርትራ ኢሳያስ ኣፈወርቂ ኣብ ዘድምፀሉ ከባቢ ነቲ ምድማቅ ጀሚርዎ።
2: ሎም ንግሆ ኣብ ረፈረንደም ኣድሚፅካ እሞ ድሕሪ ዚ ኩሉ ዓመታት ምቅላስካ ንስኻ ከምውልቂ ዜጋ እንታይ ኣሎም ዓንቲ ንዓኻ እንታይ ይስማዓካ?
3: ምናልባሽ ከም ኩሎም ኤርትራውያን ሕጂ ኣብዚ ዘለናዮ ቦታ ኮይንካ ክትሪኦ ቀሊል ይመስል ይኸውን፣ እንድሕሪ ተመሊስካ ክትሪኦ ከለካ ግን ኣብ ውሽጢ እዚ ነዊሕ ዓመታት ነፍሲ ወከፍና ክፍፅሞ ዝደሊ ተልእኮ ነይሩ። እዚ ተልእኮ እዚ ከዓ ናይ መወዳእታ መዛዘን እዩ። እዚ ዝካየድ ዘሎ ዴሞክራሲያዊ ምርጫ ናይ ህዝቢ ኤርትራ ምዃኑ ነፍሲ ወከፍና ብሩህ ነይሩ። ኣውራ ንኣባላት ህዝባዊ ግንባር ኣብዚ ክንበፅሕ እዚ ኩሉ መስዋእቲ ተኸፊሉ ሓርነት ናይ ሃገርና ጨቢጥና ቅድሚ ክልተ ዓመት ዓወት ተዛዚሙ እዩ ተልእኮና ፈፂምና ኢና ይተባህለን ክልተ ዓመት ተወሲኹ እዚ ሕጂ ዝካየድ ዘሎ ዴሞክራሲያዊ ረፈረንዱም ንዓይን ኩላቶም እንቲ ናይዚ ሃገር እዚ ነፅነትን ሓርነትን ተቃለሱ ሰባት ናይ ተልእኮ ፍፃሜ እዩ ክበሃል ይከኣል።
4: ንመፃኢ ብሩህ ዝረአየኒ ንገዛ ርእሰ ብሩህ ዘሎ ምክንያቱ ሲቲ ኩሉና ህዝቢ ኤርትራ ዝፅበዮ ዝነበረ ነዚ ኣጋጣሚ ዝፅበዮ ነይሩ። እዚ ኣጋጣሚ እዚ ድማ ብዙሕ መንገዲ ናይ ረህዋ፣ ናይ ሰላም፣ ናይ ዕቤት፣ ናይ ምዕብልና፣ ናይ ፅቡቅ ጉርብትና ምስ ዝተፈላለዩ ገረባብትና ብፍላይ ድማ ምስ ኢትዮጵያ ክገብር ከም ዝኽእል ዝኸፍት መንገዲ እዩ ኮይኑ ይስምዓ። والله مشاعر انا زي ما سلكت ذكرت اولا المشروع الاستفتاء اجراء الاستفتاء في اريتريا في الثمانينات عندما اقرت الجبهه الشعبيه كان لتحقيق اهداف محدده. من ضمن هذه الاهداف اولا التاكيد على حق تقرير المصير للشعب الاريتري، وناحيه ثانيه التاكيد بانه مساله حق الشعب الاريتري او الشعب الاريتري ما ممكن ينوب عنه اي قوه كانت ما عدا هو. ولذلك كان هذا هو من ضمن الاهداف الاساسيه مشروع الاستفتاء. انا شخصيا ما كنت اتوقع ابو عبيد على الصعيد الشخصي انه يجي اليوم اللي ممكن اعدلي فيه بصوتي، لكن طالما تحقق هذا الموضوع انا اعتبر ان هذه امنيه قادمه وتحققت.

ሎሚ እግዚኣብሄር ብናይ ብዙሕ ህይወት መስዋእትን ብናይ ብዙሕ ህይወት ሰቃይን መከራን ዝተረኸበ ነፃነት ሰላም ሂቡና ኣሎ። ሎሚ ከዓ ህዝቢ ኤርትራ ልባም ኮይኑ መስተዋዕሎ ኮይኑ መጀመርያ እምነት ኣብ ንናሓልሓድ ክሓድሮ፣ ካልኣይ ፍቕሪ ስራሕ ክሕድር፣ ሳለሳይ እውን ወትሩ እቲ ዘሎ እምነት ፍሪሃ እግዚኣብሄር ኮነ እምነት ናይ ገዛ ርእሱ ከየላሕልሕ ሕፅር ዝበለ ክማሕፀንን ክላቦን ይደሊ።

ሎሚ ንመላእ ህዝቢ ኤርትራ ዓብ ሓጎስ እዩ። እዚ ሓጎስ እዚ ምሉእ ህዝቢ ኤርትራ ዝፅበዮ ዝነበረ ንዓመታት እውን ተቓለሰሉ እዩ። ስለዚ ብፍላይ ሎሚ በዚ መዓልቲ እዚ

ከመሓላልፎ ዝደሊ መልእኽቲ ሃገርና ኤርትራ ብውጊእ ከምኡ ድማ ብነቕፂ ዓንያ ትርከብ ስለ ዘላ ኩሎም መንእሰያት ኩሎም ፈተውቲ ሃገሮም ዓበይቲ ሃገሮም ዳግም ክሃንፁ ንቕድሚት ክብሉ እቲ ዓንዩ ዘሎ ኩሉ ክሕድስዎ እሞ ኤርትራ ብኩሉ ሓዳስ ኮይና ክትርከብ ነዚ ክገብሩ ድማ እቲ ዓወት ዝሃበና እግዚኣብሔር ቅድሚ ሕጂ ካባና ስለ ዘይተፈልየ ድሕሪ ሕጂ እውን ምሳና ከም ዘሎ ብምእማን ንቕድሚት ገጾም ክደፍኡ ሓደራ እብል።

ዓመታት ዓበየ ክብረት ዝውንዘፈላ ዘሎ መዓልቲ እያ። እዛ መዓልቲ እዚኣ ዓባያ። ምክንያቱ ድማ እንታይ እዩ? ናፅነትን ሓርነትን ክልተ ዓበይቲ ህያባት እግዚኣብሄር ተወንዘፈለን ተቐበለለን ህዝቢ ኤርትራ እዩ። ህዝቢ ኤርትራ ብዙሕ ተሰቂ እዩ። እዚ ቀዳማይ ናፅነቱ ቀዳማይ ሓርነቱ እዩ ንህዝቢ ኤርትራ ንታሪክ ህዝቢ ኤርትራ ማለት ኣይኮነ። ህዝቢ ኤርትራ ናፃ ነይሩ እዩ። ናፅነቱ ገፊፎሞ ብዙሕ ዓመታት ተሰቂ እዩ። ሎሚ ግና እንሆ እንደገና እቲ ጥንታዊ ናፅነቱ ተመሊስዎ እንደገና ናፃን ክቡርን ህዝቢ ኮይኑ ይርከብ ኣሎ።

0: ህዝብስ መራቢ ወገኑ ንተዓዘብቲ ብዘደንቕ ስነ ስርዓት ኣብየ ዞባታቱ ተሰሪዑ ንመስርሕ ምድማፅ ተተሓሒዝዎ።
1: ሰላም ኣልሓምዱላ ዘብዛሕካና

0: ፃዕዳ ስዋይ እንዳደቕደኩ ኣኹሻጣ ሓሊፈ ናይ ኤልትራ መዳመቒ መቃመሚ ፀብሒ እንዳሰራሕኩ ኣብ ኤልትራ ሰዓት 4 ምስ ጎዝጎዝኩ ክሳሕ ኣለኹ ትንሰዋጋ
1: ህዝቢ ኤርትራ ኣብታ ታሪካዊት ዕድል ሃገር ዝወሰነላ ዓለት ዘይምድማፅ ከም ገበን ስለ ዝወሰዶ ይትረፍቲ ጥዑይ እቲ ብዕድመ ይኹን ሕማም ዘይክእል እውን ገለ ብምርኩስ ገለ ብሰብ ተደጊፉ ካልእ ተፀይሩ ብምምፃእ እዩ ንሃገሩ ዘለዎ ክብረት ኣርእዩ
2: ኤርትርያ በኒ ህዝባዊ ግንባር በኒ ለምለም ኩኒ
3: ሕርያትና ረከብና ሓምድላ ረብና ሓምድ ህልና ሰላም ህልና ሓምድላ ሕርያትና ካብ መትረከብና

0: Well, my surprise is that you still
1: ናይ ዝገረመኒ ስምዒት ሓድነት ገና መንፈስኩም ህላው እዩ። ካብ ሜዳ ዝነበረ መንፈስን ሓድነት ህዝብን ከምዘለዎ ቦትኡ ኣሎ። ድሕሪ ክልተ ዓመት ሓርነት ክሳብ ሎሚ ሕጉሳት ኣለኹም። ኣብ ኤርትራ ቀፃሊ ፌስታ ዘሎ እዩ ዝመስል። ከም ጋዜጠኛ ውድዓዊ ክትከውን ኣብ ከባቢካ ብዘሎ ክፅሎ የብልካን። እንተኾነ ግን ኣብዚ ክመፅእ ከለኹ ንባዕለ ንስዝቢ
2: ዝሕጎስከም
1: ጋዜጠኛ ኮንካ ነዚ ረፈረንድም ክትዕዘቦ ዝሕጉስ ነይሩ። ንገለ መዓልትታት ሓደ ኣይፋል ዘድምፅ ሰብ ክረክብ ፈቲነ ድልፍፁም ክሰልጠን ይከኣለን።

ጓይላታት ብከምዚ ኣገባብ ቀትሪ ይኹን ለይቲ ከይዕረፈ ቀፂሉ ንኩሉ ድማ ፍሳሐ ወሪስዎ ቐኒዩ ኣብ ኣብያተ ሕክምና ዝነበሩ ሕሙማት ከይተረፈ ብሰርሕ ሕማሞም ክስዕስዑን ክዘልውን እንተዘይከኣሉ ስለ ኤርትራ ንምድማቕሲ ኣይፀገሞምን።

0: ናይ ሕጊ እሱራት ከይተረፈ መሰሎም ተጠቒሞም።
1: ብጣዕሚ ፅቡቅ ነቲ ሓጎስና ካብ መግለፂ እውን ይረኸብና ኣሎሲ ነቲ ኣሕዋትና ተሰውእሉ 30 ዓመታት ኣክል ብረታዊ ቃልሲ ዝሓለፈት ናይ 100 ዓመት መግዛእትን ንሱ ኣብኪዑስ ኣብዚ ደረጃ ብምብፅሑ ብጣዕሚ ሓጎስና ናይ መግለፂ ከም ይረኸብና ኣሉን። ግን ነቲ ሕጂ ንሕና ነዚ ክንመርፅ ምብቃዕና እውን ሕጉሳትና ከም መጠን ላዓለ ንሕና ነቲ እቲና ዘለዉ እዚ ናይ ሕጊ እስራት ገብረና ወንጀልና ድሕሪት ገይርና ገዲፍና ናይ ሃገራዊ ጉዳይ ስለዝኾነ እዚ ቅድሚያ ንዑርኢና ግን ብዝበለፀ ዓድና ነፃ ወፅያስ ነፃነታ ረኺባ እውን ዳግማይ ህንፀት ይኹን ዝኾነ ዕማማት ተኸፈልቲ ኮይናስ ነፃ ኤርትራ ፃዕዳ ኤርትራ ክንፈት መስረት ኢና ንደር
0: እዋን ረፈረንድም ፍሉይ ተርእዮታት እውን ነይርዎ። ንኽብርቶም ነዚ ዕለት እዚ ብመስዋእቶም ህያው ዝገበሩ ሰማዕታት ህዝቢ መቓብሮም እናበፅሐ ብዝተፈላለየ መልክዕ ገና ምሳና ኣለኹም ኢሉ

0: መሬተ መሬተ መሬተ መሬተ ርክዕብን ብዘይመተ ሞተ ክልተ እዩ ሞተ ሞተ ክልተ እዩ ሞተ ድመተ ብዘይ መሬቱ ድመተ ድመተ ኣብ ደይርስቱ ድመተ መሬተ መሬተ ሞታይ ንበለነ እዙ መተ ሞታይ ንበለነ እዩ ዝመተ ሞታይ ንበለነ ዝመተ ሓየተ ታጅግና ሓየተ ሓየት እንታይ ምእተ ከምዘይመተ ሓየት እንተ መተ ከምዘይመተ ኣጀብ ደስታ ጀባ ሓጎሰ ኣጀብ ደስታ ጀባ መጎሰ ኣታ ንስረስ ኩሉ ዳ ዓጥቆ እንታ ንጋዕሰስ ኩሉ ዳ ኣጉዕሶ ኣሰበት ምእለት ሪኣድራ ማይት ሓዊ ኮይኖም ፀላእቲ ዘንድዱ ሓዊ ኮይኖም ፀላእቲ ዘንድዱ ተደልዮም ብኻራ ዝቀራደዱ ተደልዮም ፃዕዳ ጢት ዝጨደዱ ዝጫደዱ ዝጫደዱ ተደልዮም ትሕቲ መሬቱ ታንኪ ዝኸዱ እለት ሪያ ድራማ ይትውለዱ ድራማ ይትለዱ ከምዚኦም ስዳሓሩ ወለዱ
1: ድንጋፂ ከዓነ ሓዘነ ሓዚነ ስጋዕ ሕጂ ሓዚነ እየ ነይረ ብውሽጢ ከብደይሲ ሓዚነ እየ ነይረ ስጋዕ ሕጂ እውን ማለት ወይ ሓዘነይሲ ክጎድፎ ኣይሓሰብኩን ወይ ሒና ክወብእ ወይ ርእሰይ ክስራሕሰ ኣይሓሰብኩን ሊቀ መንበረይ ሰዲድዎን ምሉእ ቀበለ እፅን ደቢሸናኒት ማሊ ሕጂ ገዲፈየአ እዚ ብርሃን እዚ ተረኺቡ ከዓዩ ዋላ ተመቱ ክብረቶም እንተለኹ ክብረቶም ሳላ መንግስትና ዝረኸብና ሳላ ናፅነትና ዝረኸብና ዋላ ተመቱ ዋላ ተለዉ ከቢርና ኢና ከቢር ሳላ ዝረኸብና እያ ናፅነትና ሕጂ ኣነ ሙሉእ ሓጎሰ እዩ ካብ ሕጂ ኢሉ የንብረለይ ሳቶም ካብ መንግስቲ ሰማያት የዋርሰለይ ብኘውሳ ኣብ መንግስቲ ሰማያት ንራኸብ ግበረና
2: ምሕዝነት ህዝብታት ኤርትራን ሱዳንን ዘንፀባርቕ ሰላማዊ ሰልፊ እውን ፍሉይ ትርእዮ ነይሩ ብኣጋጣሚ ረፈረንድም ጉዕሶ ብእግሪ ከምኡውን ብብሽግለጣ ቆልዑ ከይተረፈ ብምሃዝ ክእለቶም ጊደና ክንገብር ኢሎም

ምናልባት ኣነን ብፆተይን ወገናዊ ከይንኸውን ብሕጊ ተቀይድና ስለ ዝነበርና ብዙሕ ዓመት ውሽጢ ስምዒትና ከማን ክንገልፅ ኣይከኣልናን ነርና። ሕጂ ግን ብምድማጥና ስምዒትና ከማን ክንገልፅ ስለ ዝኾነ እታ ተሐጎሰኒ እዋን ምዃና ክገልፅ

0: ላለኝ ላለኝ ላለኝ ማሴ ረፈረንደም ረፈረንደም ረፈረንደም ተደምደም አርፈረንደም ህዝባ ጉንባሬኝ አምሲካ ያደ ታሪክ ናይቀደም ላለን አጽነት ተውጽዮምና ዝሰጎድ ሰጉዶም ኤረትራዬኝ ኤረትራ መጽኩዶም ናጻና ይቀደም ላለ ወዳዲ ኮይኖም ሕጀምዋን ዓዶም ነቲ ሓያል ብጥይት ሰጉዶም ነቲ ደካም በሊዖም ኣንጊዶም እምበረ መሓርሴኝ ኣይዶምን ኣይዶምን ኣይዶምን ዓደም እኳ ሰደዶም
1: መስርሕ ምቕፃር ከይተጀመረ ድማ እዩ ብድሌቱን ሃንቀውትን ዘይተጠራጠረ ህዝቢ ንድግስ እዝዳሎ ዝነበረ
2: ንሕና ናይ ፅምብል ናይ ኤርትርያ ናይ መርዓ ክንገዝእ ከብቲ መፅኢና ብእምነት ህዝብና ስለ ደኣመና ኢና መፅኢና ዘለና ደቅና ተሰውእሉ ደቅና ተከለስንኩል ገበርሉ እዩ ንሕና ከዓ ነዚ ስለ ተሓጎስና ብሓጎስ ኢና መፅና ክንገዝእ መፅና ዘለና
3: ብእውነት ኣቕድም ኣቢሉ ከምዚ ብፃያ ክገልፆ ከም ዝፀንሐ እቲ ህዝብና ኣብቲ ናይ መጀመርያ ናይ 23 ናይ ምድማፅ መዓልቲ ብጣዕሚ ከም ውሕጅ ከም ፈልፋል ማይ ይወርድ ስለ ዝነበረ ዳርጋ ተስዓ ካብ ሚእቲ ተዛዚሙ ስለ ዝኾነ እሞ ከዓ እወን ናፅነት ዝብል ድምፂ ስለ ዝኾነ ዘይንጠራጠረሉ ስለ ዝኾና በዚ መሰረት እዚ ኢና ከብቲ ገዚእና ነቲ ፅምባልና ንክንዳለወሉ መፅኢና ዘለና ማለት እዩ
4: Thank you.

0: ሕራይ ውፅኢት ረፈረንደም ከ እንታይ ክኸውን ኢልካ ትፅበ?
1: ብዛዕባ ውፅኢት ረፈረንዱም ምዝራብ ናይ ቃል ዓለም ዘረባ እንተኮይኑ ምናልባት እስኪ ክንፅበ ኢና ኢልካ ክሳብቲ ውፅኢቱ ዝንገር ትምባል ፅቡቅ መስለኒ። ናይ ባሓቂ ተመፂና ግን ደጋጊሙ እውን ከም ዝበልክዎ ኣብ ምርጫ ናይ ህዝቢ ኤርትራ ንናፅነት ዘጠራጥር ነገር የለን። ምናልባት ብዙሓት ከም ናይ ካልኦት ሃገራት ናይ ፖለቲካ ሰልፍታት ቃልሲ 100 ካብ 100 ዝበሃል ነገር የለን፣ 90 ካብ 100 እውን ዝበሃል የለን፣ ንሱ ስትረፍ 60 ካብ 100፣ 70 ካብ 100 እውን ዝበሃል የለን ኢሎም ዘረቡ እዮም። ምናልባት ኣብ ምርጫታት ናይ ሰብ ኣየናይ ፖለቲካዊ ሰልፊ ኣየናይ ፖለቲካዊ መስመር ትድግፍን ኣይትድግፍን ምርጫ ተካይዱስ ክሳብ 100 ካብ 100 90 ካብ 100 ክርከብ ኢልካ ዘይሕሰብ እዩ። እዚ ግን ናይ ሓደ ህዝቢ ዕድል ናይ ምውሳን ጉዳይ ስለ ዝኾነ እቲ ህዝቢ ክነብርን ዘይክነብርን ከም ሰብ ይኹን ከም ሃገር ወይ ከም ህዝቢ ናይ ዕድሉ ምውሳን ሕቶ ስለ ዝኾነ ነዚ ዕድል እዚ ኣይደልዮን እየ ኢሉ ከምዝኾነ ይኹን ካልእ ፖለቲካዊ ምርጫ ዝኣቢ ሰብ ዘሎ ኣይመስለንን። በፃብዕ ዝፍቀዱ ኣይሰኣኑ ንኾኑ ምናልባት ንምናልባት ኢልካ እዚ እውን ዝረብ እምበር ናይ ኣብ ሓቂ ኣንፃር ናፅነት ደው ዝብል ኤርትራዊ ስለዘየለ ውፅኢት ናይዚ ዝካየድ ዘሎ ረፈረንድም ሰባት ኣብ ቀይሕን ሰማያውን ምምራፅ ስለዘይተጋግዮም 100 ካብ 100 ናፅነት ከም ዝኸውን ኣይጠራጠርን እዩ።
2: ኣብ መወዳእቱ 27 መያዝያ ፍሉይ ወኪል ዋና ፀሓፊ ሕቡራት ሃገራት ኣብ ኤርትራ ምስተር ሰሜር ሳምባር ሓያሉ ኣህጉራውያን ተዓዘብትን ጋዜጠኛታትን ኣብ ዝተረኽቡሉ ኣጋጣሚ መስርሕ ረፈረንድም ብትዕዝብቲ ሕቡራት ሃገራት ከመይ ከም ዝነበረ ገሊጹ። ብቓላቱ
3: I have the honor in my capacity as the special representative of the United Nations Secretary General to certify that on the whole the referendum process in Eritrea could be considered to have been free and fair at every stage.
2: ብተዓዛቢ ጉጅለ ሕቡራት ሃገራት ዝተገብረ ገምጋም ከም ወኪል ዋና ፀሓፊ ሕቡራት ሃገራት ዝተዋሃበ ስልጣን መሰረት ብሓፈሽኡ ረፈረንድም ኤርትራ ብኩለንትንኡ ናፃን ርትዓውን ምንባሩን ንዓይ ከም ዝዕገበን ክገልፅን ከለኹ ክብሪ ይስምዓኒ። በዚ ኣጋጣሚ ድማ ኣባላት ኮሚሽን ረፈረንዶም ሰበስልጣን መንግስትን ህዝብን ኤርትራ ተዓዛቢ ክፍለ ሕቡራት ሃገራት ዕማሙ ኣብ ምስልሳልን ዝገበሩ ደገፍ ኣመስግን።
3: ኤርትራን ኣቶሪቲስ ኣዝ ዌል ኣዝ ኦል ኤርትራንስ ታንክ ዩ ኦል ቨሪ ማች

ህዝቢ ኤርትራ ድልየቱን ሃንቀውቱን ኣብ ቅድሚ ኣህጉራውያን ተዓዘብትን ዓለምን ኣረጋጊጹ። ነቲ ዝመጽእ ዘይመስል ዝነበረ ድልየቱ ዝገልጸሉ ኣጋጣሚ ምርካቡን ብዓወት ምዝዛሙን ዝተሰምዖ ሓጐስ ንምግላጽ ድማ ናብ ካልእ ኣጋጣሚታት ኣትዩ።

እንታይ ሞ ክግለፅ ዘይከኣል ሓጎስ እዩ በዚ ናይሎም መዓልቲ ኣብ ዕድመይ ሙሉእ ተፈጢረ ክሳዕ ዛ ዕጂ ዘለኹዎ ዕድመ ከምዚኣ ዛ ምስለት ሓጎስ ርአ ኣይፈልጥን እየ ምክንያቱ እቲ ዝሓለፈ ትኩሉ ዘሕለፍናዮ ሽግራት ሕጂ ክሪኦ ከለኹስ ዝሞተ ውፅዕ ኣሕዋትና ሞይቶም ንሳቶም ግን ውፅዓት ኣይኮኑን ምክንያቱ ንዕኦም መኺኾም ንዕና ግን ኣብርሆም ስለዚ ዓበ ሓጎስ እዩ ዝስምዓኒ ብዙሕካ ደስ

يا أبي معرية تحبس معرية.

0: በዚ ኣጋጣሚ እዚ እምባየ ስኻ ከም ተቓላሳይ ንህዝቢ ኤርትራ እንታይ ክትብሎ ትደል?
1: ንህዝቢ ኤርትራ እንታይ እየ ዝብሎ? ብፍላይ ነቲ መንእሰይ ኣካል ነዚ ዘሎ ሓላፍነት ምናልባት ካብ 78 ሰብ ስጋ ኣብዚ ደርማስ ዝኾነ መንግስቲ ተኽኢሎም እቶም ቀዳሞት መንእሰያት እዞም ሕጂ ዘለዉ መንእሰያት ገባን ነዚ ሓላፍነት ዝተሰኪሞም ስራሕ ከይናዓዓቑ ብዝያዳ ኣብ መንእሰያት መፅኻ ስራሓ ከይናዓቑ ተጫማሊቖም ብእሾኽ እንዳሰፈየ ሰብ ዝቃለስ ነይሩ ኣብ ብዘይ ኮስትሞ ብዘይ ክዳን ብዕርቃን ይቃለስ ነይሩ ሰብ ዝሓለፈ መንእሰይ። እዚ ሕጂ ዘሎ ወለዶ ከዓ ነዚ ተረኪቡ ኣብቲ ዳግመ ህንፃ ሃገር ኣብ ሓፂር ግዜ ሓፂር ተኣምር ክሰርሖም ዘለዎ

0: ዝኸበርኩም ተኸታተልትና ኣብ ኣስመራ ዝነበረ ስምዒታት ናይ ረፍረንደም ከመይ እዩ ዝመስል ኢኹም ክትከታተሉ ፀኒሕኩም። ምናልባት እዚ ክትዕዘብዎ ፀናሕኩም ስምዒታት እዚ ሓያል ወንን ሸውሃትን ናይ ህዝብና ኣብ ኣርካይቭና ተሰኒዱ ንውሉድ ወለዶ ዝሰጋገር ትሕዝቶ እዩ። ኣብ ኣርካይቭና ዘሎ ቪድዮታት ከምኡ ውን ኣብ ናይ ሽዑ እዋን ዝነበረ ጋዜጣታት ዝወፀ መግለፂታት እንታይ እዩ ዝመስል እንዳተወከስና ኢና በብሓደ ትሕዝቶታትና ናባኹም ነብሎ ዘለና። ምናልባት መዓልቲ ዓርቢ እንተተዓዚብናያ ኣብ ታሪክ ኤርትራ ፍልይ ዝበለ ቦታ ሒዛ ኢና ንረኽባ። ምክንያቱ መጀመር ብረታዊ ቃልሲ ዓርቢ መዓልቲ ነይሩ፣ መዓልቲ ናፅነትና ድማ ዓርቢ መዓልቲ ነይሩ፣ ዕለተ ረፍረንደም ዝጀመረሉ መዓልቲ ድማ ዓርቢ 23 መያዝያ 1993 ስለ ዝነበረ ህዝቢ ኤርትራ መሰር ርእሰ ውሳንኡ ዝኽብረሉ ዕለት ምስ ተጀመረ ዳርጋ ካብ 50 ስጋብ 90 ሚእታዊት ዝበፅሕ ካብ ዝተመዝገበ ህዝቢ ኣብ ቀዳመይቲ መዓልቲ እዩ ኣድሚፁ። እዚ ድማ ህዝቢ ኤርትራ ማዕረ ክንደይ ንናፅነት ወይ ድማ መሰር ርእሰ ውሳንኡ በዕሉ ከድምፅ ሃንቀውታ ከም ዝነበሮ ዘረዳእካ ነጥቢ እዩ። ምናልባት እዚ ጥራይ ዘይኮነ ረፍረንደም ኣብ ዝካየደሉ ዝነበረ እዋን ህዝቢ ኤርትራ ዝተረኣየ ዲስፕሊን፣ ዝተረኣየ ጭውነት፣ ኩሉ እዚ ኣብኡ ዝነበረ ስነ ስርዓትን ስናይ ድሌት ናይ ናፅነትን ሓደ ካብቶም ኣብ ታሪክና ብፍሉይ ተመዝጊቡ እንዕዘቦ ኣጋጣሚታት ኮይኑ ተሰኒዱ ኣሎ። ኣብቲ ኣጋጣሚ ኣካል ጎደሎ፣ ጥኑሳት፣ ሓራሳት፣ ዕድመ ዝደፍኡ፣ ዝተፈላለዩ ስንክልና ዝነበሮም ንነዊሕ እዋን ኣብ ዓራት ተደኒሶም ዝነበሩ ዜጋታት ከይተረፊኦም ናብቲ ነቁጣታት ናይ ረፍረንደም ዝካየደሉ ክመፁ ተዓዚብና። እዚ ድማ ማዕረ ክንደይ እቲ ፅምኣት ናፅነት ከም ዝነበረ ዘረዳእካ ነጥቢ እዩ።
1: ሽሕ እኳ ናፅነት ብ24 ግንቦት 93 ብወግዒ ክእወጅ ተወሲኑ እንተሎ ካብ ሎሚ መዓልቲ ኤርትራ ልዑልነታ ዘረጋገፀት ናፃ ሃገር እያ።

ብተወሳኺ እውን መስርሕ ረፍረንደም ወይ ድማ መሰል ርእሰ ውሳነና ህዝብና ባዕሉ ደቁ ብምኽፋል መስዋእቱ ብምኽፋል ዘረጋግጾ ከም ምዃኑ ኣብ ነፍሲ ወከፍ ዝካየድ ዝነበረ ናይ ረፍረንደም መስርሓት ንሰማእታቱ ብክብሪ እንዳዘከረ እዩ ዘካይዶ ነይሩ። እዚ ድማ ብሰማእታትና ዝተረጋገፀ መሰል ርእሰ ውሳነና ንሕና ድማ ሕጂ ብድምፅና ነድምፆ ኣለና ብዝብል መንገዲ እንዳተጨርሐ እውን ተዓዚብናዮ ነርና።

መንግስተ ሰማይ ወርስኩም ሰቲመን ጠፍኩም ጉናጉና በተራ

0: outside the polling stations, and we are really thrilled and amused by this visit to Eritrea and this particular part of the country, and we will remember it for all our lives.
1: I am here as part of the Australian delegation to witness the free and fair election referendum. I have been very impressed with the effective way in which the polling has been done, the organisation, everything has gone very smoothly. On behalf of the people of Australia, on behalf of the observers from around the world, we congratulate you. We wish you a long and prosperous, free Eritrea.
2: I can imagine after 30 years of war that people are so very happy. And of course, after liberation, you had to wait for 2 years for the referendum. But if you see now that people made their own choice and that they are so happy everywhere, I think the waiting was worthwhile. Well, I'll sure that Eritrea will be an independent country, no doubt. Of course, I cannot say if it has been 98, 99 or 100%. But I'm sure that Eritrea will be free.
3: The people had enormous initiative, and I'm very happy that I'm here now to see the independence of Eritrea, the people that I admire most in the world.
4: ዝኸበርኩም ተኸታተልትና ወከልቲ ናይ ኣህጉራውያን ትካላት ከምዚ ክትዕዘብዎ ዝፀናሕኩም ግብረ መልሲኦም ክህቡ ፀኒሖም። ኪንዮ ናይ ምድማፅ ረፍረንደም ኣብ ገፅ እቲ ህዝቢ ዝንበብ ዝነበረ ስምዒት ዝያዳ ከምዘስተማቐርዎ እዮም ክገልፁና ፀኒሖም። እዚ ረፍረንደም ወይ ድማ መስርሕ ረፍረንደም ኣብ ሃገርና ኣብ ዝሰላሰለሉ ዝነበረ እዋን ድማ ኤርትራ ብምሉኡ ብድምፂ ከበሮን ዕልዕልታን ዳርጋ ተናዊፁ ነይሩ ክንብሎ ንኽእል ኢና። መስርሕ ምድማፅ ምስ ተዛዘመ ድማ ዝበዝሐ ክፋል ህዝቢ ኤርትራ ድማ እወ ንናፅነት ኣድሚፁ። ካብ ዕለት 27 ሚያዝያ 1993 ጀሚሩ ድማ ፕሬዚደንት ኢሳያስ ኣፈወርቂ ካብዛ ዕለት እዚኣ ጀሚራ ኤርትራ ናፃን ልዑላዊትን ሃገር ምዃና ኣዊጁ። ድሕሪ ቃል ክቡር ፕሬዚደንት ኢሳያስ ኣፈወርቂ ድማ ድሕሪ ውሑዳት ደቃይቕ ካብ ሃገራት ኢጣልያ፣ ሱዳን፣ ሕብራት መንግስታት ኣሜሪካ፣ ግብፅን ካልኦትን ናይ ኣውሃና መልእኽትን ንናፅነት ኤርትራ ድማ ወግዓዊ ኣፍልጦ ከም ዝሃብኦን ገሊፀ ነይረን። ብድሕሪ ድማ ዝተፈላለየ ሃገራት ናይ ኣውሃና መልእኽቲ ናብ መንግስቲ ኤርትራ ክልእኻ ተዓዚብና ነርና።
5: ካብ ሎሚ መዓልቲ ኤርትራ ልዑልነታ ዘረጋገፀት ናፃ ሃገር እያ።
4: ህዝቢ ኤርትራ ብቕልፅሙ ናፅነት መሰረጋገፀ ረፍረንደም ብምድማፅ መደምደምታ ኣብ ዝገብረሉ ዝነበረ እዋን እውን መንግስቲ ኢትዮጵያ እውን ብሚኒስተር ዜና ዶክተር ነጋሲ ጊዳዳ ዝምራሕ 11 ኣባላት ዝሓቆፈ ጉጅለ ብምልኣኽ እዩ ተዓዚብዎ። ኣብ ውሽጢ ኤርትራ ዝነብርን ኣብ ኢትዮጵያ ዝነብር ዝነበረ ህዝቢ ኢትዮጵያን እውን ንናይ ረፍረንደም መሰናይ ህዝቢ ኤርትራ ዝድግፍ ዝተፈላለየ ሰላማዊ ሰልፍታት ክገልፅ ተዓዚብና ነርና። ሬድዮ ኢትዮጵያ እውን ኣብ ውሽጢ ኢትዮጵያ ዝነብር ዝነበረ ህዝቢ ኢትዮጵያ ደገፍ ንናፅ ኤርትራ ከም ዝገለፀ ኣብ 22 ሚያዝያ 1993 ዘሎ እዋን ፀብፂባ ነይራ። ረፍረንደም ኤርትራ ኣብ ውሽጢ ሃገርና ጥራይ ዘይኮነ ኣብ ወፃኢ ሃገራት ዝነብር ህዝቢ ኤርትራ እውን ባዕሉ መሰርእሰ ውሳነ ከድመፅ ዕድል ተዋሂቡ ነይሩ። ኣብ ሱዳን፣ ኢትዮጵያ፣ ካልኦት ሃገራት ኣፍሪቃ፣ ስዑድ ዓረብ፣ ማእከላይ ምብራቅ፣ ህንዲ፣ ኣሜሪካ፣ ካናዳ፣ ሃገራት ኤውሮጳ፣ ኣውስትራልያን ካልኦት ሃገራትን ዝነብር ህዝቢ ኤርትራ እውን ኣብ እዋን ረፍረንደም መሰርእሰ ውሳነ ከድመፅ ዕድል ተዋሂቡ ነይሩ። ኣብ እዋን ረፍረንደም ኤርትራ እውን ወከልቲ ፍሉጣት ማዕከናት ዜና ዓለምና ወከልተን ብምልኣኽ ብዛዕባ እዚ ኣብ ኤርትራ ዝተኻየደ ናፃን ርትዓውን ረፍረንደም ዝተፈላለየ ፀብፃባ ኣቕሪበን እየን። ንገለ ካብቲ ኣብቲ እዋን ብዛዕባ ረፍረንደም ኤርትራ በተን ፍሉጣት ማዕከናት ዜና ዓለምና ዝተዋህበ ገለ ትሕዝቶታት ምስ እንውከስ ድማ ሬድዮ ጀርመን ብዛዕባ ረፍረንደም ኤርትራ ኣመልኪታ ኣብ ዘቐረበቶ ፀብጻብ ኤርትራ ድሕርቲ ኣብ ኣፍሪቃ ዝተኻየደ ዝነውሐ ናይ 30 ዓመት ሓርነታዊ ቃልሲ ኣብ ኣፍ ደገ ናፃ ኣባል ውድብ ሕብራት ሃገራትን ውድብ ሓርነት ኣፍሪቃን እትኾነሉ መድረኽ በፂሓላ። ውፅኢት ናይዚ ኣህጉራውያን ተዓዘብቲ ዝተቆፃፀርዎ ረፍረንደም ድማ ዘጠራጥር ኣይኮነን ክትብል እያ መግለፂ እያ ኣቕሪባ ነይራ። እዚ ጥራይ ዘይኮነ ሬድዮ ፈረንሳ እውን ኣብ ዘቐረበቶ ፀብጻብ ኤርትራውያን እቲ ሎሚ ድሕሪ ናይ 30 ዓመት ዝነውሐ ኩናት ኣብ ኣፍሪቃ ዘካየድዎ ዘለዉ ምርጫ ምልክት ትንሳኤ ሃገሮም እዩ። ውፅኢት ናይዚ ዝካየድ ዘሎ ምርጫ ዘጠራጥር ኣይኮነን። ዳርጋ ኩሎም ንናፅነት ክድምፁ እዮም። ኤርትራውያን ብፍላይ ውፅኢት ናይቲ ምርጫ ሚእቲ ካብ ሚእቲ ንናፅነት ክኸውን እዩ ዝብል እምነት ኣለዎም ዝብል ትሕዝቶ እውን ኣብ እዋን ረፍረንደም ኣብ ሬድዮ ፈረንሳ ተቓሊሑ ዝነበረ ገለ ትሕዝቶታት እዩ። ብዘይካዚ እውን ኣብ ሬድዮ ናይ ስዑድ ዓረብ ዝተቓልሐ ትሕዝቶ እውን ምስ እንውከሶ ኤርትራውያን ኣብ ረፍረንደም ድምፆም ክህቡ ጀሚሮም ኣለዉ። ኣብዚ ዝካየድ ዘሎ ረፈረንደም መብዛሕትኦም ኣድመፅቲ ንናፅነት ከም ዘድምፁ ፍሉጥ እዮም። እዚ ድማ ድሕሪ ናይ 30 ዓመት ኩናትን ናይ 80,000 ሰባት መስዋእትን እዩ ዝካየድ ዘሎም። ንኤርትራ ካብ ኢትዮጵያ ነፃ ከም ዝገብራ ከዓ ኣየጠራጥርን እዮም። ሃይለ ስላሴ ንኤርትራ ምስ ኢትዮጵያ ኣብ 1962 ከምዚ ፀንበራ ድማ ዝዝከር እዩ ዝብል ትሕዝቶታት ኣብ ሬድዮ ስዑድ ዓረብ ተቓሊሑ ነይሩ። ብዘይካዚ እውን ኣብ ሬድዮ ድምፂ ኣሜሪካ ዝተቓልሐ ትሕዝቶ ኸ እንታይ ነይሩ ምስ ንዕዘቦ ድማ እታ ግዛኣት ኢትዮጵያ ዝነበረት ኤርትራ ሎሚ ብዛዕባ ናፅነታ ብውሳነ ህዝቢ ንምድምዳም ህዝቢ ናብ መድመፂ ነቑጣ ይውሕዛ ኣሎም። ተዓዘብትን ዲፕሎማሰኛታትን ብሰፊሑ ከም ዝኣምንዎም ኤርትራውያን ኣብ ውሽጢ እዘን 3 መዓልትታት ምርጫ እወነ ናፅነት ከድምፁ እዮም ዝብል ትሕዝቶ ኣብ ሬድዮ ድምፂ ኣሜሪካ ተቓሊሑ ዝነበረ እዩ። እዚ ጥራይ ዘይኮነ ኣብ ቢቢሲ ዝተቓልሐ ትሕዝቶ እውን ምስ ንዕዘቦ ኣብ ከተማ ኣስመራ ዘሎ ሃዋሁ ምድማፅ ረፍረንደም ህዝቢ ዳርጋ ብምሉኡ ብእወነ ናፅነት ከምዚ ድምድም እዩ ዝሕብር። ኣብዚ ዝካየድ ዘሎ ረፍረንደም ኣንጻር ናፅነት ዘድምፁ ምናልባት እንተትረኽቡ ኣዝዮም ውሕዳት እዮም። ውፅኢት እቲ ምርጫ ድማ ዘጠራጥር ኣይኮነን። ኣፍሪቃ ድማ ኣብ ውሽጢ ሓደ ወርሒ ሓንቲ ናፅ ሃገር ክትህልዋ እያ። ኣብ ኢትዮጵያ ብዛዕባ ናፅነት ኤርትራ ሒደት ተቃውሞታት እኳ እንተሎ መንግስቲ ኣዲስ ኣበባ ነቲ ውፅኢት ከም ዝተቐበሎ ኣረጋጊፅሎ ዝብል ትሕዝቶ እውን ኣብ ቢቢሲ ተቓሊሑ ዝነበረ ናይቲ እዋነቲ ብዛዕባ ረፍረንደም ዝገልጽ ትሕዝቶታት እዩ።
6: I think Eritrea is obviously very deserving of assistance and aid and goodwill because it certainly shouldn't be forgotten by the international community.
4: ኤርትራ ብሰንኪ ኣህግራዊ ማሕበረሰብ ቅድሚ 30 ዓመታት ዘውረደላ ፀቕጢ ኣብ ብዙሕ ሽግራት ክትኣቱ ስለ ዝኽኣለት ሕጂ ክትርሳዕ ዝግብኣ ሃገር ኣይኮነትን። ኤርትራ ተካይዶ ዘላ ህይወት ውፅኢት ናይቲ ኣህግራዊ ማሕበረሰብ ዘውረደላ ሽግር እዮም። ሕጂ እውን እንተኾነ ኤርትራ ድላይ ናይ ኣህግራዊ ማሕበረሰብ ንምምላስ ሕጋውን ርትዓውን ረፍረንደም ስለ ዘካየደት ግቡኣ ክትረክብ ዘለዎ ሃገር
6: እያ።
7: I am Elsa Demmerman. I'm a correspondent, Africa correspondent for a Dutch newspaper, the Volkskrant. I am Belgian myself. I also work for Belgian television. I come here, of course, for the referendum. It is my first time to come to Eritrea. It's a very, very nice experience. I'm very happy to share this historical event with you. I feel very hopeful about this country. I sense a very strong unity among the people. As I saw today, Muslim people were dancing with Christian people, with different nationalities were dancing together. It's a unity which is becoming very rare in Africa. I found it extremely organized, very efficient, even more efficient than in my own country, than in Belgium. I was quite impressed, very well organized. I didn't see anything going wrong. People were very disciplined. People knew what they came to do. It was quite obvious also that what people would vote for. You could hear them yowling and in the polling stations. Also a lot of people didn't care about keeping it secret. I think the result is known in advance. But anyway, it's a great event for this country. What surprises me is that people have suffered so much during 30 years and that they come out of it with a lot of integrity, very beautiful, with an inner strength, which is rare for Africa and for the world. Mostly when people suffered for so long, they would become bitter or angry or they would feel a lot of hatred. This I do not feel in these people here. This amazes me, yes.
4: እምባርከስ ዝኽበርኩም ተኸታተልትና እዚ ክንዕዘቦ ዝፀናሕና ህዝብና ረፍረንደም ኣብ ዘድምፀሉ ዝነበረ እዋን ዝነበሮ ስምዒታት እንታይ እዩ ዝመስል፣ ናይ ሽዑ ዝነበረ ኩነታት ደስታን ሓጎስን ናይ ህዝብና እንታይ እዩ ዝመስል ዝድህስስ መደብ ኢና በብክፋሉ ናብኸም ክነብሎ ቀኒና። ረፍረንደምና ምስ ተኻየደ ዝነበረ ግብረ መልሲ እንታይ እዩ ዝመስል ድማ ከምዚ ክንዕዘቦ ዝፀናሕና እዩ። ከምቲ ህዝቢ ኤርትራ ብሓድነትን ብፍቕርን ተቓሊሱ መስዋእቲ ብምኽፋል ናፅነቱ ዘረጋገፀ መሰር ርእሰ ውሳነኡ ብገዛእ ቅልፅሙ ዘረጋገፀ እዚ ክንዕዘቦ ዝፀናሕና ስምዒታት ንሕና እውን ሓላፍነት ተሰኪምና ልእላውነት ናይ ሃገርና ንምውሓስ ድርብ ሓላፍነት ከም ዘለና ዘረጋግፀልና እዩ። እዚ ክንዕዘቦ ዝፀናሕና ስምዒታት ድማ ሓደ ካብቶም ኣብ ታሪክና ብፍሉይ ዝተሰነዱ ኣጋጣሚታት ኮይኑ ንዘለኣለም ክቕፅል እዩ። ደጊምና ንምላእ ህዝቢ ኤርትራ ርሑስ ቅንያት ረፍረንደምን በዓል ናፅነትን ይግበረልና ክንብል ንፈቱ። ሰላም ኣዳና ባዓለየ ተሓጉሰ ባረየ

ማዕረየስ

ሰላም ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ። ከም ዝፍለጥ ብምክንያት መበሳሰን 5 ዓመት በዓልና ፅነት ኤርትራ ኣብ ሃገር ሙሉ ካብ ባሕቲ ጉንቦት ጀሚሩ ዝተፈላለዩ መሰናድኦታት እናተካየደ እዩ። ኣብ ዞባ ማእከል ሚኒስትሪ ትምህርቲ ዞባ ማእከል ብዝሰርዖ ቅነ ናፅነት ኣብያተ ትምህርቲ ብድሙቕ ዝኾነ ኣገባብ ንክበዓል ዝተፈላለዩ ንጥፈታት እናተካየደ እዩ። ሎሚ ድማ ኣብ ንኡ ዞባ ምምሕዳር ማይ ተመናይ ተደኪና ንትርከብ መዋለ ህፃናት ዋሕስ በፂሕና ብዛዕባ ዝተካየደ ሓፈሻዊ ንቅንያት ናፅነት መበሳሰን 5 ዓመት ዝድስስ ትሕሶታት ዘዳሎ ናይ ፀብፃብ ክስዕብ እዩ። ሰናይ ምክትታል መበሳሰን 5 ዓመት በዓል ናፅነት ሃገርና ኤርትራ ብድምቀት ንክበዓል ዝተፈላለዩ ንጥፈታት ክካየድ ፀኒሑ ኣሎ። ሚኒስትሪ ትምህርቲ ዞባ ማእከል ዓመት መፀ በዓል ናፅነት ካብ ቅድመ ትምህርቲ ክሳዕ ካልኣይ ደረጃ ቤተ ትምህርቲ ብዝተፈላለዩ መሰናድኦታት ከምትበዓል ብምግባር ድማ ተምሃሮ ነፃ ብደን ብሉፃት ደቂ ዝሃገር ዝተረኸበት ናፅነት ዝተኸፍለ ዋጋን ዝተሓልፈ መስገደልን ብዘንፀባርቕ ዝተፈላለዩ ጥበባዊ ስራሓት ብምቕራብ ድማ ትፅንበል ኣላ። ብፍላይ ድማ ኣብ ኣብያተ ቅድመ ትምህርቲ ዝቐርብ ዘሎ ሃገራዊ ስራሓት ህፃናት በቲ ንምስምዑ ባህ ዘብል ድምፆምን ፅሩይ ልቦምን ንሃገርና ኤርትራ ክዝይሙላን ንዓኣ ዘለዎም ፍቕሪ ክገልፁላን ኣብ መጻኢ ድማ ልዕሊ ኩለ ንኽሰርዕዋ ዝኣትዎ መሓላን ክትሰምዕ ኣብዛ ሃገር ዘሎ ረዚ ምስጢሩ ክብፃሕ ዘይተኻለ ፍቕሪ ሃገርን ሃገራውነትን ሓድነትን ጥምረትን ብምርኣይ ትግረምን ትድነቕን። ኣብ ከባቢ ማይ ተመናይ ተደኪና ትርከብ ዋሕስ ቅድመ ትምህርቲ ናይ ሎም ዓመት በዓል ናፅነት ካብ ናይ ዝሓለፈ ዓመታት ብዝማዕረገ ንጥፈት ኣብዒላ ኣላ። ተምሃሮ ካልኣይ ዓመት ብዘንፀባርቆ ስነጥበባዊ መሰናድኦታት ድማ ንመበል 35 ዓመት በዓል ናፅነት ብድምቀት ኣብዒላ። ዝኸበርኩም ተዓዘብቲ ንገለ ካብቲ ዝቐረበ ስነጥበባዊ ትሕዝቶ ናባኹም ከነቕርቦ ኢና። ሰናይ ምክትታል።

Austria. This country is a gift of

እዛ ትነብላ ዘላ ሃገር ክንደይ ጀላትያ

0: ዘርጋሉ ንበረኻ ንኸይሎም ሃገር ክህኑኑ ድሕሪ ናይ 30 ዓመት ቃልሲ ድሕሩ ብዙሕ መስዋዕትን ናፅነት ጨቢጦም ብወጋ ሂወቶም ነዚ ታሪክ ዚ ምትፈለጥኩ ኣዘ ተሓቢደ ብሃገረ ሃገረ ወለድ ጀጋኑ ህወቶም ከፊሎም ህወ ዝሃቡ ወብሓጎይ ተገልበ መንፃዕቱ ታሪክ ሃገረ ክፈልጥ ዘበርከተ እጃሙ ንሕናውን ንስመዕ ድማር ተማሂርና ፅዕርና ንዓንቅባ ናትበትና ዘውረስና ጀጋኑ ሰማታትና ዘውረስና ጀጋኑ ሰማታትና
1: ናይ ሎም ዓመት ካብቲ ናይ ዝሓለፈ ዓመት እቲ ዝነውሐ ኣቐዲምና ስለ ዝተሓበርና ንኡስ ዘባና ኣቐዲሙ ስለ ዝሓበረና ነዊሕ ምድለዋት ጌርና ንህፃናት ናይ ሰውራዊ ደርፍታትን ናይ ብሄራት ትልሂታት ከምኡ ድማ ንሃገርና ዝገልፅ ብዙሕ ግጥምታትን ብጉጅለ ኮይኖም ከምኡ ድማ ብውልቆም ብዙሕ መደባት ነይርና ኩሎም ህፃናት ድማ ነቲ መደብ ፅቡቅ ገይሮም ኣብዒሎሞ ንሕና ኩሉ ግዜ መዓልትና ፅነት ብቕድሜና መፅእ ከም ዘሎ ስለ ንፈልጥ ካብ ለካቲት ካልኣይ ሰሚስተር ጅምር ምሰበልና እተን ክንገብረን ዝግበኣና መደብ ኩላትና ነብሰ ወከፍ ክላስ ነናታ መደብ ወሲዳ በብቕሩብ በብቕሩብ እንዳተላመምድዎ መፁ ሽዑ ሚኒስትሪ ትምህርቲ እታ መዓልትና ምስ ነገረና ከምዚ ትርእይዎ ዘለኹም ምስ ወለዲ ምስ ኩሎም ህፃናት ክዳውንቶም ቀይሮም ነቲ መዓልቲ ንኸድምቑ ምስተኻኣለና መጠን ነዊሕ ግዜ ወሲዱ ከምዚ ዝረኣኽሞ ድማ ፅቡቅ መዓልቲ ነይሩ ፅቡቅ ድማ ተኻይዱ መጀመርታ ንወለዲ ብፍላይ ንወለዲ ማይ ተመናይ ኣዝየ የ ደድንቖም ዝኾነ ነገር ክህሉ ከሎ ልዕሌና ተዳልዮም ልዮም ድመፁ ከምኡ ድማ ኮሚተና መዓልትና ፅነት ክኸውን ከሎ እታ መዓልቲ ብምልኦም ኣዴታት ክዳውንተን ቀይረን ተቋኒነን ንመዓልትና ፅነት ዝገልፅ ክዳውንቲ ተኸዲነን ንደቀን ድማ ነቲ ባህልን ነቲ መዓልትና ፅነት ዝገልፅ ክዳውንቲ ከዳዲነንኦም ስለ ዝመፃ ኣዝየ የ ደድንቐን ንኩሉ ህዝቢ ማይተማይ ድማ ብጣዕሚ የ ደድንቆ

0: ተማሃሪ ከም ዕንበባ ሽላ ምስጢር ብልፅግና ናይ ወዲ ሰብ እወ ኣነ መምህር ምስጢር ብልፅግና ናይ ወዲ ሰብሰይ ዓንዲ ሃገር ህዝበይ ካዕንግል ዝብል ቸገርግር ኣካል ዓንቲ ፍረታት ስጋ ጠባዘር የርትምዛ ዘይባይ ኣይማረትን ቀለያ ህዘይ ደለየ ኣይሰ ላይ ዘምስህ ኣነረኩምኩ እዋነ ዘይድላይ ኣይሰ ላይ ዘምስ ኣነረኩምኩ
1: በሉ ስሚዕትማሉ ንዓይኑዕኩም ናበይ ናበይ ትፍ ኣነ ወታት ሰላም ع

ስመይ እስያሳይለ ምካኤል ይበሃል። ኣብዚ ዋሕት ቤት ትምህርቲ ተምሃራይ ካልኣይ ዓመት ቆልዓ ኣለኒ። ነዚ በዓል ናፅነት ንምብዓል ከዓ ሎማዓንቲ ክመደብ ተታሒዙ ስለ ዝነበረ ተሓቢርና ስለ ዘቕንና ንደቅና ክንብል ስራሕ እውን ዚፍና ካብዚ በዓል ዝደዓቢ ነገር ስለ

ስለዘየለ ምዃኑ ደቅና ኢልና ኩሉ ነገር ንወቁ ነገር ስለዘየለ ብዓብዩ ብዓብዩ ዝበዓልና ፅነት ብኸመይ ከም ድመፀ መፃእ ወለዶ ኣብዚኦም ተወራሪሱ ተኸይዱ እዚኦም ደቆም ደቁደቆም ዝሓለፈ ኸይስ ስለ ዘለዎ ብጣዕሚ ደስ ዝብለካ እዩ። ናብዞም ቆልዑ እዚኦም ብዛዕባ ታሪክ ሃገሮም ብዛዕባ ሰውራዊ ደርፍታት ኣስዓሳዓ ናይ ተጋደልቲ ኸመይ ነይሩ ወሪሶም መምሃራን ፅዒረን ነቲ ዝነበረ ኣስዓሳዓ እንታይ ምስሊ ነይርዎ ኣብ ሜዳ ተጋዳላይ ከመይ ዛነ ነይሩ ድሕሪ ኩናት መስዋእቲ ከፊ ኢሉ መፂኡ ነቲ ኣእምሮ ንመዛነይ ተባሂሉ ዝገብርዎ ዝነበሩ ጓይላ ንዕኡ ኣብ ደቅና ወሪዱ ክንሪኦ ከለና ብጣዕሚ እዩ ዝሕብነካ። ምክንያቱ ታሪክ ክውረስ ኣለዎ። ከምዚ እናገበረ እንተዘይተወራሪሱ ፅባሕ ንጎ ታሪክ እንዳሃሰሰ ናይ ምክያድ ተኽእሎታት ኣለዎ። ታሪክ ንኸይሃሰስ ግን ኣብዞም ውሉዳት እዚኦም እንተ ደኣ ወሪዱ ብጣዕሚ ደስ ይብለካ ትስእሎ ነገር ኣሎ። ምክንያቱ ንሳቶም ምስ ወለዱ እውን ደቆም እንታይ ዓይነት ዛንታ ከፅንሕሎም እዮም እንታይ ዓይነት ታሪክ ሓሊፉ እንታይ ዓይነት መስዋእቲ ሓሊፉ ክንሪኦ ከለና ኣንቲ ወይ እንተዳ ርእናዮ እዚ ቅጫ ቅጭቁጭ ከሎ ሓውን ኣንዲዶም እታ ተጋዳሊት ናሰፈየት እንተቐደደ ዝዓረቐ ተጋዳላይ ናሰፈየት ከተዳልዎ ኣሎ ከላ ካብኡ ሓሊፋ ምሊሳ ናብ ትምህርቲ ማይምነት ምጥፋእ ኣብ ተኽሲ ኢና ዘለና ኣብ ኩናት ኢና ዘለና ከይበሉ ንዘይተምሃረ ክንቁሑ ንክምህሩ ዝገብርዎ ዝነበሩ ገድልስ ብኩናት ንፀላይ ምቕታል ጥራይ ኣይኮነን ነይሩ ድንቁርና ብምቕታል ከይተረፈ እዩ ነይሩ። ኣብ ናይ ፀባ ወረቐት ኣብ ካርቶን ናፅሓፉ ሓንቲ ፊደል ኮይ ቆፀሩ ንሜዳ ዝወፁ ኣብ ዝለዓል ደረጃ ዝበፅሖ ከም ዘለዉ ኣብዚ ናይ ሎም ዓንቲ ዝገበርኦ ንደቅና ምሄረን ከምኡ ዓይነት ተዋስኦ ንክቕርቡ ዝገበሮስ ማዕርኽ እንደይ ተኣእምሮ ናይዞም ቆልዑ ነቲ ታሪክ ወርሱ ኣለዉ ብጣዕሚ ይሕብነካ። ብጣዕሚ ከዓ ደስ ኢልና ናይ ብሓቂ ታሪክ ነተወራረሰ ይኸይድ ብምህላው ናይ ብሓቂ ሕቡናት ኢና።

ብጣዕሚ ዝናኣሪ ምክንያቱ እቶም ቆልዑ ኣብ ውሽጢ ሓፂር ግዜ ከም ዝሪኦ ፅናሕና ተዳልዮም ነዚ በዓል ንኸድምቆም ምስቲ ዕድሚኦም ዘይክግሞ ከለካ ሲ ነቲ ባህሊ ብሄራት ግጥምታት ዋላ ሰብራዊ ደርፍታት ኹን ግጥምታት ኣፅኒዖም ማዕረክ ንዝኸርሙ ኣሎም ብጣዕሚ ተሓቢና ማለት እዚ ድማ ዘርእካ ድማ ናይ ተፃዕሪ ናይ ተምሃራ ማለት እዩ ኣብ ደረጃኦም ወሪደን ትልሂጡ ኹን ትገጣጥማ ኹን ወላ ነቲ ሰብራውን ታሪካዊ ነገራት ወሪሶም ሲ ፅባሕ ንጎ ኣብ መፃ ከም ዘለዎም ሲ ብጣዕሚ ተሓጒስና ማለት እዩ ብጣዕሚ ምክንያቱ ወለዲ ተራ ከም ዘለዎም ንረአካ እዩ ብዓብዩቶም ገለገለ ምሃራ እቶም ወለዲ ዝመፅ እውን ስለዝነበርና ንሪአ ነርና ተመምሃራን ግጥሚ ክብኦም ከለዋ ወላቲ ዜማ ተትሕዞም እውን ህባካ እየን ወላ ብሞባይል ባካ ወላ ብፅሑፉ ንባካ ብሶፍትኮፕ ብሃርድኮፕ ክልቲ እናሃባ ኣላሙዶም ብላ ስለዚ ወላዲ ብፍላይ ናብ መፀ ንድሕር ድከታተል ኮይኑ ተቐፃለ ዝገብርዎ ምስኦም ፃዕሪ እውን እዳርኣዩ ስለዝኸይድ ንዓንቃ ሓጋዝ ምክንያቱ ብገዛ እውን ስለዝደግሞ ብጣዕሚ ሶም ተዳልዮም ክመፁ ሓጋዚ ስለዚ ተራ ወለዲ ላ ብዓብዩን ዝረኣናዮን ገለ ሕፃታት ክህልዎም ከለዎም ኮሚተ ወለዲ ተኣኪቦም ኣብ ኣልባሳት ድዩ ኣብ ቀረባት ናውቲ ድዩ ዘድልዮም ብቐረባ ሓገዝ ዝገብሩለን ብውድብ መገዲ እውን ክካየድ ብጣዕሚ ላቦ ማለት እዩ ብሕጂ

ኣርኣይ ዕጅብ ንዞባና ደረጃ ወላ ብሃገር ደረጃ ብዞባ ማእከል ደረጃ ማለት እዩ ካብ ዕለ 7 ክሳብ ዕለት 20 ማለት እዩ ንኹለን ቅድመ ትምህርቲ በዓልና ፅንዓትና ዋሕስና ብዝብል ቴማ ኮይኑ ንብበልኦን ቅድመ ትምህርቲ እዚኣ ከዓ ንዞባና ኮይና ቤት ትምህርቲ ቅድመ ትምህርቲ ዋሕስ ትበሃል ማለት እዩ ሕጂ መበል ሳልሰይቲ መዓልቲ ነብዕሎ ኣለና ማለት እዩ ሓፈሻዊ እቶም ህፃናት ከምዚ ክንሪኦ ክንዕዘቦ ዝፀንሕና ማለት እዩ ዳፅነትሲ ብኸመይ ከም ድመፀት ባህሊ ናይ ሃገሮም ክፈልጡ መንነቶም ሃገራውነቶም ብምሉእ ዘጠቃልል ኮይኑ ከምዚ ክንሪኦ ዝፀንሕና ናይ ብሄራት ዝተፈላለየ መዛሙር ንውድብ ናይ ገድሊ ዝኾነ ስነ ምግባር ናይ ሕብረተሰብና ዝገለፅ ዘጠቃልል ኮይኑ ካብ ህፃንነቶም ጀሚሮም ኣብዚ ቤት ትምህርቲ ዝተኮስኪሶም ናብቲ ዝመፅእ ደሎ ከዓ ናይ መባእታ ደረጃ ንመሰጋገር እዩ ማለት እዩ ልዕሊ ኩሉ ሃገራውነታ ከመይ ምዃኑ ናፅነት ከመይ ከም ድመፀት ብዳእሽቶም እዚኦም ከዓ ብመዛሙር ዝተፈላለየ ድርፍታት ዝተፈላለየ ግጥምታት እንዳገበርካ እንዳዛነኻ ንመንነቶም ንሃገራውነቶም ንክፈልጡ ማለት እዩ ብከምኡ ትበዓል ከዓኒ ከምዝረኣናዮ ኣዝዩ ፅቡቅ ኮይኑ ማራኺ ዝተፈላለየ ኣልባሳት ተኸዲኖም ብከምኡ ኣብዕልናዮ ማለት እዩ ደስ ኢልና ከዓ ብጣዕሚ ማለት እዩ

ዝኸበርኩም ተዓዘብቲ ከምዚ ክትከታተልዎ ፅናሕኩም። መበል 35 ዓመት በዓል ናፅነት ኣብ ዞባ ማእከል ዝርከባ ኣብያተ ትምህርቲ ካብ ቅድመ ትምህርቲ ጀሚሩ ክሳዕቲ ዝለዓለ ዘሎ ኮሌጃት ብድሙቕ ዝኾነ ኣገባብ እናተኻየደ እዩ። እዚ ክንሪኦ ፀናሕና ድማ ናፅነትን ህፃናትን ዘለዎ ምትእሳር ከመይ ይመስል ነዚ ዝድስስ ትሕዝቶ እዩ ክቐርብ ፀኒሑ። ስለምክታልኩም ኣዚና ነመስግን። ፅንዓትና ዋሕዝና ርሑስ ቅንያት ናፅነት ሰላም።

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከብ ህዝቢ ኤርትራ ምስ ሓይልታት ምክልኻልና በዚ ኣጋጣሚ ክቡር በዓልና በዓልና ፅነት ብቴማ ፅንዓትና ዋሕስና ሎሚ ንመበል 35 ዓመት ነብዕሎ ኣለና የውሃና የውሃና የውሃና ህዝቢ ኤርትራ ምስ ሓይልታት ምክልኻልና እምበኣር ናይ ለብ ዘበን መን ዝያዳ ዘከረ ውድድርና ምስ ሓርበኛታት ኩናት ኤርትራ ማለት እዩ ስንኩላን ሓርበኛታት ኤርትራ ኣብ ማዓስከር ደንደን ኢና ክነካይዶ ቀኒና ማለት እዩ እዚ ከዓ ንመበል ካልኣይ ፈነወ እንድዩ የውሃና እንዳበልና ደጊምና ደጋጊምና የውሃና እንዳበልና ነቲ መን ዝያዳ ዘከረ ተተሓሒዝናዮ ኣለና ተኸታቲሉ ከዓ ንዓሰርተ መዓልትታት ክመፅ እዩ ነዚ ክቡር በዓል ንክምዕርግ ከዓ ማለት ሲ መፀባበቂ ጥራይ ዘይኮነሲ ህያባት እውን ዱልዱል ህያብ ክትብሎ ትኽእል ኮርኮሬሽን ዘራእትን ጥሪትን ንዝገበሩልና ሓገዝ ከዓ ብልቢ ብልቢ ብልቢ ነመስግኖም ንዕኦም እውን የውሃና የውሃና የውሃና እንዳበልና ኢና ነቲ በዓልና ጀሚርናዮ ሕጂ እውን ክንቅፅሎ ተኮይና ንዕኦም የውሃና ንህዝቢ ኤርትራ የውሃና ነቲ ዝገበሩልና ቅዱስ ተግባራት ከዓኒ ብልቢ ነመስግን ከምኡ ውን ነዚ ኣብዚ ዘሎ ማለት ነካይዶ ዘለና በዓል ማለት ኣብ ክለብ ደንደን እንዲና ነካይዶ ዘለና ነቶም ኩሎም ነዚ ክለብ ዘካይዱ እውን የቀኒልና የቀኒልና የውሃና ብሩህ ቅንያትና ፅነት ይግበረልና እንዳበልና ጉዕዘና ክንቅፅሎ ኢና

0: ሎ ሽመይ መሓመድ ኣድም ዑመር።
1: መሓመድ ኣድም ዑመር ኣታቑዕሉ ሞ መበል ክንደይ ተወዳዳራ ኢደሎ መበል ሳልሳይ ኣለኻ ቃቃ ክተብለኒኻ ሕጂ ተቐሪብካ ዲኻ ረበል ንልካ ኣብ ቁፅሪ ሓደ ደሴት ዳህላክ ኣላ ድል ጌርካ ኣለኻ ኣብ ቁፅሪ ክልተ ክፍሊ ታዕሊም ኣብ ቁፅሪ ክልተ ክፍሊ ታዕሊም ሰለስተ ዕለተ ናፅነት ኣብ ቁፅሪ ሰለስተ ዕለተ ናፅነት ኣብ ቁፅሪ ኣርባዕተ ሳልሳ እዚኣ ናይ ኮርፖሬሽን ዘራእትን ጥሪትን ኣብ ሓሙሽተ ዲጋ ገርሰት ኣብ ቁፅሪ ሓሙሽተ ዲጋ ገርሰት ኣብ ሽዱሽተ ወደብ ባፅዕ ኣብ ሽዱሽተ ኣብ ቁፅሪ ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቁፅሪ ሓደ ኣብ ቁፅሪ ሸሞንተ መጓዓዝያ ኣግማል ማለት እዮም መጓዓዝያ ሒዝካ ዶ ሳሓብ በል ሕጂ ሸሞንተ ብድሕሪት ጀሚሩ ኣሎ ንቅድሚት ግበራ ኣራይ
0: መጓዓዝያ
1: መጓዓዝያ መጓዓዝያ ብድሕሪት እስከ ክርያ ኢና ቅድም መጓዓዝያ ተምፂኻያ ዓሰርተ ነጥቢ ኣለካ ማለት እዩ ዓሰርተ ነጥቢ እንተምፂኻያ ከምፃ እዩ ግጡም እስከ ኦኬ መፅያ ጣቅዒት ዓሰርተ ሰሓበል ሕጂ ከዓ ሕስብ ኣቢልካ ሰለስተ ኢሉ ኣሎ ሰለስተ ኣላዓዕላ ላዕሊ ኣጆኻ ኣጆኻ እንታይ እያ መልስ
0: ዕለተ ናፅነት ናፅነት
1: ኣብ ቁፅሪ ሰለስተ ኣብ ቁፅሪ ሰለስተ ኣይትዛረቡ ኣብ ቁፅሪ ሰለስተ
2: ይቕሬታ ግበሩና ካብዚ ኣውድየንስ ወይ ተዓዘብቲ ሲ ብኮድ ዓይነት ጌርኩም ትዛረቡ ኣለኹም ፅቡቅ ኣይኮነን ኣጆኻ ናፅነት ዝብል ሕጂ ኣይፅቡቅ ትውድር ኣይጥዕሚ
1: ውድድር ስለ ዝኾነ ራይ ራይ ረኺብዋ ድ ረኺብዋ በቃ ትዕላ ራይ ሰዓበል ሓንቲ ሳልሰይቲ ሽዱሽተ ኢልካ ኣለኻ ምስ መፀታ ሰከን ክትምልስ ኢኻ እንታይ እያ ኣብ ሽዱሽተ ኣጆኻ
0: ወደባፀ
1: ኣብዚ ስክሪን ዘለኹም ወደባፀ ኸትኩም ትፈልጡ ዶ ከድና ንፈልጥ ኒና ንፈልጥ ኢና ወደባፅዒልካ እቦዋ እንተረኺብካ ያ ድኣ እሞ ትሬንታ ኮይነን

0: ተረኺብከ ወደባፀ ኣሎ ሸርቤሎ ሸርቤሎ ኣሎ ሰሓበል ሓንቲ ሓሙሽተ ሓሙሽተ ኢሉ ኣሎ ምስ መፀት ክትምልስ ኢኻ ሓሙሽተ እንታይ
1: ሳልሳ
0: ኣብ ቁፅሪ ሓሙሽተ
1: ሳልሳ
0: ኣይኮነትን ኣጆኻ ፈትን ኣብ ቁፅሪ ሓሙሽተ ኣጆኻ ኣጆኻ ብቕቡፍ
1: ፋብሪካ
0: ኣይኮነትን ፈትን ተቐጭላ ዲጋገር ሰብ ነራ ብቕቡፍ ኢለካ ነይረ እንዴ ኣብ ቁፅሪ ሓደ ቁፅሪ ሓደ ሕረ ክቕፃዕ ንኸማት ኢለኻ እንታያ
1: ደሴት ዳህለክ
0: ኣብ ቁፅሪ ሓደ ብሽ ደሴት ዳህለክ ኣብ ዳህለክ ናኹራ እዮም ዝእሰሩ ነይሮም ኣቦታትና ሓቀይ ብዙሓት ኣቦታት ኣብኡ ብፀላዕቲ ዝተኣሰሩሉ ቦታ ማለት እዩ እዚ ግን ካልእ እዩ ደሴት ዳህላክ እስከ ደሴት ዳህላክ ናይ መወዳእታ ሳ ሓሰብ ሕጂ 4/2/7 ሕሰብ ናይ መወዳእታ ሸውዓተ ኢሉ ኣሎ ሸውዓተ ሸውዓተ ኢሉ ኣሎ
1: ሓመድ ድሪ ሰዓት
0: ኣይኮነትን ኣይኮነትን
1: ኣይኮነትን
0: ሓንሳሱ ጣዕ ኢልካ ምንስ ክትብል ፅቡቕ እዩ ምስሓቀ ክትመፅ እያ ጀኻ ዝዝነጋ ይተረዳ ሓመድ ድሪ ሰዓዋተ ንስኹም ኳ ላዕሊ ክንደይ ኣምፅ ካብ
2: ሽዱሽተ ሕቶ ሓሙሽተ ምፅ ኢሉ ሓንሳ ምፅ
0: ኣታቑዕሉ ብላዓልካ ነቲ ሒዝካ ትኸይዳ ኣለኻ
2: ሕዝሎ
0: ማለት እዩ ኣራይ

0: ሙልጌታ ድራር መበል ክንደይ ተወዳዳራይ ራብዓይ ሕጂ ሙልጌታ ከምታ ናይ ኩሎም ስእልታት ሕጂ እዚኣ ሸሞንተ ክትርኢኻ ክንጅምራ ኢና ሕጂ ፅቡዕ ድል ኣብ ቁፅሪ ሓደ ሸክ ኣብራሂም ሱልጣን ኣብ ቁፅሪ ሓደ ኣብ ቁፅሪ ክልተ ሪፈረንደም ኣብ ቁፅሪ ሰለስተ መቃብር ሓርበኛታት ዓዲ ቀይሕ መቃብር ሓርበኛታት ዓዲ ቀይሕ ቁፅሪ ኣርባዕተ ተጋደልቲ ኣብ ቁፅሪ ሓሙሽተ ፋብሪካ ባናቶ ኣለዎ ማለት እዩ። ኣብ ቁፅሪ ሽዱሽተ ዲጋ ጋሕቴላይ ኣብ ቁፅሪ ሸውዓተ ሕክምና ኣብ ሜዳ ብላምባዲና ኣብ ቁፅሪ ሸሞንተ ቤት ትምህርቲ ሰውራ ኩሉ ታሪካዊ እዩ። ቁፅሪ ሓደ ኢልካ ኣለካ ንቅድሚ ድርቢ ኣብላ ረጎደ ኣብ ጉበራ ሕጂ ክትመፅእ መልሳ ኢኻ ምንታይ እያ
1: ሸክ ኢብራሂም ስልጣን
0: ሓርበኛ ኣቦና ሸክ ኢብራሂም ስልጣን ኢሉ ኣሎ እንተኮይና ክሪኣይና ተወዳደርቲ ከዓ ምሳና ተወዳደሩ ቶም ኣብ እስክሪን ዘለኹም ከዓ ተወዳደሩ ትምልሱ ሕራይ ኩልኹም ዓብኹም ንእሽተኹም ተኔራ ክሪኣይና ብቁፅሪ ሓደ ጀሚሩሉ ሓውና ሸክ ኢብራሂም ስልጣን ዓሰርተ ተሪሊ ድኸይደ ሎ ቁፅሪ ክልተ ኢሉ ኣሎ ዓምብራ
1: ሪፈረንደም
0: ኣብ ቁፅሪ ክልተ ወዳዓይቶኸ ሪፈረንደም ኢሉ ኣሎ መስለኒ እስከ ወደ ድሙቕ ጠቂዒት ንረኺብዋ ኣልጊቡ ስለ ዝረኸበ እስከ ረኺብዋ ኸውን ይግና ኣነ ከማ ጥራይ ሓስብ ኣለኹ ተረኺብካያ ድሙቕ ጠቂዒት ኣለካ እስከ ተደዊላ ሪፈረንደም ወለካ ሕጂ ኻ ብሓጎጣ ብማእኸል ሓሙሽተ ብማእኸል ኣትዩ ሕጂ
1: ጋ ገርሰት
0: ሓሙሽተ ኣይኮነትን ኣጆኻ ናብኡ ገዛ ኣጆኻ

0: ደንበል ኣኒሃ ፅዕባል ከይተስዕርዎም ነቶም ካልኦት ኣጆኻ ናብኣ ገፃ ነራ ዳ ፅቡቅ ፋብሪካ እያ ነራ ድሓ መዓለሽ ኣለካ ግና ቁፅሪ ሸውዓተ የልካ ኣለካ ሕጂ ሸውዓተ
1: ሕክምና ሜዳ
0: ኣልጢፍካ ኣለኻ ኣሪኻ ኣለ ሸርቤ ኣሎ መስለኒ ኣላ እዋ ረኺቡ ኣሎ መስለኒ መስለኒ ድ ኣይፈለጥኩ እስከ ኣምፅኻ ኣለኻ ግና ሕክምና ኣብ ሜዳ ቃ ኣብኣበላ ሰሓበል ኣርባዕተ ኣርባዕተ ፈትን ካልእ ከምዚ ከማይ ከምዚ ከ ፈትን ኣጆኻ ቁፅሪ ኣርባዕተ እንዲ ኣልዒልካ ባዕልኻ ኣልዒልካ ኣለኻ ስኻ ኸ በዕልኻ እንደለካ ነረ
1: ሽዱሽተሓንሳ
0: ኬፍተ ይብ ከምኡ ዘር ከብለልኩም ሽዱሽተበር ተቕፅዓኒ ያት እያ ኣብ ቁፅሪ ሽዱሽተ ተቕፅዓና እንዲያ ግዳ መዓለሽ ክርያ ነበሩ ዲጋገርሰተ ኮይና ግጡም እዮ ረኺቦ ረኺቦ ሓቀ እስከ ዲጋ ከርሰት ወዲኻ ተሓንግ ማለት ክንዕሹም ሓሲና ነት ካልእ ኣንቢብ እንታይ መንግበራ ዲጋ ኢልዋን ድዩ ጋዕትላ እንዲ ግን
2: ቀንዲ ምንጪ ግን ኣይትንገባ
0: ኣይረኸባን እንታይ እያ ነ ስለዚ ተሳዒሩባ ብዲጋ እታ ዲጋ ግን መፅያ ኣ ከመይ
2: ድምፂ
0: ኣነ ዘይተፃሓፈ ቢበ ረሸታሕትብል መሲልኒ ግና ሒዞምና ኣብዘሎ

0: ስርስር ድኹም መሳይ
1: ተበጃኹም ኣታ ተበጃኹም ዳሓንክስእ ዋላ ውኾንኩም ሕራይ ነድመቃበሉ

ቀለልና ቀለልና እዛ ደርፊ እዚኣ ከምዚያ ናይ ሎም መዓልቲ ሞይቃ ይትፈለጠን እያ ተባሃቅዓቀ ኣለሲ ኣለዎ እንዲኮኑ ክስታይ ፋንታስቲክ እዛ ከዓ ዝክርያት ማለትሲ እዚኣ ህያብ ናዓኹም እያ ናይ ባሓቂ ሓቂ እያ ህያብ ናትኩም እያ

0: عزو سلامتنا تقبلوا فنو اير تي في ابل مكتار شو كوبس غوركم تعزبتنا كمي تعلم لو محامش اشران حدن قنبوتن فرقم عالتن فرعان سرالو هاقراونا هاقراون زيناتات حزاركم مكاريبا لغم نمكتالكم بغور زعدم صحاتكم تسنح ميكايا الحركو فلماقم بكنت وتاتو فلم مراحتي السودان تشاد هندن ملاون بمغنيات بعالنات نتنا يوهانا ملغت سيدهم ሚኒስትሪ ጉዳያት ወፃኢ ብምኽንያት መበሳሳን 5 ዓመት ናፅነት ዲፕሎማሲኛታት ዝተሳትፎ ፅምብል ኣካይዶ ፅምብል ናፅነት ኣብ ዞባ ዶባ ውቅሒ ባሕሪ ብዝተፈላለየ መረባት ይቕፅል ከም ዘለዎ ደንበር ሽማግለ በዓላት ሓቢራ ኣብ ዜናታት ወፃኢ ሩስያ ኒክሌሳዊ ኣፅዋር ዝርከቦ ገዚፍ ወታድራዊ ልምምድ ኣካይዳ ኢጣልያን ህንድን ኩሉ መድያው ዝምድነ ንምምዕባል ዝሕግስ መዓት ገዲመ ሩስያን ኤካቶርያል ጊኒና ብመዳይ ኒክሌሳዊ ፀዓት ዘተኩረ ናይ ምርዳ መዘክር ከቲመ ዘርዘር ዜና ኣብ ቦንበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፋታሕ አልቡርሃን ፕረዚደንት ሪፓብሊክ ጫድ ማህማት ኢድሪስ ዴቢ ኢትኖ ፕረዚደንት ህንዲ ድሮፓዲ ሙርሙን ፕረዚደንት ሪፓብሊክ ማላዊ ፕሮፌሰር አርቱር ፒተር ሙታሪካን ብምኽንያት መበሳሳን 5 ዓመት ፅምብል ናፅነት ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም እቶም መራሕቲ ብስሞም ብስም ህዝብታቶምን መንግስትታቶምን ናብ ዝሰደድዎ መልእኽቲ ንፕረዚደንት ኢሳያስ ሙሉእ ጥዕናን ኣሳልጦ ስራሕን ንኤርትራን ህዝባን ድማ ሰላምን ረህዋን ድሕሪ ምምናይ ምስ ኤርትራ ክልልትናዊ ዝምድናታት ንምዕዛዝ ዘለዎም ድሌት ገሊፆም ኣብ ቦንበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፋታሕ አልቡርሃን ወሲኹ ኣብ መንጎ ኤርትራን ሱዳንን ዘሎ ዱልዱልን ዓሚቑን ሕውነታዊ ዝምድና ምርኩስ ብምግባር ንረብሓታት ክልትዩ ህዝብታት ብዘስምር ኣገባብ ኣብ ዝተፈላለየ መድያት ብዝበለፀ ንምምዕባሉ ሓቀኛ ድሌት ሃገሩ ኣረጋጊፆም ናብ ካል ዜና ዝንሰግርም ሚኒስትሪ ጉዳያት ወፃኢ ብምኽንያት መበሳሳን 5 ዓመት በዓል ናፅነት ኣብ ኣስመራ ፅምብል ኣብ ዘካየደሉ ሚኒስተር ዑስማን ሳልሕ ኣብ ልምዓትን መኸተን ዝተመዝገበ ውፅኢት ዘብርህ መደረ ኣስሚዑ ነቲ ስነስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብቶ ሚካኤል ንዘዳለዎ ፀብፃብ ገረ መስቀል ገረ ዝገሄር ካቅርቦ እዩ
1: ሚኒስትሪ ጉዳያት ወፃኢ ሚኒስትራት ዝርከብዎም ላዕለዎት ሰብ መዚ መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡውን

0: ካልኦት ዕድማታ ብዝተረኽብሉ ጽንዓትና ውሕስና ብዝብል ቴማ ትማሊ ዕስራ ጉንበት ኣብ ኣስመራ ጽምብል ኣካይዱ ሚኒስተር ዑስማን ሳልሕ ኣብ ዘስምዖ መደረ ህዝቢ ኤርትራ ቅድሚ ናጽነትን ኣብ ዝሓለፈ 35 ዓመታት ልምዓትን ምኸተን በቲ ንህላወ ሃገረ ኤርትራ ዝጻረር ፖሊሲ ዝኽተሉ ግዳማውያን ሓይልታትን ኣገልገልቲ ስርዓታትን ከቢድ ብድሆታት እኳ እንተጋጠሞ ብጽንዓቱን ሓያል ምኸትኡን ዘቤታዊ ናይ ልምዓት መደባቱ ጆሆ ከይተታሕዘ ብመትከል ማሕበራዊ ፍትሕን ርእሶ ምርኮሳን ኣብ ጉዕዞ ምርጋ ውሕስነት መግቢ ምውዳድ ትሕቲ ቕልፅን ዝርግሐ ማሕበራዊ ኣገልግሎታትን ዓብዪ ገስጋስ ከም ዘመዝገበ ገሊጹ። ኤርትራ ካብ ጽባሕ ናጽነት ኣብ ሰናይ ጉርብትና ምክብባርን ሓበራዊ ረብሓን ዝተሰረተ ናይ ምትሕጋዝ እስትራቴጂ ብምቕያስ ከምኡውን መሬታዊ ሓድነትን ልኡላውነትን ጎረባብቲ ሃገራት ዘኸብር ምሕዝነታዊ ምትሕጋዝን ሽርክነትን ዝሕላገቱ ናይ ወፃኢ ፖሊሲ ብምርቃቕ ንዞባውን ዓለማውን ሰላምን ርግኣትን ኣብ ንጡፍን ሃናፅን ዲፕሎማዊ ስራሕ ተጸሚዳ ከም እትርከብ ሚኒስተር ዑስማን ብሰፊሑ ኣረድዩ። ዘለናየ መድረኽ ኣንጻር ኤርትራን ህዝባን ዝቐንዐ ኩሉ መዳየዊ ተጻብኡታት ብስጡም ሓድነት መንግስትን ህዝብን በርዒኑ ሓቀኛ ምስሊ ኤርትራ ንዓለም ዝበረሃሉ ከምኡውን ሃናፅ ተራ ኤርትራ ኣብ ዞባውን ኣህጉራውን ርግኣትን ሰላምን እናዕበ ይመጽእ ከም ዘሎ ኣገንዚበው። ኣብ ሚኒስትሪ ጉዳያት ወፃኢ ኣብ መንበር ኮሚቴ በዓላት መንእሰይ ናሆም ተስፋ ሚካኤል ቦገኑ መጠን ክብረት እዛ ኪዳናን መብፅዓናን እንሕድሰላ ዕለት ብእቲ ልግሶ ጸጋ ረሃዋን ሰላምን ኪንኡ ዝኸይድ ርቑሒታትን ከም ዝዕየር ብምግላጽ ኣብ መስርሕ ህንፀት ሃገር እቲ እናሓልሞን እንብህጎን ዝሰምር ብውህድን ውፍይን ስራሕ ከም ዝኾነ ኣነጺሩ። እቲ መደብ ገዳይምን መንእሰያትን ስነ ጥበኛታት ብዘቕረብዎ ስነ ጥበባዊ ትሕዝቶ ደሚቑ ነይሩ።
1: ኣብ ዞባ ዶባ ውቅሒ ባሕሪ ጽምብል ናጽነት ብዝተፈላለየ መርባት ይቕጽል ኣሎ። ዛጊድ ንዝተኻየደን ኣብ ዝቕጽል መዓልትታት ንዝካየድን ብዝምልከት ወኪል የሪና ዒሳ መሓመድ ዝለኣኾ ዜናዊ ጸብጻብ ኣሎ። ኣብርሃም ዓንደማርያም

0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ፅምብል ናፅነት ብዝተፈላለየ መደባት ኣብ ዝቕፅለሉ ዘሎ ብደረጃ ንኡዞባ ማእከል ደንካልያ ብ15 ጉንቦት ኣብ ዕዲ ብደረጃ ንኡዞባ ራዕታ ብ16 ጉንቦት ኣብ ጢዖ ብደረጃ ንኡዞባ ደቡብ ደንካልያ ድማ ብ20 ጉንቦት ኣብ ሓርሲኤሌ ተፀምቢሉ ኣደ መንበራዊ ዋሃዲ ሽማግለ በዓላት ወይዘሮ ሃዋ መሓመድ ንኤሪና ኣብ ዝሃበቶ ሓበሬታ መበል 35 ዓመት ናፅነት ኤርትራ ብድምቀት ንምፅምባል ካብ መወዳእታ ወርሒ ጥሪ ኮሚቴታት ብምቓም ምድለዋት ክካየድ ምፅንሑ ብምግላጽ ናፅነት ንምምፃእን ንምዕቃብን ንዝተሓልፈ ጉዕዞን ዘሰኩሞ ሓላፍነትን ብዘዘኻኽር ኣግባብ ይበዓል ከም ዘሎ ገሊጻ። እቲ መደባት ሰሚናራት ንህዝብን ተማሃሮን ኣብ ወፍሪ ደንካልያ ዘተኮረ መደብ ዋርሳ ንሰራሕተኛታት ትካላት መንግስቲ ስፖርታዊ ውድድራትን ኮማ ውዳሳትን ከም ዘጠቓልል ብምሕባር ብደረጃ ዞባ ዝተወደበ ወግዓዊ ፅምብል ብ23 ጉንቦት ኣብ ከተማ ዓሰብ ከም ዝካየድ ሓቢራ። ኣብቲ ዕለት ንትርጉምን ርዝነትን ናፅነት ዝገልጽ ስነ ጥበባዊ መሰናድኦታት ከምኡውን ምርኢት ወተሃድራዊ ሰልፊ ከም ዝህልውን ኣረጋጊጻ። መደባት በዓል ናፅነት ኣብ ከተማ ዓሰብ ካብ 23 ክሳብ 26 ጉንቦት ኣብ ቀፅሪ ራሱ ጎንቦ ብዝካየድ ፈስቢደሙ ከም ዝቕኒ ብምሕባር ድማ እቲ መሰናድኦታት 10 ጉጅለታት ባህሊ ዝሳተፍዎ ባህላዊ ምርኢት፣ ስእላዊ ምርኢት ከምኡውን ምርኢት ድኮነ ኣባይትን ቁሸት መነባብሮን ከም ዘጠቓልል ኣፍሊጣ። ወይዘሮ ሃዋ ኣብ መወዳእታ መደባት በዓል ናፅነት ዝያደ ሓላፍነት ብዘሰክምን ብዘስተምህርን መሰናድኦታት ተሰኒዩ ክካየድ በቲ ሓደ ኣብ መንእሰያ ፅልዋ ዝሕድርን ምስ ሕሉፍ ታሪክ ዘላልን ክኸውን ድማ በቲ ካልእ ተቓንዩ ከም ዘሎ ኣብሪሃም።
1: ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ዝሓለፈ ናይ ናፅነት ዓመታት ኣተባብዒ ምርምራዊ ንጥፈታት ከም ዘሰላሰለ ሓቢሩ ዝባው ርክባት ሚኒስትሪ ሕርሻ ዝለኣኾ ሓበሬታ መልክዕ ፀብጻብ ተዋሂዱሎ ያቆብ ገብረ ትንሳይ ከቕርቦ እዩ።
2: ኣብ ሓልሓለ ንእዞባ ድዋርዋ ዝማእከሉን ኣብ 7 ንቑጠታት ዝነጥፍን ሃገራዊ ትካል ሕርሻዊ ምርምር ኣብ ዝሓለፈ 35 ዓመታት ናፅነት ኣተባብዓ ምርምራት ከም ዘሰላሰለ ህዝባዊ ርክባት ሚኒስትሪ ሕርሻ ሓቢሩ። ብመሰረት ፀብጻብ እቲ ትካል ኣብ ዕቃበ ጀነቲካዊ ጸጋታት ዛጌት ልዕሊ 6300 ቁምሶታት ዘርኢ ናይ ኣስታት 160 ዓይነታት ዘራእትን ኣግራብን ከም ተዓቀበ ኣብ ምሕያሽ ዘራእቲ ድማ 52 ዓይነታት ምሩፅ ኣካል ስርናይ፣ ስገም፣ መሸላ፣ ቡልቱክ፣ ዕፉን፣ ሱፍ ከምኡውን ጥረታት ከም ዝማዕበለ ተፈሊጡ።

0: ኣብዚ ግዜ እዚ ንፈለማ እዋን ካብ ሄክታር ልዕሊ 65 ኩንታል ምህርቲ ዝህብ ሓልሓለ ዝተሰሜ ዝተረቐለ ዕፉን ብምርምር ሓሊፉ ኣብ ኢድ ሓረሶት በፂሑ ምህላው ከምኡ ውን 34 ዓይነታት ኣሕምልትን 36 ዓይነታት ፍረታትን ማዕቢሎም ከም ዝተዓደሉ ተሓቢሩ ኣብ ምርምር ባህርያዊ ጸጋታት ድማ ዛጊት ልዕሊ 16,000 ናይ ሓመድ ልዕሊ 500 ናይ ማይ ልዕሊ 1750 ናይ ተኽሊ ልዕሊ 170 ከዓ ናይ ድኹዒ ምርምራታት ኣብ ላባራቶሪታት ከም ዝተኻየደ ኣብ ልዕሊ 268 ዓይነታት ቀጠላ ምግቢ እንስሳ ብዝተገብረ ምርምራታት ድማ እቶም ውፅኢታውያን ዝኾኑ ተባዚሖም ናብ ሓረስቶት ከም ዝተዓደሉ ጸብጸባት እቲ ትካል የነጽር ኣብዚ ዓመት እዚ ኸኣ ኣብ ምዕባል ደርሁ ገደና ምርምር ጀሚሩ ምህላው ክፍለጥ ተኻኢሉ ኣሎ ሃገራዊ ትካል ሕርሻዊ ምርምር ኣብዚ እዋን 270 ዓቕሚ ሰብ ክህልዎ እንከሎ እቶም 800ዊት ተመራመርቲ ሕርሻ ምዃኖም ይፍለጥ
1: ኤርትራውያን ነበርቲ ላክሰምበርግ ጀርመን ኖርዌይን ፅምብል ናፅነት ብክዝበለ ድንቀት ከብዕሉ ከለዎ ኣብ ከተማ ስቶክሆልም ሽወደን ድማ ብመንያ ፅምብል ናፅነት ናብ ህፃና ዘቐንዐ ዝተፈላለየ ንጥፈታት ቀሪቦም ከካቦቱ ዝበፅሓኒ ሓበሬታ ኣርሴማ ስምሮም መልክዕ ፀብፃባ ዋሂዳቶ ላገረ መስቀል ገረዝገር ከቕርቦ እዩ
2: ኤርትራውያን ነበርቲ ላክዘምበርግን ጀርመንን ፅንዓትና ዋሕስና ብዝብል ቴማ ፅምብል መበል 35 ዓመት ናፅነት ብክብ ዝበለ ድምቀት ኣብዒሎም ነበርቲ ላክዘምበርግ ብ16 ጉንበት ኣብ ዘካየድዎ ፅምብል ወኪል ኤርትራዊ ማሕበረኮም ኣቶ ርስቶም ሃብታይ ኣብ ዘስምዖ ቃል ንህዝብን ሓይልታት ምክልኻልን ዮሃና ድሕሪ ምባል ኣባላት ማሕበረኮም ከም ወትሩ ሓድነቶም ኣትሪሮም መኸቶኦም ክሕይሉን ኣበርክቶኦም ኣብ መድባት ልምዓትን ሃገራዊ ህንፀትን ከዛይዱን ኣዘኻኺሩ ቀዳማይ ፀሓፊ ኤምባሲ ኤርትራ ኣብ ቤልጅየም ኣቶ ሚካኤል ተስፋይ ብወገኑ ህዝቢ ኤርትራ ንነዊሕ ዓመታት ዘጋጠሞ ተፃብኦታትን ብድሆታትን ብፅንዓት ተወፋይነትን ትብዓትን መኪቱን ረዚን መስዋእቲ ከፍ ኢሉን ዝተነፍገ መሰሉን ናፅነት ከም ዘረጋገፀን ልኡላውነቱ ከም ዘውሓሰን ብምሕባር ንፅምብል ናፅነት ዝውሃብ ልዑል ክብሪ ካብ ዝነቅል ከም ዝኾነ ኣገንዚቡ ኤርትራውያን ነበርቲ ጀርመን ብወገኖም ብሃገራዊ ሽማግለ ከተማታት ተማእኪሎም ኣብ ከተማታት ሽትትጋርት ካስል ከለንን ኦልምን ከምኡውን ወረዳ ቬትራው ፅንዓትና ዋሕስና ብዝብል ጭርሖ ድሙቕ ፅምብላት ኣካይዶም ኣብ ከተማ ሽትትጋርት ኣብ ዝተኻየደ መደብ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ዮሃንስ ወልዲ ተረኺቡ ናይ ዮሃና መልእኽቲ ድሕሪ ምቕራብ መዓልቲ ናፅነት መዓልቲ ብስራትን መብፅዓን ከም ዝኾነት ብምግላፅ ኣብ ጀርመን ዝርከቡ ዜጋታት ኣብ ሃገራዊ መደባት ዝገብርዎ ዘለዉ ኣበርክቶ መርኣያ ፅኑዕ መብፅዖም ከም ዝኾነ ገሊፁ ኣብ ከተማ ካስል ኣብ ዝተኻየደ ፅምብል ድማ ጠቕላሊ ቆንስል ኣብ ፍራንክፈርት ኣቶ ክብሪ ኣብ ተኸስተ ተመሳሳሊ መልእኽቲ ኣቕሪቡ ብዘይካዚ ኣብ ከተማታት ኡሉም ከለንን ወረዳ ቬትራን ብተሳትፎ ስነ ጥበባውያን መንእሰያት ተምሃሮ ቋንቋ ደን ኣዴታትን ዝማዕርገ ድሙቕ ፅምብላት ከም ዝተኻየደ እቲ ዝበፅሓኒ ሓበሬታ ኣፍሊጡ ፅምብል ናፅነተ ኤርትራ ኣብ ጀርመን ዝመፅእ ቀዳመ ሰንበት ኣብ ልዕሊ 30 ከተማታት ጀርመን ክፅምበል መደብ ተታሒዙሎም እዚ ከምዚ ኢሉ እንከሎ ኣብ ከተማ ስቶክሆልም ሽወደን ብምኽንያት ፅምብል ናፅነት ናብ ህፃናት ዝቐንዐ ንጥፈታት ስፖርት ሓፈሻዊ ፍልጠትን ባህላዊ ምርኢትን ብ14/16 ጉንበት ተኻይዱ ኣብ ኣዋሃዲት ሽማግለ ሃገራዊ በዓላት ኣዋሃዲት ሓይሊ ዕማም ምክትታል ህፃናት ኢለን ተድላብ ዘስምዑተ ቃል እቲ መደብ ነቶም ኣብ ወፃኢ ዝተወልዱ ህፃናት ምስ ሃገሮም ዘለዎም ፍቕሪ ንምዕባይን ብኤርትራዊ መንነቶም ንምኽስኳስን ዝዓለመ ከም ዝኾኑ ብምጥቃስ ወለዲ ደቆም ተሳተፍቲ ክኾኑ ብዕቱብ ክሰርሑ ኣዘኻኺራ ኣብ መወዳእታ ንዕውታት ስፖርታዊ ውድድራት ሽልማት ተዓዲሉ ብተመሳሳሊ ኤርትራውያን ነበርቲ ትሮንድሃይምን ከባቢኣን ኖርዌይ ፅምብል ናፅነት ኤርትራ ብልዑል መዓር ከም ዘብዓሉ ካብቲ ቦታ ዝበፅሓኒ ሓበሬታ ኣፍሊጡ
1: ምስ መንእስያት ንዝበርኸ ልምዓት ብዝብል ቴማ ብሃገራዊ ማሕበር መንእስያትን ተምሃሮን ዝተወደበ ሳልሳይ ሃገራዊ ምሪት ውድድር ምህዞን ሰንዓን ትማሊ 20 ጉንቦት ኣብ ኣስመራ ተኸፊቶም ኣብ ማእከል ምዞን ዋኒን ንመንእስያት ኣብ ዝተኻየደ ላዕሎ ሰበስልጣን መንግስትን ግንባርን ከምኡውን ዕድመ ዝተገብረሎም ዝተረኽብሉ ስነ ስርዓት ሚኒስተር ህንፃቶ ኣብርሃ ስፋዩ ነቲ ምሪት መሪቑ ከፊትዎ ኣዋሃዲቱ ናይቲ መደብ መንእሰይ ሄለን መኸታ ኣብ ዘስማዕቶ ቃል ውድድር ምዞን ሰንዓን ማሕበር ቁጠባዊ ፀገማት ሕብረተሰብ ዝፍትሽን ዝፈትሕን ከምኡውን ባህሊ መሃዝነትን ዓያይነትን ብምዕባይ ሃገራዊ መረባት ልምዓት ኣብ ምቅልጣፍ እጃም ክህልዎ ልዑል ትፅኢት ከም ዝግበረሉ ብምጥቃስ ሃማመተ ዓብዪ ቆላሕ ተሂቡ ዝሰርሓሉ ኣገዳሲ መደብ ከም ዝኾነ ገሊጻ ኣብዚ ንክልተ መዓልትታት ዝቕፅል መደብ ኣቐዲሞም ምስ ህዝቢ ዝተላለዩ ገዳይ መሃዝትን ሰናዕትን ከምኡውን ሓደስቲ መንእስያት ስራሓቶም ንምርኢቱን ውድድርን ኣቕሪቦም ከም ዘሎ

ብምጥቃስ ብሉፅ ኮይኑ ዝተረኸበ ወለድ ዘይብሉ ልቓሕ ከም ዝፍቀደሉ ኣፍሊጣም። እቲ ቀሪቡ ዘሎ ትሕዝቶ ቁጠባዊ ረብሓ ዘበርኽ ፍርያምነት ዝድልብ ከምኡ ውን ሃልክን ወፃኢታትን ዘቃልል ክኸውን ትፅቢት ከም ዝግበር ጠቒሳ ድማ እቲ መደብ ክውን ንክኸውን ዝፃዕሩ ሚኒስትርታት ሕርሻን ትምህርትን ካልኦት ኣካላትን ኣመስጊና። እዚ ከምዚ ኢሉ እንከሎ ኣብቲ ኣጋጣሚ ብዓውድታት ሞያ ኤሌክትሮኒክስን ቴክኖሎጂ ኮምፒውተርን ዝሰልጠኑ 102 ተምሃሮ ተመሪቖም። ቀዳማይ ሃገራዊ ምርኢትን ውድድርም ህዞን ሰንዓን ኣብ ወርሒ ለካቲት 224 ካልኣይ ድማ ኣብ ወርሒ ለካቲት 225 ከም እተኻየደ ዝዝከር እዩ። ንክልተ ኣዋርሒ ዝቐፅለ ስፖርታውን ባህላዊ ውድድራት እዚ ተወርዋሪ ሓይሊ ብ19 ግንቦ ተዛዚሞ ስታፍ ሓበሬታን ጎስጓስን ናይቲ እዚ ዳዊት በርሀ ኣብ ዘቕረቦ ጸብጻብ ናይ ሎም ዓመት ውድድራት 7 ዓይነታት ስፖርት ከምኡውን ባህላዊ ውድድራት ኣብ መንጎ 6 ክፍላተ ሰራዊት ዘጠቓለለ ምንባሩ ብምጥቃስ ነቲ መደብ ንምዕዋት ንዝፀዓቱ ትካላትን ውልቀ ሰባትን ምስጋና ኣቕሪቡ። ኣብቲ ኣጋጣሚ ንዋንጫ ኣብ ዝተኻየደ ግጥማት ኩዕሶ እግሪ ካብ ደቂ ኣንስትዮን ደቂ ተባዕትዮን ጋንታታት ባር ተዓዊተን ዋናጩን ገንዘባዊ ሽልማትን ድማ ተቐቢለን። ብዘካዚ ጋንታ ኣልጌን ኣብ ኩሉ ዓይነት ውድድራት ብዘዋህለለቶ ነጥቢ ግብሎል ከይና ተሸሊማ። ኣብ መወዳእታ ኣበርክቶን ዝገበሩ ኣካላት ናይ ምስጋና ወረቐት ተዓዲሎ ኣዛዚ እዚ ተወርዋሪ ሓይሊ ብሪጋደር ጀነራል ሓዲሽ ኤፍሬም ኣብ ዘመሓላልፎ መዛዘ መልእኽቲ እቲ ስፖርታዊ ውድድራት ኣብ ቅንያት መዓልቲ ናፅነት ምክያዱ ተወሳኺ ድምቀት ከም ዝኾነ ብምግላፅ ኩለን ኣህዶታት ንዝመፅእ ዓመት ብዝለዓለ ተዳልየን ብምቕራብ ተወዳደርቲ ክኾና ተላብዩ። ኣብ ንኡ ዞባ ፈሮ ነበርቲ ምምሕዳራት ከባቢ ከም ሆለን ገደም ላሕዜንን ገንዘቦምን ጉልበቶምን ኣዋሂዶም ኣብ ቤት ትምህርቲ መባእታን ማእከላይን ደረጃ ላሕዜን ብልዕሊ 350,000 ናቕፋ ተወሳኺ ክፍልታት ሃኒፆም። ብ17 ግንቦት ኣብ ዝተኻየደ ናይ መምርቕታት ስነስርዓት እታ ብ1995 ናይ መባእታ ትምህርቲ ኣገልግሎት ዝጀመረት ቤት ትምህርቲ ኣብ 211 ናብ ማእከላይ ደረጃ ብምስጋራ ፅበት ከጋጥም ምፅንሑ ብምሕባር ነዚ ፀገምዚ ንምቅላል እቲ ተበግሶ ከም ተወስደ ተሓቢሮ። ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሺድ መሓመድ ዑስማን ብግድዩ ትምህርቲ ኣብ ኤርትራ ሰብኣዊ መሰል ስለ ዝኾነ ሚኒስትሪ ትምህርቲ ነዚ መርሓዚ ምርኩስ ብምግባር ናብ ኩሉ ከባቢታት ንምብፅሑ ሓያል ፃዕሪ የካየድ ከም ዘሎ ብምሕባር ዝጎደለ ንምምላ ብኮም ደረጃ ዝውሰድ ተበግሶታት ክድፋኣሉ ተማሕፂኖም። ኣመሓዳርኑ ዞባ ፈሮ ኣቶ ዑስማን ዓረፋ ድማ እቲ ብምውሃደ ክልተ ምምሕዳራት ከባቢ ዝተተግበረ ኣብነታዊ ስራሕ ኣብ ትምህርቲ ንዘሎ ንቕሓት ሕብረተሰብ ዘጉልልሕ ምዃኑ ብምጥቃስ ምምሕዳርኑ ዞባ ዓቕሙ ዘፍቀዶ ሓገዝ ከም ዝገብር ኣረጋጊፆም። እቲ ኣጋጣሚ ተመክሮ ብዘቕርቦ ስነጥበባዊ ቅሬታ እቲ ኣጋጣሚ ተማሃሮ ብዘቕርቦ ስነጥበባዊ መሰናዶታት ደሚቑ ነይሮም። እዚ ከምዚ ኢሉ እንከሎ ኣብ ዞባ ማእከል ንዞባ ጋላ ንፍሒ ነበርቲ ምምሕዳር ከባቢ ጉልዒ ዝፀንሖም ፀገም ኣገልግሎት ቅድመ ትምህርቲ ንምፍታሕ ገንዘቦምን ጉልበቶምን ኣዋሂዶም በስታት 200,000 ናፋ ዝሰርሑ 4 ክፍልታት ብ18 ግንቦት ተመሪቖም። ርእሰ መምህር መባእታ ቤት ትምህርቲ ትኹል መምህር ጀማል ሰይድ ኣብ ዘስምዑ ቃል እቲ መስርሕ ህንፀት ካብ ወርሒ ጥቅምቲ 2025 ከም ዝተጀመረ ብምጥቃስ ነበርቲ ንዝገበሩ ኣበርክቶ ሞጊሶም። ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኾኑ ምክታልኩም ክቅፅሉ ደግመ ብቕርብ ዕድም ዜናዊ መሰናዶኦታት ኤር ቲቪ ይቕፅል ኣሎ። ዝኸበርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ሩስያ ክመጻ ዝኽእል ግዳማዊ ወታደራዊ ተጻብኦ ኣብ ምምካት ዓብዪ ተራ ከም ዝፃወት ዝጠቐሰቶ ኒክለሳዊ ኣፅዋር ዝርከቦ ገዚፍ ወታደራዊ ልምምድ ኣካይዳ ኣብዚ ካብ 18 ክሳብ 21 ግንቦት ምስ ቤላሩስ ዘካየደቶ ልምምድ ልዕሊ 65,000 ወታደራት ኣስታት 200 ሚሳይላት ልዕሊ 140 ነፈርቲ ኩናት ከምኡ ውን 13 ሳብማሪናት ከም ተሳተፉ ሚኒስትሪ ምክልኻል ሩስያ ሓቢሮም። ኣብቲ ልምምድ እስትራቴጂካዊ ሚሳይላት ከም ዝፈተነ ዝጠቐሰት ሩስያ ዒላምኡ ግዳማዊ ስጋኣት ንምምካት እምበር ንካልኦት ሃገራት ፀቕጤ ንምፍጣር ከም ዘይኮና ረዲያ። ሩስያ ታክቲካዊ ኒኩሌሳዊ ልምምድ ክተካይድ ድሕሪ 2024 እዚ ናይ ፈልማ ምዃኑ እዮም ፀብጻባ ዝጠቕሶ። ወታደራዊ ዓቕማ ንምምዕባል ትሰርሕ ዘላ ሩስያ ኣብ ዝሓለፈ ቀረባ እዋን 135,000 ኪሎ ሜትር ኩንጨፍ ዝኽል ሚሳይል ከም ዝፈተነት ኣይርስዓን። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ምብራቕ ኤሮጳ ዘካየደ ዘሎ ምስፍሕፋሕ ንሩስያ ወታደራዊ ዓቕማ ከተደልል ይደፋፋእ ከም ዘሎ

ጥቀስ። ጸጥታ ናይቲ ዞባ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ከም ዘንቆልቆለ ናይ ቀረባ ተዓዘብቲ ይሕብሩ። ኢጣልያን ህንድን ኩሉ መዳያዊ ዝምድና ንምምዕባል ዝሕግዝ ዝተፈላለየ ስምዓት ከቲመን። እቲ ስምዓት ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ትማሊ 20 ግንቦት ምስ ቀዳሚት ሚኒስትር ጆርጂያ ሜሎኒ ኣብ ከተማ ሮማ ኣብ ዘካይዶ ዝርቢ ተበጺሑ። በዚ መሰረት ክልቲን ሃገራት ኣብ ንግዲ ሕርሻ

4 ቢልዮን ዩሮ ንዘሎ ዓመታዊ ንግዳዊ ምልውዋጥ ካብ ዝመፅእ ክልተ ዓመታት ናብ ልዕሊ 20 ቢልዮን ዩሮ ክብ ከብሎ ምዃነን ሓቢረን። ነቲ መደብ ንምትግባር ህንዲ ምስ ኤሮጳዊ ሕብረት ንዝኸተመቶ ካብ ቀረፅ ነፃ ዝኾነ ንግዳዊ ስምዕ ንምትግባር ከም እትሰርሕ ገሊጻ። እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስተር ናሬንድራ ሞዲ ቀዳሚቲ ሚኒስተር ጆርጃ ሜሎንን ኣብ ዞባውን ዓለማውን ጉዳያት ብሓፈሻ ኣብ ጉዳይ ማእከላይ ምብራቅ ቀሉላዊ ዩክሬንን ጉዳይ ኢንዶ ፓሲፊክን ድማ ብፍላይ ተዘራሪቦም። ሩስያን ኤኳቶርያል ጊኒን ናብ መደንክሌሳዊ ፀዓት ዘተኮረ ናይ ምርዳ መዘክር ከም ዝኸተመ ሓቢረ። እቲ ሰመዚ ፀዓት ክልቲን ሃገራት ኣብ ከተማ ሞስኮ ዝኸተሞ ምርዳ ሩስያ ንኤኳቶርያል ጊኒ ኣብ ህንፀት ንሰላማዊ መዓላ ዘገልግል ትካል ኒክሌሳዊ ፀዓት ክትሕግዛ ዘኽእል እዩ። እቲ ስምዕ ሕፅረት ፀዓት ኣብ ምቅላል እወታዊ ተራ ከም ዝህልዎ ዝገለፀት ኤኳቶርያል ጊኒ ንትግባርኡ ብዕቱብ ከም ትሰርሕ ኣፍሊጣ። ሩስያ ኣቐዲማ ምስ ግብፂ፣ ኒጀርን ማልን ኣብ ተመሳሳሊ መዳይ ዘተኮረ ስምምዓት ከም ዝኸተመት ፀብጻባት የረዱ። እዚ ከምዚ ኢሉ እንከሎ ሩስያን ኤኳቶርያል ጊኒን ኣብ ፅላት ምክልኻልን ፀጥታን ብቐንዱ ድማ ኣብ ምቅላል ሽብራ ብሓባር ከም ዝሰርሓ ገሊፀን። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። መራሕቲ ሱዳን፣ ጫድ፣ ህንድን መላውን ብምኽንያት በዓል ናፅነት ናይ ዮውሃና መልእኽቲ ሰዲዶም። ሚኒስትሪ ጉዳያት ወፃኢ ብምኽንያት መበሳሳን 5 ዓመት ናፅነት ዲፕሎማሰኛታት ዝተሳትፎ ፅምብል ኣካይዱ። ፅምብል ናፅነት ኣብ ዞባ ዶባ ውቅሒ ባሕሪ ብዝተፈላለየ ምርባት ይቕፅል ከም ዘለዎ ኣዶ እምበር ሽማግለ በዓላት ሓቢራ። ኣብ ዜናታት ወፃኢ ሩስያ ኒኩሌሳዊ ኣፅዋር ዝርከቦ ገዚፍ ወታሃደራዊ ልምምድ ኣካይዳ። ኢጣልያን ህንድን ኩሉ መድያው ዝምድነ ንምምዕባል ዝሕግዝ ስምምዓት ከቲመ። ሩስያን ኤኳቶርያል ጊኒ ናብ መዳይ ኒኩሌሳዊ ፀዓት ዘተኮረ ናይ ምርዳ መዘክር ከቲመን። ዘወርኩም ተዓዘብትን ሎ መቐትሪ ዝተዳለዎ ዜናዊ መሰናዶ ኣብዚ ፍፀም ስለምክታልኩም ኣዘየመስክን መሳርሕተይ ሙሴ ገብሪ እግዚኣብሔር ንዕለታዊ ዜና ስፖርት ሒዙ ክመፀኩም ብወገን ይግን

0: ሰላም ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዎ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ሰናይ ምቅታል።
1: ብምክንያት መበል 35 ዓመት በዓልቲ ናትነት ብመኮነን ጎስጓስን ሓበሬታን ሚኒስትር ምክልኻል ተወዲቡ ክካየድ ዝቐነየ ስፖርታዊ ውድራት ውሽጢ ገዛ እትማረቦ 20 ጉንቦት ኣብ ማዓስከር ለንደን ተዛዚሙ። ኣብቲ 3 ናይ ፍጻሜ ፀወታታት ተኻየደሉ ዕለት ኣብ ናይ ሰደቃ ቴኒስ ደቂ ኣንስትዮ ሽዑላ ንዓንበበ ክስዕራን ከላ ኣብ ደቂ ተባዕትዮ በኒፈር ንዓንበበ ብምርታዕ ሻምፒዮን ኮይና ኣብ ሕውስዋስ ፀወታ ባድሚንተን ናይ ክልቲ ፀወታ ማለት እዩ ናሓሪና ስዒራ ሻምፒዮን ኮይና ኣብ ኩዕሶ ሰኪዐ 3-3 ድማ ኣብ ደቂ ኣንስትዮ ከይተሳዕረት ናብ ደረጃ ዝበፅሐት ዓንበበብ ምስ ብድሆ ተፃዊታ ዓንበበብ ሓንቲ እብረ ምስ ትዕወት እውን ሻምፒዮን ምዃና ተረጋግዝ ትኽእል ነራ። ኣብ ቀዳመይቲ እብረ ብድሆ 18 ክትዕወትን ከላ ኣብ ካልኦትን መፈላለየትን ግና ዓንበበብ 12-10 ብምዕዋት ሻምፒዮን ኮይና ፀወታ መቀናቐንቲ ጋንታ ደቂ ተባዕትዮ ዓንበበብን ሳዋን ስዒባ ተኸይዳ ሳዋ ኣብቲ ውድር ከይተሳዕረት ናብ ፍፃሚ ብምፅሓ ዓንበበብ ክትዕወት እንተኮይና ኣብ ክልቲ ፀወታ ክትረትዓት ነይርዋ። ኣብ ሓንቲ ፀወታ ምስ ሰዓር ግና ሳዋያ ሻምፒዮን ክትከውን ትኽእል ነራ። ኣብ ቀዳሚት ፀወታ ዓንበበብ 21-16 ክትዕወትን ከላ ኣብ ካልኦትን ወሳነትን ፀወታ እውን 21-18 ተዓዊታ ሻምፒዮን ናይ 3-3 ፀወታ 226 ኮይና ዕውታት ጋንታታት ተፃወትን ድማ ዝተዳለወሎም መዳልያን ገንዘባዊ ሽልማት ተቐቢሎም። ኣብ ንኡዘባ ተሰነይ ብምክንያት መበል 35 መዓልቲ ናፅነት ውድር ኣግማልን ፈረስን ብ17 ጉንቦት ተኻይዱ። ኣብ ውድር ኣግማል ኣብ 2 ደረጃ ተኻፈለ ኮይኑ ኣብ 2 ኪሎ ሜትርን 4 ኪሎ ሜትርን ተፃዊቶም ውድር ኣፍራስ ድማ ናይ 2 ኪሎ ሜትር ነይሩ። ኣብ 2 ኪሎ ሜትር ውድር ኣግማል ሱሌማን መሓመድ ካብ መምሕዳር ከባቢ ዓዲ ዑመር ቀዳማይ ክኣቱ እንከሎ ኣሕመድ ድሩፍን ኣሕመድ መሓመድ ኣሕመድን ካብ ተማሳሊ ምሕዳር ካልኣይን ሳልሳይን

0: እጃ ሒዞም 4 ኪሎ ሜትር ቀዳማይን ካልኣይን ካብ ምሕዳር ከባቢ እንጂ ሓይዙ መፁ ሰሊም ብሩክ ምባርክን ብሩክ ምባርክ ዘቕለልን ሳልሳይ ድማ ዑስማን ኣሕመድ ካብ ምሕዳር ከባቢ ዓሊ ግደር ተዓዊቶም ኣብ ናይ 2 ኪሎ ሜትር ውድድር ኣፍራስ ኣሕመድ መሓመድ ማሕሙድ ማሕሙድ ሓመድ መሓመድን ሙስጠፋ ኣኑርን ኩሎም ካብ ምሕዳር ከባቢ ዓዲ ዑመር ካብ ቀዳማይ ክሳብ ሳልሳይ ብምእታው ዝተዳለወሎም ገንዘባዊ ሽልማት ወሲዶም። ንሻምፒንስ ሊግ ስዒቡ ካልኣይ ዝዓበየ ኤሮጳ ውድድር ዝኾነ ኤሮፓ ሊግ ትማር ረቡዕ ምሸት ኣብ ቱርኪ ከተማ ኢስታንቡል ኣብ መንጎ ጀርመናዊት ክለብ ፍራይቦርግን እንግሊዛዊት ክለብ ኣስቶን ቪላን ብዝተኻየደ ናይ ፍጻሜ ፀወታ ተዛዚሞም እቲ ኣብ ኩሉ መዳዩ ቁሩብ ናይ ኣስቶን ቪላ ዓብላለ ተረኣየ ፀወታ ሸቶ ኸይቶ መዝገቦ ክሳብ መበል 4 ደቂቕ ድሕሪ ምጓዓዙ ካብታ ደቂቕ ክሳብ ዕረፍቲ ቪላ ፀብለል ዘበለ ኣክልተ ብሉፃት ሸቶታት ኣመዝጊባ ኣብ መበል 4 ደቂቕ ኣካፋልያ ዩሪ ቴሌማንስ ብምኣዝን ብላዓሊ ላዕሊ ንዝመፃቶ ኩዕሶ ባይታ ኸየት ዓመ ኣብ ኣንኮላላ ቲሙ ኣብ ሰ ክዕ ተዕሪፍዎም ተወሳኺ ደቂ ተዋሂቡ ናብ ዕረፍቲ ክወፃ ኢና ተባሃላ ድማ ኢሚልያኖ ቡንድያ ብየማናይ ክንፊ ካብ ግዳም ከባቢ ቅላዕ መቕፃዕቲ ኮይኑ ኣዝያ መራኺሸ ተቕፂሩ ናይ ዓወት ፀብለልታ ሒዛ ንዕረፍቲ ዝወፀት ኣስቶን ቪላ ካብ ፍራይቦርግ ኣስጋኢ ፍጻሜታት ኣይጎነፋን ኣብ መበል 57 ደቂቃ ሓደ ካብ ዝበሉ ተፃወታ ዝኾነ ሞርጋን ሮጀርስ ሸቶ ብምቁፃሩ ውፅኢት ናብ 3 ባዶ ዕሪግዎም ኣብ ታሪኻ ዓባይ ዋንጫ ማጆር ትሮፊ ኣልዒላ ዘይትፈልጥ ፍራይቦርግ ውፅኢት ክቐየር ዝኽእል ዓቕሚ ነበራን ኢዳ ሂባ ክተልዕላ ትፅቢት ጌራት ላነበት ዋንጫ ናብ ቪላ ክተቕንዕ ዕረና ጣዕማ ተዓዚባ ብመንፅሩ ኣብ 995-96 ዋንጫ ሊካብ ናይ ሕጂ ካራባ ኳብ ምስል ዓለት ንዝሓለፉ 3 ዕቑዳት ፅዋ ዘይልዓለት ኣስቶን ቪላ ብመሪሕነት እስጳኛዊ ዓለምያ ኡናይ ኤምሬ ፋልሜቲ ፅዋ ድሕሪ 30 ዓመታት ኣልዒላላ ድሕሪ ታብ 982 ዘለዓለታ ኤሮፓያን ካብ ናይ ሕጂ ሻምፒንስ ሊግ ምስል ዓለት ድሕሪ 44 ዓመታት እያ ቀዳሜቲ ኤሮጳዊ ዋንጫ ትልዕል ዘላ ኣስቶን ቪላ ኣቐዲሙ 3 ግዜ ምስ ሴቪያ ሓንሳ ድማ ንቪያርያል መሪሑ ነዛ ዋንጫ ብምልዓል ኣብ ቅድሚት ዝነበረ ዩናይ ኤምሬ ሓምሸይቲ ፅዋ ምዛ እንግሊዛዊት ኮይኑ ብምውሳኽ ዝበዝሐ ዋንጫ ኤሮፓያን ሊግ ዘለዓለ ኣሰልጣን ኮይኑ ኣብ ቅድሚት ይርከብ ኣሎም እዚ ከምዚ ኢሉ እንከሎ በዚ ናይ ቪላ ዓወት ቦርማውዝ ንዓመታ ኣብ ሻምፒንስ ሊግ ናይ ምስታፍ ተኽእሎ ዓብሎም እዚ ማለት ኣብ ፕሪምየር ሊግ ብሳን 2 ነጥቢ ራብዓይቲ ዘላ ኣስቶን ቪላ ሰንበት ብማንሲቲ ክሳዕር እሞ ሪቨርፑል ንብሬንፎርድ ስዒራ ራብዓይ ክትሓኩር ቪላ ናብ ሓምሻይ ደረጃ ምስትወርድ እዩ ቪላ ራብዒይቲ ኮይና እንተወዲኣ ግና ፕሪምየር ሊግ ሓሙሽተ ኮታ ጥራይ ሒዙ ንዓመታ ኣብ ሻምፒንስ ሊግ ክሳተፍ ቦርማውዝ ከ ንዓመታ ኣብ ኤሮፓ ሊግ ክትፅዓት ክትቅሰብ እያ ኣርሰናል ድሕሪ 22 ዓመታት ሻምፒዮን ፕሪምየር ሊግ ክትከውን ንዝኽእላ ኣሰልጣን ሚካኤል ኣርቴታ ሞሳናይቲ ዝሰርሖ ዓብ ታሪክ ምስቶም ዝለዓለ ማህያ ዝኽፈሉ ኣሰልጠንቲ ዓለም ክትሰርዖ መዲባ ምላዋ ተቓሊሑ ኣቐዲሙ ኣብ ዝፈርሞ ውዕል ሓደ ዓመት ጣይ ተሪፎ ዘሎ ኣርቴታ ኣብ ሓደ ወቕቲ ኣስታት 10 ሚልዮን ፓውንድ ከም ዝኽፈል ይግለጽ 5 ሚልዮን ፓውንድ ኸ ነዛ ጋንታ ናብ ሻምፒንስ ሊግ ስለ ዝመለሳ ከም መቕሽሽ ከም ዝውሃቦ ይዝሕበር ኣሰልጣኒ ኣትለቲኮ ማድሪድ ዲዮጎ ሲሞኔ ወቕታዊ ብዝወዝዶ 25.9 ሚልዮን ፓውንድ ዝለዓለ ተኸፋል እዩ ምስ ዛም ዝወቲ ካብ ማንሲቲ ዝወፅእ ፔፕ ጓርዲዮላ ኸ ኣስታት 20 ሚልዮን ፓውንድ ናብ ማሕፉድ እዮቱም ኣርሰናል በዚ ሕጂ ተጓናፂፋቶ ዘሎ ዓወትካ ንስጳኛዊ ዓላሚኣ ሚካኤል ኣርቴታ ክብ ክተብሎይ ሓሊና ትርከም ጾመሉጓም ፅዋ ፕሪምየር ሊግ ዘጥለለ ኣርቴታ 30 ግንቦት ኣብ ፍጻሜ ፀወታ ሻምፒየንስ ሊግ ኤሮጳ ኣንጻር ፒኤጂ ዓብን ወሳን ፀወታ ጽበዮም ኣርሰናል ነዛ ዋንጫ ልዕልያታ ዘይትፈልጥ ብምዃነ ኸ ምስ ትዕወተላ ኣብቲ ናይ 140 ዓመታት ታሪኻ እቲ ዝበለፀ ወቕቲ ኣብ 2025-26 ክትሕልፎ ክትበቅዕ እያ ወዲ 44 ዓመት ሚካኤል ኣርቴታ ካልኣይ ዝነኣሰ ኣሰልጣኒ ዋንጫ ፕሪምየር ሊግ ዘለዓለ ተባሂሉ እውን ድሕሪ ሆዜ መሪኖ ተሰሪዑሎም መሪኖ 2004 ውድ 39 ዓመት እንከሎ ንቸልሲ መሪሑ ዋንጫ ፕሪምየር ሊግ ምስ ዝለዓለዩ ኣብ ቅድሚት ዝርከብ ዘሎም
1: ባርካ ዝቕርኩም ተኸታተልትና ናይ ሎሚ ትሕሶና ኣብዚ ክንዛዘም ምሳኹም ፅራሕኩ ሙሴ ገብረ ዝጋብሄረ ሰሰናይ ንኽሉና

0: ቀረብ ውሕስን ዝተማልአን ኣገልግሎት ጥዕና ሓደ ካብቶም ብዕቱብነት ክስራሐሎም ዝፀንሐ መደባት እዩ። ነዚ ዕወት ንምግባር ድማ ሚኒስትሪ ጥዕና ውሕስን ዝተማልአን ኣገልግሎት ጥዕና ኣብ ኩሉ ንኩሉ ዝብል መትከል ክኽተል ነይርዎም። በዚ መሰረት ንርሑቕ ከባቢታት ኤርትራ ዝነብሩ ሕብረተሰባት ማእከል ዝገበረ እስትራቴጂ ሓንፂፁ ክሰርሕ ጀመረ። ንሎም እምባር ኣብ ዝሓለፈ 35 ዓመታት ናፅነት ንገስጋስ ኣገልግሎት ጥዕና ዘደስስ መደብ ኢና ቀሪብናልኩም ዘለና። ኤርትራ ብመንፅር መዋስንቲ ሃገራት ዝናት ስራሕቲ ኣገልግሎት ጥዕና ከም ዝመዝገበትን ከም ዝተመጎሰትን መለክዒታት ዓለማዊ ትካላት ጥዕና ዘረጋግፅዎ ሓቂ እዩ። ብዓብዩ እቲ ኣብ ባይታ ተሰርሒ ዘሎ ስራሓት ዝምስክሮ ሓቂ ብምዃኑ ከዓ ንገስጋስ ዝተፈላለየ ክፍልታት ሚኒስትሪ ጥዕና ምውካስ ኣገዳሲ ኮይኑ ረኺብና ኣሎና። መጀመርታ እምባር ትርጉም ጥዕና ህዝባዊ ጥዕናን ሰረተ እምነት ህዝባዊ ኣገልግሎት ጥዕናን እንታይ ምዃኑ ምርዳእ።
1: ህዝባዊ ጥዕና ማለት ኩሉ እቲ ሕብረተሰብ እንኮላይ ዝተወደበ ኮማዊ ፃዕሪ ህዝቢ ጥዑይ ንክኸውን ካብ ሕማማት ንክከላኸል ሓደጋታት ንምልላይን ኣንፃሮም ስጉምትታት ንምውሳድን ዘካይዱ ንጥፈታት ኩሉ እዚ ህዝባዊ ጥዕና ተባሂሉ ዝግለጽ ማለት እዩ። ከም መግለፂ ዓለማዊ ውድብ ጥዕና፣ ጥዕና ማለት ከዓ ሕማም ዘይምህላው ወይ ስእነት ጥዕና ጥራይ ዘይኮነስ ሙሉእ ኣካላዊ ኣእምራውን ማሕበራውን ድሕነት ወይ ውሕስነት ኩነት ህላዊ ማለት እዩ። ስለዚ ሚኒስትሪ ጥዕና ነዚ ጉዳይ እዚ ኣብ ግምት ብምእታው ብዝሰፍሐ ደረጃ ብ4 ክፍልታት ዘድሊ ኩሉ ንጥፈታት ጥዕና የካይዳሎ ማለት እዩ።
0: በዚ ዝተጠቕሰ ሰረተ እምነት ኣብ ዝሓለፈ 35 ዓመታት ሚኒስትሪ ጥዕና ዝናድ ዕማማት ኣመዝጊብ እዩ። ዓበይቲ ዓወታት ከምዝግብ ዝኽኣለ ድማ ንጹር ፖሊስታትን እስትራቴጂታትን ሓንፂፁ ክሰርሕ ስለ ዝኽኣለ እዩ።
1: መርሓ ናይ ሚኒስትሪ ጥዕና ንኣገልግሎት ጥዕና ዝምልከት ብመሰረቱ ኣብ መሰረተ ክንክን ጥዕና ዝተሰረተ እዩ። ከም ሓፈሻዊ ኣገባብ ክንክን ጥዕና ኣተኩሩ ኣብ ኣቕርቦት፣ ኣብ ምዕሩይነት፣ ኣብ ናይ ዋጋ ድማዕነት ዘለዎን ንኩሎም ኣባላት ሕብረተሰብ ከዓ ብዘይ ኣፈላለየ ኣገልግሎት ምሃብ ማለት እዩ። እዚ መሰረተ ክንክን ጥዕና ንኮምን ሕብረተሰብን ማእከል ዝገበረን ተሳታፍነት ናይ ብዙሓት ሴክተራት ዘረጋገፀ ነብሲ ወከፍ ዜጋ ውሁድ ዝኾነ ኣገልግሎት ጥዕና ምቕራብ ማለት እዩ። ነብሲ ወከፍ ኣባል ሕብረተሰብ ኣገደስ ኣገልግሎት ጥዕና ከም ዝረክብ ንምግባር እዩ። እቲ ቀንዲ ተግባራት ናይዚ መሰረተ ክንክን ጥዕና ኣብ 4-5 ዓውድታት ከፋፊልካ ክረአ ይኽእል። ሓደ ኣብቲ ሓፈሻዊ ኣገልግሎት ማለት እዩ፣ ልሙድ ምርምራታት፣ ክታበት፣ ሓገዛት ህዝባዊ ጥዕና፣ ኣእምራዊ ጥዕና፣ መደባት ትምህርቲ፣ ስልጠና ዝምልከት ክኸውን ከሎ፣ ተኸላኣይ ናይ ኮማት ተሳታፍነት እዩ። ኣብዚ ኩሎም ኣገልግሎት ንናይቲ ሕብረተሰብ ባህልን ኣነባብራን ኣብ ግምት ብምእታው ብመራሕቲ ከባብን ደቂ እቲ ኮምን ተቐባልነት ብዘለዎ ኣገባብ ኣገልግሎት ጥዕና ክቐርብ ኣለዎ። ብሳልሳይ ደረጃ ምዕሩይነትን ማሕበራዊ ወሳንነታትን ጥዕና ከዓ ክረጋግፅ ኣሎ። እዚ ማለት ንማሕበረ ቁጠባዊ ረቑሒታት ዘይፈሊ ኩሉ ደረጃታት ሕብረተሰብ ዘጠቓልል ኣገልግሎት ጥዕና ምሃብ፣ ብተወሳኺ እውን ስልጠና ምድላብ ኣቕምታት ኩሉ ኣባል ሕብረተሰብ ዘለዎ ኣፍልጦ ብዛዕባ ጥዕና ክብ ንምባል ብኡ መሰረት ከዓ ናይ ባህሪ ለውጢ ንኸምፅእ ፃዕርታት ምክያድ ማለት እዩ። ስለዚ እቲ መሰረተ እምነት ናይ ኣገልግሎት ጥዕና ኣብ መሰረተ ክንክን ጥዕና እዩ ዝምርኮስ ዝብልናዮ ነዚ ዘጠቓልል እዩ ማለት እዩ። ካልእ ምናልባት ካብዚ ሓሊፉ ናብቲ ፖሊሲታትን እስትራቴጂታትን ናይ ሚኒስትሪ ጥዕና ክእቶ ዝከኣል ሓደ ሚኒስትሪ ጥዕና መሰረቱ ፖሊሲኡ ኣብቲ ናይ ሃገር ፖሊሲ ዝተመርኮሰ እዩ። እዚ ማለት ከዓ ኣብ በብእዋኑ ዳክመንት ክለሳ

0: ኣተገብረሎም ኣገልግሎት ንህዝቢ ከመይ ክኸይድ ከም ዘለዎ ንምግባር ፃዕርታት ክካየድ ፀኒሑ ማለት እዩ። ኣብዛ ሕጂ እዋን ፖሊሲ እስራ ዕስራ ንብሎ ኣለና። ብኣጠቃላለ እዚ ፖሊሲ እዚ ምዕሩይ ዝኾነ ኣገልግሎት ጥዕና ንኩሉ ሕብረተሰብ ብዘይኣፈላለየ ዋላ ሓደ እውን ከይተረፈ ክወሃብ ዘለዎ ኣገልግሎት ዝሕብር እዩ። ካልእ እቲ ዋናዊ እስትራቴጂክ ፕላን ዘለና ከዓ ብዙሓት ፕላናት ሓሊፎም እዮም። ነናይ ሓሙሽተ ዓመት ፕላን እዚ ሕጂ ዘለና ሳልሳይ ናይ ሓሙሽተ ዓመት ፕላን ከዓ ካብ 22 ክሳብ 26 ዝኸይድ እዩ ማለት እዩ። ኣብዚ ኣብ ክልቲኡ እቲ ፖሊሲታትን ኣብቲ እስትራቴጂታትናን ዘጠከሩ ንጥፈታት ወይ ዕላማታት ሓደ ብቑዕ ዝኾነ ጥዑይ ኣፍራይነት ዘውሕስ ኣገልግሎት ነብሰ ወከፍ ኤርትራዊ መሃብ እዩ። ካልኣይ ምዕሩይ ዝኾነ ዝርግሐ ስሉጥ ኣድማዒ ብቑዕ ዝኾነ ኩሉ መድያዊ ዘጠቓልል ኣገልግሎት ናብ ኩሉ ከም ዝበፃሕ ከዓ ምርግጋፅ መሰረተ ክንክንጥዕና ንኮሙን ንሕብረተሰብን ማእከል ዝገበረን ተሳታፍነት ናይ ብዙሓት ሴክተራት ዘረጋገፀን ነብሰ ወከፍ ዜጋ ውህድ ዝኾነ ኣገልግሎት ጥዕና መቕራብ እዩ። ስለዚ እቶም ፖሊሲታትናን እስትራቴጂታትናን እዚኣቶም እዮም ማለት እዩ።
1: ብመሰረት ፖሊሲ ሚኒስትሪ ጥዕና ኩሉ ኣካል ሕብረተሰብ ኣገልግሎት ጥዕና ከም ዝረክብ ምግባር እዩ። ነዚ ዕማም እዚ ክውን ንምግባር ድማ ሚኒስትሪ ጥዕና ዝጥቀመለን መሰረታውያን ኣዕኑት ከም ዘለዎ ምፍላጥ የድሊ።
0: ህዝባዊ ጥዕና እንታይ ማለት ምዃኑ ኣብ ግምት ምእታው ኣዕኑድ ናይ ስርዓተ ጥዕና ኣለዋ። በዘን ኣዕኑድ ናይ ስርዓተ ጥዕና መሰረት ብምግባር ከዓ ኩሉ እቲ ኣገልግሎት ኣብቲ ከም ዘቕርብ ምግባር እዩ። ሓደ ዓቕሚ ሰብ ክብል እናበልና ንሰርሕ ተንቀንዲ ኣዕኑድ ስርዓተ ጥዕና ንብለን ዓቕሚ ሰብ ምድላብ እዩ። ካልእ ትሕተ ቅርፂ እዩ። ልዕሊ 400 ዝኾና ትካላት ጥዕና ኣለዋና ማለት እዩ። ካልእ ንመድሃኒትን ናውቲ ሕክምናን ዝምልከት እዩ። መድሃኒትን ናውቲ ሕክምናን ብዘይ ምቁራፅ ኣቅርቦት ከም ዝህሉ ብምግባርን ምስቲ ኣብቲ ሃገር ዘሎ ሕማማት ዝሰማማዕ መድሃኒታትን ናውቲ ሕክምናን ምቕራብን እዩ። ካልእ ውደባ እዩ ወይ ከዓ ምሕደራ እዩ። ምሕደራ ኣዝዩ ኣገዳሲ ኣብ ጥዕና። ምሕደራ እንተዘይሃልዩ ኩሉ ፋሕ እዩ ዝብለካ ማለት እዩ። ስለዚ ከዓ ሕማማት ኣይትቆፃፀርን ኣብ ሰባት ዝስዕቡ ሳዕብናት ናይ ሕማማት እውን ኣይትቆፃፀርን ማለት እዩ። ስለዚ ምሕደራ ኣዝዩ ኣገዳሲ እዩ። በቢ ደረጅኡ ከዓ ቅርፅታት ወፂዎ ይስርሓሉ ማለት እዩ። ካልእ ቀረብ ኣገልግሎት እዩ። ኣገልግሎት ኩሉ ዓይነት ኣገልግሎታት ክኸውን ክኽእል ኣለዎ። ብሙሉእነት ክቐርብ ዝግበኦ እዩ ማለት እዩ። ካልእ ስርዓት ሓበሬታ፣ ሓበሬታ እንተዘይሃልየካ ናበይ ከም ተብል እውን ኣይትፈልጥን ኢኻ። ስለዚ ኣብ ሓበሬታታት ዝተመርኮሰ መደባት ከተወፅእ ስለ ዝግባእ ሓበሬታ ናይ ጥዕና ውን ብዝተፈላለየ መንገዲ ከም ዝእከቡን ንምውሳን ከም ዝሕግዙካ ዝገብሩን ሓበሬታታት ካብ ምእካብ ማለት እዩ። ካልእ ንጥዕና ብከመይ መንገዲ ትምውሎ ብሓፈሽ ኣብዛ ሃገር ዋላ እኳ ብመንግስታዊ ድጎማ ዝካየድ እንተኾነ እቲ ምወላ ናይ ጥዕና ከመይ ከም ዘለዎ እውን ሓደ ካብቲ ኣዕኑድ ናይ ስራሕቲ ጥዕና እዩ ማለት እዩ።
1: ሚኒስትሪ ጥዕና ምዕሩይን ፍትሓውን ኣገልግሎት ጥዕና ኣብ ኩሉ ኩርናዓት ሃገርና ንምብፃሕ ዝጥቀመሎም እስትራቴጂታት ኣለዎም። እዚ ድማ ነቲ ኣድመሳዊ ሸፈነ ጥዕና መሰረት ዝገበረ እዩ።
0: እቲ ንሕና እስትራቴጂ ከምቲ ኣቐድማ ቢለ ዝገለፅኮ ሃገራዊ ኩነታትን ኣህጉራዊ ኩነታትን ኣብ ግምት ዘእተወ እዩ ማለት እዩ። ሓደ ካብኡ ዓለማዊ እውን ኣብ ግምት ዘእቱ ኣድማሳዊ ሸፈነ ጥዕና ንብሎ እዩ ማለት እዩ። እዚ ኣድማሳዊ ሸፈነ ጥዕና እንታይ ማለት እዩ? ነብሲ ወከፍ ኣባል ሕብረተሰብ መዓስ ወይ ኣበይ ብዘይገድስ ብዘይሃሲ ወፃኢታት ብቑዕ ዝኾነ ኣገልግሎት ጥዕና መቕራብ ማለት እዩ። ስለዚ ኣብዚ መዳያት እዚ ኣብ ብዙሓት መዳያት ናይ ጥዕና ብዙሕ ዓወታት ተሓፊሲ እዩ ማለት እዩ። ከም ንኣብነት ኣብ ተመሓላለፍቲ ሕማማት፣ ኣብ ዘይተመሓላለፍቲ ሕማማት፣ ኣብ ጥዕና ኣደን ህፃናትን ቆልዑትን ብሓፈሽኡ፣ ኣብ ዘይተመሓላለፍቲ ሕማማት ከምቲ ኣቐዲመ ዝገለፅኩዎ፣ ኣብ ካልኦት እውን ምስ ሕማማት ዝምድናታት ዘለዎም ጉዳያት እውን ዝተፈላለዩ ውፅኢታት ረኪቦም ማለት እዩ። ንኣብነት

0: ኣብ ምቕዳም ጥዕና ወይ ፕሮሞሽን ዝበሃል ኣብኡ ብዙሕ ስራሕት ተሰሪሑ እዩ። ዝተፈላለየ መንገዲ ጎስጓሳት ይካየድ። ንኩለን ፅላታት መንግስታውን ዘይመንግስታውን ትካላት ኣብ ግምት የእቲኻ ኣብ ጥዕና ዘተኮረ ኣብ ጎስጓሳት ከም ዝካየድ ተገይሩ እዩ። በዚ መንገዲ ከዓ ሩይ ዝኾነ ናይ ባህሪ ለውጢ ብፍላይ ከዓ ሕክምና ናይ ምድላይ ባህሪ ኣዝዩ ክብ ከም ዝብል ኮይኑ እዩ። ስለዚ ኣብዚ ሕጂ እዋን ዳርጋ መብዛሕትኡ ሕብረተሰብና ቀዳምነት ናይ ጥዕና ኣገልግሎት ዝረኽበሉ ኣብ ትካላት ጥዕና እዩ ኮይኑ ዘሎ ማለት እዩ። እቲ ባህላዊ ጥዕና ዝበሃል ክሳዕ ክንዲቲ ኣፀጋሚ ኮይኑ ኣይረአን እያ ዘዋ እዚ ጀካ ፍሉያት ዝኾኑ ጉዳያት ኣለዉ። እቲ ህዝቢ ናብ ናይ ልምዳዊ ሕክምናታት ዝኸደሉ ተዘይ ኮይኑ መብዛሕትኡ ድሌት ናይ ጥዕና ኣብ ጥዕና ከይዱ ክምርምርን ክፍወስን ክሕከምን እዩ ዝደሊ ማለት እዩ። ስለዚ ኣብዚ ርኡይ ዝኾነ ናይ ባህሪ ለውጢ መፅኡ ኣሎ ክበሃል ካል ንኣብነት ኣብ ናይ ቆልዑ ክታበት እንድሕርኢና ቅድሚቲ ናፅነት ዳርጋ ሽዱሽተ ዝኾና ሕማማት ንምክልኻል እዩ ዝግበር ነይሩ ክታበት ሸፈነ ከዓ ዳርጋ 9 ሚእታዊ ጥራሕ ነይሩ። ኣብዚ ሕጂ እዋን ግን ልዕሊ 13 ዝኾኑ ሕማማት ብክታበት ክንከላኸሎም ንኽእል ሕማማት ኣለዉ ማለት እዩ። እቲ ሸፈነ ከዓ ኣብዚ ሕጂ እዋን ክሳብ 98 ሚእታዊት በፂሑ ኣሎ። ዳርጋ ኩሉ ቆልዓ ይክተብ። ኣብ ርሑቅ ገጠራት ዘለዎም ከይተረፉ ብዝተፈላለየ መንገዲ ከም ዝርከቡ እናተገብረ ይስራሕ ኣሎ ማለት እዩ። ክታበት ሓደ ካብቲ ብዝለዕለ ደረጃ ተዓዊትናሉ ዘለና እዩ። ዝተርፍ ከይተኸትበ ዝተርፍ ህፃን እውን የብልና። ከምቲ ቀዲመ ዝገለፅኮ 98 ሚእታዊት ትሸፈነና። ስለዚ ኣብዚ መዳይ እዚ ብዙሕ ሰጉና ኣለና ክበሃል ክኣል ማለት እዩ።
1: ጥዕና ዴታትን ናፅላታትን ሓደ ካብቶም ሚኒስትር ጥዕና ዝተፈለየ ኣተኩሮ ሂቡ ካብ ዝሰራሐሎም ኣገልግሎት እዩ። ኣብ ባይታ እውን እቲ ዕብየትን ለውጥን ከም ዘሎ ምስክርነት ዘድልዩ ኣይኮነን። ዓለምለኻዊ መለክዕታ ዝምስክርዎ ሓቂ ድማ እዩ። ነዚ ንምዕዋስ ዝተካየዱ ስራሕትን ናይ መፃ መደባት ናይ ዝፅላት ድማ ከምዚ ስዒቡ ዝግለጽ ይመስል።
0: ሕጂ ኣብ ኣገልግሎት ኣዴታትን ህፃናትን ከምቲ ቀዲመ ዝገለፅኩ ሓደ ኣዴታት ነብሶ ፀራት ኣብ ግዜ ጥንሲ ክሳብ 8 ግዜ ዝኣክል ኣብ ትካላት ጥዕና ከይደን ክምርመራ ክኽእል ኣለዎን ማለት እዩ። ካልእ ኩለን ዝሓርሳ ኣዴታት ኣብ ትካላት ጥዕና ብክኢላ ክሓርሳ ከም ዘለዎን ጎስጓሳት ይካየድ። ኣብዚ ሜዳ እዚ ኣብዚ እዋን እዚ ክሳብ 85 ካብ ሚእቲ ኣዴታት ኣብ ትካላት ጥዕና እናመፃ ይሓርሳ ኣለዎ ማለት እዩ። ካልእ ኣዴታት ኣብ ዝተፈላለየ እዋናት ሕማማት ከጋጥመ ንኽእል እዩ። ንኣብነት ናይ ምድንጓይ ኣሎ። ኣብ ዝተፈላለየ እዋናት ምድንጓይ ከጋጥመን ስለ ዝኽእል ካብ ትካላት ጥዕና ክረኽባሉ ዝኽእላ ሓገዝ ክረኽባሉ ዝኽእላ ዝረሓቕ ቦታ ዝነብራ እንተኮይነን እውን ኣብ ከባቢ ትካል ጥዕና መፀበይ ጥኑሳት ተባሂሉ ዝስራሕ ኣሎ። ኣብዚ ክሳብ 45 ዝኣኽላ መፀበይ ነብሶ ፀራት ኣለዋና። እዚ እንታይ ማለት እዩ? ነብሶ ፀራት ቅድሚ ሓደ ወርሒ ናይ ግዜ ሕርሰን ኣብቲ መፀበይ ሓረሳት መፅአን ክፅበያ ሕርሰ ኣብ ዝጀመረሉ ከዓ ኣብቲ ትካል ጥዕና ንክሓርሳ ይግበር ማለት እዩ። ስለዚ ኣብዚ መዳይ እዚ ናይ ጥንሲ ቅድሚ ሕርሲ ዘሎ ምክንኻን ናይ ጥንሲ ዳርጋ መብዛሕትአን ክበሃል ከኣል ልዕሊ 9 ሚእታዊት ቀዳማይ ክንክን ቅድሚ ሕርሲ ይግበረለን እዩ። ምሕራስ ከዓ ከምቲ ቀድመ ዝገለፅኮ ልዕሊ 85 ሚእታዊት ኣብ ትካላት ጥዕና መፅአን ሓርሳ ኣለዋ። ከምዚ ስለ ዝኾነ ሕጂ ንኣብነት መጠነ ሞት ኣዴታት ኣብ 100,000 ክንሪኦም ከለና ኣብ 1995 ዳርጋ 360 ዝነበረ ኣብዚ ኣብ 2023 ኣዝዩ ከም ዝትሕት ናብ 183 ኣቢሉ በፂሑ ኣሎ ማለት እዩ። ካልእ ከምታ ቅድመ ዝገለፅኮ ናይ ህፃናት ናይ ክታበት እዩ። ካልእ ዝሓመመ ህፃን ብቐረባ ኣገልግሎት ክረክበሉ ዝኽእል ናይ ኮማዊ ኣገልግሎት ጥዕና ህፃናት ዝበሃል ኣለና። ካልእ ኣብዚ ናይ ኮማዊ ኣገልግሎት ህፃናት እውን ነቶም ኣዝዮም ብኣፀቦ ዝተጠቕዑ ህፃናት ከገልግል ዝኽእል ናይ ምግቢ ሓገዛት እውን ይግበር እዩ ማለት እዩ። እዚ ናይ ምግቢ ሓገዛት ከም መድሃኒት ኮይኑ ዘገልግል እዩ ማለት እዩ። ስለዚ ከዓ እዚ ኣብ ኩሉ ዞባታት ብከምዚ ደረጃ ኣገልግሎት ከም ዝርከብ ይግበር ኣሎ ማለት እዩ። ካልእ ምናልባት በዚ ዝተካየደ ፃዕሪ ናይ ክታበት እዩ ናይ እዚ ኣብ ኮማዊ ዝውሃብ ኣገልግሎት ጥዕና ናይ ህፃናት ኣብ ግምት የእታ ሕጂ ትሕቲ 5 ዓመት ዝዕድሚኦም ህፃናት ዳርጋ 37 ካብ 100 በፂሕሎ ማለት እዩ። 37 ካብ 1000 ካብ 1000 ማለት እየ። ንነፅላታት ዝምልከት 17 ካብ 1000 በፂሕሎ ማለት እዩ። ካልእ ንትሕቲ 1 ዓመት ዝምልከት ከዓ 28 ናብ 1000 በፂሕሎ። ስለዚ እዚ ምስቲ ናይ ኣብ 1995 ዝነበረ ክረአ እንከሎ ኣብ ትሕቲ 5 ዓመት ብ76 ሚእታዊት ጎዲሉ፣ ኣብ ትሕቲ 1 ዓመት ብ70 ሚእታዊት ጎዲሉ፣ ኣብ ነፅላታት ከዓ ብልዕሊ 51 52 ሚእታዊት ጎዲሉ ኣሎ ማለት እዩ። ስለዚ ኣብ ጥዕና ህፃናትን ኣዴታትን ርኡይ ዝኾነ ለውጥታት ከም ዝመፀ ክርዳእና ይኽእል ማለት እዩ። ኣብዚ ናይ ኣዴታት ኣዝና ንጉስግሰሉ እንታይ እዩ? ሰለስተ ጠንቅታት ናይ ሞት ኣዴታት ኣለዋና። እዘን ሰለስተ ጠንቅታት ናይ ሞት ኣዴታት ሓደ ብርቱዕ መድሜቲ ድሕሪ ሕርሲ እዩ። ካልኣይ ብርቱዕ ረክሲ ድሕሪ ሕርሲ፣ ካልእ ከዓ ልዑል ፀቕጥጥም ኣብ እዋን ጥንስ እውን ኣሎ ማለት እዩ። ሕጂ ነዚ ንምጉዳል ነዚ ናይ ጠንቂ ሞት ንምጉዳል ጎስጓሳት ይካየደ እዩ። እዚ ኩለን ነብሰ ፁራት 8 ግዜ ኣብ ትካላት ጥዕና መፅአን ምክትታል ክገብራ ከም ዘለዎን ከምቲ ኣቕድመ ዝገለፅኮ ዝነብራሉ ቦታ ርሑቕ እንድሕር ኮይኑ ኣብ መፀበይ ጥኑሳት ወይ ከነብሰ ፅራት ክመፃ ክእል ኣለዎን። ካልእ ኩለን ነብሰ ፅራት ኣብ ትካላት ጥዕና መፅአን ክሓርሳ ክእል ኣለዎን። ምክትታል ድሕሪ ሕርሲ እውን ክግበር ክኽእል ኣለዎ። ምክንያቱ ኣብ ድሕሪ ሕርሲ መድመይቲ ከም ዘሎ ስለዝገለፅና ማለት እዩ። ካልእ ልዕሊ ኩሉ ንጉስግሰሎ ከዓ መፃምተን ወይ ከዓ ሰውእተን ኣካል ናይቲ ናብ ኣገልግሎት ጥዕና ምምፃእ ክኾኑ ክኽእሉ ኣለዎም፣ ከሰኒይዎን ክኽእሉ ኣለዎም ኢልና ከዓ ዝላዕለ ጎስጓሳት ነካይደሉ። ምናልባት ኣብዚ ከምቲ ድለ በፂሕና ክንብል ኣይንኽእልን፣ ግን ብውሕዱ ኣንስቶም ናብ ትካላት ጥዕና ከምዝኸዳ ኣብ ኩሉ ብሄራት ፍቓድ ኣሎ ማለት እዩ። ስለዚ ትተርፍ የላን ሰብኣያ ሓንቂፅዋ ናብ ትካላት ጥዕና ከይመፀት ትተርፍ ጓል ኣንስተይቲ ኣላ ክበሃል ኣይከኣልን ብዚ እዋን እዚ ማለት እዩ። ካልእ እውን ምናልባት ጠንቂ ሞት ዝኾና እውን ኣለዋ። እዚ ሰለስተ ምድንጓያት ኣለዋና ኣብ ሕርስን ጥርስን ዝምልስከት ማለት እዩ። ስለዚ ንቕሓትን ባህላዊ ለውጥን ንምምፃእ ልዑል ዝኾነ ኩሉ ኣካል ሕብረተሰብ እዚ ኣፍልጦ እዚ ከምዝህውድ ከምዝወሃብ ይግበር እዩ።

0: ሚኒስትር ጥዕና ነዚ ዝተረኣየ ሕክምናዊ ብራኽ ንምብፃሕ ዓቕሚ ሰቡ ንምድልዳል ዝተጠቕመሉ ሜላታትን ዝኽተሎም ፖሊስታትን ከም ዘሎ ምፍላጥ ድማ የድሊ።
1: ብመጀመርያ ርሑስ በዓል ቅድምያት ንኩላና ይግበሮ። ከምዚ ክበሃል ዝፀንሐ ብዛዕባ ብምዕል ዓቕሚ ሰብ ክንዛረብ እንተኸላ ኮይና ብመጀመርያ እቲ ፖሊሲ ሚኒስትሪ ጥዕና ካብኡ እዩ ዝብገስ እቲ ፖሊሲ ነቲ ምዕባል ዓቕሚ ሰብ እውን ከም እንፈልጦ እቲ ራእይ ሚኒስትሪ ጥዕና ኣድማዒ ቅቡል ብቑዕ ቅፃልነቱ ዝተረጋገፀ ሓንቀጦ ህዝቢ ዝምልስ ኣገልግሎት ጥዕና ንኩሉ ዜጋ ኣብ ኩሉ ከባቢታት ኣብ ርሑቕን ቀረባን ኣብ ገጠራትን ከተማታትን ንምብፃሕ እዩ ዝብል ብሓፈሽኡ ከም ጭርሖ ኸማን እቲ ፖሊሲ ሚኒስትሪ ጥዕና እንታይ ዝብል ኣለዎ ምዕዛዝ ጥዕና ፅቡቕ ህላወን

0: ኩሉ ኤርትራውን ኣብ ኤርትራ ዝነብርን ኣብ ኩሉ ዕድመ ዝብል ጨርሖ እዩ ዘለዎ። ነዚ ብግምታት እዩ እቲ ፖሊሲ ናይ ምምዕባል ዓም ሰብ እንድሕሪኢና ኣብ ሃገርና ዘሎ ዝፈርን ናይ ጥዕና በዓል ሞያ ምስ ዓለማዊ ቴክኖሎጂ ና ማዕበለ ዝኸይድ ዝሰልጠነ ብቕዓት ዘለዎ ተበግሶ ዘለዎ ናይ ስራሕ ተበግሱ ክብ ከብልን ዝማዕበለ ከም ዝኸውን ምርግጋፅ ናይቲ በዓል ሞያ እዩ ክስታ እዩ። ነብዚ ክንብር ናብቲ ቀንዲ ናይ ምምዕባል ዓም ሰብ ቅምምኸልና ሓደ ሃገራዊ ጥዕና ዘቕሙ ዓንድታት ኣለዉ። ሸውዓተ ዓንድታት እዚኣቶም ሸውዓተ ዓንድታት ቀዳማይ መሪሕነትን ምሕደራን እዩ ሊደርሽፕን ጋቨርናንስ ንብሎ። እቲ ካልኣይ ሄልዝ ወርክ ፎርስ እዚ ሕጂ ክንዛረበሉ ተቐሪብና ዘለና ምምዕባል ዓም ሰብ እዩ። ሳልሳይ ሜዲሲንስ ኤንድ ፕሮዳክትስ ኤንድ ሳፕላይስ ንብሎ ናውቲ መድሃኒትን ቀረብን ዝምልከት። ራብዓይ ትሕቲ ቅርፂ እዩ። ሓምሻይ እቲ ስርዓት ኣገልግሎት ጥዕና እዩ። ሓምሻይ ኤች ኣይ ኤስ ንብሎ ወይ ከዓ ስርዓት ሓበሬታን መፅናዕትን እዩ። ሻውዓይ ብዘይምወላ ዝኸውን ስለዘየሎ ሄልስ ፋይናንሲንግ እዩ። እዚ ምርኩስ ብምግባር ትዕልኡኹ ሚኒስትሪ ጥዕና ምምዕባል ዓም ሰብ እንድሕሪኢና እኹል ቀረብ ናይ ጥዕና በዓል ሞያ ምርግጋፅ እዩ። ምዝቃየር ቴክኖሎጂ እና ማዕበለ ዝኸይድ ብዙሑን ዓይነቱን ብቕዓቱን ተበግሱን ክብል ከም ዘለዎ እዩ ዝገብር። ነዚ ሚሽን እዚ ወይ ተልእኮ እዚ ንምውሓስ ዝኽተሎ ሰለስተ ነገራት ኣለዎ። ሓደ ቁኑዕ ውጥን ዓቕም ሰብ ክህሉ ኣለዎ። እዚ ሂማን ሪሶርስ ፕላኒንግ ንብሎ ከይወጠንካ ውጥን ከይኣለወካ ክሰርሕ ይትኽእል ኒኻ። እቲ ካልኣይ ብቑዕ ኣቕርቦት ስልጠናን ምምዕባል ዓም ሰብን ሂማን ሪሶርስ ትሬኒንግ ኤን ደቨሎፕመንት ንብሎ እዩ። እቲ ሳልሳይ ምዕሩይ ምደባ ምቕራሕን ዓም ሰብ ወይ ከዓ ሂማን ሪሶርስ ማነጅመንት ንብሎ እዩ። እቲ ምምዕባል ዓም ሰብ ኣብዘን ሰለስተ እዚኣትን ኣተኪሩ እዩ ዝሰርሕ።
1: ኣብዘን ዝሓለፋ ናይ ናፅነት ዓመታት ዓቕሚ ሰብ ሚኒስትሪ ጥዕና ብብዝሕን ዓቕምን ኣዝዩ ገዚፍ ዕብየት ኣመስጊቢ እዩ። ነዚ ዘብርህ ድማ ብሰብ ሙያ ተገሊጹልና ኣሎም።
0: ጠቕላላ ዓቕሚ ሰብ ሚኒስትሪ ጥዕና ክንሪኦ ከለና በቲ ኣቐድማ ቢልህ ገልፆ ፀናሕኩ ዝተገብረ ወፍርን ስልጠናን ጠቕላላ ኣብዚ ግዜ እዚ ምሕዳራውን ቴክኒካውን ሰራሕተኛታት ሚኒስትሪ ጥዕና 13,240 ኣቢሉ እዩ ዝኸውን። ካብዚኣቶም እቶም ቴክኒካዊ 7,619 ኮይኖም 57 ሚእታዊት ናይቲ ዓቕሚ ሰብ ኣብ ሚኒስትሪ ጥዕና ዘሎ ይበፅሕ። እቲ ምምሕዳራዊ ከዓ 43 ሚእታዊት ኮይኑ 5,621 እዩ።
1: ምምዕባል ዓቕሚ ሰብ ሓደ ካብቶም ዓበይቲ ተልእኾታት ሚኒስትሪ ጥዕና እዩ። ብሞያ ሕክምና ዝሰልጠነን ዝተምሃረን ዓቕሚ ሰብ ኣብ ግቡእ መዓላ ከም ዝተመደበ ዝከታተልን ዝቆፃፀርን ውጥን ክህሉ ድማ ግድን እዩ።
0: ከምቲ ኣቐዲመ ዝበልኮ ሓደ ካብቶም ሰለስተ እቲ ምምዕባል ዓቕሚ ዝሰርሓሉ ውጥን ወይ ፕላኒንግ ሓደ ስርሑ እዩ። ውጥን ክንብል ከለና እንታይ እዩ? ኣብዚ ሃገር ንዘለዉ ትካላት ጥዕና ኣብዚ ሃገር ብሕጂ ንክኽፈቱ ዝደለዩ ትካላት ጥዕና ከይተረፈ ኣብ ግምት እትዩ ናይ 5 ዓመት ውጥን በቢግዜ ይውፅ እዩ። ስጋ ኣብዚ ሕጂ 4 ውጥናት ናይ 5 ዓመት ኣውፂና ኣለና። ኣብዚ ሕጂ ንሰርሓሉ ዘለና ካብ 2023 ስጋ 2027 ውጥን ጌርና ኣለና። ብሓፈሽኡ ነቶም ኣገደስቲ ሙያተኛታት ዝበሃሉ እውን እቲ ፎርካስቲንግ ዝበሃል ትንበያ ስጋ 2030 እቲ ሚኒስትሪ ኣውፂኡ እዩ ዝሰርሕ ዘሎ። እዚ ውጥን ዝክወፅእ ከሎ ሚኒስትሪ ጥዕና ንበይኑ ይኮነን ዘውፅእ። ሚኒስትሪ ጥዕና ምስ ካልኦት መሻርክቲ፣ ምስ ሚኒስትሪ ትምህርቲ፣ ምስቶም ኣፍሬቲ ትካላት ኢንስቲትዩት ላዕለዋይ ትምህርቲ ካልኦት መሻርክትናን ብሓባር ኮይና ክንደይ ዝኣኽሉ ሞያተኛታት ኣብ ዝመፅእ 5 ዓመት ክፈርዩ ይኽእል እዩ ተባሂሉ እዩ ዝስራሕ ዝሕንፀት። ከምኡ ዶኩሜንታት ኣውፂና ከዓ እሱ ምስ ካልኦት መሻርክትን ምስ ዝምልከቶም ኣካላት ኮይና በቢግዜኡ ነውፅኦም ንሰርሓሉ ኣለና።
1: ፍትሓዊ መቕርሐ ክኢላዊ ዓቕሚ ሰብ እምነ ኩርናዕ ፖሊስ ሚኒስትር ጥዕና እዩ። ኣብ ጉዳይ እዚ እውን ኤርትራ ካብ ብዙሓት ናይ ትሕተ ሰሃራ ሃገራት ኣፍሪቃ ብልጫታት ከም ዘመዝገበት እዮም ሰብ ሞያ ዝገልፁ።
0: ኣብዚ ግዜ እዚ እቲ ምቕርሐ ክንሪኦ ከለና ብፍላይ ብደረጃታት ናይቲ ፅፍሒ ኣገልግሎት ጥዕና ክንሪኦ ዝሓሸ ኮይኑ ስምዓኒ ኣገልግሎት ጥዕና ናይዚ ሃገር ታሕተዋይ ፅፍሒ ንብሎ እተን ዝተሓታ መደበራት ጥዕና ማእከላት ጥዕና ከምኡ ሆስፒታላት ዘለዎ እዩ እቲ ካልኣይ ፅፍሒ ዝበሃል እቲ ዞባዊ መወከሶ ሆስፒታላትን ሆስፒታላት ዘለዎ እዩ ሳልሳይ ዝበሃል ከዓ እቲ ሃገራውያን መወከሶ ሆስፒታላት ዘለዎ እዩ ሕጂ ነዚ እንድሕሪኢና ኣብቲ ታሕተዋይ ፅፍሒ 49 ሚእታዊት ናይቲ ዓቕሚ ሰብ ናይዚ ዝጠቀስኩ ዓቕሚ ሰብ ኣብቲ ታሕተዋይ ፅፍሒ እዩ እዚ እንታይ እዩ ዘርእካ እቲ ምቕርሐ ነቲ ርሑቕ ከባብን ዘሎ ህዝቢ ከም ዝወርድ እዩ ተገይሩ 23 ሚእታዊት ኣብቲ ላዕለዋይ ፅፍሒ ወይ ሪፈራል ሆስፒታል ዝበሃል እዩ ዘሎ እቲ ዝተረፈ 32 ከዓ ኣብ ማእከላይ ኣብቲ ዞባዊ ሆስፒታላት እዩ ዘሎ እዚ እንታይ ርእካ ብዙሕ ግዜ ብዙሓት ክእላታት ወፃተኛታት ዲካት ኣብዚ ዓዲ ክመፁ ከለዉ ትምቕርሐ እዚ ናሕና ክርእይዎ ከለዉ መብዛሕትአን ኣብ ኣህጉር ኣፍሪቃ ብፍላይ ትሕተ ሳሃራ ኣፍሪካ ክንሪኢ ከለና ዝበዝሐ ሙያተኛ ኣብቲ ርእሲ ከተማን ዓበይቲ ከተማታት ናይቲ ሃገር እዩ ተደኪኑ ዝርከብ እዚ ናሕና ግን ከምዝበልኮ ኣብዚ ማእከላይ ቦታ ወይ ኣብቲ ላዕለዋይ ፅፍሒ ዘሎ ኣብቲ ኣህጉራውያን እዚ ሃገራውያን ሆስፒታላት መወከሶ ሆስፒታላት ንብለን 23 ሚእታዊት ጥራይ እዩ እቲ 49 ሚእታዊት ኣብቲ ርሑቅ ከባቢ እዩ ዘሎ ከምኡ ስለ ዝኾነ እዩ ከዓ ዘን ኣብ ርሑቅ ከባቢ ዘለዋ ብፍላይ መደበራት ጥዕና ንብለን ስከዓ 200 ዝበፅሓ ዘለዋ ኣብ ርሑቅ ከባቢ ኣብኡ ስለ ዝተዋፈረ እዩ እቲ ኤርትራ ኣብ ዝሓለፈ ናይ ሚሊኒየም ሽቶታት ምውቃዕ ፅቡቕ ኣበርክቶ ጌራ ተባሂሉ ዝፅዋዕ ኣብኡ ዘለዉ ሞያተኛታት ህዝቢ ብምሕካም ብህፃናት ብምኽታብ ኣዴታት ብምኽታብ ሕርሲ ብምክያድ ነቲ ዝተረኽበ ዓወት ክገብሩ ክኢሎም እዚ እቲ መቕርሐ እዩ ዘረኣየና እቲ መቕርሐ እቲ ዝበዝሐ ክፋል ዳርጋ 49 ሚእታዊት ኣብቲ ርሑቅ ከባቢ እዩ ሕጂ ብምቕርሐ ፅቡቕ ኣታሓሕዛ ተገይሩ እዩ ዝኸይድ ዘለዉ ክብል ይኽእል
1: ዝበዝሐ ክኢላዊ ዓቕሚ ሰብ ሚኒስትር ጥዕና ኣብ መሰልጠኒ ማእከላት እቲ ሚኒስትሪ ዝሰልጠነ እዩ ሓፈሻዊ ኩነታትን ኣበርክቶን ናይ ዘን ትካላት ድማ ከምዚ ይመስል
0: ድሓን ዝኾነ ትሕዝቶ ዘለዎንን ብቑዓት መምሃራን ኣለውዎን በብግዚኡ እቶም መምሃራን ብቕዓቶም ንኽዕብዩ በብግዚኡ ስልጥናታት ከም ዝወስዱ ንገብር ኢና ምስ ሚኒስትሪ ትምህርቲ ብምርዳእውን እዚ ናይ ፔዳጎጂ ንብሎ ናይ መምህርና ትምህርቲ ከም ዝወስዱ ንገብር ኢና እዚ ነቶም ኣብያተ ትምህርቲ ፅቡቕ ሓገዝ እዩ ምናልባት እቲ ትሕተ ቅርፂ ናይ ገሊአን ከምቲ ዝድለ ከይከውን ይኽእል ግን ብወገን ዓቕሚ መምሃራንን መሳለጥያን እኹል ቀረብን ኣለዎን ክብል ይኽእል
1: ድሕሪ ናፅነት ምዕባል ዓቕሚ ሰብ እዚ ሚኒስትሪ ዝናድ ዕብትን ለውጥን ኣመዝጊቢ እዩ ይኹን እምበር ኣብ ከቢድ ሃገራዊ ስራሕ ዝወፍር ትካል ብድሆታት ኣይገጥምዎን ማለት ኣይኮነን
0: ብድሆታት እንድሒልና ኩሉ ግዜ ስራሕ እንተልዩ ብድሆ ክህሉ ባህርያዊ እዩ ይመስለኒ ንዓቕ ሰብ ዝምልከት ብዙሑን ዝርጋሐኑን ኣፃፊፍካ ኣብ መሓዝ ኣብ ኩለን ዞባታትን ማእከላይ ቤት ፅሕፈትን ይግበር እዩ ዝሓሸ ኮምፒተራዊ ትሕዝቶ ዘለዎ ዳታ ቤዛ ኣለና ምናልባት ኣብዚ ከም ሃውጋፍ ክረአ ዝኽእል ኣብ ንኡሳን ዞባታት ደረጃ ክወርድ ኣለዎ ዝብል ርእቶ ኣለና እንተደይ ኮይኑ ኣብ ዞባታትን ኣብ ማእከላይ ቤት ፅሕፈትን ፅፉፍ ዝኾነ ዳታ ቤዝ ናይ ዓቕሚ ሰብ ኣሎ መን ኣበይ ኣሎ ኣበይ ናይ ትካል ኣሎ መዓስኣትዩ ኩሉ እዚ ኣብ ክፍለጥ ይከኣል እዩ እዚ ሕጂ እንታይ እዩ ናብ ንኡሳን ዞባታት ደረጃ ንክወርድ ኢና ንደሊ እቲ ካልኣይ ዝርግሐ ሞያዊ ዓቕሚ ኣብ ቀረባን ርሑቁን ምምዕርራይ ከም ዝበልኮ እቲ ዝርግሐ ፅቡቕ እኳ እተኾነ ብፍላይ ኣብቶም ላዕለዎት ክኢላታት እንድሕር ኢና እቲ መቕርሐ ገና ምስጓም ዘድልዮ እዩ እዚ ክብል ከለኹ እንታይ እዩ ብደረጃ ስታንዳርድ ደረጃ ናይ ሚኒስትሪ ጥዕና ዝወፀ ሓንቲ ዞባዊ መወከሶ ሆስፒታል እንታይ ዓይነት ሙያተኛታት ክትሕዝ ኣለዋ ፍሉጥ እዩ ክንደይ ቁፅሪ ፍሉጥ እዩ ነዚ ክንብል ከለና ሓኪም ዓይኒ ክህልዎ ኣለዎ ሓኪም ስኒ ክህልዎ ኣለዎ ሓፈሻዊ ሓካይም ክህልዎ ኣለዎ ስፔሻሊስት ናይ መጥባሕቲ ስፔሻሊስት ማህፀን ስፔሻሊስት ናይ ዓይኒ ስፔሻሊስት ናይ ህፃናት ክህልዎ

ሕጂ ኩለን ኣለዎ ዶ እንተልካየን ዘይብለን ኣለዎ ገሊአን ንገሊአን ንመብዛሕትአን ግን ካብዘን ሽዱሽተ ዘባታት እንተርኢና ንማላዓለን ኢና። እዚ ሓደ ካብቲ ብድሆ ነዚአን ንምምላእ ብድሆ እዩ። እዚ ሕጂ በዚ ሕጂ ዝካየድ ዘሎ ናይ ድሕረ ምረቓ ትምህርቲ ኣብ ኮሌጅ ሕክምና ጥዕና ኣብ ኣስመራ ዝካየድ ዘሎ ግን 7 ዓይነት ናይ ስፔሻሊስት ሕክምና ድሕረ ምረቓ ይካየድ ኣሎ። ሚኒስትሪ ጥዕና ከዓ ኣብ እትዩ የምህር ኣሎ። ሓካሚ ዓይኒ ነምህር ኣለና፣ ስፔሻሊስት ናይ ማህፀን ነምህር ኣለና፣ ስፔሻሊስት ናይ መጥባሕቲ ነምህር ኣለና፣ ስፔሻሊስት ናይ ህፃናት ይመሃሩ ኣለዉ፣ ጀካ ስፔሻሊስት ናይ ስነ ሕማም ፓቶሎጂ ንብሎ ነምህር ኢና፣ ስፔሻሊስት ናይ ራዲዮሎጂ ነምህር ኢና። ሕጂ እዚ እዞም ዝመሃሩ ዘለዉ ምስ ወፁ እቲ ንደልዮ ምቕራሐ ኣብተን ዞባታት ክመዓራር ይኽእል እዩ። ንግዜኡ ከዓ ንገሊአን ዋላ ካብ ወፃኢ ቆፂርና ኢና ነስርሓለን ዘለና ብወፃእተኛታት ጌርና ነስርሕ ኣለና። ካልእ ሓደ ካብቲ ከም ዕብት ከም ብድሆ ክረአ ዝኽእል ጎደና ዕብት ናይ ሞያተኛታት እዩ። ሞያተኛ ሓንሳብ ተማሂሩ ኣብ ስራሕ ምስ ተዋፈረ ስቕኢልካ ይትገድፎን ኢኻ ናቱ ዕብት ከሪር ፓስ ንብሎ እዚ ክስርሐሉ ዘለዎ እዩ። ነዚ ኢኻ ሚኒስትሪ ጥዕና ብዝተካኣሎ መጠን ነቶም ሙያተኛታቱ ካዕብዮም ዝፅዕር። እዚ ከዓ እንታይ እዩ ዲፕሎማ ነርስ ዝነበረ ናብ ዲግሪ ኣብ ነምህሮም ኣለና፣ ሓኪም ዝነበረ ናብ ስፔሻሊስት ይመሃር ኣለዋ።

0: ኣብዝ ሓለፈ መደብና ምስ ምሕራር ሰሜናዊ ምብራእ ስሓላብ 1984 ህዝባዊ ግንባር ሰፊሕ ገማግም ባሕሪ ድሕሪ ምቁፅጻሩ ባሕርያ ዝሰፍሐ ናይ ስራሕን ምንቅስቓስን ዕድል ከም ዝረኸበ ኣብያት ዕዮ ምግፋፍ ዓሳን ንግድን ዝኣመሰለ ትካላት ድማ ብዝለዓለ ናህሪ ይሰርሕ ምንባሩ ርኢና። ባሕርያ ክሳብ ዝንጠቕሶ ዘለና ግዜ ኣብ ምጉዓዓዝን ምስ ቁጠባዊ ጉዳያት ዝተኣሳሰረ ንጥፈታት ኣብ ምክያድን ጥራይ ተሓፂሩ ነይሩ። ጸላኢ ዋላ እኳ ካብቲ ሒዝዎ ዝነበረ ገማግምን ባሕርን ተጸሪጉ እንተወፀ ነቲ ዝተመንዝዖ ቦታታት ብማዕዶ ብመራኸብ ኩናት እናተመላለሰ ካብ ምድብዳብን ኣብ ባሕሪ እውን ንጉዕዞ ጀላቡ ህዝባዊ ግንባር ንምቁፅጻር ቀጻሊ ወፍሪ ካብ ምክያድን ኣየቋረፀን። ነቲ ብጸላኢ ዝካየድ ዝነበረ ናይ ባሕሪ ኩናት ንምግታእ ብቐንዱ ድማ ምስ ምውናን ሰፊሕ ናጻማያትን ደሴታትን ማርሳታትን ህዝባዊ ግንባር ነቲ ዕድልቲ ተጠቒሙ ድሮ ተመስሪቱ ግን ከኣ ገና ኣብ ቁጠባዊ ንጥፈታት ጥራይ ተሓጺሩ ዝንቀሳቐስ ንዝነበረ ባሕርያ ካብዚ ግዜ እዚ ጀሚሩ ናብ ሓደ ወተሃደራዊ ሓይሊ ተቐይሩ ገማግሙን ባሕሪ ንኽሕሉ ባሕርያ ናብ ሓይሊ ባሕሪ ክቕየር ተወሲኑ። ካብቲ ግዜ እቲ ድማ ሓይሊ ባሕሪ ዝብል ስም ለቢሱ ንሓድሽ ዕማም ተበጊሶ።
1: ሕጂ እንታይ ዝውስኽ ዘሎ ኣብቲ ናይ ቀደም ዕማማት ናቱ ሓደ ወተሃደራዊ ኣሃቱ ክቐውም ኣለዎ መሰረት ክንፀፍ ኣለዎ ስለ ዝተባህለ እዞም ኣብ ሰዋክን ዝነበሩ ብፆትና በዓል ካሬካሬ በዓል ወዲቓላቲ ምስኦም ዝነበሩ ውሱናት ኣባላት ንሳቶም ናብ በሪጠ መፂኦም ማለት እዩ። ንሕና ከዓኒ ካብ ሜዳ ከምቲ ዝገለፅኩል ከዓኒ ስጋብ ወርሒ 784 ኣብ ሓይሊ ባሕሪ ቅድሚ ምምፀይ ኣብ ከቢድ ብረት እየ ነረ፣ ኣብ ታንከኛ ነረ፣ ኣብ መዳፍዕ ነረ። ስለዚ ዳርጋቲ ኣገልግሎት ናተይ ኣብ ከቢድ ብረት እየ ነይሩ። ድሕሪኡ ግን እዛ መደብ እዚኣ ክትብገስ ስለ ዘለዋ ስለዝተመደበ ማለት ተፀዊዕና ምስ ኣነን ካልኦት ብፆተይን ኣብቲ መደብ ከም ዝሳተፍ ተገይሩ ማለት እዩ።
0: እዚ ሓይሊ እዚ ክምስረት እንከሎ ዝኾነ መበገስ ዓቕሚ ይነበሮን። ክምስረት ስለ ዝነበሮን ኣብ መስርሕ ክዓቢ ምዃኑን እምነት ናይቲ ውድብ ስለ ዝነበረ እዩ ኣበጊስዎ። ኣብቲ ፈለማ እዋን እንተወሓደ ገማግሞ ይሕሉ ይምሃርን ይድልድልን ነዝተደልየ ናይ ነዊሕ ዕላማ ድማ ይስርት። ብኸምዚ ድማ ገማግም ባሕሪ ኤርትራ ብሓድሽ ኣሃዱ ሓይሊ ባሕሪ ክሕሎ ጀሚሩ። እዚ ንሪዮ ዘለና ስእሊ ሓይሊ ባሕሪ ምስ ኣሃዱታት ከቢድ ብረት ኣብ ማርሳ ቆባዕ ዝተባህለ ቦታ ብውሱን መሳርሒታትን ራዳርን ንመራኸብ ኢትዮጵያ ኣብ ምሕላውን ከሎ እዩ።
1: ኣብ ብሪጠ ምፅምስ በልና በዓል ወደ ቐላቲ ኣብኡ ፀኒሖምና ኣብ ትሕቲ ሓንቲ ገረብ እያ። እዋኑ ከዓ ወርሒ ሸውዓተ እዩ ወርሒ ፅላል የለ፣ ዝሑልማ የለ፣ ገለ የለ። ዝኾነ ዝግበር ነገር የለን። ላዕለዎት መራሕቲ ናይቲ ውድብ በዓል ወዲ ኣፈወርቂ በዓል ረመዳን ሓመኖር መፂኦም እቲ መደብ ገሊፆምልና ስለዚ ክንብገስኩም ምኳንና ስለ ዝተሓበርና ንሕና ውን ንህንጥሉ ስለ ዝነበርና

0: ሓደ ማለት ሓደ ወተሃደራዊ ሓይሊ ኣቁምና ንገመግምና ንባሕርናን ሓደ መዓልቲ ክንቋፃፀሮ ክንክእል ኣለና። ክንደይ ግዜ ፀላኢ ፈንጣሕቲ ኣሕክብለሉ ነዚ ባሕርና?
1: ህዝባዊ ግንባር ኣብቲ ግዜ እቲ ሓይሊ ባሕሪ ክምስርት ዝተበገሰሉ ሰፊሕ ባሕርን ገማገምን ስለ ዝተቆፃፀረ ጥራይ ኣይነበረን። መቆፅፃር ባሕሪ ንምምስራት ሓይሊ ባሕሪ ሰፊሕ ባይታ እኳ እንተፈጠረ፣ ኪንኡ ግን ኣብ ኣተሓሳስባ መሪሕነት ናይቲ ውድብን ኣብ ኣእምሮ ነፍሲ ወከፍ ኣብ 1977 ኣብ ኩናት ባፅዕ ዝተሳተፈ ተጋዳላይን ሓደ ሕልሚ ነይሩ፣ ምምስራት ሓይሊ ባሕሪ።
2: እዚ ሓይሊ ባሕሪ ድሕሪ 77 ድሕሪ ተመክሮ ናይ ባፅዕ ባፅዕ 77 ንምትሎ እንትኾኑ ተታሒዛ ነራ ባና ብባሕሪ ዝተኸስን ንባሕሪ ዝሰርሕ ራክብ ስለ ዘይነበረና ኢና ድሕሪ ተመሊስና። ካብዘይ ተመክሮ ድሕሪ ምንስሓብ ናይ ባፅዕ እቶም ዓበይቲ ሓለፍትና ግድናት ገለ ክነምሂድ ኣሎና ገለ ዝብል ነገር መፅኡ ካብ ሰዋክን ጋዕዝና ኣብ ከባቢ በሪት ዓስክርና ኣብ ሰራዊት ዝነበሩ ቅድሚ ሕጂ ነብ ዝነበሩ ኣባላትን ገለመለዮም ባሕረንያም ዝበሃሉ ካብ ኣህዞታት ተሳሒቦም ናብ ሓይሊ ባሕሪ መፅኦም ካብኡ ናይ ባሕሪ ልምምድ ከነገብርን እዚ ማሪን ኮማንዶ ትበሃል ክንቀውም እቶም ሓሳብ ዝነበሮም ሓበሬታ ሂቦምና እቲ በሪታ ተኣኪብና ኣኪቦምና ከመይ ከም ንሰርሕ ኣባ ሕጂ ናይ ኣርባዕተ ሻልማን ኣባህላ ናይ ባሕሪ ዘለዋ ክልተ ፋይበር ካብ ሓደ ዓርኪናብ ሱዳን ገዚና ንዞም ፊታውራሪ ናይ ቤት መንሶራ ዝነእሹ እዛ ሓምሳይ ክፍሊ ሳሳይ ክፍሊ ዘነበሩ እንዳወሰድና እቶም ዓበይቲ ባሕሪ እንዳመሃርዎም እቶም ንኣሽቱ ጀላቡ እቶም ንኣሽቱ ከም ዘሕዙ ፈተነታት ገርና ኣብቲ ፈተነታት ከማ ተዓዊትና
0: ድሕሪ ሓንቲ ተመክሮ ኣለሃን ኣነ ዘጋጠመትና ባዕለ ዝተሳተፍኩ ኣብዛ ናይ ንሓርነት ናይ ባፀ ብ77 ዝነበረሉ እዋን ሽዑ ታንከኛ ኮይነ ኣነ ኣብዚ ናይ ሳሊና ይኣትየ ነይረ ታንከኛ ኮይነ ሳሊና ይኣትየ ነይረ ምስ ኣጥቃዕ ሓይሊ። ስለዚ ኣብቲ እዋን እዚ ዘጋጥመና ዝነበረ ተቃውሞታት ናይ ፀላኢ ካብ መሬት ጥራይ ዘይኮነስ ካብ ባሕሪ እዩ ዝፍንወና ነይሩ። ብባሕሪ ነይሩ፣ ብኤር ነይሩ፣ ብባሕሪ ብመሬት ነይሩ። ስለዚ እቲ ቀንዲ ኣነ ትዝከረኒ መርከብ ኤችኤምኤስ ኢትዮጵያ ትበሃል ካልኦት መራኸብ ከዓ ነይረን ኣብዚ ባሕሪ ኮይነን ንሰራዊትና ይድብድባና ነይረኖ። ሽዑ ኣነ ሸዓ ዝከረኒ ሓይሊ ባሕሪ ነይሩና ተትኸውን እዚ ኩሉ ፀላእስ ከምዚ ገይሩ ላዕልን ታሕትን ክብል መይከኣለን ከምዝካሃሸና መይከኣለን ኣትሊስት እቲ ኣብ ባሕሪ ኮይኑ ዝድበና ዘሎ ፀላኢ ንዕኡ ዕንቅፋታት ክንፈጥረሉ ምክኣልና ማለት እዩ። ስለዚ ሕጂ እዚኣ ትዝከረኒ ኩሉ ግዜ ዝከረኒ ስለ ዝነበረት እዛ መደብ እዚኣ ኣነ ናይ ብሓቂ ክትብገስ ምዃና ምስ ተገልፀ ምስ ገለፁልና ናይ ብሓቂ ተሓጉትና።
1: ድልየትን ዕላማን ጥራይ ስለ ዝነበረ ተበጊሱ ብዘይ መሳርሒ ብውሑድ ዓቕሚ ሰብ እቲ ክምስረተሉ ዝተመርፀ ቦታ ከይተረፈ ዝኾነ ይኹን ነገር ዘይነበሮ ከም ፍጡር ንኽትነብረሉ ሲትረፍ ካብቲ ሃፈፅታውን ዋዕን ገማግም ባሕሪ እትኽወለሉን ተፅለለሉን መዕቆቢ ኣብ ዘይነበረሉ በሪጠ ዝተባህለ ቦታ ኣብ ሌጣ ጎላጉልን ገማግም ባሕርን እዩ እቲ ወተሃደራዊ ሓይሊ ተመስሪቱ።
0: ሕጂ ወተሃደራዊ ሓይሊ እንድና ከነቀውም እቲ ቀንዲ ዕላማ ትሕዝቶና ውሱናትን ተንጀለቡትአን በዓል ካሪካረ በዓል ደቕላተ ሒዞመን ዝነበሩ ኣብ ሰዋከ ንሰንየን መፅአን ንሕና ውን ምናልባት ገለ 3-4 ገለ ንኸውን ቀደም ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ዝነበርና ምናልባት ኣብ ባሕሪ ንፈልጥ ንኸውን ግን ንሕና ጥራይ ኣይኮናን ርዲሃን ኣለሃ እቲ ዓቕሚ ሰብና ካብቲ ሒዞሞ ዝነበሩ ሒዞሞ ዝመፁ በዓል ወደቕላተ ካብኡ ክብክብል ኣለዎ ነቲ ዕላማ ኣብቲ ዕላማ ክዋስኡ ዝኽእሉ ሓድሽቲ ኣባላት መንእስያት ክመፁ ስለ ዝነበሮም እዞም ሰባት እዚኣቶም ካብቲ ወታደራዊ ሓይሊ ካብ እግረኛ ሰራዊት ማለት እዩ ካብ ነፍሲ ወከፍ ብሪጌዳት ተዋፂኦም መፂኦም ኣለዉ ናዎ። ሕጂ እዞም ሰባት እዚኣቶም ባሕሪ እንታይ ከም ምዃኑ ኣይፈልጡን እዮም። ኣብ ባሕሪ ከመይ ገይሮም ከም ዝጓዓዙ ኣይፈልጡን እዮም። እዚ ንደልዮ ዘለና ዕላማ ከዓ ንብከመይ ገይርኖም ክወቕ

0: ክረኽቦኹም ዘለዎም ኣይፈልጡኦም። ስለዚ ክንብገስ ከለና ሕጂ እቲ ቀዳማይ ዕላማ ናና እቲ ቀዳማይ ክንገብሮ ዝግባአና እንታይ እዩ? እቲ ዘለና ዓቕሚ ሰብ ምስልጣን
1: ዝኾነ ይኹን መበገሲ ዘይነበሮ ድልዱል ሓይሊ ምቓም ቀሊል ኣይነበረን። እቲ ኣብ ባሕሪ ክዋጋእ ዝተመርፀ ተጋዳላይ ናይ መሬት ውግድ እምበር ቅድሚኡ ይትረፍ ናይ ባሕሪ ኩናት ባሕሪ እውን ርዩ ዘይፈልጥ እዩ ነይሩ። እቲ ክዓጥቆ ዝግባእ ዝነበረ ኣፅዋር እውን ምስ ባሕሪ ዝሰማማዕ ምስ ሓደ ድልዱል ሓይሊ ባሕሪ ኢትዮጵያ ክገጥም ዝኽእሎ ክኸውን ነይርዎ። እቲ ኣብ ግንባራት ዝካየድ ዝነበረ ወራራት እውን ነዚ ኩነታት ዝይጸሉ ብምንባሩ ሓይሊ ባሕሪ ከም ተዋግአ ኣኻዱ ክሳብ ዝፍልም 3 ዓመታት ዝወሰደ ምድላዋት ተኻይዱ። ኣብ 1987 ከዓ ሓደ ድልዱል ብዓቕሚ ናይቲ ውድብ ማለት እዩ ኮማንዶ ሓይሊ ባሕሪ ቆይሞ።
0: ኣብ 87 ውድባዊ ጉባኤ ማለት እዩ። ድሕሪ ውድባዊ ጉባኤ ሓደ ድልዱል ሓይሊ ኮማንዶ ሓይሊ ባሕሪ ይቐውም። ብምን ዝቐውም ዘሎ እዛ ሓይሊ እዚኣ ምሳና ፀንሐትን ካልኦት ካብ ኮማንዶ ባዶ 7 ዝነበሩን እዚኣቶም ከም ዝውሰኹ ናገለ ተገይሩ ተደሚሩ እዚ ሓይሊ እዚ ሓደ ድልዱል ኮማንዶ ሓይሊ ባሕሪ ብ87 ድሕሪ ወድባዊ ጉባኤ ይቀውም ማለት እዩ።
2: እቲ ሓዱ እቲ ተዋጋ ሓዱ ሓይሊ ባሕሪ እዩ ካብ ዝተፈላለየ ኣህቶታት ዝመፃ ቆይሙ ፀኒሑም ብ3 ጋንታ እዩ ተን 3 ጋንታ ካብአን ንሳትን ብሓባር ንባሕሪ ዝመልከት ኣፍልጦታት ከም ናቪጌሽን ሲማንሺፕ ካልእን ዝኣምሰለአን ክመሃራ ፀኒሐናና። እቲ ክፍልታት ንሓይሊ ባሕሪ ብሓፈሽኡ ግን እንዳርጋ ኣብ ቴክኒክን ኣብ ጀላዊ ናይ ሓፃው ምዕራይን ኣብ ቴክኒክ ናይ ጀላዊ ምዕራይን ምውፃእን ምውራድን ዝኣምሰለ ዝተፈላለየ ክፍልታት እዩ ነይርዎ። ሰፊሒት ወታደራዊ ሓይሊ እዩ ዘይነበረ እምበር እቲ ከም ክፍልታት መሳርዓት ናይ ትካላት ሙሉእ ዓቕሚ ነይርዎ እቲ ሓይሊ ባሕሪ። ንሕና ተወሳኺ ዝመፃናሉ ከዓ ካባና ከም ዝጠቕሰልካ ፀናሕኩ መጀመርያ ሌላ ምስ ባሕሪ መብዛሕቲ ሌላ ዝነበሮ ምስ ባሕሪ ነበረን እቲ ሌላ ዝነበሮ ምስ ባሕሪ ውሑድ እዩ ነይሩ። ምስቶም ናይ ቅድም ኣብ ባሕሪ ብዙሕ ትምህርትታት ቀሲሞም ዝነበሩ ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ነበር ንሳቶም ዝተፈላለዩ ትምህርትታት ምሃብ ናቪጌሽን ሲማንሺፕ ከምኡውን ካልእ ተወሳኺ ትምህርትታት ኣብ ምውሳድ ነይሩ ስጋብቲ ምስ ባሕሪ ዕሙቕ ዝበለላታት ዝገብር ኣብቲ ኣነ ዝመፀኽሉ እዋን ማለት ብድሕሪኡ ድሓን ዝኾነ ትምህርትታት ድሓን ዝኾነ ሌላታት ምስ ዝገበረ ምስቲ ባሕሪ ከዓ ገማግሙን ከባቢኡ ንምቁፃር በብግዜኡ ኣብ ምንቅስቃሳቱ ጀሚሩ ማለት እዩ።
3: እንታይ ስክም ይኹምዝነበረ ወታደራዊ መሳርሕታት እንታይ ጠቐ
2: ኣብቲ ዋንቲ መጀመርያ ብዙሕ መሳርሕታት ነሩና ክትብላ ይትክልና መብዛሕቲ ብኣጋር ትሽከሞ ኣፅዋራት ነይሩ ምናልባት ሓደ ሓደ ናይ 75 ናይ 14 ሓደ ኣፉ ነሩና እዚ ከም ሓለዋን ማዓስከርን ብኣጋጣሚ ገለገለ እንተድልዩ ከዓ ተንቀሳቀሱ ዘይኮይኑ ካልእ ስፍሕ ዝበለ ንብረት ነሩና ወይ መሳርያ ነሩና ኢልካ ክትዛረብሉ ትኽእል ኣይኮን ኣብቲ ናይ መጀመርያ። ኣብ ዳሕራይ ግን ዝቀፃሊ ሰብ ትምህርታ ወሲዳ ምስ ባሕሪ ፅቡቅ ዕንቆትን ሌላ ምስ ገበረት መፅበብቕሩብ 14.5 ዙ 23 ከምኡ 75 106 ኣፅዋራት ክንሕጅ ጀሚርና ማለት እዩ ዳሕራይ።
3: ኣነ ኣብ ሓይሊ ባሕሪ ብ1987 እየ መፅ ሓይሊ ባሕሪ ክንመፅ ከለና ከም ሓደ ፍሉይ ኣህቶ ናይ ኮማንዶ ኮይና ቅድሚ ባዶ 7 ነይረ ማለት እዩ። ምስ ገለ ኣባላት ኣብ ባዶ 7 ዝነበርና ገለገለ ኣህታት ውን ኣብ ድሕርና ተምሃረ ዙረታት ውሰን ጠሪፍና ሓይሊ ባሕሪ ከም ሓደ ወታደራዊ ሓይሊ ክነቑም ናብ ሓይሊ ባሕሪ ተመዲብና ማለት እዩ። ሓይሊ ባሕሪ ሓደ ወታደራዊ ሓይልስ ከም ሓይሊ ባሕሪ ኮይኑ ኣብ ወታደራዊ መዳራ ዝነጥፍ ኣሃዱ ከም ሓደ ኣሃዱ ጥሩፍ ኣሃዱ መፅና ማለት እዩ።
1: እዚ ክጥቀስ ዝፀንሐ ንኣቃወማን ንዓቕሚ ሰብን ዝምልከት እዩ ነይሩ። እዚ ኣሃዱ እዙ ቆይሙ እቲ ንሱ ሽዑ ዝዓጥቆ ኣፅዋር ከ እንታይ ይመስል ነይሩ?
0: ዝኾነ ኣብቲ እዋን እቲ ንሕና ተዋጋኢ ጀለቡ ክነምፅእ ዓቕሚ የለን ኣተሓሳስባ ውን ኣይነበረናን። ምክንያቱ እንታይ ኣተሓሳስባ ገና ምስ ፀላእ ስለ ዘይገጠምና በተን ናይ ዕጨሽ ክንዋጋእ ከም ንኽእል ጌርና ኢና ንወስዱ ነርና ስፒድ ናተን ብዙሕ ግምጋማ ይግበርናን እቲ ኣፅዋር ውን ኣብ ዕጨይ ፀኢንካዮ መፀላእ ከመይ ጌርካ እዚታት ኩሉ ብግብሪ ስለ ዘይተሞከርናዮ ብዙሕ

0: ረአና ፀገማት ኣይነበረን ዝኾነ ግን በቲ ዝነበረና ውሱን ዓቕሚ ህላወይና ሃና ከምቲ ዝገለፅኩልካ ኣብ 87 እዚ ሰሜናዊ ቻናል ናይ ባፀ ስጋብ ማሳ ካብ ማሳ ተክላይ ጀሚርካ ስጋብ ከባቢ በዓል ማሳ ቁባ ማሳ ጉልቡ በዓል ኖራ ገልመታት ጥራይ ተወሲኒ ነይሩ
1: ንሕና ልክ ሓደ ድልድል ዓቕሚ ሰብ ነይሩ ናይ ብሓቂ ዝጋነ ዘይኮነስ ናይ ብሓቂ ውፍያት ኣባላት ነይሮምና ናይ ስራሕ ሰባት ብዕድመ እውን ኣዝዮም ብስውላት ዝኾኑ ሰባት ነሮም ናይ ድልት ስራሕ እውን እዚ ድልት እንተበግሶ ናይ ስራሕ ብመትእቲኻ እዚሃዚ ዝመፅኡ እዚሃዚ ክመፅ ከሎ መጀመርያ ልክዕ እዩ ዓቕሚ ነበረ ዓቕሚ ሰብ ሰብራን ብምንባርና እቲ ዝነበረ ዓቕምና ኣዝዩ ውሱን እዩ ነሩ ንገዛ ርእሰን ተንጀላዊ ፅንሓና ኣብ ዕንጨይቲ እየን ፀኒሐናና ሓደ ክልተ ፋይብርግላስ ፀኒሐናና
2: ናይ ዕንፀይቲ ጀልባ ዓጢቖም ምስ ገዚፍ ምዕቡል ሓይሊ ባሕሪ ኢትዮጵያ ኩናት ኣብ ባሕሪ ክገጥሞ ወሲኖም ቅድሚ ዚ እዋን እዚ ኣባላት ሓይሊ ባሕሪ ዝኾነ ግጥም ስለ ዘየካየዱ ዓቕሞም ብግቡእ ኣይመዘኑን ክንገብር ንኽእል ኢና ብዝብል ሕልና ግን ተበጊሶም
0: ዕለት 23 ወርሒ 1188 ሓደ ኣዋጅ ብውድብ ተኣወጁ ነይሩ ኣብዚ ገመግም ናህና ኣብዚ ማያት ናህና ዝኾነት መርከብ ክትንቀሳቀስ ከም ዘይብላ እገዳገለ ተገይሩ ነይሩ ስለዚ በዚ መሰረት ንሕና ዝኾነት መርከብ ናይ ንግዲ ናይ ወፃኢት ኹን ናይ ፀላኢት ኹን ኣብ ማያት ናህና ዝተንቀሳቀሰ ዝረኸብናያ ክንሃር ምዃንና ኣውጅና ስለዝነበርና ሓለዋ ኢና ነካየድ ነርና ስለዚ መርከብ ክትመፀና ኢና ንፅበ ኣጋጣሚ ካብ ባፅዕ ንሰሜን ገፁ ንሱዳን ገፁ ዝሓልፍ ሓደ መርከብ መፂኢልና ኣጋጣሚ ናይ ራሽያ እዩ ነይሩ ሕጂ እተን ኣብኡ ተሰሊፈን ዝነበራ ጀለቡ ክልተ ናይ ዕጨየን ሓንቲ ከዓኒ ፋይበር እያ እታ ፋይበር ሕጂ ናይ ስለያ እያ ነራትና ፅዕነት እቲ ፃዓጢቃቶ ዝነበረት ኣፅዋር እንታይ እዩ ኣርቤጂ ብሬምፒከይ ክልተ ብሬምፒከይን ክልተ ኣርቤጂ ሰቨን እዩ ነርና እተን ካልኦት ግን ዓጢቀ ነረ እንታ ሓንቲ ናይ ዕጨይ 14.5 ረሻሽ ፃዕነት እታ ሓንቲ ከዓኒ ብ11 ዝበሃል መጥፍዐ ነይርዋ ብዝኾነ ኣብ ሓለዋ ክንከታተል ድሕሪ ምቕናይ እታ መርከብ መፅያ ስለዚ ንዓኣ ውን ክነጥቃዓ ፈቲና ኣብታ እዋን እቲኣ እተን ናይ ዕጨን ከርክባ ኣይከኣላን ስፒድ የለን ረድያላ ናይ ዕጨየን ክጎያ ኣይክእላን እቲ ሞቶረ ናህና ከዓ ኣብቲ እዋን እቲ 85-75 እዩ ካብኡን ላዕሊ ሞቶራ ኣይነበረና ተን መርዕተን ጀረቡ ናህና ከዓ ናይ ዕጨየ ናህና ከዓ 14 ብ11 ጀልባ ተዝረከብ ከድምዕ ምክኣለ ግን ጀልባ የለን ስለዚ ኣርክባ ተበልካ ምርካብ የለን ስለዚ እታ ምን እያ ተርክብ እታ ፋይበር ጥራይ እያ ተርክብ እታ ፋይበር ከዓኒ እታ ፈጣን ማለት እዩ ኣርበጂን ፒከይን ገለ ስለዝነበረ ኩሉ እቲ ዝነበረ ቡንባታት ናይ ኣርበጂ ናይ ክልተ ብረትን ናይቲ ፒከይን ብሙሉኡ ነቲ መርከብ ሓዊ ኢና ጌርናዮ ዝኾነ ዳሕረይ ፀብፃብናቱ ኣብዚ ኣባፅዕ ምስኣተና ዝረኸብናዮ ቺፍ ኢንጂነር ናይታ መርከብ ከም ዝመተ ካልኦ ሰለስተ ውን ከም ትወግኡ እቲ ብሪጅ ውን ከም ዝተሃስየ እዚታት ኩሉ ፀብፃባት ናቱ ፀኒሕና ኣብ ዝኾነ እቲ መርከብ መጥቃዕቲ ምስ ጀመርና ጠጠው ክብል ጀሚሩ እቲኣትን ከርክባ ስለ ዘይከኣላ ግን ድሕሪዝቀፅሉ
1: ዳሓራይ እቲ ዓቕሚ ውን ከተረብ ዓቕሚ ውን ብልሓታት ነመፀመፅ እንታይ ክንገብር ንኽእል ተባሂሉ ልክዕ እዩ ክንገብሮ ንኽእል ብዕንጨይቲ ውን ፈቲና ክንሰርሕ እተን ዕንጨይቲ በዚ ደቡባዊ መዳይ ኣብ ደቡባዊ ዝነበረ ኣብ ደቡብ ዝበዓል ገራዓሎ ዝበሃል ከዳሓራ ኡ ነይሩ ብኡ ክፍትን ንሕና ውን ኣብ 1988 እየ ዝመፅእ ዘለኹ ሕጂ ኣብዝዋን እዚ ክንፍትን ፈቲና ዚ ናይ ዕንጨይቲ ዘለዉና ገለ ውን ፋይበር ሓንቲ ነራትና ኣብቲ ወይ ውን ክሰልጠና ኣይከኣለን ብኡ ብዝኾነ ግን እቲ ሕልና ወይ ከዓ እቲ ስራሕ ዕውት ነይሩ ክትብሎ ትኽእልኻ
3: ኣዋ ኣብቲ ናይ መጀመርታ እዋን ዝነበረ ማለት እዩ ናይ ባሃቂ ኣብታ እዋን መጀመርታ ዝተበገስና ኣላ ባሕሪ ናይ ኢትዮጵያ ተዋጋእቲ ብባሕሪ ዝንቀሳቀሱ ዝነበሩ ማለት እዩ ካብ ባፅዕ ንኒው ንሰሜን ናይ ሱዳን ከባቢ ካብኡ ንጀ ዘሎ ቀፃለ ምንቅስቃሳት ዝገብሩ ነይሮም ማለት እዩ ሕጂ ሓደ እዋን ንብገስ ማለት እዩ ሕጂ እቲ ዓቕሚ ናይ ፅዋርና ማለት እዩ ብ11 ዝበሃል ነይሩ ወላ 14.5 ነይሩ ማለት እዩ 75

0: ሓሙሽተ ኣፅዋር ነይርዎ። ሕጂ እዚአን ዓጢቕና ኣንጻር እዚ ናይ ሓይሊ ባሕሪ ናይ ኢትዮጵያ ተጓዒዝና ማለት እዩ። ሕጂ እዛ ብ11 ትበሃል ፍሊት ብረት ግን ንሳ ኣብ ጃልባ እዚ ናይ ዕንጨይቲ ኣበዩና ዓጢቕና ማለት እዩ። ሕጂ እታ ብ11 ሲ 120 ዲግሪ እንተዘይኮይና ካልእ 130 ዲግሪ ኣይትዘውርን እያ። ብዝመፀካ ተንቀሳቃስካ ሲ ኣይተብለናኻ ማለት እዩ። ብዝመፀካ ግን ብጉልበት እንዳጠወኻ ኢኻ ኣንፃር እቲ መርከብ ተብል ማለት እዩ። ብዝኾነ ንሱ ንዓና ስለ ዝስሕበና ዝነበረ እቲ ኩነታት ዳርጋ ቢልናዮ ማለት እዩ፣ ቆሪፅናዮ ማለት እዩ፣ ኣንሳሒብና ገዲፍናዮ እውን ይኦ እዘ ቀጻሊ ናይ ሩስያ ኣፅዋር ኣብዚ ካብ ሩስያ ናይ ዘን መራከብ ናይ ሩስያ ማለት እዩ ቀጻሊ ኣብ ኣድ ዝመሽሙ መፃእ ስለ ዝነበራ ኣብ ባፀዕ ንሕና እውን ንዕን ነጥቃዕን ማለት እዩ። ኣብቲ እዋንቲ እያ ማለት እዩ ነቲ ናይ ደርጊ ገዲፍና ነቲ መርከብ ናይ ሩስያ ንዑ ኣጥቂዕና ንዕወተሉ ማለት እዩ። በቲ ዘለና መሳርሒ ናይ ብ11 ይኹን ናይ 14 ዋላ ናይ ኣርቢጂ ብኡ ተዓዊትና ማለት እዩ። ብዙሕ እቲ ናይ ምንቅስቃስ ካብ ናይ ደገ ዝመፅእ ኣብዚ ዝነበረ ማለት እዩ ዝኣቱ ዝነበረ ከምኡ ተዓዊትና እቲ ናይ ምንቅስቃሰን እውን ርቡእነት ገይሩ ማለት እዩ ተዳኺሙ ማለት እዩ።
1: እቲ መጀመርያ ግጥም ዝገበርናሎ ክትብል ብክልተ ወገን እዩ ገለ ኣህቶት ካብኡ ዝነበረ ሓንቲ ጋንታ ጂ ንምብራቅ ከይዳ ነራ እቲ ግዜ እቲ ንሳ ኣቐዲማ ኣካይዳ ነራ ብልክዕ ተዘማድ ዕለታት ኣብ ሓደ ከባቢ ግን ንሕና ኣብ ዲፍኒ ንፈቲና ነርና እቲ ሒዝናዮ ነበርና ፅዋር እኩል እኳ እንትኾነ እቲ ሒዝናዮ ነበርና ከዋሪ ምስቲ ፍጥነት ናይቲ መርከብ ክኸዳ ዘይከላ ዕንጨይቲ ስለ ዝነበራ ግን ክንዕወተለና ኣይከኣልና ሓንቲ ፋይበር ነርና እታ ፋይበር ግን ብኣርቢጂ ዝኣክል መጥቃዕቲ ገይሮምሎም ጉድኣት ከም ዝወረዳ ብርግፂ ግን መርከብ በቲ ጠጠው ክብል በቲ ማህረምቲ ጠጠው ክብል ስለዘይከኣለ ተዓዚሩ መርከብ ናይ ሶቤት እዩ እዚ ነሩ ናይ መጀመርያ እቲ ናይ ምራቅ እውን ከምኡ ከም ዝብለካ ዓድ መዓል ዝኾነ ስራሓት ዝሰሪሖምእዮም ዕንጨይቲ ስለ ዝኾና ግን ዕንጨይቲ ክስራሕ ዝከኣል ነገር ወይ ክትዋግኣሉ ኣብ ዘይትኽእል ደረጃ ስለ ዝበፅሐ ዳርጋ ንቐፃሊ ክሕሰበሉ ከም ዘለዎ ዝተፈላለዩ ርእቶታት በቲ ዝነበረ ኣባል ክወርድ ክኢሉ ማለት እዩ ማለት ብዕንጨይቲ ጌርካ ነዘን ህልዋት መራኸብ ናይ ኢትዮጵያ ክትዋግአን ከምዘይትኽእል ሲ ተጨቢጢት ነገር
2: ፈቲንኩም ዶ
1: ፈቲንና ፍታን ፈቲ
3: ስርሒታት ክነካየድ ኣለና መደብ ስለ ዝወፀ ብዕለት 19 ወርሒ 488 ብኹሪ ስርሒት ናና ካብ ኣብ ማለት ንሪፋይነርን ንወደብን ዝዓለመ ሓንቲ ስርሒት ኣካይድና ኣብ ዓሰብ እዩ እዙ። ስለዚ እዚ ስርሒት እዚ ቀሊል ኣይኮነን። እዚ ስርሒት እዚ ክተካይዶ ካብ ደየናትካ ካብ በዓል ብሪጤ ካብ በዓል ዓቢዳ ካብ በዓል ዓጊግ ተበጊስካ ንዓሰብ ክትከይድ እዚ ርሕቐት እዚ ክንደይ ይመስለካ? 430 ማይል ወይ ከዓኒ 795.5 ኪሎ ሜትር እዩ ካብ ደጀን ተበጊስካ ስጋብ ዝብለካ ዘለኹ ቦታ ኬትካ ስርሒት ክትፍፅም። እዚ ቦታ እዚ ንክንከዶ ቀሊል ኣይኮነን። ቀዳይ ነገር ቤን ኢኻ ክትሓልፍ፣ ቀዳይ ነገር ገመግም ናይ ስዑድ ኣሎ፣ የመን ኣሎ፣ ንነጀው ካብዚ ኢንተርናሽናል መስመር ንሸነኸ የማን ንድሕሪ ተፀጊዕኻ ከዓ ንመራኸብ ናይ ፀላእ ኣለዋ ገመግም ናይ በዓል ዳህላክ ደሴታት ናይ ዳህላክ ሚሊሽ ኣለው መራኸብ ናይ ፀላ እየ ዝንቀሳቀሶኦ እዚታት ኩሉ ጥሒስካ ናብቲ ዕላማኻ ንክትበፅሕ ዝኩሉ ረሕቐት ቀሊል ኣይኮነን። ዳሕራይተን ትሕዝቶና ከዓ ንጀለቡናክና ንኣይሽትኤን እዚ ኩሉ ከመይ ገይረን እየን ክቆልፅኦ መቸም ብጣዕሚ ፈታኒ ጉዕዞ እዩ ነይሩ። ቀዳማይቲ ጉዕዞ ተገይራ ምስ ተበገሰ ኣብቲ መበገሱ ቦታ በዓል ሓነሽ ምስ ተበፅሐ ፅዕነተን ተፃዒነን ክብገሳ ምስ ዘለያ ማዕበል ስለ ዝበርትዐ ክኸዳ ይከኣለን እንደገና ተመሊሱ እቲ ኣህዱ ተመሊሱ ካልኣይ ግዜ እዘ ንኣይሽቱ ናይ ዕጨይ ኣለዋ ድሕሪኡ ተመክሮ ኢኻ ትወስድ ተመክሮ ተወሲዱ ሕጂ ከምኡ ክኸውን ኣይክእልን እዩ እምበኣር ኣብ ስራሕ ተሳትፍ ጃልባ በዕላ ካብ ዓጊግ ተበጊሳ ዝኩሉ ክትቆርፅ ክትክእል ኣለዋ። ሰለስተ ፎር ቦርድ ንብለን ናይ ዕንጨይቲ አን ሕጂውን ንሳተን ሓንቲ ንዓኣ ሓጋዚት ገለ ትኸውን ንእሽተይ ጀርባ ብድሕሪ ትውተት ወይ ከዓ ንብላዕሊ ትስቀል ኣባላታ ፅዒና ኩሉ ኩሉ ፅዒና ካብኡ ትብገስ ኣብኡ እውን ብዙሕ ፀገማት ነይሩ ምምላስ ነይሩ ምኻድ ነይሩ ብዝኾነ ግን ኣብ ሓነሽ ተበፂሑ ካብ ሓነሽ ተበጊሶም እንደገና ኣብቲ ዝበልናዮ ቦታ ኣብኡ በፂሖም ስራሖም ሰሪሖም እቲ ስራሕ ተሰሪሑ ማለት እዩ ስራሕ ምስ ተሰርሐ ድሕሪኡ መርከብ ደሴት ያኑ ኣብታ ደሴት ደሴት ደይቦም እዮም እቲ ስራሕ ብምንታይ ስራሕ ብግራድ እዩ ነይሩ ስለዚ እቲ ግራድ ኣብቲ ታባ ተፀጊዓ ማለት እዩ እታ ጀልባ ኣብኡ ኣራጊፋቶም ብዙሕ ፀገማት ናይ ሞቶረ ፀገማት ነይርዎም ብዝኾነ እቶም መትፋዓጀታት ኣፅዋሮም ኩሉ ኣውሪዶም ኣብታ ደሴት ኮይኖም ስርሖም እናቆልፀሉ ከለዉ እቶም ናይ ቴክኒክ ኣባላት ምስቶም ዝተረፉ ከዓኒ ነቲ ዝነበረ ፀገም ንዕኡ ክፈትሑ ኢሎም ብዙሕ ላዕልን ታሕትን ኢሎም ተጣቢቦም መቸም ተጣቢቦም ክብገሱ ክብሉ ከለዉ መርከብ መፂዎም ዓበ መርከብ መፂዎም እዚ ዝበሃል ክንዲ ጎበ ዝኸውን መርከብ መፂኦም ክትሒስዎም ክሓልፍ ክብሉ ከለዉ ዶሽካ ስለ ዝነበሮም ብዶሽካ ገይሮም ተኪሶምሉ እቲ ተኽስናቶም ብጣዕሚ ኣድማዒ ስለ ዝነበረ ኣብቲ ብሪጅ ኣብቲ መምርሒ ናይቲ መርከብ ኣብኡ ስለ ዝሃረመ ማለት ትኺሉ ክለውፆም ኣይከኣለ ኣንፈቱ ክቀይር ፈቲኑ ኣንፈቱ ቀይሩ ኮሊሉ ስጋዕ ዝመፆም ወሲኖም ሕጂ ንሳቶም እቲ ሒዶማ ኸዱ ይክእሉን እዮም ሒዛቶም ዝመፀት ዓባይ ጀልባ ሒዛቶም ክትከይድ ኣይክእልን እ ኦረዲ ናይ ሞቶረ ፀገም ኣጋጢምዋ ስለዚ ንዓኣ ነታ ንእሽተይ ከም መድሕን ዝሓዝዋ እታ ንእሽተይ ጀልባ ስለ ዝነበረት ኣታ ጀልባ እቲኣ እቲ ክትሽከምዎ ዝኽእሉ ኣብኡ ኣስጊሮሞ ማለት እዩ ካልእ ግን ምስይ ጀልባ ከምዝጥሕል ገይሮሞ ማለት እዩ እታ ጀልባ ጥሒላ ንሳቶም በዛ ንእሽተይ ጀልባ እዚኣቶም ፅልማት እዩ ብቐጥታ ንየመን ቆሪፆም ሕጂ ብቐጥታ ሕጂ ንሱ እንታይ ርኢ ነይሩ ነታ ዓባይ ጃልባ እዩ ዝርኢ ነይሩ ነታ ዓባይ ጃልባ ዝርኢ ስለዝነበረ ንሳቶም በታ ንእሽተ ገይሮም ኣዝሊኦም ከይዶም እታ ጃልባኣኒ ኣብኡ ሃሪምዋ ጥሒላ ማለት እዩ
2: እዘን ስርሒታት እዚአን ንሓይሊ ባሕሪ ብዙሕ ተመክሮታት ኣቕሲመን እተን ብዕንፀይቲ ዝተሰርሓ ጀላቡ ሒዞም ኣብ ባሕሪ ስርሒታት ከካይዱ ከም ዘይከኣል ኣብ መደምደምታ በፂሖም እተን ጀላቡ ብኻልኦት ክትከኣግድን ስለ ዝነበረ ብፋይበር ግላስ ዝተሰርሓ ግንገፈፍቲ ዓሳ ዝጥቀሙለን ዓይነት ጀላቡ ብምዕዳግ ክጣብቡ ጀሚሮም ኣብዚ ናይ ምጥባብ ስራሕ ቀንዲ ተዋሳእቲ እቶም ቀደም ነተን ዓበይቲ ናይ ዕንፀይቲ ጀላቡ እናተበላሓቱ ዘንቀሳቕሱ ዝነበሩ ኣባላት ጋራጅን እንዳ ዕንፀይትን እዮም ነተን ንምክፋፍ ዓሳ ዝተሰርሓ ጀላቡ ድማ ናብቲ ዋጋእቲ ፈጣናት ናይ ምቕያር መስርሕ ተጀሚሩ
4: እቲ ሓይሊ ባሕሪ ኣብ ዓጊግ ዝበሃል ካብ ካስራ ማለት ቅሩብ ናይ ቅሩብ ኪሎሜትራት ኣብ ደሴት ቆይምና ናብ ሓቂ ጋራጃት ዝተፈላለየ ቆይምና እዚ ሕጂ ንኣሶ ዘለና ዘን መራኽቢ ዘለን ሆርታት ዘለናየን በብቕሩ ክመፃ ክኢለን ክመፃ ስለ ድኸኣላ እዚአን ምስ መፃ 86 ኣብ መጠረሽታ እዚአን ክመፃና ክኢለን ማለት እዩ ዘነሃሮ ዘለና እየን ዘነሃሮ እዚኣት ምስ መፃና ሕጂ እንታይ ኮይኑ ካብቲ ዝነበረና ናብ ሓቂ ሓይሉ ከዓ ወሲኽና እንታይ እዩ ሓይሉ እዚ ካብ ኮማንዶ ዝነበሩ ብርክት ዝበሉ መፂኦም ካብቶም ኣብኡ ዝነበርና ኮይኖም ሕጂ እቲ ወታሃደራዊ ቆሚ ማለት እዩ ምስ ቆመ እዚኣቶም መፅናና እዚአን ሕጂ እንታይ ክንዓጥ ክኢልና ማለት እዩ 75 3.14 23 ቅድሚኡ ዝነበረ ከዓኒ 106 ነርና ማለት እዩ
5: ኣጊግ ምስ መፃና እንታይ ሓይሽ ዝብል ክስታ ኮይኑ ነረን እዘን ዞድያክ ዝበሃላ እሳተን ናይ ክልተ ሞተር ስዙኩ ዝበሃል ነይርዎን እሳን ግና ነቲ ዝነበረ ክብድሆኦ ስለዘይከኣል ስለዘይክላኸማን እንታይ ደኣ ሓይሽ ተባሂሉ ካልኦት ዓበይቲ ናይ ያን መሪነር 175 ሰቂልናለን ንዝኾነ ይኹን ኣብ ኩነታት ይንቀሳቀሱ ነይሮም ማለት እዩ ሕጂ ምስቲ ዝነበረ ናይ ምንቅስቃስ እሳተን ንቐፃሊ ኸድማዓስ

0: እዚ ክላ እንታይ ደኣ ሓሽ ተባሂሉ ካልኦት ዓይነት ፋይበር ናይ ሓደ ሞተር ናይ 75 ሞተር ሰቂልና እሳተን ንጥፈት ስለ ዘለዎን እቲኣተን ከዓ ክመድታት ኮይነን ንዝኾነ ይኹን ነቲ ዝኸይድ ኣፅዋርዶ ካልእ ካልእ ንዕኡ ምስኣቶም ንዝኾነ ይኹን ክታገብራ ነተን 75 ዝነበረን ሕፅር ዝበላ ዳርጋ ናይ 8 ሜትሮ ናይ 6 ሜትሮ ብኡ እንቃሳቅሳ ነይሩ ማለት እዩ። ካብኡ እቲ ቀንዲ እዚኣተን ከማን ነቲ ዝኾነ ናይ ነዊሕ ቦታታት ዝነበረ ክኣፅዋት ስለ ዘይክላ ቀጥታ ኒሕና እንታይ ደኣ ሓሽ ተባሂሉ ካብኡ መሊሾም ንናይ ዓሳ ኢለን ዓበይቲ ናይ 9 ሜትሮ መፅን ማለት እዩ። እተ ናይ 9 ሜትሮ ንዓሳ ኢለን ዝመፃ ኣኒሕና እዚኣተን ብሓደ ሞተር ናይ 175 ገበረን ተባሂሉ ናይ 175 ተገይርዎን እሳተን ከማን ዳርጋ ፅቡቅ ዋላ ብንጥፈት ኹን ብካልእ ናይ ብሓቂ ንዝኾነ ይኹን እዚ ዝነበረ ከባቢና ፀላኢ ድዞሮ ዝነበረ ዳርጋ ክነርዕዶ ጀሚርና ማለት እዩ። እጂ እሳተን ምስቲ ናተን ንጥፈትን ምስቲ ናተን ዕብትን ፅቡቅ ዋላ ዝተፈላለየ ኣፅዋር ሒዘን ናይ 45 መስርዕ ማለት እዩ ኣባላት ሒዘን ፅቡቅ እንቃሳቅሳ ነይሩ ማለት እዩ።
1: እዘን ጀላቡ ክሳብቲ ዝድለ ደረጃ ዝበፅሐን ኣብ ኩናት ኣድማዓ ውፅኢት ዘምፃን ቀጻሊ ናይ ምብልሓትን ምስናዕን ፃዕርታት ተኻይዱለን ተዋጋኣይ ሰናዓይ ሓላፊ ኩሉ ኣባል ሓይሊ ባሕሪ ሓሳቡ የፍስስ ብግብሪ ይፍትን ይፅዕር ምእንቲ ዕውት ውፅኢት
0: ባሕሪ ውዒሎም ዝመፁ ዝነበሩ በዓል ፍስሓ ዝበሃሉ ቀጥታ ምስዓል እቶም ዝነበሩ ካልትና ምስዓል ተወልደ ቕላት ማለት እዩ እንዳተራኹ ከምዚ ወሞ ካብዚስ ካልእ ዓይነት ሞዲፊካ ዶ ንገብር ናብላት እዚኣ ሓንቲ ሞተረ እንድሕሪ ተባላሻ ከምዚ ንዓና ዘጋጥመና ዘሎ ንዓተን ገለ ነገር ዘይንባልሓት ወሞ ንዓተን ክንገብር ተኮይና ምናልባት 285 እቲ ዓበይቲ ተገርናዮ ንዓተን ኣብ ዝኾነ ይኹን ማዕበል ክግልፀን ስለ ዝኽእል ሓደ ክልተ ሞተርነ ናይ 85 ወይ ናይ 75 ሙዲፍካር ዘይግበር ንዕኡ እምበዓር ኣንሒና ብሓደ ሞተረ ኣብ ክንዲ ዝኸዳተን ዓበይቲ ንዓተን ብክልተ ሞተረ ክኾና ከም ዘብለን እዚ 75 ብስቴርሶ ዘይኮነ ብሃንደል ከምዚአን ተን መጀመርታ መፅና ነረት ናይ ዓሳ ማለት እዩ ንዓሳ ኢለን ተባህላ ካብኡ ቀጥታ ነዚ ሞተር እዚ ስታካር ጌርና እዚ ፋይበር ግላስ እዩ። እዚ ፋይበር ግላስ እዚ ኩሉ ግዜ ክብደት ንድሕር ወሲዱ ናይ ምስባር ተኽልኦ ቀጥታ ክሳይ ዝገብር ሪንፎርሶ ይብሉ ንዕኡ ክንገብር ግና እንታይ ጌርና ይሄና በዚ ላሜራ ድሩዕ ናይ ክልተን ፍረቃን ርጉዲ ዘሎ ነዚ ከምኡ ርጉዲ ናይ ክልተን ፍረቃን ዘሎ ነዚ ከዓ ብምሉእ ሕጂ ነዚ ኣብዚ ዘሎ ብሎንታት ልክዕ ከምዚ ዳዶ ናይ እዚ ዘርእካ ዘለኹ ነዚ ሞተር ሒዙ ዘሎ ከምኡ ንበይኑ ከም ደእሰር ጌርና ናብዚ ከዓ መልሽ ንዕኡ ካይብርትዖ ኣብዚ ዓይነት ኣብዚ ተወሳኺ ፌሮ ጌርና ምዚ ከም ደእሰር ጌርና ነቲ ሞተረ ክልተ ሞተረ ጌርና ማለት እዩ። እምበር ንሓደ ሞተረ ከማን እዚ ምስ ማዕበልን ምስ ፅዕነትን የስግኣካ እዩ። ሕጂ ከምኡ ሙዲፍካር ጌርና ቀጥታ ነቲ ሞተረ ኮፍ ኣቢልና ካብዚ እዚ ስታካር ጌርና ክልተ ብስቴርሶ ከም ዝኸይድ ጌርና ማለት እዩ። ብድሕሪኡ ኮፍ መሰበልና ነዚ ናይ ንክልትኡ ደዋስብ ካብ ብስቴርሶ ቲራንተ ክንታይ ክንገብር ኣለና ተባሂሉ ቲራንተ ልክዕ ከምዚ ንሪኦ ዘለና ዓበይቲ እዚ ነቲ ሞተረ ኣብ ክልተ ነናይ 15 ግፋሓት ጌርና ኮፍ ኣቢልና ቲራንተ ጌርና ምስኡ ምዝ ከም ዝራኸብ እዚኣ ንሓንቲ እያ ተንቀሳቀስ ነዚኣ ተንቀሳቀሳ ግና ምእንቲ ነቲኣ ተንቀሳቀስካ ካልእ ቲራንተ ጌርና ንኣስታ ጌርና ሕጂ እዛ ስቴርሶ እዚኣ ንሓደ ልክዕ ንበይና እያ ተንቀሳቀሱና ኣብዚኣ እዚኣ ቲራንተ ተጌርካላ ግና ንክልቲኡ ስለ ዘንቀሳቀስ ክልተ ሞተረ ጌርና ነዚኣተን ዝተፈላለየ ብረት እንዳሰቐልና ዳርጋ ፅቡቅ ክንዕወት ክኢልና ማለት እዩ።
2: ዘናቱ ኣምፂኻ ሰኩዕኻ ስዕ ክንደይ ምትእማን ነርኩ ባሕሪ ከዓ ኩናት ከዓ ከኣቱ ሰብ ከዓ ፅዕና ኣፅዋር ፅዕ ምትእማን ስዕ ክንደይ ነይሩ
0: እሱ ነርና እንታይ እዩ ከም እቲ ናይቲ ናትካ ኣብ ሙዲፊካር እዩ ዘለና ምናላት እሳተን ሕጂ ኣብ ናይ ሌሊካ ሕጂ ሌሊካ ንክልትኡ ናይ የማን ናይ ፀጋም ጭንጉ ኣሎ እሱ ሕጂ ስሕበካ እዩ እኒሄው ኣብ ክልተ ከዓ ነናቱ ሕጂ እዚ ሌሊካ እዚ ሞተረ ንሰቕሎ ሓደ ዓይነት ዝረት ዘሎ እሱ ሕጂ ከም ክስታይ ስሕበካ እዩ ቁሩብ በላዓልካ እዩ ብዝያዳ ግና እቲ ኣንሒና ንፍትኖ ነርና ንዓቶም ቅድሚ ምስዳድና ምስቶም ዝነበሩ ኣብ ባሕሪ ከይድና ንፍትኖ ነርና ንኣብነት ኣብኡ በዓል ተወልደ ቐላቲ በዓል ጀሪካን በዓል ዝነበርናሉ ናይ ዓብ ብረት እዚ ብረት እዚ ካብ ሜዳ ተሓቲቱ እዚ ቢኤም ዝበሃል ተመቒሉ መፅኡ ማለት እዩ። ሕጂ ንዕኡ ከምቲ ናይቲ ኣይኮነ ንዕኡ እሲ በዓልና ከማን ክንፍትኖ ኣለና ዝብል ንዕኡ ምስሰቐልናሉ ሳፖርትታት ገይሮም ብናይ ዕንጨይቲ ዘሎ ብናይ ምልሓምን ምቕናዓን ዘሎ ኩሉ ሙዲፊካር ምስ ተገበረ እቲ ናይ ሞተረ ከዓ በዓልና ኩሉ ኣዳሊና ክስታይ ምስ ገበርና ይፈተን ተባሂሉ ኣንሕና ንዕኡ ክንፍትን ዳርጋ ኣነ በዓልቲ ወልዲ ቐላቲ

0: ዝነበሩሉ እቲ ሃፋ ብጎኒ ስለ ዘይነበረ ንዓና ነዚ ኮበርከት እዚ ኩሉ ንባሕሪ እትዎ ማለት እዩ። ሕጂ ከም ክስታይ ተመኩረሲ እንዳተረዳእኻ እንዳተማዕፅካ ስለ ትገብሮ ንዝኾነ ነገርካ ድሌት እንድሕርሎ ኩሉ ግዜ እትዕወት ኢኻ ፍርሓ ንድሕርሎ ግና ኣይትዕወትኒ ኢኻ እዚኣ ከምዚኣ ገይረ ወሲደ ብቲ ኣኸዳ ማዕብል ተግልእ ክግልብጣ ክእል እዚ ኣይኮነት ማለት ካልኦት ዓበይቲ ምዕቡላት መራኽብ ከማን ኣብ ባሕሪ ሰጥናየን ከምኡ ከም ክስታይ ግና ንዓና ዳርጋ ብዙሕ ከምዚ ኣይጋጥማን ኣብቲ ዝነበረ ናይ ንጥፈተናይ ንጥፈት ድዩ ናይ ካልእ ናይ ካልእ ዋላ ሚዛን ኣብ ንኸደሉ ከማን ከምዚ ዘልኩኻ ብፃይ ፍስሓ ዝበሃል ነይሩ ንዝኾነ ነገር ዘጋጠመ ወይ ንዝኾነ ነገር ንየማ እንድያ ትበልዖ ንፀጋም ኣብሕና ንፍትን ነርና ንፍትነኑ ግና ኣብ ብዙሕ ማዕበል ምፅዕነትን ምስገለን ስኹማን ብሓበሬታ ቀጥታ ህበና ስለ ዝነበረ ብኡታት መሰረት ከማን ነቲ ዝነበረ መስርሒ ክንዕወተሉ ተኽእልና ማለት እዩ። እዚኣ ሕጂ እታ ሓንቲ ዓይነት ዝነበረን ማለት እዩ ናይ ሓደ ሞተር ዝነበረን ሕጂ እንታይ ገይሩ እዚ ሳፖርት እዚ ፌሮ ኣለዎ በዚ ንገዛ ርሱ እዚኣተን ሕጂ መንቃሳቀሲ ናብዚ ኢሉ ተገበረ እምበር ቀጥታ ፌሮ ዘሎ ናብዚ ከዓ ፌሮ ኣሎ እዚ ብክልተ ሞተር ንዓኣቶን ናይዚ ሓደ ንድሕሪ ቅሪብካዮ ኣብያት እዩ ዝገብር ክልቲኡ ንድሕሪ ጨቢጥካያ ናብዚ ሕጂ ኣንሂና እንታይ ዳ ሓይሽ እዚ ከማን ልክዕ እንዳፈተንካ ዝግበር ዝነበረ እዩ እንተርሒእካዮ ይዓፍር ንላዓሊ ገፁ ድርቢ እንድሕሪ ፅቢብካያ ከዓ ይእዊ ሕጂ ናይዚ እቲ ቀንዲ ቀስ እንዳልካ እንዳፈተንካ ስራሓት ተኻየደ ናይዚኣተን እንዳቕረብና እታ ናተን ሳይድ ረኺብና ኣላ ማለት እዩ እዚኣተን ሲ ገና ቅድሚ ሕጂ ዘይነበረን ስለ ዝገበርናየን ብኡ መሰረት ናይ 15 ናብ ጎኒ ገዲፍና በቲ ቀነና 6ዱሽተ ገዲፍና ምስ ፈተናየን እዚኣተን ንጥፈታት ደርጋ ካብ 25 ስጋዕ 30 ማይል ኖት ከም ዝኸዳ ገርናየን ማለት እዩ። ኣብቲ ሸኸም ምስአን ሸኸም ናተን ናይ ብረተን ኣሎ ካልእ ኣሎ ብሙሉእ ምስ ፅዕነተን እዩ እዚ እምበር እዚ ንበይን እዚኣተን ሞ ዳርጋ 45 ክነፍራ ክለ እዚ ጥራሕ ንዓን ይደፅለን ዘሎ እዚ ግና ትብረት ከምዚ ናይ ቅድም ዝረአኹሞ ብረተን ኣብዚ እዩ ትብረት ልክዕ ከምዚ ዓይነት ኣለዎ ኣብዚ ዝስርሖ እቲ ካልእ ናይ ብረት ከዓኒ በዚ ጎኒ ዘድልየካ ናይ ጥያይ ድዩ ናይ ቡምባ ድዩ በብኸ ከም ናተና ክስታይ ኣለ 106 ቡምባ እዩ 14 23 ጥያይ ስለ ዝኾነ ንዓኣቱ ልክዕ ጋራዲ ጌርካ ቦታ ከም ዝሓቁፍ ንዓኣትን ትሚዛነን ማለት እዩ ካልእ ዘድሊ ከምቲ ዘርንተ ወይ እተን ዕንጨይቲ ዓበይቲ ነናይ 175 ሞተረ ጌርና ኣለ ንዓኣተን ምስኣተን ዝጓያ ስለ ዘሎ ፀገም ይባል ማለት እዩ ከምኡ እዚኣተን ኩላተን ሕጂ ደርጋ ናይ 200 ኣሎ ናይ 225 ዘለዎን ሞተር እየን ዘናብ ዘለዋ ኩላ ናብ ዘለዋ ዓበይቲ ማለት እዩ እዚ 85 እዩ እዚ ግና ናይ 225 ኣሎ ናይ 200 ኣሎ ሕጂ ሓድሽ ዓይነት ኣምፂና ምዝ ናይ ሓልየ ብዘን ዓበይቲ ጀላቡ ምስራሕ ንዕኡ ሞተር እዚ ኣብኦን ሰቂልና ልክ እሰን ከዓ ስጋዕ 4ኖት 38 ኣብዚኣ እንዳህላ ክስ እንዳዓለልካ በፂሓ ትመፅ ማለት እዩ።
1: ንመጀመርያ ኣብቲ እዋን ኢና ንሕና ንገዛ ርስና እውን ከመይ ገረንን እዚ ከምዝኣመሰለ ኣፅዋር ዝሰቂለን ክኸዳ ክትኩሳ ነዚ ተፃዋርነት ኣለዎ እንዲ ዝብል ኩሉ ግዜ ኣከራኻሪ ነይሩ ክትዓት ዝተፈላለየ ክትዓት ዝለዓል ነይሩ። ስለዚ ፈተነ ተጀሚሩ ማለት እዩ ኩሉ ክገብር ክንገብር ኣለና ክንፍፅም ኣለና ዝብል ኣረኣያ ስለ ዝነበረ ክተበግሶ ከዓ ላዕሊ ስለ ዝነበረ ምስልካ እዩ ዝበሃል ነገር እውን ኣይነበረን። ሓደ ፈተነ ይካየድ ይፈሽል ኣይትዕወትን ካልኣይ ፈተነ እንደገና ይካየድ ንኣብነት ኣብ ግዜ ተኽሲታ ጃልባ እታ ንእሽተይታ ሽሙ ኣይትፀወሮን እንታይ ይትፀገም ኣበይ ናይ ስታንድ ዩ ኣብ ናይ ዕንፀይቲ ድ ኣብ ናይ ሓፂን ድ እንዳተባሃለ በብእዋን በብእዋኑ ለውጥታት እንዳተገበረ ይኸይድ ነይሩ ማለት እዩ። በዚ ድማ እቲ ኣፅዋር እውን ዝፅዕንኦ ዝተፈላለየ ስለነበረ ኣብ ሓደ ዓይነት ኣፅዋር ከምኡ ዓይነት ፀገማት ኣጓንፈካ ካልእ ዓይነት ብረት ክትቅኢድ ከለካ ከማ ዘሰይም ፕሮብሌም ኣጓንፈካ ከምዚ እንዳበለ ንነፍሰ ከፍቲ በብእዋኑ ክካየድ ዝነበሮ ስራሓት ምስልካ እዩ ዝበሃል ነገር ኣይነበረን። ኣነ ኣውራ ዝሐጉሰኒ ነገር ለይትን መዓልትን ፅዒርካ ከመይ ጌርካ በዘን መራ ዘን ንኣይሱ ጃላ ብፈጠና እዚኣትን ጌርካ ፀላኢኻ ተጥቅዕ ዝብል ተጥቅዕ ጥራይ ዶ ይኮነስኒ ብኣካል እውን ከመይ ጌርካ ትሳተፍ ነቲ ናይ ባሕርያ ኣብቲ እዋን ኣውራ ዝዝከረኒ ዝኾነ ኣባል ባሕርያ ኣብቲ ተዋጋኢ ዝነበረ ድዩ ኣብ ናይ ፅገና ዝነበረ ድዩ ካብ ስርሒታት ክተርፍ ዝደሊ ኣይነበረ ካብ ስርሒታት እንድሕር ዳኣ ተሪፉ ክቃየም ኣለዎ ምስቲ ናይ ቀረባ ሓላፊኡ ክኳር ኣለዎ ስለምንታይ ተሪፈ ከምዚ በቃ ነውሪ ነውሪ ገ ዓይነት ገይሩ ዝወስቶ ነይሩ። ስለዚ ፅቡቅ ነገር ስለ ዝነበረ ነፍሰከፍ ኣብቲ ስርሒታት ዝሳተፉ ብናይ ኣፅዋር መልክዕ ናፅዋር ነታ ፅዋር ፈሊጦም ክጥቀምሉ ዝኽእሉ ሰባት ከማን ኣብቲ ምድላው ናይተን ጀላቦ እጃም ነይርዎም። ንሳቶም ውን ብቕዓት ናይቲ ን ጀላቦ ናይ ምጥፋዕ ኣቕሙ ነቲ ኣፅዋር ከመይ እዩ ገለገለ ዝብል ኣቶም ውን ሓሳባት ኣብ ምቕራብ ራ ነይርዎም።
2: ኣብቲ ባሕሪ ዝገበርና ብዙሕ ነገር ኢና ገር እቲ ብዙሕ ነገር እንታይ እዩ ግራድ ዝበሃል ነይሩ ሓደ ኣፉ ማለት እየ ክልተ ኣፉ ከዓ ነይሩ ኣርባዕተ ኣፉ ከዓ ነይሩ ማለት እየ። እዚ ኣርባዕተ ኣፉ ሕጂ እንታይ መፅእና ዲግሪ ይነበሮ እቲ ዲግሪ ዘይነበሮ ክንደይ ርሕቐት ይኸይድ ኣሎ ኣይንፈልጠን ነርና ምስኡ ራዳር ጌርና ኣሉ። ምክንያቱ ኣብ ባሕሪ ክትጓዓዝ ከለካ ናይ ቅድሚኻ እንታይ ኣሎ መርከብ ኣሎ ትርእን ኢኻ። ሕጂ እቲ ራዳር እንታይ ገርና ምስትፋሉል ኣሲርና ልዕሊኡ ክንዲወፅ ገርና እያ ልዕሊ ፈፀካ ኩሉ ሕጂ ክቋፀር ኣበይ ኣለካ ትፈልጥ ማለት እየ። ምስ ፈለጥካ ሕጂ ኣንፈትካ ርኢኻ ክትኩስ ትኽእል። እቲ ክልተ ኣፉ ከዓ ከምኡ ሓደ ግዜ ክልተ ኣፉ ምስ ገበርና ምስ ኣሰርና ብዙሕ እኳ እቲ ውፅኢት ናቱ ኣይፈልጦን ተገምጥልና ንባሕሪ ኣትዩ ምስ ፈተና እያ በዚ ነብርጓራ ዝበሃል ኣሎ ምስ ፈተና ክሉ ኣትዩ ሓደ ማለት ከም ጠንቂ ዝኸውን ዝኽእል ማለት ብቡለ ናይ ኣሰርና ብመስማር ኢና ገርና ነርና ካብኡ ነ ግን ብቡለን ኣሲርና ምስ ፈተና ፅቡቅ መፅልና ረሲዐልካ እዚ ቅድሚኡ ዝነበረ 120 ክማን ክልተ ጌርና ከም ዝነበርና ስጋዕ እዚ ምሕራር ናይ ማፅእ ሒዝናያ ከም ዝመፀና

0: ሰውሩ ኤርትራ ሲ በዓሉ ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስላ ክፍለ ዘበን እዩ
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣረኣያ ንህዝቢ ምባል ማለት እዩ
3: ህዝቢ ሲ ጠበንጃ ዝኣሓደረ ወታደር እዩ ስንቁ ህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳ መለብስ
4: ተራ ናይ ህዝቢ ሞ ክትገልፆ ኹምን ከቢድ እዩ ኣብ ቃላት ይሓፅረካ እዩ
5: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ
6: ሰብ ኣይነብርኒ ኣብ ግዜኡ ጥራይ ዝገብር
7: ነዚ ከዓ ንስኻ ነቶም ደንድሕ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ዮብፅሖም ኳ ንስኻ ከዓ ነፍኦም ከምኡ እዳብዛሕ
8: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዩ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

0: እቲ ሓደ ካብ ኣገደስትን ወሳንን ግደ ዝነበሮ ኣብ ገጻት ዛዛመ ኩናት ወፍር ደንከል ዓብን ወሳንን ተልእኮ ሒዙ እዩ ተበጊሱ።
1: ኣብ እስትራቴጂ እቲ ዝነውሐ ኩሉ ሰዓት ዝቐለለዩ እቲዝሓፀረ ከዓ ሕማቅ እዩ። እዚ ዝነውሐ መንገዲ ሒዝካ ዝነውሐ ጠቐምታ ሒዝካ ክትከይድ ንሕር ኮይንካ ተቐዳማይ ድመፀልካ ስእሊ ንፀላእይ ኣብ ቀራና መንገዲ ክነእቶት ኮይና ሳንቲ እንታይ ንመርፅ ኣስመራ ጂ ክካለኸ ፀላይ ንዓሰብ ክካለኸ እዩ። እዚ ሕጂ ክልቲኡ ከበድቲ ምርጫታት እዩ።
2: ወፍሪ ዳንካልያ ሓያል ወፍሪ እዩ። ካብቲ ፅቢት ናይቲ ውድብ ንላዕሊ ኣበርክቶን ኣስተዋፅኦን ዝገበረ ወፍሪ እዩ።

0: ድሕሪ ዓወት ስርሒት ፈንቅል ስዒብ ዝተወጠነ መደብ እዩ። ንሱ ድማ ኣብ ወርሒ 2991 ተበጊሱ። ነዚ ዕማም ክፍፅም ዝተሓርየ ተግባሪ ተልእኾ መሪሕነት ኣቐዲሙ ካብ ኩለን ተዋጋ ኣሃዱ ሰራዊት ህዝባዊ ግንባር ካብ ነፍሲ ወከፍ ቦጠሎኒ ነቲ ተልእኾ ይፍፅምዎ እዮም ዝተባሃሉ ተጋደልቲ ተሓርዮም ድልዋት ኮይኖም ምስቲ ቦታን ክሊማን ክትፃወር ዝኽእል ጉቡእ ወተሃደራዊ ተዕሊም ድማ ወሲዶም።
1: ካብ ዕለት ወር ሓደ ዕለት ሓደ 91 ክሳብ ዕለት 22 ወርሒ 2 ኣብዚ ቦታ እዚ ዝኩሉ ምድላዋት ምስ ገበርና ዕለት 22 ካብ ሕርጊጎ ንብገስ

0: እቲ መደብ ኣብ ዛዛመ ኩናት ዓብዪ ኣስተዋፅኦ ክህልዎ ብዓብዪ ዕላማን ከቢድ ተልእኾን ዘሰከሙ ሓላፍነት ቀሊል ዘይምዃኑ ዝተፈልጠ ነበረ። እቶም ናብቲ ወፍሪ ዝተሓርዩን ወተሃደራዊ ታዕሊም ዝወሰዱን ተጋደልቲ ደገፍቲ ኣህዱታት መካናይዝድ ኣሃዱን ኣባላት ሓይሊ ባሕርን ብሓባር ከስርሖም ዝኽእል ምድላዋቶም ኣጻፈፉ። እቶም ሰርሒት ፈንቅል ብኣደናቒ ብቕዓት ኣንጸባራቒ ጅግነት ብምርኣይ ኣብ ቀይሕ ባሕሪ ዓብ ስራሕ ዝፈጸሙ ኣባላት ሓይል ባሕሪ ነቲ ነዊሕን ሰፊሕን ግንባር ምድረ ባሕሪ ንምፍጻም ዝተፈላለየ ተልእኾ ብምሓዝ ምድላዋቶም ጀመሩ።
1: ክልተ በጠሎንታት ኣዳሊና ምስ ሓሙሽተ ፍጣናይ ጀላቡ ዘለዎን እቲ ፓራኮማንዶ ዝበሃል እውን ምስ ኣጋር ክኸይድ ዘን ኣምፊብያን ጎማ እግረን ሰንሰለት ረሻ ዝፀዓና ካብ ናትና ተዋፅኦም ማለት እዩ።
0: ወፍሪ ደንከል ኣብ ካልእ ቦታታት ይካየድ ካብ ዝነበረ ውግኣት ብዙሕ ፍልይነት ነበሮ። ጂኦግራፊያዊ ኣቀማምጣ ናይቲ ከባብን ባህርን ካልእ ግንባር ነበረ። ቀላጥ ጎልጎል፣ ገረብ ኣልቦ፣ ከውሉ ዘይብሉ፣ ኣብ ርእሲኡ ክሊማ ሙቐት ርእሱ ዝኸኣለ ክብደት ነይርዎ። ስፍሓት ናይቲ ግንባር ካብ ጢዖ ናብ ዓሰብ ይሽፍን።
2: ብቕድሜኻ ድሕልወካ ይብልካን ብጎንኻ ድሕልወካ ይብልካን ብድሕሪኻ ከዓ ድሕልወካ ይብልካን።
0: ኣጋር ሰራዊት ፓራኮማንዶ ማሪን ኮማንዶ መካናይዝድ ኣሃዱን ናብቲ ቦታ መጥቃዕትን ምብጻሕ ተበገሱ። ነዚ ኣብ ግምት ዘእተወ ፈለማ ብኣባላት ባዶ ሓሙሽተን ሓፋሽ ውድባትን ብኻልእ ሸነኽ ድሮ መጥቃዕቲ ብወተሃደራዊ ሃንደሳን ስለያ ክፍለ ሰራዊት 85 ሓለፍቲ ኮማንዶን ከቢድ ብረትን ብዝተኻየድ መጽናዕቲ ድማ ኣብቲ ከባቢ ናይ ዝዓስከረ ኣጋርን ሞተራይዝድ ሰራዊትን ወተሃደራዊ ስርዓት ኢትዮጵያን ነጭለባሽን ምችእነት ተጸኒዑ።
1: ቂድሙ ግን ንሕና ንጥዑ ኣጥቂዕና ነርና ኢና ጥዑት ክዕና ሓንቲ ካሌብ ትበሃል ታግቦት እያ ኣብቲ ወደብ ተዓሺጋ ዝነበረት ንዓ ኣሃሪምና ብዘይገለ ተቃውሞ ክንምለስ ክኢልና ንቦታና ማለት እዩ።
0: ሰፊሕ መሬት ደንከል ንሰራዊት ኢትዮጵያ ናይ ውሃብቲ ደገፍ ረዳት መጓዓዝያን ናይ ነፈርቲ ኩናትን ጸብለልታ ከም ዝህልዎ ተገምጊሙ። ኣብቲ ኣጻምእ ዝካየድ ውግእ እቲ ዝዓበየ ዕጥቂ ሰውራዊ ክብርታት ቃልሲ ዕላማ መትከል ወሳንነት ጽንዓት ቆራጽነትን ጅግንነትን ነበረ። ኣብ ርእሲ እዚ ግን ንኽልተ ወርሒ መመላእታ ስልታውን ቴክኒካውን ምቅርራባት ኣጋር ኣሃዱ ኣብ ርእሲ እቲ ኣቐዲሞም ዝወሰድዎ ንኣካላዊ ብቕዓት ዘጐልብት ታዕሊም ልምምድ ጨመተ ተኽሲ ምውስዋስ ኣካላት ስልቲ ውግእ ናይ ባሕሪ ጉዕዞ ናይ ለይትን መዓልትን ውሁድ ናይ መጥቃዕቲ ልምምድ ተኻይዱ ነይሩ። ብመሰረት እቲ ኣቐዲሙ ዝተኻየደ መጽናዕቲ

0: እቲ ናብ ወፍር ደንከል ዝወፈረ ዓቕሚ ህዝባዊ ግንባር ኩሉ ኩሉ ካብ 97 ዝበዝሐ ኣይነበረን። በንጻር ናይዚ ቁፅሪ እዚ እቲ ካብ ጢዖ ክሳብ ደቡብ ደንከል ዝርከብን ካብ ማእከል ዓሰብ ዝእዘዝን ሰራዊት ኢትዮጵያ ኣስታት 35,000 ይበፅሕ ነበረ። እቲ ጉዕዞ ብክልተ መንገዲ ተበጊሱ። ክልተ ጸረ ታንክን ሓደ ስትሬላ 2.4 ብጀላቡ ናብ ከባቢ ጢዖ ክወርድ መካናይዝድ ካብ ገላዕሎ ብዓኼሎን ማርሳ ፋጥማን ንጢዖ ክበፅሕ ነቒሉ 25 ለካቲት 1991 ኣብ ከባቢ ዓኼሎ መኻልፍ መንገዲ ኣጓኒፍዎ።
1: ሓንቲ ታንኪ ኣብዚ ዓዛቕቲ እዚ ተኣትሞ ትሽከል፣ ካልአይቲ ታንኪ ንዓሳ ምውፃእ ምስ ኣብየት ማለት እዩ ተፀጊዓ ክትሓልፍ ንሳ እውን ትሽከል።
2: ኩለንተን መካይን ከዓ ሰራዊትን ስንቅን ኤምዳድን ማይ ነዳዲ ዝፀዓና ጥራይ ስለ ዝኾና ኣብዚ ብዙሕ ሽግር ክስካብ 4 ሰዓት ክሳብ 5 ሰዓት ዝወሰደልና ግዜ ነይሩ።
0: ፈላሚ ትውግእ ወፍሪ ደንከል ብናይ ህዝባዊ ግንባር ናይ 0 ሰዓት ተኩሲ ተሰምዐ። ናይ ጢዖ መጥቃዕቲ 27 ለካቲት 1991 ጀሚሩ ብኡ ንብኡ ኣሰላልፋ እናተማዓረረየ ቀጺሉ። ኣብቲ ናይ ፋልማይ ውግእ ጸላኢ ኣትኪሉ ክዋጋ ቅርፂ መሬት ምቹእ ብምንባሩ ከም ጸብለልታ ጸላኢ ክግለጽ ይከኣል። ሓያል ጎኒ ሰራዊት ህዝባዊ ግንባር ኣብ ኩናት ንጥፈት ተዓጻጻፍነትን ቆራጽነትን በቲ ሓደ ናይ ኣጽዋር ጉልበትን ክእለትን ኣጠቓቕማን እቲ ናይ ሓይሊ ባሕሪ ውዳቤታትን ናይ ገዛእ ርእሱ ተራን መልክዕን ነበሮ።
3: ኣትክዕና ወፂና ኣትክዕና ንምዕራብ ናይ በዓልቲዖ ኣብኡ ኣሽግና ማለት እዩ
1: በሲዕና ኢና ጢዖና እትደለና እሱ ተወዳዲቡ እውን ብድሕሪና ክጥቃዕ ፈቲኒ ነይሩ። ግን ተዓቕምና ኣዝዩ ተዓፃፀፈ ስለ ዝነበረ ዝገምፀ ለውጢ ይነበረን።
0: ውግእ ዕዲ እቲ ድሕሪ ዓወት ምሕራር ሓውሲ ከተማ ጢዖ ዝቐጸለ ውግእ እዩ። ዕላማ ናይቲ ውግእ ከም መቕጸልታ ውጥን ምሕራር መሬት ኮይኑ ነቲ ኣብ ዕዲ ኮይኑ ዝከላኸል ሰራዊት ንምንፍሳስ ነበረ። ኣብ ዕዲ ዝነበረ ናይ ሓምሻይ ኣጋር ክፍለ ጦር ብሪጌድ 26 መካናይዝድ፣ 9 ታንክ፣ ሓደ ናይ 14.5 ሓደ ብራውን 3 ቢ10 ክህልዎ ከም ዝኽእል ገምጋም ነበረ። ዕዲ ንምጥቃዕ ዝተዳለወ ሓይሊ ህዝባዊ ግንባር ብድሮ ካብ ጢዖ ነቒሉ እቲ ውግእ ዕለት 8 መጋቢት ኣብ ዕዲ ተኻይዱ። ሓይሊ ባሕሪ ካብቲ ኣብ መሬት ዝነበረ ኣጋር ርሒቑ ይከታተል ነበረ።
3: ዓሰርተ ሰለስተ ዝኾና ፈጣናት ረሻሻት ዞ 23 14.5 ናይ 75 ሚሜ ቲቢኤም ሚሳይል ዓንተ ይጠቀስኮ እዚኦም ኩሎም እንደገና ናይ ሎጂስቲክ ጃልባ ኮለይ ዝበሃላ ከ ኣለዋተን ጃላቦ ከ ገሊ እዚኦም ኩለን ካብ ባፅዕ ተበጊስና ንዙቐር ሓነሽ ኣይላንድስ ማለት እዩ ኣብኡ ኣቲና
1: ናይ ጢዖ ሞራልና ላዕሊ ስለ ዝነበረ ውሽጢ ሓደ ሰዓት ዕድዊን ብደገለ ሽግር ክንቋፀራ ክኢልና ማለት እዩ። ኣብዘን 9 ታንክታት እተን 4 ክንማርኽን ከለና እተን 5 ተቓፂለን ክሳብ ሕጂ ካብቲ ቦታ ሓወልቲ ኮይነን ኣለዋ ማለት እዩ።

0: ውግእ ኣፋምቦ እቲ ድሕሪ ምሕራር ዕዲ ቀልጢፉ ዝተበገሰ ወፍሪ እዩ። ኣብ ዓቕሚ ዝተለወጠ ቁፅሪ ኣይነበረን። 14 መጋቢት ኣጥቃዒ ኣሃዱ ናብ ኣፋምቦ ገስጊሱ። እቲ ኣብ ኣፋምቦ ዝነበረ ሰራዊት ኢትዮጵያ እቲ ኣሃዱ ቅድሚ ምብፅሑ ኣፅዋሩ ኣቃፂሉ ክሃድም ተረኣዩ። ብኣንጻሩ ጽዑቕ ደብዳብ ነፈርቲ ኣጋጢሙ። እንተኾነ እቲ ጽርግያ ነተዋጊ ስለ ዝተዘርኦ መንገዲ ተቐይሩ።
1: ወደኸይ በፃሕና ከለና እቲ ተረፍ ሓደ ብርጌድ ናይ ሓምሻይ ሞተራይዝ 53 ዝበሃል 8 ታንክን ገለ ኣምፊብያን ክንደ እንኾናን ሒዙ ወደኸይ በፃሕና ፀኒሕና ስውን ካብ ውሽጢ ሰዓት ሰዓት ንፈርኣ እንዳሓልፍ ግዜ ወሰደን ደምሲስና ንዕኡ ንሕና ንዋደ ክትፅጋዕን 17 ክፍለ ጦር ዋደ በፂሑ ነቲ ስልታዊ ቦታታት ክሕዞን ሓንቲ ኮይና ማለት
2: ንሕና ሕጂ ንዓሰብ ብጎድና ኣቲና ክንሃርን

0: ይትመደብ እዚ ሰዓቱ ስለ ዝኣኸለ እምበኣር ተዳሊኹም ከለኹም ከተጥቅዑ ብለና ውጭ ማለት እዩ ወ ተዳሊና ኣለና ግርም ኣብኡ ሕጂ ኣርባዕተ ድ ክሳብ ሓሙሽተ መዓልቲ ገለ ጌርና ኣለና ኡ ኣብ ዓንቲ ወሽ መጢና እቲና ተሓቢእና
1: ኣብ ዕድን በልዑበይን ዝነበረ ኣሃዱ ሰራዊት ኢትዮጵያ ብፍላይ እቲ ኣብ ዕዲ ዝነበረ ድሓን ዓቕሚ ዝውንን 1700 ሰራዊት ምስ ስፓርታ ኪያድ ታንከኛን ኣሃዱን ክኸውን ከሎ

0: ዝነበረ ቅስቃስ ኣብ ምዕጋት ዓቕሚ ነበሮ። እቲ ውግእ እውን ስፍሓት ክፈጥር ክኢል እዩ። ድሕሪ ምፍራስ ግንባር በይሉል ጽልዋ ናይቲ ኣብ ደቀ ምሓሪ ዝካየድ ዝነበረ መጥካዕቲ ብምትእሳሩ ነቲ ገስጋስ ክዓግት ዓቕሚ እናወሓዶ ይኸይዱ። ተራ ሓይሊ ባሕሪ ኣብ ኩሉ መዳያት ዝተፃወቶ ግደ ቀሊል ኣይነበረን።
1: እታ ቀዳመይቲ ቦጠሎን ብገማግም ትመጽእ ዝነበረን ንሳ ግምገመገምገም መጺያ ነተን ኣብ ኣፍ ደገ ናይ ወደብ ዓሰብ ዓፅየን ዘለዋ ፍርጌታ ኣይትበለን ፒስታት ኣይትበለን ኩለ እንተን መራኽብ ናበይ መጺአን ሕጂ ወፂአን ብምዕራብ ብበዓል በይሉ ይመፅኦም ጥብ ዝብላ ተሓሳስባ ስለ ዘለዎን ወፂአን ዓፅአን ኣለዋት ለይቲ ከምዚአን ዝብላ ዘለዋ ሕጂ ሓንቲ ቦጠሎን መፅያ ክትኩሰለን እሞኒ ተኩሳ ንድሕሪት ከተዝልቕ ሽዑኡ ደድሕራ ክመፃ እቲ ክልተ ጉጅለ ብዙገር ተበጊሱ ዘሎ ከዓ ንወደብ ዓሰብ ከጠቅዕ ኢተሲስተም ሕጂ ኣንፈት ናይ ጅቡቲ ንምብራቕ ይኸይዱ ካብ ዙገር ሕጂ ልክዕ ከምኣ ፅቡቕቲ መፅያት ኣለና ማለት እዩ።
2: በይሉልከ ይበፅሕና ከለና ልክዕ ከምቲ መደብ ን22 ክፍሎ ጠር ቀዲምና ኢና በይሉልከ ይበፅሕና ከለና ግን ክልተ ስፓርታክያ ፍሉይ ኣሃዱ ማለት እዩ ናይ ፀላይ ስፓርታክያ ዝበሃል ፍሉይ ተዕሊም ዝወሰደ ኣሃዱ እዩ ክልተ ብርጌን ኣብ መኒሓ ትብሎ ከይበፅሕና በይሉልከ ይበፅሕና ፀንሐና ማለት እዩ ናይ ሓደ ሙሉእ ለይቲ ሙሉእ መዓልቲ ኣዳናጉና ማለት እዩ ጎልጎል ስለ ዝኾነ ኣብ መወዳእትኡ ግን ነዚ ውን ረጋጊፅናዮ 28 በይሉል ንኣቱ
0: ማዕረ ማዕረ እዚ እቲ ከም መቐፀልታ ህዝባዊ ግንባር ምስ ዝተፈላለያ ውድባት ኢትዮጵያ ዘካይዶ ዝነበረ ምድግጋፍን ብሓባር ምስራሕን በቲ ሓደ ነቲ ኣብ ውሽጢ ኢትዮጵያ ዝካየድ ዝነበረ ቃልስን ንቕድሚት ንምውንጫፍን ዛዛሚ ኩናት ንምስላጥን ድማ በቲ ካልእ ኣብ ወፍሪ ስግረዶብ ብዝለዓለ መልክዕን ዓቕምን ክሰርሕ ተረኣዩ። ተራ ህዝባዊ ግንባር ኣብ ማእከል ኢትዮጵያ ብዝለዓለ ዓቕሚ ክስርሓሉ ዝተረኣየሉ መድረኽ ተባሂሉ ክግለጽ ይከኣል።
3: ዝፀላአ ካብ ዓድኳላ ተበጊሱ ንዓድዋ ካኣቱስ ብሓደ መዓልቲ ግዜ ኣይወሰደሉን። ኣብ ገማግም ናይ ዓድዋ ከሎ እዩ ሰራዊትና ካብ ግንባር ደቀ ምሓሪ ከይዱ ኣብ ደገ ናይ ዓድዋ ኣጊትዎ።
4: ካብዚ ብምብጋስ ወያነ ነዚ ቦታ እዚ ዋላ ንኢትዮጵያ ውሽጢ ቅፅሉ እንተደለዩ ብዘይ ዝኾነ ይኹን ሓገዝ ናይ መካናይዝት ክትሕስዎ ከም ዘይክእሉ ኣፍሉጦ ነይርዎ ማለት እዩ።
5: ቅድሚ ምኻድና እቲ ሓሳብ ብላዓሊ ብምርሕነት መረዳእ ተገይሩሉ ስለ ዝነበረ ሓንቲ ቲም በሎ ወይ ጋንታ ናይ ክፍሊ ኣጥዋር ከይደ ነይራ።

0: እቲ ናብ ወፍሪ ስግረዶብ ዝተበገሰ ዓቕሚ ህዝባዊ ግንባር ብዓብኡ ናይ መካናይዝድ ኣሃዱ ምስ ኩሉ ዓቕሙ ኮማንዶን ካልኦት ውሃብቲ ደገፍን ተሰኒዩ ተበጊሱ። መበገሲኡ ኣብ ዓበት እዩ ነይሩ። እቲ ኣብ ሜዳ ኤርትራ ዝነበረ ኩነታት ኣብ እዝን ቁፅፅርን ወታደራዊ ስርዓት ኢትዮጵያ ዓብዪ ነውፂ ብምፍጣሩ በቲ ሓደ ናይ ምክልኻል ዓቕሙን መንፈሱን ስለ ዝለመሰ ድማ በቲ ኻልእ ነቲ ኣብ ግንባር ጊንዳዕን ሰሜናዊ ባሕርን ዝኸሰሩ ዓቕሚ ክመልስ እንተዘይኮይኑ ነቲ ብኢህ ወደግ ዝካየድ ዝነበረ ተበግሶ ንምዕጋት እምብዛ ኣየድሃበሉን።
1: ዕለቲ 4 ወርሒ 1/91 ልክዕ ኣብ መቐለ ኣቱ ዝብርጌት እዚ ማለት እዩ ሕጂ ኣብዚ እቲ ብርጌድ ሙሉእ ታንከኛ መድፍዕ ረሻሽ ማለት እዩ ምሳና ኣዛዚ ክፍለ ሰራዊት ሮሞዳን ጥርኒፊና ይኸይድ ማለት እዩ።
2: መደብ ምስ ፈለጥና ምስ ሓየሎም ኣብቲ ግንባር ክንውገት ተረዛዲና ነተን ኣሃዱታት ናትና ኣበይ ኣበይ ክኾና እቲ ዓዲቶም ኣብኡ ዝፀንሖና ስለ ዝፈልጥዎ በዓል ወዲ በርሀ እተን ኣሃዱታት ናይ ረሻሽ ብየን ክጠንሕ ናይ መድፍዕ ገለ እቶም ማእኸልነት በጠልዮን ናይ በርጌድ ተተባዒድና በዓል ወዲ በርሀ ዘለዎ ናይ ኮማንዶ ሓየሎም ዘለዎ ወልድያ መጢና።
0: እቲ ናብ ትግራይ ዝኣተወ ናይ ህዝባዊ ግንባር ዓቕሚ ምስ መሪሕነት ህዝባዊ ወያነ ሓርነት ትግራይ ብምርዳእ ተልእኾኡ ክፍፅም ተሓቢርዎ። እቲ ተልእኾ ምስ ናይ ግዜ ቅልጣፍን ተዓፃፃፍነትን ክሳነ ይግብኦ ብምንባሩ እቲ ናይ መከናይ ዝድኣሃዱ ዝለዓለ ትራ ክፃወት ግድን ኮይኑ ተጋደልቲ ህወሓት ህዝባዊ ግንባር ብዝነበሮ ናይ ቃልሲ ምሕዝነት ምርኩስ ብምግባር ኣቐዲሙ ኣብ ሜዳ ኤርትራ ዝተፈላለየ ስልጠናን ወታደራዊ ደገፍን ነይርዎ። ተጋደልቲ ወያነ በብግዜኡ ኣብቲ ቃልሲ ክሕግዞም ዝኽእል ወታደራዊ ስልጠናታትን ሞያዊ ትምህርትን ይወስዱ ነበሩ።

ሊ ሓሊፍና ንፋስ መውጫ ዝበሃል ቦታ ኢና ኸድና። ዕጅብ ዝቦታ እዚ እቲ ውግእ ዝዳ ብቐዱ ሕፃ ተዳልዩ ፀኒሑ እዩ ብቐዱ ሕፃ ተዳልዩ ፀኒሑ ስለያታት ናይቲ ሂወተ ግን ሕየሎምን ብዛዕባ እቲ ዝካየድ ስርሒት መግለፂታት እዮም ዝገብሩ

0: ካብ ውሽጢ ትግራይ ክሳብ ሙሉእ ሓርነት ኣዲስ ኣበባ ዝቕፅል ዝነበረ ናይ ሓባር ስራሕ ኣብ ውሽጢ ኢትዮጵያ ንማዕበላዊ ገስጋሱ ክዓግድ ዝኽእል ዓቕሚ ከምቲ ናብ ማእከል ኢትዮጵያ ዝግስግስ ዝነበረ ዓቕሚ ክኸውን ኣይተረየን። ድሕሪ ምሕራር መላእ ትግራይ ህወሓት ካልእ መልክዕ ብምሓዝን ምስ ቃልሲ ዲሞክራስያውን ሓይልታት ኣብ ውሽጢ ኢትዮጵያ ብምሕባር ኣብ ሰፊሕ ሓበራዊ ራእይ ብምስግጋር እዩ ናብ ርእሰ ከተማ ኢትዮጵያ ክቕፅል ተረእዩ። ህወሓት ኣብ ቃልሲ ህዝቢ ትግራይ ናብ ጎጃምን ጎንደርን ምንቅስቓስ እህድንን ግንባር ሓርነት ኦሮሞን ዓፈርን ካልኦት ውድባትን ብምስማር ህዝባዊ ግንባር ናይ ምትሕጋዝ መደባቱ ከስፍሖን ክሕይሎን ክኢሉ እዚ ድማ ደርግ ናይ ሓባር ጸላኢ ብምንባሩ ዝቃልሰሉ ዕላማ ተመላላ እምበር ተጻራሪ ብዘይምንባሩ እዩ። ህዝባዊ ግንባር ነቲ ቃልስቲ ኢትዮጵያን ስርሒታቶምን ከዋህድን ንዝያዳ ኣድማዕነትን ኣድላይ ኣብ ዝኾነሉ ድማ ሓበራዊ መጥቃዕቲ ክካይድ ክኢሉ ናይ ዱብትን ሽረንዳ ስላሴን ብኣብነት ዝግለጽ ክሳብቲ ናብ ኣዲስ ኣበባ ዝኣተወ ሓይሊ ቀላሲ ተራ ነይርዎ። ኣብ እስትራቴጂ ኩናት ኣብ መሪሕነት ውግእ ኣብ ኣበርክቶ መከናይ ዝደኣሃዱ ኣብ ኮማንዶን ካልእን ዓብዪ ተራ ተጻዊት እዩ።
1: እቲ ምብጋት ዝበልናዮ ምብጋት መጥቃዕቲ ጅማር ምስ ተባህለ እቲ ቀዳማይ ክነበሎ ዝግባአና እዚ ኣብ ጎጃም ዘሎ ግንባር ሒዙ ዘሎ ኣጥዋር ታንክታትን መዛፍዕን ረሻሻትን ድልድል ዝበለ ገይሩ ዘሎ ንሱ ቀዳማይ ንሱ እንተፍሪትና ካብኡ ንድሕሪት ጠጋም ክህልወና ከም ዘይኽእል ኣብኡ ኢና ኣቲና ማለት እዩ።
2: ሕጂ ሓደ እቲ ዕላማ ናይቲ ውግእ ነቲ ንቤገ ምድርን ጎጃምን ንኸይሰጉሩ ሓኒቑ ሒዝዎም ዘሎ ሰራዊት ንዕኡ ንድምሳስ እዩ። ሕጂ እዚ ሰራዊት እዚ ቀንዲ ሒዝዎ ዘሎ ቦታታት ካብ ባህረ ዳር ውፅእ ኢልካ ሃምሲት ዝተባህለት ቀንዲ ቦታ ንዓ እዩ ከም እስትራቴጂ ከም ስታይ ሒዝዋ ሳ ንዝኾነ ይኹን ባህር ዳር ንኸይተኣቱት መስመር ናይ ጎንደርን ባህር ዳርን ፅርግያ ኣብኡ ሓኒቑ ሒዝዎ ኣሎ። ካልኣይ ወረታ ካብ ሃምሲት ቁርብ ሕሊፍ ኢልካ ወረታ ትበሃል ልክ ኣታ ፅርግያ ንጎንደር ትፈልን ንባህር ዳር ትኸይደን ኣብኣ እውን ሓያል ድፋዕ ኣዳልዩ ኣሎ። ካሊእ ንጎንደር ከይተኣቱ እውን ኣብ ኣዲስ ዘመን ዝበሃልን ኣብ በዓል ኣዘዞ ዝበሃልን እዚ እውን ሓያል ሰራዊትን ሓያል ድፍዓትን ኣዳልዩ።

0: እቲ ናይ ማእከል ኢትዮጵያ ገስጋሲ እስትራቴጂካዊ መጥቃዕቲ በብገጻቱ ዝተኸፋፈለ እዩ ነይሩ። ኣብቲ ቀዳማይ ምዕራፍ ካብ ደብረ ታቦር፣ ወረታ፣ ሃሙሴት፣ ባህር ዳር፣ ጓሃፅዮን፣ ደጀን፣ ደብረ ማርቆስን ብኣጠቓላሊ ጎጃም ንምሓዝ ተበጊሱ። እቲ ነቲ ስርሒት ክፍፅም ዝተመዘዘ ናይ እህወደግ ሓይሊ ምስቲ ኣገዳስን ወሳንን ግደ ዝነበሮ መካናይዝድን ኮማንዶን ህዝባዊ ግንባር ብምውሃድ ነቲ መደብ ንምዕዋት ጸላዊ መጥቃዕቲ ከፊቶም።
1: ወረታ ካብተን ቀዳሞት ብፀጋም ገላድዮስን ኣርቢ ገበያን ክድምሰሳ ከለዋ ብየማን ከዓ ሓንቲ ዋጀ ትበሃል ወረታ ግን መድምሰሳ ብያቶም ማለት እዩ። ዞም የማእትዮማ ኣየኮነትን ኣይተኸኣለን ከምኡ ስለ ዝኾነ ከዓ ታንከኛ ናሕና ተጠውዮም ሓሊፎም ኣኸይዶም።
0: ተራ ህዝባዊ ግንባር ኣብዚ መዳይ እዚ ታንከኛታት፣ መድፍዐኛታት፣ ፀረ ነፈርቲ፣ ፅገና ታንክን ጋራጅን ነቲ መደብ ኣብ ምዕዋቱ ብግዜ ቅልጣፈን ልክዕነት ተኽስን ዕዙዝ ኣበርክቶ ነይርዎ።
1: ታንክታትና ኣንፈተን ቀይርና ጠውይና ብታንክታት ሃጂምና ነተናኡን ዝነበራ ታንክታት ገሊአን ተቐፂለን ገሊአን ተማሪኸን እታ ቦታ ሓራ ነውፃ ማለት እዩ።
0: እቲ ካልኣይ ገጽ ወፍሪ ስግረዶብ ብወፍሪ ቴድሮስ ዝፍለጥ ካብ ወለጋ ክሳብ ፍንጫን ከባቢኡን ዝሽፍን ነበረ።
1: እቲ ብሓየቅ ዝኣተወ ሕጂ ባህላ ሓየቅ 130 ጌራ ነርና እሱ እውን ብሰሜን ኣጥቂዑ ንደሴ ኣትዩ ማለት እዩ። ካሊእ እቲ ብደቡብ ዝኸደ ምሸነ ክጉጉፍ ከዓ ብኡ ኣጥቂዑ ከዓ ንደሴ ሕጂ ኣብቲ ግንባር ዝነበረ ጸላኢ ዳርጋ ሙሉእ ብሙሉእ ተደምሲሱ ሕጂ ዳርጋቲ ወፍሪ ዋልልኝሲ እቲ ዝበዝሕ ሰራዊት ኣብ ቅድሚት ዓጊቱ ዝነበረ ኣብኡ ይድምሰስ ማለት እዩ።
0: እቲ ኣብ ወፍሪ ደንከል ዝካየድ ዝነበረ መጥቃዕትን እቲ ኣብ ግንባር ደቀ መሓረ ዝነበረ ኩነታትን ምዝ ወፍሪ እዚ ምዝማድን ምትእሳርን ስለ ዝነበሮ ነቲ መደብ ኣብ ምዕዋት ዕዙዝ ተራ ነበሮ። ኣብዚ ወፍሪ እዚ ተራ መካናይዝድ ኣሃዱ ህዝባዊ ግንባር ፍሉይነት ዝሕዚ ነይሩ።
2: እዚ ምስ በለጥና ምስ ሓየሎም ኣብቲ ግንባር ክንውገት ተራዛዜና ነተን ኣሃዱታት ናትና ኣበይ ኣበይ ክኾና እቲ ዓዲቶም ኣብኡ ዝፀንሖና ስለ ዝፈልጥዎ በዓል ወዲ በርሀ እተን ኣህዱታት ናይ ረሻሽ ብየን ክጠንሕ ናይ መጥፍያ ገለ እቶም ማእኸልነት በጠልዮን ናይ በርጌድ ተተባዒድና በዓል ወዲ በርሀ ዘለዎ ናይ ኮማንዶ ሓየሎም ዘለዎ ወልድያ መጢና
1: እቲ ብደቡብ ዝኸደ ምሸነ ክጉጉፍ ከዓ ብኡ ኣጥቂዑ ከዓ ንሴ ሕጂ ኣብቲ ግንባር ዝነበረ ጸላኢ ዳርጋ ሙሉእ ብሙሉእ ተደምሲሱ እጂ ዳርጋቲ ወፍሪ ዋልልኝሲ እቲ ዝበዝሕ ሰራዊት ኣብ ቅድሚት ዓጊቱ ዝነበረ ኣብኡ ይድምሰስ ማለት እዩ።
0: እቲ ብወፍሪ ዋልልኝ ዝተኻየደ መጥቃዕቲ ሰፊሕ ከባቢታት ኢትዮጵያ ዝሽፍን እዩ ዝነበረ። እዚ እቲ ካብ ሰሜን ሸዋ ክሳብ ኣዲስ ኣበባ ዝቐጸለን ካብ ደሴ ክሳብ ደብረ ሲና፣ ጫፍ ኮምቦልቻ፣ ሚለ፣ ተንዳሆ፣ ጎዋኒ፣ ኣስሓይታ፣ መተሃራ፣ ናዝሬት፣ ደብረ ዘይት፣ ጓሃፅዮን ክሳብ ኣዲስ ኣበባት እዩ። ኣብዚ ወፍሪ ስግረዶብ እዚ እቲ ናይ ሓባር ጸላኢ ብምእላይ ኣብ ውሽጢ ኢትዮጵያ ዲሞክራሲያዊ ስርዓት ንምትካል ዓብዪ ኣስተዋጽኦ ተገይሩ።
1: ዕለት 27 ንኣዲስ ኣበባ ክንኣቱ ተወሲኑ ስለ ዘሎ ክንኣቱ ይናብሉና ፅቡቅ ኩሉ ምድላዋትና ወዲእና 11 ታንክ ኣዳሊና ብሰለስተ ኣንፈት ክንኣቱ ሰለስተ ታንክ ዝሓዛ ንቦሌ መዕርፎ ነፈርቲ ሓደ ጉጅለ 4 ታንክ ሓደ ጉጅለ 4 ታንክ ጌርና ከዓ ብዝተፈላለየ ኣንፈት ናብቲ ቤተ መንግስቲ ከም ዝኣቱ እዚ ሓደ ሓይሊ ገዲፍናዮ ዝነበርና ኣብ ኒው ኣብ በዓል ኣምቦ እሱ እውን ብኡ ገይሩ ብወሊሶ ገይሩ 5 ታንክ ሒዙ ይኣቱ ማለት እዩ። ሕጂ ቦሌ ኣትዮም ሕጂ ኣብቲ ቤተ መንግስቲ ኣብ ቤተ መንግስቲ ክሳብ 56 ገለ ዝኾና ታንክታት ነይረን እንጂ ኣብኡ እንዳኣተና ከለና ኣብቲ ኣፍ ደገ ገለ ታንክታት ነይረን ክትኩሳ ፈቲነን ነይረን። ሕጂ ወገና እውን ተኽሲ ምስ ገበርና ሓደ 3-4 ታንክታት ምስተቓፀላ ቦምባ ሰዲዶም እውን ናብቲ ውስጢ ቤተ መንግስቲ ምሰጠው ኣብኡ ኤምዳ ስለ ዝነበረ ተቓፂሉ። ስለዚ ኣብ ኣዲስ ኣበባ ብዙሕ ዝተኸየደ ውግእ ኣይነበረን።

0: መጥቃዕቲ ሰንዓፈ ሓደ ካብቲ ባብሓርነት ዘበሰረ መጥቃዕቲ እዩ። እዚ ብምውሃድ መካናይዝድን ኣጋርን ምስልቲ ሃንደበትነትን ብምክያዱ ንዓቕሚ ጸላኢ ክሳብ ድግሳ ዝደፍእ ኮይኑ ይቐጺሉ። ሰራዊት ወታደራዊ ስርዓት ኣብ ከባቢ ድግሳ ዝተዓጻጸፈ ዓቕሚ ነይርዎ። እቲ ኣብ ድግሳ ዝዓገተ ዓቕሚ 6 ብሪጌድ ኣጋርን ሓደ ፍሉይ ናይ ኮማንዶ ብሪጌድን ምስተፈለየ ኣጽዋርን ዝዓጠቐ እዩ።
1: መዛብ ከዓ ምግንባር ብደቡብ እዩ ክጅመረ ምስተባህለ ንሕና ምድላዋትና ንገብር ማለት እዩ።
2: ኣብ መጀመርያ እቲ ካብ ግንባር ደቀ ማዕረ ክንቀሳቀሱ ዝተበገሰ ኣህዱታት ናይ ካብ ክፍለ ሰራዊት 70 እዩ። ከምኡ ከዓ ናና ናይ ብርጌድ 73 ሜካ ናይ ዝ ኣሃድ እዩ ንሰንዓፈ ክኸይድ ሓበሬታ ተዋሂቡ
3: መበገሲ ፋፂና ወሲድና ክንወፅ ብክንደይ ክነጥቀሲ ኣየፀገመና ልዕሊ ኩሉ ልዕሊ ኩሉ ዓዲ ቀይሕ እንድሕር ሒዝና ሩባ ሓዳስ መንገዲ ከፊትና ምስ ግንባር ግንዳዕ ኹን ምስ ባፅዕ ቀጥታ ወርክብ ስለ እንትኸውን ሓደ ካብቲ መሰረታዊ ዕላማዊ ንዚ እዩ ነይሩ።
4: በዚ ምስ ህዝብና ተሓባበርና ሰራዊት ብምህልኡ ምስ ህዝብና ተሓባበረ ኩሉ ዘድልዮ ነገራት ክጥቀም ድሕሪ ምፅናሕ ሩባ ሓዳስ እውን ኦረዲ ተጀሚሩ ስለ ዝነበረ ክሳብ ኣብቲ ዝተፀርገሉ ቦታ ኣብኡ መካይን እናራገፋ ክመላለሳ ጀሚረን ካብቲ ዝተራገፈሉ ቦታ ከዓኒ ህዝቢ በግማል እናገበረ ዓዲ ቀይሕ ክደይቦ ጀሚሩ እቲ ውግእ ከምዚ ኢሉ ንመንካት ብሎ ገፅና ከደ ሰገነይቲ ምስሓዝና እቲ ኩነታት እውን ፀላእውንቲ ኩነታት ስለ ዝፈለጦ እቲ ስፍሓት ናይቲ ኣተሓሕዛና ገፊሕ ነይሩ።

0: ሰውሩ ኤርትራ ሲ በዓሉ ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስላ ክፍለ ዘበን እዩ
1: ዓወት ናይ ናትነት ብቐሊሉ ዝመጠ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣረኣያ ብህዝቢ ምባል ማለት እዩ
3: ህዝቢ ሲ ጠበንጃ ዝኣሓደረ ወተሃደር እዩ
4: ስንቁ ንህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታሃብ ብህዝቢ ዓመድ ኣዳ መለብስ
5: ተራ ናይ ህዝቢ ክትገልፆ ኹምን ከቢድ እዩ ኣቃላት ሓፅረካ እዩ
6: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢኡ ምስቲ ተጋዳላይ ኮእዩ ተሰሊፉ መስዋዕትነት ኮ
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደድሕ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ኣብፅሖም ኳ ንስኻ ከዓ ነፍኦም ከምኡ ዳብዛ
9: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዩ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

እትረሳትረ ሃላ ቆብላ ተባይ ግሱይ ሓፂኒ ከርዑ ወተዲድ ይዓጅቡ ሳብቱማላይና ሱርቱ ኣምዒቱ ሓሪላ ቀብል ፋርስ ውመሊቱ ሕርባያሳቀራ ይትሓከም ቤላ ፋርስ ወት ፋርሶታ ጠበጣባ ትነብር ለሞቲ ፈርሃት ለምረገንድል ኣድለ ዘመተት ይሰክብ ወይ ቀስል ጥለቅ ወቐናብል ከም ሰልዝላም ዘልም እብቶምት በርዓ ኸድራ ግልጣቕብል ንሕርባ ያሳቕራ ንሕርባ ያሳቕራ ይትሓክም ቤላ

ረቡ ሓቆ ገና ደላ እትጋድ ሞታት ወድብር ዘማች ኣትጋዓረ ኣያሃላ ደርጊ ድሽል ኣትፈረረ ከረት ጸግባ ምኑ እትክላካን ተርፋ እትብር ሰንሒት ልሽድ ወሳሕ ልብ ግዲዳ ምሕርባ ያሳቕረ ምሕርባ ያሳቕረ ይትሓክም ቤላ ፋርስ ወትፋር ሶታት ቀባት ቀባት ነብር ለሞት ይፈርሃት ለምረገንድል ዓዱለዘ መተት ይሰክብ ወይ ቀስን ጥለቅ ወቐናብል ከምሰር ዝላም ዘልም እብዶ ምትበርዓ ኸድራግል ታቕብል ምሕርባ የሳቕረ ምሕርባ የሳቕረ ይትሐከም ቤላ እደዛይደትናይና

ገና ደላ እትጋድሞታት ወድብር ዘማች ኣትጋዕራ ኣያሃላ ደርጊ ድሽል ኣትከረራ ከረት ጸግባ ምኑ እትክል ኣካን ተርፋ እትብር ሰንሒት ልሽድ ወሳሕ ልብዲዳ ምሕርባ የሳቕራ ምሕርባ የሳቕራ ይትሓከም ቤላ ፋርስ ወትባር ሰታት ቀመጥቃባት ንብር ለሞት ይፈርሃ እትለምረገንድል ዓዲለ ዘመተት ይሰክቦ ይቀስል ጥለክ ወቐናብል ከምሰር ዝላም ዘልም እብደሙትባርዓ ኸድራግል ታቕብል ምሕርባ የሳቕራ ምሕርባ የሳቕራ ይትሓከም ቤላ።

0: ቅንያት ቅንያት ሓጎሱን ናፍቆትን እዩ። እዚ ቅንያት ዝኽርን መብፅዓን ብሓባር ዝእንገድሉ ድግስ እንካይደሉ ቅንያት እዩ። እወ ብደምላ ረሃፅናን ናፅነትናን ልእላውነትናን ሃገርና ዘረጋገፅናሉ ድሙቕ ቅንያት ንሕናን ዕላማናን ብምባል ኣንጻር ሓያለን ገጢምና ኣብ ህዝብና ሰፊሕን ኣድማዕን ወፍሪ ብምክያድ ነቲ ዘይከማና ብናይ ደገ ሓይልታት ተደጊፉ ክድምስሰና ዝመፅእ ሓይሊ ኣላሽ ኣቢልና ኣብ 24 ጉንበት 1991 ድማ ብቕልፅምና ናፅነትና ተጓናፂፍና። እዚ ድማ ሳሊ ሓያልን ቁኑዕን መሪሕነትናን ፅንዓት ህዝብናን እዩ። ኣብ ጉዕዞ ቃልሲ ህዝቢ ኤርትራ ንናፅነትና ኩን ዝገበሩ ብዙሓት መትከላት ነይሮም እዮም። እቲ መሰረታዊ ክበሃል ዝከኣል ግና መትከል ርእሶ ምርኮሳ እዩ።
1: ሕጂ ርእሶ ምርኮሳ ክንብል ከለና ሓንቲ ሃገር ነቲ ዘድልያ መሰረታዊ ነገር ብዘለዋ ውሽጣዊ ዓቕሚ ካብ ተፀባይነት ነፃ ብምዃን ዘለዋ ዓቕሚ ተጠቒማ ነቲ ልምዓታዊ መደባታ ክተሰላስል ከላ እዚ እቲ ርእሶ ምርኮሳ ንብሎ።
2: ቀንዲ ትርጉም ስርስኻ ምኽኣል እንዲ ሕጂ ካብ ተፀጋዓነት ካብ ተፀባይነት ካብ ኩሉ ነገር ባዕልኻ ሓርኮት ኮትልካ ፅዒርካ ነብስኻ ምቕያር ማለት እዩ። ተባራሓትነት ኩሉ ነገር ነብስኻ ምቕያር ማለት እዩ። እዚ ከዓ ኣብ ኩሉ መዳይ ማለት እዩ። ኣብ ፖለቲካዊ መዳይ ወላ ኣብ ቁጠባ መዳይ ወላ ወታደራዊ መዳይ ወላ ማሕበራዊ መዳይ ኣብ ኩሉ መዳይ ርእስኻ ምኽኣል እዩ።
0: ንሎም እምበኣር ርእሶ ምርኮሳ ቅድምን ድሕርን ቃልሲ ህዝቢ ኤርትራ እንታይ ኣበርክቶ ከም ዝነበሮ ዝደስስ መደብ ሒዝናልኩም መጺና ኣለና። ሰናይ ምክትታል።
3: ንህዝቢ እንድሕር ኣሚንካ ኣብ ህዝቢ እንተ ተመርኪዝ ከዓ መሪሕ ውድብ ህዝባዊ ጉንባር ኣብ ዝዓወት ዘብፅሐኮ ኣብ ህዝቢ ተኣማሚኑ ርእሰ ምርኮሳ ናይ ህዝቢ ህዝቢ እንተ ዓጢቕካ እንቂሕኻ ወዲብካ ኣብቲ ድለ ክብፅሐካ ኣልዩ። ስለዚ ኣብ ህዝቢ ተኣማሚንካ ትሰርሖ ስራሕ ኩሉ ግዜ ዓወት እዩ። እዚ ሕጂ ጥሪት ከም ዋንአን እዩ ዝበሃል ኣዘራርባ ኣሎ። ስለዚ ህዝባዊ ጉንባር ተቐንዲ መዓወት እዩ ኣብ ህዝቢ ርእሶ ምርኮሳ ገይሩ እዩ። ኣብ ህዝቢ ስለ ተመርኮሰ 30 ዓመት ጨቀቂሉን እዛ ብርሃ ዘ ኣምፅዋ። ስለዚ መሰረት ናይቲ መበገሲ ናይ ውድብ ህዝባዊ ጉንባር ኣብ ህዝቢ ስለ ተመርኮሰ ኣብ ህዝቢ ስለ ዝኣመነ እዩ። ስለዚ ሓንቲ ሃገር ከዓ ብዘይ ናይ ህዝቢ ንህዝቢ ከየመንካ ዝግበር ነገር ኣሎ። ምናልባት ኣብ ካልእ ዓለም እቲ መንግስቲ ናይቲ ህዝቢ ይኣሊ ይኮን፣ ኣባና ግን እቲ ህዝቢ ናይቲ መንግስቲ ዝኣሊ። ስለዚ ብሉፅ ዝኾነ ናይ ርእሰ ምርኮሳ ባህሊ ኣለና ክንብል ንኽእል።
1: ኣብ ሕብረተሰብና ሲ ሓደ ሰብ ሓዳር ክወፁ ከሎ የምስልዎ ወፈራ ገይሮም ገዝኡ ሰርሕሉ ዘድልዮ ነገራት ቀራርብሉ እዚ ንገዛእ ርእሱ እቲ ማእቶት ገይሮም ዝሰርሕዎ ርእስኻ ንምኽኣል ነቲ ሰብ ርእሱ ክኢሉ ሓዳሩ ክጅምር ካብዚ ጅምርቲ ባህልና እዩቲ መበገስ ወላቲ ናይ ሶራ ኣብኡ ተኣቲኻ ሕጂ ኣብ ሶራ ንሕና በይና ኢና ተዓዊትና ማንም ዝሓገዘና የለን ብደገ ይኹን ብካልእ ብጀካ ኣብ ውሽጢ ህዝብና ተኣማሚና ኢና ክስታይ ገርና ኣብ ውሽጢ ህዝብና ተኣማሚና በይና ኣንጻር ሓያላት ገጢምና ዝሰዓርና ኢና ማለት እየ እዚ ካበይ እዩ ተበጊሱ ተልና መሰረቱ ካብቲ ባህልናይ ድሒሩ ከዓ ኣብኡ ዘማዕበልናዮ በይና ኣንጻር ፀላእይ ክንቃለስ እንታይ ክንገብር ኣለና ኣብ ርእስና ክንምርኮስ ኣለና ተፀባይነት ኣወጊድካ ከምኡ ተሓሳስባ ሒዝካ እንዳሕር ተቃሊስካ ኩሉ ኢኻ በዕልኻ ፈጠራውነት ገለ ክብሉ ፀኒሖም ነይሮም በዓል ወርጃምቦ ኣብኡ ተመርኪስና ኢና በይና ኣንጻር ሓያላት ተዓዊትና
4: ንህወትካ ክትቅይር ኢልካ ትገብሮ ነገር እንተ ዳኣ ተበጊስካ ርእሰ ምርኮሳ እዩ። እታ ዝቐለለት ካብ ዝቐለለት ኢኻ ክትብገስ ትኽእል።
0: ህዝባዊ ግንባር ካብ ህዝቢ ተፈጢሩ ንህዝቢ ዘገልግል ውድብ እዩ። ስለ ዝኾነ ድማ ኣብ ህዝብን ሰራዊትን ኣድማዕ ወፍሪ ብምክያድ ኣብ መዳይ ርእሰ ምርኮሳ ገዚፍ ለውጢ ከርኢ ክኢሉን ኣብ መዓልታዊ ንጥፈታት ዝጥቀመሎም ብዙሓት ዕውታት ወፍርታት ኣሰላሲሉን እዩ።
5: ህዝባዊ ግንባር ነሰርዓስ ክጅምሮ ከሎ ብን ንጀምር ንኩሉ ኣካል ሕብረተሰብ ዘብል ሃገራዊ ዲሞክራሲያዊ ቃልሲ ከም ዝኸውን ገይሩ ንኩሉ ዓይነት ሕብረተሰብ ከም ዝውክል ኣብ ሞያታት እውን በቲ ዝነበረና ፀገም በቲ ናይ ደገ ተቐበልነት ምስኣን ፀላ ሕፅረታት እኳ ተነበረና ንኩሉ ሞያ ኣብነት ሕጂ ኣብ ዝጠቕሶ ነብሩ ሓኪም ትረክብ ናይ ሶቤት ዝተማህረ ናይ ዝተፈላለየ ነገር ኣብ ኩሉ ሕብረተሰብ ይውሕድን ይበዝዕን ነይሩ። እዚ ከዓ ሕጂ ንዓለም ዋላ ከጅመር ከሎ ብውልድኡ ነቲ ግንባር ንምቁፅ ተበጊሱ ንኣምነት ዋላ ውፅእ ኢልና ተነጊ ቢልና ኣብ ኣፍሪካ ቀልጢፈን ምዕረባውያን

0: ጎያያና ሕማቅ ኣብነት ናይ ፅቡቕ ኢለና ዝገልፃና በዓል ፈረንሳ እንግሊዝ ምክንያቱ ፈረንሲ 26 ሃገራት ኣብ ኣፍሪቃ ትገዝእ ነራ እንግሊዝ ካ 15 ትገዝእ ነራ ሕጂ ኣካይዳና ናይ ርእስኻ ምክኣል እንድሕር ኮይኑ ብዜጋታትካ መፍራይ ዝኮይኑ እሳተንተን ሃገራት ከምኡ ይኮናን ናመንስ ሓንቲ ሃገር ከም ጫት ተወሲዳ ኣነ 500ታዊት ናይ ፀጋታታ እያ እታ ሃገር ትወዞ ኣባና ከምኡ ይኮነን ኣብ በዓል ቡሻ እዚ ናይ ፖታሽ ኣዝመራ ማይኒን ዝመፅ ዘሎ ኣብ ሰዓት እዚ 18 ዓበይቲ ትካላት ናይ ዕደና ትካላት ኣነ ዝፈልጠን ብውልቀይ ኣለዋኒ 2-3 ካልካል እዚ ብምሉእ በዞም ተማሃሮ ማይኖ ፍሒ ናይ ኮሌጃ ትካየድ ስለ ዘሎ እዚ ንዓለም ተፃብኦ እቲ ፀጋታት ናይ ኣፍሪካ 600ታዊት ዘሎ ኣብ ኣፍሪካ ፀጋ እተን ምዕራባውያን ክረኽቦኦ ስለዚ ክእላ ሕጂ ነዚ ሃገር እዚኣ ክንቆፂ ኣለና ናይ ብሓቂ እኮ ክመፅእ ከሎ ኤርትራውያን ኮይና ናሰጊድና እምበር ንሓንቲ ውልዶ ምስእ ከይበለስ ብእገዳን ገላን ክትገብራ ከላ ከምዚ ተክሊ ክትበቅል ከላ ምዕናው ማለት ከ ክንጠፍእ ኮ ንክእል ነርና ግን ሳርቫይቭ ጌርና እዚ ክገልፅዎ ፀንሑ ከዓ እዩ ቀንዲ ምክንያት
1: ቃልሲ ህዝቢ ኤርትራሲ በይኑ ብዘይሓገዝ ብዘይ ናይ ደጋ ሓገዝ ዝተዓወት እዩ ስለዚ ኣብዚ ኣብ ርእስና ተመርኪስና ኣብ ኩሉ መድያት ንኣብነት ኣፅዋር ኣይንበረናን መስዋእቲ ከፊ ኢልና ኣፅዋር መንዚዕና ብጥይቱ ብብረቱ ካብኡ እንዳመንዛዕና ንዋግኦ ነርና ማለት እዩ ብብረቱ ብናቱ እሱ ክንገብር ኣለና ማለት እየ ካልእ ምንጪ ስለ ዘይነበረ ስለዚ እዚ እውን ሓደ ካብኡ ተመርኪስና ንገብሮ
2: ሻድሻይ ወራር ን2ልተ ዓመት መመላእታ እዩ ተጠጂኡ እቲ ብስም ማንፌስቶ ስመራ ዝምልከት ማለት እዩ ኣብዚ ዓለም ኣንጻርና ዝኾነ ትሉ እዩ ሳላ ርእሰ ምርኮሳና ግን ነቲ ዝመፀ ወራር ክምድሆ ክኢልና ንኣብነት ቀመማዊ ጋዝ ድርበ ምዃኑ ምስተነግረ እተይ ዝመፅእ ማስኬራ ካብ ሃገረ ኖርዌይ ነይሩ መድሃኒት ከዓ ትሮፒን ዝበሃል ነይሩ ኩሉ ተጋዳላይ ከም ዝፈልጦን ከም ዝመልኮ እንተገይሩ እንታይ ኢና ክንገብር ዘለና ግን ንሕና ኣብቲ ርእሶ ምርኮሳት ኣመልክትና ፍሓም ኣዳሊና ጨርቂ ኣዳሊና ክሪስታል ዝበሃል ማዕድን ኣሎ ንዑ ፀሪብና ኣብ ሬድዮ ገለ ጥቀምሉ እዮም ንዑ ፀሪብና ጨርቂ ጌርና ሰፊና ኦኬ ኣሎ ከም ዝኸውን እቲ ኮበርታ ተዋሃበና ከዓ ናይ ቆቢዕ ጌርናዮ ማለት እዩ ስለዚ ሕጂ ነቲ ዝመፅእ ዕርበታዊ ፈተነ እኹል ምዳዋት ብርእሰ ምርኮሳ ጌርና ኣለና ማለት እዩ
3: ሰውራዊ ሓይሊ ህዝባዊ ግንባር ዘይከም ካልኦ ስርዓታት ካብ ዝኾነ ናይ ደጊ ሓይሊ ከይተፀበየ ንጸላኢ ብጥይቱ ብብረቱ ብንብረቱ ዝብል ጭርሖ ብምኽታል ብውሽጣዊ ዓቕሙ ነብሲ ክኢሉ ተንቀሳቒሲ እዩ
4: ህዝባዊ ግንባር ሲ ርእሰ ምርኮሳ ክብል ከሎ ስቕኢሉ ይኮነን መጀመርታ ንቕሓት እዩ ፈጢሩ ንቕሓት ምስ ፈጠረ ውደባ መፂ ማለት እዩ ውደባ ምስ መፀ ከዓ ምዕጣቕ መፂ እዩ ምዕጣቕ ምፅመፀ ሰባት ኢኻ ትዕጥቕ ሰባት ምስ ዕጥቕካ ሓደ ካልቸር ክትፈጥረሎም ኣለካ እዞም ሰባት እዚኣቶም ካብ ዝተፈላለዩ ብሄራትን ካብ ዝተፈላለዩ ቋንቋታትን እዮም መፅኦም ስለዚ ሓደ ባህሊ ክነጥር ኣለና ሓደ ባህሊ ከዓ ኣጥሪና ንዚ ሓደ ባህሊ ንምጥራይ ዝተካየደ ቃልሲ መዓት ሃልጎፅጎፅን መዓት ምልሕሓፅን እዩ ነይሩ እዚ ሕጂ ብነቐፌታ ነብሰ ነቐፌታ እናተኣረመሽዑ ኩሉ ሰብ ኣብ ሓደ ባህሊ መፅ እዩ ስለዚ እቲ ርእሶ መርኮሳ ዝብል ባህሊ ኣጥሪና እዩ ማለት እዩ ብቐሊሉ ንኣብነት ባህሊ ክንገብር ከለና ሕብርታት ንስእል ሕብሪ ኣይትረክብ ኒኻ ኣቁፅልቲ እናቐጥቀጡ በዓል ዮሴፍ ገብርኤል ዝበሃሉ ነይሮም ኣቁፅልቲ እናቐጥቀጥና ካብ ቀይሕ መሬት ካብ ገለ ነገርና እቲ ባህሊ ይካየድ ነይሩ ኣብ ግዜ ኩናት ኣጋር ሓካይም ስለ ዝነበርና መስበርቲ ክጋጥመና ከሎ ብሒሖት ሒሖት ኣምፅኢኻ ስፕሊንቲ ክትረክብ ኣይትኽእል ኒኻ እጂ ካብዚ እቲ ርእሶ ምርኮሳ ድብገስ ሒሖት ኣሲርና ብሒሖት ጌርና ደጊፍና ንሰዱም ነርና ባሬላ ክስእን ከለኻ ገረብ ቆሪፅካ ክሻ ኣብ ክሻ እቲና ብኹም ጌርና ብነፀላ ነታ ነፀላ ከምዚ ጌርካ ሓደሓደ ግዜ ከዓ ነቶም ውጋኣት ከዓኒ ናብ ሕክምና ተብፅሖም ነርካ ሕጂ ኩሉ እንታይ እዚ ኣብ ርእሶ ምርኮሳ ዝተመርኮሰ ስራሕ እዩ እዚ ኩሉ ጎቦታት እዚ ኩሉ በፍራዛን ብሰንኩን እናተቐደደ እዩ ዝቕደድ ነ ስለዚ ርእሶ ምርኮሳ ሲ ካብ መጀመርታ ህዝባዊ ግንባር ገድሊ ክፈጥር ከሎ ዝፈጠሮ ንቕሓት እዩ ሕጂ ካብቲ ንቕሓት ተበጊሱ እቲ ርእሶ ምርኮሳ ከዓኒ ሓደ ፒላር ኮይኑ ከዓ ብደረጃ ሃገር ከዓ ሓደ ካብ መትከላት ናይ ህዝባዊ ግንባር ስለ ዝኾነ ከዓ ኣብዚ ሕጂ በፂሕና ድና ማለት እዩ
5: ኣብ ሂወት ገድልና ኩሉ ክትሪኦ ከለካ ናይ ብሓቂ ርእሶ ምርኮሳ ተሰይሩ ዝመፀ እዩ ንኣብነት እዞም ብፆት ኩሎም ጠቂቶም ወንድዮም ጋለለ ግን ክጠቅስ ከዓኒ ሕጂ ንኣብነት ዕርቃን ክዳን ነይሩና እዚ ዕርቃን ክዳን ሕጂ ገለገለ ብቶሚን ዝኣጭረቕቲ ፃዕዳ ስለ ዝኾነ ሓቕ ወይ ባስርን ጌርካ ተስትዮ መሰስተኸይ ብናዊ ዓይነት ሕብሪ ይድሕስ ሕጂ ንሱ

0: ሰፊኻ ትክደኖ ቴንዳ ናይ ፀላኢ ነይሮ ካብ ፀላኢ ዝመፀ ቴንዳ ቀዳዲድና እውን ስረ ንቕርቦ ስለዚ እዚታትን ካብዚ ሓደ ነፍስኻ ምኽኣል ዝበሃል ሕቶ እዩ ካልእ ወፍሪ ናይ ፀላኢ ክኾን ናይ ፀላኢ ጫማታት ነምፆ እቲ ጫማ ቀዳዲድና ዕጥቅና ብስሊት ጓል ብስክሊት ገለምል ዕጥቅና ካብ ናይ ፀላኢ ጫማታት ኢና ንጥቀሞ ስለዚ ዋላ እቲ ነፀላ ዝበሃል ንባዕላ እታ ነፀላ እውን ብዙሕ ቁም ነገር ነይርዋ ኣባና እታ ነፀላ ሕጂ ነፀላ መክደኒትና ጥራይ ክትመፅእ ከላ ፃዕርያ ትመፅእ ሓቅ ተስትያ ሓደ ወታደራዊ ልብሲ ተልብሳ መሰልበስካ እዚኣ ሕጂ መፅለሊትካ ትኸውን መክደኒትካ ንቁሪ ትኸውን መግነዚትካ ትኸውን መጠምጠም ንቁልስልካ ትኸውን ባሬላ ከምዝክሎ ፅንሕ ንባሬላኻ ትጥቀመላ ስለዚ እታ ነፀላኻ ንኩሉ ነገር እያ ንዓና ወሳኒት ነገር እያ ስለዚ እዚ ኩሉ ክጠቕሶ ፅንሕ ከዓ ሓደ ካብቲ ርእሱ መርኮሳ ኢና ንጠቕሶ ኣብቲ ገድልና ሓደ እዩ ዝብል
1: ተጋዳላይ ህዝባዊ ግንባር ካብ ንቡር ወፃኢ ዘይብላዕ በሊዑ ዘይስገር ሰገረ ንዘይንቡር ከም ንቡር ወሲዱ ምስ እንስሳታት ዝተመሓዘወ ንስለመሰሉ ክብል ኩሉ ዝፀወረ ሕልፊ ኣበርኪቱ ሕልፊ ዘይተፀበየ ውፍይ ጅግና እዩ ተጋዳላይ ህዝባዊ ግንባር
2: ያ ርእሰ ምርኮሳ ካብ ታዕሊም ኢና ተማሂርና እያ ታዕሊም ቅድሜና ዝፀንሓ ረጅቤቶ ቀዲድካ ከም ዝግበር ምሂረናና እተን ቅድሜና ኣብቲ ታዕሊም ዝነበረ ረጅቤቶ እሳ ተማሂርና መፂና ኣብ ሓይልታት መስኣተና ከዓ ቴንዳ ከምዛ ክትበሃል ፅንሐት ሩታ ትብላ ፅንሐት ቴንዳ ቀዲዶም ይህቡና ሰፊና 8 ኣነ ዝከረኒ ግዜ ሓምሻይ ወራር ዝነበረሉ ግዜ 8 ኣዋልድ ነርና ናይ ጋንታና ገሊኡ ከይወዳእና ከይንሓድር ብፀሓይ ወርሒ መርፍእ ንእቱ ነርና ብፀሓይ ወርሒ ሲ ንሰፍር ነርና ብዘይግምግና ሓቀኛ እንታይ ሽሙ ስለዚ እቲ ርእሰ ምርኮሳ ካብኡ ዘምፃእናዮ ዋላ ምስ ወለድና ከማ ንደቅና ሙታን ተሰፊና ጨርቂ ሙታንቲ ኢና ንገብረለን ነርና ስለዚ እቲ ርእሰ ምርኮሳ ከምዚ ንብሎ ዝፀናሕና ዋላ ንመናባብሮና ዋላ ንመናባብሮና ከምዛ እያሱ መናባብሮ ዝገለፃ ኣስፔስቶስ እያ ትበሃል ንበረታ ካብ ማዕድን እያ ተቐሊጣ እያ ትመፅእ ንዓ ኣነታ ክቢ ናይ ዓይንና ልክዕ ንሰፊያ ነርና ናይ ኣፍ መላገቢ ካብ ምቅዳድ ካብ ዳኣረገ ስረ ንዕኡ ኢሉ ዝመፀና ጨርቂ ይነበረን ዳኣረገ ሚላኖ ዳኣረገ ስረ ካብኡ እንዳቐደድና መትሓዝ ገርና እቲ ግዜ ከዓ ተሓሊፉ ስለዚ ርእሰ ምርኮሳ ካብ ታዕሊም ክትብገስ ከለካ ኢኻ እቲ ጅምሮ ምስፋይ ኣይንፈልጥ ኣነ ይፈለጥ ነር ሕጂ ምስፋይ ኣብ ታዕሊም ዝለመድናዮ ረጂ ምቕዳድ ሙታንቲ ምቕዳድ ስረ ምቕዳድ እውን ተላሚድና ንገብር ነርና ካብዚ ተመርኪስና ከዓ ኣቲና ንብል
3: ዓዊቲ ምስላ ህዝባዊ ግንባር ዓብ ነገር ተዓዊቱ ብኣሽሓ ዝቁፀራ ኮምቦድያ ዝበሃላ ደቂ ኣንስትዮ ቤትናም ዝበሃላ መፅአን ነቲ ፀገማት ዋላ ኣመጋግባ ኣክንዲ ቅጫ ስንክት ነብል ብቁዑ ዝበሃል ከምዘይ ንቕምል ክዳውንቲ ሳርቶታት ገለ ኩሉ ነገር ተቐይረን መፅአን ሕጂ ግፍሕ ድበለይ ወይ ገጅፋ ርእሲ ኣልዒልና ስለ ዘለና ንኣምነት ኣብ ጎይ ኣብ ባሕሪ ክንስዕሮ ተኮይና እተን ጣውላ ወጠዋላ ፈጣናት መራቅብናና ሞተራት እዮም ዘብዝሑለን ከቢድ ምረት ሓሸዋ እንዳወሰኸ ብዙሕ ነገር ይገብር በዓል ምክኤል ፍሳያ ዝበሃሉ ክኢላታት ነዘን ማርቴርስ መካይን ንናይ ሜዳ ከም ዝኾና ገይሮም ውን ኣብ ውሽጢ ሜዳ ዝተወግኡ ህጉኣት ሕጂ ከም ኣብነት ከም በዓል ዶክተር ናይነሽ መንጋግኡ ሰብረሰብሲ መንጋጋ ዘልግበሉ መታን ካልእ ነገር ከይስምዑ ከዓ ካብ ገለ ኣካላት ተወሲኢካ ጭሕሚ ጌርካ ነቲ ሰብ ሂወት ከም ዘበለስ ኣለዎ ስጋዕ ሕጂ ብኣካል ግና ኣብ ወረቀት ናይ ፀባ መስመር ዘይብሉ ተማሂሮም ዝመፁ ማሰረት ዝገበሩ ዓበይቲ ስጋዕ ሚኒስተራት ወፂሖም ከም በዓል ሓሊማ ክጠቅስ ክእል እየ ሕጂ እቲ ህዝባዊ ግንባር መትከር ርእስኻ ምኽኣል ብጣዕሚ ይዕውይትዎ
1: ብዘይካዚ ኣብ መዳይ ማሕበራዊ ኣገልግሎት ኣብ ምምዕባል ዓቕሚ ሰብ ኮነ ኢደ ስራሓት ብውሽጣዊ ዓቕሙ ዝተኸሎ ፋብሪካታትን ዝተጓናፅፉ ዓወታትን እውን ኣቕሊልካ ዝረአ ይነበረን
4: ካልእ ኣብቲ ናይ 2ልተ ዓመት ግዜ ስለ ዝነበረ ኣካዳማዊ ንጥፈታት ነካይድ ነርና ፀዓቕ ናይ ኣካዳሚ ነይሩ ክትምህር ትኾንካ ኣካዳሚ እንታይ ኸ ክትገብር ዘለካ ኩርሸ ድልየካ ሰሌዳ ድልየካ ኮፍ መበል ድልየካ ርሳሰ ድልየካ ደብተር ድልየካ ነዚ ግን በቲ ፈጠራን ተባልሓትነትን ኢናኣቲና እዩ ሓመድ ካብ ብድሆ ተምፅእ ብድሆ ዝብለሉ ዓብ ጎቦ ፃዕዳ ሓመድ እዩ ንዑም ፅኢና ቁሩብ ካብቲ ናይ ሕክምና ለሚንካ ፊኖ ኣብ ኩዕኻ እዚ ኩርሽ ዝሰርሖ ማለት እዩ ሽዑብ ወፈረ ገርካ ከዓ ስታይ ትገብር ካልኣይ ሰሌዳ እቲ ናይ ቦምባን ጠያይትን

0: መኸዘን ዝነበረ ሳናዱቕ ንዑ ፈንቂልና ለካ ክኢላታት ነይሮምና ነብሶም መሓሮም በዓል ስውእ ሚካኤል ሚራን ረዘነ ተኽላይ ናይ ፈለኛሙ ናይ ቴክኒክ ናይ ስራሕ ናይ ድስቲ ክስኩስቲ ዝፈልጡ ነዚአን ከዓ ሶም ፅቡቅ ገይሮም ክሳ ይገብሩ ዝሞተ ባትሪ ናይቶም ኦፕሬተራት እከብ ንዑ ቐጥቂጥካ ቁርብ ዘይትብረት ገይርና ኣውዒና ኣፍልሕና ነቲ ሰሌዳ ንልኽዮ ማለት እዩ ሰሌዳ ዝሰርሐ ኣላ ጥራዝ ካበ ይምፃእ ጥራዝ ከዓ እቲ ናይ ፀባ ሳልሳይ ዓለም ንመፀና ነበረ ክሻ ንዑ ቆሪፅና ቐዲና ሰፊና ብስረ ስርዓት ጥራዝ ዝግበር ማለት እዩ ህስስ ዝበለ ደባን እዩ ይኹን ርሳስ ከዓ እተን ዝመፀ ካብ ውሕዳትን ካብ ቤት ምሰውራ ድመፀ ንሓንቲ ርሳስ ኣብ ኣርባዕተ መቕላ ኣብ ኣርባዕተ መቕልና ኣብ ጢኢት ናይ ካላሽን ቃልሃ ነእትዋ ኣብ ሒዙ ኩሉ ሰብ ይምሃር ፀፍሒ እምኒ ካብ ርዋርዋ ኣሪኻ ከዓ ኮፍ መበሊ ኣስተርሒኹም ዝምሃር ትገብር ንእሽተይ ፅላል ትገብር ስለዚ ብኡ ተማሂራ መፅያ እዛ ሰብ ሕጂ ዲግሪ ማስተር ኣቢላ ተዛርበኩም ዘላ
1: ኣብ መጓዓዝያ ሕጂ በዓል ሚካኤል ፍሳሐ ዝሰርሕዎ ዝነበሩ ታሪክ ዝተፈላለዩ ኣባላት ብለይቲ ፀላኢ ከይሪኦም ብጨርቂ እናገበሩ ይግለፅ ነይሩ ዝተፈላለየ ግዜ ከምቲ ትፈልጥዎ ማዓት ቃልሲ ተኻይዱ ማይ ከምፁና ንዓና ሕጂ ብቲ ግንባር ብለይትዮም ድመፁ ነይሮም ቁልቁል ከዓ ኩሉ ስለ ዝረአ እቲ ክሻፋ ስለ ዝኾነ መብራህቲ ንእሽተይ ጌርካ ኣፃድፍ ስለ ዝነበረ ብክንደይ ቃልሲ ኢኻ ማይ ትረክብ እዚ ማዓት ፃዕሪ ካየድ ነይሩ ኣብ መጓዓዝያ ሕክምና ከዓ ለምቅና ኹማ ዚ ኣብ ሓዳስ ኤርትራ እቲ ናይ መጀመርታ ኣባልኩም መጥባሕቲ ዝተካየደሉ ፋክረስ ዝሃርሞ ኣብ ዶምን ታሪክ ይነሱን ገዛ ርሱ ኣበየናይ ቦታ ኮይኖም ኣበየናይ ኩነታት ሰሪሖሞ ትስራሕ ወላ ሓንቲ ናይ መጥባሕቲ ኣሃዱ ትበሃል ክስተያ ኣይነበረቶም ናብ ሓንቲ ቴንዳ ሂቦሞም ሓንቲ ዓንገረብ ገለ ገይሮም ከም ዓራት ተጠቂሞምላ ተኣምራት ከዓ ሰሪሖም ካብዚ ክገብር እየም ክኸውን ኣለዎ ዘይከኣል ነገር የለን ኢልካ ተተበጊስካ ዘይከውን ነገራት ከዓ የለን ካብ ርእሶ መርኮሳ እዩ ዝብገስ ኣብ ሕክምና ኣብ መጓዓዝያ ኣብ ኩሉ መድያት ናይ ክፍልታት ዓንተ ወይ ጠቕሶ ነይረ ኣነውን ዝተፈላለየ ክፍልታት ዝተመስረተሉ እዚ ደጀን ናይቲ ቅድመ ግንባር ኮይኑ ይዕውይትዎ ማለት እዩ እቲ ሓደ ብዘይ ቲ ሓደ ክዕወ ስለ ዘይክእል እዩ ገሊኡ ኣብ ደጀን ይምደብ ገሊኡ ኣብ ቅድመ ግንባር ተመዲቡ ተወሃሂዱ ነዚ ዓወታት እዚ ኣምፅዎ ማለት እዩ
2: ዘርእካ ጥራሕ ደይኮነ ብባህርያዊ ርጅላ ንኣብነት ካልእቲ ጋንታ ናይ ሓይልና ናይ በዓል እያሱ ጋንታ ንክልተ ጋንታታት ካልኦት ንዓኣ ሰለስተ ጋንታ ማለት እዩ ናይ ሓይሊ ብነፀላ መሊኣ ያ ሓምለ ተምፀልና ገሊኡ ምስ ፍሪ እዩ ኢና ንበልዖ ነርና ወላ ሓንቲ ከዓ ይገብርና ነይሩ ኣብቲ ሽዑኡ ግዜ ጥግሕ ሰዓተን ፈረቓን ንኸይድ ነርና ሰዓተን ፈረቓን ንኸይድ ናይ ሽዑ ጀሪካና ከዓ ሓፂን እዩ ከምዚ ናይ በንዚን ናያለ እወኒ ሰዓተን ፈረቓን ከድካ ሰዓተን ፈረቓን ከዓ ትምለስ ተረዲእካኒ ሕጂ ኣብዚ ይኽርክሓካ እዩ ብነፀላ ዋላ ኣወዳትናን ኣዋልድናን ንሕንጎጦ ኢና ሓፍ ከተብሎ ጉር እዚ ሕቆኻ እዩ ዝመልጥ ነይሩ ስለዚ እቲ ባህርያዊ ብጉልበትና ጥራሕ ዘይኮና ሓሪስና ዘይኮና ሲ ተፈጥሮ ዘምፃኣልና ሓምሊ ከዓ ከም ቪታሚን ሲ ግሪንግራስ ድብሎ ግሪንግራስ ኢና በሊዕና ድብሎ ነይሩ ቆፅሊ እዩ ግን ከም ሓደ ኣገዳሲ ናይ መግባዓት እዩ ምስተን ዝነበራና ቅጫ ፍቕሪ ወሲካ ሕውነት ወሲካ እቲ ባህርያዊ ከዓ ሓጋዚ ነይሩ
3: ብዘይካ እዚ መሪ ሕዝባዊ ግንባር ኣብ ቁጠባዊ ማሕበራዊ ወተሃደራዊ ጉዳያት ሰራዊቱ ብምእማን ኩሉ ዓይነት ብድሆታት ተፃዊሩ ርእሲ ክኢሉ ዝኸይድ ኣብ ርእሶ መርኮሳ ኣፍልጦ ዘለዎ ዕውት ሃገራዊ ሰራዊት ዝመልመለ ኣብ ትምህርቲ ወፍሪ ብምግባር ድማ ኣብ ምጥፋእ መሃይምነት ገዚፍ ዓወት ዘመዝገበ ውድብ እዩ ህዝባዊ ግንባር ኣብ ምምዕባል ዓቕሚ ሰብ እውን እንተኾነ ዝኾነ ዜጋ ዓቕሙ ዘብፍቅዶ ክበርክት ኣለዉ ብምባል ስንኩላን ከይተረፈ ነብሶም ክኢሎም ኣፍረይቲ ዜጋታት ብምዃን ኣብ ኢደ ስራሓት ባህሊ ወዘተ እጃሞም ከበርክቱን ንውሽጣዊ ጠለባቶም ከማልኡን ኣብቂዕዎም እዩ

0: ካልእ ግን ሓንቲ ናይ ብሪም ኣየር ዝተሰደዶ ተጥቃልሃ እሱ እንታይ ንጥቀመሉ መስለካ መስተይ ማይ ከምዚ መዕቆር ማይ መንሰት የሉ ማይ ተረዲካ ንጥቀመሉ ነርና ተረዲካ ሕጂ ወዲሚራ ንባሃል ከዓ ነርና ጥወስኮ ከይሰግር እንታይ ይብለና ነሩ መስለካ እዚ ንሕና ንበልዖ መግሲ ማይ ጨው ይካል ወላ ሓንቲ የብሉን ማይ ትፈልሕ ጨው ትእትወላ ትፍትታ ወዲ ዓከር ይሃእሳ ወላ ሓንቲ የብላን ሕጂ እንታይ የብለና ነሩ ሰሳቀና እዚ ቀደማ መስበራ ንፈልጦ ነርና ኢልካ ምክንያቱስ ብኤነትረ ጌርና ባዲላ ጌርና ንኩሉ መዓደልናዮ ሞ ምተተኮስና ነርና ብሃፍቲ ገሌል የሳቐና ነሩ ረዲእካ ሕጂ ሲ ብዙሕ ነገር እዩ ክጠቕሶ ትኾንካስ ብዙሕ ዋላ እዚ ንባዕሉ ዝራሕባ ድበሃል እቲ መብሊዕና ሲ ድግዛእ ሸሓን ይብልና ዋላ ድመፅብያት የብልና እሱ ካበይ ይስራሕ ተልካኒ ካብዚ ናይ ታኒካ ናይ ማርገሪን ድመፀና ዝነበረ ንዕኡ ንፉዓት ክኢላታት ብፆት ነሮምና ጨፍሊኦም ራሕባ ሰርሕዎ ወይ ናይ ፀላእይ ታኒካ ተተሓዘ ታኒካ ናይ ፀባ ዋላ ንዕኡ ጨፍሊኦም መብልዒ ራሕባ ስርሑልና ነይሮም ዋላ ትጀሪካ ናይ ዒስራ ቀዲዶም መብልዒ ራሕባ ስራሕ ነሩ ብዝኾነስ ኩሉ እቲ ሂወትና ሲ ነብስና ፅዒርና ፋሕቲርና ዝመፃናዮ ዝሰገርናዮ ሂወት እዩ ዝኾነ ነገር ድመፅእ ነገር ወላ ሓንቲ ከምዘይነበረና ብርእስና ክንሓዝር ከምዝነበርና
1: ድሕሪ ናፅነቱን እንተኾነ ባዶ ተፃወርነት ንድኽነት ዝብል ኣምር ከም ፖሊሲ ብምሓዝ ኣብ ዜጋታቱ ባህለ ስራሕ ንምንጋስ ሕጂ እውን ከም መግቢ ንስራሕ መደብ ውህለላን ለቕሕን ወዘተ ብምትእትታው ዝኾነ ዜጋ ረድኤት ተፀይኑ ሰሪሑ ክነብር ከም ዝኽእል ዘመስከረ ውድብ እዩ
0: እወ እዚ ድሕሪ ናፅነት እቲ ርእሶ ምርኮሳ ከመይ ቀፂሉ ንዝብል ሕቶ ብጣዕሚ ኣብ ዲጋታት ድዩ ዋላ ኣብ ሕርሻታት ድዩ ዋላ ብፅርግያታት መስመር ዝሰርሖ ድዩ ዋላ ኣብ ሓይሊ ኤሌክትሪክ ድዩ ብጣዕሚ ማለሲ እቲ ርእሶ ምርኮታ ሲ ብጣዕሚ ብዛዕበየ ደረጃ እዩ ቀፂልዎ እቲ ክንብሎ ፀናሕና መሰጋገሪ ናጣሚ ኣሎ ምስ ተሰጋገርና ከዓ ከም ሃገር መጠን ብዝለዓለ ደረጅኡ ቀፂልዎ እዩ
2: ህዝባዊ ግንባር ናይ ወለዳታት ዝሓስብ ውድብ እዩ ዋላ ንሕና ውን ኣይፈለጥና ፅቡቅ ጌርና ከም ዝብለካ ብጦብላሕታት ጥራይ ንኸየድ እዚ ኩሉ ስራሕ ክሰርሕ ከሎ ናይ ደገን ናይ ውሽጥን ተፃብኦታት ሽርሕታት ውዲታት ተንኮላት ዓለቓት ንኩሉ ይበዲ እዩ ስጋዕ ሕጂ ሰንደልደል ደይበለ መስመሩ ሒ ዝኸይ ዘሎ እዩ እቲ እስትራቴጂ ናይ ርእሰ ምርኮሳ እዚ ርእሰ ምርኮሳ ህዝባ ጉንባር ኮይኮነ ምፅኡ ካብቲ ሕብረተሰብ ዝነቐለ ግን ኣድሚቕዎ ኣራጒድዎ ኣዕቢዎ ደርዒዎ ማለትና ኢና ገጠራት ክዳኣነ ነርእሰይ ኣብ ሕርሻ እየ ዝሰርሕ ኩሉ ገጠራት ማይ ኣሎ መብራህቲ ኣሎ ሕክምና ኣሎ ቤት ትምህርቲ ኣሎ ካብዚ ዝታሕተ ናብ ዝለዓለ እዩ ዝመፅእ ብገጠራት እዩ ኤርትራ ብምልእታ ዓይኒ ዓራት እያ ኮይና ተረኸብ ማኪና ጌርካ ትኸይድ ማኪና ጌርካ ትመፅእ ተፃብኦ ካልእ ፀገማት ክህልዎ ክእሉ ኮ ሰጊሩ ግን እዚ ውድብ እዚ ብክልተ እግሩ ጠጠው ኢሉ ዘሎ ውድብ እዩ
1: ብተወሳኺ ወፍሪ ወርሳ ይከኣሎ ጥሙር ሕርሻ ክረምታዊ ማእቶት ወዘተ ዝኣመሰሉ ዓበይቲ ወፍርታት ብምትእትታው ድማ መንእስያት ኣብ ባህሊ ስራሕ ስነ ምግባር ሞያውን ኣካዳማውን ትምህርቲ ብዓብዪ ድማ ኣብ ሃገራውነት ሓደ ዓይነት መረዳእታን ኣካይዳ ንክህልዎም ኣኽኢሉ እዩ
3: ህዝባ ጉንባር ከም መንግስቲ ባዕሉ ዝቆፃፀሮ ናይ ልምዓት እስትራቴጂ ካብቲ ፀባይነት ወይ ናይ ረድኤት ነፃ ዝኾነ ፖሊሲ ሓንፂቱ እዚ ድማ ኣብ ዝተፈላለየ ንኣብነት እቲ ናይ ልምዓት እስትራቴጂ ናቱ ካልእ ኢድ ኣታውነት ደይብሉ ማለት ዝግበር እቲ ግበር ዝብለካ ዘይብልካ ነፃ ዝኾነ ባዕሉ ኮንትሮል ዝገብሮ ካልእ ካብ ናይ ወፃኢ ረድኤት ተፀባይነት ነፃ ኾነ ከምኡ ውን ኣብ ናይ ሞያ ናይ ዓቕምሰብ ምምዕባል ሞያዊ ዓቕምሰብ ኣብ ማሕበራዊ ፍትሒ ዝተመርኮሰ ስራሕ ከዓ ኣገልግሎታት ብምዕሩይነት ኩሉ ህዝቢ ክረክብ ከም ዝኽእል እዚታት እስትራቴጂ ሓንፂፂ ተበጊሱ
1: ከምዚ ክንዕዘቦ ዘፀናሕና ርእሶ ምርኮሳ ንዓና ንኤርትራውያን ሓድሽ ኣይነበረን ኣቦታትና በቲ ከም መበሃሃሊ ዝጥቀምሉ ዝነበሩ ምስላታት ኣቢሎም ንሕብረተሰብ ይጉስጉሱ ከም ዝነበሩ ስለ ዝኾነ ድማ ኣብ መወዳእታ ሓደ ተፃብኦታትን እገዳታትን ድምብርፅ ዘይብሎ ስልጡን ዜጋ ተሃኒፁ ኩርዓት ወለዶታት ድማ ኮይኑ

0: ሓደ ምስል ኣሎ፣ ካብ ሰብ ደሊ ከምሳ እንበሊ ሃበኒ ህበ ይገብር። እዚ እቲ ነቲ ርእሰ ምርኮሳ ከመይ ጌርካ ሓፍ ከተብሎ ከም ዘለካ ጥንታዊ ምስላ ናይ ወለድና። ኩሉ ግዜ እንተ ደኣ ተመፅዋት ኮንካ ኣብ ዓዘቕቲኢኻ ተኣቱ። ስለዚ እቲ ምስላ ናይ ወለድና እውን ዓብ መልእኽቲ ኣለዎ።
1: ዘይተፈትናዮ ነገር ኮ የለን። ሕጂ እዚ ኩሉ ግን እቲ መንግስቲ ፀኒዑ እናተፀለመ እንዳተበለ ሕጂ ኩላ ናብኡ መፅያ ኩላ ፅምዶ ምስ ኤርትራ ክንሰርሕ ካናዳ ትመፅኣላ፣ ፈረንሳ ትመፅኣላ፣ ገለ ትመፅኣ ኣብዚ ዘይኣተወት ካምፓኒ የላን ክነገርካ።
2: መትከል ርእሰ ምርኮሳ በዚ ዘለዎ ገዝጋስ ምስ ዝምርሽ ኤርትራ ኣብ ሓፂር ግዜ ምስተን ብደረጃ ዓለም ምዕቡላት ተባሂለን ዝዝርዘር ሃገራት ከም እትስራዕ ዘማተ ኣይኮነን።

0: እዚ እትለ ናይ 0 ሰዓት ሓቶ ላዕለ ድያ ሓወ ትዘበጥ እዚ ኣነ ምን ሓወ ወላዓል ኣተዓልኩ ውእላ ጋንታ ናይ ወድምሓርር ሓወ ላዕለ ድያ ህቶም እተው ጅዋ ድኡ ለ ፈረቤት ትበሃል ሌት እለ ፅርጌት ኣብጣታል ህሌት ምና ምሓዝ ናይ ምንትብሉ እንክርክእን እለ ጋንታ ናይ ወድምሓሪ ጠዋል ድዋ ዕፀ ሰንደቀት ሓወ ተርፈት ኣነ መጦሮ ድምሓሪ ኣትያነ እዚ ድ ዕፀ ሰንደቀት ጋንታ ናይ ወድምሓሪ እምበል እሎም ክልኦት ንፈለጥ ጠባጠቡ ምና እምበል ሓዋ ሓር ተርፈት እላ ኩለን ተቐምርት
1: እትለ ኣርቃብ ደኖ ክሸተኒ ድያ ደየ ለገረቦብዮ ኩሎ ቅሕማሎም መዲቡ ኣከውሃ ካብ መጣሩ ቃስና ዋኣና እሰክብ ወክንና ኢና ለክፈው ምንገብ ደወል ሓታ ሓሶሴ ውትለ ምስካብየ ድህለየኮ ኢድ ወደላይ እንደልብሎ መፃውን ኣምሓራ ለጋንታ ለክንጋበት ለየት ምክፉፋት ብዲባ ምከላሽናት ኣፃፊታት ይጠመርከ ብዲባ ምላዓል መፃውና ኣኮ ምላዓል መፃውና ክልኦት ነፈርና ኢና ኣኮ መፀቦም ምላዓል እንደልሃርቦ ግልየ ካየደው ክሓልፈውኒ ምንቀደም ከርፈዎ ወፃ ኣባጣ ግርማይ ወዲ ዓይነ ይልበሎ ሓረ ኣኮ ሕርየት መፀ ካልኣስ ኣነ ኣኮ ክሊ ሳደፈየኒ ከዘ ኮግል ኢደየቱ ምግ ኢደየቱ በስ ሰኣነ ህቶም ፀብጡኒ ኣምሓራ ህቶም ለተኣክቡኒ ወለደም እንደእትመምከም መይት ሕር ኣለብየን በስ መቅበሎ ሸቀላት ኣለብየን ውትል ለምስካብየ ደወል ህቶም ወዱ እሰክብ ወደወል ሓሶሴ ወደወል ክንድወደ ኣብ ማዕረብ ገበር ኣብ ማዕረብ ዓኮ ገብአት ለምፍጋር ቅርቡ ብየታ ሸሓኮ ባእፋል ብየቦ እድእስሕብ እትስሕብ እታ ምፍጋር መፀኮ ቀራር ትክኒ ለቀራር ባእፋል ብየክን ለሰዓር ብሉ ድእስሕብ ባእፋል ብየ ኣካ ንበዲር እብሩክ ብላምዲ ይባልዓና እተፈገርኮ ወዲባ ድፈግር ኮመዶራ ኣላ ውዕፉን ኣላ ለኮመዶራ ዕጫይ ብድዩ ምስላ ሸቀላ ላዓለት እምበላ ገረቦብዮ ቀሱን ሓበት ይትትፈመኒ እንደገረቦብዮ ላክን ለእበግልየ ድሰሓብ እየ ልገር እዩ ድቡ መፀኮ ወክልኦ መወረ ሰሓብኮም ናይጫይ ምነኩመዶራ ውብላ ደየላ እባ ደሃ ማኒ እባ ደሃ ገለብየ ኢለን ፀባጥኮ እዚ ኣባ ገበይ ግሊ እንሳ ፈረህግዎ ወዋርድዮ ፀንሕ ዲባ ወግ ሰበት ኣጥራሓታ እሙር ይኮን ከታተሉውን ለዋርድዮቶም ክንርያ ለክብቶም ርአ ዲኮን ለዋርድት እ ብጣሪ ግልበዲር ርኢ ዓልኮ ደወለ እትያትና ዲኮን ግልሓረ በላ ምስላ ላዓልኩ ደህዮን ተምህኮን በፅፍርየ ገይስማቅ ኣባተዕፉን እተይኩ ውዕፉን ውዕፉን ዲቡ እንደትከረየኮ ወደግ ዓብላ ዲቡ ከረየኮ እታ ወደግ ዓባዕኮ ከረየኮ ምና ጋንተለናይና ኦሮ ፀርሒኒ እትሽውጥ ክንግሳይ ትግሱ ወሸሪጥ ብሬን ብዲቡ ኣና እብል መፀየኒ ኣይዋ ኣና በስገል ፀባቅቱ ዋርድት እንትግሱ እየህላ ብልለየኮ ወከላስ ባጣርኮ ባጣርኮ ደንገፀ ዳኣናህቶ ኩስኩስ ከም ይቤላ በስ ማይት ከምቱ ኣኮስኮ ወመፀኩ ሕፃንቁ ሓይንቱ ለሸሪጡ ጋንሓኮ ወከላስ ሓልፉ ኣለየኩ እንዳ ሓልፉ ኪለ ገበይ ዲበን መፀኮ ለሓተ ገበይ ገንዳዕተ እቴ ወለሓተ ገበይ ለደስ ለናይና ብዲባ ወምን ልብላ ሓመና ፈረብያታ ወለምልብል ኣዩ ብቃታት ብለናያ ልብኣት እያ ምልዓልና ኪለ ፅርግያተን እዚ ዲበን ኣና እግል ይእላከ ኣፍራዳናይና እንደልሓፍሮ ድፋዕ እንደወዱእ ሰምዖ ወለብተን እንደትለክፍ ንክረደሽ ለናይና ብዲቡ ብል እንደትለክፍ ሰምዓ እተደወልሀይ ልክያ ሰበት ኣለቡ ካብ ማእላ ኣምራም ህለየኩም ልክያ ኣለቡን ካብኮ ኢደ እግይስ እብል ሰዓት ወላ ገበይላ ከምተጫንከ ዲብ ብላ ገበይላ ኣብል ወእርድ ዘልም ሕንከታታ ዝላም ሽካ ብዲቡ ቀጥር ወከን ወንደ ወከን ወንደ ድብል ኣነ ወዳእኮ እዚ ልብየት ዓብላላ ወከበት ወዳእኮ እክረርኮ እትል ድውል ኢሎ እክረርኮ ልላ ከልኦኮ የምር ሓሶሰይኮ ኣኮ ሓሶሰይኮ ለመወራ ልታሓንተየ ዓለት ዋልዕፉን ብል ክንድውጉርቱ ልእርድ በዕፉን ምሉእቱ እግልግል እቶምቱ ምባእ ደየ ክንዲ እብል ስላያቶም መስሊና ኢና ዋላ ሎም ሃንደሰቶም ኣላህ ዓልማ ዘና ርኢክዎም ንቤላ ካብታ ደረጅ ልላዓልኮ እዚሕቶም ጋጣመውን መፀውን እተው ድብየ ለስዳፍቱ ሰበት እተው ድብየ መን እንታ ቤለው እዛ ኣነ ለምን እንታ ኣናት ይቤሎም ዳንካ ስኮ ሕየኮ ግልምግላእለ ድንገፀተኣልኮ ወከላስ ለከሶት ለናየ ለተብርሃን ናያ ጋንታ ይታ ሕታ ብዲቦ ውእሊ ጎንበል ህለ ዲቦ ምነ ጋንታ تبلهم ليت إتاي دي بقى أنت بعدت كم بيلا منا قاعد تاي وسبو أو شهيد أو جروح ندي يركب بدأ واحد وبقى في عم عنا تلو لتير الطوم على سلايا وبصدف لنهار من ربو من دنجرت اللي يكل توصيف وتوتو وهي تطع التكرن الصوت لنا هي دي بقى على دول يبلا ستنين طوال ما ستن والشب وبلا تبديبي قنبل ما تين بلا تديبي أزت لدرجة اللي أنا كلئكم علىو لا أنا عندنا ما أتعامل على مسلم إيديكم أي وفجر قزي هتوم نعينا ركبكم
2: ريات في رندال واستشهاد تام هتوم دي بنقوش عمرهم جلاب حريات واستقلال إريتريانا دلو دي بحلفة مرير ندال تحرير هي أروحتهم فزا حريات إندي سبلو دي بقبل على ندال تحرير شاركو تحاربو وتحاكرو هتوتي هي الاستشهاد جلاب وطن لطبهلا كأمان تحريتنا في ندالنا واستشهادنا من قبل التام لندال ما ليوم ما من قم دي بقم دي بلتحلالف ولتورارس قيس لهلا أيوة سباتنا دمانتنا

0: ሚኒስትሪ ትምህርቲ ዕድል ትምህርቲ ኣብ ኩሉ ዜጋ ብዘይኣፈላላይ ምብፃሕ ትምህርቲ ምዕሩይን ሓቋፍን ከም ዝኸውን ምግባር ከምኡ ድማ ብሉፅ ዝኾነ ትምህርቲ ኣብ ኩሉ ደረጃታት ምዝርጋሕ ዝብሉ ዓበይቲ ኣዕኑድ ዘማእከልዎም መትከላት ኣብ ባይታ ነፃ ኤርትራ ጋህዲ ኣብ ምግባር ዝተፀምደ ሚኒስትሪ እዩ።
1: እተን ቀንዲ ኣዕኑድ ናይ መትከላት ሚኒስትሪ ትምህርቲ እንታይ እየን ዝብላ፣ ቀዳማይ ዕድል ትምህርቲ ኣብ ኩሉ ዜጋ ብዘይኣፈላላይ ምብፃሕ፣ እቲ ካልኣይ ትምህርቲ ምዕሩይን ሓቋፍን ከም ዝኸውን ምግባር።

0: ኢኩዊቲ። እታ ሳልሰይቲ ከዓ ብሉፅ ዝኾነ ትምህርቲ ኣብ ኩሉ ደረጃታት ምዝርጋሕ ኣብ ኩሉ ቦታታት ከዓ ምብፅሓን ዝብላየን። ስለዚ እታ ቀዳመይቲ ክንወስድ ከለና ዕድል ትምህርቲ ዕድል ትምህርትን ተባፃሕነትን ዕድል ጥራይ ዘይኮነ መሰል ጥራይ ዘይኮነ ሲ ተበፃሕነት ንባዕሉ ኣብ ኩሉ ዜጋ ኣብ ሙሉእ ሃገር ንምዝርጋሕ ዘይተሓለለ ፃዕርታት ሳላ ዝተካየደ ዘይተኣደነ ባጀት ሳላ ዝፈሰሰ መንግስቲ ስለ ዘፈሰሰ ብዝለዓለ ነቲ ዝኣተዎ ኮሚትመንት ወይ ከዓ ነቲ ዝኣተዎ መብፅዓ ከዓ ብጭቡጥ ስለ ዘኽበረ ሎሚ ከምቲ ጠቕሶ ፀናሕኩ ትምህርቲ ኣብ መላእ ሃገር ኣብ ኩሉ ኩርናዓት ተዘርጊሑ ቁፅሪ ተምሃሮና ኣብ ዝለዓለ ደረጃ ወቂዑ ኣብ መባእታ መሃይምነት ኣጥፊእና ክንብል ንኽእል። ናይ መባእታ ዕድል ዘይረኸበ ቆልዓ ወይ ዘይረክብ ቆልዓ ኣብዚ እዋን እዚ ዳርጋ የለን ክንብል ንኽእል። እዚ ሕጂ ዓብዪ ዓወት ኣብ በሪኽ ቦታ ተቐሚጥና ኣለና ክንብል ከለና እዚ ከምዚ ዝኣመሰለ ኩነታት ቀደም ኣይነበረን። ኣብዚ ግዜ እዚ ግን ሕጂ ብዓይንና ንርኢ ኣለና። ህዝብና ይመስክር ኣሎ። ሳላ ፃዕሪ ናይ መንግስቲ ተሳታፍነት ናይ ህዝቢ ከዓ ልዕል ኩሉ ተሳታፍነትን ኣበርክቶን ናይ ህዝቢ ጠለባት ናይ ህዝቢ ህዝቢ ኣብ ምዝርጋሕ ዕድላት ትምህርቲ ይኹን ኣብዚ ንገብሮ ዘለና ዓይነት ትምህርቲ ንምምሕያሽ ዝካየድ ፃዕሪ ዝለዓለ ኣበርክቶ ኣለዎ፣ ዝለዓለ ተሳታፍነት ኣለዎ።
1: ስርዓተ ትምህርቲ በብእዋኑ እናማዕበለ እናወርፀፀን ምስ ባይታን ክውነትን ዓለምና እናተዓፃፀፈን ዓበይቲ ሕብረተሰባዊ ዕላማታት ዝወቅዕ ስርዓት እዩ። ኣብ ዝርግሐ ኣገልግሎት ትምህርቲ ኣብ ሓፂር ግዜ ዓማሚ ስጉምቲ ካብ ዝተወስደሉ ደረጃ ናይ ቅድመ ትምህርቲ ኣገልግሎት እዩ። ኣብዚ እዋን እዚ ኣብ ኤርትራ ኣበየ ከባቢኡ ብዝተዓመ ስራሕ ናብ መባእታ ዝኣቱ ተምሃራይ ብመዋለ ህፃናት ዝተሰርዓሉ ከሪክለምን ዝሓለፈ ክኸውን ግድን ኮይኑ ይርከብ።
0: መንግስቲ ዘይተኣደነ ተበግሶ ወሲዱ ኣብ መላእ ሃገር ኣብ ኩለን ዓድታት ኣብ ነፍሲ ወከፍ ቁሸት ዘይተረፈ ትካል ወይ ከዓ ማእከል ናይ ቅድመ ትምህርቲ ክትስራሕ ኩሎም ቆልዑ ኣብ ማኣዲ ትምህርቲ ናይ ቅድመ ትምህርቲ ክኣቱ ብቅድመ ትምህርቲ ከይሓለፈ ናብ ቀዳማይ ክፍሊ ዝኣቱ ተምሃራይ ክህሉ የብሉን ብዝብል መበገሲ ድማ ኣዝዩ ሰፊሕ ዝኾነ ምትእትታው ገይሩ ኣብዚ ዓመት እዚ ክንርኢ ከለና ሕጂ ከም ውፅኢት ናይዚ ተበግሶታት እዚ ከም ውፅኢት ናይ ፃዕሪ እዚ ቅድሚ መንግስቲ ተበግሶ ምውሳዱን ድሕሪኡን ዘሎ ፍልልያት ምስ ንርኢ ብዙሒ ማእከላት ናይ ቅድመ ትምህርቲ ካብ 927 ናብ 2017 ዳርጋ ብ234 ሚእታዊት ዓብዪ እዩ። ኣብ ብዙሕ ተምሃሮ እንተመፂእና ከዓ ኣብ ዓመት 2024-45510 ዝነበረ ናብ 125556 ዳርጋ ብ276 ሚእታዊት ተዓፃፂፉ ቁፅሪ ማለት እዩ። ስለዚ እዚ ከምዚ ዝኣመሰለ ተበግሶን ዝኸተሎ ውፅኢታትን ኣባይታ ናይ ባሓቂ እዚ መደብ እዚ ብዙሕ ለውጥታት ክገብር ዘለኽእል እዩ።

0: አብ ኤርትራ አገልግሎት ትምርቲ አብ ኩሎም ደረጃታት ብደረጃ መሰል ተጠሚቱ ብነፃ ዝውሃብ አገልግሎት ኮይኑ ዝቕፅል ዘሎ ንተምሃሮ ዘድሊ ናውቲ ትምህርቲ ብሓፈሻ መፅሓፍቲ ጥራውስትን ካልአን ብስማዊ ክፍሊት ዝመጦ ከም ኣካል ዓበይቲ ናይ ማሕበራዊ ፍትሒ ዕላማታት ተታሒዙ ዝሰላሰል ዘሎ ዕማም እዩ።
1: ኣነ ብወገነይ እዚ መንግስቲ ሲ ድጎማ ወይ ውፅኢት ይገብር ኣሎ ዘይኮነ ብመሰረቱ እዚ ትምህርቲ መሰል ናይ ኩሉ ዜጋ ስለ ዝኾነ ብፍላይ እዚ መሰረታዊ ትምህርቲ ዝበሃል ቤዚክ ኤዱኬሽን ካብ ቀዳማይ ክሳብ ሻሙናይ ኣብ እንግዳእ መንግስቲ ተፃዒኑ ዘሎ ኩሉ እቲ ዝድለ ወፃኢታት መንግስቲ ዝሽፍኖ እዩ። ብግሊ ዝኸይድ ነገር ገለ የለን። ኣብያተ ትምህርቲ ኣብ ምስፋሕን ምዝርጋሕን ምዕሩይ ዝኾነ ናይ ኣገልግሎት ትምህርቲ ንምስፋሕ ኣብቲ ናይ ህንፃዊ ስራሓት ኣብ ናወቲ ትምህርቲ ምቕራብ ደሞዝ መምሃራን ምክፋል ኮታ ዘደሊ ቀረብ ንኣብያተ ትምህርቲ ባጀት ምፍላይ ኩሉ እዚ ብመንግስቲ ዝካየድ ዕማም እዩ። ህዝቢ ደጋፊ ዝኾነ ተራ እዩ ዘለዎ እምበር ህዝቢ ዝኸፍሎ ነገር ኣብዚ ብዙሕ የለን። ርግፅ ስማዊ ዝኾነ ውፅኢት ወይ ከዓ መመዝገቢ ውፅኢት ገብርዮም ተምሃሮ ኣብ ዝተፈላለየ ደረጃታት ኣዝዩ ስማዊ

0: ኣብ ተባፃሕነትን ዝርግሕን ኣገልግሎት ትምህርቲ ዝተሰርዑ መትከላትን ትውፊታትን ኣብ ባይታ ብልክዕ ከም ዝተተግበርዮም ጭብጥታት ዘረጋግፁ ኣብዘን ዝሓለፋ ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ብዝተሰላሰለ ዕማማት ዝርግሓን ቀረብን ትምህርቲ ኣበየ ከባቢኡ ውሑስ ክኸውን ካብ ዘኽኣለ እዩ
1: 50 ክሳብ 100 ኣቢሉ ዝኸውን ኣብ ቀዳማይ ክፍሊ 150 ዘለቢል ኣብ ልዕሊኡ ዘሎ እንታይ ሽሙ ኣብ መባእታ ማለት እየ ኣብ ማእከላይ ደረጃ 150 170 ዘለቢል በፅሕ ኣብ ካልኣይ ደረጃ ከዓ ብገምጋም ገለ ክረአ ከሎ ክሳብ 200 ኣቢሉ ይበፅሕ እቲ ውፅኢት እዚ ሕጂ ኣብ ዓመት እየ ዝብል ዘለኹ ንኣብነት ናይ መፅሓፍቲ ዝምልከት ሕቶሲ መፅሓፍቲ ናይ ካልኣይ ደረጃ ብክንደይ ይሽየጥ ብግዛ እዩ ብተምሃራይ ብክንደይ ይሽየጥ ኣዝዩ ብዙሓት ሰረ ዋጋ ንኩሉ ዘድሊ መፅሓፍቲ ዓይነታት ትምህርቲሲ ካብ 120 ክሳብ 150 ብድምር ካብኡ ንላዕሊ ይኮነን ብክንዲ እዚአን ሓንቲ መፅሓፍ ክንደይ ዋጋ ኣብ ዕዳጋ ወሪዳ ንሪኣ ከለና ልዕሊ 200 ኣቢሉ እዩ ዝኸይድ እዚ ግን 150 ንኩሉ መፅሓፍቲ ዘድልዮ ንምዕዳግ ካብ 150 ንላዕሊ ይውፅእኒ ንስኸማ እንታበር ስለዚ ኩሉ ብድጎማ እዩ ዝኸይድ እዚ ናይ ካልኣይ ደረጃ ይኹን ዋላ ናይ ዩኒቨርሲቲ ናይ ላዕለዋይ ትምህርቲ መደብ ገለ እውን እንትኾን ስለዚ ወፃኢት ብመንግስቲ ዝሽፈን

0: ኣገልግሎት ትምህርቲ ንኹሉ ብማዕረ ክበሃል እንከሎ ኣብ ባይታ ተሳትፎ ኣበርክቶን ፃዕርን ዝተፈላለዩ መሻርክቲ ዝሳተፍዎ ብዘይ ምርብራብ ዝዕመም ዕማም እዩ። ኣብ ዝርግሐ ትምህርቲ ተበፃሕነት ትምህርቲ ንኹሉ ኣብ ባይታ ንኽግሃድ ዝተፈላለዩ መንግስታውን ዘይመንግስታውን ኣካላት ዕዙዝ ኣበርክቶ ከም ዘለዎም እዩ ዝግለጽ።
1: ቀደም ኣብ ግዜ ናፅነት ዝነበረ ኣብያተ ትምህርቲ ብፍላይ ናይ ማእከላይ ደረጃን ካልኣይ ደረጃን ኣዝዮም ውስናት ኣብ ከተማታት ጥራይ እየን። ኣብ ገለገለ ዓበይቲ ዓድታት ከዓ ዋላ ናይ መባእታ ናይ ማእከላይ ደረጃ ትረክብ። ካብኡ ሓሊፉ ገለ ግን ብፍላይ ካልኣይ ደረጃ ኣብያተ ትምህርቲ ዝበሃላ ኣብ ሃገርና ዳርጋ ብቁፅሪ ኣዝየን ውስናት እየን ነይረን።

ኣብዚ ግዜ እዚ እንተርእና ዳርጋ ኣብ ነፍሲ ወከፍ ቁሸት ኣብ ነፍሲ ወከፍ ዓዲ ናይ መባእታ ቤት ትምህርቲ ዘይብላ ዓዲ የላን ክንብል ንኽእል። ካብኡ ሓሊፉ ቀፃልነት ናይ ትምህርቲ ንምውሓስ እውን ናይ ማእከላይ ደረጃ ትምህርቲ ይካየድ። ናይ ማእከላይ ደረጃ ዳርጋ ኣብ ኩሉ ከባቢታት ናይ ማእከላይ ደረጃ ቤት ትምህርቲ ኣሎ። ናይ ካልኣይ ደረጃ ቤት ትምህርቲ እውን ኣሎ። ኣብ መባእታ ኣብ ማእከላይ ደረጃ ዋላ ኣብ ካልኣይ ደረጃ እውን እንተኾነ ናይ ግሊ ቤት ትምህርትታት ገለ ዝበሃላ ሕጂ የለዋን። ናይ ግሊ ቤት ትምህርትታት እዚ ሓላፍነት ትምህርቲ ናይ ምዝርጋሕ ዕማም ሓላፍነት ናይ መንግስቲ ኮይኑ ትውሰብ ዘሎ። ናይ መባእታን ናይ ማእከላይ ናይ ጥራይ ዘይኮነ ሕጂ እኳ ናይ ቅድመ ትምህርቲ ከይተረፈ ኸማን እቲ መሰል ብዓብኡ ፈጢርዎ ኣሎ ማለት እዩ። ናይ ቅድመ ትምህርቲ ናይ ካልኣይ ደረጃ ትምህርቲ እውን እንተኾነ ዋላ ናይ ላዕለዋይ ትምህርቲ እውን እንተኾነ ሰብ ነፍሲ ወከፍ ዜጋ ብነፃ ዕድል ትምህርቲ ክረክብ ኣለዎ። እቲ ዕድላት ኣብ ኩሉ ክባፅሕ ኣለዎ። ማሕበራዊ ፍትሒ ክነግስ ኣለዎ። ላዕልን ታሕትን ኣብ መንጎ ገጠርን ከተማን ፍልልያት ክህሉ የብሉን። ኣብ መንጎ ደቂ ኣንስትዮን ደቂ ተባዕትዮን ፍልልያት ክህሉ የብሉን። ኩሉ ዜጋ ከይተገለለ ብምሉኡ መሰል ናይ ትምህርቲ ክረክብ ዘህንፅት እዩ። ከምዚ ዝኣመሰለ ዕድል ድሰኣኑ ተምሃሮ ኣብዚ ናይ ማእከላይ ደረጃ ይኹን ኣብ ናይ ካልኣይ ደረጃ ዕድል ንክረኽቡ ተባሂሉ እዘን ናይ ቦርዲን ኣብያተ ትምህርቲ ክኽፈታ

0: ኣብ መዳይ ትምህርታዊ ኣገልግሎት ዓበይቲ ዕማማት ተሰላሲሎም እዮም። እቲ ኣገልግሎት ኣበየ ከባቢኡ ኣብ ቀጻሊ መስርሕ ናይ ምዕባይ ይፍለጥ። ተሳታፍነት ኣብ ትምህርቲ ኣብ ኩሉ ከባቢታት ኣብ ምዕባይ ዓይነት ትምህርቲ ኣብ ምምሕያሽ ዝተሰርዑን ዝተዋደዱን ዓበይቲ መደባት ኣብ ባይታ ብዕዙዝ ተጠቃምነትን ንቕሓትን እቲ ዝድለ ድርኺት ኣብ ወለዶታት ንኽህልዎም መፅዓር ብኩሉ ይፅናሓለይ ዘይበሃል ዕማም ምዃኑ ርእሰ ግሉፅ እዩ።
1: ምምሕዳራት እውን ነዚ ዝኸይድ ዘሎ ናይ ትምህርቲ ፃዕሪ ዕድል ትምህርቲ ንምዝርጋሕን ንምስፋሕን ዓይነት ንምድልዳልን ኣብ ዝካየድ ዘሎ ፃዕሪ ጎስጓሳት እናካየዱ መረዳእታታት ኣብ ከባቢኦም እናፈጠሩ ንቕሓት ህዝቢ ክብ ከም ዝብል እናገበሩ ብዝያዳ ዝለዓለ ሓገዝ እዮም ዝገብሩ። ዋናታት እዮም ክንብሎም ከማ ንኽእል ምምሕዳራት ኣብ ኩሉ ከባቢታት ኣብ ታሕቲ ኣብቲ ከባቢ ይኹን ኣብ ንኡስ ዞባ ዋላ ብዞባ ደረጃ እቲ ዝለዓለ ኣብ ማሓዳሪ ናይ ዞባ ከይተረፈ እቲ ቀዳማይ ኣብነታዊ ኮይኑ ዝለዓለ ፃዕሪ ዝኸይድ እዩ። ስለዚ ሓያል ዝኾነ ፃዕርታት ገለ ይገብር እዩ። መሻርክቲ ወገናት ኣለዉና ዝተፈላለዩ ማሕበራት ናይ ደቂ ኣንስትዮ ናይ ተምሃሮን መንእሰያትን ህግደፍ ኣሎ ዋላ ካልኦት ወገናት ባይቶ ዝተፈላለዩ መሻርክቲ ሚኒስትሪታት ከይተረፉ ኣብዚ ነካይቶ ዘለና ፃዕሪ ናታቶም ኣሰር እውን ስለ ዘሎ እዚ ከዓ ብዝለዓለ ኣብቲ ንረክቦ ዘለና ዓወታት ዝያዳ ናቱ ኣሰር ኣለዎ ማለት እዩ። ስለዚ ኣብ ድሓን ኩነታት ኣለና። እቲ ፆር፣ እቲ ስራሕ፣ እቲ ዝካየድ ዘሎ ፃዕሪ ናይ ሓደ ኣካል ጥራይ ኣይኮነን። ደቅና ኩሎም ኣብ ማኣዲ ትምህርቲ ንምምፃእ ክንረባረብ ኣለና ብምልኦም ዳርጋ ትምህርቲ እቲ ዕድል ናይ ትምህርቲ ኣብ ኩሉ ቦታታት ተባፂሑ እዩ እቲ ዕድል ኣብ ኩሉ ቦታታት ተባፂሑ ግን ከዓ ነቲ ዕድል ዘይጥቀምሉ ውሕዳት የለውን ማለት ኣይኮነን። ኣብ ገና ኣብ ማኣዲ ትምህርቲ ዘይኣተዉ ካብ ትምህርቲ ወፃኢ ዘለዉ ብዙሓት ቆልዑ ኣለዉ ብዝተፈላለዩ ምክንያታት።

ኣብ መንጎ ምቁራፅ ኣሎ፣ ትራፍ ኣሎ፣ ዋላ ኣብ ትምህርቲ ከይኣተው ዝተርፉ ብዝተፈላለየ ባህላዊ ፀቕጥታት ድዩ ማሕበራዊ ኩነታት ድዩ ናይ ቁጠባ ፀገማት ድዩ ብገለገለ ቦታታት ገለ እውን ኣለው። ምዕሩይ ዝኾነ ተሳታፍነት ናይ ደቂ ኣንስትዮን ደቂ ተባዕትዮን እውን ኣብ ገለ ከባቢታት ብፍላይ ኣብ ሓደሓደ ርሑቅ ከባቢታት ምዕሩይ ዝኾነ ተሳታፍነት ገለ እውን ኣይርከብን። ንደቂ ኣንስትዮ ምፅቃጥ ማለትሲ ደቂ ተባዕትዮ ዝያዳ ዕድል ገለ ሂብካ፣ ደቂ ኣንስትዮ ግን ትምህርቲ ከም ዘይምልከተን ዝወስዱ ገለገለ ሕብረተሰባት ገለ እውን ኣለው። ቀደም ኣዝዩ ጉኑን ይነበሩ ከምኡ ዝኣመሰለ ኩነታት እዚ ኣዝዩ ተቐሊሉ ሎሚ ሓሓሊፍካ ከምኡ ዝኣመሰለ ነገር ኣብ ገለ ውሱናት ከባቢታት ኣሎ። ስለዚ ከምዚ ዝኣመሰለ ዝተርፈና ነገር ኩላና ተሓጋጊዝና ህዝቢ ከዓ ንቕሓቱ ክህብ ኣቢሉ መረዳእታ ኣዕብዩ ዕድል ናይ ትምህርቲ ክሰፍሕን ዓይነት ትምህርቲ ክመሓየሽን ኣእጃሙ ከበርክት የበርክት ፀኒሕ እዩ። እቲ ዘበርክቶ ዝነበረ ገለ ግን ከይተሓለለ ክቕፅሎ ዝለዓለ ፃዕርታት ገለ ክንገብር ለበዋ የቐርብ። ኣብዚ ዘለናዮ ናይ 35 ናይ ናፅነት በዓል ከነኽብር ከለና ብዛዕባ ገስጋስ ትምህርቲ ኣብ ዝለዓለሉ ሕቶ ሎሚ ኣብ በሪኽ ቦታ ኢና ተቐሚጥና ዘለና ክንብል ንኽእል። ትምህርቲ ከዓ ኣብ ኤርትራ ብፍላይ ነፃ እዩ ክበሃል ዝከኣል ካብ ታሕተዋይ ደረጃ ጀሚርካ ክሳዕብ ላዕለዋይ ደረጃ ነፃ ትምህርቲ ትምህርቲ ዝኽፈል ነገር የለን። ተምሃሮ ስማዊ ክፍሊት እዮም ዝኸፍሉ፣ ዋላ ኣብ ካልኣይ ደረጃ ይኹን ዋላ ልዕሊ ስማዊ ዝኾነ ክፍሊት ንጥራዝን መፅሓፍን እሱ ከዓ ብድጎማ ድጎማ እቲ ሕግን ስርዓትን ናና ከም ዘፍቅዶሲ እቶም ክኸፍሉ ዘይክእሉ ቁጠባዊ ትሑት ዝኾነ ቁጠባዊ ዓቕሚ ዘለዎም ዝበሃሉ ወገናት እቲ ቤት ትምህርቲ ዝሓቶ ክፍሊታት ከይከፈሉ ክመሃሩ ሙሉእ ዕድል ኣለ። ትምህርቲ ነፃ እዩ። ነፍሲ ወከፍ ዜጋ ብነፃ ዕድል ናይ ትምህርቲ ይረክብ። ስርዓተ ትምህርትና ምእኩል እዩ። በበይንኻ ዝኸይድ ክስታያት የብለና። ካሪክለምና ሙእኩል ካሪክለም እዩ።

ኮሪእና ተዓቢና ኢና ነዚ ከምዚ ዝኣመሰለ መግለፂ ገለ ንህብቲ በፂሕናያ ዘለና ደረጃ ምስክር ስለ ዝኾነ ቀሊል ኣይኮነን። ቀደም ኣዝዩ ውሱኒ ነሩቲ ዝተማሃረ ሎሚ ግን ብዙሓት ኣፍሪና ኣብ ዝለዕለ ደረጃ ገለ በፂሖም ሰፊሕ ተሳታፍነት እውን ኣረጋጊፅና ኣለና ክንብል ንኽእል።

0: ካብቲ ስርናይ
1: ስርዓት ባግበሪ ኣነ ዝብል ዘለኹ ምናልባት ኣብዚ ዓዲ እንዳ ሓመይ ሞ ካቢሎሞ እምካ ይኮኑ ሞ ኣብቲ ርሑቕ ከይዶም ክዋሰቡ ደልዮም ካ
2: እዛ ዓሽከሪት ላመይ ስንበር ድሮ መልዕ ኮይና
3: ወ እንዲኻልእ እንዳ ኮይና ትሪአ
4: ኣንታ ወዲ ዘጉ ናብዚ ሰዓት ኣቢሎም ዶኸዱ
5: ኣንታ እዚኣ እንዳታ መንገዶ ንርአ ጥራይ ንርአ ተርክቦ ዋ ፃወት ለ ይባእ
6: ዛርሕሲ እታ ንመርዓይ ትገዛ
5: ሳዊ ኣለ ተባሪዱ እንዩ
6: ብዘይካ ሳዊ ካልእ ክወዛ ዝኽእል ሰብ
5: ካብኡ ሓሊፉ ላ መንክወዛ ዋናዚ ዓስከር ዘይኮነ
6: እታ ክ ዝኩ ምዝዋሓደ ናደኣ ከየ ዘንጉዕና
5: እታ ዝበለለ ትብለ ኣብ ኣንታ ዝረኸበ ትርከበና ንክጣይ
6: ኢልኩም
5: ወይ ኣናይ
6: ኣታ የባ ንዕናይ ሰዓቡኒ ዕስከ ንዕናይ ከይከዶ ከለኹ ነርክበሎም ፋሕፋሕ ከይንብል ከይንጋዳድ ዓንጠንቃ እንተኾነ ተዓዋና ሒዝና ን ካብኡ ሓለፈኻ ትንፋስና ክሳት ዘላ ንገጠር
7: በልዑና ከይረኽቡ ከሎም ነርክቦ ግ ዮ ንዕ ካላይናሳውን ሓሊፉ ዳ መንክ ወፃዕዕላ

0: Mas eu notei. Pois eu notei.
1: أنت ملئتك؟
0: إيه

0: እዞም ቆልዑ እንታይ ረኪበን እዮም ጉጅም ጉሪም ዝብላ ዘለዋ?
1: ብዛዕባ ዘጋጠመን ነገር የውጓዕ ህልዋ
0: ነገር ባለ ይስሓለፉ እዩ ዝንበብ።
1: እንታይ ማለት ክን
0: ኣንተ ነዚኣ ዘይትብሎን ዘይትገብሮ ደልዋ ኢልክና ኢኸ
2: ኣድና ንክረኸባ ክናይተርፍኒ ታቦቱ ንስኽና ዓዲ ተመለሲ ንሕና ክንክን ከይዲን ኣተንሳንናውንተዝወፈርኣኽንዮም ንሕናውን ኣኽልዮ ብጭቕ ተሳንዲ
1: ኣተንሳን ደይ ዝፍረኸመኢሉ ውሽጥኽናት ይበልዕግ
2: ቀዳሚ ሰብዶ ምሳኸን መክር
0: ኣንትን እንታይ እዚ ነብሰይ ከ ግስፍፍፍፍፍፍ ዝብለኒ ዘሎ
1: ኣንትን ቅድስ ይጠዓኸነ
0: ኦይ ነድኣ
3: ዓይኖ ንዕመፅ ኣለኹ ሞ ስልጥ ኢልካ ሓዊ ኣጓጉድ ክፅንሕ ቡን ክንሰተ ክመፅእ ኢና ምስ ምልእተ ኣብቲ ኸደ ዶ ይጠመት ዶ ተጓሕቢትኪ ወይለከ
0: ሰቕዳ በላ መልእተይ ፈልጣ ዝኾይነ ጠባይ ጓል ይፈልጦ እንዴ
1: ኣበርክ ልባን ቀልባን ኣይተጥፋኣ
0: ሰቕዳ በላ
1: ዝብጫ ወይ ውደይ
0: ንቶም ስድሮ
4: ስሪግማ የግሬባ ትሪፈ

0: ዘሩ
1: ኣቤት ጎይታ
0: ባቂ ጅግናኻ ከማኸይ ተፈጥረን
1: ጎይታይ ንመርዓ ዝተሓሰበ ጣዕወያ
0: ግርም ገበርካ ሕይ መርዓዎም ተልልዮም ማይ በርበ ተልልዮም ሽሮ ግርም ሕልፉ
1: ገና ጎይታ
0: እንታይ ዘይነፀፈሉኒ
1: ዓድና ብጊሓት ከም ዝፈልጦ ነዛ ጣዕዋ ክብሉ ክስዕብና እዮ
0: እሞኸ
1: ካላ ጋና ተዳሊና ንንፀንሖም ባህላይ
0: ድንቂ ይምፁ ይፋሎም እሞ ካብዚ መፃብ ከም ዘይወፅካ ክንገብሮም ኢና
2: ጎይታ ብህለሎኒ ሞ ነጊፈደ ክፀውዕ
0: ኪደና እዩ
2: ገለ ሞጃጀውታ ኮይኖም ካብ ኣፊግና ዝመፁ ኬድና ነገር ተንኸትሮምሲ ንክብርና ዋገ ዝህብ ኮይኑ ይስማዓኒ
0: ክረላ መዓር ዘረባ እዩ ዓሳ ክርሃቦ እሞ ኪዱ ኪዱ ሃይ መንገዲ ክተርዎ ዕዕዘሩ ጅግንኣኻ ኮታ
3: ዓድና ብሰላም ናብ ቤትና ክንምለስ ኢና ተበልኩም ግርብ ኣይፋሉም
4: ከነፋለም ኢና ተበልኩም ከዓ
5: ዘሮ እምባራ ዚና ተባፅዕና ሰብኣይ ትኾንካ በይናኻ ዘይትመፅእ
6: ተንዕነ
5: በይናኻ በልካ ብሃል
6: ዘለናክራክንራይ
4: ስጋኹም
5: ሕዚ ኢኹ በልዕ ሃየ ሃየ ምርጫኹም ኣፍልጡ
6: ኣንኹም ከምፅ
7: ሩ ድሓ ብሃል ዘለና ዝዓ ኣብዚና ተባፅሕና
4: ዕነ ኣለኹ
7: ንራይ ኢና
6: ዳ ደጊም ሰላም የለን ነዘን ኣንተ ኩልና ከይክም ንገሩ ደጊም ምሳኹም ጥልኳ ክተመሰለቆል
7: ኻ
5: ዝኾ ዝ ድሓ

0: እዛ ሕጂ ዳ ምፅ ንሒልካ
1: ዋላ ይመፅኑ
0: ዋይ ይ ከምዚ ብሎ ሽግር እኳ የለ
1: ናብ ኢለኻ ክፈላ
0: ክምሰዕቦ
1: ትምስዓም ይፅናሓልና ትምከእሸና
0: እቲ ምንታይ
1: ተዝምለሱ ዝመፁ እዚ ግዜ እዋን ይኮነ
0: ይ ከመይ ብሎ ሽግር ይደክ
1: ወላ ደድሃዮም ሰብ ንልኦ ከሎ ዓዲ ኣትዋ ገ ገና ኣትዋ ዓዲ
2: ሰሪናካ ብስርውና እዛ ዓድና ትሪኦ ኣለካ ብምእለታ ውሽጣ ደጊኣን ህበውን ኮ
1: እንታይ ስለዝዓበስኩካ ክዛረብ ዘ
2: ሓሶት ወሊድካ መሰሰወትካ ግዲ ሓሶት ወሊድካ መሰሰወትካ ግዲ
1: በልዓነ ንዓኻ ኣብዚ ባይታ ዓዲ ገዚተ ደው በልኩካ ባይታ ዓዲ ግና ዓዲ ምልእቲ ምሳኻ ኮይኑ
2: ንባይታ ዓድና ዓይተላግበላ ባይታ ዓድና ካብ ጥንቲ ጥቅምቲ ሓቂ ምስ ተዛረበት ሕጂ መዕየር ምስ ተሰኣኖ ጉዳይ ካስ ንባይታ ዓድና
1: ክትላግብ
3: ንስኻ ግን ጉዳይካ ኣብ ባይታ ዓድና መዕየር ዝበሃል የብሉ
1: ወ ውሃ ሌፎ ሌፎ እውን ሌፎ መልዓስካ ድ መዐየር ዘለዎ እዩ ንስኻሲ ቅኒ ይመበል ቅኒ ይበል ድሓን ግዲ ይብልካ ክትርኢኻ ካልእ ክትርኢኻ
3: ሰይ ክኢላኻ ትመስል ሓዋ ኣተወካ ተበልዎስ ሓሰር ተኸዲኖ ኣለኹ ዩ ዘሎ
2: ዕድመን ጥዕና ንሃበና እምበር ብሓደ ክንቅኒየና ብዛዓዲ
1: ጥንስኪ ሕራይ ኪድ ክትቀፅል
2: ጅደ ፍንፉን
1: መን ፍንፉን
2: ንስ ፍንፉን
1: ፍንፉን ኣይብሉኻን እዮም ፍንፉን ኣይብሉኻን እዮም ኣጀብ ግዛ ወ ኣጀብ
4: ግበል
1: ኣነኳንዓኻ ዝወልደካወልደካዓይትዛረበኒዘረግዜ
0: ዘይኮነ
2: እወይ ኣተረኺቦ ዝዕዋ ዳዕዋዶ ረኻቢ ክንረኺብ መረኻቢ ረኻቢ ክናጠፊእክዶ ስጋ ኣፍክናክባ ስመየት ፅዋዕን ፀጎጎ ትኸደና በላሰ ዋላ ኣክለክ ነግረክን ኣሎ ኣክለክንዛረእንተ ክትገብረ ከመ እንታይ ከለኒ ዘሕትና ዓታይ ስራሕ ኣለክ ውራይ ዘለዎን ከዓ መስሊ
3: ቋዕ ድሓ ንመፁ
2: ኣይ ሓያል ንዲረኺቦ ፃዋላ
1: ፃዕባ ባዕሪ የለን ሰብ ዲቀም
2: ኣይ
1: ሰለጠም
5: ጥራሕ ደም ኮይኑ
0: ሰሪ ወዲ ዓነዳ ዘርኡ ኣይዝረአሉ ተዘሚት ናታ
1: ዝበይኑ
0: እንታ ደሳውን እምበር ኣረኪቦ
1: እምበር ከፊፊት ገጢምኩ
0: ንሕና ስክንገጥም ሓሲብና ከይድና ነይረ ግና
2: ስነስርዓት
0: ግበር ስነስርዓት ግበር እዚ ካደ ስነስርዓት ትፈልጥ ኢኻ ኣታ ሰብይ ሕ

0: ብሰንኪ ዚኦም እዩ ዝኩሉ ዝዓዲ ዝወርዶ ዘሎ እሰ ዘፈልቲ ካላመ እዮም ትዘልቀትን
1: ኩሉ መመትረም ኮነ ትሕዞ ኢና
0: ሃንዳሃንዳ በልኩም ዓዲ ዝጥቀስሎ ኣለኩም ዓዲ
2: ከምዚ ኢልካ ኣይኮነ እዚ ኢልካ ይኩሉ ዝኸውንተዘረብኢኹም ዘረ
0: ኣያ ከፈላ ህድወሉ በዚሕና
2: ክሳዕቲ ዝኾነ ዝኸውን ካ ዓቅሊ ትገብሩ ወይ ለከ ተዘረብ
0: ኩሉ ሕድሪ ዝበሎ ሓቂ
1: ሓንዞም ደቀይ ድሓን ድሓን ህድእ ዳ ንበል ህድእ ዳ ንበል ግራፅ ከይድዋ ኮ ዝዓ
2: ግራፅ ተበሎካ ከይና
0: ዓዲ ድቃስ ክስ
3: ህድእ ናብታ ዋይቶ ወግዓ ክተድልየና እዚ ዓበ ጉዳይ ስለ ይበሃል
1: በሉ ሒ ኩልሃና ነና ብቤትና ነግባእ እወ ንኺ ይኣኽለና
4: ኣታይ ደርቦ እዩ ትስን እዋ ኣትር እዙ ኣበራሲ ሕንቂ ዝበሃል ዘይብሉ ኣክንባ ክብል ከምዛ ሓነታ ተንቲ ከዓ መሪኡ ከነኒኽ ንጋብረን ክድፈጥስተ ሳኒ ከዓ እዚ ኮገርን ብዙሕ ዕድል ኮይኑሎ ምስኪን ኣሕድሪ ሞ ደሞ ፈልይዎ ኣየርኢ ክንባትን ሳንደ ተፀናቀ እወቅዶ ሓቆንድኡ ኣብቲ ምተናዲእነትን ዓይነን ከ እንታይ መሲልን ዘለዎ ክስል እንደ እንተኸዲነን ደሎ
5: ኣንትን ሳንደ ስለዝኾነ እንደ ንግዲ ያዕያዕ ኢለንአን ኣርቲአን ዋዛኸ ይመስለክን ሳንደ ሓያልን
4: ሓቅኸን
5: ዋይጎዋይ ዝዓድና
4: እንተዚኦም ሞሕንኪ ይብሎም እዋ እዋ ኣትን ኣንቲ ዝሰርኡ ክንደይሓስ ነዚ ኣዓሊን ስዕኸዩ ከርብን
5: ከስካኩእዚንደ ስዳዎሽታት ኒናኣና
4: ግዳወስዳት ከጓል
6: እማሒ ዝመገሻስ እንታይ ይኹን ኹም ትብሉ ዘለኹም
7: ይትርአ ዝብል ኣለኹ
6: ኣይፋሉ ኣይተርፍን
7: ኣይብል እስከ ተዛረበ ሰብዓት
6: እዛ ቆልዓ ዝናፍቕዋ ትናፍቖም ስድራ ኣለዋ
7: እሞ ኸ
6: ዓዲ ብኣኹም ክትፋኖ ከም ዝረቑሓኩም ሰሚዓ ቐኒዕ እያ ሂዚ ናይ ትማሊ ርካብ ብናይ ርካብ ሳውን ዝረኸባ ብኡ ሒኒን ክንብለላ ፅቡቕ ኣይኮነን ሒኒን ኣይትበሉላ
7: ዋ እንታይ ዘረብኹም ዘረቡ ዘለኹም ትማሊ ኣብ ውሽጢ ዓዲ ፅባዕካ ኣበይናኣቱ
6: ደሓ ካብ ዝነበርናየ ይከፍኣናን እዩ እታ ከብዲ ሓቂፋ ትፅበ ዘላ ወላዲትከ እንታይ ትኾኑ
7: ሓቂ ኣላቦ እንተ ንሕና ዝሃበና ንፀውር እንተ ንሳ ግን ብሕማቅ ርካብ ወዲቕዋ ቁሲላን ከላ ቁስላ ከይሕወት ቁስላ ዓዲ ክትርኢ ብልም ዘይኮነ
8: በሉስከ ድሓንቲ በልኩሞ ይኹም ኣነስ ነገር ሰይጣን ሳውን ከባቢልን እምበሪ ኣስካልእ ኮይኑ
6: ደሓ ኮቶስ ብሰላም በፂሕኩም ዳኣ ተመለሱ እምበር ደሓ
8: ብሃ ፅባሕ ጊሓቲ ምስ በዓል ያመ ሕፁን ሞክመጥ ድሕሪ ፅባሕ ትኸይድ
6: ድንቂ ኣነ ከዓ ንመንገዲኹም ዝኸውን ጎጎቦ ቅጫ ገብረልኩም ድርቕ ዝበለ
8: ሓንደለኹ ኣብ መዓሳ መራፅ ትፈልትኒ

0: ወደይ ጉዳይ ጻዕና ሀግበር ናብቲ ናብቲ ናይ ትበዝ ወደይ
1: እቲ በዓል ወዲ ቐሺ ናብ ሳውን ዝኸዱሉ መዓልቲ ዓይኖም ምስኦም ተዘይከድኩ ኢላ ወጠጥ ኢላ ኣዲኣ ግና ሕነቕ ኣቢለን ኮፋ ኣቢለን ኣትሪፈና እምበር ዛ ቆልዓሲ እቲ ሓቦኣ
0: ዘርናና ዛ ቆልዓ ዕድመ ጥዕና ጥራዕ ሃበና እንበሪ ወዳን ጓላ ተፋልጣ እያ ዝመስለኒ
1: ኣይ ጓልን እያ ፅንፅያ ስሓኸለ ተባሂሉ እዚኣሲ ስቕ ዘይትብል ወደይ ተዋጢታ እዩ ዝኸፍኣካ
0: መሲት ባ መሲት እያ
1: ሓይላ እንድያ ሓይላ በዓልቲ ሓቦ እያ

0: ስብለስኪ እዚ ትማል ነገርሳ እውን ከጋጥም ሲ እንታይ ከም ዝተሰናድኺ ውጭም ጉሪም ትብል ዝነበርኪ ትማይ ትበል መልስለይ
1: ኣዲ ዝምለስ ሞ ዘይብለይ
0: ንዓይነን ጭዋስ ኣብ ልቆታ ብሉ ኣጋብሎ ክዲ ጠፊእኒ
1: ኣተናደ
0: ትንበሊ ኣደይ ትበልኒ ዓቕሚ ክሕሰብ
1: እሞ ጥራሽ ዘይሓሰብኩ ብባዕልኩ ናይ ተወድኦ
0: ኣቤት ኣቤት ታተለ ዘዕሉ ክቆልዓስ እንታይ ከም ተሓስቡ ክጠፍኣኒ ንዓይ ከተታልከይ ተዓስቢ ተጠንቀቂ ኣነ ነግረክለኹ ተጠንቀቂ ዓቕሚ ክሕሰብ
1: ኣዴት እንደዳ በለ ሕራይ
0: ከይቲ ደግሚ እያ እነግረክ ኣሎ እዚ ግትር ምባል ጠባይ ዘሎ ካብ ሰባ ዝነውሑት መሸላኺ ኮነኪ ተጠንቀቂ ኣነ ነግረክ ኣለኹ ዘይ ዓቕሚኸይ ትሕሰብ ነግረክ ኣለኹ ዋ ወይ ጉሁድ ኣካል ርኢና እዘይ ዓቕሚኸ ክትማጣጠሪ

ንዓመታት ሃንቀው ዝተባህለሉ ነፃነት ኤርትራ ክውን ምስ ኮነ ህዝብን መሪሕነትን ኤርትራ ብመንፅር ዝኸፈሎ ዋጋን ዝሓለፎ መስገደልን ንምዕቃብ እውን ዓብ ፀር ስለ ዝተሰከመ ካብ ፅበ ሓርነታት ሒዙ ሰለም ኣየበለን። ነታ ዝሓልማ ዝነበረ ነፃን ልኡላዊትን ሃገሩ ከማዕብል ስለ ዝተበገሰ ከዓ ግዜያዊ መንግስቲ ኤርትራ ራእይ ኤርትራን ኤርትራውያንን ንምጭባጥ መጀመርያ ዝወሰዶ ተበግሶ እቲ ብ21 1991 ዝተኣወጀ ኣዋጅ ሃገራዊ ኣገልግሎት እዩ ነይሩ። እቲ ብቁፅሪ 11 ወይ 1991 ዝፍለጥ ታሪካዊ ኣዋጅ

0: ምስ ግዜን ጸለውቲ ኩነታትን ክልተ ግዜ ምምሕያሻት ክግበረሉ እንከሎ ኣብ መወዳእታ 39 ዓንቀጻት ሒዙ ኣዋጅ ቁፅሪ 82 ወይ 1995 ተሰሚዩ ናብ ተግባር ምስ ተሰጋገረ ኣብ ታሪክ ዝሃገር ዓብዪ ምዕራፍ ተፃዊት እዩ። ኣብቲ ግዜ እቲ ከምዚ ዓይነት መደብ ከተበግስ ከቢድ እኳ እንተነበረ ግዜያዊ መንግስቲ ኤርትራ ኣብ ጥራይ ጅቡኡ ንተጋደልቲ እውን ናይ ጅባ ገንዘብ ክኸፍል ኣብ ዘይክእለሉ ዝነበረ እዋን እዩ። በቲ ኣብ ሰውራ ዘማዕበሎ ባህሊ ነቲ ዘይከኣል ዝመስል ዝነበረ መደብ ሃገራዊ ኣገልግሎት ከም ዝከኣል ገይሩ ኣተግቢርዎ።
1: መጀመርታ ኣብ ኣዋጅ 11 ናይ 91 ማለት እዩ። እዚ ርዝነት ናይቲ መደብሲ ብሃገራዊ ኣዋጅ እዩ ወፅኡ። ክትግምግሞ ከለካ ድሕሪ 35 ዓመታት ሃገራዊ ኣገልግሎት ብመንፅር ዕላማታት ን ተርኢካየ እዩ ፅቡቅ። ኣርባዕተ ዕላማታት እዩ ዘለዎ ቲ ኣዋጅ ክብገስ ከሎስ ንፁር ኣርባዕተ ዕላማታት ኣብቲ ኣዋጅ ኣቕሚጡ እዩ ተበጊሱ። ሓደ ሃገራዊ ምክልኻል ማለት እዩ፣ ሃገር ምክልኻል። ካልኣይ ቁጠባ ሃገር ንምዕባይ ተባሂሉ። ሳልሳይ ካብቲ ወታደራዊ ሸነኽ ውፅእ ዝብል ከዓ ኣብ ሰብ ሰርሖን ባህርያዊ ሓደጋታት ንምክልኻል። ራብዓይ ዓብዪ ከዓ ምኩስኳስ ሃገራውነት እዩ መሰረት። ስለዚ ሕጂ ክንግምግሞ ከለና ዋላ ኣነ ኣካል ሃገራዊ ኣገልግሎት ኮይኑ ክሪኦ ከለኹ ነዘን ዕላማታት እዚኣተን ተተግቢረን ድን ኢና ክንግፅብ። መጀመርታ ድሕነት ሃገር ወይ ድማ ምክልኻል ሃገር ዝበሃል ከምቲ ዝበልናዮ ኤርትራ ምርጫ ወሲዳ ብካልኦት ሃገራት ክትሕልዎ ኣይደለየትን። ዘምፃኽዎ ናፅነት ኣነ ባዕለይ ክሕልዎ እየ ዝብል ምርጫ እዩ ወሲዱ። እዚ ከዓ እንታይ ገይሩ ከዓ በቲ መደብ ሃገራዊ ኣገልግሎት ንሓደ ወገን ንካልእ ወገን ዘይኮነ ህዝባዊ ክኸውን ምእንቲ ነብሲ ወከፍ ዜጋ ግዴታ ወሲዱ ነቲ ዝመፀ ናፅነት ናይ ምዕቃብ ማለት እዩ።
2: ሃገራዊ ኣገልግሎት ወይ ብሓፈሻ እዚ ወለዶ ናፅነት ንብሎ ወለዶ ንሱ ዝገበሩ እንድሕር ክንርኢ ኮይና ብሓፈሻ ዝኾነ ወለዶ እቲ ዝቕበሎ ሕድርን ከተግብሮ ዘለዎ ስራሕን ዝገብሮ ዘሎ ቅያ ወይ ጅግንነት ንመፃኢ ወለዶ ዝሕልፎ ከዓ ብይ ዝምዘን። ሕጂ እዚ ሃገራዊ ኣገልግሎት እንተርእናዮ ብኩናትን ብመግዛእትን ዝዓነወት ሃገር እዩ ተቐቢሉ። እዚ ጥራሕ ከይኣኽሎ እሱ ንበዕሉ ከቢድ እዩ፣ ከቢድ ዕማም እዩ። እሱ ጥራሕ ከይኣኽሎ ከዓ መውሓስ ልኡላውነትን ህንፀት ሃገርን ከዓ ተወሲኽዎ መሊሱ እቲ ጦርነቱ ከቢዱ ማለት እዩ። ስለዚ እቲ ክተግብሮ ዝነበሮ እታ ዝዓነወት ሃገር ምምዕባል ነቲ ሃገር ከዓ ልኡላውነታ ምኽባር እዩ ነይሩ። ሕጂ ዝበዝሐ ግዜ ከዓ እቲ ጅግንነት ይፍፅሙ ኣሎ። ንኣብነት ሕጂ 91 ኣብ ኤርትራ ክንደይ ቤት ትምህርቲ ነይረን፣ ክንደይ ሕክምና ነይረን፣ ክንደይ ህዝቢ ማ ይረክብ ነይሩ፣ ክንደይ ፅርግያ ነይረን እንድሕር ኢልካ ነታ ዝነበረት ካርታ እንድሕር ስኢልካ ንዚአን ነጥቢ ነጥቢ ጌርካ እቲ ሎሚ ዘሎ ከዓ እንድሕር ርኢኻዮ እቲ ለውጢ ዝኾነ ሰብ ክሪኦ ይኽእል እዩ። ሕጂ ነፍሶ ከፍረ ኣብዚ ሃገር 91 ዘይነበረት ሎሚ ዘላ እንድሕር ኣሎ ኮይና ብርሃፅን ብደምን ናይ ሃገራዊ ኣገልግሎት ድመፀ እዩ ክንብል ንኽእል ኢና።
3: ኩሉ ሃገራዊ ኣገልግሎት ብመይኡ ብደረጃ ትምህርቱ ኣብ ዝተፈላለየ ናይ ሚኒስትርታት ኣብ ብምልአ ሚኒስትርታት ናይ ሃገር ፋሒሉ እዩ ዘሎ። ኩሉ እቲ ስራሓት ከዓ ብዳርጋ በቶም ሃገራዊ ኣገልግሎት እዩ ዝስራሕ ዘሎ ማለት እዩ። ብናቶም ሞያ ትምህርቲ ዓሚ ደረጃ ኣብ ፅፍሕታት ከይተረፋማን ተዘርጊሖም ኣለዉ ማለት እዩ። ስለዚ ሃገራዊ ኣገልግሎት እንተዘይህሉ ኢልካ እንድሕር ሓሲብካስ እዚ ሃገር ከም ሃገር ከመሃለዎ ኣሎ ብኩሉ ሸነኻ ትርኢኻ ማለት እዩ። ብምክልኻል ክትሪኦ ትኽእል ኢኻ። ኣብ ሚኒስትርታት ዘሎ እውን ቀሊል ተራኮነን ዘበርክት ዘሎ ዓብይ ዝኾነ ስራሕ ብኣቶም ዝስራሕ ዘሎ። ስለዚ ንኩሉ ብውህደት ብተናፀል ከይረአኻ ንኩሉ ብውህደት ርኢና ግን ኣዝዩ ዓብይ ዝኾነ ኣበርክቶ እዩ ዝሰርሕ ዘሎ ሃገራዊ ኣገልግሎት ኣብዚ ግዜ እዚ።

0: ሓደ ካብ ዓበይቲ ዕላማታት ሃገራዊ ኣገልግሎት ንህሉል ተመክሮ ገድሊ ባህሊ ጅግንነትን ተወፋይነትን ናብ ተካይ ወለዶ ንምስግጋር ነቲ ነፃነት ዝተረከበ መንእሰይ ኣብ ሃገራዊ ህንፀትን መዕቀብ ሰላምን ፀጥታን ሃገሩ ተርኡ ክፃወት ሰፊሕ ባይታ ፈጢር እዩ። ሰላኸይ ተሃመለ ዝጀመሮ ምህናፅ ሃገራዊ ሰራዊት ድማ ድሕር ሓርነት ዘጋጥመና ንህላወና ዝፈታተን ወራር ስዒሩ ጥራይ ዘይኮነስ ሎሚ ንወለዶ ገድሊ ዘትክእ ሰራዊት ሃኒፅና ክንብል ንኽእል ኢና።
1: ልክዕ መንእሰይ ኣንጎዕ ናይ ሓንቲ ሃገር እዩ፣ ኣንጎዕ ከምኡ ስለ ዝኾነ ካ እዩ ናፅነት እውን ብመንእሰያት እያ መንፅያ። መንእሰይ ኮንካ ከዓ ይንበርኒ። ስለዚ ኣብ ዋሓስ ሃገር ካ እቶም ውላድ ናይቶም ኣቦታት ናይቶም ፋይተርስ ወይ ናይቶም ተጋደልቲ ኣብ ሰዓት እዚ ዋሕስ ኮይኑ ኣሎ። ስለምንታይ መንእሰይ ኩሉ ሻዕ ዋሕስ እዩ። ኣብዝሓለፈ መንእሰይ ናፅነት ኣምፅኡ ንድሕሪ ኢልና ኣብዚ ሕጂ ከዓ ብመሪሕ ናይቲ ዝተመኮረ ተመኩሮ ዘደለበ ኣቦኡ ኣይኡ ሓዉ ኣብ ጎኒ ኮይኑ እዚ ሃገር ደው ንክትብል ዋሕስ ኮይኑዎ ኣሎ። ኣብ ኩሉ ኩርናዕ ማለት እዩ። ብኩሉ ፅላታት ክንሪኦ ንክእል ኢና። ኣብ ሚኒስትሪ ጥዕና እንድሕር ኣለካ ብቁፅሮም መንእሰያት ክንደይ ኣለዎ እንተ ኢልና፣ ኣብ ሚኒስትሪ ምክልኻል እንድሕር ኢልና ብድሕሪኡ ብረት ኣብ የማኑ ፀጋሙ ኣፍራዛ ባዴላ ሒዙ ኣብ ዝኾነ ብቁፅሪ ብዓቕሚ ብዕድመ ድሕር ኢኸያ እቲ መንእሰይ እዩ ዘሎ። ልክዕ እቲ ቀላሲ እቲ መሪሕ ተመኮረ ኣብ ጎኑ ኣሎ። ልክዕ እዩ ስለይኮነ ድሕርታ ሃገር ኣላ ኢልናስ እቲ መንእሰይ እዩ። ስለዚ እቲ መንእሰይ በዓል ሃገር
2: ደረጃ ዝበፅሓናት ፅንዓት ተሃቦ እቲ ስኒ መንካስ ንበዓሉ ሰላቲ ሃገራዊ ኣገልግሎት እዩ። ትቀፃልነቱ ድሕርቲ ተጋዳላይ ሲ በቲ ሃገራዊ ኣገልግሎት እንዴት እንዳተወራረሰ ከይዱ ኢቨንካ ከምኡ ተወራረሰ እዩ ከዓ ዘሎ ሕጂ ነታ ሃገር በብ ሴክተሩ እንድሕርኢናዮ ኣብ ምክልኻል ሃገር እንድሕር ከና ኣብ ሓፈሻዊ ሃገር ፀኒዓ ከም ትኸይድ ኣሰር ናይቶም ኣቦታትና ከም ንስዕብ ጌርና እዩ ማለት እዩ። በብቲ ናትና ኣብቲ ናትና ኣብ ናይ ክፍሊ ኢሚግሬሽን ዜግነት እንድሕር ከና ከዓ ዋላ እቲ ወጋዓዊ እቲ ተኣሽሙናትና ምስ ዜና ኮርክብተ ዘይሃለወ ነቲ ድሕነት ሃገርን ፀጥታን ሓልዩ ከም ዝኸይድ ነቲ መምርሒ ብመንግስቲ ዝወፀ ኣብ ምትግባር ኢና ንርከብ ዘለና። ስለዚ እቲ ቀፃልነት እቲ ውሕስነት ሳላቲ ሃገር ኣገልግሎት ዝተመስረተ ኮይኑ ይስማዓነና እዩ።
3: 98-200 ዝነበረ ኩነታት ናይ ኤርትራ እውን ነቲ ልእላውነት ናይ ኤርትራ ዝኽበረ ኣባል ሃገራዊ ኣገልግሎት እዩ። ኣባል ሃገራዊ ኣገልግሎት ኣብኡ እንተዘይህነፅ ነይሩ ኣብኡ እንተዘይ ነቲ ሃገር ኣብ ምህናፅ እንተዘይሳተፍ ነይሩ ናበይ መሃለና ዝፍሉጥ ነገር እዩ ማለት እዩ። ስለዚ በቲ ምክልኻል ሃገር መፂኻ ልዑላውነት ኣብ ምውሓስ ህዝባዊ ኣብ ምግባሩ ዝተወስደ ምርጫ ንኤርትራ ዝገጠም ኣብ ዝሓለፈ ዓመታት ክትሪኦ ከለካ ኣባል ሃገራዊ ኣገልግሎት እዩ ቤት ልዑላውነት ኣኽቢርዎ። ኣነ ከዓ ወላ ኣባል ናቱ ምዃነይ ከዓ ከምዚ ይስማዓካ እዩ ክብሪ
4: ወርወርታ ከ ኣሎ ዋላ ኢድ ናይ ካልኦት ሓያላን ሃገራት ዘለዎ እውን ነቲ መንእሰይ ነቲ ወርወርታ ከምዚ ዘይትሪኦ እቲ ሚራጅ ንብሎ ብደገ ዘብለጭልጭ ነገር ኣሎ ዝስሕቦ ማለት እዩ። ሓቂ ኮነን ግን ይስሕበካ። ሕጂ ነቲ ዝስሕበካ ነገር እንዳረእኻስ ዋጋ እንዳኸፈልካ ነቲ ህዝብኻን ነቲ ሃገርካን ኣበርክቶ ክትገብር ሲ ቀሊል ኣይኮነን። ስለዚ እቲ ሃገራዊ ኣገልግሎት ዝገብሮ ዘሎ ስራሕ በዚ ክንሪኦ ንኽእል ኢና። ተደሊቡ ዘሎ ዓሙ ከዓ ቀሊል ኣይኮነን። ኣብ ኩሉ ንኣብነት ሕጂ ኣብ ሕክምና እንዳሕርኢና ኣብ ፍሉይ ክእለት ዘለዎም ሓካይም ክነፈርኽ ኢልና ኣለና። ኣብ ኩሉ ዝኾነ ኣብ ናይ ቆልዑ ይኹን ኣብ ናይ ርሳት ይኹን ኣብ ናይ መጥባሕቲ ይኹን ኣብ ውሽጣዊ ሕማማት ይኹን ኣብ ናይ ዓይኒ እዝኒ ኣብ ኩሉ ኣብቲ ናይ ጥዕና ሙሉእ ነፍሲ ዝምልከት ሎም ኣብ ዝኾነ ቦታ ኸትካ ዝፈልጥ ሰብ ኣለካ። ሓኪም እንተደሊኻ ተማርፅ ጥራሕ ሓኪም ኢኻ ትመርፅ ሎም እምበር ስእነት ናይ ሓኪም ወይ ናይ ሞያዊ ይኮነን ዘሎ ግን 91 እንድሕርኢና ምናልባት እተን ዝነበራ ናይ ሕክምና መደበራት ይቁፀራ እየን። ሽዑ ንክተማርፅ ኣይኮንካን ዋላ ዘይተምሃረ እውን ቅሩብ ናይ ሕክምና ክእለት ዘለዎ ኢኻ ትደሊ። ሎሚ ግን ኣይ ናይ ሓኪም ሕሸኒ ኢኻ ትብል። ስለዚ እቲ ሰብ ኣይርዮን ኣይርድኦን እዩ ግን ቀሊል ዝላ ኣይኮነን ክብል ደለ
0: ኣብ ኤርትራ ብዘይ ፀጋ ናይ ሰብ ካልእ ፀጋ ትርጉም የብሉን ዝብል እምነት ስለ ዝተሃንፀ ኣብ ትምህርትን ሞያዊ ስልጠናን ዓብ ወፍሪ ተገይሩ እዩ። ብመንፅሩ መንእሰይ ዛ ሃገር ኣብ ኩሉ ሚኒስትርታት፣ ኩባንያታት፣ ትካላት ናይ ህንፃን ሕርሻን ክኢላታት፣ ኦፊሰራት፣ ኣባላት ሃገራዊ ኣገልግሎት እዮም። ሃገር ክትሃንፅ መጀመርያ ኣቕሚ ሰብካ ክትሃንፅ ስለ ትግደድ ከዓ ኣብ ስራሕ ተደልዩ ዘሎ ፍልጠትን ሞያን ቀሊል ኣይኮነን።
1: እቲ ናይ ቀደም መንእሰይ ብገዛእ ርእሱ ዝደለዎ ተመክሮ ካብ ጌጋታት እንተምሃረ እንዳተምሃረ ዝመፀ እዩ። እዚ ናይ ሕጂ መንእሰይ ከዓ ኣብቲ መሪሕቲ ኣብቲ ላዓትቲ ኣትዩ ልክዕ ከምቲ ሽዑ ዝሕለፎ መስዋእቲ እቲ ናይ ቅድም መንእሰይ ልክዕ ከምኡ እዩ ዘሕልፍ ዘሎ። ሕጂ ክልክዖ ከለኹ ከዓ ተሃገር እኳ ትቕፅል ኣላ። ሕጂ ኣብቲ ውፅኢት ኢና ክንዛረብ ዘለና። ሕጂ ኣበርክትኡ ነው ብዙሕ እዩ። እትረቑ ሓይታት እዝን እዝን እዝን ኢልናስ ሓደ መንእሰይ ዘበርክቶ ዘሎ ኣብ ሓንቲ ሃገር እንዳሕር ኣብዛ ሕጂ ሰዓት ክገልፆ ኮይነስ ለይትን መዓልትን እውን ኣይክውድኦን እዩ። ብሓንቲ ቃል ክንሪኦ ከለና ግን ውፅኢቱ ግን እንታይ እዩ? ውፅኢት ናይ ተኣበርክትኡ ተሃገር ተዋሒሳስ ትቕፅል ኣላ።
4: እጂ ኩሉ ግዜ ተሪር ፍልጠት ዝበሃል ብተመክሮ ድመፅ እዩ። እጂ ሓደ ሰብ ን20 ዓመት ኣብ ሓንቲ ትካል እንድሕር ሰሪሑ ናይ ብሓቂ ነቲ ከመይ ገይራ ትሰርሕ እዛ ትካል እንታይ ፀገማት ኣለዋ ንመፃኢ ከመይ ገይራ ፅቡቅ ገይራ ትስጉም ክፈልጥ ይኽእል እዩ። ሕጂ ናይ ብሓቂ ትኽእለታት ኣብ ኩሉ ተጠርዩ ዘሎ ኣብ ዝኾነ ትካል እሶም እዮም። ሎሚ ሕጂ ከምቲ ዝበልክ ወይ ኣብ ዝኾነ ቦታ እንድሕር ዝኾነ ትሰራሕ ነገር ኣላ ግድን ኢድ ናይ ሃገራዊ ኣገልግሎት ኣለዋ።
5: ሚኒስትሪ ጥዕና ሓደ ካብቶም ዓበይቲ ሚኒስትሪ ናይዚ ሃገር እንድዩ። ቀደም ዝነበረ ቁፅሪ ናይ ኣባላት ናይ ሚኒስትሪ ጥዕናን ሕጂ ከተዛምዶን ከለካ ዋላ ብዓይነት ከይተረፈ ብዓይነት ብብዝሒ ናይ ሰማይን መሬትን ፍልል እዩ ዘለዎ። እቲ ኣብ ኣዝዩ ርሑቕ ቦታታት ተዘርጊሑ ዘሎ ትካላት ጥዕና እውን ሃገራዊ ኣገልግሎት እዩ ከይዱ ዝሽፍኖ ዘሎ ማለት እዩ። ስለዚ ብምሉእ እዚ ሸቶታት ናይ ሚኒስትሪ ጥዕና ክውቃዕ በቂዒ ዘሎ በቲ ሃገራዊ ኣገልግሎት ኣብቲ ባይታ ኮይኑ ወላ ብፅሕፈት ደረጃ ይኹን ስለሰርሕ ስለ ዘሎ ስለተዋስኦ እዩ። ንበይኑ ብዘይቲ ዝንብሎ ዘለና ዓቕሚ እቲ ሚኒስትሪ ጥዕና ክስጉም ኣይከኣለን። ፍፁም ኣይምኸደን ነይሩ። እዚ ኩሉ ዝውሃብ ዘሎ ኣገልግሎታት ብዓይነቱ ይኹን ብብዙሑ ይኹን እቲ ሃገራዊ ኣገልግሎት ኢዱ ስለ ዘእተወሉ እዩ ኣብዚ ዝለዓለ ደረጃ በፂሒ ዘሎ ማለት እዩ። ንኩሉ መንግስቲ ክሽፍን ዝፅዕር ዘሎ ነቲ ሃገራዊ ኣገልግሎት ሒዙ እዩ ዝሽፍን ዝፅዕርን ዘሎ ማለት እዩ። ንሱ ከዓ እዩ እቲ ዝነበረ ዓቕሚ ሰብ ንዑ ንምቅላል ኣይኮነን። ንሱ እንተስ ብሕማም እንተስ ብዕብት እናኸክኸይድ ከሎ እቲ ሃገራዊ ኣገልግሎት ነቲ ቦታ እናተከ እንዳሸፈነ እዩ ክኸይድ ንቡር ኣሰራርሓ ማለት እዩ።
1: ዓወት ናይ ዝነበረ ዳታታት እንድሕር ርእናዮ ኣብ ናይ ሞት ኣደ ኣብ ሕርሲ ብክንደይ ነኪ ኢልና ብመንፅርቲ ሓሙሽቶ ናይ ጎልስ ኣብቲ ኤርትራ ዝተዓወተቶ ተሪእኸ እቲ ውፅኢት ናይቲ መንእሰይ ኣብቲ ሚኒስትሪ ዘሎ እዩ። ዝኾነ ዓወት እቲ ስራሕ ብዙሕ ትገልፆ እውን እዚ ቴልካስ ከምቲ ኣቐዲመ ዝበልክዎ ነዊሕ እዩ። እቲ ውፅኢት ግን ኣብ ክታበት እንድሕር መፂና ህፃናት ሞት ህፃናት ብክንደይ ነኪ ካብ ዝነበሮ ኣብቲ ናይ ሚኒስትር ጥዕና ኣቲና ክንሪኢ ንክእል። ብመንፅር ናይ ዝበልክዎ ናይ ኣዴታት ኣብ ግዜ ሕርሲ ዝነበረ ሞት ብክንደይ ነኪ ሎ ኢልና ክንሪኦ ንክእል። ስለዚ እቲ ኣበርክቶ እቲ ውፅኢት እዩ ከመይ ነርና ኣበይ ኣለና እንድሕር ኢናያስ ብጣዕሚ ብዙሕ እዩ ማለት እዩ። እዞም መንእሰያት ኣብ ሚኒስትር ጥዕና ዘለው ዘበርክትዎ ዘለው ኣብ ላቦራቶሪ ብል ኣብ ሜዲካል ዶክትሬት ዝገብሮ ኣብ ነርስ ኣብ ፓብሊክ ሄልስ ኣብ ኩሉ ፅልታት ኣብ ሮዲዮሎጂ ብምሉእ ቀሊል ኣይኮነን። ካልኣይ ነገር ዓውደ ጥዕና ከምዚ ፕራግማቲክ እዩ ከምዚ ዝቀያየር እዩ ኣብ ሓደ ኮፍ ዝብል ኣይኮነን። ብዙሕ ተዓፃፃፍነት ዘድልዮ ብዙሕ ምስ ቴክኖሎጂ ዝኸይድ። ስለዚ እዚ መንእሰይ ኣብዚ ሚኒስትር ጥዕና ዘሎ ናይ ዘበን ስለ ዝኾነ በዚ ቴክኖሎጂ ተሰኒኻ እዩ ነቲ ህዝቢ ኣገልግሎት ዝቦ ዘሎ። በዚ መንፅር ከ እቲ ኣብ ሚኒስትር ጥዕና ዘሎ ዓወታት ክንሪኦ ከለና ቀሊል ዘይኮውን ማለት እዩ።
0: ካልእ ብሳላ መደብ ሃገራዊ ኣገልግሎት ተሃኒፁ ዘሎ ዘይክማ ሃገራውነት ወሓስ ነፃነትና ኮይኑ ይቕፅል ምህላው ዝዓበየ ቁም ነገር እዩ። ነፍሲ ወከፍ መንእሰይ ዝሃገር ወተሃደራዊ ተዕሊም ክወስድ ምጀመረ ብሓደ ስጥመት ሰሚሩ ከም ዝኸይድ ስለ ዝገብሮ ኣብ ንኡስ ዕድሚኡ ዘማዕብሎ ሓቢርካ ምስራሕ ምጓዓዝ ምልዛብ ልዕሊ ኩሉ ከዓ ኣቕሊ ምፅማም ምፅዋር ኣማዕቢሉ ብሓደ ህርመት ይጓዓዝ። ሎሚ ኣብ ከባቢናን ዓለምን ብምንጽጻር ሃገርነት ኤርትራ ሰረቱ ኣመና ተሪር ሓድነቱን ጥምረቱን ውሽጣዊ ሰላምን ርግኣትን ኤርትራ ተማሃሊልካ ዘይርከብ ጸጋ ኾይኑ ኣሎ። እዚ ኸዓ ውፅኢት ናይ ነዊሕ ቓልስን ጽንዓትን ህዝቢ ኤርትራ ዝመስክር ምዃኑ ንዅሉ ርዱእ ኾይኑ ይርከብ።
6: ነቲ ህዝቢ በብዝመፆ ከከምቲ ዝደለዮ ኣገልግሎት ንህቦ ማለት እዩ። ንስራሐይ ከዓ ብፅቡቕ ይርኦ ማለት እዩ። ይፈትዎ እየ ስራሕ ደስ ኢሉኒ እየ ከዓ ዝሰርሖ። እዚ ክብል ከለኹ ሃገራዊ ኣገልግሎት ሲ ከምዚ ነቲ መንእሰይሲ ንኹሉ ስሒልዎ እዩ ክብል ክእል ኣነ ማለት እዩ። ብሓደ ነገር ብሓደ ተፀሪቡ ከምዝኸይድ ይገይርዎ፣ ስርዓት ከም ዘለዎ፣ ዲስፕሊን ከም ዘለዎ ይገይርዎ ዝኸይድ ዘሎ። ስለዚ ሃገራዊ ኣገልግሎት ምህላው ብጣዕሚ ዓብ ተራእዩ ተፃዊቱ ኣብ ኤርትራ ማለት እዩ።
5: ምህላው ናይዚ ሃገር ኣብ ቀፃልነት ናይ ሃገራዊ ኣገልግሎት እንድሕር ኮይኑ እቲ ሃገራዊ ኣገልግሎት ክቀፅል ዘለዎ እዩ። ምክንያቱ እቲ ሃገር ክትህሉ እንድሕር ኮይና ኣገልግሎት ሃገራዊ ኣገልግሎት ዝበሃል ከዓ ክህሉ ክኽእል ኣለዎ። ስለዚ ብዝፀፈፈ ዝተወደበ መልክዑ ካብዚ ዘለዎ ኣዝዩ ብዝበለፀ ሰብ ምእንቲ ከገልግል ግቡኡ ነቲ ሃገር ዝግባእ ግቡኡ ፈፂሙ ክሰርሕ እንከሎ እዩ ዝበለፀ። ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር፣ ጥራሕ እንተ ዓሊማ ኣይኮነን ኣብ ብዙሕ ቦታታትም ኢኻ ትወርድ። ስለዚ ኣብኡ ቅርፅኻ ትሕሉ ሸብ ትኸውን፣ ሃገርካ ከም ተፍቅር ትኸውን፣ ሰብ ትኸውን ማለት እዩ። ካብቲ ተራ ሰብ ነበርካ ናብ ዝሓሸ ዝበለፀ ሰብ ትመፅእ ማለት እዩ። ስለዚ ፍቕሪ ሃገር ሕዘካ ሃገርካ ከም ትዕቅብ ገብረካ ሃገርካ ከም ተውሕስ ንሃገርካ ክትሓልፈላ ከም ዘለካ ይርዳእካ እዩ። ስለዚ ከምኡ ዓይነት ወለዶ ከተፍር እንድሕር ኮንካ እቲ መንግስቲ ነዚ ሒዝዎ ዘሎ ክቕፅሎ ክኽእል ኣለዎ ማለት እዩ።
3: ዝኾነ ኣገልግሎት ናይ ስራሕ ኣውፊርካዮ ከዓ ብቑዕ ክኾነልካ ምክንያት ኣብ ሳዋ ዝሕለፍ ነገራት ኣሎ። ብምሉእ እቲ ተፃዋርነት በሎ ኣካላዊ ጥንካረ በሎ ስነ ኣእምራዊ ቅርቡነት ንዝኾነ ነገራት ሽግራት ናይ ምፍታሕ ብድሆታት ከመይ ጌርካ ክገጥሞ የ ናይ ምባል መዓት ዝጥረ ነገር ኣሎ። ኣብ ቅድሚቲ ሃገራዊ ተሓሳስባ ወላሲ ብውልቅኻ ዝጠቐመካ ኣሎ። ሳዋ ዝኸደን ሳዋ ዘይከደን ዘለዎ ናይ ተፃዋርነት ሽግራት ናይ ምፍታሕ ናይ መሃዝነት ኣካላዊ ጥንካረ በሎ እቲ ሃገራዊ ተሓሳስባታት ገለ እዚ ሒዝካ ኸ ናብ ትካላት ተኣቱ እጂ ፋሕ ምስ በልካ ኣብቲ ትካላት ከዓ መሰረት እቲ ኣብ ሳዋ ዝተሰንቀ እዩ። ምስ መፃ ኸ ንኣብነት ኣብ ዝትካለይ ንኣብነት ክመፅእ ከልኩ ኣነ እንተ ክዛረብ ኮይነ ኣብዚ ዘሎ ሰብ እቲ ዝበዝሐ ኣባል ሃገራዊ ኣገልግሎት ልዕሊ ሰብ ኣብ ሚእታዊት
2: ኣለዋ እቶም ረቀቕቲ ባህርያት ዝበሃል ኣለዋ ንሰባት ኣብ ምቕያር ወይ ኣብ ምቕያስ ዝጠቕመና ነገር ኣለዎ። እቲ ዲሲፕሊን ንበዓሉ ካብ ሳዋ ኢና ነፍሲ ወከፍ ስድራ ካብ ከካብ ገዛና ክንወፅእ ከለና ንናትና ባህርያት እዩ ዘለና። ኣብ ሳዋ ምስ ከድና ኣብ ሃገራዊ ኣገልግሎት እቲ ተወርሶ ኣሎ እንታይ እሱ ስነ ምግባር፣ ኣካያይዳ፣ ዲሲፕሊን፣ ሰዓታት ምኽባር፣ ኣካዳድናኻ ኩሉ ነገር እዚ ብምሉኡ ካብ ሳዋ መበገስ ኢና እዩ። ነፍሲ ወከፍ ሰብ ባህርያትና ከካብ ገዛና ሒዝናዮ ዝኸድና ኣብ ሳዋ ቶታሊ እዩ ዝቕየር። ሕጂ ንዓና ኣብ ጠቒምናዩ ምክንያቱ ዋላ ኢቨን ኣብ ክፍሊ ኢሚግሬሽን ዜግነትን እዚ ንልብሶ ዘለና ዩኒፎርም ንባዕሉ ኣብ ዲሲፕሊን ዝተመስረተ እዩ።
4: ሕጂ እቲ ሃገራዊ ኣገልግሎት ዝህበካ መጀመርታ እቲ ነፍሰ ክብሪ ወይ ነፍሰ ክብሪ ካብኡ ዝዓቢ የለ ነፍስኻ ከምተኽብር ነፍስኻ እንተኽቢርካ ሃገርካ ንህዝብኻ እንትኽብር ልዕሊ ኩሉ ከዓ ንትገብሮ ነገር ብዲሲፕሊን ከምኡ ውን ትርጉም ናይ ግዜ። ስለዚ እቲ ሃገራዊ ኣገልግሎት ፃዕሪ ከዓ ልዕሊ ኩሉ ፅዒርካ ከም ትዕወት እቲ ዓወት ከዓ ብዲስፕሊን ዘሎ ሕጂ ኩሉ ግዜ መቐረት ክህልዎ እንድሕር ኮይኑ እቲ ዓወት ንኻኻ ብዲስፕሊን ድመፅእ ብስነ ምግባር ድመፅእ እንድሕር ኮይኑ መቐረት ህልወዩ ቀፃልነት እውን ይህልወዩ። ብዲስፕሊን ብስርዓት ደይመፅእ ዓወት ግን ቀፃልነት የብሉን መቐረት እውን የብሉን ኣብቲ መወዳእታ ኣይረአን እዩ። ስለዚ እቲ ሃገራዊ ኣገልግሎት ካብታ መባእታ ወታደራዊ ስነ ምግባር ካብ ትወስደሉ ጀሚርካ መሊስካ እውን ኣብቲ ትካላት ምስ ተመደብካ ዝኾነ ትካል ናቱ ባህር ኣለዎ ናቱ ኣካይዳት ናቱ ዲስፕሊን ናቱ ስነ ምግባር ኣለዎ። ኣብ ምስኣተኻ ከዓ ምስቲ ዝነበረካ ናይ ሃገራዊ ኣገልግሎት ንስተወክሲክዎ ሞያዊ ስነ ምግባር ብፍላይ ምስቲ ሞያኻ ዝምልከት እንድሕር ወሲካሉ ብቑዕ ሰብ ትኸውን ብውሕድ ነቲ ስራሕኸ የቐለለልካ ዕውት ከዓ በታ ዓወት ንክትቕፅል ከዓ የኽእለካ ማለት እዩ። ስለዚ እቲ ተራ ናይ ሃገራዊ ኣገልግሎት ብቀሊል ድምዘን ኣይኮነን። ንኣብነት ኣብዚ ምዕቡላት ሃገራት ኣብ ገለ ንሪኦ እቶም ቢልዮነራት ወይ ሚልዮነራት ሓንሳ ሓንሳ ንስኽ ኢሎም ባዕሎም ስ ናብቲ ውትድርና ይኣትዉ እዮም ነቲ ዲስፕሊን ንምእንቲ ንክምሃሩ ማለት እዩ። ስለዚ ነቲ ፅቡቅ ነገር ዝረኸብካዮ ንክትዕቅብ እውን ስነ ምግባር ሲ የድሊ። ስለዚ ሃገራዊ ኣገልግሎት ድሓን በቲናይ በቲ ዝበልናዮ ጥራሕ እውን ንሪኦ ኣይኮነን፣ ግን ብሓፈሻ ፅቡቅ ዝኾነ ዲስፕሊን፣ ፅቡቅ ዝኾነ ባይታ ንክህልወካ ይኽእለካ ሃገራዊ ኣገልግሎት።
7: ኣብ ሳዋ ዝተጠሪ ሓይሊ ዓቕሊ ጥንካረ ኣካላትን ኣእምሮን ማእለያ ዘይብሉ ብልፀታት ተሓሳስባን ጥዑይ ኣካላትን ተሰሪሑ ዝወፃላ መልማሊት መንእሰያት እያ።
1: ነቲ 10 ዓመት 20 ዓመት ስኹም ቁፅሪ ዘይተሓስቦ እንዳር ኮንካ ሓደ ካብቲ ቀፃልነት ሓደ ካብቲ ፅኑዕ ኮንካ ንክትቅፅል ካብ ዝገብረካ እቲ ኤግዘምፕለር ወይ እቲ ኣብነት ኣብ ጎንካ ዘሎ ናፅነት ዘምፀሞ ገና ከዓ ምሳኻ ኣብ ምውሓስ ሃገር መሪሕ ኮይኑ ኣብነት ኮይኑ ዝቕፅል ዘሎ ቀሊል ኣበርክቶ ኣይኮነን።
2: ኣነ ከም ኣባል መንእሰይ ክፍሊ ኢሚግሬሽን ዜግነትን ምስ ኩሎም መንእሰያት ከዓ ወኪለ እቲ ፅንዓት ተሓቦ ካብ ቦታትና ዝመፅ እዩ ካብ ሳዋ ዝወረስናዮ ነገር ኣሎ። እዚ ከዓ ምንቕ ዘይብል እምነት ናይ እቲ ሃገር እዩ። ምክንያቱ ንሕና ሕድሪ ሰማእታትና ኢልና ምሕልና ኢና። ሕድሪ ሰማእታትና ንክነተግበር እቲ ብልፅግትን ምዕርግትን ኤርትራ ንክንፈጥር ንብኩሉ ነገር ክንዳሉ ክንክእል ኣለና።
1: ሓደ መንእሰይ ኣማፃፀኣ ካብቲ ባህሉ እዩ ዝጅምር ሰረት ኣለዎ። ሕጂ ዝስራሕ እውን ኣይኮነን ዝተሰርሐ እንተፀኒሑ ኣብኡ ዝኣቱ እዩ። ስለዚ ኣካይዳ ህዝቢ ኤርትራ ከመይ እዩ? ስለዚ እቲ መንእሰይ ከዓ ካብቲ ህዝቢ ዝወፀ እዩ። ስለዝኾነ ኣብ ፅንዓቱ ኣብ እምነቱ ኣብ ህዝቡ ዘለዎ ፍቕሪ ምክንያቱ ካልእ ንካልእ ኣይኮነን ዘገልግል ዘሎ። ኣነ ከም ኣባል ሚኒስትር ጥዕና መንእሰይ ኮይነ ከገልግል ከለኹስ ንመን እየ ዘገልግሉ ዘለኹ? ንሓወይ፣ ሓብተይ፣ ናተይ ፋሚሊ፣ ጎረቤት፣ ዓዲ ከምኡ እናበለ ክሳብ ሃገር በፅሕ ማለት እዩ። ቦታ ኣይኮናን ካባና ናባና። ስለዝኾነ እቲ እምነት፣ እቲ ፅንዓት፣ እቲ ቀፃልነት
6: እምነት ኣብራሕ ብጣዕሚ ዓብዪ እዩ። ማለት እቲ ክሰርሖ ዘለኒ ኣብዚ መፅአ እንዳሰራሕ ክየ ዝኸይድ ማለት እዩ። ስለዚ ወላት ዝመፀ ሰረቱ ናይ እምነት እዚ ከዓኒ ካብ ሳዋ ሒዝናዮ ዝመፃና እዩ ማለት እዩ። ሒዝናዮ ዝመፃና ኣብዚኣ ምስ ተመደብና ኢሚግሬሽን ቦታ ኹም ዝተባሃልና ኢሚግሬሽን ብፅፉፍ ማለት እዩ እዚኣ ያ ቦታ ኢለ ብተቐቢላያ ሰርሕ ኣለኹ ማለት እዩ። እጂ ኣነ ብሃገራዊ ኣገልግሎት ገይረ ናብዚ ብምምፅአይ ዓብ ተራእዩ ተፃዊቶ ኣባይ ማለት እዩ። ኣብዚኣ ከዓ ኣብዛ ስራሕ እዚኣ ከዓ ንህዝበይ በቲ ዝግብኦ የገልግሎ ኣለኹ። እዚ ኣገልግሎት እዚ ክህቦ ከለኹ ንህዝበይ ከዓ ህዝቢ ዘንበረለይ ባይታ ኣባይ ኣሎ ማለት እዩ። ስለዚ ኣነ ናይ ጓል ህዝቢ ስለ ዝኾንኩ ነቲ ህዝቢ ብግቡእ ከገልግሎ ኣለኒ።
3: ሃገራዊ ኣገልግሎት ኣብ መንእሰያት ፈጢሮዎ ዘሎ እምነት ቀሊል ኣይኮነን። ምክንያቱ ሃገር ኣሚና እያ ትቦም ትበካ ዘላ ብሓላፍነት ማለት እዩ። ካልእ ዝሓለወ የለን። ሃገራዊ ድሕነት ብምሉእ ኣብ መንእሰይ እዩ ወዲቁ ዘሎ። እዚ ቀሊል ኣይኮነን። እቲ ህዝብን እቲ መንግስቲ ብኩሉ እምነት ኣንቢርልካ ኣሎ ማለት እዩ። ሕጂ ነዚ እምነት እዚ ከዓ ከመይ ኢሉ ትናፅነት ከም ዝመፀ ከመይ ኢሉ እቲ ልእላውነት ከም ተዓቀበ ስለዝፈልጥ ኣባል ኣገራዊ ኣገልግሎት ከዓ ልክዕ ነቲ ዝተነበረሉ እምነት ክዋፅኦ ብለካሲ ከምዚ ክስታ እዩ ተወሲዱ ከም ዳረጋ ባህሊ እዩ ኮይኑ
0: ኣብ ኤርትራ ክልቲኡ ፆታ ኣብ ኩሉ ዓውዲ ብማዕረ ስለ ዝሳተፍ ዝዓበየ ዝበለፀን ፅባቐና እዩ። ኤርትራውያን ደቂ ኣንስትዮ ኣብቲ ዝመረረ ዓውደ ውግኣት ኣትየን ጅግንነተን የመስክራ ጥራይ ዘይኮናስ ነዚ ክብሪ ዝዓቂበን ጌና ኣብ መሳርቓት ሓይልታት ምክልኻልና ይቕፅላ ምህላወን እውን ካብዚ ዝዓቢ ኣብነት የለን። ካብቲ መሰረታዊ ዕላምአን ፈልከት ከይበላ ማዕርነተን ብግብሪ የረጋግፆ ምህላወን ከዓ ዝዓበየ ንኮርዓሉ ነገር እዩ።
5: ኣብነት ኣብታ ትካልና ሕጂ ዝበዝሓ ደቂ ኣንስትዮ እየን ብብዙሕ ሳተን እዩ ዘለዋ ማለት እዩ። ስለዚ ንሳተን ዘመዝግብኦ ዘለዎ ዓወት ቀደም እንታይ ምንታይ ደረጃ ነይሩ ሕጂ ምንታይ ደረጃ ኣሎ፣ ናይ ትምህርቲ ብቕዓተን ክባቢለን ኣለዋ፣ ናይ ሞያ ብቕዓተን ክባቢለን ኣለዋ። እጂ ኣብ ዝኾነ ትካል እንድሕር ከይድካ ዝበዝሓ እውን ንሳተን ትረኽበን፣ ኣብ በፅሕፈታት ኹን ኣብ ላዕሊ ኹን ኣብ ታሕቲ ኹን ዝበዝሓ ንሳተን ትረኽበን፣ ብትምህርቲ ኹን ዋላ ብሞያ ኹን ብሳተን ዓጢቆ ንኦ ዘለዋ ማለት እዩ። ስለዚ ኣብቲ ሚኒስትሪ ጥዕና ከዓ ዝበዝሓ ሰራሕተኛታት ናይ ሚኒስትሪ ጥዕና ሳተን እየን ተን ደቂ ኣንስትዮ እየን። ስለዚ ዝበዝሕ ስራሕ ሲ በአን ሽፈና ሮይና ክንብል ማለት እዩ። ኣዝዩ ውፅኢታዊ ዝኾነ ስራሕን ስርሓ ኣብ ስራሕን ዕቱባትን ወቕዓትን ጉድሳትን ስለዚ እቲ ፅቡቅ ዝኾነ ኣገልግሎት ህብ ኣለዋ ንህዝቢ እየ ዝብላነ ክግምግመን እንከለኹ ማለት እዩ።
6: ሰባት ብሕጋዊ ሰነዳቶም ገይሮም ኣብ መውፅእን መእተውን ኣብ ኣፍ ደገታት ይኹን ዋላ ብኣየርፖርት ይኹን ዋላ ብባሕሪ ሕጋዊ ሰነዳት ሒዞም ክኣትውን ክወፁን እንዲ ዝገብር ፀጥታ ናይ ሃገርሲ ዓብ ውሕስነት እዩ ዘለዎ ማለት እዩ። ብተወሳኺ ከዓ ንዜጋታት መንነት ህብ ንቶም ወፃእተኛታት ከዓ ቪዛን መንበሪ ፍቓድ ንህብ ማለት እዩ። ፓስፖርት ከዓ ብዓብዩ ሰሪሕና ሕጋዊ ንገብሮ። ስለዚ ፀጥታ ናይ ሃገር መእተውን መውፅእን ሲ ብጣዕሚ ኣብ ፀጥትኡ ዓብ ምውሓስ ኣለዎ ማለት እዩ።
4: ሕጂ ድሓርካ ኣብቲ ነገራዊ ትሕዝቶ ጥራሕ ኣብቲ ህንፃዊ ወይ ኣብቲ ናይ ትምህርቲ ሕክምና ማይ ፅርግያ ገለ ጥራሕ ከየድሃብና እቲ ተደልዩ ዘሎ ዓቕሚ እቲ ኣብ ክእለት ማለት እዩ ኣብ ፍልጠት ኣብ ሞያዊ ክእለት ይኹውን ኣብ ክእለታት ተጠርዩ ዘሎ ዓቕሚ ነቲ ሃገር ናይ ብሓቂ ተሪር ዝኾነ ባይታ ንመፃኢ ዘርኢ እዩ።
2: ከውንና ዝኽእል ሂወቱ ንክብጁ ኣብ ምክልኻል ተሰሪዑ ዘሎ ወዱን ጓሉን ካብ ቀዳማ ዙርያ ክሳብ 37 ዙርያ ብዓብ እዩ። ንሕና ኸ ኣብ ድሕነትን ፀጥታን ናይ ሃገርካ ናይቲ ተልእኾ ናይቲ ሃገር ንክንፍፅም ድልዋት ኣለና ደድሕርቲ ግንባር ዘሎ ማለት እዩ። እገዳ ከዓ መፅ እዩ እገዳ ባይ ኤኒሚኒስ ዋላ ሕጂ ከማን ነፂሩ ድሕሪ 34 ንበሎ ድ ካብ 29 እንዲጀሚሩ ካብ 29 ስጋብ 226 ናይ 17 ዓመት እዩ ዝኸውን ዘሎ እቲ ተፅዕኖ። ናይ 17 ዓመት ተፅዕኖ ኣብ ሃገር ኣገልግሎት እቲ ፍርያምነቱ ሕጂ እዩ ዝረአ ዘሎ። እገዳ ኣብ ምልዓል ንርከብ ኣለና እንታይ ስለዝረኣዩ ወይ እንታይ ስለዝተረኸበ እዩ። እዚ ሃገር እዚኣኻ ፀኒዓ እንተዘይትምከት ሳላት ኣባል ሃገር ኣገልግሎት ኣብዚ ደረጃ ዝመበፃኽና ዶ ከም ምልክት ሕቶ ኮይኑ ኢና ይስማኣኒ። እቲ ፅንዓት ግን ኣቦት ኣሎ ብልክዕ ካ እቲ ሓቅነትካ ሕጂኻ እንዳተገለፀ እንዳበረኻ ክከይድ ኣሎ። ውፅኢት ናይ 17 ዓመት ናይ ኣባል ሃገር ኣገልግሎት ምስ ኣቦታቱን ኣያታቱን ናይ ተጋደልቲ ውፅኢቱ ብሕጂ ኢና ክንሓፍሶ።
8: እቲ ሃገር ከመይ ኢላ ትቅፅል ኣላ ተኣምራት እዩ። ምክንያቱ እገዳ ኣብ ቁጠባ፣ እገዳ ኣብ ትጎዝኦ ነገር፣ እገዳ ኣብ ነብሲ ወከፍ ነታ ሃገር ዘድልያ ነገራት ድሕር ተኣጊድካ ብከመይ ትኸይድ ኣለካ ስተኣምራት እዩ። ብተኣምራት ይሓሊፍዎ ብተኣምራት እያ ከ እቲ ሃገር ኣብዚ ሕጂ ዘላቶ ፀኒዓ ቀፂላ ተዋሒሳ ከ ኣላ።

0: መደብ ሃገራዊ ኣገልግሎት ዘይክማህ ፖለቲካዊ ባህሊ ክኩስኩስ በቂ እዩ። ከምኡ ስለ ዝኾነ ድማ እዩ ዝሓለፈ ዓመታት ዝሰገርናዮ መድረኽ ኣዝዩ ፅንኩር እኳ እንተነበረ መንእሰይ ዝሃገር ክመኸይበለ ሰጊርዎ እዩ። ንቑ ህዝቢ ብፍላይ ከዓ መንእሰይ ክትሃንፅ እንተኽኢልካ ድማ ዝኾነ ነገር ክትገብር ኣይትፅገምን። ግዳ ሓቂ ዝሓለፈ 35 ዓመታት ኤርትራዊ መንእሰይ ንወራር ፅራኢ ሲዒሩ ጥራይ ዘይኮነስ ብርኪ ህዝቡን መንግስቱን ኣፅኒዑ ክበሃል ይከኣል እዩ።
1: ወይ ዝኾነ ወለዶ ዝገብሮ ጅግንነት ወይ ፍረ ንሱ ይርእዮን እዩ። ሓደ በዓል ስለ ዝተግብሮ ዘሎ ኣይርድኦን እዩ። ንበዝሐ ግዜ እውን እንታይ እቲ ወለዶ እውን ኣይገልፆን እዩ። ሕጂ እዚ ወለዶ እዚ ዝገብሮ ዘሎ ፃዕሪ ወይ ዘፍረዮ ነገር እቶም ዝመፁ ወለዶታት እዮም ዝገልፅዎ። ግቡኡ ገይሩ ዶ ንድሕሪ ኢልና ነታ ዝተረከበ ሃገር ምስ ኣያታቱ ኮይኑ ኣውሒሱ ተሪር ዝኾነ ባይታ ኣንፂፉ ነቲ ዝመፅእ ወለዶታት ብዘይስክፍታ ክቕበልዎ ዝኽእሉ ኣበርክቶ ገይሩ ክንብል ንኽእል ኢና።
2: ቀፃልነት ኣውሒሱ ከዓ ክሳብ ሕጂ 38 ዙርያ ምብፅሓና ኣነ ኣባል ሃገራዊ ኣገልግሎት ጓለይ ከዓ ሕጂ 38 ዙርያ ኣብሳዊ ኣላ። ሕጂ ንሃገራዊ ኣገልግሎት ዘፈርኩስ ሃገራዊ ኣገልግሎት ኣነ ሕጂ እዚ ቀፃልን ክኸይድ ምኽኣሉ ተሓሲቡስ ቀፃሊ ክኸይድ ምኽኣሉ ኣዝዩ ሓያል እንታይ ከም ተሓለፎ ረኣየካ እዩ። ለዚ ድሕሪ ሕጂ እውን ክመፅእ ንዝኽእል ዝኾነ ይኹን ነገራት እንተ ሃልዩ እቲ ምርጫ ናባና ይኳ ኖ ባዕልና ዶ ንሓለዋ ዝሃገር ወላ ካልእ ዝሕልወልና ተኻሪና ሰባት ክነምፅእ እዛ ምርጫ ይኳ ኖ ደይዋፃእካ እንተ ደኣ ኮይኑ ንሕና ዝሓለፍናዮ እንተ ደኣ ኮይኑ ዝሓሸ ኢልና ገምጊምና ሕጂ ብ35 ዓመት ክቕፅል ጥራዩ ዘለዎ
3: እንታይ ኣበርክቶ ጌራ እንታይ ኣበርክቶ ጌርካ ፅባሕ ንጎኻ ነታ ብልፅግትን ምዕርክትን ኤርትራ ንድሕር ዳ ክንሃነፅ ንድሕር ኮይና ኣበርክቶይን ኣበርክቶኻን እዩ እቲ ድምር ውፅኢት ክመፅእ ዘለዎ። እዚ ነፍሲ ወከፍ ሰብ ነፍሲ ወከፍ መንእሰይ ኣብ ዘለዎ ሴክተር ንበል ዴጋታት ምህናፅ ኣብ ህንፃ ኣብ ትምህርቲ ኣብ ሕክምና ዝግበር ዘለዎ ፍሪቐሊ ነገር ኣይኮነን። ብውሽጣዊ ዓቕምና ኢና ንኸይድ ዘለና

እዚ ሕጂ ንሪኦ ዘለና መንፀፍ ንመፀ ዓብዪ ቁጠባዊ ድርኺት ክኸውን ዝኽእል ዴጋታት ምስራሕ በሎ ፅርግያታት ምስራሕ በሎ ኣብ ነብሲ ወከፍ ትካላት ናይ መንግስቲ ዝውሃብ ዘሎ ኣገልግሎታት ዘሎ ኣባል ሃገራዊ ኣገልግሎት እዩ። በዚ ኣርባዕተ መለክዒታት እንትዳ ርኢናዮ ዕላማ ሃገራዊ ኣገልግሎት ካብቲ ምክልኻል ጀሚርካ

0: ቁጠባን ፅፎዎ ዘሎ ባይታ ኣብቲ ሃገራውነት ምክስኳስ እዩ ገለመለ ዓብይ ኣበርክቶ ገይሩ ኢልካ ክግምገም ክእል ማለት እዩ።
1: ማለት ኣብ ዝተመደብናዮን ኣብ ዘለናዮን ዝተዋሃብናዮ ስራሕ ማለት እዩ ዝተዋሃበና ዕማም ብተወፋይነትን ብፅቡቅ መንፈስን ክንሰርሖ ይላዎ ማለት እዩ። ንከማይ ዝኣመሰላ ሰራሕተኛታት
2: ወሓስ ሃገር መስርሒ ሓንሳእ ጀሚሩ ዘቋርፅ ኣይኮነ መስርሕ ክሳብ ዝኾነ ኣብቲ መስርሕ ኩሉ ግዜ ሃገር መንእሰያ ትደሊ ብፅንዓት ብተፃዋርነት ብነዊሕ ራእይ ብምጥማት እያ ትስራሕ። ስለዚ ኤርትራ ብልፅግቲ ሓያል ሰላም ዘለዋ ርጉእነት ዘለዋ ክትከውን ኣበርክቶ መንእሰይ ዕዙዝ ስለ ዝኾነ ራእይና ንነዊሕ ጠሚቱ ዘለናዮ ግዜ ከይጠምብና ንመፃኢ ርህብቲ ስልጥንቲ ምዕብልቲ ኤርትራ ንክትህልወና ኣብ ርእስና ኩሉ ሻዕ እንዳሓለምናያ ንኺድ ሞ ዓወትና ከዓ ናይ ግድን እዩ።

0: እንታይ ገይረከ ብቀ ዳይ ምሽ መፅኹ ክሉ ንትርፉ ተዛሪብ ክኸድ እንታይ ክደግም እንደሊ ክሕጂ በጃ ከ ክደፍኒ ትምትኒ
1: ንዓሞት የደ
2: ትዛርብካ ኣለ ቀሲልካ ስማ
0: ሓራይ እንታይ ክደሊኹኒ
1: ኣነ ክቋዮ ኣካይኮንኩም መፅ ኣነ ክሕግዘካ እየ መፅ
0: እንታይ ክተግዝም
1: ህደ እበል ህደ ኢልካ ስማዓኒ ስድራኻ ይቕረበሉ ዘይበሎ ብፍላይ ከዓ ንሃፍትኻ
3: ንሱ ፈሊጦም እዮም ኣደም ወዲ ንፃወትልክ ዘለዉ ቀጥበል ኩሉ ካብ ቁዒ ሓይ
4: መወዳእታ ስመፅያ እምበር ሴና ክፀኒሐ ብኡ ኣፍ ደገ እንታይ ዳ ዝኩሎ ክንከይና ናመሸጢትለለካ ጌርስ
5: ምስማማ ክንመፅ ኢልና ኣንተ ክብረት ጓል እንታይ ድሓና ልልክ ይ ኣንተ ክብረት ጓል ቴድሮስ ሓወኺ እንተ ትርእዮ ምርኣይ ምግጋይ ኮይኑ ምርኣይ ምግጋይ እዚ ገፅ ተርእዮ ፀለሎ እዩ ዝመስለልኪ ብንብዓት ምስ ንብዓት ዓይኑ እዩ ዝቃለስ ከይድና ክንሪዮ በጃኸማማ ንሓፍተይ ፀውዕለ ይቕርበለለ ክብላ ኢሉ ክብረት ጓል በጃኺ በጃ ክሕደጉሉ ይቕረበሉሉ ነቶም ፈራዶ እንተነጊርክዮም ይቕረ እንተይልክሉ ከውፅዎ እዮም ክብረት ጓል
4: ኣነ ደ ሲ
5: ንስኽ ቕረ እንተይልክሉ ግን ተነጊርክዮም ግን ከውፅዎ እዮም ኣንቲ ክብረት ንኩላ ክነቕረበለልና ክብረት ጓል
4: ኢለልክ ኮ ደይ ማዕረ ኢለልኪ ኣደይ እንዲ ክንመንክበኪ ትዝክርዮ ዶ
5: ናብ ዝገዛ ዝዳርቲ ቁልሕ ዘብላ ኣለኪ እንታይ ስእንኪ ብኣኺ ስኣንኪ ብንድሓምኩይ ስእንኪ ኣይ ውጡራት ገዛ ናብዚ ገዛ ዝተቋራርዒ እንቲ ንደይ ትሓስመርና ንስ ፃብ ቆልዓ ዝኸትተህላለ
4: ክትብል ንኽእለ ክትዝክርዮ ዶ
5: ክብረት ጓል ኬትኩም መርአዮ ኬት ክርአዮ እንታይ ይመስል ከም ዘሎ ሽዑ ክትርዮ ኢኺ በጃ ኸዛ ጓለይ
6: ናተይ ስድሓን እዚ ኩሉ ሂወተይ ዘባላሸኻዩ ዘባሳጭኸኒ ገዲፈልካ እዩ ኩሉ በደልካ ከዓ ንፅቡቅ ይኮይኑ ተመስገን ኣምላኽ ፅቡቅ ኣለኹ ኣይከፋኣንን እግዚኣብሔር ክሒሱኒ

0: ኣብ መንጎና ግን ቆልዓ ኣሎ። ምእንቲ ወደይ ክብል ኩሉ ነገር ገዲፈልካ ኣለኹ። ወደይ ሕማቕካ ክርኢ ስለዘይደሊ
1: ኣቲ ቤቲ ኣብዚ ሕጂ ሰዓት ናቶም ይቕረብ ምባልን ዘይምባልን ኣይኮነን ከቢድን ዘሎ ውዒሎም ሓዲሮም ይቕረብ ምባል ኣይተርፎም ናበይዶ ክድርቢን እዮም። ሕጂ ከቢድን ዘሎ ዕዳ እዩ ተሰኪም እየ ዘሎ ክዕዳ ሰብ ዝብል ኣይኮነ
0: ባንኪ ከይዳ ሓቲት እዮም ንዓይ ዝሃብካኒ 100,000 ንዓኺለ ተለቂሐ ኢልካኒ 100,000 ሕብካኒ ከይዶም ዝሓተትኩዎም ግን 1,000,000 ተለቂሕካ ከም ዘለካ ፈሊጠ ምስ ወለዱ ከዓ 1.7 በፂዑ እንታይ ይኹን እዚ ሕጂ
2: እሞ እንታይ ትብላ ዘለኻ እዚ ወዲ ኣነ ደ እሲረ እዩ ኣነ ኸሲሰ እዩ ባዕሉ እኳ ይኸሲስኒ
3: ክብረት ሓፍተ ስኩኮ ፅቡቅ ኣለኸ ሓቂ ክለኺ ግን ማማ ከዓ የቕረበሉ ሉ ኣትብለክ ዘለካ ላዕበለት
2: ናይ ምንታይ
3: እዩ ዘሎ በይኒ እዩ ድዛርብ ዘሎ ክብረት ሓፍተ ስኺ ሕድገት ግበሪ ኣትብለክ ዘላ
2: ሓቀይ እንደ ማማ
4: እዎ ከምኡ ኢና ንብል ዘለና ክብረት ጓል
2: ነናየ መቕረክብለሉ ደ ርዳ እንደለኩ ነና የቕረክብሉ
4: ኣንተ ክብረት ጓል ክብረት ጓል በጃኺ እየ ዝብለክ ዘሎ ፅርግያ ከይወፅእ ከይዓብድከይዓብደኪ
2: ንሕና ክንዓብድ ከለና ንሕና ክንዓብድ ከለና
3: ክብረት ሓፍተይ ኣይተበደልኩም እኮ ይበልናክን ግን ማማስ ይቕረበሉ ሉ ኣትብለክ ዘሎ ንመን ና ምክልኹ
2: ንሳ ኩሉ ኣለዋ ስለ ዘለዋ እያ ትገብር ንሳ ኩሉ ትኽእሉ እያ ዓቕሊ ኣለዋ ዓቕለያ ወዲእኩምኒ ኣነ ከይጥለል ፈሪሕ ክዶ ትፈልጢ
4: እንቲ ክብረት ጓልስምዒ እንቲ ንፀባፀብ እንዶቱ ማዓረይ እንተ ተፀባፂብና ዳኣ ሞ
2: እንታይ ትፀባፅብ ምሳ ኣለክ ተፀባፅብ ከሎ ፀባፀብሰናይፀባፀበ
4: የብለይን እቲ ዝገበርናዮ ጌጋ እንድሕር ብሓደ ነቒስናዮ ደኣ እንቲ ክብረት ጓልይ ቁስሊ እንዳኣሉ ከትርፍ
1: ናይቲ መብራህቱ ኣብዚኣ እንዳተመላለሰ በቃ ዳረ ኣብልዕ እጃ ክኢለ ክርከብ እዮ ረኺብ ክተተሃዳዲ ይፈት
0: እንታይ ክብሎ ብዛዕባ ሚልዮን ኮይና ንዛረብ ዘለና
1: ይርዳኣኒ ክፈለየ ኮንኩ ንብል ኣለኹ ግን ክትከፍልዮ እንተትደሊ ከዓ ንዓኽ እውን ቀሊል እዩ በቲ ትነብረየ ዘሎ ክናብራ ዘይፈልጦ ኮይኮንኩም በዝን በትንኩም ዓት ወረ መፃኒ ግን ዳሕር ሕጂ ክፈልዮ ገሌለ ኣይግድደክን እየ ግን ሓግዝኒ ከምዛ ምስ ስድራይ ተቀራርብኒ ዘለኹ ምስኡ ክኣበል መርሓባ ሓባል በጃኺ እዚኣ ሓግዝኒ
0: ናራይ ድሓን ክረኽቦ
1: በጃኺ
0: ክረኽቦ እየ
2: ተኣነ ክነብዕ ከለኹ ኣቦይ ክነብዕ ከሎ እንተኾንኩም ዳኣስኹም እዚ ከይመፅ ኢልኩም ንወዲ ክግደፍ ደይበልክ እዩ
4: ክብረት ሓፍተይ በጃ ክስምዕ እያ
5: በጃ ክኸይክራ እዩ
2: ዕድኡ መን ከፊ ኢሉሉ ኢልካ ሓቲት ክዶ ትፈልጢ ሚልዮን ካብቲ ሰብኣይ ድወሰዶ መን ከፊ ኢሉሉ 1.7 ዕዳ ዝነበረሉ መን ከፊ ኢሉሉ ሓቲት ክዶ ማማ
4: ኣመን ሞኸይዲ ክትክብረት ጓል
2: በቃ ከም እያ ትብለካ ኣመን ከይዱኪ ኩሉ ዘለና እዚ ኩሉ ተንከራቲትና ገንዘብ ዕድኡ ንሕና 1,000,000 ከፊ ኢልና ቤቲ 700 ከፊ ኢላ ኣዶ ወዲ 700 ከፊ ኢላ ትሉ ማማ ወቕሩቡ ብሕሰብ ተስእሞ ተስኢ እንድሕር እዚ ገይሩ ኣይቀፃዕ ትብልልኽ ኣነ እንታ ከም ንገብር ክፈለጥ ኣይክእልን እየ ይቀፃዕ ዓዲ ሕጊ እዩ ይቕፅዕ ኣሎ ይቀፃዕ ተቐፂዑ ክወፅ እዩ ተማሂር ይውፅኣለይ ወዳይ ደይ ትብሊ ኣንሳሊና ከይዲ ቕረ ኢለልካ ኣለኹ ምባልኩ ቀሊል እዩ ዝገበሮ ገበን ግን ይቕረ ዘብሊ ይቕረ ዘብል ድዩ
4: ኣይከውንን እዩ እምቢ ትብሉን ዘለካ ከይድ ኣይትኸድን ኢኸ ኮፈሉ ሞ ማማ ኮፈሉ ሓቂ እያ ክብረት ሓፍተ ምዝ ኩሉ ዘጋጠማ ሽግር ቀልጢፋ ሓራይ ክትብለና ኣይትኽእልን እያ ግዜ ንኸባ ንዓኸ ሓንሳብ ንፀበያ ብከይር ኸስ ከም ፃልፊ እየ ማይክሰት እዩ ኣነኮብ ፅርግያ ከይወፅ እየ ዝፈርሑ ዘለኹ
2: ንዓይ ኮይኹም ፅርግያ ኣውፅኹም ንነርኩም እንዳ ሓመይ እንተዘይህልውለ እስኺ ክትገብርዮ ዝግባእኪ እንዳ ሓመይ ገይሮም ጠንቀላዕላዕ ዝብለሉ ገዛ ኣለኒ ከመይ ድበለ ገዛ ካ ኣውሪሶምኒ
4: ሓጉስ እንዲሞ ክብረት ጓል
2: ኣነ ሞ ካውፃእኪ ደይደለ ክዳይ ደ ውፃእኪ ንዓኸይ ኣይውፅእ ንሕወትይ ኣይውፅእ ኣነ ብሽመይ ቀይሩለይ ጥራሕ ኢለ ንዚኣ ግና ምንታይ ኣብፅሕኩማ ተመሊስ ክኸ ሕጂ ኣውፅዮ ትብሉሎ ይቀፃዕ ወድኺ ይቀፃዕ ይፍለጦ ደማ ኣብዚዕና እንዲ ይፍለጣ ዎ ይፍለጣ ግን ንዓኺ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላ ሓንቲ ዘክር የ ኩሉ ትዝሓለፈ ትዝሓለፈ እግሩ ኮይና ክንነብዕ ከለና ኣቦይ ከይትሓጎሰ ዝኸደሉ ዘክር እዮ ማማ ዘክር እዮ ተመሊስካ ከዓ ወዲ ክቕፅዕ ይደልዮን ኣለ
6: ትፈለጥ ይ ንስኻ ክንምክኤለን ዳነንሓ ንዓኸሓርእ ከለዎ ንዕም ዘጉ ዘለዎ ኮይኑ ይስማዓኒ
7: ወለክብረትና ንስኺ ወላ ሓንቲ ጌጋ የናይቅ እንተ ደኣኽ ክዮ ኸዓ ንመን ደኣኽ ትልእኽ ዝጋደ

0: ግን ንሱ እዩ። ዳንኤል ሚካኤልን ጀዛንዮም እዮም ደቀይ። እዚ ግን ብትዕቢት ተላሒቂቁ ነዛ ገዛ ሰላም ክልይዋ ዘሎ ተስሕቲ ይቕረበለይ ብላ ኣብዚ ገዛ ክትኣቱ ክትወፅእ ንዓኻ እናርአት ክትሳቐል ክትሓምምን ኣይደልን ኣነ ቃንዛ ኣኽላ
1: ኣነ ብሓሶት መሰኻኽር ቁፀር ኢለ ግን ንዓኸ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላሓቲ ንዓይባ ኣበይ ሞ እዚኣ ርእዋ እዚኣ ርእዋ ነይሩ ትትኸውን ምተሓጎስኩ ነይረ ሕማቅ ከይተዛርብኒ

0: ስቲቭ ዳዲካል ካይምስለኒ
1: ኖኖ እንታይ ድዩ መሸርክ ዝምረት ኣብቲ መጀመርያ ገለኸም በዕለ ኩሉ ነገር ኣፃፊፈ ገለ ሰርፕራይዝ እያ ትገበኩም ሓዚሩ ግን ከምቲ ዝሓሰብካ ይኮነ ዝዘል
0: ሰምኩ ተቐጢፍኩ ኣብ ባንኪ ገንዘብ ተፀቢዮም ስለዝፀምሑ ጥሩ ይፀርሑ
1: ኣነ ከዓ ካብ ብወርሒ ወርሒ ገለ እዳቆራረፅኩ ዶእቶስ ጥርንፋሰብሓሰ እንተኾነ ግን ናብ ገዛ ምትዕራይ ገለ ብዙሕ ገንዘብ ስለዘውፅ ብዙሕ ፕራይስ ሳጋት ምስቲ መጀመርያ ገለ ምንባሩ ገለ መዓት ካስተመር ይበልና ድሕሪኡ ግን እተተሓሕዛርና ክፍኢና ኣለዎ ወይ ገለ መዓልቲ ካ ግዲ ኮይኑ
0: ሕጂ እንታይ ኢልና ንገብር መሲልካ ንወርቂ ልዕቁ ዝኣተኮና ኣሎ ወላ ሓደ ሰብ ዘይፈልጥ ሰንክ ሰደልካ ትኻቢልካ ዎ ትኻቢልካ ብታ ባንከም ተእትወል ሓደ ሰብ
2: ዘይፈልጥ ሃሎ መትከል እንታይ ዳ ክመርክበኪ ኢና ኢልኩም ደንኪኹም ኩሉ ስድራ ኮ ፅበይኩም ኣሎ ሰናይት ክሒዛትኩም ደሰትብል ኣረይ በሉ ቀልጥፉ ቀልጥፉ ምፁ ኣረይቻ

0: ዘይ ንሱ እንተልካ ነጠብስኻ እዩ ስ ቴድሮስቲ ብንእሽቶ ክሎት ሒዙ ሜስ እዩ ዝመስል ነይሩ ለም ለምን ልክም ኣቢሎኖም ርአዮኦም ዶ
1: ድሓን ፀሃይቴ ክኸውን ክኸውን እስከ ንቋንዓና መሰለ
0: ወኢለ ኣንስኹንስ ወይን እንዲኹም ትመስላ እንታይ ተሪፍክ
2: ቆልዓ ሂበሃና ኣላ
3: ቻሊና ሄለን ከዳ
1: ትመፅእ ኣላ ቅድም ናብ ተየድ በፂሐ ክመፅእ ኢላት ኒ
3: ትመፅእ ፅቡቅ
4: በዓል መትከል ከዳ ሰሊና
1: እሶም ካ ደው ኢሎሎም ፀኒሐ ይመፁ ኣለዎ
4: ገዲፍ ክኖም መፅእ
1: ኢሎም ባ መፁ መርዓውቲ
4: መን ምፅ ማለ ሰመይ
1: እዛቶም ክትመፅ
4: ኣንዶም ገ ኣንተ ትስራ ከበይ ከይዱባ
3: ዋና
4: ገዛ እንዲሱ እኳ እዩ ደሳስየና ሕጂ ቀደም ቤትያ ተሳስየና ነይሩ እዩሲኩ ንዕበሉ እዞ መቕሉ ፅማቕ ምፅ ኣዚዝካሉ
5: ኣዚ ዘሎ ኣለ
4: ንዕበሉ ኸዱ ኣብቲ ኹንኩ ተፃወትፃወት
6: ፅማቕኩምዘሓወይ ንዓና ምሳና ተፃወት
7: ሰንሓወይ ብዛርቃ ናይ ወፃልካን ኣሎ ምስለኒኸና
0: መጣዊሮካ ኣብፀርግያ ሓንሳብ ረሂብካ ትቋዮቕሳይ ሓንሳብ ቅድሚ ወደይ ኣብ ገዛ ይመፅሓ ብዙሕ ትዛረብ ኣነ ከምኡ ይኮንኩም ከም ተስኻት ለምን ሓስበት ናይ ኮንኩር ኣነ ውሳዲ ናይ ኮንኩር ኣነ ብተርስተ ዩ ሓፍትኻ ረኸብዋ ስለዚ ኣነ ተረድልካ ክበል ማለት እዩ ብዝኾነ እሱ ጥራይ ዘይኮነ እዚ ዕዳ ናይዚ ፋሚሊ ኣብዚ ፋሚሊ ጀሚርካ ብለለካ እዚ ዕዳ ናይዚ ፋሚሊ 700,000 ተረፍ ዝነበረ ከፍ ኢሉ ኣሎ ንቴድሮስ እሚነ ተማላልሰ ንብሬቶ ናብ ሓፍቶ ክንድቕዮ ዳሓነቶቶም ቤት ማእሰባት ሓገዞም ወፂኡን ተመልሒዞም ማለት እዩ ተማላልሰ የሜነ ንብሬቶ ናብ ሽ ክንድቕሮ ስለዚስ ብሕፅር ዝበለ ከምትስኻ ትሓስበል ዘለኸሰብ ኣነ ሃተመስገና ክሳንሳ ነገር ይ እዚ ኩሉ ዝገብሮ ዘለኹ ሰብይ ሓባት ስለዝደለኩ ይመስለካ ስለዝወሉ ንፅልእካ ብፍቕሪ ስለዝመልሳ ከም ባህላዊ ማለት እዩ ስለዚ
3: ብኸምኡ ይኮኑን ቤት ይቕሬታ መጀመርያ ብከምዚ ተረዳእኩኩ ነይረ ድሕረ ኩሉ ቁም ነገር ክምስ ፈረጥኩ ግን ብከምዚ መንገዲ ክርዳእ ከም ዘይነበረን ተረድየ ዝኾነ ኩሉ ዝገበርክዮ ሰሚዐ እዩ መጀመርያ ቅሬታ ደሪኻ ብጣዕሚ ድምስክነ እዩ
7: ሓርቃ ጅባል ተሓዳርኮ እዩ ሰብይ ሃፍትካ ስተልከን
3: ኣጆ ክዳሓኒ ስስ ስኸትቀስንሉ ሓዳር ጥራይ ይግበረልኪ
7: ኣሜን
8: እዛና ኳ ቆዛና ኣዲ ሳሊና ጓለ እዚ ከክንቲ ገላዕታ ዝኸውኒ እ ዝርገር ከመይናይልዓቲ ሻሕደ ይገብል ክብረት ጓለይ ዝኣሽ እዘይ ሓፂርኒ እምበር ከክን ዝሰተታ ናይ ኣጀ ትኾኑ ገዛ
9: እዚ ስነጌርኩምለኹ እታ ጓለይ ዶ ትበለለይ ፅኑዕ ትርቀት ብደቃ ክከፈል ጥዕና ፍጠረላ ዳ እምበር እዚአንቲ
8: መመርኩምፅቡቕ ተዛሪብኪ ሎሚ ፅቡቕ ተዛሪብኪ እዛ ጓለይ ደቕቶ ይተካኣላ ክንድኣ ትመፅ ቆልሓት
10: የለ
8: ክንዲ ክብረት
10: ቆንዮም ናይ
9: ትብልንደፋ ኣቢሎም እዮም ዝዛር
8: ሓቂ ሓቂ እዩ ክብረት ጓለይ ኣብ መንገር
10: ንሓንቂ ሰናፈይ ማዕለ ክንዳኻ ኮይኑ ከክንዝሸሓኒ ዝኸውን

እስር ቤት ምዃኑ ከይተርፈ ብጣዕሚ ጣ

0: መንዳላ እዚኣኸ ካብዲ ኢኸ
1: እሞ ስድራና ብሓቂ ፅቡቕ መዓልቲ ውዒልና ሓጎስን ፍስሓን ዘለዎ መዓልቲ ቀደም እውን ስድራ ቤት እዙ እዚ እዩ ነይሩ መልክዑ ከምዚ እዩ ነይሩ ባህርያቱ እንተኾነ ዘይሓሰብናዮ ነዚ ፍቕርና ነዚ ወጃዕጃዕናን ዘርሐቕ ኣጋጣሚታት ተጋኒፉ ብዝኾነ ኣምላኽ ኩሉ ስለ ዘይሰኣኑ ናብቲ ናይ ቀደም ባህርታትና ተመሊስና ኣለና እወ ቁሩብ ቂር ዝብለካ ዓንዶም ሓወይ ብቑሕር ልቡ ምኻድ እዩ ነዚ ወጃዕጃዕ ዝሰሓቕ ነዚ ፍቕሪ ዘይምርኣዩ ዝኾነ ኩሉ ናይ ኣምላኽ ስለ ዝኾነ ንስኻትኩም ሲራክን ክብረትን ከዓ ተበዲልኩም ኢኹም ንኹሉ ብዓቕሊ ከዓ ኣብ መፈፀምቲ ውፅሕኩም ኣለኹም ቂራ ይበልኩም ነቲ ዝፀንሐ ፍቕርን ሰላምን ናይ ስድራ ቤት ክትመልስዎ ክትሕብሕብዎ እዮ ዝግባአኩም ብዛዕባ ቴድሮስ እንተኹ ቴድሮስ ክመሃር ኣቲ ዘለች ተማሂሮ ከዓ ክመፅ ተጣዒሱ እውን ስለ ዘሎ ናብቲ ናይ ቀደም ፍቕሩ ናብቲ ናይ ቀደም ሰላሙን ክምለስ እዩ

0: ናይ ቴድሮስ ከዓ ድሓ ከምቲ ድበልኩም ሞ ተማሂሩ ክወፅ እዩ ከምዚ ኣይ ልምሳና ወጃዕጃዕ ክብል ከዓ በዕሉ እስኪ በዕሉ መዋፅኦ ፍጠረሉ።
1: ስለዚ ሙላእ ሓጎስ ግበረልና ዝተረፈተልዩ እዞም ንኣሽቱ ከዓ ምላእ ኣብላ ዘናዴታት ከዓ ምላእ ኣብላ
2: ሓቅኹም ሰመራሓ ወይ ኣበይ እሞ ነዚ ኩሉ ሓጎስ ነዚ ዘለናዮ ደስታ እንተ ዝርእይዎ ብቑሖሮም ከይዶም ሓቅኹም ቴድሮስ ወዴ ከዓ መዋፅኦ ፍጠረሉ ሩሑስ ከዓ ተወሊድና
3: ኣይቀኸማማ
4: ቤቲ ብዙሕ ደገፍ ጌይርክልና ኢኸ ይቐኒ ኢልና
3: እንታይ ገይረ
4: ሃፍትና ኢኸ ብዓብዩ ኸዓ ውላድና ሒዝክልና መፅኢኸ
5: ሰለይ ተሓጎሰኪ ኣዴ ክርኺብኪ ሄለይ ተመሊሳ በቃ ኩሉ ነገር ፅቡቅ ኮይኑልና ደስ ዝብለካ
3: ንሰለሙን እውን ክነመስጉነ ይግባእ እዩ ምክንያቱ ሰለሙን ንዓና ዋጋ ክፊልልና እወ ቀሊል ኣይኮነን ምስ ኣዴኻ ንሓቂ ክትብል ፊት ንፊት ምግጣ ይርዳእና ይቃንዝኡ ሰሎሙን ግን እስኻ ከምኡ እንተዘይትገብር ምናልባት ኣብዚ ሕጂ ንተወደአ ነይርኸውን ጉዳይና ንተመጠጠ ነይርኸውን ስለዚ ናይ ብሓቂ ኢና ንመስለመካ ሰሎሙን ሓወይ
6: ጉበየ ገይረ ክብረት ምስጋና ዘድልዮ ነገር ኣይኮነን ጉባኡ ሓቂ ዝኾነ ግን ብጣዕሚ እየ ደመስገን ብኣኸ ከምዚ ገይረኣኸ ክብልና
3: ሓደ ነገር ከዓ ክነግረኩም ዘለኒ ቤቲ ናብ ቴድሮስ ብዙሕ ግዜ ተመላሊሳ የእሚና ተረፍዕድኡ ከፊ ኢላ እቲ ዋንነት ናብ ሽምና ቀይረ ረኪባትና ኣላ እሞ ንቤቲ ከዓ ምስጋና ይግባእ እዩ ቴንክ ዩ ቤቲ
4: ንስ ከዓ እዛ ጓለይ ዘለዓልክ ይተክኣል
3: ወላቲ የውርኮ
7: ሰሚዒ ክለ ነዛ ውራይ ሚያ ክዘርጊ መደብ እንተደኣኒኪ መናይ ኮርፎ ክትርእዮ ዩ ከምዛ ዘለኽያ ደሳታት ሂዝና ንኸይቲ ኮይና ፅቡቅ ኣይኮነ ግን ካብዚ ገዛ ክበፈት እያ ታሕራይ
0: ወይ ከምዚ ኣኢሎም እኳ ምሳና ወጃዕጃዕ ከይብሉ ኤፍረምን ኣሮንን እኳ ስራሕ ኮይኖም በርቴሌፎን ደው ኢልና እኳ ኩሎም ክንረኽቦም ኢና ኢሎም ነይሮም
8: ንሕና እውን ከነመስግን ግባኣና እዩ ምክንያቱ እዚ ኩሉ ስድራ ዝገበሮ ፃዕሪ ነዚ ኩሉ ሰላም ክመፅእ ቀሊል ነገር ኣይኮነን ብዙሕ ላዕልን ታሕትን ሓሊፍ እዩ ኣብ ከምዚ ዓይነት ደረጃ መብፃሕና ከዓ ንኣምላኽ ነመስግኖ እዚ ጋጣሚ ስድራይ እውን ስለዘየለዉ ኮይኖም ኣብ ዘይተሓውሱና እምበር ብቴሌፎን ነገርናዮም ሶም ተሓጒሶም እቲ ዘጋጠመ ኩሉ ነገር ሕጉሳት እዮም በዚ ጋጣሚ እዚ ኣነ ክነግረኩም ስለዘለኒ እዩ ስለዚ ናብቲ ናይ ቀደም ሓጎስናን ፍስሓ ዝዓሰሎ ፍቕሪ ዝነበሮ ገዛ ምምላስናስ ዓብ ፀጋ እዩ እቸም በዚ ከዓ ይቐፅለና

0: አንፋር ጃሌት ክምዲማ ውሕደቶም እንደተረደው መጋባህቶም እግል ወቅሎ ወደሮም ዲበራምጅ ዓማሮ ብኔት ወጥን እግል እዚዶ ኣትፋቐደ ኣወላይ ካትብ ሰፋረት ኤርትርያ ዲ ቤልጅም ኣሴድ ሚካኤል ተስፋይ እብጃህቱ ሸዓብ ኤርትርያ ግልሰኖታት ረይም ለጀረ ዲቡ መቃወማቶ መጋብሃት ብኤማን እብመትሰባል ወብሓጣረት እንተጋብሃ ወቓል እስትሽሃድ እንደደፍዓ ለተሓረመዩ ሕቁቕ እግል ሕርየት ክም ኣከዳ ወስያደቱ ክም ኣድመና እንዳሓበረ እግል ዒድ ሕርየት ለትተየብ ሕሽ መትውቅል ምን እሌለት በገሳ ክም ተኣፍሃማ ኤርትሬን ስካን ጀርመን እጀህቶም ልጃን ወጠን ናይ መዳይን ለሻርከው ዲቡ ዲብ መዳይን ሽቱትጋርት ካስል ከለን ወኦልም ክምሰልሆማ ዳረት ቬትራው ሰባትና ደማነትና እበትብል ስቕራት ዓያድ ናይር ወደው ዲብ መዲነት ሽቱትጋርት እትላ ገብኣ በርናምጅ መትምማይ ቅደይ ሰፋረት ኤርትርያ ኣሰይድ ዮሃንስ ወልዱ እንዳሓድራ ልእከት ኣሰናይ ሓቆላ ቀደማ ዒድ ሕርየት ኣምዕል ብሸራት ወገለት ክምታ እንደሸርሓ ዲብ ጀርመን ለህሎ መዋጥኒን ዲብ በራምጅ ወጠን ወዱ ለህሎ ዶር ሳበት ገለዶም ለልኣርኤ ክምቱ ኣተበታ ዲብ መዲነት ካስል እትላ ገብኣ ዒድ ህየ ዓም ቁንስል ዲብ ፍራንክፈርት ኣሰይድ ክብረኣ ብኸስቴ ሕድ ለሸብህ ልእከት ቀደማ እምበል እሊ ዲብ መዳይን ኡልም ከለን ወዳረት ቬተራው እብመሻርከት ፈናኒን ሸባብ ደረሰ ህግያም ወእማት ለገምላ ናይር ዓያት ከም ገብኣ ለበፅሐተና ሓብሪ ኣፈመት ዒድ ሕርየት ጀርመን ዲብ በመፅ ሰንበት ንእሽ ሰንበት ዓባይ ዲብ 30 መዲነት ናይ ጀርመን እግልት ዓየድ ስታጥፋ ግርህላ እምበልእሊ ዲብ መዲነት ስቶክሆልም ስዊድን መናሰበት ዒድ ሕርየት ዲብ ኣጀኒት ለእተጀሃ ወራታት ርያደት ማዕሉማት ዓማ ውዕፈ ዓዳት እትዮም 14 ወዮም 16 ማዮ ገብኣ ዲብ መመቕርሓይ ት ልጅነት ዓያድ መመቕርሓይቲ ወራእታት መታብዐት ኣጀኒት ኢለ እንተድላ ዲባስማዓት ተከሊማት ለበርናምጅ ለዲብ ካርጅ ለልትወለዶ ኣጀኒት ምስል ወጠኖም ለቦም ፍቲ እግል ዕበ ወብ ጅንስየት ኤርትሪ እግል ትረቦው ለኣማማ ክምቱ ሓቆላ ሸርሐት ዋልዴን ኣጀኒቶም ሙሻርከት እግል ግቦ እብለት ወቀለ እግል ሽቀወት ፋቐደት ዲብ ደንጎባ ግልዕዎታን ብድራታት ርያደት ጃኢዘት ተህየበት እሊ እበሸብህ ኤርትሪን ስካን ትሮንድሃይም ወድዋራ ኖርዌይ ዒድ ሕርየት ኤርትርያ እብ ሕሽመት ክምዓየደው ምናባካት ለበፅሓተና ሓብሬ ኣፍሃመት
1: ሰላሳ ወሓምሳይ ሰነት ዒድ ሕርየት ሰባትና ደማነትና በትብል ስቕረት እትዮም 20 ማዮ ዲብ ኩሌት ሓርስ ሓመልማሎ ረስሚ ተዓየደት ለቡቁል ማእሰሳት ተዕሊም ለትነዘመ በርናምጅ ዓሚድላ ኩልየት ፕሮፌሰር ወልዲ ኣምላኽ ረአየ ዲባ ስምዓ ከሊመት ሻዕብ ኤርትርያ ምን ስትዕመር ሕር እንደገብአ ሜልካ ይርሑ ወናይ ምስተቕበሉ እግል ግባ ለሓለፈዩ መራሕል ንደል ምስላ ዓላ መጋባት እንደሻርሓ ኤማን ወስያደቱ ክምሰልከደ እንዳሓበረ ሸባብ እለ እብደም ወኣርዋሓት ለትረከበት ዓውቴ እግልትት ነየር መስኡልት ዓባይ ክምሰልብዎም ኣትፋቐደ ክምክፋል ናይ ላዒድ ደረሰ ወሻቀለ ኩሌት ኣሻረከ ለትፈናተ ብድራታት ገብእ ክምሰል ኣስመና እንዶ ሻርሓ ዲብሎማፂ እንዶ ልተረድ እግል ትሸቀ ዲቡ ክምሰልቱ ኣፍሃማ ዲብሎ መናሰበት ደረሰ ሸዋዳሆም ሓቆለ ፈቅደው ሄራር ብኔት ወጣን እንደተረደ እማነቶም እግል እክዶ ቆሎም ጀደደው እደጎባ ልእመጆብ ብድራ እታ ገብእ ወራታት ርያደት ወኣከዳሜት ለተዓወተው ጃኢዘት ወረቀት ሸሃደት ተህየበው ለበርናምጅ ዒድ ሕርየት ለነይር ወለለዕፈ ዓዳት ወርያደት እቡ ጋምል ዓላም ዲብ ሓልሓለ ምድሬት ድባርባ ለመርከዛ ወዲብ 7 ነቕጣት ክዳማት ለተይብ መእሰሰት ብሑስ ሓርስ እተሓልፋ 35 ሰነት ሕርየት ለልእትናይት ብሑስ ክምሰል ወዴት ዕላቐት ዓማ ውዛረት ሓርስ ሓበረ እባሳስ ተቃሪርላ መእሰሰት ዲብ ሕፍዘት ኣርዛቅ ጀነቲክ እስክእለ ዝያድ 6300 ጀርቤ ዘርእ ናይ 160 ጅንሳ ዝረት ኣሸትል መሓፈዘት ክምሰል ገብአ ትግሉ ዲባት ሓያስ ዘርኢ ህየ ሕምሳዊ ክልእ ጅንስ ሕሩይ ኣካል ሽንራይ ሽዒር ማሸየላ ብልቱብ ዕፉን ሱፍ ክምሰል ሁማ ቅርጡጥ ክምሰል ጣዋራ እሙር ህላ እቲ ልወቐት ሊ እግል ሰልፍ መረት ምን ሄክታር ዝያድ 75 ኩንታል እተይ ለልሂብ ሓልሓሌ ለተሰማ ኣዳቃል ለገብእግሉ ዕፉን ኣብዝሐ እንዳሓልፋ ዲብ እደ ሓረስቶት ባፅሕ ሰበት ሃለ ክምሰል ውማ 34 ጅንስ ሓምሌ ወ36 ጅንስ ፍሬታት እንዳጠወረ ክምሰል ተዋዝዓት ሓበራ ብሕስ ኣዛ ጣቢዓተይ እስቅላ ዝያድ 16,000 ናይ ጨበል ዝያድ 500 ናይ ማይ ዝያድ 1750 ናይ ሸትል ዝያድ 170 ናይ ሽፍር ብሕስ ዲብ

ላቦራቶሪ ክምሳል ገብአ ዲብ 28 ጅንስ እክደር ዓለፍ ንዋይ እብላ ገብአ ብሑስሄ ልፍገሪ ሰኔት ለምፃ እንደትባዝሓ ዲብ ሓረስቶት ክምሳል ተዋዝዐ ተቃሪርላ ማሰሰት ትወድሕ ማሰሰት ብሑስ ሓርስ እትላ ሰነት እላ ተወሪህ ኣፍያት እግል ጠወሮት ሸቕላ እምብትት ክምሰል ህልየት እሙር ሃላ ወጠንያይት ማእሰሰት ብሑስ ሓርስ እትለመደት እላ 270 መቕደረት ኣዳም ዲብልህልግላ ለ80 ምእታይት ሙባሕሲን ሓርስ ክምሰልቶም ልትእምር ሓይሳም ምተቕብለትና ኣኽባር ቀበትዓት ዲብል እንዳእትማምና ኣዘለእቱ ነትዓዲ ኣኽባር ካርጅቱ ሪስ ዶናልድ ትራምፕ ምስሊ ኢራን ገብል ሃለ ህድግ ዲብ ናይ ደጎ ባብ መርሓለት ክምሰል ባፅሓ ሓበራ ምናታ ዲባ እትፋቅ ግልት ባፃሕ ክምሰል ኢልትህወክ ወምን ኢራን ራትዕ በሊስ እግል ርከብ ሑድ ኣምዕሎታት እግል ዝፀበር ድሉይ ክምሰልቱ ሪስ ትራምፕ እግል ሰሓፊን ዲብል ሃቦይ ሸርሕ እፉም ሃላ እምበልሊ ዲብ ናይ ዶንጎባ ወዳማነት ለለሂብ እትፋቅ ኣስ ክልት ባፃሕ ዲብ ኢራን ሳብት ዝሃላ መንዕ ክምሰል ኢሉ ርሄ ኣብርሃም ኢራን ዲብ ወክድ ሻፍግ ዲብ እትፋቅ ይባፅሓት ምንገቢ ላኪን እብድግማን ህጁም ክምሰል ገቢእ ዲባሃየል ሓዝር ሕኩመት ኢራን እብጃህታ ምን ኣሜሪካ እስራኤል ግልምፃ ለቃድር ህጁም ኣብ ዕፆፍ በሊስ ግልተህብ ድሉይት ክምሰልታ ትሓዝር ህለየት ልክነ ዲብንቱ በዓል ንሳል ወዛረት ካርጀት ኤታን እስማዒል ባጋይ ደውለቱ ብኣሜሪካ ለትቀደማ ዲባ ይማም ባሓስ ትወደ ዲቡ ክምሰል ህለየት ኣፍሃማ ኢራን እተሓልፋ ምዕሎታት ብዜሮኖት ድወል 14 ንቕጠት ለፃብጣ ይማም ናይ ሰላም ዲብ ኣሜሪካ ክምሳል ቀደመት ዝዘከር ኢራን ዲባ ለገቢ መቃማት ዓስከርየት ዲብ ልምናን ገቢ ለህላማ እግል ልብጣር እብጁማት ኣሜሪካ እስራኤል ናይላ ጀረ ዲብ ከሳር ተዕዊድ እግል ትጋፋዕ ከልጅ ህርሙዝ ምልክታ ክምሰልቱ እግል ትእከድ እግል ትጋቢ ዲቡ ለህላማ ንሕየኒ እግል ትራፋዕ ጠልብ ህለየት ሕኩመት ኣሜሪካ ዲብ ፍንቲት መቃወመይት ሕቁቅ ሜድኣድም መነዘመጅ ምስክራን ዲብ ቀድየት ፈለስጢን ፍራንቻስካ ኣልባነ ዝዋድቱ ለዓነት መኒዕ ረፍዓቱ እላ ምስዳር ለትነሰት ዲብ ዋሽንግተን ዲሲ ለመርከዛ ፈደራሌት ሕኩመት ኣሜሪካ ለመኒዕ እግል ሕቁቅ ሕርየት መትሃጋይ ለከይድ ክምሰልቱ እተሓልፈ ሳምን ሓቁላ ኣስበተቱ ብሰበብ ለየ ፍራንቻስካ ኣልባነዝ መናእስክ ኣሜሪካ እግል ኢትሳፍር ለመንዕ ወማላ ለከርዕ መንዕ ክምሰል ፋግረት መክተብ ከዚነት ኣሜሪካ የረስ መሓበራ ለኢጣልያይት በዓል ሰልጠት ናይ መነዘመት ምጅስክራን ጀራይም እስራኤል ዲብ ቅጣዕቃዛ ክምሰል ወማ ማዓወነት ወሰዳይት ኣሜሪካ እግል እስራኤል ዲብ ካሽሕ ክምሳል ጣንሐተየል ትሓበር እምበልሊ ኩለን ለድወል ዲብ እስራኤል መንዕ ጥዋር ግሊዳያ ومسلا دولة لبن اتفاق تجارة غلبت إلى ابتلولي لكا تودك مسلسا حتى لتأمر دي بآخر تشاينا حكومة تشاينا وأمريكا مسل كفال مملكة سيادة دولة لا تجزيرة تايوان لتوديوه ديك زبت وارك مسل تتقاوم واتأمرت اللي تحبر ريس دونالد ترامب مسل ريس جزيرة تايوان لاي تشينغ تيه እብ ቀድየት ዝብል ፅዋር ለረከዘ ህድግ እብተለፉም ክምሰል ወዳ ሓቆለ ሓበራቶም በዓል ንሳል ወዛረት ካርጀት ቻይና እታ ቀደመ እዩ ሸርሕ ኣሜሪካ ፍንገሪስ ሺ ጂንፒንግ ወሪስ ዶናልድ ትራምፕ ለትባፅሓት ምህም መፋሃመት ወገለድ ዲብ ፍዕል እግል ትውዓል ክምሰል ውማ ቀድየት ጀዚረት ታይዋን እብለት ዋቃላ ተርኪዝ እግል ትፅባጡ ትሓሰባ ሕኩመት ኣሜሪካ ምስሊ ጀዚረት ታይዋን ለትወድዩ ጀልሳት ወለተኣስሳ ዕላቐት ናይ ፈንቴዮት ምራድ ለቦም ከፈፍላ ጀዚረት ርሳለት ኻጢአት ለለሓልፍ ክምሰልቱ ለበዓል ንሳልብ ተወሳኪ እፉም ኣላ ርሺ እተሓልፈት ሳምን ምስል ሪስ ትራምፕ እትለወደዩ ህድግ ቀድየት ጀዚረት ታይዋን እመሓፈዘት ሓቆይ ጻባጣ ድቁብ መሻክል ግልኽለቕ ክምሰል ቀድር ሓዘረ ከዓላ ኣሜሪካ ዓገል ሓተ ቻይና እግል ተሓሽም እብትሉሉይ ሊካ ትቀድም ለፀንሓት ሕኩመት ቻይና ቀድየት ጀዚረት ታይዋን ዓባይ ክምሳልታ ትሓዝር ሕኩመት ቻይና እግል ጀዚረት ታይዋን እብ ደቅብማ እንደ ይተርፍ እግል ተሓብረ ክምሳል ቀድር ዲብል ትሓበር ፃንሕቱ ሓይሳብ ምተቐብለትና ልእግልዮም ድሉይ ላዕሊ ኣኽባር ቀደምተምም ኣርስ ኣኽባር እብድግማን

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

19 ብዓቢ ናይ ህዝብና ካርኒቫል ተሰኒዩ ኣባሕት መስከረም ዝጀመረ ምርኢት ዕለተ ልደት ናፅነትና ትማሊ ኣብ ሲኔማ ሮማ ሎሚ ድማ ኣብዚ ኣብ ሲኔማ ኣዝማራ ብሓባር ከነምስ ኢና እሞ ሰናይ ምሸት ሕራይ። ቅድሚ ናብ ካሊእ መደብ ምስጋርና ግን ነቶም ነዚ ዕለት እዚ ዘብቅዑና ሓርበኛታት ንምዝካር ስዋኣትና ንምዝካር ኩሉና ሓፍ ንበል። ዝክረ ሰማዕታት

እረፍቲ ንበሩ ዓወት ንሓፋሽ ኩሉ ግዜ ሕራይ ዝኸበርኩምን ዝኸበርክንን ንሎም ምሸት ኣብዚ ዝተፈላለየ ድራማታት ኢና ቐሪብናልኩም ዘለና ትግርኛ ከምኡውን ብቋንቋ ትግራይ ዝቐርብ ምርኢታት ድራማ ይክህልወና። እታ ቐዳመይቲ ትቐርብ ድራማና ናይ መድረኽ ድራማ ላይቭ ዝዋስእዋ ይሰርር ዶ እያ ትብል ይሰርር ዶ ሕሙም ድዩ ዘለዎም ጎረቤቶም ዋላ ውፅዕ ድዩ ዘለዎም ዋላ እንታይ ኣይፈለጥኩን ግን እቶም ተዋሳእቲ ከማ እዮም ዝብል ዘለዎ ይሰርር ዶ ይሰርር ድኾን ዋ ሓቢርና ክንሪኣ ኢና። ሕራይ ናይዚኣ ደራሲ ሰለሙን በርሀ ኣላይት ናይታ ድራማ ድማ ለምለም ገረሱስ ምስ ተዋሳእቲ ከላልየኩም ተዋሳእቲ ኣፅብሀት የውሃንስ ተኽሊት ሰለሙን ዳዊት እዮብ ናትናኤል ሰለሙን ደሴት በየነ ሄለን ርያለ ሻሹ ተኽለ ሚካኤል መስፍን ቢንያም መሓሪ እዮም። ነዛ ዝብለኩም ዘለኹ ድራማ ሒዞምልና ክመፁ እዮም። ኣስዒብና ደድሕሪኣ እነቕርባ ድማ ብቋንቋ ትግራይት ኮይና መን ንሕና እያ ትብል ገለ ካብቲ ሕመረት ትሕዝቶኣ ድማ ሓድነት ካብ ንእሽቶ ስድራ ክሳብ ሃገር ካብ ጸላእታ ተኸላኺልካ ልኡላውነታ ክትዕቅብ ዘኽእል ኣገዳስን ወሳንን ኣእምር ምዃና ነዚ ኣብ ድሕነት ልኡላውነትን ሃገር መሰረታዊ ዝኾነ ሓድነት ንኸተዕውት ምዕቃብ ምስጢርን ምስጢራውነትን ዘማእከሎ ኣሳ

ራራሓ ምኽታል ኣገዳስን ዘድሊ ምዃኑን ስራሕካ ከይዘንጋዕካ ዕማማትካ ምስልሳል ከዓ መንገዲ ዓወት ምዃኑ እተዘንቱ ሕፅር ኢላን ምቅርትን ድራማ ትግሬ ኣላትና ማለት እዩ። ናይዚኣ ተዋሳእቲ ከዓ ስዒድ ብርሃን፣ እድሪስ መሓመድ ኣሕመድ፣ ስሌማን ዓበ፣ ዑስማን ማሕሙድ፣ ዓብዱራሕማን ፍርያል፣ ዕቁባይ ሓናን ማንታይ እዮም ኮኑ። እታ ዳሕረወይቲ ድማ ሓፃርን ጥዕምትን እያ። እንታይ እያ ትብላ ርእስታ? ኣለኹዶ ኣለኹዶ ትብል ናይዚኣ ኣላይት ፀጋ ሓጎስ ኮይና ተዋሳእቲ መትከል ተኸዝተ መብራህቱ ሰሎሙን፣ ተስፉ ኪሮስ፣ ተኽሊት ገብረ ኪዳን፣ ኣዜብ ዘረአይን እዮም። ሰናይ ምክትታል ናባኹም ገድፎ ኣለኹ። ድራማ ግን ከም ደርፊ ኣይኮነን፣ ፅሞና እዩ ዝሓትት። ሓንቲ ቃል እውን ክትሓልፈኩም የብላን፣ ምክንያቱ እቲ ዝብልዎ ዘለዉ ክትርድእዎ እንተኮይኑ ይሰርር ደኾን። ስለዚ ንይሰርር ደኾን ብፅሞና ከምኡ እንተንድሕርያ ዝመፃ ኣካታትልና ምዚ ኣብኡ ከለኹ ምልእ ከብለልኩም ደርፍታት እውን ክህልዋና እዮም። ድሕሪ ይሰርር ደኾን ሕርያኻዩ ህዝበይ ብድምፃዊ ኢሳያስ ሳልሕ፣ ራሻ ገጣሚ ሰሎሞን ድራር፣ ዘያሚ ግደ ዮሃንስ። ከምኡውን ድሕርታ ብቋንቋ ትግራይ ትቐርብ መን ሕና እትብል ድራማ ብድምፃዊ መሓመድ ዓሊ መን ሕና ክትቀርበልና፣ ግጥምን ዜማን መሓመድ ዓሊ ሓሰብ። ኣብ መወዳእታ ትቕርብ ድራማና ኣለኹዶ እትብል ድማ ናይታ ስዒባ እቲ ቅርብ ደርፊ ትግርኛ ንኺድ ብድምፃዊት ፍረ ህይወት በሪሁ፣ ገጣሚ ሰሎሞን ድራር፣ ዘያሚ ሃይለ ዝጊ ብርሃነ። ዝረሳዕኽዎ ከይህሉ ምናልባት ደራሲ ናይዛ ኣለኹዶ ፍሉጥ ገጣማይ ደራሲ መለስ ንጉሰ እዩ። ኣላይት ከዓ ፅጋ ሓጎስ ከም ዝበልኮ ሰናይ ምክትታል ፅሞና ይቐኒልና።

0: ኣብዚ ከባቢ ወሪቁ ፀኒሕዎ እዩ ሰባት ሒዞምና መፅ
1: ኣብ ኢድና ከይዓርፈና ሰኪና ኢና ፀኒሕና ኣብ ትሪክ ትካል ደረጃ ዝበፅሐ እዩ ዝመስል ሓለዋ ትጥፊ እዩ ምናልባት ውሽጣዊ ሕማም ዝኸተሎ ረስሊ ክኸውን ይኽእል እዩ
0: ብወገነይ ኮ ዝረአ ኣካላዊ ጉዳት ዝበፅሑ ኣይመስለኒን እዩ ዶክተር እዚ ሰብ እዚ ካብ ዝሓምም ኣዝዩ ነዊሕ ግየ ምክንያቱ ኩሉ እዚ ከባቢ ከም ዝሓመመ ይፈልጥ እዩ እሱ ግን ጥዑይ መስሊ ይቐርበል ዶክተር ኣይተሓዙለይ ኣብ ቃሬዛ ተደኒሱ ዘሎ ውፅእ ምዝንጣር ከይከውን እምበር
2: ብቀረባ ትፈልጡና ኮን
0: እወ ከም ሰብ ብባህሪ ፍትዋ ኣይኮነ ብኸምኢካ መስለኒ ናብ ትካልና ምስ መፀ ካሓዊ ይኽእል ዶ ኣይክእልን ዝብል ኣዛራ ብዛዕባ ኮይኑ ሃንደበትና ብዓዲ ኩሉና ተገሸሲ እንታይ ኮን ከጋጥም ይኽእል ዝብል እምብዛዮም ተጨሚቖም ዘለዉ
2: ናብ ካልእ ጉዳይ ኣይትኮን እዚ ሆስፒታል ንዕና ከመሓካይ መጠን ሂወት እንታይ ዘገድሰን ዝከኣለና ፃዓርን ፍወሰን ሓዊስና ከነድሕንትናይ ዝግባል

0: ምልክታት ኣይኮነ
1: ብዙሕ እዩ ዶክተር ምልክታቱ ብዙሕ ጥራይ ዘይኮነ ኣሰካፊ እዩ ኣዝዩ ረስን ኣለዎ ካብ 45 ክሳብ 42 ዲግሪ ሰንቲግሬድ ምስ በፅሐ ኣይወረደን ናቲ ይመስለኒ ሃከፍቲ ካብዚሕ ነይሩ ወረ ኣሓሊፉ ዘይንፁር ቃላት እናድመፀ ብኣውያት መለት ነቕኒቕዋ እዩ
2: ብቡርቲ ኣንዛፍ ባሓት ፀኒዑ ሃንደበት ብዘሰንብል መገዲ ፀጥ ኢሉ ነብሱ ዝሕልሕሉ ኣነ ዝሞተ መስና ነይሩ ተራዳይ ግን ንእሰይ ትንፋሳላቶ እባ ዶክተር ካደ
0: ቀስ ሓኪም ምንታይ ባህርያት ክህልዎ ግባእ ተማሂርኩ ሕጂ ተን ዝተዓዘብኩም ምልክታት ሓደ ባሓደ ክወፅ ንሕና ክንፀኒና ፃዕልና እንተሰምረ ፅቡቅ ኣይኮነን ግን ሪፖርት ክትገብሩ ከለኹም ከም ሓካይ መጠን ርግእ ህብ ይበሉ
1: ሕራይ ዶክተር ኣብ ርእሲ እዩ ዘይቋርፅ ውፃት ኣለዎ ክመፀና ከሎ ስርዩ ብኣዝዩ ቀጢን ውፃት በስሚሲ ይመፅና ካብ ንቕበሎ ድማ ውፃት ኣይቋርፅን ከማይ ቡንቋ እዩ ዝውሕዝ ዘሎ
2: ሽንቲ ኣይቆፃፀር እዩ ዘሎ ስጋ ሓጂሽ ሎ ዛጊት ዛጊት ክንዲምንታይ ፈሳሲ ኣጥፊኢሎ
0: ዘገርም እዩ
2: ዲሃይድሬት ኮይኑ ኣካላት ኩሉ ጨውተፊ እዚ ናይ ዝፀገም እኳ ኣቐድም ኣቢሉ ከም ጀመሮ ፓንፈር ጥቀም እምባር እውን እቶም ደምፅ ወጋይስ ነይሮም ናይ ፎቅራይ ዋዛ ዓረት
1: ካል ዶክተር ንሕና እኳ ኮሌራ ከይከውን ጠርጢርና ነርና ሽንቲ ግን እንታይ ምፅ እዚ ፔሽንት እዚ ናይ ብዙሕ ዓይነት ሕማማት ምልክታት ዝተሓዋወሶ እዩ ምናልባት ሓድሽ ሕማም ዝኣተወ ከይኮነ ይተርፍ
0: በሉ ከምዚኣ ንድሕሪ ኮይኑ ቅልጡፍ ረባሃቱ ንምርመር ኣገብሮ ሳደሙሰት ንስቐቀልሽሰ ንቀላጥፍ ሕረብ ህወት ንምድሓን ንቀላጥፍ ንቀላጥፍ ነቶም ናይ ላብ ቴክኒሳናት እበርተስ ምኾኑ ንገረ እዮም ቅልጡፍ ውፅኢት መርመራት በለኹ ቀልጥፍ ነርስ ከመይ ብምስትንፋሱ ጥቡቕ ምክትታል ከድልየክ እዩ
1: ቁርብ ሕጂ ሓይሽ ዶክተር ኩነታቱ ድሓ እንዳኾነ ዝኸይድ ዘሎ እዩ ዝመስል ስቲል ምትንፋሱ ግን ድኹምን ቅልጡፉን እዩ ዘሎ ግን ንምትንፋስ ዝሕግዝ መድሃኒት ህቦ ኣለኹ ብዙሕ ዘሰክፍ የብና
2: ዶክተር ዶክተር ቅምሶታት ካብ ደም ካብ ቀልቀል ካብ ሽንቲ ወሲድና ንላባቶሪ ሂብናዮም ኣለና ሕማሙ ከምቲ ልሙድ ሃዋስያን ዘስዓብዎ ሕማማት ኮይኑ ቀልጢፍ ውፅኢት መርመራ ክመፅእኽእል ሕማሙ ግን ንውራ ኣይመስለኒና እዚ
1: ሓድሽ ተሪዮ ዶ ኮይኑ ኣመርመራ ቆሩብ ግዜ ክወስድ ይኽእል እዩ ምክንያቱ ንሓድሽ ተሪዮታት ኣብ ኢንተርናሽናል ሜዲካል ኔትወርክ ንዘይተነፀሩ ሕማማት ኣዝ ከዓካ ክተረጋግፅ ትኽእል
0: ብሉ ዳዓ ሕጁን ከምዚ ንድሕሪ ኮይኑ መድንታት ህዋሳት ናይ ፔሽንት መበራበሪ ንዓናንሓካይ መድንታትና መነቓቕዒ ትጀ ሙዚቃ

0: ኣለዉ ዳውትኒ ኣንትን ቤተይ ከማይነት ዓዋዊ ስክር የለ በዓለም
1: ዝገርም እኮ እዩ ሓካይም ድም ወላ ናይ ሙዚቃ ባን ድንግርግርግርግር ኢሉ ፀኒሑ ዝተወፅዐ ሕሙም ኣብ ቃሬዛ ቅሚልካስ ከምዚ ዓይነት ዳንኬራን ሳዕስዒትን ትሊትን ኣሎ እንታይ እዩ እዚ ኣረ ኣብ ካልእ ቦታ ከምዚ ከይልመደ ተስፋ ገብር
2: ክቡራታ ጋይሽ ስለምንታይ ትግረሙ ብዛዕባ ሆቲካና ኣፍሉጦ ወይ ዝሰማዕኹምዎ ነገር የለን ዘይሰማዕኹም እንድሕር ኮንኩም ብዛዕባ ሆስፒታልና ዘይኮነ በንፃሩ ናትኩም እዩ ዘገር ኣይተዓዙልና እምበር ካብ ምዕባለታት ዓለም ኣዝኹም ኣዝኹም ድሕርኩም ኣሎ
1: ዋላ እኳ ይሰማዕና እቲ ኣዝዩ ዘስደምን ግናትና ዘይምስማዕ ዘይኮነ እዚ ከምዚ ዓይነት ሆስፒታል ኣብዛ ዓለም ምህላው ጥራይ
2: በሉ ፍለጡ ሙዚቃዊ ሆስፒታልና ኣብ ዓለም ንፈለማ ግዜ ሙዚቃ ኣብ ኣገልግሎት ፍወሳ ሕሙማት ኣብ ግብሪ ዝተውዕለ ብሓድሽ ፈጠሮ ሙዚቃ ብሓድሽ ፈጠሮ ንፈለማ ግዜ ኣብቲ ብደረጃ ዓለም ክብሪ ወሰን ዝምዝገበሉ ጊንስ ቡክ ሽሙ ዘስፈረ ሆስፒታል
3: ይኽሬታ ዶተረይ ኣብ መንጎ ስራዕኹም ኮሊፍናኩም ከይንኸውን እምበር ሳዕስዒትን ሕማምን ሙዚቃንስ እንታይ ይትዓዝ

0: መብሪ ዶ ክትበና
1: ዋ ክትዕሱ እምበር ክሰርሑ ዶ ጠኒሖምና ምንታይ ማለት ከ ወድ እኮ እዩ ዝኾነ ኮይኑ ነቲ ንስኻ ትሓቶ ዘለካ ሕቶታት መልሲ ክብሉ ኳ ዝፅላዕ ኣይኮነን ግን እዚ ሕሙም ከረስዕዲ ዋላ ብኮብ ክትታል ይግበረሉ ኣሎ እምበር ተትካታተልዎ ኣለኹም
2: ንእሱ ንዓና እዩ ዝምልከት ናይ እንዳ ሱፐርቫይዘር ኣዳ ትባሃሉ ንስኹምከ ኣብዘይ መጠቢትክ ናይ ተእትዋይትክን ኮ ተባሂሉ ብቀዶሞ
3: ስኖ ብዛዕባ ጥዕናዊ ሙዚቃ እንደወይ ኣፍሉጦ የብልኩም ኣብዚ ዘመን እዚ ሙዚክ ቴራፒ እቲ ዝለዕለ ተቐባልነት እናረኸበ ዝኸይድ ዘሎ ኣድማዒ ዘመናዊ ኣገባባ ፋዋውሳይ
2: ንኣፍሉጦኹም ክቡራት ኣጋሽ ሙዚቃ ፀቕጢ ማለት ስትረስ ከምኡውን ጭንቀት የጉድእ ፀቕጢ ደንካ ይልክ
4: ጥዕና ልቢ ኣቅብ ወደማ ሓይሽ ንኩሎም ቃንሳታት የረሰ
2: ባህታ ንደስታ ንፈጥር ንዋም ድቃ ሰደቅ ሕማማትታይ ምክልኻን ዓቕምናኻ ክህብ የብል ብዛዕባ ዝኸ ገለየም ወኩምን
1: ይ
3: ንምዃኑ ንስኻትኩም መሪኹም መነመን ትበሃሉ ወ ቄል ገና ከያተወት ቆፅሊ ቐንጠበት ከም ዝበሃል ብዛዕባ እዚ ኣድናቆት ደትረፈ ወስተና ትፀረቡሲ መኒኹም እንታወትኹም
1: ኣይተሓዘና ሕጂውን ናብካ ንጓል መገዲ ኣይተእትወና ንሕና ነቲ ተወፅዒ ዘሎ ሕሙም ፀጓሙ ክንፈልጥ ኢና መፅኢና ሓቲ ብዛዕባ መንነትና ክንገልፀልካ ግን ኣኔ እምበይተይ ድያዝ ዝበሃል እዚ መማፅእተይ ድማ ናትናኤል ዝበሃል ምዃኑ ዶክተር ብዛዕባ መንነትና ክትሓትት ግቡእ ኣይነበረን ደሓንግን
5: ምክንያቱ ንሕና ፍሉጣት ሰባት ኢና ብዛዓል ንዓና ዘይፈልጥ ይርከብ እዩ ዝብል ግምት ኣይነበረን በቃ ኣብላኹም ካ ባህ ከም ዘይበለና ክንገልፀልኩም ንፈቱ በቲ ኮይኑ በቲ ናብቲ ዘምፀና ጉዳይ ክንኣቱ ከመን ከመን በዝሑ ክበል ዳዓዲ
3: ክሳብ ዘይሓመንኩም መኒኹም ክንፈልጥ ግዴታ ይብልና ካብ ኣዘራርማኹም ግን ገለ ጉድበት ጥዕና ዓዘባ ንምኾን ብኸመይ ብቐጥታ ናብዚ መመርመረ ክፍልና ክትኣቱ ኮይልኩም ክዳኒካ ንክዕ እዩ ዋርድያታትና ከም ናይ ምባል ወይ ናይ ምድቃስ ኣመንቲ ከም ዘለዎም ሒደት መቕሱስ ኣጨብጥ ኣቢልካ ክትሓልፎም ትኽእል ይርዳኒ ይፈልጥ እየ ግን ክሳዕ ክንድውዝ ዝህሉሉ ኮይኑ ከዓ ኣይስማዕንን
2: ንሱ ድኣ ቀዳማይ ሕማሞም እንድ
3: እወ ስለዚ ክቡራት ኣጋይሽ በታት መፃኹማ ክትወፅልና ዶትኩል
1: ሕጂው ናይ ሓዝካናን ዶክተር ንሕና ኮ ዕድመን ገንዘብና ኣብ ዝመረፅናዮ ቦታ ክንኣቱ ዘፀግም ከም ዘይብልና ክትፈልጥ ግባኣካ
3: ዶ
1: ወ
3: ወይ ዘረባ ብዝኾነ እስኪ ዳሓን እንታይ ክትገብሩ በፂኹም ነዚ በሸትስ እንታይ ኢኹም ትኾን ዘለኹም ወለዱ
1: ኣይኮና
3: እንታይ ዳ ኣሕዋቱ ወይ ኣዝማዱ
4: ኣይኮና
3: እሞ እንታይ ኢና ትኾኑ ኣለኹም
1: ሰራሕተኛና እዩ ጠፊኢኩም ዶ ከም ጃራዳ ይትቕፀርዎ እምበሪ ንሕና ኮ ዓለም ብዓለሙ ዓለም ብዓለሙ ዝድንቐልና ሰብ ገዚፍ ፀጋ ኢና
3: ድማኻ ወይ ብጣዕጣ
2: ዘሕስን
3: ከምዚ ሓሚም ይፈልጥ ኒ ብውሽጣዊ ሕማማት ሳፂ ከምዝነበረ ንፈልጥ ኢና ኣፈርክቡ ተባሂልና ኮይና ጠበሽድና መፂናኩ
1: እወ ዕምሪ ከይፀገበ ከይኩለፈና ከቢድ ስጋኣት ኣለና ዶክተር ስክታና ይርዳእካ ኸውን እቲ ሓቂ ንገረና ኣሎ እንታይ እቲ ሓቂ
3: ስሞ ኣነ ፕሮፌሽናል ሓኪም ይሕራይ ስብልካ እዚ ማይነፂካ ወይ ብኢ ተንኪፍካ ሕሙማት ትፉስ ጠንኳላይ ወይ ተለባይ ይ ሓራይ ዋ ተስፋ ኣለዎ ድ የብሉን ገና ውፅኢት ምርመራ ርአ ክነግር ትኽእል
2: ዝኸባልኩም በፃሕቲ
3: ወ
2: ኣብ ልዕሊ ፔሸንትና ከምዚ ዓይነት ተገዳስነት ምሕዳርክኡ ኣዝና ይመስግን ሕጂ ቅድም ቀዳድም ንገብረትን መርመራ እዩ መርመራ ከይገበርካ ዝፈለጥ ነገር የለ
1: ተረዲእናኩም ኣለና ተረዲእናኩም ብዛዕባ መመርመሪ ናይ ላብራቶሪ ድዩ ናይ ኤፋውስ ድዩ ናይ ካልእ ድዩ ናይ ካልእ ድዩ ናባና ግደፍዎ ኣይትሰከፉ ጥራይ ዝሕሙምና ሕውኢልና እምበር ንስኻትኩም ውን ፍረፃማኹም
3: ፅቡቅ ማ ፅቡቅ ዝኸበርክን ምሄና እዛ ውፅኢት ትመፀና ብወሳት ፔሸንቲ መባራበሪ ንዓና ንመለቐቐይ ንዓኹም ንመፅሓትካ መዛረይ ንኸውን

0: ሓፈፃ ሙዚቃ ፓርት
1: ሓዘታ ያ
2: ካብሓዊ ተስፋ ኣለዎዲ ንብለካ ኣለና
1: ሓሳብ መተጠልና
0: ዶክተር ድምፂ ስማዓሎ ድምፂ ስማዓሎ
1: ሓበሬታ ናይ ቫይረስ ዘሎ ብቕልጡፍ ሓበሬታ ናይ ቫይረስ ዘሎ ንዘሻክለና ዘሎ ነዲር ኣሎ
3: ሙዚቃ ሙዚቃ ሙዚቃ ኣታተራራ ሙዚቃ ትገብሩ ከለኹ

0: የድለናይ የድለና ግድ
1: ደወይ ከምሳቺ ኮነን እንበ ሰይነብ ድቃስ ሰዓቦ ጭንቀት ስለዘነበሮ ናይ ስራ አምሮ ኪላ ይከታተሎ ከምዝ ነበረ አንውላ ፍጣል ደወይ
0: ማሬ ከምዚ ነርስና ወልቶ ተናይ እዚ ቫይረስ ብደማ ቢሩ ናንጎል ከምዘተቀ ዝኾነ ናንጎላ ታካይሽ ምስቶም ምስናይ ስናምሮ ሓኪሙ ከተረኽቡና ትክእሉ ዶ ማለት እቲ ናቶ ሓበሬታን ክንክንን ንዓና እምብዛ ሓጋዝ
2: ዘይንድውለላሞ ኣነ እንተፀዊዐ እያ ዘብዘብ እናበለት ደ ከይፀንሐት ደባሕ ክትብል ትኽእል እያ
0: ዝበለፀ
2: እሞ ኣብቲ ደገ ውፅእ ኢለ ንኹ ድውለላ
0: ፅቡቕ ሰዓቲ ድውላላ ሰዓት መፃና ንዓና ከዓ ህወሳት ፐሽንቲ መበራበሪ ንሓካይ ምነቓቕዒ ድጀ ዲካ

0: ፍጹም ሰላማዊ ዝኾነ እዋን ሓርበኝነት ክፍፅም ዝነቐለ ኣብ ህልቡ ዝረኣዩ ኣዝዩ መስሓቅ ፋንታዚያዊ ውግኣት እናካየደ ድማ ኣብ ፈቐዶ በረኻታት ንነዊዕ ኮለል ይብል እሞ
1: ዋ እንታይ ኮለሉ
0: ኣሞ ወዳእታ ካብ ሕልሙ ተበራቢሩ ናብ ክውንነት ይምለስ
2: እሞ ስውን ናብ ጥዕኑስ ክምለስ ይኽእል እዩ ሓቀይ
0: ኣነ ብዛዕባ ናብ ጥዕኑ ምምላስን ዘይምምላስን ኣይኮንኩን ድዛርብ ዘለኹ
2: እንታይ ኢዳ
0: እቲ ዘርዮ ዘሎ ምልክታት ወይ ዘርዮ ዝነበረ ምልክታት ከመይ ምዃን እየ ነዞም ክቡራት ሓካይም ብተምሳል ናይ ደንኮኸ ተኸረድኦ በቲለ
2: ፅቡቕ ዶክተር ቀፅሊ ትባሃል
0: ሓንሳ ንህዋ ክኸይድ ነቒለ ኣለኹ ብለኒ ፅንሒኑኻሉ መዓልቲ ሳትላይት ቴክኖሎጂ ኣፅኒዕ ኣለኹ ኣብዚ ቀረባ እዋን ክውንጭፍ ክትርኢኒ ክብለኒ
2: ደይ ሓበፃኩምሞ ደይ ብፃዕ ዶ ኮይኑ
3: ሓንሳ ዶ ሓንሳ ሞ ሓንሳ ኣወድዋ ሓንሳ
0: ከም ኣሌክሳንደር ዓብ ብርቱዕ ሰራዊት ዘለዎ ሓያል ናይ ምዃን ይባሃገይ ዝብለኒ እዋን እውን ኣሎ ነዞም ኩሎም ደበናታት ኣኪበ ናብ ማይ ብምቕያር ንዓለም ክዕለቕ
2: ንኻይኻብፀሎት
0: ጥራይ ነዳድ ናቹራል ጋዝን ከፈልፍል ኽእል ኢኻ
1: ዋ ዳብ ደጥሒት ሓቀ
0: ኣይፈለጡ
2: ዘይፍቐድና
0: እንትዒ ዝገርመኩም ኣነ ከምኪኢላ ሳይኪያትሪስት መጠኒ ሕሙም ናይ ኣእምሮ ምዃኑ ዝፈልጦ እምበር ኣብ ደገ ዝበዝሑ ጥዑይ ሰብ እዩ ዝመስሎም
2: እዚኦም ልክዕ ከምዝናቱ ባህር ዘለዎም ክኮንሎ
0: ኣብ መድሪ ክወፅኡ ከይሓፈረ ከምዚ ዓይነት ነገራት ናይ ኣእምሮ ሕማም ክዛረብ ከሎ ዘጣቕዕሉ ሰባት ውን ርኢ ኣለኹ
2: ዋ ንሕሩስ የጣቕዕሉ
0: ሓደ ሓደ ግዜ ናይ ኣእምሮ ሕማም ንክትፈልጦ ኣዝዩ ስለ ዘሰክር ወይ ስለ ዘሸግር ንብዙሓት ሰባት የጋነግር እዩ
1: ስንዕት ክንስኺ ጠየና ኣለክ ድዩ ሙሉእ ነዚ ሕሙም ከተካፍዕ ዲ ክመትኽ ዋላ ሞያዊ ምኽርኺ ክትብና እንታይ ክደ ክመት
2: ኖ ዝኸበርክም ሜና ሓቃላ ሳይካትሪስ ሓደ ሓደ ግዜ ሰብ ኣእምሩ ዝሒቱ ከሎ ጥዑ ዘሎ ክመስለና ክእል እዚ ብቐሊል ዘይፍለጥ ፅላለ እዩ ዝኸበርክን ምሄና ንዓር ክትፈልጦ ዘለክን ፅሉል ማለት ጨርቁ ንደርበ ጥራይ ዝባኑ ዝኸደ ማለት
4: ኣይኮነ ያክን ኣይበዛህንዶ እንታይ እዩ ሕሙም ኣቐሚጥካ ውርደትን ሰለፋልሲ እንታይ ምፅ
0: ኣነ ሕሉፍ ጥዕናዊ ታሪኽ እየ ዝነግር ዘለኹ ከካፋ ኣይኮንኩን ብዛዕባ ኣካላዊ ሕክምና ዝፈልጦ የብለ የ ፀገማቱ ክሕብር ግን ግዴት ኣለኒ ከም ዝመስለኒ ኩላትና ነዚ ፔሽንት ምድሓን እንድ ኣይኮነ
2: እንድዩምርክት ልዕሊ ትፅቢትና ዝኾነ ብሩም ሓበሬታ ክትናተና ቀፅል ቀፅል ዶክተር
0: ብወገነ ይወዲ ኣለኹ ምኽሪ ካባይ ንምርካብ ስለት ዝገበርኩም ዕድመ የመስግን
2: የቐኒልና ክብርቲ ሳይካትሪስ ኣታ ፈዚዝና ድሓቀይ ንፈዝ ኣለና
4: ፈዚዝና
2: መስል ህዋሳት ፔሽንት መበራበሪ ንዓካይ መነቓቕዒ ንሳይካትሪስ መፋናዊ ልጀ ሙዚቃ
1: ዝደል ዘተእምሮ ሙዚቃ ዘይኮነ ቡን እዩ ዘድልዮ ቡን ቡን ቡን
2: ቡን ቡን ዝኸልል ቡን ርኸቡ ኣይትስኣኑ ክሳዕ ቡን ንመፀና ግን ልጀ ሙዚቃ

0: ችግራት ከዓ ዘኣሊ እዩ
1: እሞ ከምኡ እናኾነታ ስለምንታይ ክዓውደ ይከ
0: እንደዒ
1: ዋ እሞ እቲ ካብኡ ትበልቅ ወይ ካብኡ ትሒድ መድሃኒት ክንቂር ኣለና ክንጥቀም ኣለና ማለት እዩ ኣበይ ከ ክርከብ እዩ ሞ
2: እዚ ሰራሕተኛ ንኣሕዊልና ጥራይ እምበር ብዛዕባ ወፃኢታት መግዚኢ መድሃኒት ባዕልና ኣለናዮ ደልናኩ ምዃን ንስኻትኩም ድሕሪት ዝተረፍኩም ካብዚ ቴክኖሎጂ ኢኹም ድሕሪት ነቲ ፋርማሲስትኹም እንድሕተትዎ ንሱ እንታይ ዓይነት መድሃኒት ክጥቀም ወይ ከዓ ክድልዮ ከም ዝኽእል ክሕብረኩም ዝኽእል መስለኒ እየ
1: ብወገና እቲ ዝኸበረ መድሃኒት ካ ዝኾነ ኩርና ናይ ዓለም ቀሊልና ሕጂ ንሕጂ ከም ነብፀሉ ኣይትጠራጠ ጥራይ ንስኹም ግድን ክሓውሉ
3: እዚ ኮ ዝለዓለ የጠወሙ
1: ስናምራዊ ነውፂ እዩ ኣታ ዶተር እንበልከ ዶክተር ዲኻ እንታይኻ ክምትል ትብ
3: ኣይኮነን ምሳኹም ኮ ፅቡቅ ተራርና ና ከም ዓንቶ ወዲና ፅቡቅ ተራርና እወን ፅቡቅ ተዋሒስና ኣለና ዳዓን መርሰይ
1: እወ እንታይ ግ
3: ብዛዕባ ፀገም ከምዚ ዞም ኣጋይሽና ትብ ዘለዉ ብዛዕባ ገንዘብ ፀገም ዝበሃል
1: የለን
3: ስለዚ ተስፋ ንገብር ክሓወልኩም ክሓወየልና
2: ዋ እንታይ ማለትኩም ግድን ክሓወየልና
3: እንዴትና ግድን ንዛ ዘረባ ኣለ
2: ኣሎ ወይ
3: ዕነባ ነግድና ግን ኳ ንዓንትቦ ብዘይ ክትቆፅርዎ ትኽእሉ ሸጣላይ የለ ንኮይን
2: ኣንታ እንታይ ኣነኻ ሓቲ ተካ ኮ እንታይ ኣምፀ ዘረባ እዚ ክሓዊ ተስፋ ዘይብሉ ድ ኮይኑ እንታይ ኸ ካልእ ዘይተዓስጉኢልካ ዘረባ ኣይተደጋግመና ግድን ክሓዊ ኣለዎ
1: ዘረባ ገዲፍካ ሃለውለው ገዲፍካ ግድን ክሓዊ ኣሎ ነግረካ ኣለ
2: ዝገበርኩም ጌርኩም ካልእ መተካእታ ናቱ ክሳዕ ንረክብ ተኸታቲልኩም ኣሕዊዎ ቢረ
3: ወረ ንስኹም እንታይ ፀኾንኩም እንታይ ፀኾንኩም ጥዕና ድሓን ኣለኹም እድሞ ጥዕናኹም የጠራጥረን ኣሎ
1: እዋ
3: እንታይ ማለት እዩ ካብ ንዑ ምምርማር ንዓኹም ምምርማር ዝሓሽ ኮይኑ ስማዕኒ ኣሎ ወ ምክንያቱ እዚ ኩሉ ድሌትኩም ሓሳብኩም እንታይ ምዃኑ ምስ ፓሽንት እዚ ምትእሳር ዘለኩም ምስጢር ዘለኩም ክርዳእና ይካኣለን
1: ታይ ሕጂ ንሕና ካባኹም ንደልዮ እቲ ሽምቲ እቲ ውፃት እቲ ረስንሲ ደው ከተብልዎ
3: ንሱ ዝሓን ፀገም ይብ ሓደ መድሃኒት ሂብካዮ እንተዘይሰርሐ ካልእ መድሃኒት መቕያር ነርሰይ
1: እንታይ ዓይነት መድሃኒት ንዝዘሉ ኣበናይ ኩርና ዓለም ከም ዝርከብ ንፋርማሲስትና ተወኪስኩም ከትኩም ኣረጋግፅ እዩ
2: ስለዚ ክሓወት ተስፋ ኣለዎ ማለት እዩ
3: ሜና ኣይበልኩን ነጊርናኩም ኮና ደጋግምና ነጊርናኩም ሓኪም ብግምት ኣይዛረብ ንቱም ሰባት ነጊርናኩም ኣ ተጨንቁና ኣሎ እዚካ
1: እጅካ ርካ

0: በስራ ቄስኩም እንዳክትመጡ ተስፋ ንገብር
1: ዕድል ኣይገበርና ዝሕዝን ዜና ንሕዝና መፂና ዘለና
2: ዝሕዝን
0: ዜና እንታይ ሓዘኑታ እሞ ክሓዊ ተስፋ ይብሉን ማለት ድዩ
1: ሓንሳብ ዶ ሄና ህድ እንበላ ህድ በላ ስኪ ዳርጋ ህዝን ጉዖ ደብልክም እኮ መወዳቱ እዛ ህወትና ኣብይ ዝላዕለዋይ ሰብእየ
3: እዚ ፔሸንትና ዝወሰዶም መድሃኒታት ባይራክተር ሁሎ ካልን ካልን ናይዚ ዘመንና ኣዝዩ ዝለዓለን ዝሓየለን መድሃኒት ተጠቂሙ ነይሩ ልዕሊዩ ካብኡ ድበልፅ ድሕይን ኣይተሰርሐን ዘሎ
1: እማ ንስና ወሲድዎን ንሱ ወሲድዎ እንተዘይሰርሐ ሎጂ ካል ነካለኹ ካልእ መድሃኒት ካብኡ ዝሕይል ኢና ክንጥቀም ዘለኒ እንታይ ይበሃል ደቀ ንሱ እንተዘይሰርሐ ስንታይ ና ክንገብር ሕጂ ወይ ጭንቂ
0: እሞኩ ሓዊ ተስፋ ይብሉን ማለት ድዩ
1: እምቤና ኣይታውኸና ቁርባ ሰባና ክንዓስብ ሕግ ናባና ብልብስን ከዓ ሸፍ ህቡር ተገንሰበይት
2: ተስፋ ይብሉን ድዩ
1: ኣይበልኩን
0: ኢደካ ኮ
1: ኣቱም ሰባት ትሕዝቡና ቁሩብ ክንዓስብ ሕግ ናቡና
2: ዋ
1: እወይ ንዋፃለና
4: ባሪ

0: ማይ ባሕሪ ዝሕዝኮ ምናልባት ኣይፈለጥኒ እሱ ብድን ተበለ ወይ ከዓ ወይ ከዓ ኣብቲ ባሕሪ ዘሰንግድ ወይ ዝባህርራ ገዲቦ ኸይኮም ዚ ገለ ኣሎ ኣውሳኹ ባህሪ ኮርእዎ ዶ ይበልን ቀደም ተኾን ብዶስነትኸሎፍ ተኸላያቸው ነረክብል ነሩ ባሕሪ እማ እንታይ ዳ ክንብል ኢና እንታይ ክንብል ወይከዓ እስኪ ከም ምኽሪ ከም ሓሳብ ማለት እየ ከም ምኽሪ እዚ ኣብቲ በዝሩ ሓደ ዓብይ ባስካ ሰሪዕኩ ብብርክት ዝበለ ኮለትል ዘለዎ ጨው በፅቢፅኩ ኣውቲ ማይ መሊኩ ኣውሕ ምስዎ እንተሓሸ ይፍለጥ እዩ
1: እዚኣ እንድያ ድኣነ ዞም ኩላትና ሕማም ርእሲ መርዘን ኮይናት እናደላ
2: ኣነ ኸዓ ንፀላ ቋንቋ እዚያ
0: ክስታይ ከምቲት ሳይኪያትሪስ ዝበለትና ንድሕር ኮይኑ እዚ ሰብ እዚ እምነት ድበሃል እዩ እወ እምነቱ ሃይማኖቱ ገንዘብ እዩ እወ እምቤና ሓንቲ ተስፋ ዘላትና ከባክነ
1: ከባይ ዳ እንታይ
0: ከባክንዶ ብርክት ዝበለ ገንዘብ ፈንዋሉ ፈንዋሉ ገንዘብ እወ ምናልባት ተስፋ ሰሚቕቡ ብድጥ እንተበለ ኣይፍለጥን እዩ
1: ኣታ ብድጥ ራሒ ናይ መር ብዛዕባ ገንዘብ ኣይትሰከፉ ደልናኩም
3: ዶክተር ምስትንፋሱ ይነትም ኣሎ ፀቕቲ ደሞ ኣሱ ይትሕት ኣሎ ገለ ግበሩ ዶክተር ፈጣሪ ሓግዘና ከይጠልመና ገለ ግበሩ ዶክተር
4: ሶሪ እዚ ሕሙም እዚ ዝምሕር ሕማም ኣይሓዞ ዝሰርር ኣይመስልን እዩ
1: ተስፋ ይብሉን ማለት ድዩ
4: ኣይመስለንን እምበይተይ ተስፋ ይብሉን
5: እሞ እንታይ ዳ ዝግበሮ ሳዱኽለየ ሳገኒኻ ምፅናዕ ሕማ ካሎ ፅቡቃሎ ቤተሰብ ኮ ደውሎም ፀኒዖም ዳስዶ ክንተክል ብሉ ኣለዉ
4: እምበይተ
1: እናቱ
5: ኣነ ድኣይ ንከሳዲ ተደውለኒ ጋጣሚ ካእሲ ልካ ፈትፈት ኣቢል ከምዝቁርቁሪ ኣቢል እሞ ክከይድ ኣመት ቤተይን ገዛይ ክከይድ ከይደከይደ
1: ቤተይ
5: ናተይ ፈለጥኩሲ ናይ ሰብ ክዛለብ ፀኒሐ ከይደከይደ
1: ቤተይንዓይ እውን ብሆትላይ ንድወለኒሎ ፀገም ተረኺብሎ ማለት እዩ ፀገም ተረኺብ ባይ ዶክተር
0: ዋ ንዕለባ ሕምምኩ ውሰብና ብዛታንዶ
5: ዋ ንዓኹ ብቐርበኩም ንዓና እንታይ ግበር ትብሉን ኣሎ
1: ኣምላኽ ምሳኻት ኣምላኽ ምሳኻትኩም ይኹን ጥዕና እንተ ደኣ ረኺበ ግዜ እውን እንተ ደኣ ረኺበ ደኪመ ክርእኩም ተስፋ ገብር ባይ
3: ኣቱም ሰባት
5: ንሕሙባ ሕሙምኩም ውሰዱ
3: መስማ ክንቀርፍዎ
0: እንተ ዓረፈ ኣብዚስ እንታይ ክንገብሮ
1: ሬሳኹም ትቐብሩ
5: ኣታ ትጋገ ኣለኹም ትጋገ ኣለኹም ብለኩም ኣለኹም

0: ሽፍርና ያተ ወሓሊቡ ጭሪ ይሰተ
1: ለሳዕ እትረስኩም ህሌና
2: ኣይዋ እግል ትርአውናቱ ኣዳምና ምንኩም ምንገብእ ሕና ይገብኣና እሳት ይዋ ላዕና ዲብኩም ምንገብእ ሕና ይሕና ልሳዕ ትረስሕድ ህሌና እግል ንኣቕብለኩምቱ
3: እንቶም ፈጅር ፈጅር ከም ታቃብሎ ቆውየትኩም ኣለብና ሕና እሽፍርናዎ ምድርና ህሌና እግል ንጸበረኩም ቱ ፀያንሓምኩም ህሌና

0: ኣብየት ኣብየት፣ እንታ እንታይ ዝረአየኒ ዘሎ? እንታ ኸመይ ዝበለ ጐበታት እቲ? ኣብየት ጐባ፣ ኣብየት ተናጭራ፣ ኣብየት ጐላጉል ፓው! እንታ ክንደይ ጽብቕ! እንታ ኸመይ ከመይ እንታ እዚ ትቃውሙ? ቅዱስ ቦታ!
1: ኣነ እዚ እዞም ኣቦታተይን ኣባሓጐታተይን እዚ ኣብዚ ግዲ ነሮም እዮም ኣብዚ ቦታ እዚ።
0: ካሓስበላ ኣለኒ እዚኣ ካብታ ጐበቲኣ ክሳብታ ንዮ እንሀለት መይዳ ንሓደ ሚሎን ይኣኽለኒ ወይ
1: ካብዓኒ ንዮ ዘለሃትፊ ከዓ ብምሉ ረብኡ ሰናጭሮ ነቶም ክልተ ሚሎም ደቀ ይኮነኒ
0: ወስደለኒ ወስደለኒ መን ይኽልክለኒ
1: ከም ድለይ ፓርከ ደቀይ እንዳ በዚሖዮም ዝኸዱ ዘሎ
0: ኣብ ሓንቲ ለይቲ ሚሎና እትወልድ ተኾንካ ደኣ ገለ እኳ ክትገብር ኣለካ
1: ኩሉ ጠራኒፈ ኣብ ኢደይ ከዓ ክእትወለኒ ጮቕ ዝብል የለ ዕግርግር ዝገብር የለ በቃ እንተደለኹም ዓራተይ እንተደለኹም ኔደይ በት ምስ ጽቡቕ ሕልመይ
0: ኣይትሕለም ዝብለኒ ኸዓ የለን
1: በጢ ኢለ ቐሲነ ክነብር የይ ወላ ኣይግባኣካኒ እንተበሉኒ ኸዓ ለፍሊፈ ለፋሊፈ ተዛሪበ ክእለት ኣለኒ ናይ ዘረባ ኣብ ኢደይ ከእትወ የይ እዚ ክሓልፈኒ ይብሉን
2: ጉድ እኮ እዩ ጉድ ስማዕ ዘይነበረካ ነይሩኒ ዘይነበርካ ነይረ ዝበሃለሉ ዘመን ኣርኪብና ምጽኦታት እዩ ቦጎግ ይብሉ ደቀ ኣስመራ ቦጎግ ዝበሃልሲ እንሆሎም ንሰምዕ ኣበይ ነርካ ዝብል ሕያዋይ ሓታቲ እንተ ተረኽበስ እንታይ ይበሃል ይኸውን

0: ቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡ ብእሳት ይለብለብ ከም ቆርበት ይቀለጥ። ርስቲ ብሓጎታተይ መን እዩ ዝወስደለያታ? ሕቡቡቡቡቡቡቡቡቡቦ ዘራፍ ዘራፍ፣ ንዓይ ዘየለሊ ይበለል ብዕሊ፣ ንዓይ ዘየጣይቕ ይጥፋዕ ብምሉቕ ምሉቕ። መን እዩ መን ንዓይ ዘይፈልጥ ቀሎ ዲታ? ንዓይ ዋ ንዓይ ንዓይ ዘይፈልጥ ዋንታታይ ወላ ይፍለጥ ወረ
1: ዋዕ ኣቦ፣ እንታይ ዘነድረኩም ዘሎ? ዝሓረቕኩም ትመስሉ ኣለኹም። ሰረቕቲ ጐኒፎምኹም ድዮም ኣቦይ እ
0: እወ ዝወደይ ሰረቕቲ እዮም እዚኦም። ርስቲ ቦታተይ ኣብ ሓጎታተይ መሬት ኣብ ሓጐይ ናይ ኣቦታተይ ብምሉእ ዘሚቶም ዋዕ እንታ ወረ እንታ እንታይ መዓቱ ኣይኒ ፈልጠካኒና ካበሉን
1: ምዋዕ። እዚ ረኣ ሞ ሓቁኹምን ዲኹም ዘራፍ ክትብሉ እቱም ኣቦ ድምፅኹም ዓዋ ኣቢልኩም ከማን ውይ በሉ ተዘሚትኩም እንዲኹም
0: ወ
1: ዘራፍ በሉ ሰብ ክእከብ ፍትሐ ክርከብ
0: ልካ
1: ፈኸራ ኸዓ ፍርቂ ሓይል እዩ ከምዝ በሉ ወኻርያ መጺሎ ካብ ጐዳ ጕዱ
0: ኣንበሳ በል ወረ
1: በሊሕ ሴፍ ተሓንጊጡ ንነብሪ ክቖርጽ ክሳዱ ዓጕዝኒ በዓል ኰቶምቶ እንተ ሰሪረ ትምርኩቱ እንተ ሞይተ ድማ ትሞቱ ተስኡ በዓል ዕንቅርቢት መርዝኹም ስደዱ
0: ምደድ በሉ
1: እምበራነስ ኣይድቀስን ደቀይ እናበርኰቱ ነዚኦም ሒዘኸ ናበይ የታኽኣቱ ዘራፍ ዘራፍ ዘራፍ ኢልኩም ኡይ በሉ ተዘይሰሊጡ ድማ ናብ ሕጊ ኺዱ
0: ንኸይድን ፈረቓን እስከበል ስምዓኒ ዘራፍ ክብል እየ ይድህል ዶ ኣይድህልን ዝድምፃይ ጽቡቕ ገርካ ስምዓኒ ሕቡቡቡቡቡቡቡቡቡቡቡቦ ተበጊሰ ኣለኹ ኣባ ጨመራ ምድረ ሰማይ በንቁሻ ካሕሪራ ነገራይ ጥቁን እዩ ብዘይ ካራ እዛ ኻራ ተሳሒላ ያ ዘላ ካብ ዒላ ዝወፃኹ ካብ መግደራ ጽሩራ ዘለኒ ምዘፈርፈራ ደቀይ እውን ኣለዉ ኣብ ጥቓይ ዝሓለፍዎ ብብዙሕ ስቓይ ጐታንየ ፍሉጥ ብሽራራይ ዘራፍ
1: በቃበጅም ኣቦ በቃባ እኹሉ ይግባአኩም እዩ ደቅኹም ዳኣ ብኸመይ ከዓብ እዩ ሞ ዘራፍ እንዳበልኩም በጽብጽዎም እሞ

0: ኣፅምም ምስ ኣበልኩም ሞ ክቕበልኹም እዮም በዕሎም
1: ኣፅምም ከብሎም እየ በቃ ዘራፍ እንዳበልኩ
2: ዓድና ዕርፍና ኣፅኒዕና ክንምርሽ ዝግባአና ምስ ዝነፈሰ ንፋስ ክንነፍስ ምስ ዝወረደ ውሕጅ ክንጋማዳሕ ኣየድልን እዩ ክጽለል እየ ዝበለ ይጸለል ከጕሪ እየ ዝበለ የጕሩዕ ኵሉ ካብ ሓቁ ይሓልፍን እዩ ብዕራይ ናብ ዘበለ የብል ዕርፍኻ ኣጽኒዕኻ ቀጥ ምባል እዩ ኣደዳ ፈካሮን ዘማሮን ክንከውን ኣይኰናን ዓድና ንበለካ ለኸዓካ እዝኒታብ እጅግኻ ሰብሲብካ ኸም ቀደምካ መርሽ ዘደንጹ ዘረባታት ክሰምዕ ትኽእል ኢኻ ዘይወልዱ መጎታት ከይተወልዱ ዝበርዓኑ ሰረተ እምነታት ከስግኡኻ ክፍትኑ እዮም ነዚኦም ከም ቀደምካ ብስቕታ ኻመልሰሎም
3: እዚ ሓደ ኣቦቕሪብዎ ዘሎ ኽስ እኹል መርትዖ የብሉ ኣነ ዓጽመ ስጉኦም እየ መንበርን ደቀይ ዝዕብየሉ ርስትን ይግባኣኒ ዝብል ዘሎ ይኹን እምበር ከም ጐረቤት ተዘይኮይኑ ከም ኣካል ሕብረተሰብ ናይዚ ዝበሃል ዘሎ ርስቲ ይኮነ
4: እዚ ዝረብ ዘሎ ርስቲ ኣብ ትሕቲ መን ይጸኒሑ ንሱ ኸ ኣበይ ነይሩ ኣካሎም ድ ቖላስ እንታይ እዩ ዝብል ዘሎ
3: ኣብ ትሕቲ ባዕዳውያን ገዛእቲ ዝነበረ እዩ ነቶም ባዕዳውያን ገዛእቲ ዝኾነ ተቓውሞ ኸይገበረ ጸኒሑ እኳ ደኣ ሃለዋቱ ትፊኡቲ ሓቢኡ ክዕዘብ ዝጸንሐ እዩ እቶም ሰብ ርስቲ ድማ ነቲ ባዕዳዊ ብቕልጽሞም ኣባሪሮም ርስቶም ምስ ኣውሓሱ ኣነ ወዲ ባቴ ይብሎም ኣሎ ኣብብሓጎታቱ ክዞምቲ መጺኦም ተባሪሮም እዮም እዚ ድማ ሕማሞም ይደጊስዎ ዘሎ
4: ንሶም ቶም ሰብ ርስቲ ኸ እንታይ ይብሉ ርስቶም ምስ ተረከቡ ሰቦም ኣኻኺቦም ዶ ሽዑ እዚ ኸሳስ እንታይ በለ
3: መዛግብቶም ከም ዝሕብሮ ነቲ ተዋዲቖም ዘምለስዎ ርስቶም ብድምፆም ኣውሒሶሞ እዮም ከሳስብ ክልቲኡ ዋዕለን በዚ መሰረት ናይ ጥፉእ ውሳነይ ካብ ዘመሓላልፉ ኣብ ውሽጢ 30 መዓልታት ጥፉእ ኣይመጸን ሃንደበት ሎሚ ይግባአኒ ርስተ ይብላ ኣሎ እንደገና ኣቦታቱን ኣባሓጎታቱን ከምዚ ዓይነት መጎታ ኣምፂኦም ብሕግን ብሓይልን ኣይግባኣኩምን እዩ ተባሂሎም ተመሊሶም እዮም ብመሰረቱ ርስቲ ዝበሃል ኣብዚ የብሎም
4: ናይ ጥፉእ ውሳነ እንተ ተፈጺሙ እቲ ብድሕሪኡ ዝመጽእ ሰብ ብሕጊ ከምዝ ዓረፈ እዩ ዝቝጸር ኣብ መፈጸምቱኡ ዝበጽሐ ብሕጊ ዝተዳነየ ድሕሪ ግዜ ይግባይ ዝበሃሉ ኣይኮነ ስለዚ ጉዳይ ሞይቱ እዩ ከሳሲ ቕድሚ ነዊሕ ዓመታት ሞይቱ እዩ
1: ኣይሞትኩን ኣይሞትኩን ኣለኹ እኳ ደኣ እዚ ዅሉ መውዐል ቈልዑ ክወልድ የሕሊፈዮ ደቀይ ሚልዮናት በጺሖም ኣለዉ ብሕጊ ዝሰኣንክዎ ብሓይሊ ደቀይ ክረኽበ ወ መትካ ዝብለኒ መን እዩ እዛረባ ኣለኹ ዶ ረ ዋላ ቐንጥወኒ ዶ ቐንጥወኒ ኸንዚ ገርካ እሞ ይስምዓኒ ኣሎ ረአን ዶ ረ
0: ከም ዘለኹም መረጋገጺ ኸንተምጽለኩም መስለኒ ብህይወት ምህላኩም ሕጋዊ መረጋገጺ ምምጽሎም ዋላ ብሆስፒታል ነጀምሩ ዋዕ ከም ዘለኹም መረጋገጺ ይሃብኹም ቶም ሆስፒታል ዝእምን ድማ ተዛረቡ ዝእምን ሓደ ሰብሲ ሚልዮናት ይወልድ ይወልድ
1: ሻሕሻሕ ይብልዎ ኣምላኽ እንታይ ይብወዳ
0: እሞ ሻሕሻሕ ኢልኩም ኣለኹም ኣለዲ ድኾን ዘሎ
1: እንታ ክነግረካ እንድ ዋህልል እሞ ዝወዳይ
0: እሞ ዘረባኹም ህያው ምዃንኩም ዘረጋግጹ ይኮኑን
1: ደሓን ደሓን ቀስ መበላ ዝተውዕላ ዋህልል ዝወደይ ደቀይ ሚልዮናትዮም ዝበልኩኻ እኮ ሰለስተ እዮም ደቀይ ግን እቲ ሓደ ሚልዮን ይስሙ እቲ ኻልኣይ ውሉደይ ከዓ 100 ሚልዮን ይስሙ ሳልሳይ ድማ 200 ሚልዮን ስለዚ 301 ሚልዮን እዮም ብጠቕላላ ከም ዘለኹ ድማ ርግጸኛ ንስኻ ውን እትርእየኒን ትሰምዓንን ኣለኻ ወ ጋሃምን ለካ ድ ዝወደይ የለኹ እንድ ትርእየኒ ደለኻ ብዓይንኻ
0: ኣለኹም መቸም መንፈስኩም ኣይኮነን ዝዛረበኒ ዘሎ ንዓይ ስጋ ዝለበሰ ሰብ እዩ ዝዛረበኒ ዘሎ ሰይጣን እንተኾንኩም ድማ በስመ ኣብ ብወልደ መንፈስ ቅዱስ
1: ከባበር ባ ንከባበር ሰብየ ሰብየ ሰብየ ብእውነት ይብለካ ኣለኹ ሰብየ ኣነ ዋላ ቐንጥወኒ ንዶ ብህይወትኩም ዘለኹ ከተረጋግፅ ተደሊኻ
0: ኣይቅንጥወኩም ንየ ኣይቅንጥወኩም ንየ ንኣካላት ደቂ ሰባት ብኢደዋኒንካ ክትቅንጥወኮ ብሕጊ የሕትተካ እዩ ሕጊ ንዓኹም የለኹም ንብለኩም ኣሎ ኣነ ድማ ልዕሊ ሕጊ ኾይነ ኣለው ኢለ ኣይምስክርኒ ናብ ዶክተር ንኺድ ናብ ዶክተር ንኺድ ኣነ እውን ከሰኒየኩም

0: ኣሓተይ ከዓ ዝሞተ ሰብ ክዛረብ ሎሚ እየ ዝርኢ ዘለኹ። ናብ ዶክተር ንኽድ በቃ እሱ ትፍታሕ።
1: ናብ ዶክተር?
0: ናብ ዶክተር እወ
1: ናብ ጠንቋላይ ንኽድ። ናብ ጠንቋላይ ንኽድ ድሓን።
0: ናብ ጠንቋላይ
2: እወ ናብ ጠንቋላይ ንኽድ። ዋ እዞም ጠንቋሎ ክሰማምዑ ንጉድዮም ኮይለካየ።
0: ጽቡቕ ናብ ጠንቋላ ካብ ደለኹም ደኣ እሞ ኣነ ድፈልጦ ኸመይ ድበለ ጠንቋላይ ኣሎ ንዕና ናብኹ ወስደኩም።
2: እስኻ ትፈልጦ ጠንቋላይ ኣሎ? ጽቡቕ ሓሳብ። ጠንቋላይ ደኣ ንዓይ ክብርሃኒ ጉድን ድዩ። ግን ዝወደይ ነቲ ጠንቋላይ ሲ እንታይ እንታይ ኢና ክንብሎ እምበር ጠንቋላይ ዳ ከም ዝብለካ ዘለኹ ዘህረይን ድዩ ዋ ዘህረይን ድዩ ኸበረ ዓምዓመይን ድየ ዝሃርም ጠንቋላይ እንተሰሚዕዳ።
0: ጽቡቕ በሉ ናብ ጠንቋላይ ምኻድ ካብ ተቐበልኩ እሞ ሕጂ ንዕናይ ተኻቢለ ናብቲ ኣነ ድፈልጦ ጠንቋላይ ክወስደኩም እየ
2: እሞ እንታ ወደይ እዚ ንስኻ ትፈልጦ ጠንቋላይ ሲ ምናልባት ካብቶም ኣነ ዝፈልጦም ፍልይ ዝበለካ ይኮውን ሲ ከምቲ ብዓምሀይ ዘራፍ እንዳበልካ ዘላመድካኒ እስከ ምናልባት ከይብህርርሃን ደበት ገለካ ይነግረኒ። ከመይ ከመይ እዩ ዝገብር እስኪ ከመይ ዝበለ ዩ ጠንቋላይ ናትካ እስኪ ንገረኒ።
0: ጽቡቕ በሉ ኣቦዞ ድወስደኩም ደለኹ ጠንቋላይ መጀመርያ መጀመርያ ገጹ ፍጹም ኣይረአኒ ሽፍንፍን ዝበለ እዩ
2: ሰይ ኣታኹም እንድየ ዝደሊ እታኹም እንድየ ዝደሊ እታ ኣነ ተሸፈነ ጠንቋላይ እየ ዝደሊኻ ዋይ ከምታ ዝደልያ።
0: ካልኣይ ድማ
2: ካልኣይ
0: እዚ እዳዉ ብሓንጀ መንጂ ዝወቀበ ዕንቁ ተበልካ ዘፈርፈር ተበልካ ዛዕጎል ተበልካ ውቅብቅብ ድበለ እዩ በቃ
2: ሕራይ ስጋብ ሕጂ ዝተሰማሚዕና ኣለና።
0: ሳልሳይ ድማ ሕብርታት ክፈቱ መዓት እዩ ቀጠልያ ምንጻፍ ቀይሕ ምንጻፍ ዋ እንታይ ሞ ክንብሎ ኢና ዓይኒ ዝወግእ ምንጻፋት እንዳገበረ ዩ ድፈልጠልካ ከመይ ድበለ ጠንቋላ እየ ክወስደኩም ናብ ከመይ ድበለ
2: እንታ ቆልዓ ክንደይ ትጥዕ ቆልዓኻ ከምቲ ኣነ ዝደልዮ ዘራፍ ኣነ ዝደልዮ ጠንቋላ ይልከ
0: ኣቦ ሓንሳ ኣባይ ተሃውኹ መጀመርያ ኮ ናብቲ ጠንቋላይ ክንከይድ ኣለና። ካልኣይ ድማ ጠንቋላይ ከምኡ ብዙሕ ኣይፈቱን እዩ ጥንቅቕ ኢልኩም ኣብኡ ምስከድና ከዓኒ እንታይ እዩ መምፅኢኹም ክብለኩም እዩ። ንስኹም ከዓ መምፅኢኹም ትነግርዎ።
2: እንታይ ኸ መምፅአይ ዋ መምፅአይ ድኣ ብኸመይ ኸ መፅአ ንጆ
0: ዋ ኣቦ ድሮ መምፅኢኹም ረሲዕኹምሞ ኣለኹምን የለኹምን ከረጋግጸልኩም ተሓትዎ ኣለኹም ተይልኩም ከዓ ጸገምኩም ትነግርዎ።
2: ኣለኹዎ ይብሎ የለኹ እንዴ
0: የለኹምን እንተይልኩም ከዓ ኣንታ ጠንቋል ሓወይ በጃኻ ፍለጠለያናሳ ኣለኹ እንዴ ኢልኩም ኣብዚ ኣግሩ ኣብዚ ኣግሩ በጥ ኢልኩም ፈፈው እንዳበልኩም ልምን ተብልዎ።
2: ከምዚኣ ኢለ ማለት ድዩ?
0: ከመይ
2: ከምዚኣ ሃባ መቲ እግርኻ ከምዚኣ ኢለ
0: ዋዕ ዋዕ ኣቦ ናበይ ዳኣ ትወርድ ኣለኹም ና ኣላደ ጠንቋል እዩ
2: ክልምነካ ኣባ ክልምነካ ድሓን ኩሉ ሓደ ዋል ዳርጋ ጠንቋላይ ኢኻ ናይቲ ጠንቋላይ ካብ ፈለጥካዮ ዳርጋ ጠንቋላይ ኢኻ ንስኻኻ ኣብ ኸለኻ ባዕልኻ ፍለጠለይ በጃኸ ይለካ
0: ኣቦ ጌና ናብ ጠንቋሊ ኳይና ንኸይደ ኣለና ናብ ጠንቋሊ ኸይበፅሓናሲ ኣነ ጠንቋሊ ኮይነ ደ ድረኣይኩም ዘለካ ንጠንቋሊ ድ
2: ድሓን ድሓን ድሓን ንስኻ ትሕሸኒ ካብቲ ተሸፈነ ጠንቋላይ እስኻ ተቐላዕካ ጠንቋላይ ትሕሸኒ
0: ኣቦ ፈንውን እሞ ፈንውን እሞ እግረይ ዋዕ ፈንውን ኣነቦ ዋዕ
2: ኣይፈንወካን እየ በጃኻ በጃኻ ብኣ ኸለኻ ፍለጠለይ
0: ኣቦ ኣነ ክተሓበረኩም ኢለ ናብ ጠንቋል ዳ ወሰድኩኹም ሲ ፈኑን ሞቦ ፈኑን ኣሎ ዋ ፈኑን መገድና ክንገብር
2: እንታ በጃኻ ኢለካ ፍለጠልና ዋ
0: ሕራይ ሕራይ ሕራይ ክፈልጠልኩም እ ፈኑን ሞ መጀመርያ ፈኑን እዩ
2: ሕራይ እስኪ ፈኒየካ ኣብ ኸለኻ በል ፍለጠለይ
0: ሕጂ ተደሊኹም ናብ ጠንቋል ኺዱ ተደሊኹም ናብ ፈላጥ ኺዱ ተደሊኹም ናብ በዕሉ ውቃበ ኺዱ ንዓኹም ምልከት ኣነ ንኽሕግዘኩም ኢለ ንዑና ይተበልኩኹም ሲ ብላዕሊ ኾንኩም ንኣይ ጠንቋሊ ክትገብሩኒ ክሉ ባዕልኹም ፍለጡ
2: እንዳኹም ካ ኣምፂ ኻነነጆ ንመይናይ ክትገድበኒ ኣተና ወኣተና
3: ዋይ ኣንታ እንታይ ደኣ ኣሎ እዚ መሬት ክዝረኒ ዘሎ እንታ ንመይኒ እምበር ኣብዚ ኣገዲፍኒ ዋይ ኣንታ ሓቆም እዮም ግዲ መይተ ግዲ እየ ዋ ዝመተ ደኣ ይዛረብኒ ምሕላው ደኣ ኣለኹ ኣለኹ
4: የለኻን ብዳህሳስ ተሳኢንካ ኢኻ ኣይወዲ ኸተማ ኣይወዲ በረኻ ኣይወዲ መንፈስ ኣይወዲ ሥጋ ኣብ መንፈስን ሥጋን ተሳኢንካ ኢኻ ህያው ኮንካ ኽትርከብ መጀመርታ ባዕልኻ ንነብስኻ ርኸብ ምስ ነብስኻ ተዓረኽ

ናብ ውሽጢኻ ጥበቕ። ልዕሊቲ ኣብ ስጋ ዝዕጠቕ ብሓጺነ መጺን ዝጥርነቕ ረቂቕ መንፈስ ዕጠቕ። ንደቅኻ ኒሕ ሓቂ ስንቕ፣ ብናይ ካልኦት ኣይተንባህቡ። የለኻን እሞ መጀመርታ ተወለድ፣ ብማይን ሓውን ተኸንደድ። ካብ ፍረዱኒ ትብል ባዕልኻ ተፈረድ። ኣለኹ ዶ ኢልካ ንነፍስኻ ሕተት፣ እምበር ብሥጋን መንፈስን የለኻን። ጽላሎት ሓሶትካ ንሓቂ ተግባርካ ቐዲሙ ኣሎ። ክፋኣተ ግብርኻ ቀቢሩካ እዩ እሞ ንመንፈስካ ኣለኹ እናበልካ ኣይተታልሎ። የለኻን ይብለካሎ ነግርኻ ንቕሎ። ንልብኻ ሰሚዕካ ንመልሓስካ ቕተሎ። ትማሊ ነበርካን ሎሙውን የለኻን እሞ ዳግም ተወሊድካ ንዕምርኻ ቕሞ ኮንካ ኸይትተርፍ ዘርሙ ዘርሞ ሓቂ ንወዲ ሰብ ዘቕሞ። በል ደሃንኩን ደሃንኩን ንዝጊሄር ይጥዓሞ

ከመይ ከመይ ከመይ ከመይ ደሓን ዘለና ሕራይ ከመይ ምሲና እሞ ንኺድ ከምቲ ዝበለቶ ንኺድ ናብ ልምዓትና ናብ መኸተና ከም ወትሩ ባህልና ልምድና ሓፋሽ ኤርትራ እቲ ንሎም ምሸት ኣብ ዝቐሪብናዮ ዝነበርና መደብ ኣብዚ ተዛዚሙ ኣሎ እሞ ርሑስ ቅንያት ናፅነትና ዓወትና ሓፋሽ ቀነል

0: ላ ረማን ሃያ ሃየ ድሪሾ ኮታለ ክንክ ነው ሄረዲሽ
1: ዮ ያዕዱ ሰዑ ነነካ ህነሜቲ ህነንም ዶላ ሸዓብ ከደማት እጅትማዕየ ዓማ አለ ገያን ለ የከቲኒህ ዶሪተን ለ ሲጎና ትርሒ አምረትሑይ አማይ ሂሰበተ ቦዲፊት ተግግድማሕ ሲነለ ነሜቲ አትን ሲግቶና ሲገድግድ ሰይቴንህ ኢሮ ተይደረሶና ኬ አያ ከያነኪ ኦሮብቶና ንትፍቂህንንም ታድግን ያኳው ኪባ አማይ ማቢቲኒ ሕንተን
2: አማ ገዳይ አባኪኒ ኖክቶና ፈራተኒንም ከዱ
3: ሲግሚታ ዋረበስኖክ ሞስ ሃይምኪኒ ገይተክተንቶ
1: ሲጋ አያ ከያነኪ ሳብክ ሳግምተ ጉበገለለሂ ዛዝዖ ፉርሳኬ ሄላ ሓብተንያኮ አያ ከያነኪ ድግድ ሰይቴንህ ዕንደም ኢድሩሳ ማረጋዳ ኢውሪሳ አሲንካይኑ ኩነነ
2: ማረጋዳ ዝረጋዳ ዮኩመይ አኑ እነክንቲያክ እናሲናካይ ከንም አባም ከ ሓባም ምዕት ያድግሕ የውትክዩ ማረክያ
4: አብ ኣሕመድ ኖታሕታይ ሸምታኮ ቴኒ ከበትኒ መርሓባ ኣግሚታና
2: ታሸምሂ ሶራ ማልዮኪ ኣቲ ሸፊብር ሰብረቢት ክንኮኳይ ከንም ሰብረቢት
0: ኦባ ሞሳ አቅሃል ዓልዓተም መልቶ ሕያ ተከተህ ሰም ቁዋሁ ክኒ ኡምቡካ ተጥዊር መሰረት ክንም ሂሰበታ ኮካነም ኦባ
2: ኦባ ኦባ ዮኩምን ኸይረ ኣኑ ኣቦ ፋረም ኦቤ ሃነ ኣቦ ፋረም ሌል ኣባሴ ሃነ
3: ኩሕየው ነኑ ነንጋዖ ማማቲኑ ሕኮማ ሌል ኖያህሚዕም ቴደገ ገድኖኩተን ክንኪ ስተናቦክ መሓብታና ኩ
2: ሰሌማኑ ሚደፈያተንኮ መሓለካ ኩዳሃይተን መሌክ ካልኦካትን ሊሃዱ
3: ኮነዴ ሞሳ ኣቕሊጥ ኢተንቶ ኣይምክኒ ገይተክተንቶ ሸርዓላ ሸርዓላ ደፈይቱ ኮ ስሌማኑ ሃይሚኩ ዕንደም ተኪኒ
4: ኮ የዓዶ ሰዕሎ ብሩር ሲጋና የድሩሲኒ ምእመን መራኮ ሰይ መረክ ኖያህ ሚዒቲነክ ኣማ ዓሽር ሚገይኒኖ ተብሊንንኪኒ
2: ስከተ ስከ ሚኖክት ለብኮ ከዋርዋረይታኒቶ ንናሃ ክነነተዋኒ ደፈየ ስክተ
3: ኮሕየዎ ነኒ ኣነም ሲናክንህነነኪ ተማቶነ ፈዳንም ንሆ ዓዶሳ
5: ዮ ያዕዶ ሰዑል ላይ ኮደድኬ ጀናኮ ዴራ ኣካያናካ ነኑ እመንንኮ ተደርሒ ሃኪኑ ካዶሌ ኖክታነም መቕቡል ኪኒ ሩማ ኪኒ ከበትንህነኒ ሞሳ የኬንኮ
3: ይሂ ሞሳ
2: ኣኑ ይዋኒንከ ታኪ ዓዶት የኪኒ ኩሕየው ኣየ ኪኒታ ኣካ ይሑቶን ኮራተኒንም ኣኑ ቤረ ማጌዕዘ ቤሓ ማጌዕዘ ሲና ሓብንህነነክ ነደ
6: ኳ ድፌ
4: ኮይ ኣና ሃቦኩ ዮኮ መንጉ ሙትገራን ኣግነ ለቐደር ክኒ ተይ የዓሽር ክኒ
3: ሽገርሊ
1: ነጋ ክኒ ነጋ ፍዳ ኣብሽር ያ ጀማዓ ናኑ ሲናህ ንዴ ሲናህ ዮበን ኮታ ሕየውቱ ካይ ፍሂማ ኣሳዓኪ እንታ ነዴ ኮይ ነዴ
2: ሃድዎ ኮ ስንባህ ተደጋ ስንተደቦክ ኣባ ሱክተኒ መሌ ኣባ ራዕትኮነሊቲንመ ኣዋላ ሚያ ሞሲና ኬተሜቲኒ ማርክ ያቦ
1: ያበይቲ በሪ ሞሳ ኣድዋ ኖክታን ካራ ክነነኑ
3: ወራ ተሓደ ክኒ ስተልጉፍነ ሞሳ
1: ወባሀ ደዋላት መገን ኮለያነ ኮኪሃነ ኣያ ከያነ ክኒላ ኮራዕተንኩ
3: ከትነደ ድሪሽ
1: ቶቢንህ ተንን ታለተንም ሸዋሂደ ካቲካ
2: ኣማ ደዋላ ሲናህ ጉፍተም ዮ ታሊ ጉፍታ ነጋ ክኒ
4: ኤይ እድሪሾ እድሪሾ ሸርዓላ ተሕቲ ኣፋኖልሚ ከተይ
1: ፊደ ካፊት መበይሽም ተን ክኒ
5: ኳ እድሪሾ ሱገንተና ሞሳትም ሓበንታኪ መደክ ያባ
3: ዋና በስምተህ ክንክ ሓብ ስሌማኖ ሲካኪ
5: ሃየ ሃየ ካዲ የሽንኩ
3: ማልኳ የሚገይተክተንቶ መቱ በርነጋያንሰክቶ ስንዲባሪ በሪ ኡማምዕተክ ደብታ ኮኮ ሓልከፎ ማላ የሚገይተክተንቶ
2: ኸኒሻኒ ነብሊ ምተኒቶ
3: ከትከት መረክ ፊዳ ናኑ ኣብና ሓብና መከምብ እንኪ ምታን መለ መረክ ተከ መብሊ ተኒቶ ከትኳ ሃያንድ
5: ቡሳ ቡሳ ኣባነማተነ መለ ንሰረሲነል ተምዖ
4: ሃየ ሃይ ካ ደብታናም ገይቴኒንኮ እንኳ ስን ሓበኒ ስና ከደ
2: ኣዶተ ዓርህጋሕ ዋኒ ክንናሃክነለ ሲከ ሲኮ ድዐቱ
4: ሲከ ርሕዮኩም ኢና ዕንዱ ፋጡማ ስንበረ ታርገም ኣተናግና ሶዳና
2: ፋጡመ ታርገም መለ ኣቱ ታርገም መልቶ
4: ኣግና ታረጎይ ባልገብቱ በል ሂኮመት በርሸምትያ
2: ጋሕ ኮከይ ከደጋሕ ዋና ፍከፋ ሂወልማዳ ብን ሸጣን እዲ ሃይተ
4: የሊ ጋሕዮኩም እያ ካፈ ስነካናም እኒዖካ ሃቦልዮ እነፋሃላ ደቦልዮ
2: ዋላ ተትያ ኮበሩ ለካው
4: ከተኮከታ ስንተብልም ስንድዕተክ ባህን ኮለድ ሓልታ ድግን እንተኳሃይ
2: ሸና ባእቲ ሰሬና ዒዳ ሃብታመካ ስብሓን

0: ሰላም ከመይ ኣምሲኹም ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 21 ግንቦት ሰዓት 9:30 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስት ኣርስተ ዜና። መራሕቲ ሱዳን፣ ጫድ፣ ህንድን ማላውን ብምኽንያት በዓል ናጽነት ናይ ዮውሃና መልእኽቲ ሰሪዶም። ሚኒስትሪ ጉዳያት ወፃኢ ብምክንያት መበል 35 ዓመት ናጽነት ዲፕሎማሰኛታት ተሳትፎ ጽምብል ኣካይዱ። ጽምብል ናጽነት ኣብ ዞባ ደቡባዊ ቀይሕ ባሕሪ ብዝተፈላለየ መደባት ይቕፅል ከም ዘሎ ኣደ መንበር ሽማግለ በዓላት ሓቢራ። ፕሬዚደንት ዶናልድ ትራምፕ ምስ ኢራን ዝካየድ ዘሎ ዝርርብ ኣብ ናይ መወዳእታ መድረኽ ከም ዝበጽሐ ሓቢሩ። ኣሜሪካ ኣብ ልዕሊ ፍሊቲ ጸብጻቢት ሰብኣዊ መሰላት ሕቡራት ሃገራት ፍራንቸስካ ኣልባነዝ ኣጽኒዓቶ ንጸንሐት እገዳ ልዒላቶ። መንግስቲ ቻይና ኣሜሪካ ምስ ደሴት ታይዋን እተካይዶ ርክብን መሸጣ ኣጽዋርን ብጽኑዕ ከም ዝቃወሞ ኣፍሊጦ። ኣቦ ወንበር ላዕላዊ ባይቶ ሱዳን ጀነራል ዓብዱልፋታሕ አልቡርሃን፣ ፕሬዚደንት ሪፐብሊክ ጫድ መሓማት እድሪስ ደቢ ኢትኖ፣ ፕሬዚደንት ህንዲ ድሩፓዲ ሙርሁን፣ ፕሬዚደንት ሪፐብሊክ ማላዊ ፕሮፌሰር ኣርቱር ፒተር ሙታሪካን ብምክንያት መበል 35 ዓመት ፅምብል ናጽነት ናብ ህዝብን መንግስትን ኤርትራ ናይ ዮውሃና መልእኽቲ ሰዲዶም። እቶም መራሕቲ ብስሞም ብስም ህዝብታቶምን መንግስታቶምን ኣብ ዝሰደድዎ መልእኽቲ ንፕሬዚደንት ኢሳያስ ሙሉእ ጥዕናን ኣሳልጦ ስራሕን ንኤርትራን ህዝባን ድማ ሰላምን ራህዋን ድሕሪ ምምናይ ምስ ኤርትራ ክልታዊ ዝምድናታት ንምዕዛዝ ዘለዎም ድሌት ገሊፆም። ኣቦ ወንበር ላዕላዊ ባይቶ ሱዳን ጀነራል ዓብዱልፋታሕ አልቡርሃን ወሲኹ ኣብ መንጎ ኤርትራን ሱዳንን ንዘሎ ድልዱልን ዓሚቑን ሕውነታዊ ዝምድና ምርኩስ ብምግባር ንረብሓታት ክልቲኡ ህዝብታት ብዘስምር ኣገባብ ኣብ ዝተፈላለየ መዳያት ብዝበለፀ ንምምዕባሉ ሓቀኛ ድሌት ሃገሩ ኣረጋጊፁ። ሚኒስትሪ ጉዳያት ወፃኢ ብምክንያት መበል 35 ዓመት በዓል ናጽነት ኣብ ስምራ ፅምብል ኣብ ዘካየደሉ ሚኒስትር ዑስማን ሳልሕ ኣብ ልምዓትን መኸተን ዝተመዝገበ ውፅኢት ዘብርህ መደረ ኣስሚዑ። ነቲ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ንዘዳለዎ ፀብጻብ ገረ መስቀል ገረስ ግሄር ከቅርቦ እዩ።
1: ሚኒስትሪ ጉዳያት ወፃኢ ሚኒስትራት ዝርከብዎም ላዕለዎት ሰብ መዚ መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡውን ካልኦት ዕድማት ኣብ ዝተረኽብሉ ጽንዓትና ዋሕስና ብዝብል ቴማ ትማሊ 20 ጉንበት ኣብ ኣስመራ ጽምብል ኣካይዱ። ሚኒስትር ዑስማን ሳልሕ ኣብ ዘስምዖ መደረ ህዝቢ ኤርትራ ቅድሚ ናጽነትን ኣብ ዝሓለፈ 35 ዓመታት ልምዓትን ምኸተን በቲ ንህላወ ሃገረ ኤርትራ ዝጻረር ፖሊሲ ዝኽተሉ ግራማውያን ሓይልታትን ኣገልገልቲ ስርዓታትን ከቢድ ብድሆታት እኳ እንተጋጠሞ ብጽንዓቱን ሓያል ምኸትኡን ዘቤታዊ ናይ ልምዓት መደባቱ ጅሆ ከይተታሕዘ ብመትከል ማሕበራዊ ፍትሕን ርእሰ ምርኮሳን ኣብ ጉዕዞ ምርግጋፅ ውሕስነት መግቢ ምውዳር ትሕቲ ቅርፅን ዝርግሐ ማሕበራዊ ኣገልግሎታትን ዓብዪ ገስጋስ ከም ዘመዝገበ ገሊጹ። ኤርትራ ካብ ጽባሕ ናጽነት ኣብ ሰናይ ጉርብትና ምክብባርን ሓበራዊ ረብሓን ዝተሰረተ ናይ ምትሕጋዝ እስትራቴጂ ብምቕያስ ከምኡውን መሬታዊ ሓድነትን ልኡላውነትን ጎረባብቲ ሃገራት ዝኸብር ምሕዝነታዊ ምትሕጋዝን ሽርክነትን ዝሕላገቱ ናይ ወፃኢ ፖሊሲ ብምርቃቕ ንዞባውን ዓለማውን ሰላምን ርግኣትን ኣብ ንጡፍን ሃናፅን ዲፕሎማዊ ስራሕ ተጸሚዳ ከም እትርከብ ሚኒስትር ዑስማን ብሰፊሑ ኣረድዩ። ዘለናየ መድረኽ ኣንጻር ኤርትራን ህዝባን ዝቐንዐ ኩሉ መዳያዊ ተጻብኡታት ብስጡም ሓድነት መንግስትን ህዝብን በርዒኑ ሓቀኛ ምስሊ ኤርትራ ንዓለም ዝበረሃሉ ከምኡውን ሃናፀ ተራ ኤርትራ ኣብ ዞባውን ኣህጉራውን ርግኣትን ሰላምን እናዕበ ይመጽእ ከም ዘሎ ኣገንዚበው። ኣብ ሚኒስትሪ ጉዳያት ወፃኢ ኣቦ ወንበር ኮሚቴ በዓላት መንእሰይ ናሆም ተስፋ ሚካኤል ቦገኑ መጠን ክብረት እዛ ኪዳናን መብፅዓናን እንሕድሰላ ዕለት ብእቲ ልግሶ ጸጋ ረሃዋን ሰላምን ኪንኡ ዝኸይድ ርቑሒታትን ከም ዝዕየር ብምግላጽ ኣብ መስርሕ ህንፀት ሃገር እቲ እናሓልሞን እንብህጎን ዝሰምር ብውህድን ውፍይን ስራሕ ከም ዝኾነ ኣነጺሩ። እቲ መደብ ገዳይምን መንእሰያትን ስነ ጥበኛታት ብዘቕረብዎ ስነ ጥበባዊ ትሕዝቶ ደሚቑ ነይሩ።

ኣብ ዞባ ደቡባዊ ቀይሕ ባሕሪ ፅምብልነት ብዝተፈላለየ መደባት ይቕፅል ኣሎ። ዛጊት ንዝተካየደን ኣብ ዝቕፅል መዓልትታት ንዝካየድን ብዝምልከት ወኪል ኤርና ዒሳ መሓመድ ዝለኣኾ ዜናዊ ፀብጻብ ኣሎ ኣብርሃም ዓንዲማርያም።

0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ፅምብል ናፅነት ብዝተፈላለየ መደባት ኣብ ዝቕፅለሉ ዘሎ ብደረጃ ንኡዞባ ማእከል ደንካልያ ብ15 ጉንቦት ኣብ ዕዲ፣ ብደረጃ ንኡዞባ ራዕታ ብ16 ጉንቦት ኣብ ጢዖ፣ ብደረጃ ንኡዞባ ደቡብ ደንካልያ ድማ ብ20 ጉንቦት ኣብ ሓርሲሌ ተፀምቢሉ። ኣደ መንበር ኣዋሃዲ ሽማግለ በዓላት ወይዘሮ ሃዋ መሓመድ ንኤሪና ኣብ ዝሃበቶ ሓበሬታ መበል 35 ዓመት ናፅነት ኤርትራ ብድምቀት ንምፅምባል ካብ መወዳእታ ወርሒ ጥሪ ኮሚቴታት ብምቋም ምድለዋት ክካየድ ምፅንሑ ብምግላጽ ናፅነት ንምምፃእን ንምዕቃብን ንዝተሓልፈ ጉዕዞን ዘሰኩሞ ሓላፍነትን ብዘዘኻኽር ኣግባብ ይበዓል ከም ዘሎ ገሊጻ። እቲ መደባት ሰሚናራት ንህዝብን ተማሃሮን ኣብ ወፍሪ ደንካልያ ዘተኮረ መደብ ዋርሳ ንሰራሕተኛታት ትካላት መንግስቲ ስፖርታዊ ውድድራትን ኮማ ውዳሳትን ከም ዘጠቓልል ብምሕባር ብደረጃ ዞባ ዝተወደበ ወግዓዊ ፅምብል ብ23 ጉንቦት ኣብ ከተማ ዓሰብ ከም ዝካየድ ሓቢራ። ኣብቲ ዕለት ንትርጉምን ርዝነትን ናፅነት ዝገልጽ ስነ ጥበባዊ መሰናድኦታት ከምኡውን ምርኢት ወተሃድራዊ ሰልፊ ከም ዝህልውን ኣረጋጊጻ። መደባት በዓል ናፅነት ኣብ ከተማ ዓሰብ ካብ 23 ክሳብ 26 ጉንቦት ኣብ ቀፅሪ ራሱ ጎንቦ ብዝካየድ ፌስቲቫል ደሚቑ ከም ዝቕኒ ብምሕባር ድማ እቲ መሰናድኦታት 10 ጉጅለታት ባህሊ ዝሳተፍዎ ባህላዊ ምርኢት፣ ስእላዊ ምርኢት ከምኡውን ምርኢት ድኮነ ኣባይትን ቁሸት መነባብሮን ከም ዘጠቓልል ኣፍሊጣ። ወይዘሮ ሃዋ ኣብ መወዳእታ መደባት በዓል ናፅነት ዝያዳ ሓላፍነት ብዘሰክምን ብዘስተምህርን መሰናድኦታት ተሰንዩ ክካየድ በቲ ሓደ ኣብ መንእሰያ ፅልዋ ዝሕድርን ምስ ሕሉፍ ታሪክ ዘላልን ክኸውን ድማ በቲ ካልእ ተቓንዩ ከም ዘሎ ኣብሪሃም።
1: ኤርትራውያን ነበርቲ ላክዘምበርግ፣ ጀርመንን ኖርዌይን ፅምብል ናፅነት ብክብ ዝበለ ድምቀት ከብዕሉ ከለዉ ኣብ ከተማ ስቶክሆልም ሸወደን ድማ ብምክንያት ፅምብል ናፅነት ናብ ህፃናት ዝቐንዐ ዝተፈላለዩ ንጥፍታት ቀሪቡ ከካቦቱ ዝበፅሐን ሓበሬታ ኣርሴማ ስመሮም ብመልክዕ ፀብፃብ ኣዋሂዳቶላ ገረ መስቀል ገረዝግሄር ከቕርቦ እዩ።
2: ኤርትራውያን ነበርቲ ላክዘምበርግን ጀርመንን ፅንዓትና ዋሕስና ብዝብል ቴማ ፅምብል መበል 35 ዓመት ናፅነት ብክብ ዝበለ ድምቀት ኣብዒሎም። ነበርቲ ላክዘምበርግ ብ16 ጉንበት ኣብ ዘካየድዎ ፅምብል ወኪል ኤርትራዊ ማሕበረኮም ኣቶ ርስቶም ሃብታይ ኣብ ዘስምዖ ቃል ንህዝብን ሓይልታት ምክልኻልን ይሆና ድሕሪ ምባል ኣባላት ማሕበረኮም ከም ወትሩ ሓድነቶም ኣትሪሮም መኸቶኦም ክሕይሉን ኣበርክቶኦም ኣብ መድባት ልምዓትን ሃገራዊ ህንፀትን ከዛይዱን ኣዘኻኺሩ። ቀዳማይ ፀሓፊ ኤምባሲ ኤርትራ ኣብ ቤልጅየም ኣቶ ሚካኤል ተስፋይ ብወገኑ ህዝቢ ኤርትራ ንነዊሕ ዓመታት ዘጋጠሞ ተፃብኦታትን ብድሆታትን ብፅንዓት ተወፋይነትን ትብዓትን መኪቱን ረዚን መስዋእቲ ከፍ ኢሉን ዝተነፍገ መሰሉን ናፅነት ከም ዘረጋገፀን ልኡላውነቱ ከም ዘውሓሰን ብምሕባር ንፅምብል ናፅነት ዝውሃብ ልዑል ክብሪ ካብ ዝነቅል ከም ዝኾነ ኣገንዚቡ። ኤርትራውያን ነበርቲ ጀርመን ብወገኖም ብሃገራዊ ሽማግለ ከተማታት ተማኪሎም ኣብ ከተማታት ሽትትጋርት፣ ካስል፣ ከለንን ኦልምን ከምኡውን ወረዳ

0: ቬትራው ጽንዓትና ውሓስና ብዝብል ጭርሖ ድሙቕ ጽምብላት ኣካይዶም ኣብ ከተማ ሽትትጋርቲ ኣብ ዝተኻየደ መደብ ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ዮሃንስ ወልዲ ተረኺቡ ናይ ዮሃና መልእኽቲ ድሕሪ ምቕራብ መዓልቲ ናጽነት መዓልቲ ብስራትን መብፅዓን ከም ዝኾነት ብምግላጽ ኣብ ጀርመን ዝርከቡ ዜጋታት ኣብ ሃገራዊ መደባት ዝገብርዎ ዘለዉ ኣበርክቶ መርኣያ ጽኑዕ መብፅዖም ከም ዝኾነ ገሊጹ። ኣብ ከተማ ካስል ኣብ ዝተኻየደ ጽምብል ድማ ጠቕላሊ ቆንስል ኣብ ፍራንክፈርት ኣቶ ክብሪ ኣብ ተኸስተ ተመሳሳሊ መልእኽቲ ኣቕሪቡ። ብዘይካዚ ኣብ ከተማታት ኡሉን ከለንን ወረዳ ቬትራን ብተሳትፎ ስነ ጥበባውያን መንእሰያት ተምሃሮ ቋንቋደን ኣዴታትን ዝማዕረገ ድሙቕ ጽምብላት ከም ዝተኻየደ እቲ ዝበጽሓኒ ሓበሬታ ኣፍሊጡ። ጽምብል ናጽነተ ኤርትራ ኣብ ጀርመን ዝመጽእ ቀዳመ ሰንበት ኣብ ልዕሊ 30 ከተማታት ጀርመን ክጽምበል መደብ ተታሒዙሎም። እዚ ከምዚ ኢሉ እንከሎ ኣብ ከተማ ስቶኮልም ሽወደን ብምኽንያት ጽምብል ናጽነት ናብ ህፃናት ዝቐንዐ ንጥፈታት ስፖርት ሓፈሻዊ ፍልጠትን ባህላዊ ምርኢትን ብ14-16 ጉንበት ተኻይዱ። ኣብ ኣዋሃዲት ሽማግለ ሃገራዊ በዓላት ኣዋሃዲት ሓይሊ ዕማም ምክትታል ህፃናት ኢለን ተድላብ ዘስምዑ ተቃል እቲ መደብ ነቶም ኣብ ወፃኢ ዝተወልዱ ህፃናት ምስ ሃገሮም ዘለዎም ፍቕሪ ንምዕባይን ብኤርትራዊ መንነቶም ንምኽስኳስን ዝዓለመ ከም ዝኾነ ብምጥቃስ ወለዲ ደቆም ተሳተፍቲ ክኾኑ ብዕቱብ ክሰርሑ ኣዘኻኺራ። ኣብ መወዳእታ ንዕውታት ስፖርታዊ ውድድራት ሽልማት ተዓዲሉ። ብተመሳሳሊ ኤርትራውያን ነበርቲ ትሮንድሃይምን ከባቢኣን ኖርዌይ ጽምብል ናጽነት ኤርትራ ብልዑል መዓርግ ከም ዘብዓሉ ካብቲ ቦታ ዝበጽሓኒ ሓበሬታ ኣፍሊጡ።
1: ጽምብል ናጽነት ብደረጃ ኮሌጃት እውን ይበዓል እዩ ዘሎ። ትማሊ ኣብ ኮሌጅ ሕርሻ ሓመልማሎ ንዝተኻየደ ስነ ስርዓት ዝተኸታተለት ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለወቶ ጸብጻብ ይስዕብ።
2: ነዚ ብርሃን ናጽነት ከነስተማቕር ብዙሕን ከቢድ ዋጋን እዩ ተኸፊሉ። በዚ ድማ ኩሉ ኤርትራዊ ነዛ ክብርቲ ዕለት ንምድማቕ ኩሉ ዝከኣሎ ክገብር ይረአ። ኣካል ናይዚ ድማ ኮሌጅ ሕርሻ ሓመልማሎ ንመዓልቲ ሓርነትና ብፍሉይ ኣገባብ ይፅምብልዋ ኣለው። ኣብቲ ብትካላት ዋዕለዋይ ትምህርቲ ዝተወደበ መደብ ዲን ናይቲ ኮሌጅ ፕሮፌሰር ወላ ኣምላኽ ኣርኣያ ኣብ ደስምዖ ቃል ህዝቢ ኤርትራ ካብ መግዛእቲ ሓራ ኮይኑ ጎይታ ነብሱን መጻኢኡን ክኸውን ንዝሓለፎ መድረኻት ቃልሲ ምስናይ ፅንኩርነቱ ብምጥቃስ ሳላ ጽንዓቱን መስዋዕቱን ኣብ ቅድሚኡ ተገቲሩ ንዝነበረ ገዚፍ ብድሆት ኣሰጊሩ ናጽነቱን ልቕናውነቱን ከም ዘረጋገጸ ብምሕባር መንእስያት ነቲ ብደምን ህይወትን ዝተረኽበ ዓወት ብልምዓት ንምኹላዕ ዓብ ሓላፍነት ከም ዘለዎም ኣዘኻኺሩ። ከም ኣካል ናይቲ ጽምብል ንተምሃሮን ሰራሕተኛታትን ኮሌጅ ማእከል ዝገበረ ዝተፈላለየ ውድድራት ክካየድ ከም ዝቐነየ ብምጥቃስ ኣብ መጻኢ ብዝሓየለ ክስርሓሉ ምዃኑ ገሊጹ። ኣብቲ ኣጋጣሚ ተምሃሮ ሰማእታቶም ድሕሪ ምዝካር ጉዕዞ ህንፀት ሃገር ንምድንፋዕ ሕድሮም ንምትግባር ቃሎም ኣሓዲሶም። ኣብ መወዳእታ ነቶም ብመልክዕ ውድድር ኣብ ዝተኻየደ ንጥፈታት ስፖርትን ኣካዳምን ንዝተዓወቱ ሽልማትን ወረቐት ምስክርን ተዓዲሉ። እቲ መደብ ንመዓልቲ ናጽነት ብዘድምቕን ዘንጸባርቕን ባህላውን ስነ ጥበባውን መሰናድኦታት ደሚቑ ነይሩ። ኤርትራ ካብ ኩሉ መሓለኻታት ወፂኣ ሓርነት ዓቂባ ዘላ ኣብነታዊት ሃገር እያ። እዚ ድማ ሓድነት ዝፈጥሮ ጽንዓት ህዝቢ ኤርትራ እዩ። ምስቲ ኣላይ ኤፍሬም ተስፋርሃን ኣልማዝ ወልደ ገብርኤለ ካብ ኮሌጅ ሕርሻ ሓመልማሎ ጥና ዋሕስና።
1: ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ዝሓለፈ ናይ ናጽነት ዓመታት ኣተባብዐን ምርምራዊ ንጥፈታት ከም ዘሰላሰለ ሓቢሩ። ህዝባዊ ርክባት ሚኒስትሪ ሕርሻ ዝለኣኾ ሓበሬታ ብመልክዕ ጸብጻብ ተዋሂዱሎ ያቆብ ገብረ ትንሳኤ ከቕርቦ እዩ።
3: ኣብ ሓልሓለ ንእዞባ ድዋርዋ ዝማእከሉን ኣብ 7 ንቕጠታት ዝነጥፍን ሃገራዊ ትካል ሕርሻዊ ምርምር ኣብ ዝሓለፈ 35 ዓመታት ናጽነት ኣተባብዓ ምርምራት ከም ዘሰላሰለ ህዝባዊ ርክባት ሚኒስትሪ ሕርሻ ሓቢሩ። ብመሰረት ጸብጸባት እቲ ትካል ኣብ ዕቃበ ጀነቲካዊ ጸጋታት ዛጌት ልዕሊ 6300 ቁምሶታት ዘርኢ ናይ ኣስታት 160 ዓይነታት ዘራእትን ኣግራብን ከም ተዓቀበ፣ ኣብ ምምሕያሽ ዘራእቲ ድማ 52 ዓይነታት ምሩፅ ኣካል ስርናይ፣ ስገም፣ መሸላ፣ ቡልቱክ፣ ዕፉን፣ ሱፍ ከምኡውን ጥረታት ከም ዝማዕበለ ተፈሊጡ። ኣብዚ ግዜ እዚ ንፈለማ እዋን ካብ ሄክታር ልዕሊ 65 ኩንታል ምህርቲ ዝህብ ሓልሓለ ዝተሰሜ ዝተረቐለ ዕፉን ብምርምር ሓሊፉ ኣብ ኢድ ሓረሶት በፂሑ ምህላው ከምኡውን 34 ዓይነታት ኣሕምል 36 ዓይነታት ፍረታትን ማዕቢሎም ከም ዝተዓደሉ ተሓቢሩ። ኣብ ምርምር ባህርያዊ ጸጋታት ድማ ዛጊት ልዕሊ 16,000 ናይ ሓመድ፣ ልዕሊ 500 ናይ ማይ፣ ልዕሊ 1750 ናይ ተኽሊ፣ ልዕሊ 170 ከዓ ናይ ድኹዒ ምርምራታት ኣብ ላባራቶሪታት ከም ዝተኻየደ፣ ኣብ ልዕሊ 268 ዓይነታት ቀጠላ ምግቢ እንስሳ ብዝተገብረ ምርምራታት ድማ እቶም ውፅኢታውያን ዝኾኑ ተባዚሖም ናብ ሓረሶ

0: ት ከም ዝተዓደሉ ጸብጸባት እቲ ትካል የነጽር። እዚ ዓመት እዚ ኸኣ ኣብ ምዕባል ደርሁ ገደና ምርምር ጀሚሩ ምህላው ክፍለጥ ተኻኢሉ ኣሎ። ሃገራዊ ትካል ሕርሻዊ ምርምር ኣብዚ እዋን 270 ዓቕሚ ሰብ ክህልዎ እንከሎ እቶም 80 ሚእታዊት ተመራመርቲ ሕርሻ ምዃኖም ይፍለጥ።
1: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ሕርም ሃገራዊ ሕዛ እቲ ንምዕቃብን ንምስሳንን ኣብ ዝሓለፈ 35 ናይ ናጽነት ዓመታት ዝተኻየደ ጻዕሪ ዝምስገን ውፅኢት ከም ዘመዝገበ ተገሊጹ። ኣብ ጨንፈር በዓል ስልጣን ኣግራብን እንስሳ ዘገዳምን ሓላፊ ቁፅፅር ኣግራብን እንስሳ ዘገዳምን ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ተኽለ ወይኒ ኪዳነ ነዚ ብደቡባውን ሰሜናውን ዝፍለጥ ኣብ 210 ብደረጃ ሃገር ዝቆመ ሕርም ሕዛእቲ ብህዝብን ሓይልታት ምክልኻልን ብዝተገብረሉ ሓለዋ ናይ ሃብቲ ገረብን እንስሳታትን ትሕዝቱ ናብ ንቡር ክምለስ ከም ዝጀመረ ኣብሪሁ። ጎኒ ጎኒ እቲ ዝካየድ ናይ ሓለዋ ንጥፈታት ርድኢቲ ሕብረተሰብ ንምብራኽ ሰፊሕ ጎስጓሳት ከም ተካየደን ንዝበለፀ ውፅኢት ይቕፅል ከም ዘሎን ብምሕባር ብዝተፈላለየ ምክንያት ቁፅረን ኣንቆልቂሉ ዝፀንሐ እንስሳታት ዘገዳም እውን እናሰሰና ከም ዝመፅእ ረድዩ። ኣቶ ተኽለ ወይኒ ኣብ መወዳእታ ኣብቲ ዞባ መበቆላውያን ከምኡውን ዘይመበቆላ እውን ኣግራብ ዝዳልወለን መደበራት ፈልሲ ኣብ ጊንዳዕን ናቐፋን ከም ዘለዋ እንተኾነ ግን ሓለዋ ብምፅናዕ ትሕዝቶ ናይቲ ሕዛ እቲ ምስሳን ዝሓሸ ውፅኢት ስለ ዝርከቦ ዓቕሚ ሰብን ንቁጣታትን ብምብዛሕ ይነጥፉ ከም ዘለዉ ገሊጹ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብ7 ንኡስ ዞባታትን 6 ንቁጣታት ሓለዋን ዝቆመ ሃገራዊ ሕርም ሕዛ እቲ ልዕሊ 170,000 ሄክታር ይሽፍን። ኣብ ንዘባፈሮ ነበርቲ ምምሕዳራት ከባቢ ክምሆለን ገደም ላሓዜንን ገንዘቦምን ጉልበቶምን ኣዋሂዶም ኣብ ቤት ትምህርቲ መባእታን ማእከላይን ደረጃ ላሓዜን ብልዕሊ 350,000 ናቕፋ ተወሳኺ ክፍልታት ኣኒፆም። ብ17 ግንቦት ኣብ ዝተካየደ ናይ መመራእታ ስነ ስርዓት እታ ኣብ 995 ናይ መባእታ ትምህርቲ ኣገልግሎት ዝጀመረት ቤት ትምህርቲ ኣብ 211 ናብ ማእከላይ ደረጃ ብምስግጋራ ፅበት ከጋጥሞም ንፅንሑ ብምሕባር ነዚ ፀገም እዚ ንምቅላል እቲ ተበግሶ ከም ተወስደ ሓቢሩ። ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕር መምህር ሬሽድ መሓመድ ዑስማን ብግድዩ ትምህርቲ ኣብ ኤርትራ ሰብኣዊ መሰል ስለ ዝኾነ ሚኒስትሪ ትምህርቲ ነዚ መርሓዚ ምርኩስ ብምግባር ናብ ኩሉ ከባቢታት ንምብፅሑ ሓያል ፃዕሪ የካይድ ከም ዘሎ ብምሕባር ዝጎደለ ንምምላእ ብከም ደረጃ ዝውሰድ ተበግሶታት ክድፋኣሉ ተማሕፂኑ። ኣብ ማሕዳር ንዘባፈሮ ኣቶ ዑስማን ዓራፋ ድማ እቲ ብምውሃድ ክልተ ምምሕዳራት ከባቢ ዝተተግበረ ኣብነታዊ ስራሕ ኣብ ትምህርቲ ንዘሎ ንቕሓት ሕብረተሰብ ጉልሕ ምዃኑ ብምጥቃስ ምምሕዳር ንዘባ ዓቕሙ ዘፍቅዶ ሓገዝ ከም ዝገብር ኣረጋጊፁ። እቲ ኣጋጣሚ ተምሃሮ ብዘቕርቦ ስነ ጥበባዊ መሰናድኦታት ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ኣብ ዞባ ማእከል ንዞባ ጋላ ነፍሒ ነበርቲ ምምሕዳር ከባቢ ጉልዒ ንዝፀንሖም ፀገም ኣገልግሎት ቅድመ ትምህርቲ ንምፍታሕ ገንዘቦምን ጉልበቶምን ኣዋሂዶም ባስታት 200,000 ናቕፋ ዝሰርሕዋ 4 ክፍልታት ብ18 ግንቦት ተመሪቑ። ርእሰ መምህር መባእታ ቤት ትምህርቲ ትኹል መምህር ጀሚል ሰይዳ ብዘስምዖ ቃል እቲ መስርሕ ህንፀት ካብ ወርሒ ጥቅምቲ 2025 ከም ተጀመረ ብምጥቃስ ነበርቲ ንዝገበርዎ ኣበርክቶ ሞጊሱ። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ፕሬዚደንት ዶናልድ ትራምፕ ምስ ኢራን ዝካየድ ዘሎ ዝርብ ኣብ ናይ መወዳእታ መድረኽ ከም ዝበፅሐ ሓቢሩ። ይኹን እምበር ኣብ ስምዕ ንምብፃሕ ከም ዘይህወኽን ካብ ኢራን ቁኑዕ መልሲ ንምርካብ ሒደት መዓልትታት ክፅበ ድሉ ምዃኑ ፕሬዚደንት ትራምፕ ንጋዜጠኛታት ኣብ ዝሃቦ መግለፂ ኣፍሊጡ። ብዘካዚ ኣብ ናይ መወዳእታን ዘተኣማምንን ስምዕ ክሳብ ዝብፃሕ ኣብ ልዕሊ ኢራን ፀኒዑ ዘሎ እገዳ ከም ዘይፋኾሳ ነፂሩ። ኢራን ኣብ ዝቐልጠፈ ግዜ ኣብ ስምዕ ምዘይትበፅሕ ግና ኣብ ልዕሊያ ዳግማይ መጥቃዕቲ ከም ዝካየድ እዩ ኣጠንቃቕታ ሂቡ ዘሎ። መንግስቲ ኢራን ብወገኑ ካብ ኣሜሪካን እስራኤልን ክመፅእ ንዝኽእል መጥቃዕቲ ዓፀፌታ ምላሽ ንምሃብ ድሉ ከም ዘሎ እዩ ዝገልጽ። እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን እስማዒል ባጋይ ሃገሩ ብኣሜሪካን ዝቐረበላ መልሰ እማመ ትምርምሮ ከም ዘላ ኣፍሊጡ። ኢራን ኣብ ዝሓለፈ መዓልትታት ብመንገዲ መንጎኛታት ሃገራት 14 ነጥብታት ዝሓዘ ናይ ሰላም እማመ ናብ ኣሜሪካ ከም ዘቕረበ ትዝከር እዩ። ኢራን ኣብ ልዕልያ ዝካየድ ወታደራዊ ተፀብኦታት እንተላይ ናይ ሊባኖስ ክቋረፅ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረዳ ክሳራ ካሕሳ ክኽፈላ መፃብ ሆርሙዝ ሉዓላዊ ግዛእታ ምዃኑ ክረጋገፀላን ኣብ ልዕልያ ፀኒዑ ዘላ እገዳ ክላዓለላን እያ እትጠልብ። መንግስቲ ኣሜሪካ ኣብ ልዕሊ ፍልይቲ ፀብጻቢት

ንጉዳይ ደሴት ታይዋን ብዝለዓለ ጥንቃቐ ክትሕዞ ኣተሓሳሲቡ። መንግስቲ ኣሜሪካ ምስ ደሴት ታይዋን ዝገብሮ ወግዓዊ ርክባትን ዝምስርቶ ዝምድናታትን ናይ ምንፃል ጥሙሕ ንዘለዎም ኣካላታ ደሴት ጌጋ መልእኽቲ ዘመሓላልፍ ከም ዝኾነ እቲ ኣፈኛ ብተወሳኺ ሓቢሩ። ፕሬዚደንት ሺ ኣብ ዝሓለፈ ሰሙን ምስ ፕሬዚደንት ትራምፕ ኣብ ዘካየዶ ርክብ ጉዳይ ደሴት ታይዋን ብጥንቃቐ እንተዘይተተሓሒዙ ኣዝዩ ሓደገኛ ኩነታት ክፈጥር ከም ዝኽእል ምጥንቃቑ ዝዝከር እዩ። ኣሜሪካ ንፖሊሲ ሓንቲ ቻይና ከኽብር ብተደጋጋሚ ክፅውዕ ዝፀንሐ መንግስቲ ቻይና ጉዳይ ደሴት ታይዋን ዘይስገር ቀይሕ መስመር ምዃኑ እዩ ዘጠንቀቕ። መንግስቲ ቻይና ንደሴት ታይዋን ብሓይሊ እውን ከይተረፈ ንምፅምባራ ድሕር ከም ዘይብል ክገልፅ ፀኒሑ እዩ።

ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ መራሕቲ ሱዳን ጫድ ህንድን ማላውን ብምኽንያት በዓል ናጽነት ናይ ዮሃና መልእኽቲ ሰዲዶም ሚኒስትሪ ጉዳያት ወፃኢ ብምኽንያት መበል 35 ዓመት ናጽነት ዲፕሎማሰኛታት ዝተሳተፈ ፅምብል ኣካይዱ ፅምብል ናጽነት ኣብ ዞባ ደቡባዊ ቀይሕ ባሕሪ ብዝተፈላለየ መደባት ይቕፅል ከም ዘሎ ኣደ መንበር ሽማግለ በዓላት ሓቢራ ፕሬዚደንት ዶናልድ ትራምፕ ምስ ኢራን ዝካየድ ዘሎ ዝርብ ኣብ ናይ መወዳእታ መድረኽ ከም ዝበጽሐ ሓቢሩ ኣሜሪካ ኣብ ልዕሊ ፍልይቲ ፀብጻቢት ሰብዊ መሰላት ሕቡራት ሃገራት ፍራንቸስካ ኣልባነዝ ኣፅንያቶ ንዝፀንሐት እገዳ ኣልዒላቶ መንግስቲ ቻይና ኣሜሪካ ምስ ደሴት ታይዋን እተካይዶ ርክብን መሸጣ ኣፅዋርን ብፅኑዕ ከም ዝቃወሞ ኣፍሊጡ ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ዝተረፉ መደባትና ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ኣብ ፍርቂ መንገዲ ፍስሓ ተሰው እዩ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቐላቲ ምስ ካልኦት ሓካይምን ኣብኡ ጠንሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጣካ ተኣላልዮ ተቐበል ጤናዮ ጥሪ ኢሉን ኣብታ ጃልበ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍሳ ሎሚ መራክብ ደርጊ በቦ ጠንመሳት ሓትካዮ ዶ ገዲፍካና ከይድካ ኢሉ
1: ስርሒት ዓሰም ጽንዓት ተጋዳላይ ዘመስከረ ወፍሪ ውግእ ደንከል ወፍሪ ውግእ ደንከል ተባሂሉ ተጠቒሱ ዘሎ ኣርስቲ ነቲ ጅግና ህዝባ ሰራዊት ካብ ዕለት 26 ወርሒ 2991 ክሳብ ዕለት 26/5/991 ኣብ ኣውራጃ ደንከል ኣብ ጢዖ ዕዲ በርዓሰለ ኣፋምቦ ኣርዓና በርሓሊ ዋዴ ደረብ በይሉሉን ወደብ ዓሰብን ዓስኪሩ ዝነበረ ጸላኢ ንምድምሳስ ናስታ 3ለስተ ኣዋርሒ ዘካየዶ ጽንዓትን ተጸዋርነትን ተጋዳላይ ዝሓተተ ጽንኩር ኩናት ዝትርኽ እዩ ነቲ ኩናት ጽንኩር ዝገብሮ ሓይሊ ጸላኢ ጥራይ ዘይኮነ መሬት ደንከል ብባህርኡ ንኣጋር ይኹን ንመካናይዝድ ኩናት ከተካይደሉ መሰናኽል ዝበዝሖ ብኽሊማ ምድረ በዳዊ ዋዒ ሕጽረት ምንጭ ማይ ኣብ ርእሲ ምንባሩ እቶም ዝርከቦም ዒላታት ብዕጡቓት ናይ ጸላኢ ዝሕለው ምንባሮም ተሽከርከርቲ ዝሽክል ሳጃታትን ኩምራ ድኹም ሕፃን ኣቀማምጣ መሬት ኣብ ገለ መኸወሊ ዘይብሉ ቀላጥ ጎላጉል ወዘተ ብምንባሩ ዘይሙች እዩ ነይሩ
2: እዚ ስርዒት እዚ ስርዒት ደሴታት ዳህላቅ ደንከልያ ወይ ከዓ ዓባይ ደንከልያ ስርዒት እዩ ትበሃል እዚ ክበሃል ከሎ እንታይ ማለት እዩ ምስቲ ኩሉ ኩነታት ነዚ ውጥን እዚ ክውጠን ከሎ እንታይ ኣድሊ እንታይ ዓይነት ሰራዊት እንታይ ዓይነት መካናይዝድ እንታይ ዓይነት ሞተራይዝድ እንታይ ዓይነት እግረኛ ሰራዊት እንታይ ዓይነት ፈጣናት ሓይሊ ባሕሪ ስለዚ ሓይሊ ኣየር ዝጎደሎ ከም ሓርነተ ሰውራ መጠን ሓይሊ ኣየር ዝጎደሎ እንተዘይኮይኑ ካልእ ኩሉ ምሉእ ዕጥቂ እዩ ሕጂ ተበግሹ ህዝባዊ ግንባር ማለት እዩ ኣብቲ እዋንቲ ናይ 3ለስተ ወርሒ ኣክል ተዓሊምን ባሕርን ኣብ መሬትን ተዓሊም ምስ ወድእቲ ሰራዊት ተበገስ ኮይኑ ማለት እዩ
1: ህዝባዊ ግንባር ድሕሪ ስርሒት ፈንቀል ንጸላኢ ኣብ ከበሳታት ኤርትራ ብምብራቕ ኣብ ግንባር ጊንዳዕ ብደቡብ ኣብ ግንባር ደቀ ምሓረ ብምዕራብ ኣብ ግንባር ከረን ብዝርዩ ተኣሳሲሩ ብኣጠቓላሊ ኣብ ኣስመራን ከባቢኡን ሰብሲቡ ከም ዝሕጸር ብምግባር ንካልኣይ ኣብታዊ ሰራዊት ንምድምሳስ ኣብ ምድላው እንከሎዩ ወፍሪ ደንከል ኣበጊሱ ጸላኢ ብዘይካ ኣብ ከበሳታት ኤርትራ ተኸቢቡ ዝነበረ ካልኣይ ኣብታዊ ሰራዊት ኣብ መሬት ደንከል እውን ኣብ ዓሰብ ብዝመደበሩ ኣብ ትሕቲ ናይ ዓሰብ ፍሉይ እዚ ዝመሓደር ሰራዊት ካብ ራስ ዱሜራ ክሳብ ጢዖ ምስቲ ካብ ምጽዋዕ ሃዲሙ ኣብ ዳህላክን ናኹራን ዝዓስከረ ሓይሊ ባሕሪ ኢትዮጵያ ብምዃን ህላዊኡ ኣብ ቀይሕ ባሕሪ ብምርግጋጽ ከም ሓደ ግንባር ነቲ ከባቢ ከደልድሎ ጸኒሕ እዩ
3: ፈንቅሲ ኣበይ ተወዲኡ ዝበሃል ሕቶ እንዲ ዘምጻእካ ተዓወት ንሕሲ ኢልካ ትምዝምዞ ኮይንካ ሳበይ ዳ ይክውዳእ ፈንቂ ድ ዝመጽእ ኣብ ውሽጢ እቲ መስርሕ ናይ ትውግእ ዝመጸ ዓብ ነገር ከዓ ኣብ ውሽጢ ፈንቅል ቀስ ብቐስ ትውግእ

0: ሰለስተ ዓበይቲ ግንባራት መፅዩ፣ ሓደ ግንባር ደቂ ኣምሓረ፣ እቲ ሓደ ግንባር ናይ ደንጎሎ፣ ሳሳይ ግንባር ናይ ርእሲ ዓዲ እዩ። ስለዚ ንሕር ብደቂ ኣምሓረ ብርእሲ ዓዲ ብጊንዳዕ መፅኢካ ኣስመራ ከም እስትራቴጂ ሞይታ ማለት እዩ። ኣስመራ ከም ስሕበት ማእከስ ትርጉም ዘይብላ ኮይና ማለት እዩ። ኣብ ውሽጢ እቲ መስርሕ ሓደ እቲ ኤርፖርት ተዓፅዩ፣ ካልኣይ ከዓ እቲ ግንባራት ኣዝዩ ቀሪቡ። ኣብ ከምዚ ዝኣመሰለ ኩነታት ኣስመራ ናታ ትርጉም ተጥፍእ ማለት እዩ። ከምኡ ስለ ዝኾነ ከዓ ስሕበት ማእከል ናይ ፀላኢ ኣበይ ኢሉ ክሓስብ ከሎ ህዝባዊ ግንባር ኣብቲ እዋንቲ ኣብ ዓሰብ እዩ ዘሎ ዝብል መደምደምታ በፂሑ ንዓሰብ ክኸይድ ከዓ ድመረፅ፣ ንኣስመራ ዘይኮነስ ንዓሰብ ክኸይድ ድመረፅ። እንታይ በቲ ስርሒት ፈንቅል ዝመፀ ናህሪ ነቲ ዓወት መዝሚስካ ዝተረኽበ ዓበይቲ ምዕባለታት እዚ ንጠቕሶ ዘለና ሰለስተ ስለ ዝኾነ ኣስመራ ናቱ ትርጉም ኣጥፍኡ። ስሕበት ማእከል ናይ ፀላኢ ከዓ ኣብ ውሽጢ ኤርትራ ንሕሪኢ ኸ ኣብ ዓሰብ እዩ ነይሩ። እዚ ዓሰብ ከም ታርጌት ናይ ህዝባዊ ግንባር እናኾነ መፂ ማለት እዩ።
1: እዚ ዞባ ዓባይ ደንቀልያ ኣብቲ እዋንቲ ስርዓት ደርጊ ወይ ከዓ ስርዓት ኢሰፓ መንግስቱ ሃይለማርያም ንዓባይ ደንቀልያ ኣብ ራእሲ ገዚ ወይ ከዓ ፍሉይ ምስ መንግስቲ ማእከላይ መንግስቲ ከም ትራኸብ ገይርዋ ምስ ኩሉ ፀጋታታን ወደባታን ባሕራን ብቐጠታ ኣብ ትሕቲ እዝናቱ ሓደ ጀረናል ጥላውን ዝብሎ ህዝባን ሰራዊታን እሱ መሓዳር ነሩ። ቀጥታ ከዓ ምስቲ ማእከላይ መንግስቲ ናይ ኢትዮጵያ እዩ ዝራኸብ ዝነበረ ኣብቲ እዋንቲ ማለት እዩ።
2: ፀላኢ ዝገብሮ ዝነበረ ናይ መወዳእታ ናይ ተስፋ ቅብፀት ኣብ ግምት እቲኻ እቲ ውግእ ኣዝዩ ሓያልን ተረርን ነይሩ። ብድሕሪ እዚ ውግእ እዚ ውድብ ነስመራ ንምእታው ዝተገብረ ፃዕርታት ብዙሕ ምቹእ ታሽሙ ስለ ዘይነበረ ብወገን ደቡብ ተፈቲኑ ከምቲ ኩልሃና ንፈልጦ ዕዉት ኣይነበረን እቲ መጥቃዕቲ። ኣብ መወዳእታ ፕረዚደንት ኣኼባ ገይርልና ናባፅዕ ማለት እዩ። ካብ ዓዘዝቲ ብርጌት ንላዕሊ ዘለናይ ኣኼባ ተገይሩ ናይ ግድን ኣስመራ ክንኣቱ ኣለና፣ ኩነታት ከምኡ ዘገድድ ኣስመራ ንክንኣቱ በየናይ መስመር በየናይ ግንባር ክንጥቅዕ ኣለና፣ ኣይናይቲ ዝመችዐ ቦታ ኣስመራ ንክንኣቱ ተባሂሉ ናይ ክልተ መዓልቲ ክትዕ ተገይሩ ብዕርዙ ዋና ፀሓፊ ብፃኢ ኢሳያስ ኣፈወርቂ ነፍሰ ከፍ ክብለ ሰራዊት ሓደ ምሩፅ ቦጥሎኒ ከተውርድ ከም ዘለዋ ቁፅሪ እውን ተነጊሩ ካብ 500 ዘይውሕድ ሰብ ተባሂሉ ኩላትና በቦጥሎኒ ሰዲድና ኣብ ሕርጊጎ ናይ 3-4 ወርሒ ዝኣክል ተዓሊም ተኻይዱ እንደገና ኣኼባ ተገይሩ ትሕጂ ዘሎ ምርጫ ብዓንሰባ ኣይከኣልኒ ካብ ዝተባሃለ ብደቡብ ኣይከኣልኒ ኣይከውኒ ካብ ዝተባሃለ ብግንዳዕ እውን ከምዘይከውን ካብ ዝተፈልጠ ተሓደ ማራፂ ጢዖ ከም ታርጌት ተወሲዳ ናብ ጢዖ ከይድና ክነጥቅዕ ፀላኢ ከዓ ናብ ጢዖ ምስ ተጥቃዕና ገላ ክልተ ሓደ ክልተ ክፍለ ሰራዊት እንተኣጉዲልና በቲ ዝጎደለ ንቓዕ ተጠቂምና ነስመራ ናይ ምእታዊ ዕድላትና ዝሓሸ ክገብሩ እዩ ተባሂሉ ስለዝተወሰነ ሽዑብቲ ኣኼባ ምስ መፃና ፕሬዚደንት ነዚ ውግእ እዚ ዝመርሕ ብፃይ ገረዝጌር ዓንዲ ማርያም ውጪ እዩ ኢሉ መዚዙ ናይ ፓራኮማንዶ ትምህርቲ ወሲደን ክልተ ብርጌድ ብውቕዓት ብርጌዳት እኹል ዓቕሚ ዘለዎን ስለዚ ናይቲ ሓንቲ ብርጌድ ኣነ ነይረ ወዲ መምህር ናይቲ ሓንቲ ብርጌድ ከዓ ተኸዝተሃለ ነይሩ ማለት እዩ።
0: ኣነ ከዓ ምስም ደድልዩ ሰራዊት መሪፅ እዮም ተኸዝተሃለ ነኒኻ ተሎ ፍፁም ወዲ መምህር ምሳዮም ነይሮም እዞም ክልተ እዚኦም ኣካላዊ ድዩ ላ ክእለስ ውስድርና ዝሓሸም እዚኦም ክኸት ክእሉ እዮም ሳሰይቲ ናይ ኮማንዶ በዕለያ ላዕሊ ሓላፊ ዝኸውን ውጩ ብቑዕ ኣዛዝ እዩ ናይ ትሕቲኡ ዘሎ ርእሶ ዘኽብር እዩ ንትሕቲኡ ዘሎ ተሓዛ ከዓ ምዕቡል እዩ ኣተሓዝኡ ሲ ፍሉይ እዩ። ኣብ ከምዚ ዝኣመሰለ ርሑቕ ቦታ ብቅድሚኻ ድሕሪኻ ንሓላዊ ዘይብልካ ትከይድ ንድሕር ኮንካ እምነት ኣብ ሓላፊኻ ክህልወካ ኣዝዩ ገዳሲ እዩ። ሓላፊኻ ከዓ ብሰምዓካ ትንድሕር ኮይኑ
2: ምሳና ብቑዕ ዕጥቂ ዘለዎ ናይ መካ ናይ ዝኣሃዱ ተበጊሱ ናይዚ ኣዛዚ ምስ ገረዝጌር ዓንደ ማርያም ምስ ውጩ ከም ካልኣዩ ኮይኑ ዝሰርሕ ናይ ከቢድ ብረት ማለት እዩ ቻይንስ ነይሩ ወይቶም ከም ኣዛዚ ብርጌት ከዓኒ መኮንን ገብረኣብ ነይሩ ማለት እዩ።
1: ካልእ ኣማራፂ እንታይ እዩ ተቢሉ ሓደ ወያነ ማለት ናይ ሓባር መጥቃዕቲ ወይ ከዓ ካባና ሰራዊት ወሲዶም መጥቃዕቲ ንውሽጢ ኣዲስ ኣበባ ክኸዱ መደብ ኣውፅኦም

0: ባህላይ ከኣና ምስ ናይ ወያነ መደብ ከኣኒ እዚ ናሃና መደብ ድወፀ ከኣኒ እዚ ናብ ጎላጎል ደንከል ምፍዋር ማለት እዩ። ስለዚ ኣብዚ ማለት ደንከል ክንወፍር ከለና እቲ ዓቕሚ ናይ ፀላኢ እንታይ ይኸውን ኣሎ ማለት እዩ ይመቓቕል ኣሎ። ብፍላይ ውሽጢ ናይ ኢትዮጵያ ከኣኒ ከቢድ መጥቃዕቲ ናይ ወያነ ስለ ዝገበሩ ኩሉ እቲ ኣድህቦ ናይ ፀላኢ ናሃና ናባና ኣብ ናይ ኤርትራ ምክልኻል ዝነበረ መንፈሱ ኩሉ እቲ መንፈሱ እንዳተቀየረ ኮይኑ ሕጂ እዚ ናይ ደንከል ከኣናና ከኣኒ ምናልባት ከም ዓቕሚ ዝወፈርና ውስናት ኢና ማለት እዩ። ሓንቲ ወጠሎ ናይ 85 ሓንቲ ወጠሎ ናይ 96 ሓንቲ ወጠሎ ናይ ኮማንዶ 16 52 መካናይዝድ ከኣኒ ሓደ ብሪገድ ናይ 63 እዩ ነይሩ። ምናልባት ኣብቲ ናይ ዓቕሚ እቲ ዝወፈረ ስጋብ 15 ታንክታት ኢና ዓፂቕና ከይድና 12 ዝኾኑ ርሻሽ ነይሩ መዳፍዕ ከምኡ ገለ 4 ነይሩ ፋሉል ቢኤም 1 ነይሩ 130 ከዓ ስጋብ 2 እዚአን ሒዝና ኢና ተበጊሽና። መጀመርታ ቅድሚኒ ደንከል ምፍዋርና ግን ንፀላኢ ኣብዚ ናይ ዳህላ ማለት ደብዳብ ከነካይድ ዘቢሉ ብኡ መጠን ከዓ ኣብ ይረፋለ ኣፅዋራትና ተኸይልና ንዳህላ ክንሃርም ጀሚርና ኣብቲ ዝካየና ደብዳብ እውን ዳርጋ ውፅኢታዊ ነይሩ። ብዝኾነ ግን ናይ ዳህላክ ዝነበረ መጥቃዕቲ ንግዚኡ ዶ ኣቢልና ኣብ ምሽብሻብ ናይ ንደንከል ኣትና ማለት እዩ።
1: ህዝባዊ ግንባር ኣብ ግንባር ግንዳዕን ደቂ ኣምሓረን ምስ ፀላኢ ዘካይዶ ዝነበረ ጥምጥም ንፀላኢ ኣዳኺሙ ኣብ ውስን ከባቢ ሓፂሩ ትልኽ ከብሎ ምጀመረ ገጹ ናብ ምብራቓዊ ጎላጎል መሊሱ ነዚ ኣብ ዳህላክን ኣብ ደንከልን ዓስኪሩ ዝነበረ ፀላኢ ንምድምሳስ ቆላሕትኡ ጀሚሩ። ብመሰረት መጀመርያ ነቲ ኣብ ዳህላክን ናኹራን ዓስኪሩ ዝነበረ ፀላኢ ደምሲሱ ንምቁፅፃር መፅናዕትታት ኣካይዱ። ማዕረ ማዕሪኡ ደሴት ዳህላክ ንምቁፅፃር ውሑድ ፍሉይ ሓይሊ ካብ ግንባራት ተሳሒቡ ንገደም ከባቢ ባፅዕ ከም ዝወርድ ድማ ተገይሩ።
2: ኣብቲ ወፍሪ ናይ ደንከል መጀመርታትን ቦጦልንታት ፓራኮማንዶ ቦጦልንታትን ንሕና ከዓ ከም ተልእኮ ንዳህላክ ኣብ ግም ዘእተወ ስለያ ካብቲ ናይ ክፍሎ ሰራዊት ሓንቲ መስርዕ ኣብ ቦታና ገዲፍና ክልተ መስርዕ ኢና ወሪድና ማለት እዩ። ካልእ ምናልባት ናይ ከቢድ ብረት ሓደ ወጠሎኒ ከምኡ ከዓ ናይ እምዳድ ካብቲ ክፍሎ ሰራዊት ሒዝና ዝወረደ ነይሩ። ወዲእታይ እቲ ዕላማ ንዳህላክ ኣብ ግም ዘእተወ እዩ። ከምኡ ክኸውን እንተኮይኑ ከዓ ባሕር ወለድ ትምህርቲ ክመሃር ኣለዎ እንትን ቦጦልንታት ንሕና እውን ምስ እንተሓዊሽና እቲ ባሕር ወለድ ትምህርቲ ወሲድና እዮም። ክምብገስ ከለና ሕጂ ታጋንታ ገዲፍናየ ናብኡ ሰለስተ ሰብ ሒዘ ዝኸይድ ዓፋን መሓርን ማለት እዩ። ኣብዚ ክንከይድ ከለና ንእንገል ኢና ንኸይድ ኣብ ሓይሊ ባሕሪ በዓል ወዲ ሕሪት እዮም ፀኒሖምና ሓይሊ ናይ ወዲ ሕሪት እያ ፀኒሓትና።
3: ወፍሪ ደንከል ካልኣይ ኣመራፂ ምር ቀዳመይቲ ዳህላክ እያ ነይራ። ኣብ ዳህላክ ክትህረም ብላዕሊ ስለ ዝተወሰነ መፅናዕቲ ገበር ተባሂሉ ሕጂ መፅናዕቲ ገበር ተባሂሉ ብሰሜን መፅናዕትታት ትገበርዎ ኣሎ። በዚ ደቡብ ከዓ እንገል ከለና ወዲ ዓይነ ይመፅእ ነታ መደብ ሒዙ ናይ ዳህላክ መፅናዕቲ
2: ብዝኾነ ወዲእታይ ከበግሰና ከሎ ሙሉእ ስነ ኣእምራዊ ምቅራብ ንገብር ከም ዘለና ገይሩ ይበግሽና። ከምቲ ናይ መሬት ኣይኮነን ኣብ መሬት ብዝኾነ ተጣቢብካ ምቕሊ ትረክብ ኢኻ ወላ ሰብ ተጎደለካ። እዚ ግን ባሕሪ እዩ ብመኾስተር ኢኹም ትኸዱ ኣለኹም። ናይ መጀመርታ ጌጋኹም ናይ መወዳእታ ዓድልኩም እዩ ማልሲ የብላ እንተ ጥፋኣት መፅያ ዝብል እዩ ማለት እዩ። ዝኾነ መገዲ ሕማቅ መዓልቲ ከዓ ይትውዕሉን ኢኹም ግን ልዑል ጥንቃቐ ዘድልዮ እዩ። ካብ ዳህላ ክውፅእ ዝበለት ንእሽተይ ኩ ደሴት ነይራ። ስለዚ ኣብዛ ደሴት እዚኣ ምስ በተን ፈጣናት ኣብኣ ክንዕሽግ ሓደ ኣባል ሓይሊ ባሕሪ ከዓ ምሳና ካኣቱ ወዲ እያሱ እዩ ምሳና ዝኸይድ ማለት እዩ።
3: ዳህላ ክትህርም ስለ ዘለዋ ከምኡ መደብ ወፂኢ ስለ ዘሎ ናታ መፅናዕተይ ክገብር ኢሉ ይመፅእ ንዓ ሒዝከያ ተበገስ ዝበሃል ከዓና እንጂ ክልተ ኣጃላብን ተበጊሰን ክልተ ኣጃላቡ ወዲ ሕሪቲ ምሳና ኣሎ ሒዝና ናብ ሴል ዓንበር ትበሃል ካብ ዳህላክ ንደቡብ ኣላ ደሴት ሴል ዓንበር እያ ትበሃል። ኣብኣ ውዒልና ሕጂ ብራሾክ ኢና ክንወርድ ከምዚ ዝበለት ሕንቕ ዝበለት ኣላ ታምሽ እቲ ማእኸላ ናብኣ እያ ሙሉእ ለይቲ ክንከይድ ሓዲርና

0: ሕታ ጥቓታ መሓንቆ ምስ በፅሓና ኣብኣ ደቂሽና ንጉህ ርኢት ኣበልና ወታደራት ከምዚኣ ገይረና ኣትየና
1: ሓደስተ ኣሰራት ካ ፀኒሕና ታይታ ሓደስተ ኣሰራት ጨዋሚቲ ቦታ ኣሰር ናይ ኣንፍብያን ኣሰር ገለገለ ናይ ታንክታት ፀኒሕና እዚ ሕጂ ግዜ ዝወሰደ ድዩ ወላ ሓድሽ ድዩ ንክትፈልዮ እውን ኣፀጋሚ እዩ ምክንያቱ ኣብ ጨዋም ቦታ ተኣሰር ኩሉ ግዜ ሓድሽ ትምስል ኣብቲ ማያዊ ኣካል ደፅበቦ ክፋል ናይ ዳህላክ ኣብ ሓፂር ርሕቐት ኢና ዘለና እንተርእና ሕጂ ንሰን ነዚ ኩሉ ቦታ ንቅድሚት ገዲፈን ነዛ ቦታ እዚኣ ዓፂና
0: ዝኾነ ኣብ ተግራብ ዘለዎ እናተፀጋዕና ወፂና ሓብቲ ተራእነት ናተን ወፂና ተመለሽና ዳህላክ ዕፁው እዩ ዚ ተባሂሉ ሓበሬታ ምስ ነገርናዮ እንደገና ብድሕሪአን ውሪት ተው ተባሂሉ ካልኣይ መልእኽቲ መለሹ ብድሕሪአን ኢሎምና ኢሉ ነታ ካልኣይቲ መልእኽቲ ሒዙ ከዓ መፅ ወዲ ዓይነ ይመለሹ
1: ኣብ ካልኣይ ግዜ ብድሕሪት ክንኣቱ ኣለና ብድሕሪአን ንዕን ከተራግፈና ኣለዋ ብደቡብ ማለት እዩ ንኣቱ ብምሸት ኢና መፅና ግድንተን ጀላቦ ከዓ ክፅበያን ኣለዎን ምክንያቱ እቲ ናብአን ዳኣቱ መጋበ መስመር ክንቆርፆ ኣለና ክንደይ ሰዓት ክወስደልና ክእል ንዕአን ብድሕሪአን ከነጥቅዐን እንደገና ነቲ ፅርግያ ሒዝና እውን ብዓብኡ ንዳህላገፁ ዝኸይድ ዓቕሚ እውን ከመይ ክንከይድ ከም ንኽእልን እንታይ ሰዓታት ክወስደልና ከም ዝኽእልን ንምግምጋም ማለት እዩ
0: ታኻርታ ሒዝናያ ዝነበርና ክልተ ደሴት ካብታ ካልኣይቲ ደሴት ከዓ መለሽካ ናብታ መሬት ንምውራድያ ንኸይድ ኣምሲና ንብገስሞ ንኸይድ እታ ደሴት ስኢነያ ስኢናያ ስኢናያ የላ ስለትፀና ተመልሽና ሓንፂጥና ኢና ኣብ ካርታ ሓንፂጥና ረሓቐታ ሓንፂጥና ከድና በታ ረሓቐት መሰረት ኣብዚኣ ክትኸውን ኣለዋ ኢልና ጠጠው ኢልና ካብዚኣ ንላዕሊ ሰ ደሴት ዝበሃል የላ ዳሓር ኣብኡ ጠጠው ኣቢልናየን ኮፍ ኢልና እንዳተዛረብና ከለና ኣብቲ ባሕሪ ከም ኢለ ግን ተለኦስ ቀረባ ወድሕሪት እዚኣ እታ ቦታ ምክንያቱ እዚ ካርታ እዚ ናይ ቀደም እዩ ስለዚ እዛ ደሴት እዚኣ ጥሒላ እያ ናይ ቀደም ካርታ ስለ ዝኾነ እሱ ደጋግየና ዘሎ እዚኣ ትሪኢ ኣለካ እዚ ቀረባ እዩ እዚ መሬት እዚ ደሴት እዩ ስለዚ ካብዚኣ ጥራይ ዓቂና ንኽድ ኢና ካልኣይ ካብኣ ዓቂና ናብታ መሬት ወሪድና መሬት ወሪድና ሕጂ ሰዓት ሓዝ ንወዲ ዓይነይ ዝበል ኮይ ሰዓት ሓዝ ክልተ ሰዓት ሙሉእ ከድና ክልተ ሰዓት ሙሉእ ከድና ጭውጭ ወይ ዝብል በረኻ እዩ ድምፂ የለ ገለ የለ ዳህላክ ሕጂ ዝደዩ ካብ ዳህላክ ከቢር ተዓዲ ካብኣ ንደቡብ እዩ ሕጂ እዚ ክንዲዚ ዝተጓዓዙ ዘጥቅዕ ሓይሊ ኣሃዱ ኣሎ ድዩ ክልተ ሰዓት እስኻ ዝተጓዓስካዮ እኩብ በጠሎኒ ድ ብርጌ ክንደይ ሰዓት ኸዶ ልዕሊ 10 ሰዓት እዩ ኸዶ ኢለየን ወዲ ዓይነይ ካብኣ ተመሊሽና ክንምለስ ከለና ክልተ ሰዓትን ፍርቂ ወሲኽና እዚ ኩሉ ሰራዊት ኣብቲ ተራጊፉ ነዚ ኩሉ ጭቃ ብእግሩ ጨፈቕ እንዳበለ ምስ ሰከሙ ድሓር ከዓ ካብዚ 7-8 ሰዓት ተጓዒዙ ከጥቃዕ ክእል ምስ ወዲ ዓይነ በዚኣ ተራዳሪእና ተመሊሽና እታ እንፈት ሕጂ ናበይ ትቀይራ ዳህላክ ትበሃል ብነብረ ወፍሪ ደንከል
1: ነዚ ሒዝና ምስ ተመለስና ሕጂ እቲ ሓሳብ እንታይ መፅእ ንጥዕዎ መጀመርታ ንጥዕዎ መጥቃዕቲ ክግበር ድሕሪኡ እዚ መደብ እዚ ከዓ ከም ዘለዎ ክቅፅልቲ መፅናዕቲ እቲ ሓሳብ ድመፅእ ኣብኡ ከለና ሕጂ ንገልዓሉ ንሕና ንኸይድ
2: ብመሰረት ኣህዱ ስለያ ሓይሊ ባሕርን ኣህዱ ስለያ ናይቲ ሓድሽ ዝቆመ ኣህዱን ምስ ኣቐዲሞም ተወዲቦም ዝነበሩ ደቂ ዳህላክ ብምውሃድ ሓያል መፅናዕትታት ተኣኪቡ ህዝቢ እውን ኣባላት ህዝባዊ ግንባር ብለይቲ ሰሊኾም ኣብታ ደሴት ብዝሃቦ ጎስጓሳት ኣብቲ ንደሴት ዳህላክ ንምጥቃዕ ዝግበር ዝነበረ መፅናዕቲ ዝረኣዮ ምትሕግጋዝ ዝነኣዲ ነይሩ እንተኾነ እቲ መፅናዕቲ ከም ዘረጋግጾ ደሴት ዳህላክ ንምጥቃዕ ኣዝዩ ከቢድን ሓደገኛን ክኸውን ከም ዝኽእል ተገምጊሙ ምክንያቱ ደሴት ዳህላክ መእተዊ መሳኹታ ፀቢብ ኣብ ርእሲ ምዃኑ እቲ መንከስ ቦታታት

0: ኣት ንዘጥቃዕ ሓይሊ ዘይምቹእ ብኣንጻሩ ንዝከላኸል ሓይሊ ረብሓ ዝህብ እዩ። ብተወሳኺ ሰራዊት ኣብታ ደሴት ተጸጊዑ ምስ ተራገፈ ናብ እሸቱኡ ናብቲ ሰራዊት ጸላኢ ዓስኪሩሉ ዝነበረ መዓስከር ናኹራ ንምብጻሕ ሙሉእ መዓልቲ ዝወስድ ርሑቕ ጉዕዞ ስለ ዝሓትት ነፈርቲ ኩናት እውን ካብ ኣስመራ ናብ ዳህላ ቅልጡፍ በረራታት እንዳካየዳ ጽዑቕ ደብዳባት ከካይዳ ምዃነን ኣብ ግምት ኣትዩ። ሓንሳብ ምስኣትኻ ምጥዓም ስኢኑካ ከተዝልቕ እውን ዘይትኽእል ምዃኑ ወዘተ ኣብ ግምት ኣትዩ። ንዳህላ ክንምጥቃዕ ካብ ኣወንታ ኣሉታውነቱ ስለ ዝዛየድ ሓደገኛ ምዃኑ ተገምጊሙ።
1: ኣስመራ ኸረን ማለት እያ ደሴታት ዳህላ ተስዓ ኪሎሜተር እዩ። ክንደይ ደሴታት ኣለዋ? ልዕሊ ሚእ ትኸውን ደሴታት ዘሎ። ሕጂ ኣማራፅታት ነርና፣ መሬት ኣሎ፣ ባህር ኣሎ፣ ፈጣናት ኣለና፣ ኩሉ ነገር ኣሎ። ኤርፎርስ ናይ ኢትዮጵያ ከዓ ከም ትፈልጦ ዝሓሸ ብሓየለ ኣብ ፀላም ኣፍሪቃ ማለት ርግፅ ስራ መጀመርታት ደሰይታት መሕኮሪ ሓንቲ እያ። እዚኣ መደብመደብ ስለ ዘለዋ መሕኮሪ ኣለዋ። እዚኣ ግን መሕኮሪ ይብላን። ነዛ ሓንቲ እዚኣ ኣርባዕተ ቡምባ እንዳኣኽላ ናይ ኢድ ኣየትወካን እዩ። ኩሎም ቶም ደሴታት ብከምዚ ዓይነት ስለ ዝተሓፅሩ ነዚኦም ሕጂ እንታይ ክንገብር መሪፅና? ኣብ ታሕቲ መድፍዕ ንሃና ቁፅፅር ማለት እዩ። ኢግኖር ከቲትካም ናይ ምሕላፍ ብመሬት ደሴታት ዳህላክ እንታ ክትገብር እያ? ንሃና ፈጠናት ኣብልዋ ኣብ ከበባ እትያ ኣላ ማለት እዩ። ስለዚ ነዚኣ ኢግኖር ከቲትካ ትኽልካ ንጥዮ ሓሊፍካ ንማርሳ ሓዱ ገፅካ ምኻድ። እሶም ከዓ ኣብ ፍፁም ኣብ ትሕቲ ረንጂ ወይ ኣብ ትሕቲ ቁፅፅር ንሃና መዳፍዕ እእቲንያ ኣለና ማለት እዩ። እዚኣ ሕጂ ሓፍ ክትብል ኮላ ኣብዚ ጥራኻ ክትር ትገብረላ እምበር ምዛ ደሴታት እዚኣተን ክትተሃላለኽ ክትብል ካብ ከምዚ ዓይነት ተበጊሽካ ነዚ ሓዲግካ ንዝሰፍሐ መረደንከልያ ገጽካ ብዕንቈት እንዳኸትካ ንትውግእ መልክዑ ናይ ምቕያር ተኽእሎ ስለ ዝነበረና ነዚ ከዓይ መርጩ እቲ ላዕለዋይ ኣካል እውን ዋላ እቲ መሪሕነት ናይቲ ሰራዊት ማለት እዩ።
2: ዳህላክ ኣዝዩ ሰፊሕ ደሴት እዩ። ካብ ሰሜናዊ ምዕራብ ንደቡባዊ ምብራቅ 9 ኪሎ ሜትር ንውሓት ኣለዎ። ፃሕ ዝበለ ጎልጎል እዩ። ንጎኒ እንተሪእናዮ ግን ቁሩብ ኣብ ገሊኡ ገፊሕ እዩ፣ ኣብ ገሊኡ ከ ፀቢብ እዩ። ኣብ ገሊኡ 10 ኪሎ ሜትር ዝበፅሐ ኣለዎ፣ ኣብ ገሊኡ 5፣ ኣብ ገሊኡ 6 ፅብብ ዝበለ እዩ። ኣብ ከምዚ ዝኣምሰለ ስብርባር ጥውዋይ ኮስት ላይን ዘለዎ ገማግም ዘለዎ ደሴት ንጎኒ ነዚ ብሓላዋ ጥራሕ እንዳተኸታተልካ ንባፅዕ ከምዘይቀርብ እንዳገበርካ ኣብኡ መክን ንጢዖ ንምጥቃዕ ሕሰቡ ተባሂሉ ንጢዖ ቅልጡፍ መፅናዕታት ተኸይዱ ማለት እዩ። ቅልጡፍ መፅናዕታት ተኸይዱ
0: ህዝባዊ ግንባር ነዚ ኣብ ዳህላክ ናኹራን ደንከልን ዓስኪሩ ዝነበረ ሓይሊ ባሕሪ ንምድምሳስ ባህጊ እኳ እንተነበሮ ኩሉ ዓቕሙ ኣንጻር ካልኣይ ኣብታዊ ሰራዊት ኣብ ግንባራት ኣሰሊፉ ኣብ መሪር ጥምጥም ስለ ዝነበረ ሓይሊ ባሕሪ ህዝባዊ ግንባርን ገለ ናይ ስለይ ኣህዱታትን ጥራዮም ኣብዚ ምብራቃዊ ግንባር ምስ ጸላይ ዝገጥሙ ነይሮም። ብፍላይ ሓይሊ ባሕሪ ህዝባዊ ግንባር ናብ ከባቢ ዳህላክን እናኹራን እንተላይ ናብ ጢዖን ከባቢኡን እንዳወፈረ ዝተፈላለየ ተርግእን ስርሒታትን ይፍፅም ነይሩ።
3: ኣብ ዳህላክ ንናኹራስ እታ መእተዊት ሓንቲ መስሓንቲ መእተዊት እንድያ ሕጂ ንናኹራስ ከመይ ተኩስና ብሓንቲ ቦምባስ ከመይ መርከብ ክትመፅእ ከሎ ኣብኣ ንድሕር ሃሪምናያስ ክትዕፆ ትኽእል እያ ዞም ሶቪታውያን ኣብኣ ከመይ ይዕፀው እሞ እዛ ቢኤም ሚሳይል ከመይ ገርና ኢና ሞ ክንረኽባ ድኣን ሓደ ናይ 130 ብረት ኣብኡ ኸፍ ኣቢልና ክትወፅእ ከላ ብሬዳር ስለ ትኽሸፍ ትረንጅ ክትሃረም ተባሂሉ ነቲ 130 ግን ነፈርቲ ከይሃርምኦ ከዓ እንዳ ህንፃ መፂኦም ክኢላታት በቃ ብቸሜንቶ ገይሮም ገዛ ሰሪሖም ኣብኡ ሕጂ ታ ቱረት ጥራሕ ከም ትወፅእ ገይሮም መጀመርያ መዓልቲ ትወፅእ ኣላ ተባሂሉ ምስ ተሰደደት ናይ ቁሩብ ፍልልይ ስሒታ ሃሪማ እቲ ቢኤም ከዓ ቀፃላይ ድብድብ ምስ ጀመረ ሓደ ምሸት 7 መራኸብ ሒዞም መፂኦም ቶም ሶቪየት 7 መርከብ መፅ ኣለዋ ትሬዳር ናይ ኤንግል ይርያ ማለት እዩ። ናበይ ክመፃ እንዲ ሱቕ በልዎ ንብል ይእተዋስኪ ናበይን ክመፃ ዝሰዓል ትኽኢለን ተፀጊአን ናኹራ ድርግም ይብላ 7 መዓልቲ ለይትን ቀትርን ትክሬን ኢና ንሪኦ በቃ ይፅዕና ኣሎ ዝበሃል ኣቑሕቶም ፅዒኖም ኣብ 7 መዓልቶም ክወፃ ጀሚረን ሰይጣን ዘይብላ ማኣዲ ኣይኺዳ እናፅቕበን እዚኦም ድሕሪ ሃሪምናዮም ከዓ ከ በዓል ዓደን ነፈርቲ ንገለ ናምፂኦም ከ ገለ ገብሩ ሕጂ

0: ሕቶም ንዕኦም ጠሞም ይኽዱ ተባሂሎም በዚ ኣቢሎም ዕርብ ኢሎም ኢትዮጵያውያን ንበይኖም ተሪፎም ሃየበሉ ሕጂ ማዕፆዕፆ ግደፈናው ኣብኣ ይሙታ እዚኣተን ግደፍዎን ጥራሕ ተባሂሉ በዚኣ ከዓ ናይ ዳህላክ ተዛዚማ
1: መፅናዕትታት ንወፍርናና ማለት ነቲ ወፍሪ ናይ ደቡብ ንዕኡ ምድለዋት ገለ ዝኸውን ኣቐዲና ኢና ማለት እዩ መፅናዕትታት እናካየድና ገለ ጀሚርና ማለት እዩ። ድሕሪ ዩ ብዓብኡ እዚ ኩነታት ከምዝ ከሎ ሶቪየታውያን ሃዲሞም ከይዶም ኢትዮጵያውያን ጥራይ ተሪፎም ማለት እዩ። ማዓስከር ብምሉኡ ሓይሊ ኣየር ሓይሊ ባሕሪ ናይ ኢትዮጵያ ተረኪባቶ ማለት እዩ ሶቪየት ከይዶም እዮም። ድሕሪ ወፍሪ ናይ ደንካልያ እዩ ዝመፅእ ወፍሪ ናይ ደንካልያ ዓብ ወፍሪ እዩ ነይሩ ብዙሕ ለውጢ ዘይሉ ንናፅነት ዘቀላጠፈ እዩ።
2: እዚ ሽዑ ካብ ግንባራት ናብ ሕርጊጎ ዝወረደ ፍሉይ ሓይሊ ኣብ መወዳእታ 1990 ኣብ ነውሶ ከፍ ክፍለ ሰራዊት ዝቆማ ናይ ፓራኮማንዶ በጠሎንታት ኮይነን መጀመርያ ናይ ክፍለ ሰራዊት 16 96 85 52 ካብ ባደ 7 ኮማንዶ ሓንቲ በጠሎኒ 3 ባደ 7 ብድምር 5 በጠሎኒ ነይረን።
3: ወፍሪ ናይ ደንከል መጀመርያ ኣብ ሕርጊጎ ኢና ተኣኻኺብና። ኣብ ሕርጊጎ ምድላዋት ተገይሩ ቅድሚ ምድላው ተገይሩ ንቆሞናና ዝምልከት ምስ ባሕሪ ዝተኣሳሰር ናይ ምሕምባስ መደባት ተኻይዱ ምስ ሜካ ናይ ታንኪ ናይ ምውሃድ ስራሕ ተኻይዱ ብዙሕ ንምድላዋትና ዝሕግዙ ንጥፈታት ተኻይዱ መጨረሽኡ ኣብ ሕርጊጎ እተን ዝተኣኻኸብና ናይ ፓራኮማንዶ በጠሎንታት ብክልተ ብርጌት ደረጃ ከም ዝውደብ እዩ ተገይሩ። ተቐዳመይቲ ብርጌት ወዲ መምህር ዘለዋ ናይ እንዳ 76 በዓል በለዛ 85 በዓል ማናጃ ወዲ መሓመድ ናይ ሃንደሳ እዚኦም ሓደ ሰለስተ ወጠሎም ኮይኖም ሓደ ብርጌት ናይ ወዲ መምህር እዮም። ንሕና ከዓ ሓንቲ ናይ እንዳ 16 ኣነ ዘለኹዋ እታ 252 ናይ ጀማል ናይ እንዳ 52 ፓራኮማንዶ ናይ ረያ ናይ ባደ 7 ከዓ ሓንቲ በጠሎኒ ንሕና ከዓ ሰለስተና ከዓ ከም ሓደ ብርጌድ ኣብ ትሕቲ ወዲ ሃይለ ንቆሞም ማለት እዩ።
4: መጀመርታ ኣብታት ፓራኮማንዶ ዝበሃል ካብ ኣህዱ መፅኡ ናብ ባፅዒ መፅ ነይሩ ኣብ ጉርጉሱም ኣትና መጀመርታ ኣብ ጉርጉሱም ኮይና ናይ ባሕር ምሕምባስ ኢና ነካይድ ነርና 4 በጠሎንታት ንሰን 52 16 85 96 ኣብ ጉርጉሱም እቲ ምሕምባስ ተረፈና ንምልእ ነርና ተረፈ ታንከኛ ምስ ታንክን ኣጋር ንምውሃት ከዓኒ ኣብ ሕርጊጎ ኩሉ ኣካይድናያ ስጋዕቲ ዓለ ክተበገስና ኣላ ማለት እዩ። ስለዚ ኣብ ገልዓሎም ዝበፅሕና እቲ መጥካዕቲ ንጥዑ ምዃኑ ተገሊጹልና እዩ።
2: ካብ መካናይዝድ 4 በጠሎንታት ናይ ታንኪ መድፍዕ ረሻሽ በጠሎንታት እውን ናብ ሕርጊጎ ወሪዱ ካብ ሓይሊ ባሕሪ እውን ዝተወሰነ ዓቕሚ ተፀንቢርዎም ኩሉ ዘይሃዱታት ኣብ ከባቢ ባፅዕ ኣብ ጎርጉሱም ሕርጊጎ ገደም ከም ዝተኣኻኽብ ምስተገብረ ንኽልተ ኣዋርሕ ምስቲ ንቐጻሊ ዝፅበየን መደብ ስራሕ ብዝዛመድ ናይ ባህሪ ምሕምባስ ምስ ቅርፂ መሬት ምልላይ ናይ ተኽስን ምንቅስቓስን ምጥቃዕን ምክልኻልን ዝኣመሰሉ ስልትታት ስልጠናታት ወሲደን ነውሰ ከፍሃዱ ዓጢቕዎ ንዝነበረ ኣፅዋር ብደቂቕ ከም ዝምለኽ እውን ተገብረ።
5: ኣብ ዳሕላክ መጥቃዕቲ ተገይሩ ስነትብኡ ዘሎ ተረፍ መረብ ሓይሊ ባሕርን ኣጋርን ኣብ ኣስኪዱ ዘሎ ንድምሳሱ ነዚ ክንብሎ ፀናሕናኻ ንባፅእ ሓደጋ ከም ዘይከውን ስጋኣት ከም ዘይከውን ምግባር እያታ ዕላማ ቀንዲ ነይራ። በዚኣኢና ንተኣኻኸብ ተን ታንክታትና ገዲፍናዮን ስለ ዝወረድና ኣብ ሕርጊጎ ወረድና ሓደስቲ ታንክታት ተን ዝተማረኻብ ናይ ስርሒት ፈንቅል ሓደስቲ ታንክታት ኢና ዓጢቕና። ሓዳስ ታንክ ከዓ ክትዳሎ ኣለዋ ንዓኣ ዘድልያ መሳርሒታት ኣለዋ ኩሉ ምስዓ ዝኸይድ ዕጥቃ ማለት እዩ ታንክታትና ኣዳሊና ተን ክንዓጥቀን ዝተወሰና ኣለና 15 ታንኪ የን ነይረን 15 ታንኪ ንወፍሪ ደንከል ማለት እዩ። እዚአን ብምልአን ተዓጢቐን ዝነበራ ኣይኮናን ካብተን ዝማረኽናየን ካብ ፀላኢ ብሓደስቲና ንዓጥቀን ዘለና ግን እቲ ዝነበረን ሕፅረታት ናይ መሳርሒታት ኩሉ መላሊእና ካልእ ዘድልየን ፅገናታት መላሊእና ንስራሕ ድልዋት ኮይና ማለት እዩ። ጎኒ ጎኒ እዚ ከዓ ምስቲ ምሳና ዝወፈር ኣጋር ኣሃዱ ስልታዊ ልምምድ ብቐስርን ብለይትን ኣብ ከባቢ ሕርኪጎ ንገብር ነርና።
6: ሕጂ ኩናት ደንከል ክጅመር ከሎ ማዕረ እቲ ካልእ ስርሒታት ነቲ ውድብ ዝካየድ ዝነበረ ብዝላዕሊ እያ ዝጠሚቱ ተካየደ እዩ። እዚ ማላሽ ኣብ ታሪክና ከም ንብሎ መኽፈቲ በርን ኣናፅነት ስርሒት ፈንቅልን ግንባር ግንዳዕ ምዃኑ

0: ሩድዩ ንዑ ምደርዒ ድማ ዝስርሕና ደንከል እዩ ሕጀብቲ መጀመርያ እዚ መደብ እዚ ክወሃብ ከሎ እቲ መደብ ብዝለዓለ ምስጢር ታ ሒዙ ነይሩ ኣነ ሽዑ ማለት ብጦርነት ኣብ ደቡብ ነይረ ካብ ደቡብ ሓንቲ ሓይሊ ሒዘ ክመፁ ዘለኒ ንባፅዕ ተሓቢረ ባፅዕ መፅ ኣዱ ሓማድ ድማ ካብዚ ናይ ሳሕሊ ነበረት ኣሃዱ ሓንቲ ሓይሊ ሒዙ መፅ እዩ ናይ እዚአን ክልተ ሓይሊ ሰለስተ ስጋ እንታ ዝሓዛ ተናትና ሓይሊ ብርሃን ቐሕተ ኣሎ ብዙ ሰንቅር ኣሎ ናይቲ ሓንቲ ከዓን ወዱኸረንን ስቡእ ተስፋኣለም ደስታ ዝበሃል ነይሮም
1: ብመሰረት እቲ ናይ ዳህላክ መደብ ተሪፉ እቲ ንዳህላክ ከጥቅዕ ዝተመደበ ኣህዱታት ደንከል ንምሕራር መጥቃዕቱ ብጢዖ ንምጅማር ኣንፈቱ ንደንከል ኣቕኒዑ ኣጋርን መካናይዝድ ሓይሊ ባሕርን ኣብ ገልዓሎ ተኣኻኺቡ ጢዖ ንምጥቃዕ ምድለዋቱ ወዲኡ
2: ኣነ ናይ ዕለይና ነሽዑ ኣብ የመን ነይረ ካብ የመን ምስ ተፀዋዕኩ 9 መወዳእታ 9 ሓላፊ ናይቲ ዞባ ተመዲበ ከራስ ዑስማን ከራስ ዑስማን ሰዒድ ከራስ ምሳይ ነይሩ ኣብ የመን እሱ ግድመያትዩ ነይሩ ኣነ ዝሓራት እዚ እንታይ ሽሙ ተመዲቡ እዚ ከተ ሓጋጋዚ ምሳይ ሕጂ ጠዋል ኣብቲ ወፍሪ ይዳሉ ነይሩ ኣይፈለጥና ነርና ግን ይዳሉ ነይሩ ነቲ ወፍሪ እቶም ሰራዊትና ኣብ ሕርገ ጎዩ ዓለሙ ነይሮም ሕጂ ንሕና ካላስ ምስ በዓል ውጭ ኣለኩም ከሪካር ኣለኩም ዝተባሃለ ዝከረ ስያስ ኣብ ባዕፂዕ ንገሩና ፀውዑናስ ኣነ ንከራስ ንገሩና ንስኻ ሓላፊ ንስባሕ ተጋጋዚ ኢሉስ ንገሩናስ ኮንታክትኩም ከዓ ምስቶም ባዓላ ሓይሊ ከሪካር ኣዛዚ ናይቲ ሰራዊት ውጭ እዩ ስለዚስ ከምዚ ስራሕኩም ኢሎም ምስ ኣበለናስ ጠብዓ ኣዳ ምድላዋትና ገይርና እቲ ኣኼባ ብገላዕሉ ነይሩ
3: ኣነ ሽዑ ናይ ዞባ ምምራቅ ናይ ፀረ ስለይ ሓላፊ እየ ነረ ናይቲ ዞባ ሕጂ ስለያን ፀረ ስለያ ንባሃል ስለነበረ እቲ ፀረ ስለይ ከዓ ክልተ ባህር ነ ሓደ ኣብቲ ንቆፃፀሮ ቦታ እቲ ፀቡቕታት ንከይመፅእ ምክልኻል እዩ ካልእ ካብ ኣንፃር እውን ዋላ ናብ ፅላእ ዝጠበተ ስራሓትን ሃበሬታታትን ብወዳብን ምክትታልን እዩ ነይሩ ንባፅዕ ዝጠመተ ንባሕሪ ዝጠመተ ዋላ ንበዓል ጢዖ ገፁ ክሳብ ዓሰብ ክንበፅሑ እኳ ፀግም እንተነበረ ግን ሓፈሻኡ ናብ ዝጠመተ ስራሕ ይስራሕ ነይሩ እዩ ትቐንዲ ግን ንክደንካልያ እንታይ እዩ ብኡሲ ብዙሕ ዘስግእ ሓይሉ እውን ስለዘይነበረ ዝኾነ ስብልኳታት ወይ ዝኾነ ወፍሪ ከይፍፀም ፅላእ ከዓ ኣብ ልዕሊ ህዝብና ኮኑ ወይ ኣንፃርና ዝሓስቦ ኣተሓሳስባ ወይ ዝሕዞ መደባት ምክትታል እዩ ነይሩ
2: ሕጂ ኣብ ናይ ህዝቢ ከመፅ እንተ ኮይኑ ናይ ብሓቂ ኣወለን እቲ ከባቢ ንሕና ብሬድዮ ብድምፂ ሓፋሽ እንተዘይኮይኑ ህላዊ ይብልናን ዓከሎ ከባዕለ ከሎ ንደቡብ ይብልናን የለን ናትና ንጥፈታት ምናልባት ነስለያ ነገሌ ንሰባት ምናልባት ሃገርቤተ ይርከብ ይኮኑ ግን ብኣካል ህላዊስ ይብልናን ሰሜን ደንካል እዚ ገላዕሉን ከባቢኣ ያ ነራ እንታእቲ ህላወና ሕጂ ናይ ህዝቢ ተራስ ኣገዳሲ እዩ ነይሩ ሰራዊት ከምቲ ትፈልቶስ ሚሊሽያ ኣኪቡ ነይሩ ሓጢቁ ነይሩ ፀላይ ሕጂስ እቲ መንገዲ ምፍላት ከማን ባዕሉ ጉዳይ እዩ ግን እቲ ሰራዊት ባዕሉ ከማን ምስ ሸሓርያ ሕሴን ሸሓርያ ሕሴን ሸሓርያ ኣባል ፈፃሚት ሽማግለ ናይ ማሕበር ሓርስቶት እዩ ነይሩ ሕጂ ተሰውዩ መስኪን ሕጂ ንሱ ካልኦት ሰባት ነይሮም ይኹኑ ንሱ ክሳብ ጥዕስ ንሱ እዩ ነይሩ እቲ መንገዲ ንገሊመዲ ወዲ እቲ ከባቢ እዩ ከወላ ከም እንታይ ሽሙ ባዳ እዩ ግን ደርጋ እቲ ናቶም እንታይ ሽሙ ክሳብ ኣራዕታ እዩ
4: ኣይደንከር ወራ ሓደ ሻሕርያ ዝበሃል ሰብ ነይሩና ሻሕርያ ኮፍ ኢልናና ሻሕርያ ንሕና ጥዖ ቅድም ክንከይድ ኢና ድሕር ኣሰብ ክንከይድ ኢና ነዚ ዝኸውን መፅናዕቲ ትገብር እያ ቀዳማይ ጥዖ እንታይ ትመስል ከብና ሓበሬታ ኣሎ ናይ ስለይ ከዓ ፅቡቅ ሓበሬታ ስለ ዘለዎ ኩሉ ግዜ ነይሩና እዩ ብባሕሪ ወሎ ናይ ሓይሊ ባሕሪ ናይ መሬት ስለያ ኩሉ ግዜ ብኩሉ ሓበሬታ ኣለዎም ኣበይ ካዕርፋ ከላ ኣበይ ማይ ዝሰትያ ንጥዖ ኸ መን ኣፅናዓልና መን ኣሎ መንገዲ ክመርሕ ዝኽእል እንጂ ነጅሩኒ ምር ኣሎ ክሰሎ ክሰሎ ንፈልጦም ኢና ኩሎም ደቂ ባዳን ፅቡቕ ካልኣይ ከ ካልኣይ ዓባይ ነገር ኣላ ምንታይ ሓሙሽተ ኣግማል ከንዕድግ ኣለና ካብቲ ከባቢ ጥዑ ከ ኢና ንዕድግን

ናይባት ኣልዋና ብኣኽላ ኣልዋና ግን ከነፅንዕ ንሕር ኮይና እዚአን ከንቢያና እዮም ብሓር ነዚአን ዓዲግና ሰብ ጌርና ኢና ክንዕድገን ንአን ዓዲግና ባዕልና ክንከይድ ኢና ሓሙሽተ ኢና ሓሙሽተ እዮም

ኣብ መጀመርታ ሰማንያታት ብበዝሒ ፀላእን ምስትናይ ዝነበረ ምስላ ገለገለ ሃሶሳት ተዋፊሩሉ ኣብ ዝነበረ ነዞም ሃሶሳት እዚኣቶም ኣብ ምልቃል ስለዓለ ተራ ነይሩ ማለት እዩ። ምስተናይ ውሽጢ ኣብ ውሽጢ ከተማታት ዝነበራ እተን ብደገ ዘለናን እዚ ኩሎ እንዳተሓባበርካ ፅፁይ ዝኾነ መፅናዕቲ ንዓኣቶም ኣምልቃምን ዝለዓለ ተራታት ተፃዊት ማለት እዩ። እዚ ክንገብር ከለና ኣብዚ እዋን እዚ ሕጂ ክትሪኦ ከለና ኣዝዩ ከቢድ ከመይ ጌርና ሰጌርናዩ ከመይ ኢልና ኢና ንሓልፎ ዝነበርና ገለ እዚ ክትሪኦ ከለና ኣዝዩ ከቢድ። ሽዑ እዋን ግን ሓደ ትንእስነት ነይሩ፣ ካልኣይ ነገር እቲ ተወፋይነትን ድሌትን ስለ ዝነበረ ልዕሊ ኩሉ ከዓኒ ምትሕባር ናይ ህዝቢ ህዝቢ ነቲ ሰውራ ከም ሰውርኡ ንክዕወት ሃንቀውትኡ ዘማዕድወሉ ዝነበረ ክዕወት እንዲሕር ኮይኑ ከዓኒ ማዕረት ተጋዳላይ ክሰርሕ ኣለዎ። ምስ ፀላኢ ዝኮነ ይኹን ምትሕባር ምስ ፀላኢ ዘይኮነ እቲ ሓበሬታ ናይ ፀላኢ ናብ ሰውራ ነቲ ዝምልከቶ ኣካል እናሃብካ ነቲ ፀላእስ ብከመይ መንገዲ ክጠፍእ ካብ ሃገርና ብከመይ መንገዲ ይፅረግ ናፅነት ትበሃል ከዓ ብከመይ ነስተማቅራ

ሓደ ዝበሃል ካብቲ መስራቲ ጉባኤ ካብ 1979 ኣትሒዙ ኣብ ኩሉ እቲ ክልተ ዕላማታት እየ ነረ ናይ ሃማደ እቲ ሓደ መሰልን ማዕርነትን እቲ ሓደ ሃገራዊ ናፅነት ንምምፃእ ከም ካልኣይ ከዓኒ መሰልን ማዕርነትን ንምርግጋፅ ክልተ ዕላማታት ሒዘ ዝፍቀስ ከሎ ሕጂ ኣብዚ ንኩለን ኤርትራውያን ደቂ ኣንስትዮ ዝያዳ ክዓጥቃ ከም ዘለዎን ክውደባ ከም ዘለዎን ኣብ መሳርዕ ህዝባዊ ሰራዊት ክኸዳ ከም ዘለዎን ካብቲ ዝግበር ዝነበረ ናይ ሃማደ ኣብ ኩሉ ቦታታት ከዓ ኣባላት ሃማደ ኮይና እንንቀሳቀሰሉ ዝነርና ብብዝሒ መንእሰያት ክስለፋ ከም ዘለዎን ኣብ ምግባር ሕጂ ልዑል ተራ ነይርዎ ማለት እዩ።

0: እገሌ ዓይለ ሸሃዳ ምስኩና ማሓርብ ግተዛያድ ሓዘ የለይ ክንገቢ ሕና ምስርክን ይሻርግ
1: ሕና ዲ ከምሰላ ይኮኒ ሓቲ ንዕ በለሊት እንደለበስና ወመደፍ እንዳሓረድና እግል ንትፋጋዕ
0: እምስተል ሰላዲ ይከለኪ ላኪን ዒድ ሕርየት እብነብራ ውብለበብስ ውብዛጥ ብሓፈፍ ሕነቱ እገምሉ ደሜርካ ለረየ ከም ከረእስረ ሸሃዳ ምስኩና ማሓርብ እግሎ ምን ሰዲ ምስሎ ምን ትበላይስ ሰላዲ ንስበስ ሰላዚ ከለኪ ምና ናይ ክዳር ክልምቶ ከምሲ ንሲ ላኪን ግለ እንስ ከምሰሉ ብላክን ላ ከምሰሉ ትብኢለን ለኪ በስ ለጎማቸ ግመየንተ እስ ኢለን
1: ሰኒ
2: ነጃት ወለቼ እትል ሓጪር ወቅት እግል ህዳይ እንቲ ወመሳኒትኪ እግል ህዳይ ፋይሕ ውዕሙር እግል ዳለየ
1: ሓልቶ እተትሃዱናት ወለሚቱ
2: እንታ ብዕል ከይርክትተደ ይሕል ብየ ኣዘይ እግል ሃሽም እግሉ ግን ህደየቱ
1: ሃሽም ትበይ ሓልቶ
2: ኣይዋ
1: ካሽም ምንግልተተውግሉቱ
2: ሕታ እዘ ግና ምራቱ ላኪን በስ ኣሰና ይኸሙ ከም ህዳይ ውሕፃ ይገባ
1: ከምቲ ምን በዲር ኣምረት ዓርኪ ወለሚ
2: ኣነ እዚ ኣእምርኩ ላኪን በዲር ኣእምር ወእዘ ፈርሑ ውህዳ እዩ ንትንየቸ በስ
1: ከስምዒን ሓልጣ እባ ንየትኪ ወሓርያንኪ እሴት ወልክ መንግድ ትግባእ ትሓዚ
2: ያ ረቢ ለበላ ውህቱ ውላድ እዘ እምበልናይኩም ብዶናይ ኣዳም እንደሰምዑ
1: ከላስ ፈጋ ሓልጣ ኣነ ራእሻ ውጃዕ ንሰበተለ ከኒ እንደነሰእኮ ገለስ ካብቱ
2: ወረእስ ክል ውጃዓክ ወልክል ውጃዓክ እንደይኮን ሃሹሙ ላታ ይሃላ ግልኪ ረቢ ለርአኒቲ ሃሹሚ ምስል መርዓቱ እብሰማዲቱ ወእብሰይፉ ወምስል ማዛታቱ

0: ዩ ከትሕጂ እለ ኣንስ ሕዳሌና ኩለን ግርሹን ደፍዓይ ኣንበል ዳፍአት ኣዘ በለሊትና ንዛቤ ወኣመት መዳላይና ኒደ ወመደፍ በርካይ ንሕረድ ወእለ ዒድ ሕርያትና እብፈራሕና እብሰርጎና ሰኒግ ንሓልፈብና
1: ለእግሩሽ ብዝሐላታ ኣናማ በዝሓ ትብልዓልኩም ላኪን እግል ዒድ ሕርያትና ሰበቱ ምሽክለት ኣለዎ
0: ዳፍኣትማ ንግሩሽ በዝሓ ትብልዓለት ወግዲ ሕርያት እግል ምብላዕ ውስይቶ ወመሃይ ትብለና ዓለት ኣዝታያለ
1: ምን ኣዳምካ መትፈንታ ኢላታ ሰኒ ይኮን ሕርያትና ሓኮ ከም ጅርሰት ሓኮ ከም ክርበት ረከብና ይኮን ትብነት ሕጂ ዲብ ጣውለት ለህበዎምታ ድዋልማ የ ላዓይውዳ ኣለዉ ሕርየቶም በስ
0: ኣማንኪት ሸዓብና ተሓረዳ እብደባባት ትካየዳ እብሰለስል ትሓነቐ እቲ ኣብያቱ ነዳ ውስጅን ተዓዘበ ወተዓደማ
1: ሓብላ ምን ኣብያትና ከደን ፈገርና ዓመሲና ዲብ ሓንቲ እመን ውዕጫ ይዋልደያ ኣብያትና ነዳ ንዋይና እቲ ኣፍያቱ እብጣኢራት ወመዳፍዕ ቃተላ እዚ ላኪን አልሓምዱላ ላምርኤና ሕርት
0: ኣማንኪት እጆከት ዓውል ሕርያት ክቡቱ በዲር እተም ፀወታ ወእዚ እቲ ዓቂባ
1: ኣሰናይና
2: ኣሰናይና ኣሰናይና መንዴረት ነሬና ዋዓድና መላክና ሃዲብደና ኣሰናይና
3: ኣ ወደእሜር ማለይ እዚ ያዕኒ መዳላይ ግልዒድ ሕርየት ክፋ ለትዳለው ህልየኩም ወትሰርጎሎ ህልየኩም ማም እንሻላ
4: ሰኒ ኣለ ሰኒ ለካ ሕና ከመግለ ትፈሃምና ግሩጅ እንዳትፋገርና እግሎም እንሰደ ብምስሎም ንውዕል ዓይሎ ሸሃዳ እምስኩና ምሓርብ ሓደና በስ
3: ማምና ሓደትኩም በስ ማሻ ኣለዎ ትባረከላ ኣወለ ገበይለ ረዓታት ወለ ገበይለ ሰሊመት በስ ህታታ ብዝሐ ውሕደ ናይ ለእሉ ተይብ ርዝቅ ምህም ይኮን ክምኢል ለፍክረት እግል ሎሰ ክምኢል ለፍክረት እግል ሎሰ በስ ያዕኒ ካፍየት ወዋፍየት
4: ሰኒ ሌካ ሓዳር ሰኒ ሌካ ከየንማ ትዓድ ከረዳውድ ወጀማዓቱ ለትፈናታ ናይ ሰዳይት ወራታት እንደነዘመው ከድሞ ኣሎ
3: ከድሞ
4: ወላ ወራታት ኩሉ ግሩምቱ
3: ዮ
4: ትምኑ ላኪ ምና በርናምጃቶም ላዓጅበተኒ
3: እለ
4: ሚተ መላካ ናይ ኣርብዒን ዓይሎ ሸሃዳ እምስኩና ብሓርብ ግርሆም እብከበ ግርሕረስእሎም በርናምጅ ፍጉራም ኣለ
3: ያ ሰላም ያ ሰላም ከብቶም ትብረት ሰኒወደው ሰኒወደው ኣስነው ሸዓብና ሓዋን ይኮን ወካይን ክም ሓዋን ይኮን ወካይን በስ ያዕኒ ነዘሞት ሓዘ ነዘሞት ሓዘ ክም
4: ሰኒ ሓዳር ስማዓኒ ላሃመት ትብል

እቲ ብመንገዲ ቓልሱ ድሌቱ ኣቐዲሙ ዘረጋገጸ ህዝቢ ድማ ውፅኢት ምስ ተነግሮ ንዝገብሮ በዓል ኣቐዲሙ ብፍሱህ መንፈስ ምድላዋት ጀሚሩ ኣብ ጎደናታት እናወፀ ድማ ስምዒቱ ደርጊሑ

0: ተጋደልቲ ኣብ ማዓስከራቶም ኣቐዲሞም ኣድሚፆም ስለ ዝነበሩ እቲ መስርሕ ብቐንዱ ኣብ ሲቪል ህዝቢ ዝቐንዓይ ነይሩ። ቀይሕ ዶስ ሰማያውን ዝብል ሕቶ ድማ ቆልዑ ከይተረፍዮም ጎስጒሶምሉ። ዕለተ ምድማፅ 23 ሚያዝያ ህዝቢ ብእዋኑ ሃንቀውትኡ ምእንቲ ክገልጽ ብለይቲ ገስጊስ እዩ ኣብ ዘዘቡ ኣብ ዝርከብ መድመፂ ነቕጣታት ዋና ፀሓፊ ግዜያዊ መንግስቲ ኤርትራ ቶ ኢሳያስ ኣፈወርቂ ኣብ ዘድምፀሉ ከባቢ ነቲ ምድማቅ ጀሚርዎ።
1: ሎም ንግሆ ኣብ ረፈረንደም ኣድሚፅካ እሞ ድሕሪ ዚ ኩሉ ዓመታት ምቅላስካ ንስኻ ከም ውልቂ ዜጋ እንታይ ኣሎም ማዓንቲ ንዓኻ እንታይ ይስማዓካ?
2: ምናልባሽ ከም ኩሎም ኤርትራውያን ሕጂ ኣብዚ ዘለናዮ ቦታ ኮይንካ ክትሪኦ ቀሊል ይመስል ይኸውን፣ እንድሕሪ ተመሊስካ ክትሪኦ ከለካ ግን ኣብ ውሽጢ እዚ ነዊሕ ዓመታት ነፍሲ ወከፍና ክፍፅሞ ዝደሊ ተልእኮ ነይሩ። እዚ ተልእኮ እዚ ከዓ ናይ መወዳእታ መዛዘሚኡ እዚ ዝካየድ ዘሎ ዴሞክራሲያዊ ምርጫ ናይ ህዝቢ ኤርትራ ምዃኑ ነፍሲ ወከፍና ብሩህ ነይሩ። ኣውራ ንኣባላት ህዝባዊ ግንባር ኣብዚ ክንበፅሕ እዚ ኩሉ መስዋእቲ ተኸፊሉ ሓርነት ናይ ሃገርና ጨቢጥና ቅድሚ ክልተ ዓመት ዓወት ተዛዚሙ እዩ ተልእኮና ፈፂምና ኢና ይተባህለን ክልተ ዓመት ተወሲኹ እዚ ሕጂ ዝካየድ ዘሎ ዴሞክራሲያዊ ረፈረንዱም ንዓይን ኩላቶም እንቲ ናይዚ ሃገር እዚ ነፅነትን ሓርነትን ተቃለሱ ሰባት ናይ ተልእኮ ፍፃሜ እዩ ክበሃል ይከኣል።
3: ንመፃኢ ብሩህ ዝረአየኒ ንገዛ ርእሰይ ብሩህ ዘሎ ምክንያቱ ሲቲ ኩሉና ህዝቢ ኤርትራ ዝፅበዮ ዝነበረ ነዚ ኣጋጣሚ ዝፅበ ነይሩ። እዚ ኣጋጣሚ እዚ ድማ ብዙሕ መንገዲ ናይ ራህዋ ናይ ሰላም ናይ ዕቤት ናይ ምዕብልና ናይ ፅቡቅ ጉርብትና ምስ ዝተፈላለዩ ዘረባብትና ብፍላይ ድማ ምስ ኢትዮጵያ ክገብር ከም ዝኽእል ዝኸፍት መንገዲ እዩ ኮይኑ ይስማዕ።

0: ኣርባዕተ መራሕቲ ሃይማኖት እውን በብወገኖም ዕድሎምን ዕድል ሃገሮምን ወሲኖም መልእኽታቶም ድማ በቲ ኣጋጣሚ ገሊፆም።
1: እዚ ድማ እኒሄ ዳኣሰይ ኣነ ዝብልካትኩም ብሰላም ብፍቕሪ እገሊ እዚኢኻ እገሊ እዚኹ ከይተባሃሃልና ስላማዓኢኻ ክርስትያንኻ ብሃይማኖት ብዝኾነ ኮይኑ ከይተባሃልና ብሰላም ብፍቕሪ ከምዚ ገርና ተኣኪብና ከምዚ ተኣኪብናዮ ዘለና ብሰላም ብፍቕሪ እዞም ደቅና ድማ 30 ዓመት ተቐሚጦም ብሰላም ብፍቕሪ ኣነ ክመውት ንስኻ ፅናሕ እንዳተባሃሉ ብስላማይ ክርስትያን ከይተባሃሉ ዝኩሉ ብኒሄዳእሰ ብጅግነቶም ነፃ ውፅኦምና ዘለዉ ንሕና ድማ ብሰላም ብፍቕሪ ተሰባዕ መኒዕና ክንነብር ብዙ ሓደራ ይብለኩምታ ኣለ ቤተክርስትያን ሓደራ ትብልካትኩም ኣላ።

ሎሚ እግዚኣብሄር ብናይ ብዙሕ ህይወት መስዋእትን ብናይ ብዙሕ ህይወት ሰቃይን መከራን ዝተረኸበ ነፃነት ሰላም ሂቡና ኣሎ። ሎሚ ከዓ ህዝቢ ኤርትራ ልባም ኮይኑ መስተዋዕሎ ኮይኑ መጀመርያ እምነት ኣብ ንናሓልሓድ ክሓድሮ፣ ካልኣይ ፍቕሪ ስራሕ ክሕድር፣ ሳለሳይ እውን ወትሩ እቲ ዘሎ እምነት ፍሪሃ እግዚኣብሄር ኮነ እምነት ናይ ገዛ ርእሱ ከየላሕልሕ ብሕፅር ዝበለ ክማሕፀንን ክላቦን ይደሊ።

ንመላእ ህዝቢ ኤርትራ ዓብ ሓጎስ እዩ። እዚ ሓጎስ እዚ ምሉእ ህዝቢ ኤርትራ ዝፅበዮ ዝነበረ ንዓመታት እውን ተቓለሰሉ እዩ። ስለዚ ብፍላይ ሎሚ በዚ መዓልቲ እዚ ከመሓላልፎ ዝደሊ መልእኽቲ ሃገርና ኤርትራ ብውግእ ከምኡ ድማ ብነቕፂ ዓንያ ትርከብ ስለ ዘላ ኩሎም መንእሰያት ፁ ንቕድሚት ክብሉ እቲ ዓንዩ ዘሎ ኩሉ ክሕድስዎ እሞ ኤርትራ ብኩሉ ሓዳስ ኮይና ክትርከብ ነዚ ክገብሩ ድማ እቲ ዓወት ዝሃበና እግዚኣብሔር ቅድሚ ሕጂ ካባና ስለ ዘይተፈልየ ድሕሪ ሕጂ እውን ምሳና ከም ዘሎ ብምእማን ንቕድሚት ገጾም ክደፍኡ ሓደራ እብል።

ኤርትራ ዓባያ ምክንያቱ ድማ እንታይ እዩ? ናፅነትን ሓርነትን ክልተ ዓበይቲ ህያባት እግዚኣብሄር እተወን ዘፈለን ተቐበለለን ህዝቢ ኤርትራ እዩ። ህዝቢ ኤርትራ ብዙሕ ዝሰቂ እዩ። እዚ ቀዳማይ ናፅነቱ ቀዳማይ ሓርነቱ እዩ ንህዝቢ ኤርትራ ንታሪክ ህዝቢ ኤርትራ ማለት ኣይኮነ። ህዝቢ ኤርትራ ናፃ ነይሩ እዩ። ናፅነቱ ገፊፎሞ ብዙሕ ዓመታት ዝሰቂ እዩ። ሎሚ ግና እንሆ እንደገና እቲ ጥንታዊ ናፅነቱ ተመሊስዎ እንደገና ናፃን ክቡርን ህዝቢ ኮይኑ ይርከብ ኣሎ።

0: ህዝብስ መራቢ ወገኑ ንተዓዘብቲ ብዘደንቕ ስነ ስርዓት ኣብየ ዞባታቱ ተሰሪዑ ንመስርሕ ምድማፅ ተተሓሒዝዎ።
1: ኣማን ሰላም ኣልሓምዱላ ዘብፃሕካና

0: ፃዕዳ ስዋይ እንዳደቕደኩ ኣብውሻጣ ሓሊፈ ናይ ኤልትራ መዳመቒ መቃመሚ ፀብሐ እንዳሰራሕኩ ኣብ ኤልትራ ሰዓት 4 ምስ ጎዝጎዝኩ ክሳሒ ኣለኹ ትንሰትዋዛ
1: ህዝቢ ኤርትራ ኣብታ ታሪካዊት ዕድል ሃገር ዝወሰነላ ዓለት ዘይምድማፅ ከም ገበን ስለ ዝወሰዶ ይትረፍቲ ጥዑይ እቲ ብዕድመ ይኹን ሕማም ዘይክእል እውን ገለ ብምርኩስ ገለ ብሰብ ተደጊፉ ካልእ ተፀይሩ ብምምፃእ እዩ ንሃገሩ ዘሎ ክብረት ኣርእዩ
2: ኤርትርያ መኒ ህዝባዊ ግንባር መኒ ለምለም ኩነ
3: ፅንዋትና ሕርትና ርከና ልሓምዱላ ረብና ልሓምዱ ህልና ሰላም ህልና ልሓምዱላ ሕርያትና ካብ መ

0: Well, my surprise is that you still
1: ናይ ዝገረመኒ ስምዒት ሓድነት ገና መንፈስኩም ህላው እዩ። ካብ ሜዳ ዝነበረ መንፈስን ሓድነት ህዝብን ከም ዘለዎ ቦትኡ ኣሎ። ድሕሪ ክልተ ዓመት ሓርነት ክሳብ ሎሚ ትሕጉሳት ኣለኹም። ኣብ ኤርትራ ቀፃሊ ፌስታ ዘሎ እዩ ዝመስል። ከም ጋዜጠኛ ውድዓዊ ክትከውን ኣብ ከባቢካ ብዘሎ ክፅሎ የብልካን። እንተኾነ ግን ኣብዚ ክመፅእ ከለኹ ንባዕለ ምስ ህዝቢ
2: ዝሕጎስከም
1: ጋዜጠኛ ኮንካ ነዚ ረፈረንደም ክትዕዘቦ ዝሕጉስ ነይሩ። ንገለ መዓልትታት ሓደ ኣይፋል ዘድምፅ ሰብ ክረክብ ፈቲነ ግን ፍፁም ክሰልጠን ይከኣለን።

0: ጓይላታት ብከምዚ ኣገባብ ቀትሪ ይኹን ለይቲ ከይዕረፈ ቀፂሉ ንኩሉ ድማ ፍሳሐ ወሪስዎ ቐኒዩ ኣብ ኣብያተ ሕክምና ዝነበሩ ሕሙማት ከይተረፈ ብሰርሕ ሕማሞም ክስዕስዑን ክዘልውን እንተዘይከኣሉ ስለ ኤርትራ ንምድማፅሲ ኣይፀገሞምን።
1: ቆላ

0: ናይ ሕጊ እሱራት ከይተረፈ መሰሎም ተጠቒሞም
1: ብጣዕሚ ፅቡቅ ነቲ ሓጎስና ኳ መግለፂ እውን ተይረኸብና ኣሎ ነቲ ኣሕዋትና ተሰውእሉ 30 ዓመታት ኣክል ብረታዊ ቃልሲ ዝሓለፈት ናይ 100 ዓመት መግዛእትን ንሱ ኣብኪዑስ ኣብዚ ደረጃ እዚ ብምብፅሑ ብጣዕሚ ሓጎስና መግለፂ ኸመ ንረኸብና ኣሎን ግን ነቲ ብሕጂ ንሕና ነዚ ክንመርፅ ምብቃዕና እውን ሕጉሳትና ከም መጠን ላዓለ ንሕና ነቲ እቲና ዘለዉ እዚ ናይ ሕጊ እስራት ገብረና ካ ወንጀልና ድሕሪት ገርና ገዲፍና ናይ ሃገራዊ ጉዳይ ስለዝኾነ እዚ ቅድሚያ ንዑርኢና ግን ብዝበለፀ ዓድና ነፃ ወፅያስ ነፃነታ ረኺባ እውን ዳግማይ ህንፀት ኹን ዝኾነ ዕማማት ተኸፈልቲ ኮይናስ ነፃ ኤርትራ ፃዕዳ ኤርትራ ክንፈት መስረት ኢና ንደ
0: እዋን ረፈረንድም ፍሉይ ተርእዮታት እውን ነይርዎ ንኽብርቶም ነዝዓለት ዘይ ብመስዋእቶም ህያው ዝገበሩ ሰማእታት ህዝቢ መቓብሮም እናበፅሐ ብዝተፈላለየ መልክዕ ገና ምሳና ኣለኹም ኢሉ

0: መሬተ መሬተ መሬተ መሬተ ይርከብን ብዘይሞተ ሞተ ክልተ ይሞተ ሞተ ክልተ ይሞተ ድመተ ብዘይ መሬቱ ድመተ ድመተ ብረ ኣብ ደውርስቱ ድመተ መሬተ መሬተ ሞታይ ንበለነ እዙ ሞተ ሞታይ ንበለነ እዩ ዝመተ ሞታይ ንበለነ እዙ ሞተ ሓየተ ታጅግና ሓየተ ሓየት እንተመተ ከምዘይመተ ሓየት እንተመተ ከምዘይመተ ኣጀብ ደስታ ጀባ ሓጎሰ ኣጀብ ደስታ ጀባ መጎሰ ኣታ ንስረስ ኩሉ ዳ ዓጥቆ እንታ ንጋዕሰስ ኩሉ ዳ ኣጉዕሶ ኣሰበት ንለትርያ ድራማይት ሓዊ ኮይኖም ፀላእቲ ዘንድዱ ሓዊ ኮይኖም ፀላእቲ ዘንድዱ ተደልዮም ብኻራ ዝቀራደዱ ተደልዮም ፃዕዳ ጥይት ድጨደዱ ድጫደዱ ድጫደዱ ተደልዮም ትሕቲ መርየት ብታንኪ ዝኸዱ ኤሌትሪያ ድራማይት ይለዱ ድራማይት ለዱ ከምዚኦም ስዳሓሩ ወለዱ
1: ድንጋፂ ከዓነት ሓዘነ ሓዚነ እየ ስጋዕ ሕጂ ሓዚነ እየ ነይረ ብውሽጢ ከብደይሲ ሓዚነ እየ ነይረ ስጋዕ ሕጂ እውን ማለት ወይ ሓዘነይሲ ክጎድፎ ኣይሓሰብኩን ወይ ሒና ክወብእ ወይ ርእሰይ ክስራሕሰ ኣይሓሰብኩን ሊቀ መንበረይ ሰዲድዎን ሙሉእ ቀበለ መፅአን ደቢሸናኒት ማሊ ሕጂ ገዲፈየአ እዚ ብርሃንዚ ተረኺቡ ከዓዩ ዋላ ቶሞቱ ክብረቶም እንተለኹ ክብረቶም ሳላ መንግስትና ዝረኸብና ሳላ ናፅነትና ዝረኸብና ዋላ ቶሞቱ ዋላ ተለዉ ከቢርና ኢና ከቢር ሳላ ዝረኸብና እያ ናፅነትና ሕጂ ኣነ ሙሉእ ሓጎሰ እዩ ካብ ሕጂ ኢሉ የንብረለይ ሳቶም ካብ መንግስቲ ሰማያት የዋርሰለይ ብኘውሲ ኣብ መንግስቲ ሰማያት ንራኸብ ግበረና
2: ምሕዝነት ህዝብታት ኤርትራን ሱዳንን ዘንፀባርቕ ሰላማዊ ሰልፊ እውን ፍሉይ ትርእዮ ነይሩ ብኣጋጣሚ ረፈረንድም ጉዕዞ ብእግሪ ከምኡ ውን ብብሽግለጣ ቆልዑ ከይተረፈ ብምሃዝ ክእለቶም ጊደና ክንገብር ኢሎም

ምናልባት ኣነን ብፆተይን ወገናዊ ኸይንኸውን ብሕጊ ተቐይድና ስለ ዝነበርና ብዙሕ ዓመት ውሽጢ ስምዒትና ኸማን ክንገልፅ ኣይከኣልና ነርና። ሕጂ ግን ብምድማጥና ስምዒትና ኸማን ክንገልፅ ስለ ዝኾነ እታ ተሐጐሰኒ እዋን ምዃና ክገልፅ

0: La ley, la ley. Masé. Referendum, referendum. Referendum. Tedam de ma referendum. Hizba gumbarien. Amsi kayare tarik na ikere. Nasa na ikere. La ley. Wadadi kwenom hijamwan adom. ነቲ ሓያል ብጥይት ሰጒዶም ነቲ ደካም በሊዖም ኣንጊዶም እምበረ ማሓርሴኝ ኣይዶምን ኣይዶምን ኣይዶምን ዓደም እኳ ሰደዶም
1: መስርሕ መቕፃር ከይተጀመረ ድማ ዩ ብድሌቱን ሃንቀውቱን ዘይተጠራጠረ ህዝቢ ንድግስ እዝዳሎ ዝነበረ
2: ንሕና ናይ ፅምብል ናይ ኤርትርያ ናይ መርዓ ክንገዝእ ከብቲ መፂእና ብእምነት ህዝብና ስለ ደኣመና ኢና መፂእና ዘለና ደቅና ተሰውእሉ ደቅና ተከለስንኩል ገበርሉ እዩ ንሕና ከዓ ነዚ ስለ ተሓጎስና ብሓጎስ ኢና መፂና ክንገዝእ መፂእና ዘለና
3: ብእውነት ኣቕድም ኣቢሉ ከምዚ ብፃያ ክገልፆ ከም ዝፀንሐ እቲ ህዝብና ኣብቲ ናይ መጀመርያ ናይ 23 ናይ ምድማፅ መዓልቲ ብጣዕሚ ከም ውሕጅ ከም ፈልፋል ማ ይወርድ ስለ ዝነበረ ዳርጋ ተስዓ ከመይ ተዛዚሙ ስለ ዝኾነ እሞ ከዓ እወን ናፅነት ዝብል ድምፂ ስለ ዝኾነ ዘይንጠራጠረሉ ስለ ዝኾና በዚ መሰረት እዚ ኢና ከብቲ ገዚእና ነቲ ፅምባልና ንክንዳለወሉ መፅእና ዘለና ማለት እየ

0: ሕረ ውፅኢት ረፈረንደም ከ እንታይ ክኸውን ኢልካ ትፅበ?
1: ብዛዕባ ውፅኢት ረፈረንደም ምዝራብ ናይ ቀልዓለም ዘረባ እንተኮይኑ ምናልባት እስከ ክንፅበ ኢና ኢልካ ክሳብቲ ውፅኢቱ ዝንገር ትምባል ፅቡቅ መስለኒ። ናይ ባሓቂ ተመፂና ግን ደጋጊሙ እውን ከም ዝበልክዎ ኣብ ምርጫ ናይ ህዝቢ ኤርትራ ንናፅነት ዘጠራጥር ነገር የለን። ምናልባት ብዙሓት ከም ናይ ካልኦት ሃገራት ናይ ፖለቲካ ሰልፍታት ቃልሲ 100 ካብ 100 ዝበሃል ነገር የለን፣ 90 ካብ 100 እውን ዝበሃል የለን፣ ንሱ ስትረፍ 60 ካብ 100፣ 70 ካብ 100 እውን ዝበሃል የለን ኢሎም ዝዛረቡ እዮም። ምናልባት ኣብ ምርጫታት ናይ ሰብ ኣይናይ ፖለቲካዊ ሰልፊ ኣይናይ ፖለቲካዊ መስመር ትድግፍን ኣይትድግፍን ምርጫ ተካይዱስ ክሳብ 100 ካብ 100 90 ካብ 100 ክርከብ ኢልካ ዘይሕሰብ እዩ። እዚ ግን ናይ ሓደ ህዝቢ ዕድል ናይ ምውሳን ጉዳይ ስለ ዝኾነ እቲ ህዝቢ ክነብርን ዘይክነብርን ከም ሰብ ይኹን ከም ሃገር ወይ ከም ህዝቢ ናይ ዕድሉ ምውሳን ሕቶ ስለ ዝኾነ ነዚ ዕድል እዚ ኣይደልዮን እየ ኢሉ ከምዝኾነ ይኹን ካልእ ፖለቲካዊ ምርጫ ዝኣቢ ሰብ ዘሎ ኣይመስለንን። በፃብዕ ዝፍቀዱ ኣይሰኣኑ ንኾኑ ንምናልባት ኢልካ እዚእውን ዝረብ እምበር ናይ ኣብ ሓቂ ኣንፃር ናፅነት ደው ዝብል ኤርትራዊ ስለዘየለ ውፅኢት ናይዚ ዝካየድ ዘሎ ረፈረንድም ሰባት ኣብ ቀይሕን ሰማያውን ምምራፅ ስለዘይተጋግዮም 100 ካብ 100 ናፅነት ከም ዝኸውን ኣይጠራጠርን እዩ።
2: ኣብ መወዳእቱ 27 መያዝያ ፍሉይ ወኪል ዋና ፀሓፊ ሕቡራት ሃገራት ኣብ ኤርትራ ምስተር ሰሜር ሳምባር ሓያሉ ኣህጉራውያን ተዓዘብትን ጋዜጠኛታትን ኣብ ዝተረኽቡሉ ኣጋጣሚ መስርሕ ረፈረንድም ብትዕዝብቲ ሕቡራት ሃገራት ከመይ ከም ዝነበረ ገሊጹ። ብቓላቱ
3: ኦን ዘ ቤሲስ ኦፍ ዘ ኢቫሉዌሽን ፐርፎርምድ ባይ ዩኖቨር ኣይ ሃቭ ዘ ኦነር ኢን ማይ ካፓሲቲ as the special representative of the United Nations Secretary General to certify that on the whole the referendum process in Eritrea could be considered to have been free and fair
2: ብተዓዛቢ ጉጅለ ሕቡራት ሃገራት ዝተገብረ ገምጋም ከም ወኪል ዋና ፀሓፊ ሕቡራት ሃገራት ዝተዋሃበ ንስልጣን መሰረት ብሓፈሽኡ ረፈረንድም ኤርትራ ብኩለንትንኡ ናፃን ርትዓውን ምንባሩን ንዓይ ከም ዝዕገበን ክገልፅ ከለኹ ክብሪ ይስምዓኒ። በዚ ኣጋጣሚ ድማ ኣባላት ኮሚሽን ረፈረንዶም ሰበስልጣን መንግስትን ህዝብን ኤርትራ ተዓዛቢ ጉጅለ ሕቡራት ሃገራት ዕማሙ ኣብ ምስልሳልን ዝገበሩ ደገፍ ኣመስግን።

ህዝቢ ኤርትራ ድሌቱን ሃንቀውቱ ናብ ቅድሚ ኣህጉራውያን ተዓዘብትን ዓለምን ኣረጋጊጹ። ነቲ ዝመጽእ ዘይመስል ዝነበረ ድሌቱ ዝገልጸሉ ኣጋጣሚ ምርካቡን ብዓወት ምዝዛሙን ዝተሰምዖ ሓጐስ ንምግላጽ ድማ ናብ ካልእ ኣጋጣሚታት ኣትዩ።

ሓድሽ ትውልዲ ሓድሽ ህንፃ ሃገር ኮይኑ ስምዓኒ ብዛዕባ በዚ ናይ ሎሚ ዓይነይ ርኦ እዮ ልባይ ተሓጉሸሉ ዘለኹ ብዙሕ ደስታ ብዙሕ ስምዒት ብደም ደቀይ ድመፀ ዕምባባ ብዙሕ ደስታ ስምዓኒ

እንታይ ሞ ክግለፅ ዘይከኣል ሓጎስ እዩ በዚ ናይ ሎም መዓልቲ ኣብ ዕድመይ ምሉእ ተፈጢረ ክሳዕ ዛሕዕጂ ዘለኹ ዕድመ ከምዚኣ ዝኣመስለት ሓጎስ ርአ ኣይፈልጥን እየ ምክንያቱ እቲዝሓለፈ ትኩሉ ዘሕለፍናዮ ሽግራት ሕጂ ክሪኦ ከለኹስ ዝሞተ ውፅዕ ኣሕዋትና ሞይቶም ንሳቶም ግን ውፃዓት ኣይኮኑን ምክንያቱ ንዕኦም መኺኾም ንዓና ግን ኣብርሆም ስለዚ ዓበ ሓጎስ እዩ ዝስምዓኒ ብዙሕካ ደስ ይብለኒ

0: Well, first of all, I have some feelings of regret, and that is that the community of nations did not pay more attention to the wishes of the people of Eritrea, because if in 1952, instead of imposing a solution on the people, they had done what we've seen.
1: ሕቡራት ሃገራት ኣብ 52 ኣብ ልዕሊ ህዝቢ ኤርትራ ውሳኔ ካብ ምሕላፍ ከምዚ ኣብ ዝሓለፉ 3 መዓልታት ገይሩ ነይሩ። ተዝኸውን ህዝብታት መጻኢ ዕድሎም ብዓለም ክውስኑ ይኽእሉ እዮም ዝብል መትከሉ ሽዑ ተግቢርዎ ነይሩ። ተዝኸውን እዚ ኩሉ ዝፈሰሰ ደም ኣይምተኸዓወን ነይሩ። እዚ ተሓቂ እውን እንተኾነ ሎሚ ነዚ ንድሕሪት ገዲፍና ንመጻኢ ክነማዕዱ ይግባእ። ኣብ መጻኢ ኤርትራ ቀርኒ ኣፍሪቃ ጥራይ ዘይኮነ ኣብ መላ ኣፍሪቃ ንሕቡራት ሃገራት ኣብነት ክትከውን ትኽእል እያ። ምክንያቱ እዚ ረፈረንድም እዚ ሓደ መበገስ እዩ ዝኸውን ዘሎ። እዚ ረፈረንድም እዚ ንሓደ ህዝቢ ኣሚንካ ባዕሉ ድሌቱ ክውስን ተገዲፍካዮ መላእ ህዝብታት ኣፍሪቃ ክሳትፍዎ ዝኽእሉ

0: ብዓብ ንግራት ክገብር ሰላማውን ርጉእን ሃዋህው ክፈጥር ከም ዝኽእል ክተረጋግፅ እዩ። እዚ ከዓ ንመላእ ኣፍሪቃ ኣብነታዊ
1: እዩ።

ናናናይ ማዕረየ ተሓጉስካ ማዕረየስ ي معري تحبس معري

0: በዚ ኣጋጣሚ እዚ እምባየ ስኻ ከም ተቓላሳይ ንህዝቢ ኤርትራ እንታይ ክትብሎ ትደል?
1: ንህዝቢ ኤርትራ እንታይ እየ ዝብሎ? ብፍላይ ነቲ መንእሰይ ኣካል ነዚ ዘሎ ሓላፍነት ምናልባት ካብ 78 ሰብ ስጋ ኣብዚ ደርማስ ዝኾነ መንግስቲ ተኽኢሎም እቶም ቀዳሞት መንእሰያት እዞም ሕጂ ዘለዎ መንእሰያት ገባን ነዚ ሓላፍነት ዝተሰኪሞም ስራሕ ከየናዓቑ ብዝያዳ ኣብ መንእሰያት መፅኻ ስራሓ ከየናዓቑ ተጫማሊቖም ብእሾኽ እንዳሰፈየ ሰብ ዝቃለስ ነይሩ ኣብ ብዘይ ኮስትሞ ብዘይ ክዳን ብዕርቃን ይቃለስ ነይሩ ሰብ ዝሓለፈ መንእሰይ እዚ ሕጂ ዘሎ ወለዶ ከዓ ነዚ ተረኪቡ ኣብቲ ዳግመ ህንፃ ሃገር ኣብ ሓፂር ግዜ ሓፂር ተኣምር ክሰርሕ ከም ዘለዎ

ዝኸበርኩም ተኸታተልትና ኣብ ኣስመራ ዝነበረ ስምዒታት ናይ ረፍረንደም ከመይ እዩ ዝመስል ኢኹም ክትከታተሉ ፀኒሕኩም። ምናልባት እዚ ክትዕዘብዎ ፀናሕኩም ስምዒታት እዚ ሓያል ወንን ሸውሃትን ናይ ህዝብና ኣብ ኣርካይቭና ተሰኒዱ ንውሉድ ወለዶ ዝሰጋገር ትሕዝቶ እዩ። ኣብ ኣርካይቭና ዘሎ ቪድዮታት ከምኡ ውን ኣብ ናይ ሽዑ እዋን ዝነበረ ጋዜጣታት ዝወፀ መግለፂታት እንታይ እዩ ዝመስል እንዳተወከስና ኢና በብሓደ ትሕዝቶታትና ናባኹም ነብሎ ዘለና። ምናልባት መዓልቲ ዓርቢ እንተተዓዚብናያ ኣብ ታሪክ ኤርትራ ፍልይ ዝበለ ቦታ ሒዛ ኢና ንረኽባ። ምክንያቱ መጀመር ብረታዊ ቃልሲ ዓርቢ መዓልቲ ነይሩ፣ መዓልቲ ናፅነትና ድማ ዓርቢ መዓልቲ ነይሩ፣ ዕለተ ረፍረንደም ዝጀመረሉ መዓልቲ ድማ ዓርቢ 23 መያዝያ 1993 ስለ ዝነበረ ህዝቢ ኤርትራ መስር ርእሰ ውሳንኡ ዝኽብረሉ ዕለት ምስ ተጀመረ ዳርጋ ካብ 50 ስጋብ 90 ሚእታዊት ዝበፅሕ ካብ ዝተመዝገበ ህዝቢ ኣብ ቀዳመይቲ መዓልቲ እዩ ኣድሚፁ። እዚ ድማ ህዝቢ ኤርትራ ማዕረ ክንደይ ንናፅነት ወይ ድማ መሰር ሰ ውሳንኡ ባዕሉ ከድምፅ ሃንቀውታ ከም ዝነበሮ ዘረዳእካ ነጥቢ እዩ። ምናልባት እዚ ጥራይ ዘይኮነ ረፍረንደም ኣብ ዝካየደሉ ዝነበረ እዋን ብህዝቢ ኤርትራ ዝረኣየ ዲስፕሊን

0: ዝተረአየ ጭውነት ኩሉ እዚ ኣብኡ ዝነበረ ስነ ስርዓትን ስናይ ድሌት ናይ ናፅነትን ሓደ ካብቶም ኣብ ታሪክና ብፍሉይ ተመዝጊቡ እንዕዘቦ ኣጋጣሚታት ኮይኑ ተሰኒዱ ኣሎ። ኣብቲ ኣጋጣሚ ኣካል ጎደሎ፣ ጥኑሳት፣ ሓራሳት፣ ዕድመ ዝደፍኡ፣ ዝተፈላለዩ ስንክልና ዝነበሮም ንነዊሕ እዋን ኣብ ዓራት ተደኒሶም ዝነበሩ ዜጋታት ከይተረፊኦም ናብቲ ነቁጣታት ናይ ረፍረንደም ዝካየደሉ ክመፁ ተዓዚብና። እዚ ድማ ማዕረ ክንደይ እቲ ፅምኣት ናፅነት ከም ዝነበረ ዘረዳእካ ነጥቢ እዩ።
1: ሸሕ እኳ ናፅነት ብ24 ግንቦት 93 ብወግዒ ክእወጅ ተወሲኑ እንተሎ ካብ ሎሚ መዓልቲ ኤርትራ ልዑልነታ ዘረጋገፀት ናፃ ሃገር እያ።

ብተወሳኺ እውን መስርሕ ረፍረንደም ወይ ድማ መሰል ርእሰ ውሳነና ህዝብና ባዕሉ ደቁ ብምኽፋል መስዋእቱ ብምኽፋል ዘረጋግጾ ከም ምዃኑ ኣብ ነፍሲ ወከፍ ዝካየድ ዝነበረ ናይ ረፍረንደም መስርሓት ንሰማእታቱ ብክብሪ እንዳዘከረ እዩ ዘካይዶ ነይሩ። እዚ ድማ ብሰማእታትና ዝተረጋገፀ መሰል ርእሰ ውሳነና ንሕና ድማ ሕጂ ብድምፅና ነድምፆ ኣለና ብዝብል መንገዲ እንዳተጨርሐ እውን ተዓዚብናዮ ነርና።

ሰንቲመንት ጠፍኩ ጉናጉና በተራስኩ ምግበረልኩም ደካይ

¡Vamos!

0: Ha bisogno di democrazia, quindi è forse il primo passo di un grande futuro.
1: We have been very well received in this country, especially in this Maimena district. On every polling station, people have received us with their most warmth and hospitality. We have been shown the dances and happy people outside the polling stations, and we are really thrilled and amused by this visit to Eritrea and this particular part of the country, and we will remember it for all our lives.
2: I am here as part of the Australian delegation to witness the free and fair election referendum. I have been very impressed with the effective way in which the polling has been done, the organisation, everything has gone very smoothly. On behalf of the people of Australia, on behalf of the observers from around the world, we congratulate you. We wish you a long and prosperous, free Eritrea.
3: I can imagine after 30 years of war that people are so very happy. And of course, after liberation, you had to wait for 2 years for the referendum. But if you see now that people made their own choice and that they are so happy everywhere, I think the waiting was worthwhile. Well, I'll sure that Eritrea will be an independent country, no doubt. Of course, I cannot say if it has been 98, 99 or 100%, but I'm sure that Eritrea will be free.
4: The people had enormous initiative, and I'm very happy that I'm here now to see the independence of Eritrea, the people that I admire most in the world.
5: ዝኸበርኩም ተኸታተልትና ወከልቲ ናይ ኣህጉራውያን ትካላት ከምዚ ክትዕዘብዎ ዝፀናሕኩም ግብረ መልሲኦም ክህቡ ፀኒሖም ኪንዮ ናይ ምድማፅ ረፍረንደም ኣብ ገፅ እቲ ህዝቢ ዝንበብ ዝነበረ ስምዒት ዝያዳ ከምዘዝተማቐርዎ እዮም ክገልፁልና ፀኒሖም እዚ ረፍረንደም ወይ ድማ መስርሕ ረፍረንደም ኣብ ሃገርና ኣብ ዝሰላሰለሉ ዝነበረ እዋን ድማ ኤርትራ ብምሉኡ ብድምፂ ከበሮን ዕልዕልን ዳርጋ ተናዊፁ ነይሩ ክንብሎ ንኽእል ኢና መስርሕ ምድማፅ ምስ ተዛዘመ ድማ ዝበዝሐ ክፋል ህዝቢ ኤርትራ ድማ እወ ንናፅነት ኣድሚፁ ካብ ዕለት 27 ሚያዝያ 1993 ጀሚሩ ድማ ፕሬዚደንት ኢሳያስ ኣፈወርቂ ካብዛ ዕለት እዚኣ ጀሚራ ኤርትራ ናፃን ልኡላዊትን ሃገር ምዃና ኣዊጁ ድሕሪ ቃል ክቡር ፕሬዚደንት ኢሳያስ ኣፈወርቂ ድማ ድሕሪ ውሑዳት ደቃይቕ ካብ ሃገራት ኢጣልያ፣ ሱዳን፣ ሕብራት መንግስታት ኣሜሪካ፣ ግብፅን ካልኦትን ናይ ኣውሓና መልእኽትን ንናፅነት ኤርትራ ድማ ወግዓዊ ኣፍልጦ ከም ዝሃብኦን ገሊፀ ነይረን። ብድሕሪ ድማ ዝተፈላለየ ሃገራት ናይ ኣውሓና መልእኽቲ ናብ መንግስቲ ኤርትራ ክልእኻ ተዓዚብና ነርና።
6: ካብ ሎሚ መዓልቲ ኤርትራ ልዑልነታ ዘረጋገፀት ናፃ ሃገር እያ።
5: ህዝቢ ኤርትራ ብቕልፅሙ ናፅነት መሰረጋገፀ ረፍረንደም ብምድማፅ መደምደምታ ኣብ ዝገብረሉ ዝነበረ እዋን እውን መንግስቲ ኢትዮጵያ እውን ብሚኒስተር ዜና ዶክተር ነጋሲ ጊዳዳ ዝምራሕ 11 ኣባላት ዝሓቆፈ ጉጅለ ብምልኣኽ እዩ ተዓዚብዎ። ኣብ ውሽጢ ኤርትራ ዝነብርን ኣብ ኢትዮጵያ ዝነብር ዝነበረ ህዝቢ ኢትዮጵያን እውን ንናይ ረፍረንደም መሰና ህዝቢ ኤርትራ ዝድግፍ ዝተፈላለየ ሰላማዊ ሰልፍታት ክገልፅ ተዓዚብና ነርና። ሬድዮ ኢትዮጵያ እውን ኣብ ውሽጢ ኢትዮጵያ ዝነብር ዝነበረ ህዝቢ ኢትዮጵያ ደገፍ ንናፅነት ኤርትራ ከም ዝገለ ኣብ 22 ሚያዝያ 1993 ዘሎ እዋን ፀብፂባ ነይራ። ረፍረንደም ኤርትራ ኣብ ውሽጢ ሃገርና ጥራይ ዘይኮነ ኣብ ወፃእ ሃገራት ዝነብር ህዝቢ ኤርትራ እውን ባዕሉ መሰል ርእሰ ውሳነ ከድመፅ ዕድል ተዋሂቡ ነይሩ። ኣብ ሱዳን፣ ኢትዮጵያ፣ ካልኦት ሃገራት ኣፍሪቃ፣ ስዑድ ዓረብ፣ ማእከላይ ምብራቅ፣ ህንዲ፣ ኣሜሪካ፣ ካናዳ፣ ሃገራት ኤውሮጳ፣ ኣውስትራልያን ካልኦት ሃገራትን ዝነብር ህዝቢ ኤርትራ እውን ኣብ እዋን ረፍረንደም መሰል ርእሰ ውሳነ ከድመፅ ዕድል ተዋሂቡ ነይሩ። ኣብ እዋን ረፍረንደም ኤርትራ እውን ወከልቲ ፍሉጣት ማዕከናት ዜና ዓለምና ወከልተን ብምልኣኽ ብዛዕባ እዚ ኣብ ኤርትራ ዝተኻየደ ናፃን ርትዓውን ረፍረንደም ዝተፈላለየ ፀብጻባ ኣቕሪበን እየን። ንገለ ካብቲ ኣብቲ እዋን ብዛዕባ ረፍረንደም ኤርትራ በተን ፍሉጣት ማዕከናት ዜና ዓለምና ዝተዋህበ ገለ ትሕዝቶታት ምስ እንውከስ ድማ ሬድዮ ጀርመን ብዛዕባ ረፍረንደም ኤርትራ ኣመልኪታ ኣብ ዘቐረበቶ ፀብጻብ ኤርትራ ድሕርቲ ኣብ ኣፍሪቃ ዝተኻየደ ዝነውሐ ናይ 30 ዓመት ሓርነታዊ ቃልሲ ኣብ ኣፍ ደገ ናፃ ኣባል ውድብ ሕብራት ሃገራትን ውድብ ሓርነት ኣፍሪቃን እትኾነሉ መድረኽ በፂሓላ። ውፅኢት ናይዚ ኣህጉራውያን ተዓዘብቲ ዝተቆፃፀርዎ ረፍረንደም ድማ ዘጠራጥር ኣይኮነን ክትብል እያ መግለፂ እያ ኣቕሪባ ነይራ። እዚ ጥራይ ዘይኮነ ሬድዮ ፈረንሳ እውን ኣብ ዘቕረበቶ ፀብጻብ ኤርትራውያን እቲ ሎሚ ድሕሪ ናይ 30 ዓመት ዝነውሐ ኩናት ኣብ ኣፍሪቃ ዘካየድዎ ዘለዎ ምርጫ ምልክት ትንሳኤ ሃገሮም እዩ።

0: ውፅኢት ናይዚ ዝካየድ ዘሎ ምርጫ ዘጠራጥር ኣይኮነን። ዳርጋ ኩሎም ንናፅነት ክድምፁ እዮም። ኤርትራውያን ብፍላይ ውፅኢት ናይቲ ምርጫ 100-100 ንናፅነት ክኸውን እዩ ዝብል እምነት ኣለዎም ዝብል ትሕዝቶ እውን ኣብ እዋን ረፍረንደም ኣብ ሬድዮ ፈረንሳ ተቓሊሑ ዝነበረ ገለ ትሕዝቶታት እዩ። ብዘይካዚ እውን ኣብ ሬድዮ ናይ ስዑድ ዓረብ ዝተቓልሐ ትሕዝቶ እውን ምስ እንውከሶ ኤርትራውያን ኣብ ረፍረንደም ድምፆም ክህቡ ጀሚሮም ኣለዉ። ኣብዚ ዝካየድ ዘሎ ረፍረንደም መብዛሕትኦም ኣድመፅቲ ንናፅነት ከም ዘድምፁ ፍሉጥ እዮም። እዚ ድማ ድሕሪ ናይ 30 ዓመት ኩናትን ናይ 80,000 ሰባት መስዋእትን እዩ ዝካየድ ዘሎም። ንኤርትራ ካብ ኢትዮጵያ ነፃ ከም ዝገብራ ከዓ ኣየጠራጥርን እዮም። ሃይለ ስላሰ ንኤርትራ ምስ ኢትዮጵያ ኣብ 1962 ከምዚ ፀንበራ ድማ ዝዝከር እዩ ዝብል ትሕዝቶታት ኣብ ሬድዮ ስዑድ ዓረብ ተቓሊሑ ነይሩ። ብዘይካዚ እውን ኣብ ሬድዮ ድምፂ ኣሜሪካ ዝተቓልሐ ትሕዝቶ ኸ እንታይ ነይሩ ምስ እንዕዘቦ ድማ እታ ግዛኣት ኢትዮጵያ ዝነበረት ኤርትራ ሎሚ ብዛዕባ ናፅነታ ብውሳነ ህዝቢ ንምድምዳም ህዝቢ ናብ መድመፂ ነቑጣ ይውሕዛሎም። ተዓዘብትን ዲፕሎማሰኛታትን ብሰፊሑ ከም ዝኣምንዎም ኤርትራውያን ኣብ ውሽጢ እዘን 3 መዓልትታት ምርጫ እወን ናፅነት ከድምፁ እዮም ዝብል ትሕዝቶ ኣብ ሬድዮ ድምፂ ኣሜሪካ ተቓሊሑ ዝነበረ እዩ። እዚ ጥራይ ዘይኮነ ኣብ ቢቢሲ ዝተቓልሐ ትሕዝቶ እውን ምስ እንዕዘቦ ኣብ ከተማ ኣስመራ ዘሎ ሃዋሁ ምድማፅ ረፍረንደም ህዝቢ ዳርጋ ብምሉኡ ብእወን ናፅነት ከምዚ ድምድም እዩ ዝሕብር። ኣብዚ ዝካየድ ዘሎ ረፍረንደም ኣንጻር ናፅነት ዘድምፁ ምናልባት እንተትረኽቡ ኣዝዮም ውሑዳት እዮም። ውፅኢት እቲ ምርጫ ድማ ዘጠራጥር ኣይኮነን። ኣፍሪቃ ድማ ኣብ ውሽጢ ሓደ ወርሒ ሓንቲ ናፅ ሃገር ክትህልዋ እያ። ኣብ ኢትዮጵያ ብዛዕባ ናፅነት ኤርትራ ሒደት ተቃውሞታት እኳ እንተሎ መንግስቲ ኣዲስ ኣበባ ነቲ ውፅኢት ከም ዝተቐበሎ ኣረጋጊፅሎ ዝብል ትሕዝቶ እውን ኣብ ቢቢሲ ተቓሊሑ ዝነበረ ናይቲ እዋንቲ ብዛዕባ ረፍረንደም ዝገልጽ ትሕዝቶታት እዩ።
1: I think Eritrea is obviously very deserving of assistance and aid and goodwill because it certainly shouldn't be forgotten by the international community.
0: ኤርትራ ብሰንኪ ኣህግራዊ ማሕበረሰብ ቅድሚ 30 ዓመታት ዘውረደላ ፀቕጢ ኣብ ብዙሕ ሽግራት ክትኣቱ ስለ ዝኽኣለት ሕጂ ክትርሳዕ ዝግብኣ ሃገር ኣይኮነትን። ኤርትራ ተካይዶ ዘላ ህይወት ውፅኢት ናይቲ ኣህግራዊ ማሕበረሰብ ዘውረደላ ሽግር እዮም። ሕጂ እውን እንተኾነ ኤርትራ ድላይ ናይ ኣህግራዊ ማሕበረሰብ ንምምላስ ሕጋውን ርትዓውን ረፍረንደም ስለ ዘካየደት ጉቡኣ ክትረክብ ዘለዎ ሃገር
1: እያ።
2: I am Elsa Demmerman. I'm a correspondent, Africa correspondent for a Dutch newspaper, the Volkskrant. I am Belgian myself. I also work for Belgian television. I come here, of course, for the referendum. It is my first time to come to Eritrea. It's a very nice experience. I'm very happy to share this historical event with you. I feel very hopeful about this country. I sense a very strong unity among the people. As I saw today, Muslim people were dancing with Christian people, with different nationalities were dancing together. It's a unity which is becoming very rare in Africa. I found it extremely organized, very efficient, even more efficient than in my own country, than in Belgium. I was quite impressed, very well organized. I didn't see anything going wrong. People were very disciplined. People knew what they came to do. It was quite obvious also that what people would vote for. You could hear them yowling and in the polling stations. Also, a lot of people didn't care about keeping it secret. I think the result is known in advance. But anyway, it's a great event for this country. What surprises me is that people have suffered so much during 30 years and that they come out of it very, with a lot of integrity, very beautiful, with an inner strength, which is rare for Africa and for the world. Mostly when people suffered for so long, they would become bitter or angry or they would feel a lot of hatred. This I do not feel in these people here. This amazes me. Yes.
0: እምባርከስ ዝኽበርኩም ተኸታተልትና እዚ ክንዕዘቦ ዝፀናሕና ህዝብና ረፍረንደም ኣብ ዘድምፀሉ ዝነበረ እዋን ዝነበሮ ስምዒታት እንታይ እዩ ዝመስል፣ ናይ ሽዑ ዝነበረ ኩነታት ደስታን ሓጎስን ናይ ህዝብና እንታይ እዩ ዝመስል ዝድህስስ መደብ ኢና በብክፋሉ ናብኸም ክነብሎ ቀኒና። ረፍረንደምና ምስ ተካየደ ዝነበረ ግብረ መልሲ እንታይ እዩ ዝመስል ድማ ከምዚ ክንዕዘቦ ዝፀናሕና እዩ። ከምቲ ህዝቢ ኤርትራ ብሓድነትን ብፍቕርን ተቓሊሱ መስዋእቲ ብምኽፋል ናፅነቱ ዘረጋገፀ መሰር ርእሰ ውሳነኡ ብገዛእ ቅልፅሙ ዘረጋገፀ እዚ ክንዕዘቦ ዝፀናሓና ስምዒታት ንሕና እውን ሓላፍነት ተሰኪምና ልእላውነት ናይ ሃገርና ንምውሓስ ድርብ ሓላፍነት ከም ዘለና ዘረጋግፀልና እዩ። እዚ ክንዕዘቦ ዝፀናሓና ስምዒታት ድማ ሓደ ካብቶም ኣብ ታሪክና ብፍሉይ ዝተሰነዱ ኣጋጣሚታት ኮይኑ ንዘለኣለም ክቕፅል እዩ። ደጊምና ንምላእ ህዝቢ ኤርትራ ርሑስ ቅንያት ረፍረንደምን ናፅነትን ይግበረልና ክንብል ንፈቱ ሰላም።

ሰላም ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ። ከም ዝፍለጥ ብምክንያት መበሳሳን 5 ዓመት በዓል ናፅነት ኤርትራ ኣብ ሃገር ሙሉእ ካብ ባሕቲ ጉንበቱ ጀሚሩ ዝተፈላለዩ መሰናድኦታት እናተካየደ እዩ። ኣብ ዞባ ማእከል ሚኒስትሪ ትምህርቲ ዞባ ማእከል ብዝሰርዖ ቅነ ናፅነት ኣብያተ ትምህርቲ ብድሙቕ ዝኾነ ኣገባብ ንክበዓል ዝተፈላለዩ ንጥፈታት እናተካየደ እዩ። ሎሚ ድማ ኣብ ንኡ ዞባ ምምሕዳር ማይ ተመናይ ተደኪና ንትርከብ መዋለ ህፃናት ዋሕስ በፂሕና ብዛዕባ ዝተካየደ ሓፈሻዊ ንቅንያት ናፅነት መበሳሳን 5 ዓመት ዝድስስ ትሕሶታት ዘዳሎ ናይ ፀብፃብ ክስዕብ እዩ። ሰናይ ምክታል። መበሳሳን 5 ዓመት በዓል ናፅነት ሃገርና ኤርትራ ብድምቀት ንክበዓል ዝተፈላለዩ ንጥፈታት ክካየድ ፀኒሑ ኣሎ። ሚኒስትሪ ትምህርቲ ዞባ ማእከል ዓመት መፀ በዓል ናፅነት ካብ ቅድመ ትምህርቲ ክሳዕ ካልኣይ ደረጃ ቤተ ትምህርቲ ብዝተፈላለዩ መሰናድኦታት ከምትበዓል ብምግባር ድማ ተምሃሮ ነፃ ብደም ብሉፃት ደቂ ዝሃገር ዝተረኸበት ናፅነት ዝተኸፍለ ዋጋን ዝተሓልፈ መስገደልን ብዘንፀባርቕ ዝተፈላለዩ ጥበባዊ ስራሓት ብምቕራብ ድማ ትፅምበል ኣላ። ብፍላይ ድማ ኣብ ኣብያተ ቅድመ ትምህርቲ ዝቐርብ ዘሎ ሃገራዊ ስራሓት ህፃናት በቲ ንምስምዑ ባህ ዘብል ድምፆምን ፅሩይ ልቦምን ንሃገርና ኤርትራ ክዝይሙላን ንዓ ዘለዎም ፍቕሪ ክገልፁላን ኣብ መጻኢ ድማ ልዕሊ ኩለ ንኽሰርዕዋ ዝኣትዎ መሓላን ክትሰምዕ ኣብዛ ሃገር ዘሎ ረዚ ምስጢሩ ክብፃሕ ዘይተኻለ ፍቕሪ ሃገርን ሃገራውነትን ሓድነትን ጥምረትን ብምርኣይ ትግረምን ትድነቕን። ኣብ ከባቢ ማይ ተመናይ ተደኪና ትርከብ ዋሕስ ቅድመ ትምህርቲ ናይ ሎም ዓመት በዓል ናፅነት ካብ ናይ ዝሓለፈ ዓመታት ብዝማዕረገ ንጥፈት ኣብዒላ ኣላ። ተምሃሮ ካልኣይ ዓመት ብዘንፀባርቆ ስነጥበባዊ መሰናድኦታት ድማ ንመበል 35 ዓመት በዓል ናፅነት ብድምቀት ኣብዒላ። ዝኸበርኩም ተዓዘብቲ ንገለ ካብቲ ዝቐረበ ስነጥበባዊ ትሕዝቶ ናባኹም ከነቕርቦ ኢና። ሰናይ ምክት

거네. 자, 오늘 블라들라 하게 군대 이제 라디안.

0: ዓብዪ ተጋኑ ንበረኻ ንኸይሎም ሃገር ክውንኑ ድሕሪ ናይ 30 ዓመት ቃልሲ ድሕሪ ብዙሕ መስዋዕትን ናፅነት ጨቢጦም ብወጋ ሂወቶም ነዚ ታሪክ ዚ ምትፈለጥኩ ኣዘየ ተሓቢለ ብሃገረ ሃገረ ወለድ ጀጋኑ ህወቶም ከፊሎም ህወ ዝሃቡ ወብሓጎይ ተገልበ መንፋዕቱ ታሪክ ሃገረ ክፈልጥ ዘበርከተ እጃሙ ንሕናውን ንስምዕ ድማር ተማሂርና ፅዕርና ንዓንቅባ ነትበትና ዘውረስና ጀጋኑ ሰማታትና
1: ናይ ሎም ዓመት ካብቲ ናይ ዝሓለፈ ዓመት እቲ ዝነውሐ ኣቐዲምና ስለ ዝተሓበርና ንኡስ ዘባና ኣቐዲሙ ስለ ዝሓበረና ነዊሕ ምድለዋት ጌርና ንህፃናት ናይ ሰውራዊ ደርፍታትን ናይ ብሄራት ትልሂታት ከምኡ ድማ ንሃገርና ዝገልፅ ብዙሕ ግጥምታትን ብጉጅለ ኮይኖም ከምኡ ድማ ብውልቆም ብዙሕ መደባት ነይርና ኩሎም ህፃናት ድማ ነቲ መደብ ፅቡቅ ገይሮም ኣብዒሎሞ ንሕና ኩሉ ግዜ መዓልትና ፅነት ብቕድሜና መፅእ ከም ዘሎ ስለ ንፈልጥ ካብ ለካቲት ካልኣይ ሰሚስተር ጅምር ምሰበልና እተን ክንገብረን ዝግበኣና መደብ ኩላትና ነብሰ ወከፍ ክላስ ነናታ መደብ ወሲዳ በብቕሩብ እንዳተላመምድዎ መፁ ሽዑ ሚኒስትር ትምህርቲ እ

መዓልትና ምስ ነገረና ከምዚ ትርእይዎ ደለኹም ምስ ወለዲ ምስ ኩሎም ህፃናት ክዳውንቶም ቀይሮም ነቲ መዓልቲ ንኸድምቑ ምስተኻኣለና መጠን ነዊሕ ወሲዱ ከምዚ ዝረአኹሞ ድማ ፅቡቅ መዓልቲ ነይሩ፣ ፅቡቅ ድማ ተኻይዱ። መጀመርታ ንወለዲ ብፍላይ ንወለዲ ማይ ተመናይ ኣዝየ የ ደድንቖም። ዝኾነ ነገር ክህሉ ከሎ ልዕሌና ተዳልዮም ልዮም ድመፁ፣ ከምኡ ድማ ኮሚተና መዓልትና ፅነት ክኸውን ከሎ እታ መዓልቲ ብምልኦም ኣዴታት ክዳውንተን ቀይረን ተቋኒነን ንመዓልትና ፅነት ዝገልፅ ክዳውንቲ ተኸዲነን ንደቀን ድማ ነቲ ባህልን ነቲ መዓልትና ፅነት ዝገልፅ ክዳውንቲ ከዳዲነንኦም ስለ ዝመፃ ኣዝየ የ ደድንቐን። ንኩሉ ህዝቢ ማይተማይ ድማ ብጣዕሚ የ ደድንቆ።

0: think.
1: Ew.

ስመይ እስያስ ኣይለ ምካኤል ይበሃል። ኣብዚ ዋሕት ቤት ትምህርቲ ተምሃራይ ካልኣይ ዓመት ቆልዓ ኣለኒ። ነዚ በዓልና ፅነት ንምብዓል ከዓ ሎማዓንቲ ከም መደብ ተታሒዙ ስለ ዝነበረ ተሓቢርና ስለ ዝቐንና ንደቅና ክንብል ስራሕ እውን ዚፍና ካብዚ በዓል ዝደዓቢ ነገር ስለዘየለ ምኳኑ ንደቅና ኢልና ኩሉ ነገር ንወቆ ነገር ስለዘየለ ብዓብዪ ብዓብዪ እዚ በዓልና ፅነት ብኸመይ ከም ድመፀ መፃ ወለዶ ኣብዚኦም ተወራሪሱ ተኸይዱ እዚኦም ንደቆም ደቆም ዝሓለፈ ከይ ስለ ዘለዎ ብጣዕሚ ደስ ዝብለካ እዩ። ናብዞም ቆልዑ እዚኦም ብዛዕባ ታሪክ ሃገሮም ብዛዕባ ሰውራዊ ደርፍታት ኣስዓሳዓ ናይ ተጋደልቲ ከመይ ነይሩ ወሪሶም መምሃራን ፅዒረን ነቲ ዝነበረ ኣስዓሳዓ እንታይ ምስሊ ነይርዎ ኣብ ሜዳ ተጋዳላይ ከመይ ዛነ ነይሩ ድሕሪ ኩናት መስዋእቲ ከፊ ኢሉ መፂኡ ነቲ ኣእምሮ ንመዛነይ ተባሂሉ ዝገብርዎ ዝነበሩ ጓይላ ንዕ ኣብ ደቅና ወሪዱ ክንሪኦ ከለና ብጣዕሚ እዩ ዝሕብነካ። ምክንያቱ ታሪክ ክውረስ ኣለዎ። ከምዚ እናገበረ እንተዘይተወራሪሱ ፅባሕ ንጎ ታሪክ እንዳሃሰሰ ናይ ምክያድ ተኽእሎታት ኣለዎ። ታሪክ ንከይሃሰስ ግን ኣብዞም ውሉዳት እዚኦም እንተ ደኣ ወሪዱ ብጣዕሚ ደስ ይብለካ፣ ትስእሎ ነገር ኣሎ። ምክንያቱ ንሳቶም ምስ ወለዱ እውን ደቆም እንታይ ዓይነት ዛንታ ከፅንሕሎም እዮም፣ እንታይ ዓይነት ታሪክ ሓሊፉ፣ እንታይ ዓይነት መስዋእቲ ሓሊፉ ክንሪኦ ከለና ኣንተ ወይ እንተ ደኣ ርእናዮ እዚ ቅጫ ቅጭቁጭ ከሎ ሓውን ኣንዲዶም እታ ተጋዳሊት ናሰፈየት እንተቐደደ ንዝዓረቐ ተጋዳላይ ናሰፈየት ከተዳልዎ ኣለኸላ ካብኡ ሓሊፋ ምሊሳ ናብ ትምህርቲ ማይምነት ምጥፋእ ኣብ ተኽሲ ኢና ዘለና ኣብ ኩናት ኢና ዘለና ከይበሉ ንዘይተምሃረ ክንቁሑ ንክምህሩ ዝገብርዎ ዝነበሩ ገድልስ ብኩናት ንፀላይ ምቕታል ጥራይ ኣይኮነን ነይሩ፣ ድንቁርና ብምቕታል ከይተረፈ እዩ ነይሩ። ኣብ ናይ ፀባ ወረቐት ኣብ ካርቶን ናፅሓፉ ሓንቲ ፊደል ኮይ ቆፀሩ ንሜዳ ዝወፁ ኣብ ዝለዓል ደረጃ ዝበፅሑ ከም ዘለዉ ኣብዚ ናይ ሎማዓንቲ ዝገበርኦ ንደቅና ምሄረን ከምኡ ዓይነት ተዋስኦ ንክቕርቡ ዝገበሮስ ማዕርኽ ንደይቲ ኣእምሮ ናይዞም ቆልዑ ነቲ ታሪክ ወርሱ ኣለዉ ብጣዕሚ ይሕብነካ። ብጣዕሚ ከዓ ደስ ኢልና ናይ ባሓቂ እዚ ታሪክ ናተወራረሰ ይኸይድ ብምህላው ናይ ባሓቂ ሕቡናት ኢና።

ሓረስታይ ደንኾን ቀበቕ ክመልዓልኪ ሓኪም ደንኾን ክውሳ ንፍቒ ዋሳ ደንኾን ከብዝሐንቲ

ብጣዕሚ ዝናኣሪ ምክንያቱ እቶም ቆልዑ ኣብ ውሽጢ ሓፂር ግዜ ከምዝሪኦ ፅናሕና ተዳልዮም ነዚ በዓል ንኸድምቆም ምስቲ ዕድሚኦም ዘይክግሞ ከለካ ሲ ነቲ ባህሊ ብሄራት ግጥምታት ዋላ ሰብራዊ ደርፍታት ኮን ግጥምታት ኣፅኒዖም ማዕርክን ዝኸርሙ ሎም ብጣዕሚ ተሓቢና ማለት እዚ ድማ ዘርእካ ድማ ናይ ተፃዕሪ ናይ ተምሃራ ማለት እዩ ኣብ ደረጃኦም ወሪደን ትልሂጡ ኹን ትገጣጥማ ኹን ዋላ ነቲ ሰብራውን ታሪካዊ ነገራት ወሪሶም ሲ ፅባሕ ንጎ ኣብ መፃእ ከም ዘለዎም ሲ ብጣዕሚ ተሓጒስና ማለት እዩ ብጣዕሚ ምክንያቱ ወለዲ ተራ ከም ዘለዎም ንረአካ እዩ ብዓብዩ ቶም ገለገለ ምሃራ እቶም ወለዲ ዝመፅ እውን ስለዝነበርና ንሪአ ርና ቶም ምሃራን ግጥሚ ክብኦም ከለዋ ወላ ዜማ ተትሕዞም እውን ህባካ እየን ወላ ብሞባይል ባካ ወላ ብፅሑፉን ባካ ብሶፍትኮፕ ባህርድኮፕ ክልቲ እናሃባ ኣላሙዶም ላይ ስለዚ እቲ ወላዲ ብፍላይ ናይ መፀ ንድሕር ድከታተል ኮይኑ ተቐፃለ ዝገብርዎ ምስኦም ፃዕሪ እውን እዳርኣዩ ስለዝኸይድ ንዓንቃ ሓጋዝ ምክንያቱ ብገዛ እውን ስለዝደግሞ ብጣዕሚ ሶም ተዳልዮም ክመፁ ሓጋዚ ስለዚ ተራ ወለዲ ላ ብዓብዩን ዝረኣናዮን ገለ ሕፃታት ክህልዎም ከለዎም ኮሚቴ ወለዲ ተኣኪቦም ኣብ ኣልባሳት ድዩ ኣብ ቀረባት ናውቲ ድዩ ዘድልዮም ብቐረባ ሓገዝ ዝገብሩለን ብውድብ መገዲ እውን ክካየድ ብጣዕሚ ላቦ ማለት እዩ ብሕጂ

ኣራይ ዕጅብ ንዞባና ደረጃ ዋላ ብሃገር ደረጃ ብዞባ ማእከል ደረጃ ማለት እዩ ካብ ዕለት 7 ክሳብ ዕለት 20 ማለት እዩ ንኹለን ቅድመ ትምህርቲ በዓልና ፅነትና ፅንዓትና ዋሕስና ብዝብል ቴማ ኮይኑ ንብበልኦን ቅድመ ትምህርቲ እዚኣ ከዓ ንዞባና ኮይና ቤት ትምህርቲ ቅድመ ትምህርቲ ዋሕስ ትበሃል ማለት እዩ ሕጂ መበል ሳልሰይቲ መዓልቲ ነብዕሎ ኣለና ማለት እዩ ሓፈሻዊ እቶም ህፃናት ከምዚ ክንሪኦ ክንዕዘቦ ዝፀንሕና ማለት እዩ ዳፅነትሲ ብከመይ ከም ድመፀት ባህሊ ናይ ሃገሮም ክፈልጡ መንነቶም ሃገራውነቶም ብምሉእ ዘጠቃልል ኮይኑ ከምዚ ክንሪኦ ዝፀንሕና ናይ ብሄራት ዝተፈላለየ መዛሙር ንውድብ ናይ ገድሊ ዝኾነ ስነ ምግባር ናይ ሕብረተሰብና ዝገለፅ ዘጠቃልል ኮይኑ ካብ ህፃንነቶም ጀሚሮም ኣብዚ ቤት ትምህርቲ ዝተኮስኪሶም ናብቲ ዝመፅእ ደሎ ከዓ ናይ መባእታ ደረጃ ንመሰጋገር እዩ ማለት እዩ ልዕሊ ኩሉ ሃገራውነታ ከመይ ምዃኑ ናፅነት ከመይ ከም ድመፀት ብዳእሽቶም እዚኦም ከዓ ብመዛሙር ዝተፈላለየ ደርፍታት ዝተፈላለየ ግጥምታት እንዳገበርካ እንዳዛነኻ ንመንነቶም ንሃገራውነቶም ንክፈልጡ ማለት እዩ ብኸምኡ እዩ እቲ በዓል ከዓኒ ከም ዝረኣናዮ ኣዝዩ ፅቡቅ ኮይኑ ማራኺ ዝተፈላለየ ኣልባሳት ተኸዲኖም ብኸምኡ ኣብዕልናዮ ማለት እዩ ደስ ኢልና ከዓ ብጣዕሚ ማለት እዩ

ዝኸበርኩም ተዓዘብቲ ከምዚ ክትከታተልዎ ፅናሕኩም። መበል 35 ዓመት በዓል ናፅነት ኣብ ዞባ ማእከል ዝርከባ ኣብያተ ትምህርቲ ካብ ቅድመ ትምህርቲ ጀሚሩ ክሳዕቲ ዝለዓለ ዘሎ ኮሌጃት ብድሙቕ ዝኾነ ኣገባብ እናተኻየደ እዩ። እዚ ክንሪኦ ፀናሕና ድማ ናፅነትን ህፃናትን ዘለዎ ምትእስሳር ከመይ ይመስል ነዚ ዝርስስ ትሕዝቶ እዩ ክቐርብ ፀኒሑ። ስለምክታልኩም ኣዚና ነመስግን። ፅንዓትና ዋሕዝና ርሑስ ቅንያት ናፅነት ሰላም።

ኣለው። ሰላም ሰላም ሰላም ሰላም። ኣብ ውሽጥን ኣብ ወፃእን ትርከብ ህዝቢ ኤርትራ ምስ ሓይልታት ምክልኻልና በዚ ኣጋጣሚ ክቡር በዓልና በዓልና ፅነት ብቴማ ፅንዓትና ዋሕስና ሎሚ ንመበል 35 ዓመት ነብዕሎ ኣለና። የውሃና የውሃና የውሃና ህዝቢ ኤርትራ ምስ ሓይልታት ምክልኻልና እምበኣር ናይ ለብ ዘበን መን ዝያዳ ዘከረ ውድድርና ምስ ሓርበኛታት ኩናት ኤርትራ ማለት እዩ ስንኩላን ሓርበኛታት ኤርትራ ኣብ ማዓስከር ደንደን ኢና ክነካይዶ ቀኒና ማለት እዩ። እዚ ከዓ ንመበል ካልኣይ ፈነወ እንድዩ የውሃና እንዳበልና ደጊምና ደጋጊምና የውሃና እንዳበልና ነቲ መን ዝያዳ ዘከረ ተታሒዝናዮ ኣለና። ተኸታቲሉ ከዓ ንዓሰርተ መዓልትታት ክመፅ እዩ ነዚ ክቡር በዓል ንክምዕርግ ከዓ ማለት ሲ መፀባበቂ ጥራይ ዘይኮነ ሲ ህያባት እውን ዱልዱል ህያብ ክትብሎ ትኽእል ኮርኮሬሽን ዘራእትን ጥሪትን ንዝገበሩልና ሓገዝ ከዓ ብልቢ ብልቢ ብልቢ ነመስግኖም። ንዕኦም እውን የውሃና የውሃና የውሃና እንዳበልና ኢና ነቲ በዓልና ጀሚርናዮ። ሕጂ እውን ክንቅፅሎቶ ኮይና ንዕኦም የውሃና ንህዝቢ ኤርትራ የውሃና ነቲ ዝገበሩልና ቅዱስ ተግባራት ከዓኒ ብልቢ ነመስግን። ከምኡ ውን ነዚ ኣብዚ ዘሎ ማለትሲ ነካይዶ ዘለና በዓል ማለትሲ ኣብ ክለብ ደንደን እንዲና ነካይዶ ዘለና ነቶም ኩሎም ነዚ ክለብ ዘካይዱ እውን የቀኒልና የቀኒልና የውሃና ብሩኽ ቅንያትና ፅነት ይግበረልና እንዳበልና ጉዕዘና ክንቅፅሎ ኢና።

0: ኮነ ሽመይ መሓመድ ኣድም ዑመር።
1: መሓመድ ኣድም ዑመር ኣጣቑዕሉ ሞ መበል ክንደይ ተወዳዳራ እዩ ደሎ? መበል ሳልሳይ ኣለኻ? ቃዕቃዕ ከተብለኒኻ ሕጂ ተቐሪብካ ዲኻ ረበል ንሕልካ ኣብ ቁፅሪ ሓደ ደሴት ዳህላክ ኣላ ድል ጌርካ ኣለኻ። ኣብ ቁፅሪ ክልተ ክፍሊ ታዕሊም ኣብ ቁፅሪ ክልተ ክፍሊ ታዕሊም ሰለስተ ዕለተ ናፅነት ኣብ ቁፅሪ ሰለስተ ዕለተ ናፅነት ኣብ ቁፅሪ ኣርባዕተ ሳልሳ እዚኣ ናይ ኮርፖሬሽን ዘራእትን ጥሪትን ኣብ ሓሙሽተ ዲጋ ገርሰት ኣብ ቁፅሪ ሓሙሽተ ዲጋ ገርሰት ኣብ ሽዱሽተ ወደብ ባፅዕ ኣብ ሽዱሽተ ኣብ ቁፅሪ ሸውዓተ ሓመድ እድሪስ ዓዋተ ዓስከር ቁፅሪ ሓደ ኣብ ቁፅሪ ሸሞንተ መጓዓዝያ ኣግማል ማለት እዮም መጓዓዝያ ሒዝካ ዶ ሰሓብ በል ሕጂ ሸሞንተ ብድሕሪት ጀሚሩ ኣሎ ንቅድሚት ግበራ
2: መጓዓዝያ
1: ኣራይ
2: መጓዓዝያ
1: መጓዓዝያ መጓዓዝያ ድሕሪ

0: እስካ ክርያ ኢና ቀደም መጓዓዝያ ተምፂኻያ ዓሰርተ ነጥቢ ለካ ማለት እዩ። ዓሰርተ ነጥቢ እንተምፂኻያ ከምፃ እዩ ግጡም እስከ መፅ ኣቅዒት ዓሰርተ ሰሓበል ሕጂ ከዓ ሕስብ ኣቢልካ ሰለስተ ኢሉ ኣሎ ሰለስተ ኣላዓዕላ ላዕሊ ኣጆኻ ኣጆኻ እንታይ እያ መልስ
1: ኣብ
0: ቁፅሪ ሰለስተ ኣብ ቁፅሪ ሰለስተ ኣይትዛረቡ ኣብ ቁፅሪ ሰለስተ
2: ቅሬታ ግበሩና ካብዚ ኣውድንስ ወይ ተዓዘብቲ ሲ ብኮት ዓይነት ጌ ትዛረብ ለኹም ፅቡቅ ኣይኮነን ኣጆኻ ናፅነት ዝብል ሕጂ ትውድር ኣይጠዕኒ
0: ውድድር ስለ ዝኾነ ራይ ራይ ረኺብዋ ድ ረኺብዋ በቃ ትዕላ ራይ ሰሓበል ሓንቲ ሳልሰይቲ ሽዱሽተ ኢልካ ኣለኻ ምስ መፀታ ሰከን ክትምልስ ኢኻ እንታይ እያ ኣብ ሽዱሽተ ኣጆኻ
1: ወደባፀ
0: ኣብዚ ስክሪን ዘለኹም ወደባፀ ኸትኩም ትፈልጡ ዶ ከድና ንፈልጥ ንፈልጥ ኢና ወደባፀ ዒልካ እቡሃ እንተረኺብካ ያ ድኣ ሞትሬ እንታ ኮይነን ተረኺብካ ያ ወደባፀ ኣሎ ሸርቤሎ ሸርቤሎ ኣሎ ሰሓበል ሓንቲ ሓሙሽተ ሓሙሽተ ኢሉ ኣሎ ምስ መፀት ክትምልስ ኢኻ ሓሙሽተ እንታይ ያ
1: ሳልሳ
0: ኣብ ቁፅሪ ሓሙሽተ
1: ሳልሳ
0: ኣይኮነትን ኣጆኻ ፈትን ኣብ ቁፅሪ ሓሙሽተ ኣጆኻ ኣጆኻ ብቕቡ
1: ፋብሪካ ፋብሪካ ሳልሳ
0: ኣይኮነትን ፈትን ተቃጭላ ዲጋ ገርሰብ ነራ ብቕቡፍ ኢለካ ነይረ እንደ ኣብ ቁፅሪ ሓደ ቁፅሪ ሓደ ሕረ ክቕፃዕ ነኸማት ኢለኻ እንታያ
1: ደሴት ዳህላክ
0: ኣብ ቁፅሪ ሓደ ብሽ ደሴት ዳህላክ ኣብ ዳህላክ ናኹራ እዮም ዝእሰሩ ነይሮም ኣቦታትና ሓቀይ ብዙሓት ኣቦታት ኣብኡ ብፀላዕቲ ዝተኣሰሩሉ ቦታ ማለት እዩ። እዚ ግን ካልእ እዩ ደሴት ዳህላቅ እስከ ደሴት ደሴት ዳህላቅ ናይ መወዳእታ ሳ ሓሰብ ሕጂ 4/2/7 ሕሰብ ናይ መወዳእታ ሸውዓተ ኢሉ ኣሎ ሸውዓተ ሸውዓተ ኢሉ ኣሎ
1: ሓመድ ድሪ ሸዓተ
0: ኣይኮነትን ኣይኮነትን ሓንሳ እሱ ጣዕ ኢልካ ምንስ ክትብል ፅቡቕ እዩ ምስሓቀ ክትመፅ እያ ጀዋ ዝዝነጋ ይተረዳ ሓመድ ድሪስ ዓዋተ እስኹም ላዕሊ ክንደይ ኣምፅ
2: ኣብ ሽዱሽተ ሕቶ ሓሙሽተ ምፅኢ ሓንሳ ምፅ
0: ኣታቑዕሉ ዝለዓልካ ነፅ ሒዝካ ትኸይዳ ኣለኻ ኣራይ

0: ሙልጌታ ድራር መበል ክንደይ ተወዳዳራይ
1: ራብዓይ
0: ሕጂ ሙልጌታ ከምታ ናይ ኩሎም ስእልታት ሕጂ ዚኣ ሸሞንተ ክትርኢኻ ክንጅምራ ኢና ሕጂ ፅቡቕ ዕድል ኣብ ቁፅሪ ሓደ ሸክ ኣብራሂም ሱልጣን ኣብ ቁፅሪ ሓደ ኣብ ቁፅሪ ክልተ ሪፈረንደም ኣብ ቁፅሪ ሰለስተ መቃብር ሓርበኛታት ዓዲ ቀይሕ መቃብር ሓርበኛታት ዓዲ ቀይሕ ቁፅሪ ኣርባዕተ ተጋደልቲ ኣብ ቁፅሪ ሓሙሽተ ፋብሪካ ባናቶ ኣለዎ ማለት እዩ ኣብ ቁፅሪ ሽዱሽተ ዲጋ ጋሕቴላይ

0: ኣብ ቁፅሪ 7 ሕክምና ኣብ ሜዳ ብላምባዲና፣ ኣብ ቁፅሪ 8 ቤት ትምህርቲ ሰውራ ኩሉ ታሪኻዊ እዩ። ቁፅሪ 1 ኢልካላ ንቅድሚ ድርቢ ኣብላ ረጎደ ኣብ ጉበራ ሕጂ ክትመፅእ መልሳ ኢኻ ምንታይ እያ?
1: ሼክ ኢብራሂም ስልጣን
0: ሓርበኛ ኣቦና ሼክ እብራሂም ስልጣን ኢሉ ኣሎ። እንተኮይና ክሪኣይና ተወዳደርቲ ከዓ ምሳና ተወዳደሩ። ቶም ኣብ ስክሪን ዘለኹም ከዓ ተወዳደሩ። ትምሉ ስሕራይ ኩልኹም ዓብኹም ንእሽተኹም ተኔራ ክሪኣይና ብቁፅሪ 1 ጀሚሩሉ ሓውና ሼክ ኢብራሂም ስልጣን 10 ተሪሊ ድኸይደ ኣሎ ቁፅሪ 2 ኢሉ ኣሎ ኣንብራ
1: ሬፈረንደም
0: ኣብ ቁፅሪ 2 ወዳዕቶኸ ሪፈረንደም ኢሉ ኣሎ መስለኒ እስከ ወደ ድሙቕ ጠቂዒት ንረኺብዋ ኣልጊቡ ስለ ዝረኸበ እስከ ረኺብዋ ኸውን ይግና ኣነ ከማ ጥራይ ሓስብ ኣለኹ ተረኺብካያ ድሙቕ ጠቂዒት ኣለካ እስከ ተደዊላ ሪፈረንደም ወለካ ሕጂ ኻ ብሓጎጣ ብማእኸል ሓሙሽተ ሓሙሽተ ብማእኸል ኣት ሕጂ
1: ጋ ገርሰት
0: ሓሙሽተ ኣይኮነትን ኣጆኻ ናብኡ ገዛ እያ ኣጆኻ ኣጆኻ ተንባል ኣኒኻ ስዕባል ከይተስዕርዎም ነቶም ካልኦት ኣጆኻ ናብኣ ገፃ እያ ነራ ድ ፅቡቅ ፋብሪካ እያ ነራ ድሃ መዓለሽ ኣለካ ግና ቁፅሪ 7 የልካ ኣለካ ሕ 7
1: ሕክምና ሜዳ
0: ኣልጢፍካ ኣለኻ ኣለ ሸርቤ ሎ መስለኒ ኣላ ኣኺቡ ኣሎ መስለኒ መስለኒ ድ ኣይፈለጥኩ እስከ ኣምፅኻ ኣለኻ ግና ሕክምና ኣብ ሜዳ ካ ኣብኣኸላ ሰሓበን 4
1: ጋገርሰ
0: 4 ፈትን ካልእ ከምዚ ኸማይ ከምዚ ኹ ፈትን ፈትን ኣጆኻ ቁፅሪ 4 እንዲ ኣልዒልካ ባዕልኻ ኣልዒልካ ያ ኣለኻ ስኻ ኢኻ በዕልኻ እንደየለካ ነረ ሽዱሽተ
1: ሓንሳ
0: ኬፍተ ይብኒ ኸምኡ ዘር ከብለልኩም ያ ሽዱሽተበር ተቕፅዓኒ ያት እያ ኣብ ቁፅሪ 6 ተቕፅዓና እንያ ግዳ መዓለሽ ክርያ ነበሩ ዲጋ ገርሰ ተኮይና ንግጡም እዮ ረኺቦ ዲ ረኺቦ ሓቀ እስከ ዲጋ ገርሰት ወዲኻ ተሓንግ
1: ማለት
0: ንዕሹም ሓሲና ካልእ ኣንቢብ እንታይ መን ግበራ ዲጋ ኢልዋ ንድዩ ጋሕቴላ እንድያ ግን
2: ቀንዲ ምንጪ ግን ኣይትንገባ
0: ኣይረኸባ እንታይ እያ ስለዚ
2: ተሳዒሩባብዲጋ
0: እታ ዲጋ ግን መፅያ ድያ ከመይ ድምፂ
2: ኣነ
0: ዘይተፃሓፈ ቢበ ረሸታሕትብል መሲልኒ ግና ሒዞምና ኣብዘሎ

0: ስዕስዕ ዲኹም መሳይ
1: ተፈጃኹም እታ ተፈጃኹም ደሓንክስእ ዋላ ውኾንኩም ሕራይ ነድመቃበሉ

0: عزو سلام تنا تقبلوا فن واير تي في ابد مكت تاع تشوكو بزوركم تاع زبطنا كما يتعلم لو محمس اشران حدا نكون بوت كما عالتن فرعون سدالو هاجراونا هاجراون زينات تاع حزركم قريب لهم نمكت تاعكم بغرو زعدم صحاتكم تصنح ميكائيل حدكم فلا ما مكنت وتاتو فيلم مرحتي السودان تشاد هند ملاون بمغنيات بعال ناتنات سنا يوهانا ملخت سيدهم ሚኒስትሪ ጉዳያት ወፃኢ ብምኽንያት መበሳሳን 5 ዓመት ናፅነት ዲፕሎማሲኛታት ዝተሳትፎ ፅምብል ኣካይዶ ፅምብል ናፅነት ኣብ ዞባ ዶባ ውቅሒ ባሕሪ ብዝተፈላለየ መረባት ይቕፅል ከም ዘለዎ ኣደንበር ሽማግለ በዓላት ሓቢራ ኣብ ዜናታት ወፃኢ ሩስያ ኒክሌሳዊ ኣፅዋር ዝርከቦ ገዚፍ ወታድራዊ ልምምድ ኣካይዳ ኢጣልያን ህንድን ኩሉ መድያ ዝምድነ ንምምዕባል ዝሕግስ መዓት ገዲመ ሩስያ ንኤካቶርያል ጊኒ ናብ መዳይ ኒክሌሳዊ ፀዓት ዘተኩረ ናይ ምርዳ መዘክር ከቲመ ዘርዘ ዜና ኣብ ቦንበር ልዑላዊ ባይቶ ሱዳን ጀነራል ዓብዱልፋታሕ አልቡርሃን ፕረዚደንት ሪፓብሊክ ጫድ ማህማት ኢድሪስ ዴቢ ኢትኖ ፕረዚደንት ህንዲ ድሮፓዲ ሙርሙን ፕረዚደንት ሪፓብሊክ ማላዊ ፕሮፌሰር አርቱር ፒተር ሙታሪካን ብምኽንያት መበሳሳን 5 ዓመት ፅምብል ናፅነት ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም እቶም መራሕቲ ብስሞም ብስም ህዝብታቶምን መንግስትታቶምን ናብ ዝሰደድዎ መልእኽቲ ንፕረዚደንት ኢሳያስ ሙሉእ ጥዕናን ኣሳልጦ ስራሕን ንኤርትራን ህዝባን ድማ ሰላምን ረህዋን ድሕሪ ምምናይ ምስ ኤርትራ ክልልትናዊ ዝምድናታት ንምዕዛዝ ዘለዎም ድሌት ገሊፆም ኣብ ቦንበር ልዑላዊ ባይቶ ሱዳን ጀነራል ዓብዱልፋታሕ አልቡርሃን ወሲኹ ኣብ መንጎ ኤርትራን ሱዳንን ዘሎ ዱልዱልን ዓሚቑን ሕውነታዊ ዝምድና ምርኩስ ብምግባር ንረብሓታት ክልትዮ ህዝብታት ብዘስምር ኣገባብ ኣብ ዝተፈላለየ መድያት ብዝበለፀ ነምምዕባሉ ሓቀኛ ድሌት ሃገሩ ኣረጋጊፆም ናብ ካል ዜና ስንሰግርም ሚኒስትሪ ጉዳያት ወፃኢ ብምኽንያት መበሳሳን 5 ዓመት በዓል ናፅነት ኣብ ኣስመራ ፅምብል ኣብ ዘካየደሉ ሚኒስተር ዑስማን ሳልሕ ኣብ ልምዓትን መኸተን ዝተመዝገበ ውፅኢት ዘብርህ መደረ ስሚዑ ነቲ ስነስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብቶ ሚካኤል ንዘዳለዎ ፀብፃብ ገረ መስቀል ገረ ዝገሄር ካቅርቦ እዩ
1: ሚኒስትሪ ጉዳያት ወፃኢ ሚኒስትራት ዝርከብዎም ላዕለዎት ሰብ መዚ መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡውን ካልኦት ዕድማት ኣብ ዝተረኽብሉ ጽንዓትና ዋሕስና ብዝብል ቴማ ትማሊ 20 ጉንበት ኣብ ኣስመራ ፅምብል ኣካይዱ ሚኒስተር ዑስማን ሳልሕ ኣብ ዘስምዖ መደረ ህዝቢ ኤርትራ ቅድሚ ናፅነትን ኣብ ዝሓለፈ 35 ዓመታት ልምዓትን ምኸተን በቲ ንህላወ ሃገረ ኤርትራ ዝፃረር ፖሊሲ ዝኽተሉ ገዳማውያን ሓይልታትን ኣገልገልቲ ስርዓታትን ከቢድ ብድሆታት እኳ እንተጋጠሞ ብፅንዓቱን ሓያል ምኸትኡን ዘቤታዊ ናይ ልምዓት መደባቱ ጅሆ ከይተታሕዘ ብመትከል ማሕበራዊ ፍትሕን ርእሶ ምርኮሳን ኣብ ጉዕዞ ምርጋፅ ውሕስነት መግቢ ምውዳር ትሕቲ ቅርፅን ዝርግሐ ማሕበራዊ ኣገልግሎታትን ዓብዪ ገስጋስ ከም ዘመዝገበ ገሊጹ ኤርትራ ካብ ፅባሕ ናፅነት ኣብ ሰናይ ጉርብትና ምክብባርን ሓበራዊ ረብሓን ዝተሰረተ ናይ ምትሕጋዝ እስትራቴጂ ብምቕያስ ከምኡውን መሬታዊ ሓድነትን ልኡላውነትን ጎረባብቲ ሃገራት ዘኽብር

0: ምሕዝነታዊ ምትሕጋዝን ሽርክነትን ዝሕላገቱ ናይ ወፃኢ ፖሊሲ ብምርቃቕ ንዞባውን ዓለማውን ሰላምን ርግኣትን ኣብ ንጡፍን ኣህናፅን ዲፕሎማዊ ስራሕ ተፀሚዳ ከም እትርከብ ሚኒስተር ዑስማን ብሰፊሑ ኣረድዩ። ዘለናይ መድረኽ ኣንጻር ኤርትራን ህዝባን ዝቐንዐ ኩሉ መዳይዊ ተጻብኡታት ብስጡም ሓድነት መንግስትን ህዝብን በርዒኑ ሓቀኛ ምስሊ ኤርትራ ንዓለም ዝበረሃሉ ከምኡውን ሃናፀተራ ኤርትራ ኣብ ዞባውን ኣህጉራውን ርግኣትን ሰላምን እናዕበይ መፅእ ከም ዘሎ ኣገንዚበው። ኣብ ሚኒስትሪ ጉዳያት ወፃኢ ኣቦመንበር ኮሚቴ በዓላት መንእሰይ ናሆም ተስፋ ሚካኤል ቦገኑ መጠን ክብረት እዛ ኪዳናን መብፅዓናን እንሕድሰላ ዕለት ብእቲ ልግሶ ጸጋ ረሃዋን ሰላምን ክንኡ ዝኸይድ ርቑሒታትን ከም ዝዕየር ብምግላጽ ኣብ መስርሕ ህንፀት ሃገር እቲ እናሓልሞን እንብህጎን ዝሰምር ብውህድን ውፍይን ስራሕ ከም ዝኾነ ኣነፂሩ። እቲ መደብ ገዳይምን መንእሰያትን ስነ ጥበኛታት ብዘቕረብዎ ስነ ጥበባዊ ትሕዝቶ ደሚቑ ነይሩ።
1: ኣብ ዞባ ዶባ ውቅሒ ባሕሪ ፅምብል ናፅነት ብዝተፈላለየ መርባት ይቕፅል ኣሎ። ዛጊድ ንዝተኻየደን ኣብ ዝቕፅል መዓልትታት ንዝካየድን ብዝምልከት ወኪል የሪና ዒሳ መሓመድ ዝለኣኾ ዜናዊ ፀብጻብ ኣሎ። ኣብርሃም ዓንደ ማርያም

0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ፅምብልና ፅነት ብዝተፈላለየ መደባት ኣብ ዝቕፅለሉ ዘሎ ብደረጃ ንኡ ዞባ ማእከል ደንካልያ ብ15 ጉንቦት ኣብ ዕዲ፣ ብደረጃ ንኡ ዞባ ራዕታ ብ16 ጉንቦት ኣብ ጢዖ፣ ብደረጃ ንኡ ዞባ ደቡብ ደንካልያ ድማ ብ20 ጉንቦት ኣብ ሓርሲሌ ተፀምቢሉ። ኣደ መንበር ኣዋሃዲ ሽማግለ በዓላት ወይዘሮ ሃዋ መሓመድ ንኤሪና ኣብ ዝሃበቶ ሓበሬታ መበል 35 ዓመት ናፅነት ኤርትራ ብድምቀት ንምፅምባል ካብ መወዳእታ ወርሒ ጥሪ ኮሚተታት ብምቓም ምድለዋት ክካየድ ምፅንሑ ብምግላጽ ናፅነት ንምምፃእን ንምዕቃብን ንዝተሓልፈ ጉዕዞን ዘሰኩሞ ሓላፍነትን ብዘዘኻኽር ኣግባብ ይበዓል ከም ዘሎ ገሊጻ። እቲ መደባት ሰሚናራት ንህዝብን ተማሃሮን ኣብ ወፍሪ ደንካልያ ዘተኮረ መደብ ዋርሳ ንሰራሕተኛታት ትካላት መንግስቲ ስፖርታዊ ውድድራትን ኮማውዳሳትን ከም ዘጠቓልል ብምሕባር ብደረጃ ዞባ ዝተወደበ ወግዓዊ ፅምብል ብ23 ጉንቦት ኣብ ከተማ ዓሰብ ከም ዝካየድ ሓቢራ። ኣብቲ ዕለት ንትርጉምን ርዝነትን ናፅነት ዝገልጽ ስነ ጥበባዊ መሰናድኦታት ከምኡውን ምርኢት ወተሃድራዊ ሰልፊ ከም ዝህልውን ኣረጋጊጻ። መደባት በዓል ናፅነት ኣብ ከተማ ዓሰብ ካብ 23 ክሳብ 26 ጉንቦት ኣብ ቅፅሪ ራሱ ጎንቦ ብዝካየድ ፌስቲቫል ደሚቑ ከም ዝቕኒ ብምሕባር ድማ እቲ መሰናድኦታት 10 ጉጅለታት ባህሊ ዝሳተፍዎ ባህላዊ ምርኢት፣ ስእላዊ ምርኢት ከምኡውን ምርኢት ድኮነ ኣባይትን ቁሸት መነባብሮን ከም ዘጠቓልል ኣፍሊጣ። ወይዘሮ ሃዋ ኣብ መወዳእታ መደባት በዓል ናፅነት ዝያደ ሓላፍነት ብዘሰክምን ብዘስተምህርን መሰናድኦታት ተሰኒዩ ክካየድ በቲ ሓደ ኣብ መንእሰያ ፅልዋ ዝሕድርን ምስ ሕሉፍ ታሪክ ዘላልን ክኸውን ድማ በቲ ካልእ ተቓንዩ ከም ዘሎ ኣብሪሃም።
1: ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ዝሓለፈ ናይ ናፅነት ዓመታት ኣተባባዒ ምርምራዊ ንጥፈታት ከም ዘሰላሰለ ሓቢሩ ዝባው ርክባት ሚኒስትሪ ሕርሻ ዝለኣኾ ሓበሬታ መልክዕ ፀብጻብ ተዋሂዱሎ ያቆብ ገብረ ትንሳይ ከቕርቦ እዩ።
2: ኣብ ሓልሓለ ንእዞባ ድባርዋ ዝማእከሉን ኣብ 7 ንቕጠታት ዝነጥፍን ሃገራዊ ትካል ሕርሻዊ ምርምር ኣብ ዝሓለፈ 35 ዓመታት ናፅነት ኣተባብዓ ምርምራት ከም ዘሰላሰለ ህዝባዊ ርክባት ሚኒስትሪ ሕርሻ ሓቢሩ። ብመሰረት ጸብጸባት እቲ ትካል ኣብ ዕቃበ ጀነቲካዊ ጸጋታት ዛጌት ልዕሊ 6300 ቁምሶታት ዘርኢ ናይ ኣስታት 160 ዓይነታት ዘራእትን ኣግራብን ከም ተዓቀበ፣ ኣብ ምሕያሽ ዘራእቲ ድማ 52 ዓይነታት ምሩፅ ኣካል ስርናይ፣ ስገም፣ መሸላ፣ ቡልቱክ፣ ዕፉን፣ ሱፍ ከምኡውን ጥረታት ከም ዝማዕበለ ተፈሊጡ። ኣብዚ ግዜ እዚ ንፈለማ እዋን ካብ ሄክታር ልዕሊ 65 ኩንታል ምህርቲ ዝህብ ሓልሓለ ዝተሰሜ ዝተረቐለ ዕፉን ብምርምር ሓሊፉ ኣብ ኢድ ሓረሶት በፂሑ ምህላው ከምኡውን 34 ዓይነታት ኣሕምልትን 36 ዓይነታት ፍረታትን ማዕቢሎም ከም ዝተዓደሉ ተሓቢሩ። ኣብ ምርምር ባህርያዊ ጸጋታት ድማ ዛጊት ልዕሊ 16,000 ናይ ሓመድ፣ ልዕሊ 500 ናይ ማይ፣ ልዕሊ 1750 ናይ ተኽሊ፣ ልዕሊ 170 ከዓ ናይ ድኹዒ ምርምራታት ኣብ ላባራቶሪታት ከም ዝተኻየደ፣ ኣብ ልዕሊ 268 ዓይነታት ቀጠላ ምግቢ እንስሳ ብዝተገብረ ምርምራታት ድማ እቶም ውፅኢታውያን ዝኾኑ ተባዚሖም ናብ ሓረስቶት ከም ዝተዓደሉ ጸብጸባት እቲ ትካል የነጽር። ኣብዚ ዓመት እዚ ከዓ ኣብ ምዕባል ደርሁ ገደና ምርምር ጀሚሩ ምህላው ክፍለጥ ተኻኢሉሎ። ሃገራዊ ትካል ሕርሻዊ ምርምር ኣብዚ እዋን 270 ዓቕሚ ሰብ ክህልዎ እንከሎ እቶም 80 ሚእታዊት ተመራመርቲ ሕርሻ ምዃኖም ይፍለጥ።